0: ሕዲ ድማ ካብተን ማለት ዝኾና ትሕሶታትና መደብ ኣሰራርሓ ምግቢ ሒዛልና ኣሪባ ዘላ። መደብ ኣሰራርሓ ምግቢ ከምቲ ቅፃሊ እንብሎ ብውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነታት ምግቢ ምድላውን ዝተፈላለዩ መኣዛታት ምርካብ ዝብልን እዩ። ኣብዚ ግዜ እዚ እንተዳርእና ዳርጋ ብስነ ፍልጠታዊ ኣገባብ እናኸደ እዩ ዝመፅእ ዘሎ። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብታ መደብ ከስግረኩም እየ።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ቱምቱሞ ናይ ዓተር ሕጂ ኩሉ ግዜ ኣሊኽናዩ ንሓድር ድሓር ነብስሎ ብክበያ ጢሕና ንሰርሖ ነርና። ንሕና ግን ካብ ከምኡ ንምውፃእ ሕጂ ብዙሕ ተጣቢብናሉ። ኣሊኽናዩ ሓዲርና ድሓር ኣብሲልናዮ ጠቢስና ኣለና። ሕጂ ፃዕዳ ሽጉርቲ ንዑ ጌርና ነቲ ደብሰልናዮ ክንጥሕኖ ኢና

ከምዚ ገርና ምስጣሕና ሕጂ ኣባሌላ ዘይቲ ነርስን ከምቲ ኩሉ ግዜ ንሰርሖ ሽጉርቲ ቀይሕ ምስ በርበረ ምስ ኮሚደረ ብማይ ውዒ ገይረ ሕሲ ኣቢለ ሰኽቲተዮ ምቕላው ስለ ዘየድልዮ ሕጂ ስልሶ ከለካ ኢኻ ማይ ውዒ ከዓ ኣብዚ ገይረ ኣለኹ ርዱ እዩ ሽጉርቲ ቀይሕን እንደገና ኮሚደረ ዝበሰለ ኮሚደረ ግን ክበስል ኣለዎ ምፀት ስካዕ ጠፍ ፅቡ ጌርና ኢና ንብስሎ እንያቶ ንሰርሕ እንድሕር ኮይና ናይ ፆም ኣቃሚምና ዓንተ ወይ ግድን ናይ ፆም ዚ ኣቀማጢርካ ኢካ ትሰርሖ እጂ ብማይ ውዒ ገይረ ነቲ በርበረን ነቲ ኮሚደረን ነቲ ሽጉርትን ሕሲ ኣቢለ ዳዊስ እዮ ድሕሪ ምድዋሰይ ከዓ ኣብዚ ከዓ ማይ ውዒ ኣውዒ ማይ ውዒ ሕጂ ዘይቲ ከዓ የርስን ኣለኹ ዘይቲ እዩ

ጥብሲ ትምትሞ ብፅፁይ ዓተር እዚኣ ጥብሲ ትምትሞ ብፅፁይ ዓተር ሕጂ ከብድና ነፍሓና ገለ ከምኡ ብርስና ኣይበልዕኒ ኹም ዝብል ሰብ ኣሎ ሕጂ ኣሰራርሑ እስኪ ክነፀብቆ ኣሰራርሑ ሕጂ ዝተረፈትና ኸዓ ከመይ ኢና ንገብራ ዝተረፈትና ፅቢቕና ዘብዓጥናዮ ፅፁይ ዓተር

ሕጂ ዋላ ድንሽ ክንጠብስ ኮይናሰይ ኣውሪድና ካብቲ ንጠብሶ ኢና ከምዚ ገይርና ነውፅኦ። በበይ ንኸይኮን በበይ ንኸይኮን ሕጂ ክብረት ተዓዘብትና ኣመሓሽና በዛ መቑረፂ ጌርና ቆሪኡና ወይ ፍሒስካ ከዓ ከም ዳቦቕሎ ክትቆርፆ ትኽእል ከምዚ ጌርካ ማለት እዩ። ከምዛ መቑረፂ ተዘይብልካ ብዙሕ በቃ መግብሲ እንዳተቐየረ ኸይድ ኣሎ። ንጥዕናኻ ዝጠቅም ከምዚ ንገልፆ ዘለና ሕጂ እንዳተቐየረ እንድሕር ከይዱ ከዓ ልክዓ ኣብቲ ቤት ትምህርቲ ከዓ ክትቅይሮ እዩ ዘለካ። እሱ ስለ ዝኾነ ኢና ከዓ ንቅይሮ ዘለና። ሕጂ ግርር ጊላ ኣኺላታ እንድያ ኣኺላታ ስለ ዝኾነ እዚ ንስራሕ ሓሳልጦ ጠቢስናዮ ፀኒሕና ሕጂ ድፀበስናዮ ክእትዎ ኢና ዝርግ ስለ ዝብል ኣብ ምውራዱ ኢና ንእትዎ። ኣብ ምውራዱ ሕጂ ኣኺልዎ ነዚኣ ሕጂ እንታይ ክንገብረላ ጥራይ ጨው ጨው ብዙሕ እኳ ጨው እንተደሊኻ ኢኻ ጨው ትገብር እምበር ተዘይተደሊኻ ኸዓ ጨው ኣይትገብርኒ ኢኻ። በርበረ ፀሊም ጨው በርበረ ፀሊም ዝተጠብሰ ትምትሞ ወይ ናይ ሱፂ ዓተር ሕጂ ኣኺልዎ ኣኺልዎ ኳዕ ምስ በለ ምክንያቱ ክበስል እዩ ዘለዎ። እዚ ግን ተጠቢሱ ስለ ዝኾነ ኣብኡ ብግዝ ግዜ ኣይንወስኒ ኢና ግዜ ንወስኒ ኢና ሕጂ የእትበሉ ዝተጠብሰ ትምትሞ ፅበቀ ኮይኑና ተጠብሰ ትምትሞ ሕጂ ኩሉ ግዜ ይንኣስ ይዕበ ፀብሒ ክሰርሕ ከለካ እዚ ዓፍራብ ዝቕልቀል ኢሉ ዘሎ ስጋዕ ዝጠፍእ ስቕ ኢኻ ትብሎ። ኣኺላታ ኣኺላታ ኳዕኳዕኳዕኳዕ ኢላ ኣኺላታ እ ብድላይና ግድነት ኣይኮነን እንጀራ ብድላይና ጌርና ክንቀርቦ ንኽእል ኢና። ንሕና ግን ብእንጀራ ኣብብና ኣለና ድክዕ ከም ኣይለን እየ ንድወፃ እዚ ዝሰርሕናዮ ኣይሰባበር ኣይብል ፀበቐ ኮሻሕ ኮሻሕ ኣብ ኣፍካ ከዓ ኣይሕዘካ ክንዲ ዝደለናዮ ኢና ንወስድ ፀብሒ ክንዲ ዝደለናዮ ብጣዕሚ ጥዑም። እምባረይ ክብረት ተዓዘብትና ናይ ትምትሞ ጥብሲ ኢና ክንብላ ወይ ከዓ ናይ ዓተር ፅፁይ ጥብሲ ዓተር ሓፂምና ኣሊኽናዮ ድሕሪ ምላኽና ከዓ ኣብሲልናዮ ድሕሪ ምብሳልና ጥሕናዮ ምፃዕዳ ሽጉርቲ ምሽጉርቲ ቀይሕ ጌርካ ትጠብሶ ድሓር ባዴላ ዘይትርሲና ከም ድንሽ በዛ መቑረፂት ጌርና ቆሪፅና ከም ድንሽ ጠቢስናዮ ስልሲ ፅቡቅ ጌርና ሰሪሕና ስልሲ ሽጉርቲ ቀይሕን ኮሚደረ ዝበሰለን ድሕሪ ኮሚደረ ዝበሰለ ከዓ በርበረን ፍሕስ ሳቢልና ማይ ውዒ ጌርና ሽዑ ማይ ውዒ እንዳንጠብና እንዳንጠብና እንዳጠብና ከዓ ነዚ መስል ቋረ ድመስል እቲ ዓይነት እቲ ድስቲ ፀብሒ ቋረ ይመስል ለበዕለ ደግ ቋረ መስል መሲልና እ ብዝተፈላለየ መንገዲ ሕጂ እንዳተቀየረ እንዳተቀየረ ዝኸይደሉ ንሕና ከዓ ክንቀይሮ እዩ ዘግባአና እዚ ኣብ ጥዕናና ከዓ ዝበና ከዓ ንገልፆ ኣለና። ስለዚ ክንጥቀመሉ ኣብቲ ግዜ ዝረክብናሉ እዚኣ ቁርብ ስራሕ ኣላታ እንደ ተብዕጣ ጠብሳ ከምታ ትምትሞ ይኮነትን ስልጥ ትብለካ ኣብታ ግዜ ዝረከብና ኣላ ግን ንገብረ ባሬ ክብራት ተዓዘብትና ናይ ሎም መዓልቲ ጥብሲ ናይ ትምትሞ ዝሰራሕናዩ ነዝመስል ንዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ደርፊና ክንከታተል ፀኒሕና። ሕጂ ድማ ናብዛ ስዕባ ተቐርብ ትሕዝቶ መደብና መደብ ዜና ሞዛይክ ከነብሎ ኪምና ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ገለ እውን ኣብ መዝገብ ክብረ ወሰናይ ዝሰፈሩ ኣገረምቲ ዜናታት ኢና ሕዝናልኩም ቀሪብና ዘለና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

መዝገባት ክብረ ወሰን ጊነስ ዝተፈላለዩ ንጥፈታት ሰኒዱ ኢና ንረኽቦ። ገሊኦም ቅልል ዝበሉ ዝመስሉ ግን ከኣ ብዙሕ ልምምስ ዝሓቱ ክኾኑ ከለዉ፣ ገሊኦም ድማ ኣዝዮም በዳህትን ንህይወት ሰብ ኣብ ሓደጋ ከውድቑ ዝኽእሉ እዮም። ወዲ 25 ዓመት ኣሜሪካዊ ሳም ፋርበር ፓላንችና ኣብ መንጎ ኣብራኽ ብምቕርቃር ኣብ ዝቐልጠፈ ግዜ ን10 ሜትሮ ክኸይድ ብምኽኣሉ እዩ ትካል መዝገብ ክብረ ወሰን ጊነስ ኣብ መዝገቡ ከስፍሮ በቒዑ ዘሎ። ፋርበር ነቲ ንጥፈት ብ3.5 ካልኢቲ ዛዚምዎ። እቲ ክብረ ወሰን ኣቐዲሙ ብሽወደናዊ ሪካርድ ሾበርግ ኣብ ሕዳር 2025 እዩ ብ3.91 ካልኢት ተመዝጊቡ ጸኒሑ። ካብ ኣርእስቲ መዝገባት ክብረ ወሰን ጊነስ ከይወፃና ንኣፍቃሪቱ ዝበዝሐ ግዜ ኣብ ምዕጉርታ ብምስዓም ኣብቲ መዝገብ ዝሰፈሩ ብራዚላውያን እውን ኣለዉ።

እዞም በትትካል ብሉጻት መጻምት ዝብል ስም ተዋሂቦም ዘሎ ብራዚላውያን ብተዛማዲ ቅልል ብዝበለ ነገር እዮም ስሞም ኣብ መዝገብ ክብረ ወሰን ጊነስ ከመዝግቡ ክኢሎም። ሬናቶ ባይማጋያ ናፍቃሪቱ ናያራ ሮበርታ ሪቤሮ ኣብ ውሽጢ 30 ካልኢት 195 ግዜ ስዒምዋ። እዞም መጻምቲ ኣብ ዝቕጽል ነቲ ብጃፓናውያን መጻምቲ ቸሪ ዮሽታከን ኩሚሾ ሺራቶሪን ተታሒዙ ዘሎ ንሓደ ደቂቕ 277 ስዕመት መዝገብ ክሰብሩ መደብ ከም ዘለዎም ገሊፆም ኣለዉ።

ቻይና ዝዓበየ መደበር ባቡር ሃኒፃ። እዚ ኣብ ደቡባዊ ምዕራብ ቻይና ቾንግቺንግ ተሃኒፁ ዝርከብ ኣብ ዓለም ዝዓበየ ዘመናዊ ትሕቲ ቅርፂ መደበር ባቡር መስተንክሪኡ እናተባህለ ይፅዋዕ ኣሎ። እቲ 1.22 ሚልዮን ትርቢዒት ሜትሮ ስፍሓት ዘለዎ መደበር ክንዲ ኣስታት 170 ሜዳታት ኩዕሶ እግሪ ዝሽፍን ስፍሓት ኣለዎ። እቲ መደበር ባቡር ካብቲ ዝዓበየ መደበር ባቡር ኤውሮጳ ዝኾነ ላይፕዚግ ሃውባንሆፍ ብ15 ዕፅፊ ዝዓቢ ክኸውን ከሎ ልዕሊ ዕፅፊ ስፍሓት ቫቲካን ከም ዝኾነ ይሕበር።

እቲ መደበር ባቡር ካብ ዕቤቱ ዝተላዕለ ኣብ ፅዑቕ እዋን ኣብ ሰዓት ን16,000 ተጓዓዝቲ ኣገልግሎት ክህብ ኣይፅግሞን። ናይቲ መደበር ባቡር ኣደናቕ ዝገብሮ ነገር ግን ዕቤቱ ጥራይ ዘይኮነ ኣብ ርእሲ እምባ ዝተሃነፀ ምዃኑ እዩ። ቾንግቺንግ ብኣኽራናዊ ቅርፂ መሬት ፍልጥቲ ኮይና ከምዚ ዝኣመሰለ ዓብ ማእከል መጓዓዝያ ንምህናፅ ኣዝዩ በዳህዩ ዝነበረ ኮይኑ ግን ራእይ፣ ፍልጠት፣ ቴክኖሎጂን

ነዚ ማእከል መጓዓዝያ ንምህናፅ ኣስታት 2 ሚልዮን ሜትር ኪዩብ ካሻ ስትሩስ ኣስታ 366,000 ቶን ሓፂን ኣብ ጥቕሚ ክውዕል ከሎ 40,000 ሰራሕተኛታትን ሮቦታዊ ማሽነሪታትን ከም ተሳተፉ ክፍለጥ ተኻኢሉ ኣሎ።

ጉሓፍ ናብ ጥረ ነገር ይቕየር። ጉሓፍና ናብ ጸጋና ምቕያር ዝዓበየ ምስጢር ኣነባብራ ኮይኑሎ።

ጉሓፍ ከም ሕማቕ ወሲድና ንድርብዮ ዝነበርና ሎሚ ተመስሪሑ ንጥረ ነገር ተቐይሩ ናብ ቁም ነገር ክውዕል ንዕዘብ ኣሎና። ኣብ ኤስያ ብፍላይ ድማ ኣብ ህንዲ ዓመታዊ ብሚልዮናት ዝቑፀር ቆፅልታት ኣርቃይ ካብ ዓበይቲ ኣግራብ ናብ መሬት ይወድቕ። ንዓሰርተታት ዕቑዳት እዞም ዝወደቑ ኣቕፅልቲ ብዙሕ ግምት ዝህቦም ስለ ዘይነበረ ወይ ምሽሙሹ ወይ ድማ ከም ተረፍ ሕርሻ ይቃጸሉ ነይሮም። ኣብዚ ሕጂ እዋን ግና ናብ መብልዒ ሸሓኒ፣ ማእከቢ ጉሓፍ፣ መትሓዚ፣ መዐቀብን መዓሸግን መግቢ ክኾኑ በቒዖም ኣለዉ።

ዝቑረፅ ኣግራብ የለን፣ ካልእ ዘድሊ ጥረ ነገር የለን፣ ፕላስቲክ ዝሕወሶ እውን ኣይኮነን። እቲ ካብ ጓሓፍ ናብ ቁም ነገር ዘሰጋገረ ፈጠራ ብሉፅ ሓሳብ ከም ዝኾነ እዩ ዝግለጽ።

ዝውዳእ ኣቁፅልቲ ንጥቕሚ ወዲ ሰብ ዘገልግል ኣቕሓ ምውዓሉ ሕርሻዊ ጉሓፍ ካብ ምዕባስ ወሓዚ ኣድሒኑ ፕላስቲካዊ ብከላ ካብ ፈላማኡ የቋርፃሎ ማለት እዩ። ሓድሽ ናይ እቶት ዕድላት ኣብ ገጠራዊ ሕብረተሰብ ክፈጥርን ከሎ ባህርያዊ ፀጋ ንነዊሕ እዋን ክንግልገለሉ ባይታ ፈጢሩሎ።

ቅብኣ ናይ ሕብርታትን ስምዒታትን ዓለም እዩ። ንነዊሕ ዘመን ድማ ከም ሓደ ኣድማሳዊ ቋንቋ ኮይኑ ዝተፈላለየ ስምዒታት፣ ዛንታ፣ ታሪክ ከምኡ ውን ኣብ ከባቢኻ ነ ዝርከቡ ፅባቅ ተሕልፈሉ ዝኽእል ዓውዲ ኮይኑ ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብስነ ጥበባዊ ዳዊት ብርሃነ ዝቐርበ ምርኢት ናይ ቅብኣ ይክኸውን። መቸም ኣብ ስድራ ቤታት ሞያ ክትወርስ ልሙድ እዩ። ብፍላይ ኣብ ናይ ሙዚቃ ዓለም ተዳርእና እውን ካብ ስድራ ቤቶም ወይ ካብ ኣቦም ካብ ኣሕዋቶም ናይ ሙዚቃ መሳርሒ ይኹን ናይ ድምፂ ድምፃውያን ኮይኖም ክፈሪ እውን ንርኢና ኢና። ስነ ጥበባዊ ዳዊት ብርሃነ እውን ካብ ስድራ ቤቱ ዝወረሶ ናይ ቅብኣ ክእለት እዩ። እዛ ስዒባ ተቐርብ ትሕዝቶ መደብና እምባር ነዚ ክትቐርበልና ሙሉእ ትሕዝቶ ናፍታ መደብ

0: ኩሉ ስእሊ ብሓደ ሓሳብ እዩ ዝጅምር። ሓሳብ፣ ዝኽሪ፣ ስምዒት ወይ ሓደሓደ ግዜ ቀሊል ሕልሚ። ስነ ጥበባውያን ብሕብርታትን ቅርፅታትን ምናኔታትን ኣቢሎም ንተራሽርታት ናብ ዘይተለምደ ዛንታ ይቕይርዎ እሞ ካብ ነፍሲ ወከፍ ፅብሒ ህይወት ንዝመፁ ሰባት የዛርቡ።
1: ቅብኣታት እንዳረኣየ ስነ ጥበብ ስራሕት እንዳረኣየ ዓብዩ
2: በዓሉ እቲ ስእሊ ዝዛረብ
3: እግበት ትበሃል ክትህሉ የብላ ኩሉ ሳዕ ኣይፈልጥን ዘለኹ ዝያዳ ክፍልጥ ኣለዉ ኒኢሎ መንእሰያት ዝያዳ ክፀሩ ከም ዘለዎም
0: ንሎሚ ናብ ውሽጢ ዓለም ናይ ሓደ ካብቶም ትስፉ መንእሰያት ስነ ጥበባውያን ኤርትራ ዝኾነ ዳዊት ብርሃነ ንወስደኩም ኣለና። ፍቕሩ ቅብኣ፣ ሓሳባቱ፣ ተመክርኡን ፈጠሩኡን ዝገልጽ ሓያል መንገዲ ኮይኑ ኣሎ።

0: ምርኢቱ ስነ ጥበባዊ ጉዕዝኡ ጥራይ ዘይኮነስ ንጽባቐ ምናኔ ባህልን መዓልታዊ ህይወትን ዘንጸባርቕ እኩብ ስነ ጥበባዊ ስራሓት ዘራኽብ እዩ። ብድሕሪ ነፍሲ ወከፍ ውቃበ ብራሽ ብትዕግስትን ተወፋይነትን ማእልያ ዘይብሉ ሰዓታት ስራሕን ይርከብ። ኩሉ ስእሊ ቁሩብ ደው ክንብልን ክንዕዘብን ሓድሽ ነገር ክንረክብን ይዕድመና። ኣብዚ መደብ ምስቲ ብድሕሪ እዞም ዘደንቑ ፍጥረታት ዘሎ ስነ ጥበባዊ ክንራኸብ ኢና። ኣብ ውሽጢ ስእልታቱ ዝተሓብኡ ዛንታታት ክንሰምዕ ኢና። ድሕሪ ስነ ጥበባዊ ጉዕዞ ዳዊት ብርሃነ ዘሎ ሕብርታትን ዛንታታትን ምትብባዕን ክንድህስስ ከለና ተጸንበሩና። ኩሉ ስነ ጥበባዊ መጀመርታ ኣለዎ። ቅድሚ ምርኢትን መደነቕ ጋለሪታትን ነዊሕ ከይጸንሐ መብዛሕትኡ ግዜ ፍልጠት ንምድላይ ድልየት ዘለዎ ቆልዓ ብሓሳባት ዝተመልአ መጽሕፍቲ ስእሊ ከምኡ ውን ኣብ ዝሓለፈ ዓመታት እናዓበየ ዝኸይድ ኒሓሎ። ንዳዊት ቅብኣ ካብ ምፍጣር ጽቡቓት ምስልታት ንላዕሊ እዩ። ቃላት ጥራይ ኩሉ ግዜ ክገልጽዎ ዘይክእሉ ስምዒታትን ተመክሮታትን ሓሳብን ከመሓላልፍ ዘኽእሎ ቋንቋ እዩ። ነቲ ስነ ጥበባዊ ስራሓት ንምርዳእ መጀመርታ ነቲ ስነ ጥበባዊ ክንፈልጦ ኣለና።
1: ከምዚ ከረኒ ማለት እዩ ካብ ወዲ 7 ክሳብ ዝሕጂ ዘለኹ ዕድመ ማለት እዩ። ብብዙሕ ክሰርሓ ሉ ምጀመርኩ ምስ ግዜ ከዓ ኣብቲ ምዕባለ ክሪኢ ምጀመርኩ ሓደ ቅርፂ ሒዝ ምጀመረ ስራሓ ድማ ክፈል ጀሚሮ ማለት እዩ። ብቆን ትፅልዋስ ካብቲ ስድራ ቤት ይጀምር። ኣብ ውሽጢ ከዓ ሓደ ሓይሊ ስለ ዝፀንሐ

0: ኣብ ዘለኹ ደረጃ እውን ክበፅሕ ኢለ ማለት እዩ። ብብዝሒ ድማ ካብ ስድራ እዩ ጀመፅዋ።
1: ኣነ ንባዕሊ ቀብኣይ ስለ ዝኾንኩ ከምኡውን ካብ ኣባላት ናይ ስድራና ቀብኣቲ ስለ ዘለዉ ቅብኣታት እንዳረኣየ ስነ ጥበብ ስራሓት እንዳረኣየ ዓብዩ ስለዚ ይፅለው ነይሩ ድዩ። ስለዚ ካብ ብንእሽቱ እዩ ምስኣል ምሕንጣጥ ጀሚሩ ቅድሚ ንሱ ዝፍለጦ ምዃኑ። ስለዚ እቲ ናይ ስነ ጥበብ ጉዕዞን ምዕባለን ሲ ምስኡ እዩ ኣብ ደሙ ተወሃሂዱ እዩ ዝቕፅል ዘሎ እየ ዝብል

ኣብዚ ምርኢት ምጓዓዝ ከም ገጻት ናይ ስእላዊ መጽሓፍ ዛንታ ምግልባጥ እዩ። ነፍሲ ወከፍ ካንቫስ ዝተፈላለየ ኣረኣእያ ዝቐርብ ኮይኑ ተዓዘብቲ ብናይ ገዛእ ርእሶም ተመክሮታት ትርጉም ንኽትርጉምዎ ይዕድም። ገለ ስእልታት ብድሙቕ ሕብርታትን ደፋር ድርሰታትን ብኡ ንብኡ ኣቓልቦ ይስሕቡ። ካልኦት ድማ በጻሕቲ ደው ኢሎም ብዝያዳ ክጥምቱ የተባብዑ። እዚ ድማ ምስ ግዜ ዝያዳ ትርጉም ዘለዎ ዝርዝራትን ስምዒታትን የቃልዑ።

0: ነፍሲ ወከፍ በጻሒ ዝተፈላለየ ነገር ክርኢ ይኽእል እኳ እንተኾነ እዚ ግን ሓደ ካብቲ ዝዓበየ ሓይሊ ስነ ጥበብ እዩ። ሓደ ስእሊ ብዙሕ ትርጉም ከነቓቕሕ ይኽእል እዩ። እዚ ድማ ነፍሲ ወከፍ ሰብ ምስ ስራሕ እቲ ስነ ጥበባዊ ፍሉይ ምትእስሳር ክፈጥር ይኽእሎ። ብድሕሪ ነፍሲ ወከፍ ስእሊ ማእልያ ዘይብሉ ሰዓታት ውጥን፣ ስእሊ ምውፃእ፣ ፈተነን ዝርዝር ነገራት ብጥንቃቐ ምክትታል ኣሎ። እቲ ንመጀመርታ ግዜ ቀሊል ክመስል ዝኽእል መብዛሕትኡ ግዜ ንሰሙናት ወይ ኣዋርሕ እውን ከይተረፈ ንፈጠራዊ ተወፋይነት ዝውክል እዩ።
1: ኣብዚያ ጎኒ ዘላ ማለት እዛ ስራሕ ጠቕላላ ኩሉ ስራሕ ድማ ኣብ 28 መዓልቲ ተወዲዩ ብብዝሒ ግን እዚኣ ግዜ ወሲዳ ተለይ ማለት እዩ። ኣብዛ ስራሕ እዚኣ ካብ ኩለን ብዝያዳ ተራቂቕ ኣለኹ። ብዙሕ ስራሕ እውን ብዙሕ ዓቐል እውን ተሓተካ እዛ ስራሕ ማለት እዩ። እዛ ስራሕ እዚኣ ካብ ክዳና ጀሚርካ ካብ ጨጉራ ካብ ቆርበቶም ካብ ዒንቶም ነናቱ ክሳ እዩ ዝሓትት ማለት እዩ። ነናት ዓቐል እዩ ዝሓትት።

0: ኣብ ገዛኻ ኣብ ስቱድዮ ወላ ትስራሕ ይእሰር እዩ። ኣብዚ ክወፅእ ከሎ ሰብ ናብቲ ርእቶ ክበካ ከሎ ሓደ ዛንታ እዩ ዝመፅእ። በዚ ድማ ንድዕ ሓጎስ የወሰን ይብሉ ናይ ሰባት ንቁ ዝሰምዑ ከለኹ ወላ ካልእ የዝሓስብ ማለት እዩ ብዛዕባ እዚ።
1: ንዝኾነ ስነ ጥበባዊ ሓደ ካብቲ ኣዝዩ ዓስቢ ዘለዎ ህሞታት ሰባት ስርሖም ክምሃሩ ምርኣይ እዩ። ነፍሲ ወከፍ በጻሒ ዝተፈላለየ ድሕሪ ባይታ፣ ዝተፈላለየ ኣረኣእያን፣ ዝተፈላለየ ስምዒታዊ መልሲ የምጽእ እዩ። ገሊኦም በቲ ሕብርታት ይሰሓቡ፣ ካልኦት ድማ በቲ ኣብ ውሽጢ እቶም ስእልታት ተሓቢኡ ዘሎ ዛንታታት ይምሰጡ። ንብዙሓት ስነ ጥበብ ኣብ መንጎ ስነ ጥበባዊ ተዓዛብን ውልቃዊ ዕላል ይኸውን። ሎሚ ካብ ዝተፈላለየ ጽፍሕታት ህይወት ዝመጹ በጻሕቲ ተኣኪቦም ፈጠራ ንምጽምባል፣ ናይ ውሽጢ ዓዲ ተውህቦ ንምድናቕ፣ ከምኡውን ንሓደ ካብቶም ኣብ ኤርትራ ዝቕልቀሉ ዘለዉ መንእሰያት ቀባዕቲ ንምድጋፍ ኣብዚ ምርኢት ተረኪቦም ኣለዉ።
2: ወደካዓ እዚ ናይ ዳዊት ብንእሽቱ እንደ ዝፈልጦ ንሕና ኣብ ሜዳ ስነ ጽበባን ከለና ኣቦኡ ብርሃነ ኣዞናይ ኣውሪሱ ክብል ኸ ናቱ ሜዳ

0: ዓለና ንስእ ነርና ስነት ወላድ እዩ ዳዊት ከዓ ብንእሽ ካታተሎ ነይረ ኣብዚ ደረጃ እዚ ምዕባለ ከም ዝበፅሕ ሲ ተኣማመን ነይረ ምክንያቱ እቲ ኣብ ዘቕሪቦ ዘሎ ስነ ጥባዊ ምርኢት ኣዝዩ መሳጢን ሰሓብን ኮይኑ ሕብራዊ ከለርፉል ኮይኑ መጠኑ ዝሓለወ ደረት ትርኢት ዝሓለወ መጠን ዝሓለወ ባዕሉ እቲ ስእሊ ዝዛረብ እዩ
1: ካብ ነዊሕ ግዜ ዝከታተሎን ብዕምቀት ዝሪኦ ዝነበረ እዩ ቅድሚ ሕጁን ኤግዚቢሽን ኣብዚ ኣቕሪቡ ነይሩ ናይ ሎሚ ድማ ቅሩብ ፍልይ ዝበለ ኣብ ሕብሪ ኣብ መቀን ኣብ ፅላሎት እዚ ኣተሓዝ ኩሉ ፅቡቅ ኣዋሂዱ ቀሪቡ ዘሎ ናይ ብሓቂ ክተባባእ ዘሎ ንፉዕ መንእሰይ እዩ

0: ጽባቐ ናይ ሓደ ምርኢት ስነ ጥበብ ኣብቲ ስእልታት ባዕሉ ጥራይ ዘይኮነስ ኣብቲ ዘነቓቕሕ ዕላላት እውን ይርከብ። ኩሉ ርእይቶ ዝተፈላለየ እዩ። ምስ ናይዚ ግን ነፍሲ ወከፍ ግብረ መልሲ ንዛንታ ናይቲ ምርኢት ካልእ ምዕራፍ ይውስኸሉ። ገለ በጻሕቲ ኣብ ውሽጢ እቲ ስነ ጥበባዊ ስራሓት ዝኽርታት ይረኽቡ፣ ካልኦት ድማ ምትብባዕ፣ ፍልጠት ንምድላይ ድልየት ወይ ስቕ ኢሎም ዘስተንትንሉ ህሞት ጥራይ ይረኽቡ። እዚ ናይ ሓባር ተመክሮታት ስነ ጥበብ ናይ ሓባር ቋንቋ ከይደለየ ንሰባት ናይ ምትእስሳር ፍሉይ ክእለት ከም ዘለዎ የዘኻኽሩና።
1: ወቲ ዳዊት እቲ ናይ ናቱ እቲ ቴማ እቲ እዩ ብዙሕ ስሕበኒ ከመይ ገይሩ ዳርጋ ዘረባ ቋንቋ እዩ። ቋንቋ እዩ ብሕብሪ ዝፃወቱ ብሕብሪ ብብርሃን መቀን ኩሉ ኣዋሂዱ ኣብዚ ተመክሮ ከምዚ ዓይነት ውፅኢት ምግባሩ ናይ ብሓቂ ንፉዕ ንቅድሚት ዝኸይድ ዝስጉም ስነ ጥበበኛ ክብል ክእል እየ። እዛ ድሕሪ ዘላ ያ ናተይ ተፈታዊ ዝኾነ ስእሊ እቲ ኣቀራርባ እታ ናይ ኣደ እቲ ዘሎ ዳርጋ እቲ ፍቕሪ ናይ ውላድን ናይ ኣደን እቲ ኩሉ ኣዋሂዱ እታ ስእሊስ ተዛረበካ ኮሚኒኬት ትገብር ኮይና ስማዕካ ወጂ እታ ናተይ እዚኣ ኣደን ምስ ማነቱ ደቃ እታ ናይ ፌቨራይት
2: ነዚ በዓሉ ዝዛረብ ስእሊ ሲ ልዕለይ ስለ ዝዛረብ ኣነ ቃላት ኣይረኽበሉን እየ። ስእሊ በዓል እዩ ቃላት ገይሩ ዝዛረብ ዘሎ ምክንያቱ ኣብዚ ዳርእና ዝተፈላለዩ ዓይነት ቀባኣታት ኣብ ዝቐሪቦም ዘሎ ዓበይትን መሰጥትን ኮይኖም ገሊኦም ነቲ ተዓዘባይ ንኽመራመር እውን ንኽዕዘብ ይዕድምዎ። ንኣብነት ካብተን ኣብዚ ዘለዋ ቀብኣ ሕጂ ናይ ዛርደ ልክዕቲ ትርኢታን ተምሳላን ምስ ናይ ቆልዓ ፍቕሪ ዘለዋን ናይ ሓደ ፍቕሪ ዘይኮነ ናይ ክልተ ውላዳት ፍቕሪያ ትገልፅ ዘላ። እቲ ካልኣይ ቆልዓ እኳ እንተዘይተረአየ እንድሕር ዕሙቕ ኢልካ ኣሰቢርካሉ ትቕብኣ ግን ካልእ ምስጢር ከም ዘለዎ የርዳእካ።
0: ድሕሪ ነፍሲ ወከፍ ዕውት ምርኢት ንዓመታት ዝወሰደ ትምህርቲ ምልምማድ ብድሆታት ምብዳህን ኣብ ሕልሚ ምእማንን ኣሎ። ንከም በዓል ስነ ጥበባዊ ዳዊት ብርሃነ ዝኣመሰሉ መንእሰያት ስነ ጥበባውያን እዚ ናይ ሎሚ ምርኢት መወዳእታ ናይ ሓደ ፕሮጀክት ጥራይ ኣይኮነን፣ ኣብቲ እናዓበየ ዝኸይድ ዘሎ ጉዕዞ ኣካል ኣገዳሲ ምዕራፍ እዩ። ነፍሲ ወከፍ ዝተዛዘመ ስእሊ ንሓድሽ ሓሳብን ሓድሽ ዕላላትን ሓደስቲ ተዓዘብትን ኣፍ ደገ ይኸፍት።
3: እተ ናተይ ሞዴል መጀመርታ ክመርፅ እንከለኹ ናይ ደቂ ኣንስትዮ ሓርሶት ማለት እዩ። ምስ ናተይ ሓሳብ ድማ ዝጋጣጠማ ኮይነ ረኪብየን ማለት እዩ። ሕጂ ብዝያዳ ኣብ ኩለን ደቂ ኣንስትዮ ኣለዋ። ኣብ ሓደ ክሳብ ሰለስተ ስራሕ ከዓ ናይ ኣውዳት ኣለዎ። ሕጂ ከምቲ ዝበልክስ ምስቲ ሓሳባት ስለ ክጋጥም ስለዝኽኣለ እዩ።
4: ብሓቂ ኣነ ነዚ ምርኢት እዚ ከም ዕዱም ተዓዛባይ

0: ኮይነ ኣይኮንኩም ዝሪኦ ዘለኹ እቲ ስነ ጥበበኛ ዳዊት ነዚ ስራሕ ዝኸፍር ከሎ ዝፅዕሮ ዝነበረ ልትን መዓልትን ካይበለ ዝፅዕሮ ንዓይ እውን ይገርመኒ እዩ እሞ ኣብ ፀቢ ቦታት ብሓንሳ ኣብ ዓበይቲ ካንቫሳት ዘርጊሑ ከፍሪ ንዋላ ንዓይሲ እንታይ እየ ዝርኢ ዘለኹ ተኣምር ድ ዝርኢ ዘለኹ እየ ዝብል ስለዚ ብጣዕሚ ከምዚ እውን ምዕባዩ ብሓደ እዋን ኣብ ሓደ ኣዳራሽ ከምዚ ገይሩ ዝቐርብ ንዓይ በኹሪ ተመክሮ እዩ በኹሪ ዓይነ እዩ
1: ናይ ሎሚ ምርኢት ኣብ ዝዛዝመሉ ዘሎ እዋን ነፍሲ ወከፍ ስእሊ ዛንታ ስምዒትን ቁንጣሮ ናይቲ ዝፈጠሮ ስነጥበባዊ ዝሓዘ እዩ ጉዕዞ መንእሰይ ስነጥበባዊ ዳዊት ተውህቦ ዝዓቢ ብተወፋይነትን ትዕግስትን ራኢኻ ንዓለም ንምክፋል ብትብዓትን ከም ዝዓቢ የዘኻኽረና ስርሑ ስነጥበባዊ ክእለት ጥራይ ዘይኮነስ ኣገዳስነት ፈጠራ ኣብ ምዕቃብ ባህሊ መንነት ኣብ ምግላፅን ንኻልኦት ኣብ ምልዕዓልን ዘንጸባርቕ እዩ ስነጥበብ ብዝያዳ ብጥንቃቐ ክንዕዘብን ንትፈልጦ ነገራት ብሓድሽ ኣረኣእያ ክንሪኦን የተባብዓና ንሓሳብና ይፈታትን ዕላል የለዓዕል ኣብ መንጎ ዝተፈላለየ ድሕሪ ባይታ ዝመፁ ሰባት ድማ ርክብ ይሃንፅ
2: ከምዝትሪዮ ሓደ ኩናማ ከም ፅፈት እየ መንእሰይ ኩናማ ማለት እዩ ከም ኣርስታ ከዓ ንኡስ ቼዘል ቤዚንግ ኣርስቲ ሂብያ ዘለኹ ኩናማ ወላ ተሪኸ ከም ገፆም ስትሮንግ ፋሻል ጂኦሜትሪ ኣለዎም ኣብ ገፆም እዚ ድማ ሓደ ዓሚቕ መልክዕ ኣለዎም ስለዚ ካብዚ ተበጊስ እየ ማለት እዩ ሓደ ስራሕ ሰርሕ ፈቲኖ ማለት እዩ እቲ ሕብሪ ብጫ ጨጉሪ ቀጠልያ ገፅ ገለገለ ዝተፈላለየ እትየሉ ዘለኹ ነቲ ናይ ዘመናውነት ነገር ሓደ ስራሕ ኣቶክር ዝተዝሓሰኩ እየ

ብቐንዳ እታ ደረቕ ስእሊ ካብ ናይ በዓል ጥምቀት እያ ተወሲዳ። ሕጂ ኣብ ትዕዘብተይ ድማ ሓደ ቀሺ ነታ ከበሮ ንክልስቃ ኣብ ምድላው ዘሎ ይርኦሞ ኩሉ ነገር እቲዝገብሮ ዝነበረ ምድላዋት ኣብ ተምሳጥ እትሉ ማለት እዩ። ሕጂ እታ ወረብ ዝበልኳ ኣርእስቲ ድማ ማሌተ መላእክቲ ወረብ ከዓ ባህል ትበዓሉ እቲ ምሽብሻብ ማለት እዩ ኣብታ ሴርሞኒ ኣብኣ ዝገብሩላ ማለት እዩ። ኩሉ ነገር እቲ ሰማያዊ ተወሳይ ነንሕዱ ተመላላእዩ ሓደ ሓይሊ ከዓ ሂቦ ንግስቲ ፃዕዳ ማለት እዩ። እታ ፀላም ጌርያ ዘለኹ ፀሓ ኣላ ግን ኢት ሲምስ ብላንክ እቲ ፅባቐ እቲ ኣትራክሽን ፈጢርዎ ዘሎ ናይ ትቐሽስ እታ ፀሓይ ከምዘ የላ ኣምሲልዋ ንምባል ማለት እዩ። እቲ ነፀላ ልዕሊ ዓቐን ወላ እቲ ምውጣር ናይ ኢሉስ ወላ እቲ ነፀላ እዩ ኣብ ነፀላ እውን ትሪኦ እዚ ሕጅስ እታ ስራሕ ሲ እታ ዝሆል ፖይንት ሲ ኣብኡ እዩ ዘሎ በቃ እዛ ስራሕ እዚኣስ ተመላለይት ከማ ነየብላ ሓደ ስራሕ ሲ እሳ ቋሚት የራተ ዘላ

0: መንእስያት ስነ ጥበባውያን ምድጋፍ ካብ ውልቃዊ ዓወት ምፅምባል ንላዕሊ እዩ። ኣብ መጻኢ ባህላዊ ቅርስታትናን ፈጠራዊ ማሕበረሰብናን ዝግበር ወፍሪ እዩ። ነፍሲ ወከፍ ምርኢት ንዘተ ንትምህርትን ምትብባዕን ሓድሽ ዕድላትን ይፈጥር። ካብዚ ጋላሪ ክንወፅእ ከለና ነፍሲ ወከፍ ብሉእ ስራሕ ብሓደ ምውቃዕ ብራሽ ከም ዝጅምር፣ ነፍሲ ወከፍ ዓብዪ ስነ ጥበባዊ ድማ ብሕልሚ ከም ዝጅምር የዘኻኽረና።
1: ኩሉ ስራሕት ልዕሊ እቲ መጠን ግዝፍ ኣለዎ ወላ ካብቲ ቅድሚ ሕጂ ዝሰርሑ ዝነበርኩ ስራሕ ወላ ዝመፁ ዝነበሩ

0: ዝተፈለዩ ስራሕ ወላ ብውመን ፅርካ ኣብ ትርኢቶ ክመፅእ ከሎ ኣዝዩ ተፈሊዩኒ ማለት እዩ። እቲ ስራሕስ ከምዚ ዓብ ስራሕ ምዃኑስ ሓደ ከምሳት ሕጅርሎም ንክሎ ኣብ ቆይ መዓልታዊ ሂወቶም ከዓ ስለ ዘይርእዎ ነሮ ኣብ ብዙሕ ስራሕ ስለ ዘይርአ ዝነበረ ሓደ ፉል ነገር ሓደ ከምሳት ክሕጅረሎም ክኢሉ ማለት እዩ።
1: ፃዕሪ እዩ፣ ስራሕ እዩ፣ ስነ ጥበብ በይኑ ርሱ ዝኽኣለ ሞያ እዩ። ምስ ክልተ ሰለስተ ካልእ ፕሮፌሽን ሞያ ሒዝካ ትሰርሖ ኣይኮነ ሙሉእ ግዜኻ እንታይ እዩ ዝበሃል ሙሉእ ስራሕ ፉል ታይም ጆብ እዩ። ሙሉእ ስራሕ እውን ከዓ ድሓር ፃዕሪ ዘድልዮ እዩ፣ ፃዕሪ ዘድልዮ እዩ። ድሓር ናይ ክስታይ ናይ ሪሰርች ስራሕ እዩ፣ ናይ ምርምር ስራሕ እዩ፣ ናይ ምርምር ስራሕ እዩ። ከመይ ርካ ምተዋህዶ ሕብሪ ብርሃን መቀን ኩሉ ኣዋሂድካ ኮምፖዚሽን ተፈጥረሉ ተመክሮታት እዩ። ተመክሮን ናይ ካልኦት ስራሓት ድማ ምክትታል ንርአይ እታ ዕግበት ትበሃል ክትህሉ የብላን። ኩሉ ሳዕ ኣይፈልጥን ዘለኹ ዝያዳ ክፍልጥ ኣለዉ ኒኢሎ መንእሰያት ዝያዳ ክፀሩ ከም ዘለዎም ክዓግቡ ከምዘይብሎም ኩሉ ሳዕ ናይ ኩሉ ድማ ናይቶም ቅድሚኦም ዝነበሩ ገዲም ተጋደልቲ ሰኣልቲ ዝነበረ ስእልታት ከምኡውን ኣብ ዓለም ኣቀፍ ዝተፈልጡ እቶም ዓበይቲ ሰኣልቲ እውን ዝተፈልጡ ናቱ ምርኣይ ካብ ሉ ካብትሉ ካብቲ ናይ በዓቲ ስእሊ ጀሚርካ ሸሓት ዓመት ዝገበረ ክሳዕ እዚ ማእከላይ ዘመን ዘሎ ናይ ሃይማኖታዊ ስእልታት ንኡኩሉ ምውካስ ክድል እዩ። ከመይ ገይሩ ከም ዝሰርሖ ሽኡ ካብኡ ተወኪስካ እንዳተሞከርካ እንዳማሓሽካ ብዙሕ ስራሕ ዘድልዮ ስራሕ እዩ።
2: እቲ ፃዕሪ ኣብ ቦቱ እንዲ ዘሎ ሰብ ዝፃዕሪ ኩሉ ሻዕ ይዕወት እዩ። ግን ኣነ እንታይ ይብል ንሰብ ተውህቦ እሞ ኣብዚ ዘመናዊ ዓለም ዘለናዮ ኩሉ ነገር ብትምህርቲ እዩ ዝምዕብል፣ ብትምህርቲ እዩ ዝያዳ ዝዓምቑን ዝሰፍሕን እሞ ንስነ ጥበበኛታትና መንእሰያት ትምህርቲ ረኺቦም ዝያዳ ዝምዕባልኦም ንቅድሚት ክደፍኡ ምስ ዓለም እውን ክዳረጉ ሲ ድልድል ደረጅኡ ዝሓለወ ቤት ትምህርቲ ስነ ጥበብ ክህልውን ብኡ ከዓ ክሓልፉን ብቴክኒካዊ መዳያቱ በቲ ክእለታዊ መዳያቱ በቲ ፍልስፍናውን ታሪካውን መዳያቱ ክሓልፉ በቲ ዲስፕሊን ናይቲ ቤት ትምህርቲ ስነ ጥበብ ክሕለፍ ዝግብኦ ክሓልፉ ይምነ።

0: ደው ኢልና ኩሉ ክልተ ማባዕ ዘለዎ ዋላ ኣብ ሃገራዊ ቤት መዘክር ዘሎ ቅብኣታት ናኸና ናይ ሜዳ ሰኣልቲ ካብኡ እናመፀ የስተማዕር ይዕዘብ ኣብ ዝረክበኒ እዋናት ከዓ ኣጆኻ እናበልኩ የተባብዐ ሕጂ እውን ኣጆኻ ኣገናዕ ከዓ እምሎ ነዚ ምርኢ ዝምቕራብካ ኣሎ
1: ዝያዳ ፅቡቅ ስራሕ እዩ ዘሎ ግን ዝያዳ ድማ ንፅበ ካብኡ ከምዚ ተበጊሱ ኣብዚ ዕድሚ እዩ ከምዚ ዓይነት ኩሉ እዚ ዝድሊ ኣብ ስነጥበብ ዘሎ ኣዋሂዱ ዓበይቲ ስእልታት እዩ ኣሳኣል ኣይተለመደን ከምዚ ንእሽቶ ምኳኑ ዓበይቲ ስእልታት ድሓር ዚ ሕብርታት ኩሉ ኣዋሂዱ ምስርሑ ሓደ ኣገናዕ ትብሎ እዩ ቀዲትም በርትዕ ስራሕ ዝያዳ ድማ ካብኻ ንፅበ ዝብል መልእክቲ እዩ ዘሎኒ
2: መንእሰይ ዳዊት ብርሃነ ናይ ብሓቂ ካብ ብንእሽቱ ስለ ዝረእኽዎ ክፃዕረኛ ምዃኑ ርእ ኣለኹ ተውህቦ ከም ዘሎ ተውህቦ ከም ዘለዎን ንሪኦ ኣለኹ ስለዚ ልክዕ ከም ሓደ ፕሮፌሽናል ብንእሽቱ ከለሲ ከም ፕሮፌሽናል ለይታ ከይተረፈ እዩ ዝሰርሕ ነይሩ ስለዚ ትተውህቡኡን ፃዕርኡን ኣቦቱ እዩ ዘሎ እሞ ፅቡቅ ዕድል ይምነየሉ
3: ስነ ጥበባዊ ዳዊት ብርሃነ በዚ መስተንክር ምርኢት እንቋዕ ሓጐሰካ ንብል ብፈጠራን ኒሕን ተዓዘብቲ ምልዕዓልን ኣብ ዝቕፅለሉ ዘሎ እዋን ድማ ቀጻሊ ዓወት ንምነየሉ ኣብዚ ስነ ጥበባዊ ግዕዞ ብምፅምባርኩም የቐንየልና ክሳብ ዝመጽእ ግዜ ምድህሳስ ንቐጽል ምፍጣር ንቐጽል ስነ ጥበብ ኣብ ህይወትና ዘምጽኦ ጽባቐ ካብ ምድናቕ ድማ ኣይነቋርጽ

ኣብ ዝበዝሓ ከባቢታት ናይ ዓለምና ኣብ ናይ ህዝቢ ኣገልግሎት ዝውዕላ ማለት ህዝባዊ መጓዓዝያ ታክሲ ዝበዝሓ ዳርጋ ብጫ የን። ስለምንታይ ብጫ ሕብሪ ክህልወን ተገይሩ ኢልና ሓሲብና ዶ ንፈልጥ? እዛ ስዒባ ትቐርብ ትሕዝቶ መደብና እምበር ነዚ ዳሃሲሳላን ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

ሚስጢር ብጫ ሕብሪ ኣብ ታክሲ ቅድሚ ምምላስና ታክሲ እንታይ ማለት ምዃኑ ንመልከት። ታሪክ ከም ዝሕብሮ መሰረት ሞተር መካይን ኣብ ህዝባዊ መጓዓዝያ ካብን ናብን ህዝቢ ከመላልሳ ኣብ ዝጀመረ እዋን ንተሳፈርቲ ብመጠን ዝተጓዓዝዎ መንገዲ ክፍሊት ይስላዓ ብምንባረን ኣብ ክፍሊት ዘይምዕሩይነትን ዘይዕጉብነት ዓማዊል ክስዕብ ስለ ዝጀመረ ሓደ ምህዞ ክተኣታቶ ናይ ግድን ኮነ። እቲ ምህዞ ተሳፈርቲ ብመጠን ዝተጓዓዝዎ ርሕቀት ቀሚራ ክፍሊት ተቕርብ ታክሲሜተር እትበሃል ምህዞ ተመሃዘት። ታክሲ ዝብል መፀውዕ ድማ ካብዚ ዝነቐለ እዩ። ብልምዲ ብጫ ዝሕብረን ታክሲ ኣብ ኣሜሪካ እዩ ጀሚሩ። ጆን ሀርትስ ዝተባህለ ኣብ ትካል ምክራይ መካይን ዝነጥፍ ዝነበረ በዓል ፀጋ ነዚ ስነ ሓሳብ ዘበገሶ። ነቲ ኣብ 1907 ኣብ ቺካጎ ዝመስረቶን ናይ ታክሲ ትካል ክምስረት ምስ ሓሰብ እዩ ታክሲ እንታይ ሕብሪ ክህልወን ኣለዋ ዝብል ሕቶ ዘበገሰ። እዚ ናይ ሎሚ እንሪኦ ዘለና ናይ ታክሲ ሕብሪ እውን መበገሲኡ ካብ 1907 ዝጅምር። ነዚ ዘንቀሎ ሓሳብ ኣብ ዩኒቨርሲቲ ቺካጎ መፅናዕቲ ብምክያድ ብጫ ሕብሪ ተመሪፁ። ዩኒቨርሲቲ ቺካጎ ብዝገበረው መፅናዕቲ ብጫ እቲ ዝያዳ ርኡይ ሕብሪ ምዃኑ ተረጋጊፁ። ብጫ ከም ሕብሪ ብዙሕ መግለፂታት ዘለዎ እዩ። እቲ ሕብሪ ብኡንብኡ ዓይኒ ስለ ዝስሕብን ልዑል ናይ ነፀብራቅ ዋጋ ስለ ዘለዎ ኣብ መዓልትን ለይትን ብቐሊሉ ክረአ ይገብሮ። ብተወሳኺ ብጫ ናይ ፀዓት ኣወንታውነትን ፍጥነትን ስምዒትን የላዕል። እዚ ድማ ንኣገልግሎት ታክሲ ፍጹም ዘሰማምዕ ባህርያት እዩ። መፅናዕትታት ከም ዝሓበርዎ ሓንጎል ወዲ ሰብ ዋላ ኣብ ፅዑቅ ከባቢታት ከይተረፈ ካብ ካልኦት ሕብርታት ብጫ ብቕልጡፍ ይርድኦ፣ ተቐባልነቱ ድማ ኣዝዩ ልዑል እዩ። ሚስጢር ብጫ ሕብሪ ኣብ ታክሲ ንግዳዊ ስትራቴጂ ግን ከዓ ሳይንሳውን ታሪኻውን መሰረት ዘለዎ እዩ። ምንጪ መበገሲ ኣብ 1920ታት ኣብ ኣሜሪካ እዩ ዝፍልም። ድሕሪ እቲ ንመላእ ዓለም ዝጸለወ ቁጠባዊ ቁልውላው ኣብቲ እዋን ዝነበራ ሓያሎ ኩባንያታት ታክሲ ነፍሲ ወከፈን ፍሉይ ሕብሪ ነይርወን። እቲ ኣብ ቺካጎ ዝተኻየደ መፅናዕቲ ምርኩስ ብምግባር ድማ እየን እተን ናይ ታክሲ ትካላት ኣሰር ጆን ሀርትስ ዝወፀ ስነ ሓሳብ ክስዕባ ዝጀመራ። ሰባት ታክሲ ዝጥቀሙሉ ዝበለፀ መንገዲ እንታይ ምዃኑ ንምፍላጥ ንሓደ ፕሮጀክት ብምምዋል ዩኒቨርሲቲ ቺካጎ ብመንገድቶም ተመራመርቲ እቲ ብጫ ሕብሪ ካብ ርሑቕ ዝያዳ ከም ዝረአን ስለዚ ድማ መኪና ነዚ ኣገልግሎት እትህብ እንተኮይና ንምፍላጥ ዝቐለሎ ምዃኑ ምስ ተረጋገፀ መላእ ወነንቲ ታክሲ ብጫ ሕብሪ ክቐብኡ ዝመረፁ። እቲ ዘገርም ብጫ ሕብሪ ብደረጃ ዓለም ተፈላጥነት ዘለዎ መለለዪ መጓዓዝያ ታክሲ ኮይኑ

እንተኾነ ግን ብጫ ከም ሕብሪ ሉሉይ ሕብሪ ስለ ዝኾነ ኣብ ፅዑቅ ትራፊክ ከተማ ታክሲታት ዝያዳ ከም ዝረኣያ ገይርወን ኣብ 1900 ስሳታት ከተማ ኒውዮርክ ወቅዓውያን ታክሲታት ብጫ ክኾና ዝጠልብ ደንቢ ኣውፅኣ እዚ ስነ ሓሳብ እውን ናብ መላእ ዓለም ክዝርጋሕ ግዜ ኣይወሰደሉን። ንምዃኑ ኣብ መላእ ዓለም ታክሲታት ብጫ ድየን? ብጫ ሕብሪ ታክሲ ህቡብ እኳ እንተኾነ ኣብ መላእ ዓለም ግን ሕብሪ ታክሲ ዝተፈላለየ እዩ። ንኣብነት ኣብ ለንደን ዓባይ ብሪጣንያ ታክሲ ጸሊም ሕብሪ ዘለወን እየን፣ ምክንያቱ እቶም መበቆላውያን ሰራሕቲ መካይን

ጸሊም ሕብሪ ስለ ዝቐብኡዎን ከም ባህሊ ጸሊም ሕብሪ ኣለወን። ኣብ ጃፓን ቀይሕ፣ ብጫ፣ ቀጠልያ ሕብሪ ታክሲ እዮም ዝጥቀሙ። እዚ ዝኾነሉ ምኽንያት ድማ ነፍሲ ወከፍ ኩባንያ ታክሲ ናይ ገዛ ርእሱ ሕብሪ ክመርፅ ስለ ዝርከብ እዩ። ታክሲታት መብዛሕትኡ ግዜ ኣብ ጀርመን ብጫ ዝሕብረን ኣይኮናን። ኣብ ሆላንድ እውን ሕብሪ ታክሲ ኣዝዩ ዝተፈላለየ እዩ። ኣብዚ ወግዓውያን ታክሲታት ብሰማያዊ ታርጉኦም ከተለልዮም ትኽእል። ይኹን እምበር ብጫ ብዓለም ደረጃ ብፍላይ ከዓ ከም በዓል ኒውዮርክ፣ ሙምባይን ዝኣመሰላ ከተማታት ብሰፊሑ ይጥቀምሉ። ንምርኣይን ኣፍልጦን ንምርካብን ድማ ዝበለፀ ሕብሪ ስለ ዝኾነ ስለዚ ክቡራት ተዓዘብትና ሕቶኹም ተመሊስልኩም ክኸውን ተስፋ እናገበርና ኣብ ዝመፅእ ሰሙን ክሳብ ንራኸብ ሰላም።

ትሕዝቶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም ክቡራት ተዓዘብትና ብዘቕርበልኩም ዘለና ትሕዝቶታት ድማ ተዓግቡን ተዛነይን ትብሉ ተስፋ ንገብር። ሕጂ ድማ ካብተን ኣዛነይቲ ዝኾና ትሕዝቶታት መደባት ሞዛይክ መደብ ወይ ክና ሒዝናልኩም ቀሪብና ዘሎና ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት ወይ ቪድዮታት ሒዛልና ቀሪባላ። ናይ ሎሚ መደብ ወይ ድማ ሳምሶም ኢዮብ ዘዋሃዶ ትሕዝቶ እዩ ክኸውን። ምክትታልኩም ብክብሪ ንዕድም።

Yeah.

amigos, el rey ya llegó.

0: ሰላምታና ተቐበሉ። ፈንወኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎሚ ዓርቢ 24 ሓምለ ሰዓት 5 ዝተዳለወ ሃገራውን ኣህግራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብክብሪ እንዓድምና። ብቐንዲ ኣርእስቲ ዜና ንፈለም። ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። ዓመታዊ ፌስቲቫል ኤርትራ ነበርቲ ስካንዲኔቭያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ ብወፍሪ ተምሃሮ ንልምዓት ኣድማዓ ስራሕ ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣደስኪላቶ ንዘላ ገንዘብ ኢራን ንዳግመ ህንፀት ብመጥቃዕቲ ዝዓነወ መራኸብ ከተቕንዑ ምዃና ኣጠንቂቓ። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነጺሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምጽላቕ ተሰማሚዐን። ዝርዝር ዜና። ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24 ሓምለ ኣብ መካነ መቓብር ሓርበኛታት ኣስመራ ብኸብ ዝበለ ማዕርግ ተፈጺሙ። ንዝተዳለወ ትሕዝቶ ዳናይት ተስፋዝጊ ከተቕርበያ።
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስትራት ዝርከብዎም ሰበስልጣን መንግስትን ግንባርን ከምኡውን ብኣሸሓት ዝቁፀር ህዝቢ ዝተሳተፎን ብኤርቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ህይወት ስውእ ተነቢቡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናጽነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣብ መሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያን ቀዋሚ ወኪል

0: ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ኣብቲ ኣጋጣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትር ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትር ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሐመድ ብስም ስድራ ቤት ድማ ወዱ ራሚኤል ሰመረ ኣብ መቓብር ስጉ ኣኽሊል ዕምባባ ኣንቢሮም። ልዕሊ 50 ዓመታት ኣብ ቃልስን ሃገራዊ ናፅነት ምኽባር ልኡላውነትን ህንፀት ሃገርን ዘሕለፈ ውፊ ዜጋን ኣብነታዊ ሓላፍን ስጉ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ።
1: ናብ ካልእ ዜና ምስ እንሰግር ዓመታዊ ፌስቲቫል ኤርትራ ነበርቲ እስካንዲኔቪያ ትማሊ ኣብ ስቶክሆልም ሽወደን ብዓብዪ ድምቀት ተኸፊቱ። ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ዜናዊ ፀብጻብ ተወሃሂድሎ ፊልሞን ዞሚ ከቕርቦ እዩ።
2: መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ እስካንዲኔቪያ ጽንዓትና ወሓስና ብዝብል ቴማ ብኣምባሳደር ኤርትራ ሪፐብሊክ ኢጣልያን ተንቀሳቐሳ ኣምባሳደር ኣብ ሽወደንን ኣቶ ፍስሓ ጽዮን ጴጥሮስ ብሓሙስ 23 ሓምለ ብወግዒ ተኸፊቱ። ኣብቲ ኩለን ኤርትራውያን ኮማትን ማሕበራትን ዝተሳተፍኦ ንሓድነትን ህዝብን ዘይተንበርካኽነቱን ከምኡውን ንኤርትራዊ ባህልን ክብርታትን ዘንጸባርቕ መኽፈት ስነ ስርዓት ባንዴራ ኤርትራ ብክብሪ ኣብ ዝተዳለውላ ዘንጊ ተሰቒላ። ኣብ ወንበር ኣዋሃዲት ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ጊዮርጊስ ፌስቲቫል ኣብ ውሽጢ 28 ዓመታት ዝሓለፎ መድረኻት ዘረኣዮ ምዕባልን ዘጋጠሞ ብድሆታትን ብምጥቃስ መድረኽ ምውርራስ ታሪክን ባህልን ከምኡውን ባይታ ሃገራዊ ሓበንን ኩርዓትን ከም ዝኾነን ከም ዝቕፅልን ገሊፆም። ኣቶ ኣለም ኣስዒቡ ሕልሚ ምውናን ኤርትራዊ ኣዳራሽ ኣብ ሽወደን ተጋሂዱ ህዝቢ ኣብ መጻእናት ኣብ ዝብሉ ኣዳራሽ ፌስቲቫሉ ንኽፅምብል ዝተጀመረ ምእካብ ክፍሊት ክስስንን እቲ መስርሕ ክቀላጠፍን ፀውዒት ኣቕሪቦም። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ማሕበረ ኮማት ሃገራውያን ውዳበታትን ከተማታትን ዘቐምኦንን ነጋድያን ኣገልግሎት ዝህብ ልዕሊ 15 ዳሳት ሰሚናር ብላዕለዋይ ወኪል መንግስቲ ኤርትራ ሞያዊ ኣስተምህሮታት ስእላዊ ምርኢት ብኤርትራውያን ትካላት ዝቐርብ ባዛር መሸጣ መጻሕፍቲ መዛናግዒ ህፃናት ከምኡውን ካብ ኤርትራ ዝመፀት ጉጅለ ባህልን ካብ ወፃእ ዝተኣኻኸቡ ስነ ጥበባውያንን ዘቕርቦ ባህላዊ መደባት ዘጠቓለለ እዩ። መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ክሳብ ሰንበት 26 ሓምለ ክቕፅል እዩ።
1: ኣብ ዞባ ዓንሰባ ያታዊ መሳርሒታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሓሉ ከም ዘሎ ተገሊጹም። ወክሌሪና ተስፋን ከኤል ገብርኤስ ንዘካየደትን ነጋድያን ሃገራዊ ፌስቲቫል ኣዘራሪቡ ዘዳለዎ ፀብጸብ ይስዕብ።
3: ዞባ ዓንሰባ መለለይ ባህልን መንነትን ሕብረተሰብ ዝኾኑ ያተው መሳርሕታት ሙዚቃ ካብ ወለዶ ናብ ወለዶ ንምስግጋር ይስርሐሉ ከም ዘሎ ኣብ ሃገራዊ ፌስቲቫል ቀሪቡ ዘሎ ትሕዝቶ መርኣያ ምዃኑ ተገሊጹ። ዳይሬክተር ያታዊ ትልኢትን ሙዚቃን ኣቶ ፍስሓ ደበሳይ ሃገራዊ ፌስቲቫል ንምድማቕ ብዝተገብረ ሓያል ምድላዋት ንተለሃይቲ ዘሰኒዩ በገና ዋጣ ሻምብቆን ክራድን ዝርከብዎም 11 መሳርሕታት ያታዊ ሙዚቃ ባህላዊ ፀጋታት ዞባ ምንፅብራቕ ዓብዪ እጃም ይገብሩ ከም ዘለዉ ሓቢሩ። እዞም መሳርሕታት ብመንእስያት ይውቅዑ ምህላዎም እቲ ሞያ ካብ ወለዶ ናብ ወለዶ እናተሰጋገር ይኸይድ ከም ዘሎ ዘርኢ ምዃኑ ንዝያዳ ብሉፅነት ግን ቀጻሊ ልምምድን ፃዕርን ከም ዘድልያ ገንዚቡ። ኣብ መዳይ ትልኢት እውን በቢግዜኡ ዝርአ ዘሎ ተስፋ ዝህብ ገስጋስ ቀጻልነቱ ንኽወሓስ ኪንዮ ሃገራዊ ፌስቲቫል ካልእ ኣጋጣሚታት ብስሩዕ ክውደብ ኣገዳሲ ምዃኑ ገሊጹ። እዚ ከምዚ ኢሉ እንከሎ ንኣነባብራ ኣለባብሳ ኣመጋግባን ካልእን ዝገልጽ ትሕዝቶታዊ ድኮነ ኣባይቲ ኣብ ምልላይ ፍሉይነት ብሄራትናን ፅባቐንን ኣበርክቶ ይገብር ከም ዘሎ ካብ ኮሚቴ ድኮነ ኣባይቲ መምህር ዓብዱ ኣዳድ ሓቢሩ። ብኣቀራርብኡ ትሕዝትኡን ካልእን ካብ ዓመት ናብ ዓመት እናበለፀ ኣብ ዝመፅእ ዘሎ ያታዊ ድኮነ ኣባይቲ ሎሚ ዓመት ህድሞ ናይ ብሄረ ትግርኛ ረሴት ናይ ብሄረ ትግረ ከምኡውን ኣግዶ ናይ ብሄረ ብሌን ባህላዊ መልክዑ ከየጥፍአ ምቕራቡ ካብ በጻሕቲ ኣድናቆት ረኺቡ ከም ዘሎ ብተወሳኺ ኣብሪሁ።

ኣብ 70 ሰባ ሎሚ ዓመት መበል 28 ግዜኡ ብዝካየድ ዘሎ ወፍሪ ተምሃሮ ንልምዓት ኣድማዕ ንጥፈታት ምዕቃብ ማይን ሓመድን ምርጋእ ኣከባብን ይሰላሰል ከም ዘሎ ወኪላት ኢሪና ሓቢሮም። ኣዋሃዲ ናይቲ ወፍሪ መምህር መለስ ቀለታ ኣብ ዝሃቦ ሓበሬታ በዚ ካብ 6 ሓምለ ክሳብ 17 ነሓሰ ኣብ 9 ንኡስ ዞባታት ኣብ ዝቆማ 44 ነቑጣታት ዝካየድ ዘሎ ዕማም 7500 ተምሃሮ ብ232 መምሃራን ክኢላታት ሕርሻን ኣጋር ሓኪምን እናተኣለዩ ይነጥፉ ከም ዘለዉ ብርዩ። እቲ ዝዕመም ዘሎ ስራሕ ምስራሕን ምፅጋንን ዛላታትን ከተርታትን ምኩስኳስ ኣግራብ ምኩዓት ንፈልሲ ዝኸውን ጎዳጉድን ምትካል ፈልስታትን ከም ዘጠቓልል ብምጥቃስ ልዕሊ ፍርቂ ሚሊዮን ፈልስታት ንምትካል መደብ ከም ዘሎ ኣረድዩ። ካብ 1994 ብደረጃ ሃገር ዝትግበር ዘሎ ወፍሪ ተምሃሮ ንልምዓት ሓመድን ማይን ብምዕቃብ ባህርያዊ ፀጋታት ንምስሳን ከምኡውን መደባት ምግራብን ዳግመ ምግራብን ንምድንፋዕ ዝትግበር ዘሎ ወፍሪ እዩ። ቤት ትምህርቲ ስራሓት ካይላ ኣስመራ ንሓደ ዓመት ዘምሃረቶም 19 ሰልጠንቲ ትማሊ 23 ሓምለ ኣመሪቓ። ርእሰ መምህርታ ቤት ትምህርቲ መምህር ራጉኤል ተኽላ ኣብ ዘስምዖ ቃል ሰልጠንቲ ብክልተ ዓይነት ስራሓት ካይላ ብግብርን ክልሲ ሓሳብን ከም ዝሰልጠኑ ሓቢሩ። መምህር ራጉኤል ኣስዕቡ እታ ቤት ትምህርቲ ካብ 2005 ክሳብ 2009 ብዝተፈላለየ ምክንያት ኣቋሪፃ ድሕሪ ምፅንሓ ሚኒስትር ትምህርቲ ኣብ 2010 ብዘፀኦ ካሪክለም ኣብ ሰሙን 3 መዓልታት ኣብ 2 እብረ እናምሃረት ብድምር 213 ሰልጠንቲ ከም ዘመረቐት ገሊፁ። ወኪል ተመረቕቲ ብወገና ንኣገዳስነት ሞያ ኣብ ምክዕባት ቁጠባዊ ኣታዊታት ብምጥቃስ ንዝቐሰሞ ፍልጠት ናብ መዘንኦም ንምስግጋር ከም ፅዕሩ ቃልኣት እያ። ኣብ ሚኒስትር ትምህርቲ ሓላፊ ጨንፈር ምክትታልን ምቁፃርን ብቕዓትን ኣቶ ማዓሾ ገብረ ትንሳይ ኣብ ዝሃቦ መዛዘመ ቃል ሰልጠንቲ ዝቐሰምዎ ሞያ ኣብ ቀጻሊ ጉዕዞ ሂወቶም ኣገዳሲ ስለ ዝኾነ ብግብራዊ ዕዮ ክዕይቦ ኣዘኻኺሩ። ኣብ ሃገራዊ ፌስቲቫል 2026 ዝሳተፍ ዘሎ ጉጅለ ዞባ ደቡብ ብ24 ሓምለ ኣብ ቀፅሪ ኤክስፖ ናይ ፅሬት መደብ ኣሰላሲሉ። እቲ ኣስታት 270 ኣባላት ዝሓቐፈ ጉጅለ ነቲ ስጉምቲ ዝወሰደ ኣብ ናይ ፅሬት ስራሕ ንዝተዋፈረ ኣዴታት ንምሕጋዝ ከምኡውን ናይ ፅሬት ባህሊ ንምኩስኳስ ከም ዝኾነን ወደብቲ ገሊፆም። እቲ ስራሕ ሕልናዊ ዕግበት ከም ዝፈጥረሎም ዝሓበሩ ተሳተፍቲ ብወገኖም ፅሬት ኣብ ዘለኻዮ ክትግበር ዘለዎ ስለ ዝኾነ ነስ ወከፍ ዜጋ ክስዕቦ ተላብዮም። እዚ ከምዚ ኢሉ እንከሎ ኣብ ቀፅሪ ኤክስፖ ኣብ ስራሕ ፅሬት እተዋፊረን ንዘለዋ ኣዴታት ናይ ቁርሲ መደብ ተኻይዱ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊ መዓድም ኣብ ዜናታት ወፃኢ ኣሜሪካ ኣደስኪላቶ ንዘላ ገንዘብ ኢራን ዳግመ ህንፀት ብመጥቃዕቲ ዝዓነወ ንግዳውያን መራኽብ ከተቕንዑ ምዃና ኣጠንቂቓ። እዚ ዝተገልፀ ሓልዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ መደበራት ረብሓታትን ኣሜሪካ ዘካየዶ ናይ መልሰ ግብሪ መጥቃዕትታት ድሕሪ ምስፍሕ እዩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ኣሜሪካ ንገንዘብ ሃገሩ ኣብ ካልእ መዓላታት ከተቕንዖ ምእማታ ቅልውላው ዞባ ማእከላይ ምብራቕ ብዘተን ምዕራፍ ድሌትን ተበግሶን ከም ዘይብላ ዝነፅር ምዃኑ ብርሂም። ኢራን ከተቕርቦ ዝፀንሐት ናይ ሰላም እማመታት ደስኪሉ ዘሎ ገንዘብ ክልቀቕ ዝጠልም ነጥብታት ዝርከቦ ምንባሩ ይጥቀስ። እዚ ከምዚ ኢሉ እንከሎ ኣሜሪካ ናብ ሎሚ 24 ሓምለ ኣብ ዘውግሕ ለይቲ ኣብ ልዕሊ ዝተፈላለየ ዕላማታት ኢራን ከቢድ ደብዳብ ኣካይዳ። ማእከላት እዚ ትሕቲ ቅርፂ መራኸቢታት ትካላት መፍራ ኣፅዋርን ድሮናትን ኢራን ካብ ቀንዲ ዕላማታት ናይቲ መጥቃዕታት ምዃኖም ተገሊጽሎም። ሓለዋ ሰውራ ኢራን ብወገኑ ኣብ ኩዌት፣ ባሕሬን፣ ዒራቅ፣ ዮርዳኖስን ካልኦት ሃገራት ዞባ ማእከላይ ምብራቕን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ዘካየዶ ናይ መልሰ ግብሪ ደብዳብ ብዝሓየለ መልክዑ ቀጺልዎም። ምዚ ኣብ ዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ድሕሪ ወርሒ ጉንበት ንፈለማ እዋን ንበርሚል ናብ ልዕሊ $100 ከም ዝደየበ ጸብጻባት ሓቢሮም። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካየዶ ዘሎ ቃልሲ ዳግማዊ ደገፍ ከም ዘይደሊ ኣነጺሩ። እዚ ዝተገልጸ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጸለብ ንዘቕረበት ድሕሪ ምቅልሕ እዩ። ዛጊት ካብ ኣሜሪካ ዝመፀ ወቃዕ ሕቶ ከም ዘየለ ዝጠቐሰ መንግስቲ ማሊ ሽበራ ንምቅላስ ምትሕብባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከም ዘይደሊ ኣረድዩ። ማሊ ሽበራ ንምቅላስ ምስ ኒጀርን ቡርኪና ፋሶን ሓብራዊ ወታደራዊ ሓይሊ ኣቕኢማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ እትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ፣ ኒጀርን ቡርኪና ፋሶን

ተካይዶ ዝፀንሐት ወታደሮ ወፍሪ ነቲ ዕላማ ከይወቕዐ ከመዘብቅዐ ዝዝከር እዩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምፅላቕ ኣብ ስምምዕ ከም ዝበፅሓ ገሊፀን። እተን ሃገራት በቲ ጉዳይ ካብ ፈለማ ሶሞን ናይ ዝሓለፈ ወርሒ ሰነ ክዘራረባ ድሕሪ ምፅናሐንን ትማሊ 23 ሓምለ ኣብ ናይ መወዳእታ ምርዳእ ከም ዝበፅሓ ሓቢረን ዘለዋ። እዚ ሓድሽ እገዳ ንፅላት ፀዓት ምግፋፍ ዓሳን ፋይናንሳዊ ኣገልግሎታትን ሩስያ ዘነፃፀረ ኮይኑ ልዕሊ 30 ተወሰኽቲ ባንክታት ተኣጊዶም ኣለው። እቲ ስጉምቲ መቐፀልታ ናይቲ ኤሮጳዊ ሕብረት ቅጠባኣን ምር ማስ ከካይዶ ዝፀንሐ ምንቅስቃስ ምዃኑ ዝኸሰሰት ሩስያ መልሰ ግብሪ ከም እትህበልዋ ነፂራ። ኤሮጳዊ ሕብረት ኣቐዲሞ ኣብ ልዕሊ ሩስያ ዘፅደቆ ናይ 20 ዙርያታት እገዳ ኣብ ቅጠባ ሃገሩ ኣሉታዊ ሳዕቤን እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ እዩ መንግስቲ ሩስያ ዝሕብር። እቲ ሕብረት ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ብዘተን ምዕራፍ ተበግሶ ይወስድ ከም ዘሎ እዩ ዝውቀስ። ሰራዊት ሶማልያ ኣብ ዝሓለፈ ሳልስቲ ኣብ ማእከላይ ሸነኽ ሃገሩ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጡ። በቲ ኣብ ኣብራጃ ሄራን ዝተኻየደ ስርሒት ልዕሊ 20 ኣባላት ናይቲ ሽበራዊ ጉጅለ ከም ዝቆሰሉን በርከተ ዝበለ መዓስራት ከም ተቋፃፀረን እውን ሓቢሩሎም። ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም እተቐትሉ ምግላፁ ዝዝከር እዩ። እቲ ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካየዶ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ጸብጻባት የረዱ። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ጸጥታዊ ስጋት ሶማልያ ኮይኑ ከም ዘሎ ይፍለጥ። ግሪክ ወታደሮ ዓቕማ ንምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላር ኣፅዋር ክሽምት ምዃኑ ሓቢራ። እዚ ኣብ ውሽጢ 3 ዓመታት ብዝትግበር ዝተገልፀ መደብ ስርዓተ መከላኸሊ ሚሳይል ነፈርቲ ኪናት ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደሮ ዓቕማ ንምድንፋዕ ሰሊዓቶ ዘላ 28 ቢልዮን ዶላር ከም ዝኾነ እቲ ሚኒስትር ፍሊጡሎም። ኣታ 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንፅላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ35 ዝዓይነተን 40 ነፈርቲ ውግእ ካብ ኣሜሪካ ክሽምት መደብ ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኣጅናን ኣብ ምብራቃዊ ማእከላይ ባሕርን ምስ ቱርኪ ንፀንሐ ዘይምቅዳም መሊሱ ከኽርሮ ከም ዝኽእል ይእመት። ናይ መወዳእታ ዜና ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣከባብያዊ ክሳራታት ይውርድ ከም ዘሎ ተገሊጹ። በቲ ባርዕ ዛጌት ልዕሊ 35,000 ኪሎ ሜትር ጫካ ክህምኽ ከሎ ልዕሊ 20,000 ሰባት ከም እተማዛበሉ ሰመዚ ፈረንሳ ሓቢሮም። ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃስዩ ከም ዘሎ ዝተቐስቶም ሰመዚ ኣብቲ ከባቢ ተኸሲቱ ዘሎ ክትርዋዒ መሊሱ የጋድዶ ከም ዘሎ የረድዮም። ነቲ ባርዕ ንምግታእ ብርክት ዝበላ ሄሊኮፕተራት ዝሳተፈኦ ዘለዋ ሰፊሕ ስርሒት ይካየድ እኮ እንተሎ ኣብ ትሕቲ ቁፅፅር ክኣቱ ከም ዘይከኣለ ተገሊጹ። ኣብቲ ሃገር ብውሕዱ 160 ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ዝጠቐሱ ጸብጸባት ነዚ ሳልስቲ እዚ ብዝሓየለ መልክዑ ክቕፅል ከም ዝኽእል ኣሚቶም ኣለው። ኣብ ፈረንሳ ጥራይ ዘይኮነ ኣብ እስጳኛ፣ ኢጣልያ፣ ግሪክን ፖርቱጋልን እውን ክትርዋዒ ዘስዓቡ ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ይጥቀስ። ኣብ ሰፊሕ ክፋል ኤሮጳ ተኸሲቱ ዘሎ ክትርዋዒ ኣብ ዝሓለፈ ቀረባ ዓመታት ካብ እተመዝገበ ተመሳሳሊ ትርዮ እቲ ዝለዓለ ምዃኑ ጸብጻባት ሜትሮሎጂ ይሕብሩ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ስነስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሙ። ዓመታዊ ፌስቲቫል ኤርትራ ነበርቲ እስካንዲኔቪያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዞባ ዓንሰባ ብወፍሪ ተመሃሮ ንልምዓት ኣድማዐ ስራሕ ምዕቃብ ማይን ሓመድን ይሰላሰል ኣሎ። ኣሜሪካ ኣደስ ኪላቶን ዘላ ገንዘብ ኢራን ንዳግመ ህንፀት ብመጥቃዕቲ ዝዓነዋ መራኸብ ከተቕንዖ ምዃና ጠንቂቖም። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካየዶ ዘሎ ቃልሲ ግዳማዊ ይደገፍ ከም ዘይደሊ ኣነፂሩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምፅላቕ ተሰማሚዐን።

ግብፂ ከም ኩለን ሃገራት ዓለም ዝተፈላለየ መድረኽ ምዕባለታት ክትሓልፍ ጸኒሓ እያ። ከም ኣካልናቱ ድማ ዝተፈላለየ ምኽንያታት ምርኩስ ብምግባር መምሳብ ስልጣን ዝመፁ ነገሳትን ኣመሓደርትን ብርክት ዝበላ ርእሰ ከተማታት ዝነበረ ሃገር ምዃና መዛግብቲ ታሪክ ይገልጽ። ቴንስ፣ መንፊስ፣ ቴበስ፣ ኣማርና፣ ፒራምስስ፣ ኣሌክሳንድራ እዛ ናይ ሎሚ ርእሰ ከተማ ዘላ ካይሮን ብቐደም ተኸተል ተሰሪዐን ክሳብ ሕጂ ርእሰ ከተማ ግብፂ ዝኾና ከተማታት እየን።

ንልዕሊ ሽሕ ዓመታት ካይሮ ማእከል ግብፂ ማለት ርእሰ ከተማ እቲ ሃገር ኮይና ዝተፈላለየ መድረኽ ብምሕላፍ ክሳብ ሕጂ ዝና ዓቂባ ካብተን ኣብ ዓለም ካብ ዘለዋ ባህላዊ ውርሻ ዘለወን ከተማታት ኮይና ደው ክትብል ክኢላ እያ። ኣብ 10ይ ክፍለ ዘመን ቤተ ሽዑ ዝነበረ ንግስነት ዝተመስረተት እዛ ታሪኻዊት ከተማ ኣብ ዙርያ ገምገም ፈለግ ኒል ተደኪና እናዓበየት ከደት። እታ ከተማ ናይ ጥንታውያን ፈርዖናት ኣሰር ከምኡውን እስላማዊ ቅብጣውን ሮማውን ስነ ህንፃታት ዝሓቆፈት ኮይና ብስፍሓታን ትሕተ ቅርፃን እዛ ኣብዚ ሕጂ እዋን ናይ 1740 ኪሎ ሜትር ዘለዋ ካይሮ ቆመት።

ይኹን እምበር ኣብ መጀመርታ መበል 21 ክፍለ ዘመን ምስ ዕቤት ቁፅሪ ህዝብን ንሱ ዝጠልቦ ናይ ኣገልግሎት ንጥፈታትን ከተማ ካይሮ ልዕሊ 22 ሚልዮን ሰባት ኣብ ውሽጢ ዝዓበየ ደረት ከተማ ኣሒዛ ግዳይ ናይ ብዝሒ ህዝቢ ፅቕጥቅጥ ምስኡ ዝኸይድ ናይ ብዝሒ ተሽከርከርትን ንሱ ዘስዕቦ ናይ ትራፊክ ሽግር ብከላ ኣየር ኣዝዩ ዘሸጋግር ህዝባዊ ኣገልግሎትን ካልእን ካብቲ ቀንዲ ፀገም ናይታ ከተማ ክጥቀስ ዝከኣል እዩ። መንግስቲ ግብፂ ድማ ነዚ ሽግር ዝንምዕጋትን ፍታሕ ንምምፀእን ሓድሽ መደብ ሓንፀፀ። ንሱ ከዓ ሓዳስ ርእሰ ከተማ ንምህናፅ መደብ ሓንፂፁስ ድሮ ብተግባር እውን ተበገሰ። እዚ ሓዳስ ርእሰ ከተማ ካብ ካይሮ ንምብራቕ 45 ኪሎ ሜትር ርሒቓ ኣብ ምብራቃዊ በረኻ ኣብ ዝርከብ ምድረ በዳ እትርከብ ኮይና ኣብ ታሪክ ወዲ ሰብ ካብ ዘለዋ ዝዓበያ ማስተር ፕላን ዝተገብረለን ከተማታት ሓንቲ እያ።

እዚ ብግምት 740 ኪሎ ሜትር ክሳብ 954 ኪሎ ሜትር ዝሽፍን ፕሮጀክት ንፖለቲካዊ ፋይናንሳውን ምሕደራውን ስሕበት እቲ ሃገር ኣብ ግምት ብምእታው ዝስራሕ ዘሎን ድሮ ድማ 80 ሚታዊ ካብ ቀዳማይ ገጽ ምስራሕ ህንፀታት ተዛዚሙ ይርከብ።

ኣብ ታሪክ ዝተፈላለየ ሃገራት ምስ እንምልከት ቁጠባዊ ኩነታት ሃገር ንምሕዳስን ንምልዕዓልን ወይ ካብ ብዝሒ ህዝቢ ዘስዕቦ ሽግር ንምፍታሕ ርእሲ ከተማታት ምግዓዝ ዝብል ኣምር ፅቡቅ ገይሩ ዝተጓዕዘ መንገዲ እዩ ወይ እውን ክትግበር ዝፀንሐ እዩ። ኣብ ዓለም ዝርከባ ሃገራት ተመሳሳሊ ህላዋዊ ፀቕጢ ኣብ ዘጋጥመን እዋን ነዚ ውሳነ እዚ ወሲደን እየን። ንኣብነት ብራዚል፣ ናይጀርያ፣ ኣብ ዝቐረባ እዋን ድማ ኢንዶኔዥያ ካብተን ብቐረባ ዝጥቀሳ ሃገራት እየን። ብተመሳሳሊ ድማ ግብፂ እዛ ሓዳስ ከተማ ከም ዘመናዊ መቐፀልታ ናይቲ ፈርዖናዊ ውርሻ ተቐሪፃ ትህነፅ ኣላ።

እዛ ሓዳስ ርእሲ ከተማ ግብፂ መንግስቲ 58 ቢልዮን ዶላር ባጀት ብምስላዕ እዩ ብወግዕ ፈሊሙ። እዛ ዘመናዊት ከተማ ድሮ ንመንበሪ ሆቴላትን ዘገልግል 394 ህንፃታት፣ ንትካላት መንግስቲ፣ ህዝባዊ ኣገልግሎት፣ ባህላውን ሃይማኖታውን ማእከላት ከምኡ ውን ንመንበሪ ዘገልግሉ ብርክት ዝበሉ ዘመናዊ ህንፃታት ምስ ናይ ትሕተ ቅርፁን ሓምላይ ከባቢታቱን ተዋዲዱላ ይርከብ።

እዛ ሓዳስ ርእሰ ከተማ ነቲ ኣብ ካይሮ ዘሎ ብዝሒ ህዝብን ብከል ኣየርን ንምቅላል ዓሊማ ትስራሕ ካብ ሃለወት ብገምጋም ካብ 6 ክሳብ 8 ሚልዮን ህዝቢ ክነብራዩ ተመዲቡ ዘሎ። ማስተር ፕላን ናይ ዚ ሓዳስ ከተማ ኣብ ፍሉያትን ብጥንቀቐ ዝተኸታተሉን ምዕራፋት ዝተኸፋፈለ ኮይኑ ነቲ ኣገደስቲ ሰራሕቲ እታ ገዛኣት ካብ ካይሮ ብዘይገለ ፀገም ንምስግጋር ዝተዳለወ እዩ። ቀዳማይ ምዕራፍ ኣስታት 138.4 ኪሎ ሜትር ዝሽፍን ኮይኑ ንሲቪካዊ ቁጠባዊ ምሕዳራውን ስራሓት እታ ከተማ ከም ቀንዲ መሰረት ኮይኑ የገልግል። ኣብ ማእከል ናይዚ ናይ መጀመርታ ምዕራፍ መንግስታዊ ኣውራጃ ኣሎ። እዚ ድማ 34 ፍሉያት ሚኒስትርታትን መንግስቲ ባይቶ ግብፅን ስኔትን ንምዕቃብ ዝተዳለወ ዓበ ከባቢ እዩ።

ዓሰርተታት ኣሽሓት ኣገልገልቲ መንግስቲ ካብ ማእከል ከተማ ካይሮ ምግዓዝ ዓብ ሎጂስቲካዊ ብድሆ እኳ እንተነበረ እቲ ምስግጋር ግን ብቕልጡፍ ገስጊስሎ መንግስቲ ነዘን ትካላት ካብቲ ታሪካዊ ሕመረት ብምውፃእ ሚኒስትርታት ብውሑስ ውሽጣዊ መርበበት ኣቢለን ብቕፅበት ክረዳዳእሉ ዝኽእላ ሙሉእ ብምሉእ ዲጂታላዊ ምሕደራዊ ዋሕዚ ስራሕ ንምትካዕ ዕላማ ኣለዎ። ምስቲ መንግስታዊ ትሕቲ ቅርፂ ብቐጥታ ዝዳወብ ፋይናንሳዊ ዲስትሪክት ዝርከብ ኮይኑ ግብፂ ከም ቀንዲ ፋይናንሳውን ንግዳውን ኣፍ ደገ ሰሜን ኣፍሪቃን ማእከላይ ምብራቕን ንምቕማጥ ዝተዳለወ ዓውዲ እዩ። ማእከላይ መለለይ ናይዚ ዞባ ሓድሽ ዋና ቤት ፅሕፈት ማእከላይ ባንክ ግብፂ ኮይኑ ኣብ ጎኑ ንዓበይቲ መንግስታውን ኣህጉራውን ትካላት ባንክ ዝተመደቡ ዕሙር ንግዳዊ ህንፃታት ኮፍ ኢሉ ይርከብ። መንግስቲ ነቶም ሓጋግን ፋይናንሳዊ ማእከላት ጎኒ ጎኒ ብምቕማጥ ቁጠባዊ ፖሊሲ ምውፃእ ንምምሕያሽ ምድንጓያት ንምቁፅፃርን ንምንጋይን ብቐጥታ ወፍሪ ወፃኢ ሰሓቢ ስነ ህይወት ንምፍጣርን ዕላማ ኣለዎ።

እዚ ኣውራጃ እዚ ብእኩብ ልዕል ዝበሉ ሰማይ ጠቀስ ህንፃታት ዝተመስረተ ኮይኑ ንኣይኮኒክ ታወር ዝሓወሰ እዩ። ኣይኮኒክ ታወር 385 ሜትሮ ቁመት ዘለዎን 78 ደብሪ ብጥርሙዝን ሓፂንን ዝተሰርሐ ዓብ ህንፃ ኮይኑ ኣብ ኣህጉር ኣፍሪቃ እቲ ዝነውሐ ህንፃ እዩ። ብተወሳኺ ኣብዚ ሓዳስ ርእሰ ከተማ ግብፂ ኣብ ኣፍሪቃ ዝዓበየ መስጊድ ኣልፋታሕ ኣልዓሊም ከምኡ ውን ክሳብ 9,000 ምእመናን ክሕዝ ዝኽእል ካቴድራል ልደቶ ክርስቶስ ድሮ ተዛዚሞምስ ኣገልግሎት ምሃብ ካብ ዝጀመሩ ህንፃታት እዮም።

ኣብዛ ሓዳስ ከተማ ኣገልግሎት ኢንተርነት ሓምሻይ ወለዶ ማለት 5G ክኸውን እንከሎ ኣብ ምሕዳራን ምንቅስቃስን ህዝብን ተሽከርከርትን ዝውዕል ኪነታዊ ብልሒ ማለት ኤኣይ እውን ነቲ ዝያዳ እትፍለጠሉ ብልጫታታ እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ያ ክትከውን መበል 5 ክፋላ ስዕቡ ክቐርበልናይ ብሓባር ንከታተል።

0: ከምቲ ንሱ ዝብሎ በዓልቲ ቤቱ መነባብሮኦም ሕጉስቲ ይኮነት በዚ ድማ መዓልታዊ ና ንጨቃጨቕ እዩ ዝብል
1: መዝዳ ኣብ ስርሑ ፅልዋ ዮምጠሉ ኣነ ዝደሊ ነፃ ኮይኑ ዝጎይ ሰብ
2: ኣብ ዝባረባ ክንስርዓት ገብርኖ
3: ትንበል ንስኻ ኣቦ ካብዘይ ስራሕ ኮፍ ኢሉ እናባዕለ ዓሰርተ ግዜ ካልካ ይቅበልኒ
4: ናይ ብሓቂ ነ እንታይ ኮይኑ ከምትለኹ ክርጥአ ክዘይከኣለ ቁርባ ገፅ ኣብብ እዮ
5: ሎማዓንቲ ይጠዓኻል
6: ከይደ ስራሕ
1: ስራሕ ድ ሞ ሓንሳብ መካፈል ፍ

0: እቲ ማል ዳኣ ምስ ደቀስና መፅኺ
1: ከይተረድዕና ቤት ግዜ ከይዶ
0: ማዕርክ እንደይ ሰቲኽ ነርክ ተረድእ ክዶ እንታይ ሰንበድ
1: ኖ ኣይ ሰንበድኩን ግን ማዕርኩ ንርኡ ዝኸፍእ ኮይ ሰተኹን ሓንቲ ቢራ ሰቲኻን ዓሰርተ ቢራ ሰቲኻ እንታ ጨና እኳ ሓንቲ እያ
0: ጨና ናይ ቢራ ጥራይ ግን ኣይመስለኒ
1: ሚካኤል እንታይ ድካ ኮንካ እቲ ማሉ ምስ መሓስተይ ከማስ ምዃነ ይኮነ ጊረካ ይመስለኒ
0: እወ
1: እሞ እንታይ ዳ ትብላ ኣለኻ ከይከድኩንትም ክብል ወይስ ንስ እንዳዘናግዓ ስቑ ኢሉ ይክርአኒ ነርኒ
0: ኣነ ከምኡ ይበልኩን
1: ከም በር ትብላ ኣለኻ
0: ድሓ ንግደፎ ዝዘረባ ዘንቆልኦ ከማን ከይሰምዑና
1: ዝተዛረብካ ምስተዛረብካ ሞንታ ክዓብስ እዩ ስማዕ ኣንዶ ንስኻ መዓልታ ውሰቲኻ እንዳመፅኻ ኣነ እንታይ ኢለካ ፈልጥ ደ እንታይ ኢለካ ፈልጥ
0: ኣትፌ ቤልሓንምበቃ ንግደፎ ኣይተሓዘለ ከምኡ ክብል ኣይነበረ
1: ከይለጥሕ ሰዓት ኣኪሉ ምስራሕ

0: ከይድኸል ሓደ
1: ድሓን እዩ ጌሽ እዩ ዘሎ
0: ይድሓን
1: ስራሕ ረኺበ እዩ ዝበል መኪና ሒዙሎ መስለኒ
0: ኣቲ ኣብቲ ንስኻ ብቕሩብ ተስፋሃብዮ ወንቲተ እቲ ኩሉ ዘረባ ክተስፋ ደቕርፃ ኢናኾነ ኩሉ ግዜ
1: በዓል ትፈለጥ ኩሉ ነገር ምናፅለአ ንበጃ ኸኢላኪ
0: ወንቲ ንስኽ ጭንቃ ዕላላ ባኪንጊ ወላ መዘናግዕ እንተኾነ ክውፅእ ኢልክ ስራሕ ዘይትደልዩ
1: ናይ ስራሕ ካብ ምፃኺ መንዲዳ ስራሕ ኣማፂ ኢለ
0: ኣቲ ስራሕ ረኺብ ከለኸ ክስ ኢልካ ዓጀጉ ትብል ምፀኒሕኪ
1: ኣንቲ መን ዶ ጉዳሕተትኒ
0: ሓረይ መን
1: ጆን ዓርክ ምክኢለ መቸም ሽም ዝወዲ ዝተተላዒሉ ርእስኺ ክትሓም እንታይ ጌርኪ
0: ግን ንደኢ ኣነ ውንስ እዩ ዝገርመኒ ወላ ሓንቲ ዘይገበረ ንክሎስ ናብሮ ክሪኦ ከሎ ሰራቕ ኮይኑ ስለ ስማዕ ናይ ፈክሰኒ
1: ስራሕ ግን ንፉዕ እዩ ባይታ ዘቢጥ እዩ ዘምፃ
0: ንሳስ ኣላቱ ሙዚተን ኳሕ ክሰግበል
1: እዩ እንታይ ደኣ ሓንቲ ነዛ ነብሰይ ባክእል ክዎን
0: እንታይ ማለት እዩ ነብሰይ ይኽእል
1: ኣንቲ ሚካሊ ነዛ ነብሰይ ፍቅድ ደብላ ንበር እንታይ ኣለኒ ሕ እንታይ ደኣ ምክገብር
0: ነቲ ሓዳር ነቲ ስድራ ማለት ክድ ነብሰይ ይፈቅድ ክኸውን
1: ነብሰይ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንኡ ነብሰይ ይኽእል ማለት ናብራ ሓዳር ገለ ዝኾነ
0: ኣነስ ሙዚተይ ማዕሪ ሓይም ክለ ክጥራይ ክምልክድ ኽእል
1: ድሓ ንሱስ ንስኻ ምቾትና ነበር ካ ኣባ ብሰብ ምሩ ዘይግርም
0: ፅኒሕ ክገለ እንዲ ክትዛርብ ሸሄዶ ክገብርኪ

اكبر لها. وديك لك ميلي.

0: ፅቡቅ ትክፈሉ ድዮ ማለት ፅቡቅ ደሞዝ ኣለዎ ድዩ
1: እንታይ ደሞዝ ንደ
0: ስለ ዘገደሰኒ
1: ኣነ ኮ ዞም ሃብታማት ብጣዕሚ ይኹም ትገርሙ ኣኺልኩም ብደሞዝን ናይ ትሕትኹም ዘለዉና

0: ትገድፉን ይኹም ከ
1: ከምኡ ማለት እዩ ኣይኮነ ኣነ ኾነ ማይ ከምኡ ዓይነታት ኣሓሳስባ ይብል ንምንታይ ከም ዘለዎ ክረዳእካ ካ ብቕሩብ ዕድል ሃበኒ
0: ንዳ ሚልየ ዝኽፍል ምስቲ ብደገ ንሰርሑ ኣዳዊ ክውስ ክኽእል
1: እዩ ኢለ ማለት
0: ሓደ ሽሕና
1: ጥራይ
0: ተወራ ዘየለየ ኮይ ነበርኩ
1: ከምኡ ማለት እዩ ኣይኮነ ካብኡ ንላዕሊ ደሞ ዘለዎ ስራሕ እንተረኽብ ክኸ እንታይ ትብል
0: ስራሕ ኣበይ
1: ማይክ ሰራሕተኛ ይደሊ ኣሎ ፎርሹር ከዓ ካብዚ ክትብሎ ፀናሕካ ንላዕሊ ይኸፍል ዶሞስ
0: ኣኩም ዳ ሞ መሸጥ ድኳን ኣነ ክስርሑ ዝኽእል ኣብ እንታይ ኣሎ
1: እንታይ ፀገም ኣለዎ ሞ ማለት ኩሉ ምስ ጠዋሎ ዝተተሓዘ ስለ ዝኾነስ ከፀግመካ ኢለ ይሓስብኒ

0: ይህስ ዓርገ ታኹም ካዳ ትጭንቐ ኣለኻ
1: ኣለኹ
2: ኣታዳን ዓንኬታ ክትውልዳ ወደይ ከምዚ ድኻ ነርካ ስኸዳ
1: ዮናታን ከመይ ጌይርኸን ቀደመይ ክህሉ ፅበላ
0: ይሄዳኒ ካብቲ ንፈልጦ ፀገም እንታይ ሓድሽ ዝተፈጥረ ነገር ኣሎ ኣሰማት
1: ካብኡ ዝዓቢ ጉዳይ እሞ እንታይ ኣሎ በቂ ኣነ ክልተ ሰለስተ ሰብ ኮንካ ምንባር ዒቕ ኢለኒ ዒቕ ለን ትፈልጡ ዲኹም ዒቕ
0: እንታይ ማለት እዩ ክልተ ሰለስተ ኮንካ ምንባር
1: እቲ ልክዕ ዳንኤል እዚ ምሳኹም ዘሎ ዚ ኩሉ ግዜ ኣብ ሓሳብን ትካዘን ጭንቀትን ዘመሰብ ግዜ ክኸይድ ከለኹ ምስ ሚካኤል ክኸውን ከለካ ከይፈተኹ ዘይነብሰ ይመስል ምክንያቱ ሞራለ ከይትንክፋ ክብል ካልእ ኮይኑ ዋሳእ ምስ ሚካኤል ሓዊ ክራኸብ ከለኹ ከዓ መንፃሩ በታ ናትሒቱ ከይርእኒ ኣብ ርእሰይ ሕማቅ ተዕዝብቲ ከይሕዝ ካልእ ሰብ ኹ በቃ በበይኑ ሰብ ምዃን ፀልዮ ሂወት ፅልእ ንብለኩም ኣለኹ
2: ዳሓንዳሓናታ ዳናሓወይ ከምኡ ካ ባይ ተስቋቁር ክንዲ መሊስካ ተርርሲ ድሓርካ እንታይ ሞ ዓለም እንታይ መለስ ኣለ ደይ ፈተና ጥራእዮ
1: ነፌስ ነዊዑ ይካል ከማን በኪና ያ
0: ዳኒ ኮም ባይ ትበል ከምኡ ትብል እንተደኣ ኹንካ ንሽግራትካ መመሊስካ ኢኻ ትውስ ኩሎ እምበር ፍታሓይ ትምፃሎም ኢኻ ሕጂ ኩሉ ጉደፎ ተረጋጋ ስተሙ ንስለስ ክስተ
2: ሓቂ ዩ ዳና ሓወይ ምክንያቱ ከምዘይካ ተሓስብቲ ኮንካ ኮ ሽግርካ መመሊስካ ኢኻ ተባሎ ንስኻ ዘለካ ምርጫ ምፅማም ጥራ እዩ ድሓርካ ንመን ኢሉ ኣምላኽ ኣሎ ሎኒ ታንካ ቃቐልካ ትፅምም
0: ወይ ከዓ
1: ገና ቆልፅ
0: ፈሪሕናካታታሓ
1: እቲ ትብሎ እንደበሎ እንታኹም ከይ ክትፈርሐኒ
2: እንታይ እዩ
0: ማለት ሲ ብኣኻ ዝጀመረ ነገር ኣይኮነን ከምዝናትካ ሽግር ዘጋጥሞም ንፍታሕ ኢሎም ደብሞ ኮኖም ፍቱን ኢሎም ብሰላም ይፈላለዩ እዮ
1: ከማል እዛ ዘረባ እዚኣ ድሕር ክንሽ ከይደግሞ ኣነ ምስ ሚካል ክፈላለዩ ልካ ከዓ ከይተሓስብ
0: ኦኬ ዳናሓወይ ሶሪ በቃ ተጋጊ ሽንቲ ቤት በፂሐ ክመፅ
3: ባልፃ ከየትካ ንርኣያ ከምሳንካዮ ሰሚዐ ብምሉእ እቲ ንብረት ኣዳሊልካ ይ ክፀንሕ ዝግብኦ ነይሩ ናትካ ስራሕ ፅዒንካ ምፀጥራ ዩ ነይሩ ብዝኾነ ንዕኑ ምርካብ ዘካየትካ ፃዕሪ ኣዝዩ ዝናኣድ
4: ዝኾነ ፀገም ኮይነበሮን
3: ካልእ እንታይ ኣሎ ዝተረፈ
4: በቃ ንሱ እዩ ተ ንብረትካ ኣብቲ መኻዚን ኣእቲና ኣለዋ
3: ፅቡቅ ዝበልዓ ክኸደ ኣሎ
4: ዝተለወጠ የለ ምክየለ ቆልዓ ተሪርኒ እንታይ ሓስብ እንታይ ገብር ክፈልጥ ኣይክእልን ወረ ንመፃእ እንታይ ክኸውን ኣጨኒቕ ኣሎ
3: ሂድሮስ ናይ ስ

0: ደሊኻ ዘረባ ይዛረብ ንውላድካ ይሕለልኒ ዋላ ዳ ልዕለኻ ይፍለጦ እምበር ናይ ቆልዓ ነገር ፅቡ ገይረ እየ ዝፈልጦ ጠባይ እንተ ደኣ ማእዚንካይ ኣብ ዝበለፀ ደረጃ ከም ዝበፅሕካ ኣባፍለጥ ከም ወላዲ መጠን ኣብ ዝኾነ ይኹን ኩነታት ተስፋ ክትቆርፃ ግባእካ ቴሮስ ዳሓርካ እዚ ናይ ሓዳርኩም ኩነታት ብሕማቅ ከም ፀለወ ባይዘንጋዕ
1: እዋ ንሱስ ሓቂካ ኢኻ
0: ዝኾነ ናይ ገንዘብ ፀገም ተልዩ ሓብሩ ካልእ እውን ከም ከም ኣስራሒኹም ዘይኮነ ከም ሃውኩም ርእዩ ንበቻ ኣይትሰከፉ
1: ሕራይ ንክኤል ሓዋይ
0: ሙሕጂ ይዕርፍ ፅባሕ እተ ዳ ደልየካ ክትውለልካ
1: ሕራይ ሰላም መዓልቲ በ
0: ሰላም መዓልቲ ሰሊና ክላስ ከመይ ተጀሚሩ
2: ድሓኒ ፅቡቅ ተጀሚሩ ናሕጅዳ
0: ፅቡቅ ኣብ ዝሓለፈ ንሽተይ ተዘራሪብና ነርና ምስለ
2: ብዛዕባ ምንታይ ተዘራሪብና ኢና
0: ርሲዐ ይኮ ይትብል ብዛዕባ ሰራሕተኛ ገለ ምስ ተዘራሪብና ነርና
2: ኦኬ ፅቡቅ ኣለኻ እቲ ዝብልኩካ ሰብኳ ረኪበ ኣለኹ ንዴ ግን ኣብ ካልእ ስራሕ ክሰርሕ ስለ ዝፀንሐስ ከምዚ ዝፃፈፍ ነገራት ገለገለ ስለ ዘለዎ ይመስለኒ ኣብ ዝቐረባ ግዜ መፅ ነግረክ ኢሉ
0: ፅቡቅ ኣይስደንጉ ጥራይ
2: ድሓን ምስ መፅኻ ፅዑ ጌርካ ትላለዩ እምበር ትፈልጦ ኮ ኢኻ
0: ዝፈልጦ ተኮይኑካ ፅቡቅ ጥራይ ተቐላጠፉ
2: ብቃራይ ፀገም
0: ንዕበል ሰብ መፅ ኢለስኒ
2: ኣቤት ሰላም

0: ኪሙ ዓርኪ ዳእኒ ተዘይ ለላ ሞ ክልተ ክፃወት ማለት እዩ
1: ናበይ ባኺዱ
0: ፈታታይ ፈሊጦሉካ ኒ ከምስቲ ብራዘረይ ገለሲ ቆፀር ኣለኒ ገለብል ነይሩ
1: ከምተኢልካ ዳ ክልተና ኢና ክንፃወት ክንውዕል ማለት እዩ ሞ
0: ኣታ ስምዓኒ ግን ስምዓኒ ስኢልካ ዝጠንቀቕልዓይ ትበል ተላሚድካ ክኢልካ ምፃምሳይ ክትፃወት
1: ስኢልካ እስኪ ትጃሃር እንታይ ማለት እዩ ዝምጃሃር እትጃሃር ጃሃራ ሕማቕ እዩ
0: ሱቕ ግደፈና እስ ብቐዳማይሲ መስሓቅ ሰብ ከም ገርኩም ናታ ጓል ትሰቀኩም ርዳእካ ነይሩ ኣብርኩም
1: እንታይ ኮይና ድያ ሞ ትስሓቅ ነራ እዚኦም ስ ሃገር ወኪሎም ተፃወት ኢለኩ እያ ትስሓቅ
2: ነሰላም ሓንድሮ ክፃወት
1: ዋይ ኣተ ከመይ ዳ ሓንእተዎ ወዲ ካብዚ ስንስ ክትሕሽ ናውፃናውፃናይናይናይ
2: ክፃወት ደ
1: ንስክፃወት ምስምሱ ክልተ ዘይትኩልዳ ትላለ እዩ ትፋለጥዎ
0: ከማልሓ ወይ
1: ኣይክእላኒ
0: ኣማተር ኣብቲ ኣለዎ ካቶም ናይ ህፃውንቲ ኣብቲያ ኣይተርዕቕ
1: ኣጆ ኣነ ምሳኺ ሓራይዶ ኣጆ ኣርኢኒ ጥራይ
3: ከማልወይስኮርዕ ዘለኻ
1: ደን እንታይ ደኣ ከይትሽ ኢልከ
2: መበርከር ዶ ንግበራ
0: ዋ ኣይትረስኒ ንክንዕባ ቅርብ ተይተለማመድ ገለ
1: ትፈርሕ ዘለካስመንበርገር እዳበለትካ ባዕለይ ዝኮፍለልካ
0: ኣታ ከማል ዓርኪ ክንደይ ተወኺካ ፈሪሓ ደ ኮንኩም ኣለስ ክትለመድ ኣለዋ ምስ መዳ ትገጥም ዘር
1: ዳሓር ተሳዒረ ከይትብል
0: ዶፈለጥካስሳያ ስኮርሓ ዘለይ
1: ሞ ጀምር

0: ኣይረላ ማለሲ
1: እንታይ ማለሲ ስማዓስካ ንዓማ ከተቀይሕ ከተመርፅ ማለት ማዓት ኳ ኢኻ እዚኣ እዚኣ ጎዲልዋ እዚኣ እዚኣ እግራ ክንትገለ እንዲ ምረ መልክዕ ፅቡቅ እናበልካ ይቡጋ ሕጂ ከዓ ንእዚኣ ከምኡ ክትብላ ማለት እዩ
0: ኣይኮነን ከማልዓርከይ ውስጠ ዘይርኢ ከለካ ኣብዚኣ ትሰዓር ኣብቲያ ካ ትስዕር
1: እዋ
0: ሕዛ ዘርባ ኣብዚኣ ትሰዓር ኣብቲያካ ትስዕር
1: ንርኢ ገልጡ ፈላሉ ክትበይከ
0: ጎይዝ ጎይዝ
1: ዋይ
0: ብራ ብራ ዛ ብራ
2: እንታይ ተሰኪፍካ
0: እንታይ ኮይና ስከፍ
2: ማዓዘልና እንታይ ልውዕልና

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንዛዝም ኢና። ብዛቕርብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ክትኮኑ ተስፋ ንገብር። ምሳላይ ኣፎም ፀጋይ ብምዃይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ሰዓት ክኸውን ምርኻምና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ብሩህ ቅነ

0: ህይወታት ብዙሕ ያ ሰላም ያ ሰላም ያ ሰላም እሊ ክታብ በዝረየኩም ውላል ክታብ ምህምቱ ምህምቱ ወምፊቱ እንክይማ እንክትሓፈዙቱ ውድረስ ምኑ
1: መንሱራ ወለቺ ኣሰናይ ረቢ ጀልቤክ ዲብነ ወኣሰናይ ሂየ ክታብ ሳእክለ በለስ ግል ክረከብኪ ምን ኢላላቱ ባቂት ለየጣዓልክ መንሱረት
2: ኣብይ ሓዳር ለመጥ ቅርኣት ምንህለ ኣክትበት መክሰቦ ብዙሕቱ
0: ዓብ
2: ታሪክ ለደርስ ፈሃምካ ኣዋስዕ ወቀደይከ ኮ ከምዘባብርሑ ደርስ ኣሰናይ ደረስኪ ወለቸ ፈዳቢ ኣነ ደረስኪ
0: ሰናለይካ እቲ ወቀት ሕርያን መጃል ደረሰ እግል ደጎጎ ወማቅደረቶም ወመነቶም እንዳኣመረው እግል ሕረ ወጅብ እተ ክምሰልሁማ ወዋልዴን ክም ዋልዴን ሕነ ክምርአይ ረአይና እግል ንህብ ወጅብ እንዲይኮን እግል ንሓድድ እሎም ኣላብናኒ ባታተን ባታተን ግን ንሓድድ እሎም ኣላብናኒ
2: እላ ጀላ ማንተ ቢሓዳ ወዴንሃ እንዲይኮን
1: መንሱረ ወለች ዓፍ ምን ኢና ሕና ግርሰኒየት ክንሓስብል ኢና ንደንብል ገበይ ባዳፅ ብጣዕሚ ከዓልና እል ሂየ መንሱረትት ንዓደም ኣምርት መንባይቸና ሳምሒና መንባይ
0: ጣሓን በስሊ ሓልፈት ሓልፈት ሀለየት ሰልማ እንትሄ መንሱረትት እብኣዳም ወዳያ እንደ ይገቢ ምስታቅበልኪ እንደ ኣውዳሓኪ እብእደኖስኪ ግሲ ላትናፋዓኪ ሕረይ ዋልዴንኪማ የን እሎም ቶም እዚ ማሻሎ ወትባረከላ ምን ከላጦም እንደተዓሰው እንደደርሰው መጦር ክህልና ኣልብሉ ክህሎ ኣደ ኣብሽር ብልኸይር እዩማ ኩልና መጦር ክህልና ፈቢ በስ
1: እንቲኣሚንኣሚን ኣብ ሓዳር ኣሚን ረብላ ንሻላ
3: ይዋ ኣብዕባ ኣማንኩምቶ ኣነ ወጀሚለ ምልህየቸ ሰኒ ቀረናሆ ፋሃምናሆ እዚ ሄኒ ለትነፍዓና ሓርያም ወካርያም ኣለና
1: ልሓምዱላ መንበይች
2: ሰኒ ወደ ፖለቸ መሱራ ሕና የ ምን ካልእ ዳርሳ ማለ ለትነፋዓክ ሕረ በስ ሓርማ በል እንትግቲ ደርሳ ደራሰት
0: በስ ህታታ ሰኒትበ ይባ ሰኒትበ ያ ጀማዓት ልኪር ሕርያን መጃል እግል ደረሰ ኣሳስ ምስታቅበሎም ሰበቱ ኩልኩም ዋልዴን እቲ ወቅት ሕርያን መጃል እግል እጀኒትኩም ስደዎም ወህዋየቶም ወማቅደረቶም እንደፈረግኩም ሕርያኖም ሓሽሞ እግሎም ወዳሓንኩም ወሰላመትኩም

መደብ ናትራን ኣብ ሰሙን እዙ ንኡስ መደብ ና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብ ናዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትና እያ። ብተወሳኺ ዝተፈላለዩ ዜማታትን

ከምኡ ውን ኣዛኒቲ ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰምሩ ዘዮ እሞ ንክትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ورب مس صرحنا معصونا تسيرو وببله دفعنا

0: እዚ ቀፂሉ ሓፂር ዝኽሪ ህይወት
1: ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ክቐርበልናይ
2: ሓፂር ዝኽሪ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ዝኸበርኩምን ዝኸበርክንን ሎሚ ሃገርና ካብ ዘፍረየቶም ፍትዋትን ፅኑዓትን ተቓለስቲ ብኣርኣየነት ክጥቀስ ዝኽእል ክቡር ብጻይ ነፋኑ ኣለና ብትምህርቱ ንመይኡን ንዓወት ሓርነታዊ ቃልስን ህንፀት ሃገርን ዓብዪ ኣበርክቶ ዝገበረ ሚኒስተር ትምህርቲ ኣመሓዳሪ ምኩር ዲፕሎማሰኛ ሓርበኛ ተጋዳላይ ሰመረ ርእሶም ታሪኹን ኣበርክትኡን ብክብሪ እናዘከርና ንሰናበቶ ኣለና። ብ24 ሓምለ 1943 ካብ ወለዱ ኣቶ ርእሶም ሓደራን ወይዘሮ ተመርፃ ገብረዝግን ኣብ ክደብዑር ንኡስ ዞባ እምኒ ሓይሊ ዝተወልደ ብጻይ ሰመረ ካብ 83 ዓመት ዕድሚኡ ልዕሊ 50 ዓመታት ኣብ ቃልስን ሃገራዊ ናፅነትን ህንፀት ሃገርን ዘሕለፈ ውፉይ ዜጋን ኣብነታዊ ሓላፍን እዩ። ታሪክ ህይወት ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ንዓቕምን ብልሕን ጀጋኑ ኤርትራውያን ተቓለስቲ ብቐንዱ ድማ ንኣበርክቶ ምሁራን ኣብ ሓርነታዊ ቃልሲ ብልክዕነት ዝውክል እዩ። ሓርበኛ ተጋዳላይ ሰመረ ሓደ ካብቶም ምሉእ ዕምሮም ንህዝባዊ ዕላማ ወፊዮም ክሳብ ዕለተ ዕረፍቶም ሃንቀውታ ህዝቢ ኣብ ምዕራፉ ንምብፃሕ ብዘይፀዓድ ሕልና ዝተቓለሱ ሓያል ፍቕሪ ህዝብን ሃገርን ትስፉ መንፈስ ዓቕሊ ተወፋይነት ምቕሉልነት ዝመለለዩ ክብርታት ዝውንኑ ደቂ ዛመርየት እዩ። ስውእ ተጋዳላይ ሰመረ ርእሶም ብንእስነቱ ኣብ ዝተወልደሉ ዓዲ ድሕሪ መኳኹ ስድራ ቤቱ ክመሃረሎም ናብ ኣዲስ ኣበባ ስዲዶሞ መባእታን ማእከላይን ደረጃ ትምህርቱ ኣብ ቤት ትምህርቲ ሽመልስ ሃብቲ ኣዲስ ኣበባ ድሕሪ ምምሃር ድማ ካልኣይ ደረጃ ትምህርቱ ኣብ ኣብያተ ትምህርቲ ልዑል መኮነን ዳግማዊ ምኒልክን ብኢደ ማርያምን ተኸታቲሉ ካብ 1965 ክሳብ 1970 ኣብ ዝነበረ ዓመታት ብጻይ ሰመረ ኣብ ዩኒቨርስቲ ኣዲስ ኣበባ ብምፅምባር ጂኦግራፊን ሳይኮሎጂን ኣፅኒዑ ብቐዳማይ ድግሪ ተመሪቑ። ብጻይ ሰመረ ተምሃራይ እንከሎ ኣባል ማሕበር ኤርትራውያን ተምሃሮ ዩኒቨርስቲ ኣዲስ ኣበባ ብምዃን ብንጥፈት ዝዋሳእ ዝነበረ ኣብነታዊ መንእሰይ ነይሩ። ሓርበኛ ተጋዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቑ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡ ውን ርእሰ መምህር ኮይኑ ሰሪሑ። ኣብ መንበር ማሕበር መምህራን ክፍለ ሃገር ኤርትራ ኮይኑ እውን ንሓፂር ግዜ እዩ ኣገልጊሉ። ብድሕሪ እዚ ብጻይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕድና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃኢ ሃገር ተላኢኹ ልዕሊ 4 ዋርሒ ዝወሰደ ዑደት ኣብ ሃገረ ኢጣልያ ከም ዝፈጸመ ኣብ መዝገብ ታሪክ ህይወቱ ሰፊሩ ኣሎ። ብጻይ ሰመረ ተመሃራራይ እንከሎ ጀሚሩ ከም ኩሎም ናይቲ እዋን እቲ መንእሰያት ሓያል ሃገራዊ ስምዒትን ናይ ቃልሲ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውዳቤታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእሰያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብጻይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተጸንቢሩ። ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናፅነት ኣብ ሰሜን ኣሜሪካ ማለት ኤናስ ብምዃን ሃገራዊ ቃልሱ ቀጺልዎ። ትምህርቲ ጀሚሩ ሓደ ሰሚስተር ድሕሪ ምምሃሩ ግን ናብ ሜዳ ቃልሲ ክጽንበር ወሲኑ። በዚ ድማ ኣብ ለካቲ 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምጻእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተጋዳላይ ሰመረ ርእሶም ጎቦእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳም ኣብ ሱዳን ኣብ ቤት ፅሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ። ካብ 1976 ክሳብ 1991 እዋን ናፅነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድናታት ወፃኢ ከምኡ ውን ኣብ ስራሕ ስለያን ፀጥታን ብዝተፈላለየ ፅብሕታት ሓላፍነት ብልዑል ተወፋይነትን ትግሃትን ተቓሊሱ። ሓርበኛ ተጋዳላይ ሰመረ ርእሶም እቲ ንነዊሕ ዝተቓለሰሉ ዕላማ ኣብ ሸትኡ በፂሑ ኤርትራ ሓራ ድሕሪ ምውፃእ ቀዳማይ ፀሓፊ ቤት ፅሕፈት ግዜያዊ መንግስቲ

0: ኤርትራ ኣብ ሱዳን ኮይኑ ተመዲቡ ንሓደ ዓመት በዚ ሓላፍነት እዚ ድሕሪ ምስርሑ ድማ ኣብ ሚኒስትሪ ጉዳያት ወፃኢ ኤርትራ ኣብ ኣስመራ ፀሓፊ ጠረጴዛ ኣሜሪካን ምክትታል ኣህጉራውያን ውድባትን ኮይኑ ብምምዳብ ክሳብ 1996 ሰሪሑ። ኣብ 1997 ከዓ ኣምባሳደር ኤርትራ ኣብ ሕብራት መንግስታት ኣሜሪካ ኮይኑ ተመዚዙ። ኣብ ክፍሊ ህዝባዊ ምምሕዳርን ዲፕሎማስያዊ ስራሕትን ንነዊሕ እዋን ብምስራሕ ህዝብን ሃገርን ዘሰከሙ ሓላፍነት ብብቕዓት ዝፈፀመ ብጻይ ሰመረ ኣብ 2003 ኣመሓዳሪ ዞባ ማእከል ኮይኑ ተመዚዙ። 4 ዓመታት ድሕሪ ምግልጋል ኣብ 2007 ሚኒስተር ትምህርቲ ኤርትራ ኮይኑ ተመዚዙ። ብጻይ ሰመረ ኣብ 2018 ኣብ መንጎ ኤርትራን ኢትዮጵያን ን20 ዓመታት ዝጸንሐ ኩነተ ተጻብኦ ንምብቃዕ ኣጠቓላሊ ስምምዕ ሰላም ድሕሪ ምፍራሙ ብደረጃ ሚኒስተር ኣምባሳደር ኤርትራ ኣብ ኢትዮጵያ ድሒሩ ድማ ቀዋሚ ወኪል መንግስቲ ኤርትራ ኣብ ሕብረት ኣፍሪቃ ኮይኑ ተመዚዙ። ገዲም ተጋዳላይ ምኩር ዲፕሎማሰኛ ኣመሓዳርን ሚኒስተርን ሰመረ ርእሶም ድሕሪ ናጽነት ጎኒ ጎኒ ስርሑ ኣብ ዓዲ እንግሊዝ ን8 ዋርሕ ንኣህጉራዊ ዝንድናታት ዝምልከት ትምህርቲ ኣብ ርእሲ ምጽንዑ ኣምባሳደር ኣብ ዝነበረሉ እዋናት ኣብ ዓበይቲ ኣህጉራዊ ዋዕላታትን ዓውደ መጽናዕትን ንሃገር ወኪሉ ብምስታፍ ዓቕሙን ክእለቱን ዘበርኸ ቋንቋታት እንግሊዝ፣ ፈረንሳ፣ ዓረብ፣ ኣምሓርኛ ጽቡቕ ገይሩ ዝመልኽ ትጉሁን ክኢላን ዲፕሎማሰኛ እዩ ነይሩ። ስውእ ተጋዳላይ ኣምባሳደር ርእሶም ኣብ እዋን ሓርነታዊ ቃልስን ድሕሪ ናጽነትን በዚ ጽሕፈታት እዚ ተመዲቡ ኣብ ዝሰርሓሉ ግዜ ኣብ ምስፋሕ ዲፕሎማስያዊ ዝምድነታትን ምሕያል ክልተኣዊ ርክባትን ኣብ ምውዳብን ምጉስጓስን ምሕብሓብን ኣብ ወጻእ ዝነብሩ ኤርትራውያን ዝተጻወተ ግደ ልዑል ክብርን ኣድናቖትን ዘውሃቦ እዩ። በዓል ሓዳርን ኣብብሓሙሽተ ውሉዳትን ሓርበኛ ተጋዳላይ ሚኒስተር ሰመረ ርእሶም ብሃገራውን ሞያውን ኣበርክቱ ጥራይ ዘይኮነ ሰብኣዊ ባህርያት እውን ዝድነቕ እዩ። ኣብ ስርሑ ምስ ዓብዪ ይኹን ንእሽቶ፣ ምስ ተገልጋሊ ህዝቢ ይኹን መሳርሕቱ ለዚቡ ናይ ምርዳእ ባህሪ ዝነበሮ ምቕሉልን ጥዑምን ቅኑዑን ግሉፅን ፍትሓውን ሕያዋይን ንመሳርሕቱ ብፍልጠት ከማዕበል ዝፅዕር ሰብ ብምንባሩ ብኩሎም መቓልስቲ ይኹን ብህዝቢ ኣዝዩ ቅቡሉን ፍትውን እዩ ነይሩ። ከምዚ ዝኣመሰለ ገዲም ዓብይን ክቡርን ተቓላሳይ ንሓዋሩ ብክብሪ ኣንፋነወሉ ህሞት እምበኣር ከም ሃገራውያን ዝስምዓና ሓዘን ርዝነቱ ቀሊል ኣይኮነን። ብጻይ ሰመረ ከምዚ ኣብ ታሪክ ህይወቱ ብሓፂሩ ዝተገልጸ ዕምሩ ምሉእ ብልዑል ፍቕርን ተወፋይነትን ስለ ህዝብን ሃገርን ተበጅዩ ድሕሪ ምግልጋሉ ኣብ ዝቐረበ ዓመታት ጥዕና ብምስኣኑ ኣብ ሕክምናዊ ክትትል ይጸኒሑ። ኣብ መበል 83 ዓመት ዕድሚኡ ድማ ብሰሉስ 21 ሓምለ 2026 ኣብ ሆስፒታል ሓይሊ ኣየር ኤርትራ ተሰዊኡ። ሎሚ ዓርቢ 24 ሓምለ ልክዕ ኣብ መበል 83 ዓመት ልደቱ ሰዓት 10 ቅድሚ ቀትሪ ክቡር ፕረዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ ላዕለዎት ሰበስልጣን መንግስትን ግንባርን ቤተሰቡን መቓልስትን ኣብ ዝተረኽብሉ ኣብ መካነ መቓብር ሓርበኛታት ኣስመራ ብክፍ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ። መስዋእቲ ናይ ከምዚ ዝኣመሰለ ክቡር ዜጋን ኣብነታዊ መራሕን ንሃገርን ህዝብን ዓብዪ ክሳራ እኳ እንተኾነ ብጻይ ሰመረ ኣብቲ ዝተዋሃቦ ዕምሪ ብምሉእ ዓቕምን ብልሑን ንሃገርን ህዝብን ተወፊዩ ብምስራሕ ሃገራዊ ግብኡ ብምልኣት ዝፈፀመ ዜጋ ብምዃኑ ነቲ ብዙሕ ዝዓመመሉን ዘፍረየሉን ጉዕዞ ህይወቱ ብሓበንን ዓብዪ ክብርን እናዘክርና ኢና ንፋነዎ ዘለና። መንግስቲ ኤርትራ ብመስዋእቲ ገዲምን ውፉይን ተጋዳላይ ሚኒስተር ሰመረ ርእሶም ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቓልስቱን መሳርሕቱን ጽንዓት ይሃብኩም ጽንዓት ይሃበና ይብል። ዘለኣለማዊ ዝኽርን ሰማእታትና ዓወትን ሓፋሽ
1: ካብዚ ቀጺሉ ዕምበባ ናይ ምንባር ስነ ስርዓት ክካየድ እዩ። ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ።

መጺኢ ዘሎ ዕምባባታት ብዙሕ ስለ ዝኾነ ዝርዝሩ ንስድራ ቤት ክወሃብ እዩ። ክቡራን ቀባሮ ክብረት ይሃበልና፣ ሕሰም ኣይትርከቡ፣ የቐንየልና። ስነ ስርዓት ሓመድ ድበ ኣብዚ ተፈጺሙ ኣሎ። ዓወት ንሓፋሽ።

0: መጀመርያ ፅንዓት ኣቦም ቶም ስድራ ንኩላትና ኣብቲ ህዝባዊ ሓይልታት ኣብ ደገ መሓውሩ ሕማቅ ዝነበረሉ ግዜ እዩ ከም ቀዳማይ ባጅ ንደገ ዝኸዱ ኣብ 76 ድሕሪኦም ኢና ንሕና 76 እናርኪብናዮም ኣብ ሓይልታት ስለ ዝነበርና እቲ ናይ ህዝቢ ስራሕ ቅሩብ ቀሊል ኣይነበረን ብኩሉ መዐቀኒ ብዕድመ ብትምህርቲ ብተመክሮ ናይ ደገ ናይ ህዝቢ ስራሕ ይበልፀና እሱ ከዓ መርሓና ነይሩ ሰስታ ፍልጠትና ካብ 76 እዩ ማለት እዩ ኣብቲ ግዜ እቲ እቲ ህዝባዊ ሓይልታት ንምድኻሙ ኣብ ደገ መሓውሩ ንምድኻሙ ንምቁራፁ ግበር ስለ ዝነበረ ናይ ትጋድሎ ሓርነት ኤርትራ ኹን ናይ ትጋድሎ ሓርነት ህዝባዊ ሓይልታት ናይ ሳበ ማለት እዩ ኩሉ እቲ ናይ ውሽጢ እውን ዝነበረ ዓቕምታት ንምድኻሙ ዝግበር ዝነበረ ስራሕ ስለ ዝነበረ ብድሆታት ነይርዎ እዩ ስለዚ ነዚ ንምብዳህ ናህና ስጥመት ናይቶም ናብ ህዝቢ ስራሕ ተዋፈር ናብቲ እዋነቲ ተመክሮና ውሱን ዝነበረ ናይ ምእላይና ናይ ስጥመት ናይ ከምዝህሉ ናይ ምግባር ተራ ናይ ሰመረ ርእሶም ሚኒስተር ሕጂ ሚኒስተር ሰመረ ርእሶም ሓያል ተራ ከም ሰብ ብሓባር ፀኒዕና ክንከነብል መሪሑና ኣቃሊሱና ስለዚ እቲ ናቱ ተመክሩስ ኣውሪሱና ምስኡውን ከም ንጓዓዝ ገይሩና ኢለ ክገልፆ ፍት ይኽእል ሓደ ስኒት ኣብ ውሽጥና ከም ዝህሉ ናይ ምባሃል ዓቕሚ ከም ንሕይል ዝገበረ ሰብ እዩ ካብቶም ኣብ መጀመርያ እዋን ካብ ኣብ ህዝባዊ ሓይልታት ኣብ ህዝባዊ ግንባር ካብ ንህሉ ካብ ዝሃሊ ኩሉ ሸይፕ ናይ ምግባር ኣብተሓሕዛና ኣብ ቅፃልነት ናይቲ ስራሕ ዝገበረ ሓደ እዩ ንዓይ እሱኻ እንታይ እዩ ሓደ ንፁር ናይ መልእኽቲ ናይ ምትሕላፍ ብቕዓት ነይርዎ ንፁር ትመትክላት እሱ ነይርዎ ካልእ እዚ ናይ ምጥዋይና ዝግበር ስራሕ እውን ነይሩ ተሪሩ ወላ ብሓይሊ ተሪሩ ኣነፂሩ መልእኽቲ ዘመሓላልፍ ንሕና እውን ከምኡ ከም ንስዕብ ናቱ ሒዝና ከም ንገብር ዝገበረ እዩ ስለዚ ኣብቲ መጀመርያ እዋን ኣይነበርናን ህዝባዊ ሓይልታት ህዝባዊ ግንባር ኣይነበሮን ተወሪሱ ነይሩ ትካል ከም ዝህልዎ ህዝባዊ ግንባር ኣብኡ መስመር ከም ዝህልዎ ማለት ሰባት ከም ዝህልውን ከም ዝሰፍሕን ኣሕራብቲ ሓደ ዓመት እዋንሲ ክሳብ 15 ኣባላት ዘለዎ ሽማግለ እዩ ቆይሙ ናይ ሓፋሽ ውድዋት ክሳብ 2,000-3,000 ሰሚናራት ዝገብሩሉ ኣብ ናዲታት ኣብ ክለባት ከም ዝግበር ተገይሩ እዚ ከዓ እንታይ እዩ ኣብ ውሽጢ እቲ ህዝቢ ክንኣቱ ኣብ ውሽጢ እቶም ኣንፃርና ንብሎም ክመፁና ዘይኮኑ ኣብ ውሽጦም ኣቲና ከም ንሰርሕ ከም ንቃለስ ገይሩና እዩ ስለዚ እቲ ህዝባዊ ግንባር እዩ ንሱ ህዝባዊ ግንባር እምነት ይብሎ ኣለኹ ስለዚ እምነት እዩ እምነት ከም ንገብር ከዓ ገይሩና ስለዚ እታ ከጠቐላ ዝኽእል ብዙሕ ክዝረብ ይኽእል ኣብነታት ተመክሮታት ገለ ግን ንዓይ እምነት እዩ ፅንዓት እዩ ፀኒዑ ከዓ ኣፅኒዑና እዩ
1: ራይ ንሚኒስተር ሰመረ ከም መራሒ ከም ኤርትራዊ ትፈልጦ ነረ ኣብ ኣሜሪካ ብ ዝነበረሉ ኣምባሳደር ኹን ኮታስ ወሪኡን ዛንትኡን ነይሩና እዩ ግን ብቐረባ ምስኡ ክንሰርሕ ክጀመርክዎ ካብ 2007 ማለት እዩ ከም ሚኒስትሪ ትምህርቲ ኮይኑ ምስ መፀ እዩ ሚኒስተር ሰመረ ኣነ መጀመርታ እንታሽሙ ክገብር ከለኹ ኣብ ምስልጣን መምሃራን ቲቲኣይ ከም ኣካደሚክ ዲን ኮይነ እናስራሕ ክከሎ ይኹ እዩ ዝመፅእ ኣብኡ ዝበዝሐ ግዜ ናተይ ዝምባለ ኣብ ሪሰርች ምግባር ምስልጣን ገለ እዩ ነይሩ ንዓይ ከም ኣብ መሪሕነት ዘእተወኒ ሚኒስተር ሰመረ እዩ ኣፖይንት ገይሩ ጥራይ ዘይኮነሲ ዋላ ዘተባብዓኒ ካብ ቲቲኣይ ናብ ዞባ ማእከል ሓላፊ ጨንፈር ትምህርቲ ገይሩ ዘምፃኒ ሚኒስተር ሰመረ እዩ ሽዑ ከም ዝብለካ ናተይ ዝምባለ ኣብቲ ናይ መፅናዕቲ ምግባር ምምሃር ገለ ስለ ዝነበረ ኣይተቐበልክዎ ነረ ግን ብዙሓት ኣባቢዕኒ እቲ 2 ዓመት ኣብ ጨንፈር ትምህርቲ ዝሰራሕክዎ ከም ሓላፊት ኮይኑ ከዓ ናይ ብሓቂ ከም ኣቦ ከም መራሒ ብዙሕ ኣልያ እዩ ገይሩ ማለት እዩ ሕጂ ሓደ ካብቲ ንሚኒስትር ሰመረ ዘድንቆ እንታይ

ተበጊስካ ኣብ ናትካ ምሕደራ ኣብ ናትካ ስልጣን ከምዚ ክገብር የኢልካ ኣብ ተሓስበሉ ግዜ ብጣዕሚ እዩ ዘተባዕካ ማለት እዩ። ስለዚ ናይ ብሓቂቲ ናይ ምግባር ዓቕምና ክንዕቢ ዝሓገዘና እዩ ማለት እዩ ሚኒስተር ሰመረ። ስጋብ ዕለተ መስዋእቱ ከዓ ዋላ ናይ ትምህርቲ ዕድል ክረክብ ዝሓገዘኒ ንሱ እዩ። ተማሂረ ምስ መጻእኹ ሞራል ዝበኒ ዝነበረ ንሱ እዩ። ስለዚ ከም መራሒ ቀዳሞት በዓል

0: ዝድነቕ እዩ። ስለዚ ህሉል ፍልጠት ስለ ዝነበሮ ኣምባሳደር ኮይኑ ሰሪሑ፣ ኣመሓዳሪ ኮይኑ ሰሪሑ፣ ናይ ፀጥታ ኣባል ኮይኑ ሰሪሑ። ስለዚ እዚ ኩሉ ተማሂሩ እዩ ከዓ ፀቢቑ እውን ተማሂሩ እዩ። ናይ ንባብ ዓቕሙ ናይ ንባብ ድሌት እውን ኣለዎ። ስለዚ እዚ ናይ ብሓቂ ኣብ መንእሰያት ኣሰጋጊርዎ እዩ። ኣብ ግዜኡ ከዓ ብዙሓት መንእሰያት ኣብቲ ሚኒስትሪ ትምህርቲ ሓለፍቲ ጨናፍር ኮይንና ኣብ ካልእ ኣሃዱታት ክንሰርሕ እውን ኣኽኢሉና እዩ ዝብል። ኣነ እንታይ እዩ ሚኒስተር ሰመረ ክመፅእ ከሎ ምናልባት ነዊሕ ዓመታት ኣብ ካልእ ስለ ድሰርሐ ኣብ ሚኒስትሪ ትምህርቲ ክመፅእ ከሎ ሓደ መምህር እዩ። መምህር ስለ ዝነበረ ቀደም መምህር ኮይኑ ስለ ዝፈተነ ስለ ዝሰርሐ በቲ ሓደ ወን ከዓ ኣብ ካልእ እውን ብዙሓት ፈቲኑ ስለ ዝመፀ ኣብ ትምህርቲ ለውጢ ከምፅእ ኢሉ እዩ ዝሓስብ ነይሩ። ንዓይ ንዶክተር ቴድሮስ ወዲ ካርቱም ንዶክተር ሳልሕ ቀንዳ ንፒኤችዲ ክሰደና ከሎ እውን ኮፍ ኣቢሉ እቲ ናቱ ራእይ ኣብ ኮሌጅ ኦፍ ኤዱኬሽን ናይ ብሓቂ ለውጢ ክነምፅእ ኣብ ምስልጣን ኣብ ምእላይን መምሃራን ክንሰርሕ ኢሉ እዩ ንዓና ኣምሂሩና። ምናልባት ምስ ተመለስና ምስ ጥዕንኡ ድዩ ምስ ካልእ ኩነታት ድዩ ሓጋዚ ዘይኮነ ኩነታት ፀኒሑ ናይ ብሓቂ ራእዩ ብዝሓሰቦ ምስ ሕማሙ ከተግብሮ ኣይከኣለን። ግን ናይ ብሓቂ እዚ ራእዚ እዩ ነይርዎ። እዚኣነ ከም ሕድሪ ምናልባት ሚኒስተር ኮይነ ምስ ተመዘዝኩ እውን ቀድሙ ንኸዶ የ ከይደ ንሚኒስተር ሰመረ መረቀለይ ሚኒስተር ናይ ትምህርቲ ኮይነ ኣለኹ ምስ በልክዎ ከምዚኣ ገይሩ ብዚኣ ጥፍጥፍ ኣቢሉ ኣኻእሉ ሃብኪ ኢልኒ። ሓደ ናይ ቀደም ትምኒተ እዩ ነይሩ እንደገና ሕጂ ኣኻእሉ ሃብኪ ኢልኒ ሕዚ። ስለዚ ዓብዪ ራእይ ነይርዎ እዩ ኣብ ትምህርቲ ሚኒስተር ሰመረ።
1: ምስ ሰመረ ካብ ነዊሕ ግዜና ንፋለጥ ኣብ 77 ኣቢሉ ድሕር ምስላፉ ኣብ ክፍሊ ወታሃደራዊ ስለያ ተመዲቡ ብቀረባ ናይ ስራሕ ዝምድና እኳ ይነበረና፣ ግን ከም ሰብ ካብ ሽዑ ጀሚርና ና ንፋለጥ። ብድሕሪኡ ናብ ሱዳን ኣብ ቤት ፅሕፈት ናይ ህዝባዊ ግንባር ብሓላፍነት የገልግል ነይሩ። ዛሕራይ ኣብ ዞባ ማእከል መፂኡ መሓዳር ዝነበረሉ እውን ከም ሰባት ሓንሳብ ስለ ተፋለጥና ከም ተጋደልቲ ኣብ ሽዑ ጀሚርና ርክባት ነይሩና። ኣብ ኣሜሪካ ኣብ ዝነበረሉ ከም ኣምባሳደር እውን ኣብዚ ዳሕራይ ግዜ ኣብ ርእስቲ ሚኒስተር ትምህርቲ ምዃኑ ኣብ ኢትዮጵያ ከም ኣምባሳደር ኮይኑ ናብ ሰርሐሉ ዝነበረ ብዓብዩ ካ ኣብዚ ሚኒስትሪ ትምህርቲ ካብ ዝምደብ ጀሚርካ ነዊሕ ግዜ ሰብዚ ቀረባ ግዜ ካብ ስራሕ ብሕማም ምክንያት ጠጠው ዝበለሉ ብቐፃሊ ብሓደ ክንሰርሕ ፀኒሕና። እዚ ሚኒስትሪ ትምህርቲ ኣዝዩ ገዚፍ ሚኒስትሪ እዩ። ሓደ ካብቶም ዝዓበየ ሚኒስትርታት ናይዚ ሃገር እዩ። ኣብኡ ዝዋፈር ዓቕሚ ሰብን ገንዘብን ንዋትን ቀሊል ኣይኮነን። ነዚ ኩሉ ኣወሃሂድካ ክትመርሕ ምክኣል ቀሊል ስራሕ ኣይኮነን። ስለዚ ነዊሕ ዓመታት ልዕሊ 15 ዓመት ኣቢሉ ክኸውን በዚ ግምት ዘለና ኣነ ነዚ ኩሉ ነገራት ኣወሃሂዱ ክሰርሕ ምክኣሉ ኣብቲ ንሱ ዝነበረሉ እዋን እውን ኣብ ትምህርቲ ሰፊሕ ምዕባለታት ክርአ ምክኣሉ እዚ ሓደ ምስክርነት ናይቲ ዘለዎ ናይ ምሕደራ ብቕዓት ናይ ምምራሕ ብቕዓት መስለኒ። ስለዚ ከም ሰብ ሓደ ካብቶም ኣብ ብዙሕ መዳያት ናይ ስራሕ ኣብ ሜዳ ኹን ኣብዚ ድሕሪ ናፅነት ብደረጃ መሪሕነት ንህዝቢ ዓብ ኣገልግሎት ዝገበሩ ሰባት ኢለያ ነዝወስቶ።
2: መጀመርያ ንሰመረ ዝፈለጥኮ ንሕና ካብ ሜዳ ኣብ ክፍሊ ህዝቢ ተመዲብና ንካርቱም ኣብ መጀመርያ 77 ካብ ሽዑ ጀሚረ እየ ዝፈልጦ። ካብኡ ብሓንሳ ኮይና ክንሰርሕ ጀሚርና ሌላና ሽዑ እዩ። ካብኡ ከዓ ክሳብ ንስዑድያ ዝኸይድ እውን ኣብኡ ነርና ዝሓል እውን ቀፂልና ካብኡ ምስ ኣብ 72 እውን ብሓንሳ እውን ነርና ማለት እዩ። እቲ ፍልጠትና ኣብዚ ብዝያዳ ብሓባር ኮይና ሰርሕናሉ ኣብ ካርቱም ኣብ ናይ ሓፋሽ ምውዳብ እቲ ዝበዝሐ ስራሕትና ዝነበረ ማለት እዩ። ሕጂ እንታይ ምስልካ ገሊኡ ንሰመረ ሽዑ ክፈልጦ ክበልቁለካ ከለኹ ትዕላልዕላልካ ሓደ ሓደ እቲ ኣብ ማቐፅያ ናይ ሰመረ ስታይ

0: ምስል ቁርብተይ ንፈልጦ ነርና ማለት እዩ። መጀመርያ ሰመረ መምህር እዩ ነይሩ፣ ኣብ ኣስመራ መምህር ነይሩ። ኣማዙ ናብ ኣስመራ መምህር ካውን ከሎ ኣብ ግራጁዌት ምስ ገበረ ምስ ወድአ ኣብ ኣዲስ ኣበባ እዩ ተመዲቡ ነይሩ። ብጉዳይ ናይዚ ናይ ሃገራዊ ቃልሲ ጉዳይ ናይ ሃገራዊ ቃልሲ ግን ክስታይ ንምባል ምስ ሓደ ካልእ ኢትዮጵያዊ ኣብዚ ዝነበረ ኢትዮጵያዊ ዝነበረ ተሰሚዖም ተቀይሩ ማለት እዩ። ተቀይሩ ዝመፅኡ ኣብዚ ከዓ መምህር ኮይኑ ኣብዚ እውን ኣብቲ ጉዳይ ሃገር ካብቲ ብእዋኑ ካብቶም ናይ ቀዳሞት ናይ ስሳታ ዝነብሩ ቀዳሞት ካብኣቶም ኮይኑ ከም ኣብቲ ቃልሲ ሽዑት ሒዙ ከም ዝጀመረ ንፈልጦ ታሪክ ማለት እዩ። ድሓርቲ ካብ ንሕና ብኣካል ሕጂ ካብ ዝፈለጥናያ ከዓ እንታይ እዩ ነሩ እንታይ ምስል ነሩ ሰመረ ምስ ረኸብናያ ሽዑ ኣብኡ ሰኣተና ሓላፊና ሱ እዩ ነይሩ ናይቲ ናይ ጀማሂ ወይ ከዓ ናይቲ ናይ ሓፋሽ ውድባት ሓላፊ ኣብ ካርቱም ንሱ ነይሩ ኣብኡ ነርና ማለት እዩ። ጅህቡ ክንሪኦ ከላ ሰመረ እንታይ መስል ከመይ መስል ንሓልልካ ሓደ ሰመረ ቁርተይ ዴዲኬትድ ኣዝዩ ዴዲኬትድ እዩ። እሱ ጥራይ ዘይኮነ ከዓ ጥራይ ዴዲኬሽን ዘይኮነ ከዓ ሂሶ ነውለጅ ብል ማለት ብዛዕባ ዝኾነ ይኹን ጉዳያሲ ነውለጅ ብል ዝኾነ ይኹን ጉዳያሲ ነውለጅ ብል ኣዝዩ ነይሩ። ምዝ ተኣሳሲሩ እንታይ ክኸውን ዝኽእል ሓደ ኣንባባይ ነይሩ ብጣዕሚ ብዙሕ ዘንብብ ነይሩ። እቲ ንባብ ከዓ ናይ ግድን ፍልጠት ብዙሕ ክሕልወካ ምዝ ተኣሳሲሩ እውን ሂሶ ፍሉወንቲ እዩ ነይሩ። እንግሊሽ ክዛረብ ከሎ ፍሉወንቲ እዩ፣ ኣምሓርኛ ክዛረብ ከሎ ሶ ፍሉወንቲ እዩ። ፍርኝኡ ከዓ ብጣዕሚ ተኣሽሙ ኣዝዩ ክስተያት እጂ ምስቲ ምንባብ ኹን ምስቲ ዴዲኬሽን ኩን ኣኼባ ክገብር ከሎ ሰመረ ብጣዕሚ ሰሓቢ እዩ፣ ኣይስልችወካን ኩሉ ሰብ እቲ ሓፋሽ ውድብ ኹን ካልእ ኹን ኣኼባ ክገብር ከሎ ሰብ ኣትራክቲቭ እዩ፣ እቲ ሰብ ከ ኣይስልችዎን እዩ። ብጣዕሚ መዳሪ እዩ ነይሩ ማለት ሲ ንቐል ዓለም ዘይኮነ መዳሪ እዩ ነይሩ። ብጣዕሚ እቲ ሰብ ክስተያት ዘብሎ እስከምኡ ተኣሳሲሩ እውን ሰመርያ ክትሪኦ ከለካ እቲ ሓደ ሓደ ክስታይ ንገብሮ ከለና ፀብፃብ ዝፅሕፎ ኹን ገለ ዝኹን ክንሪኦ ከለና ናይ ሓባር ተኣሽና ኣዝዩ ገላፂ እዩ ማለተይ እዚታት ኩሉ ሕጂ ምስቲ ዓቕሚ ምስቲ ክእለት ምስቲ ትምህርቲ እውን ምስቲ ትምህርቲ እውን ፀጊቢ ኩሉ ምሉ ተኣሽማ ተቢሉ ስለ ዝኾነ እሶ ኣበርክቱስ ዓብዪ እዩ። ሽዑ እቲ ንሕና ዝኣትናሉ ኣብ ሱዳን ዳርጋ ዝባ ጉንባር ባይታ ይነበራን ኣብቶም ናይ መጀመርያ ቦታ ዘርገፅናያ ንስ መራሒና ነይሩ። እቲ ናይ ሓፋሽ ውድባት ናይ ገለ ዓብዪ ተኣሽማ ዝገበረ ዝላ ዝገበረ ሽዑ እዩ። ኣብቲ እዋንቲ ምስ በዓል ሰመረ ኮይና ዝገበርናዮም ብዙሓት ኢና ብሓንሳ መፂና ሽዑ ተሰዲድና ንሱዳን እዚ ተሓፈሽኡ ክሪኦ ዝኽእል ዝታት ይመስለና ነቲ ኣፀብአ ካልእ እውን ኣብ ዞማ ማእከል ከለውን ዝተፈላለየ መንገዲ እቲ ተሰርሐ ዝሰርሕሉ ዘለዎ ፕሮግራማት ቅድሚ ክንደይ ዓመት ኣሰርሐ ናይ 10 ዓመት ነገር ክኸውን ዘለዎም ናይቲ ናይ ህዝቢ መዝገባ ኹን እዚ ንሓንሳ እዚ ናይ ፋሚሊ ኣይደንቲፊኬሽን ኹን እዚታት ኣብኡ ኮይና ክንሰርሕ ከለና ዕንቅፋት ኣይኮነና ብዙሕ ዝተሓባበረና ነይሩ። ነቲ ክስታይ እውን ናይ ምርዳእ ክእለት እውን ፅቡቅ ተኣሽባት እዩ ነይሩ። ስለዚ ምስ በዓል የማነ ዳዊት ኮይና ክንሰርሕ ለና ብዙሕ ሓጋዚ ዝኾነ ተኣሽባት እዩ ዘቕርበልካ።
1: ዕረፍቲ ኮይኑ ናይ ሚኒስተር ኣፀቢቕና ንሓዝን ዓብዪ ሰብ ተፈሊና ኣሎ። ኣብ ናይ ስራሕ ኣበርክቶ ክገልፅ ከለኹ በቲ ውሱን ናተይ ፍልጠት ከም ሓላፊየይ ካብ 2003 ጀሚርካ ኣብ ማሕዳሪ ዞባ ማእከል ኮይኑ ኣብ ዝተመደበሉ እዋን ናይ ቀረባ መሳርሕቱ ማለት ብቐረባ ናቱ መምርሒታት እናተቐበልና ንሰርሕ ዝነበርና ምስ ሓያላይ ብፆተይ ኢና ነርና ኣብ ማሓዳሪ ሰመረ ሚኒስተር ሰመረ ብልክዕ ኣቦዩ ኣፀቢቑ መሃሪ ለባም እዩ ኣፀቢቑ ህዱእ ከይተጋነነ ኣፀቢቑ ህዱእ መስተውዓሊ እዩ ኣፀቢቑ ከዓ ንመሳርሕቱ ብኩሉ ኩርናዓት ዘለሊ ፀገማት ዝፈልጥ ዕዮታት ከዓ ብግቡእ መንገዲ ዝዝርግሕን ብኡ ቢሉ ከዓ ዝቆፃፀርን ዘመሓድርን ዝነበረ ኣፀቢቑ ክኢላ እዩ ኣነ ክሪኦ ከለኹ። ኣብ እዋኑ ዓበይቲ ስራሓት እውን ዓሚምና ኢለ ከም ኣብነት ዝክሮም ኣለዉ። ኣብ ዞባ ማእከል ኣብ ሕርሻዊ ማዳያት ኣብ ልምዓት ዘተኮሩ ኣብ ምግራብ ዘተኮሩ ብፍላይ ከዓኒ ኣብ ፅርግያታት ናይ ኣስመራ ምሕዳስ ዘተኮሩ ኣብ ህንፃዊ ልምዓት ዘተኮሩ ሓያለይ ምንቅስቃሳት ነይሮም እዮም። ካብ 2003 ጀሚሮም ኣብዚ ግዜ እዚ ፅዑቕ ስራሕ ነይሩ። ብካልእ መንገዲ ከዓ ፅዑቕ ተገልጋላይ ብዙሕ ጠለባት ዘለዎ መፅእ ስለ ዝነበረ ቀሊል ኣይነበረን። ኣብቲ እዋንቲ ናይ ቀረባ መሳርሕቱ ወይ ልኡኻት ኮይንና ነጥፍ ስለ ዝነበርና ኣነ ብቀረባ እዚኡ ኣቶም እቶም ጉዳያት ዝመፁ ዝነበሩን እቲ ዝወሃብ ዝነበረ መልስን ፍታሓትን ይረአየኒ ካሓስቦ ከለኹ። ስለዚ ኣዝዩ በልሕ ህዱእ ሰብ መስተውዓሊ ከም ዝነበረ ሓላይ ከዓ ብዛዕባ መሳርሕቱ ታሕቶ ሰራሕተኛታት ከዓ ልዕሊ ኩሉ ዓብዪ ኣድናቆት ዝህቦ ፍሉይ ነገር ከምኡ መቸም ወዲ ሰብ ኩሉ ነገር ፅቡቕ ይደሊ እዩ። ፍትሒ ንነብስኻ እዩ ይፈቱ እዩ ቀሊል ኣይኮነን ክትሓስቦ ከለኻ። ስለዚ ሚኒስተር ሰመረ ኣብ እዋን ኣገልግሎቱ ምሳና ኣብ ዝነብረሉ ንሕና ተማሂርና ንሕና ተዓሊምና ብዙሕ ፍልጠት ነፍስና እውን ፅቡቕ ዕዮ ክንዓይ ከም ዘበራብር ሓያል ድርኺት ዝፈጥር ዓቕሚ ነይርዎ።
2: ሌላና መጀመርያ ምስ ሚኒስተር ሰመረ ኣብ 2002 እዩ ኣብ ምምሕዳር ዞባ ማእከል ቅድመይ ተመዲቡ ይፀኒሕኒ ናይ ገለዋ ርሕሲ ነይርዎ ዩ ቅድመይ ኣብ 2002 ወርሒ 10 ኣነ ንስራሕ መዛገጃ ቤት መፅእ ካብ ምክልኻል ሰመረ እዩ ተቐቢልና። ሰመረ ከም ሰብ ሌላና ሽዑ እዩ ሽዑ ድፈልጦ ኣብ ታሪክ ናይ ሰመረ ግን ፅቡቕ ጠብላሕታ ነይሩኒ ይቅድም ብፍላይ ኣብ ኤምባሳደር ኤሜሪካ ከሎ ምዝ ውዕውዕ ፖለቲካዊ ኩነታት ዝካየደሉ ነበረ ወራር ናይ ወያነ ናይ ኣብ ሓቂ ብሱል ዲፕሎማሰኛ ምዃኑ ብሱል ናይ ፖለቲካ ሰብ ምዃኑ ኣብቲ ዝገብሮ ዝነበረ እንተር ብኩሉ ግዜ ሽዑ ከም ሰብ ንሰመረ ብብቕዓቱ ከለልዮ ጀሚረ ማለት እዩ። ድሓር ከም ገጽ ኣይተጋየሸናን በቲ ሽዑ ንፈልጦ ዝነበርና ኩነታት ንሕና ኢሊ ናብ ስራሕ ጀሚርና። ናይ ሃይስኩል መምህር እዩ ነይሩ ሰመረ ቅድሚ ንሜዳ ምፁ ኣብ ዕላል ናይ ሰመረ ኣብ 1976 ዝሰለፍ እምበር ኣብ 71 ናብ 72 ነዞም ናይ ሃይስኩል ተምሃሮ እስኡ ደበግሶም ነይሩ ዳርጋኒ ሜዳ ክትብል ተኽእል ኢኻ። ሓደ እዋን ዘዕለለኒ ነይሩ ክብሮም ኮረኔል ክብሮም ወዲ ስዑል ኣብቲ ውዕውዕ ኣብ 11 ክፍሊ 12 ክፍሊ እናተምሃሮ ከሎ ናፅነት እንተ ገድሊ እንተደሊኹም የመልክተልና ነይሩ በዚ ባሕሪ ውረዱ ዘእንፍት ብንፁር ኣብ ክላስ እንዳምሃሮ ከሎ የገልፀልና ነይሩ እዩ ዝብል። ስለዚ ካብ መጀመርያ ሰብዓታታት ሕጂ እውን ኣብቲ ሃገራዊ ጉዳይ ፅሉው ብሱል ከም ዝነበረ መርአያ ናት እዩ ማለት እዩ። ስለዚ እዚ ተመክሮታት እዚ ሒዚ ዩ ንሜዳ ወፂኡ ብሱል ናይ ሜዳ ወፂኡ ዳሕራይ ከዓ እቲ ዲፕሎማስ ከም ዝረአና እዩ። ስለዚ እዚ ድሕር ባይቱ እዚ ዝፈጠሮ ኣብ ስራሕ ናይ መዛገጃ ቤት መሰረታዊ ለውጢ ኣምፅኡ ሰመረ። ኣብቲ ሱ ዝነበረሉ ግዜ ውዕውዕ ናይ ስራሕ ኩነታት ነይሩ ረኣዩ ብዛዕባ ምዕባለ ናይ ከተማ ብጣዕሚ ብሱል እዩ ጥራይ ደብ ኮነ ናይ ብሓቂ ነዊሕ ዝጥምት ንምሕዳር ከተማ ከም ከተማ ከቢድ ኣበርክቶ ዝገበረሉ ነቲ ስራሕ ናይ ዞባ ማእከል ብጣዕሚ ነዊሕ ኣሰጊሙ እዩ። ኣብ ሰራሕተኛታት መሰረታዊ ለውጡ ንምምፃእ እውን ፅዒር እዩ

0: ዞባ ማእከል ናይ ባሓቂ ሰመረ ዋላ ብድሕሪኡን ብቅድሚኡን ዝመፁ በብዓቕሙ እኳ ሰብ ነናቱ ኣበርክቶ እንተነበሩ ኣበርክቶ ናይ ሰመረ ግን ኣብ ኩሉ ፅፍሕታት ናይ ዞባ ማእከል ኣብ ኩሉ ክፍልታት ናይ ዞባ ማእከል ናይ ባሓቂ መሰረታዊ
1: ሚኒስተር ለዋህ እዩ ብጣዕሚ እዩ ለዋህ ኣፀቢቑ ለዋህ እዩ ነይሩ ሰማዓ እዩ ሰማዓ እዩ ኣብ ግዜ ናይ ቤት ፅሕፈት ሰመረ ሲ ኣብ ሚኒስትርና ከሎ ዝኾነ ሰብ መፂ እዩ ክሰምዕ ዝኽእል ምናልባት እቲ ሚኒስትሪ ከምኡ ባህሊ እውን ኣለዎ እዩ ቅድሚኡ ኣብ ሚኒስተር ዑስማን እውን ከምኡ እዩ ነይሩ እቲ ባህሊ ግን ሚኒስትር ሰመረ ብጣዕሚ ሰማዓ እዩ ለዋህ እዩ ኣማኻሪ እዩ ስለዚ ብከምዚ ክገልፆ ዘ ኣቦ እዩ ማለት እዩ
0: ምስ ኩሉ ከዓ ሕወት እዩ ሰመረ ሕማቅ ገይሩ እገሌልካዮ ብሕማቅ ውሳነ ኣይከይድን ምሕረት ክበሩሉ እዩ ድብል ኣነ ብዙሕ ግዜ ኣብ ብዙሕ ሓርጎፅጎፃት ከምኡ ኣጋጥመና እዩ እሞ ምሕዳራ ውሳነ ጌርና ዘይንገድፎ ባህላይ ሓዳጊ ማለት እየ ኣብ ኩሉ እንትን ሓዳጊ ብኩሉ እንትን ኣቦይ ብኩሉ እንትን እቲ ናይ ኣቦነት ባህሪ እዩ ደሪአካ ናይ ሰመረ ማለት እዩ
2: ከም ሰብ ሰመረ ክቲ ሕውስ እዩ ኣነ ሓደ ዝረአየኒ ነገር ሕውስ እዩ ምስ ዓብ ከም ዓብ ኮይኑ ኸይድ ምስ ንእሽቶ ከም ንእሽቶ ኮይኑ ኸይድ ሰብ ቀሪቡ ክዛረቦ ብዙሕ ዘሰክፍ ከም ሓደ ዓብ ሓላፊ ብዙሕ ዘሰክፍ ገለ ባህርያት ኣይነበሮን ስርሑ ብግቡእ እዩ ዝከታተል ፅቡቅ ናይ ስራሕ ዲስፕሊን ነይርዎ ስራሕ ብግቡእ እዩ ዝከታተል ነይሩ
3: ሰመረ ህዱእ እዩ ሰመረ ህያዋ እዩ ሰመረ ተፃዋታ እዩ ከዓ ሰመረ ኣፀቢቑ ቁጣዕ ርእዮ ኣይፈልጥን ቁጣዕ ርእዮ ኣይፈልጥን ፍፁም ክቁጣዕ ምንም ኣይጋጥምኒን ንኣይ ኣፀቢቐ ብዙሕ ግዜ ብተደጋጋሚ ግዜ ዝመላለሶ ብከባቢኡ ዝነበርኩ መሳርሕቲ ክሓስብ ከለኹ ነፍሰይ በንፃሩ ንሕና ንቁጥዖ ዝነበርና ይበዝሕ ማዕረቲ ንሱ ተሰኪሙ ሓደራ ናይ መንግስቲ ወይ ዓበይ ሓላፍነት ናይ መንግስቲ ዝተሰከሙ ክንሪኦ ከለና ዓበይ መምህር እዩ መምህር ናይ ቀለም መምህር ናይ ብተግባር ስራሕ መምህር ብልቦና መንገዲ ኣብ ልብኻ ዝሓድር መዘከርታ ዝፈጥር እዚ ይብል ኣነ ሰመረ
4: ሕጂ ሰመረ ሓደ ካብቲ ኣሽሙ ኣዝዩ ህዱ እዩ ቀልጢፉ ናይ ሓርቕኒ እታ ኣባይቲ ኣሽሙ ናልባሽ ንሕና ብዙሕ ቦታታት ንፍትኖ ነርና ክንሕርቆ ወይ ኣብ ጭቃ ናብ ገለ እታት ህዲ ኢሉ ዝርኢ ናይ ምዝካል ክእሎት እውን ዓብ ነይሩ ብዙሓት ሰባት ዝኾነ ይኹን ዝበልዎ ተዛረብዎ ገለታት ፅቡቅ ገይሩ ይዝክር ናልባሽ እታት እውን ኣብቲ ኣሽሙ ይጠቕሞ ኸውን ዕላሉ ኣዝዩ ዕላል እዩ ዝዕለካ ሰፊሒት ዕላሉ እውን ኣጠቃላለ ትሪኦ ከለካ ሙሉነት ብዙሕ ተኣሽባት ነይርዎ ኣብ ሶሻል ተኣሽሙና ኣብ ሶሻል ላይፍና እውን ብሓንሳ ክንዘውር ወይ ከዓ ትወፅእ ኣብ ሓደ ሓደ ምሳሕ ክትከይድ ገለ ትከይድ እውን ኣትራክቲቭ እዩ ፅቡቅ እዩ ተኣሽባት ኣለዎ ማእሲ ደስ ኢልካ ትኸዶ ተኣሽሙ እዩ ቦሪንግ ዘይኮነ እቲ ክስታ ኣሽባትካ ክስታ እዩ ዝገብርካ እዩ
3: ትሕትና ዝነበረ ሰብ እዩ ኣፀቢቑ ትሕትና ዝነበረ ሰብ እዩ ትሕትና ምርኣይ ማለት ከዓ ንኻልእ ትምህርቲ እዩ ትሒትካ እንድሕሪ ትቕበል ኣሊኻ ንሰራሕተኛ ትሒትካ ትቕበሎ እንተለኻ ንሓደ ኣገልግሎት ዝደሊ ካብዚ ንላዕሊ ምስጋና የለን ኩሉ ነገር ኣይኮንካ ንትቕርበሉ እቲ ዘይትኽእሎ ነገር እውን ዘይትኽእሎ ምዃንካ ብትሕትና እንድሕሪ ትምልሸሉ ኮንካ ኣብ ቤት ፅሕፈቱ ምእታው ፀገም ኣይነበረን ንሕና ኣብ ኣከባቢኡ ስለ ዝነበርና እጃም ዕዮና ተኸፋፊልና ንዓምም ስለ ዝነበርና ይከፋፈል ስለ ዝነበረን ዘይኮይኑ ናብኡ ንምእታው ንሱ ግዜ ዝቁጥበሉ ስርሑ ዝውድበሉ ግዜ ከዓ የድልዮ እንተ ዘይኮይኑ ዝቁጠብ ወይ ኣብ ቤት ፅሕፈት ኣመሓዳሪ ኣሸጋሪ ነገር ኣይኮነን ነይሩ ምእታውን ምምኻርን
0: ሰመረ ናይ ብሓቂ እቲ ዕድሚኡ ንህዝባዊ ግንባር ንህዝቢ ኤርትራ ሰሪሕሉ እቲ በርክቶ ግን ክቕፅል ኣይምፀላእናን ምክንያቱ መስዋእቲ ከም ነብሰ ወከፍ ሰብ ናቱ ሕድሪ ሸኪምና ዝሓልፍ ኣሎ ግን ክቕፅሉልካ ከዓ ትደልያካ ከምዚኦም ዝኣመሰሉ ምኩራት ሰባት ገና ከሰጋግሩልካ ትደሊ ነቲ ምዕባለ ክደፍእዎ ትደለ ግን ሰመረ ናብ ሓቂ ኣብ ህወት ናይ ተመክሩ ኣነ ካብ ዝፈልጦ ጥራይ ደ ኮነ ብታሪክ ውን ከምዝኮኑ ናብ ሓቂ ሰመረ እቲ ዝግባእ ኣበርክትኡ ገይሩ ስለ ዝኸደ ናብ ሓቂ ሕብነና እምበር ኣጉየና ኒ ናይ ሰመረ መስዋዕት
2: እዚ ሓደ ዓብ ኣብነት ክኸውን ኢሉ ኣነ ዝሓስብ ሰመራ ሲ ክስለፍ ከለዎን ካባና ቁርብ ዕብ ይብል ነይሩ እዩ ስራሕ ነይርዎ ስርሑ ገዲፉ እዩ ናብ ሜዳ መፅኡ ሜዳ ጥራይ ባዕሉ 15 ዓመታት ዝኸውን ኣብ እዋን ገድሊ ብድሕሪኡ ከዓ ካብ ናፅነት ጀሚርካ ሳብ ሕጂ ብቐፃሊ ብዕላማ ንኺስካ እሞ ከቢድ ሓላፍነታት ከዓ እናተሰከምካ ንህዝቢ ኣበርክቶ ክትገብር ቀሊል ነገር ኣይኮነን ሳላ ከምኡ ዝኣመሰሉ ብዙሓት ውፍያት ተጋደልቲ ሓለፍቲ ስለ ዝነበርዋ ከዓ እዛ ሃገር ኣብ ከምዚ ደረጃ በፂሓ ዘላ ስለዚ ነቲ ዝመፅእ ዘሎ መንእሰይ ከዓ ወቅቲ ሓላፍነት ናይ ሃገር ናይ ኩሉና ሓላፍነት ምኳኑ ብዝያዳ ከዓ ናይቲ መንእሰይ ሓላፍነት እዩ ስለዚ እቶም ዝሓለፉ ኣቦታቶም ያታቶም ደቂ ኣንስትዮ ኹና ደቂ ተባዕትዮ ዝገበርዎ ኣበርክቶ ኣብ ግምት ብምእታው ንሳቶም ከዓ ፍናን ኒሕ ገይሮም ብዝለዓለ ደረጃ ክሰርሑ ካብ እቲ ዝቀደመ ወለዶ ብዝለዓለ እውን ከበርክቱ ከዓ ትፅቢት ኣለና ክገብሮ ክሉኦም ይርኢና ስለ ዘለዎ
5: ባህርያቱ ፈቃር እዩ ወላ ብስድራ ከም ሰባት እውን ብከምኡ ኢና ፅንሕና እቲ ውሽጣዊ ብጭርቃን ድዩ ካብቲ መትከል ከይወፃእካ ማለት እዩ ሰባት ከመይ ገይሩ ከም ዝቐርብ ምግባር ካልእ ንምእላይ ዝግበር ስራሕ ተቢዑ ዝተቃለሰ ዘይፀዓድ ማለት እዩ ስለዝታ ኩሉ ግዜ እታ ጅግና ክሳብ ዝውድኦ ኢና ንብል ተደ ወዲእካ ኢኻ ጅግና ትብል ስለስ ወዲእዋ ሰመረ እታ ጅግንነት ትበሃልታ ገድሊ ትበሃልታ ፅንዓት ዝበቦ ግንባር እሱ እዩ ስለስ ወዲእዋ እዚኣ ክተቐላፍት
4: ካብኦም ክትመሃሮ ትኽእል እንታይ እዩ እቲ ብዓብዪ እቲ ዴዲኬሽን እቲ ምንባብ ዓብዪ ኣገዳሲ ከም ዘለዎ ኣብ ምፅሓፍ ኣብ ዝኮነ ይኹን ዶ ኣብ ምፅሓፍን እዚታት ዓበይቲ ተቃሽፋ ዘለዎ ክትመሃሮ ትኽእል ካብኡ እዚታት እዩ መስለኒ ስለዚ ነቲ ዝተመደቦ ተኣሽ ተመደበለ ስራሕቲ ብብቕዓት እዩ ብብቕዓት ማለት ብኮንፊደንስ ኮይኑ ዘብለን ሓ ንዝኾነ ይኹን ነቲ ቲም ዝመርሖ ከዓ ኮንቪንስ ንብዝኾነ ኣዝዩ ብዘረዳእካ ነጥብታት እንዳገበረ ከዓ እዩ ዝመርሓካ ዝኣልየና ነይሩ ማለት እ ተኣሽዷትና ኳሊቲ ናይቲ ሊደርሽፕ ብሉ እዩ ነይርዎ ማለት እዩ
1: ዓብዪ ሓላፍነት እዩ ደሰክመና ሓደ ከም ዝበልኮ ካ በዓል ሚኒስተር ሰመረ ስጋብ ወዲ 83 ዓመት ዝኸውን ብጀካ እዚአን ኣብ ዓራት ዘሕለፈን ውሑዳት ዓመታት ነዚ ሃገር ኩሉ ዝኽእሎ ገይሩሉ እዩ ማለት እዩ እንደገና ንሕና ከም መንእሰያት ከኣኒ ክንገብሮ ዝግባአና እናወረሰ እናተዛረበ እዩ ኸይዱ ሕጂ ክንድቲ ሶም ዝገበርዎም ዋላ እተዘይገበርና ክንድቲ ናይ ብሓቂ ዕድሚኦም ሙሉእ ዝተወፈዩሉ ዋላ እተዘይተወፈና ግን ከም ሕድሪ ናይ በዓል ሚኒስተር ሰመረ ተኸቲልና ብዓቕምና ነቲ መስመር ክንስዕቦን ኣብ ዕላሞኦም ከዓ ክንረግፅን ዓብዪ ሕድሪ ኣለና እየ ዝብል ማለት እዩ

0: ሰላም ከመይ ፀኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በርኸትየ ንምክታልኩም ብኽብሪ ዕድም።
1: ውድድር ባይታ ቴኒስ ኣስመራ ኦፕን ቀጺሎም ብሰሉስ 21 ሓምለ ናይ ኣውዲ ካብ ምሕላፍ ውድድራ ደቂ ኣንስትዮ ዝተኻየደ ኮይኑ ሻሎም ኣሚነ ምስ ሮዳ እንድርያስ 6-3 ከምኡውን 6-4 ክትዕወትን ከላ ኣብ መንጎ ኣቢጋኤል ጳውሎስ ምስ ሜላት ሃብተ ኣብ ዝተኻየደ ውድድር ድማ ሜላት ሃብተ 7-6-6-4 ተዓዊታ። ኣብ ናይ ደቂ ተባዕትዮ ድማ ኖህ በረኸት ምስ ማትያስ በረኸት ኣብ ዝተረኸበሉ ማትያስ በረኸት 6-3 ከምኡውን 6-4 ክዕወትን ከሎ ኤስሮም ኣንገሶም ምስ ኬብሮን ተሸመ ኣብ ዘካየድዎ ፀወታ ኤስሮም ኣንገሶም 6-1 ከምኡውን 6-3 ተዓዊቶም። ኣብ ካልእ ፀወታ ናሆር ኣሚና ኣብ ምስ ናኦድ ረዘነ ኣብ ቀዳሚ ፀወታ ናኦድ ረዘነ 7-6 ክስዕር እንከሎ ካልእ ፀወታ ድማ ናሆር 6-4 ተዓዊቶም። ኣብ ናይ መፈላለዪ ነጥቢ ድማ ናኦድ ረዘነ 10-4 ክዕወት ክኢሎም። ብረቡዕ ኣብ ዝተኻየደ ናይ ሳልሳይ ደረጃ ዝነበረ ፀወታ ድማ ኣብ ናይ ደቂ ኣንስትዮ ሻሎም ኣሚነ ምስ ኣቢጋይል ጳውሎስ ተራኺበን ሻሎም ኣሚነ 6-4 ከምኡውን 6-3 ስዒራ ሳልሳይ ደረጃ ክትሕዝ ክኢላ ኣላ። ኣብ ናይ ደቂ ተባዕትዮ ድማ ማትያስ በርኸት ምስ ናኦድ ረዘነ ቀዳሚት ፀወታ ናኦድ ረዘነ 7-5 ክስዕር እንከሎ ኣብ ካልእ ፀወታ ድማ ማትያስ በርኸት 6-2 ስዒሩ። ኣብ መፈላለየት ነጥቢ ድማ ናኦድ ረዘነ 10-5 ክዕወት ክኢሉ ናይ ሳልሳይ ደረጃ ሒዞም። መዛዘሚ ውድድር ባይታ ቴኒስ ኣስመራ ኦፐን ዝመፅእ ሰንበት 26 ሓምለ ኣብ ናይ ደቂ ኣንስትዮ ኣብ መንጎ ሮዳ እንድርያስ ምስ ሜላት ሃብተን ኣብ ናይ ደቂ ተባዕትዮ ድማ ኣብ መንጎ ኤስሮም ኣንገሶምን ኡፎይታ ግርማይን ፀወታ ክህሉ ምዃኑ ህዝባዊ ርክባት ባይታ ቴኒስ ፌደሬሽን ዞባ ማእከል ሓቢራ። ዙር ፈረንሳ 2026

0: ኣብ ሓሙስ ብናይ መበል 18 መድረኹ ብዝቐጽለሉ ኣብ ብጫን ጻዕዳን ናይ ጋንታ መሪሕነትን ዝመጸ ለውጢ የለን። ኣብ ቀጠልያ ማልያ ዝነበረ ፍልሊ ገፊሑ ኣብ ናይ ኣንበሳ ዓቐብ ማልያ ፖልካዶት ድማ ዝነበረ ፍልሊ ጸቢቦም። እዛ ኣብ ጎልጎል ፈሊማ ኣብ ዓቐብ እትዛዝም ዝነበረት 185.2 ኪሎ ሜትር ርሕቐት ዝነበራ መድረኽ እምበኣር ልዕሊ ኣብ ብጫ ማልያ ኣብ ናይ ዓቐብ ነጠብጣብ ማልያ ክሳብ 19.0 እተኸስም መድረኽ ብምንባራ ኣብ ናይ ኣንበሳ ዓቐብ ማልያ ፍልሊ ክትፈጥር ከም ትኽእል ግምታት ነይሩ እዩ። ካብ ፈለማ ጉዕዞ ልክዕ ከምተን ዝሓለፋ መድረኻት ብመጥቃዕቲ ዝፈለመት ኮይና ኣብ መበል 36.7 ኪሎ ሜትር ምስ ተጓዓዙ ዝነበረት ናይ 10.0 ናይ ዓቐብ ፈረንሳዊ ጥቕዳዳማይ ቫለንቲን ፓረት ካብ ሳውዳል ኩክስቴፕ ተዓዊትላ 10.0 ረኺቦም። ሪቻርድ ካራፓስ፣ ቤን ሄይሊ፣ ማውሮ ሽሚድ፣ ማድስ ፓደርሰን ከምኡውን ሲንኩን ናይ 8.6421 ረኺቦም ድሕሪ ቫለንቲን ብምስዓብ። ኣብ ዝቕጽለ 92.2 ኪሎ ሜትር ኣብ ዝነበረት እውን ናይ ዓቐብ ነጥቢ ቫለንቲን 5.0 ረኺቡ ድምር ነጥቡ ናብ 15.0 ኣበሪኽዎም። ሪቻርድ ካራፓስ፣ ማውሮ ሽሚድ ከምኡውን ማድስ ፓደርሰን ኣሰሩ ስዒቦም ናይ 3.21 ረኺቦም። ንቐጠልያ ማልያ ወዲዩ ዘሎ ማድስ ፓደርሰን ኣብ ናይ ሎም ዓመት ዙር ፈረንሳ ኣብ ዓቐብ ብዘርእዮ ዘሎ ብቕዓት ዝነኣ ትቕዳደማ እዩ። እዛ ብመጥቃዕቲ ዕረፍቲ ዘይነበራ መድረኽ እምበኣር ኣብ ዝቕጽለት ቅድሚ ናይ ማእከል ቮላታ ዝነበረት ናይ ዓቐብ ነጥቢ ኣብ 112.8 ኪሎ ሜትር ቫለንቲን ኣይተኸኣለን ንሪቻርድ ካራፓስ ኣኸቲሉ 2.0 ረኺቡ ካራፓስ 1.0 ወሲዶም። ኣብ 129 ኪሎ ሜትር ምስ ተጓዓዙ ዝነበረት ናይ ማእከል ቮላታ ኣቐዲሞም ካብ ዓባይ ጉጅለ መጥቃዕቲ ዝገበሩ 6 ተቐዳደምቲ እዮም ናብዛ ቮላታ ኣምሪሖም። ኣብ ዝሓለፈት መድረኽ ኣብ ሞንጎ ማድስ ፓደርሰን ምስ ጃስፐር ፊሊፕሰን ኣብ ቀጠልያ ማልያ ንዝነበረ ፍልሊ ናይ 7.0 ጥራይ ኮይኑ ብምሕዳሩ ንፓደርሰን ቅሳነት ዝሃበ ይነበረን። ኣብታ መድረኽ ዝተጋግዩ ድማ ኣብዛ መድረኽ ክደግሞ ይፈቐደን። ፓደርሰን ነዛ ናይ ማእከል ቮላታ ንኽዕወት ዘለዎ ፀዓት ክውፅእ ተሓቲት እዮም። እዚ ደኒማርካዊ ተቕዳዳማይ ማድስ ፓደርሰን ነዛ ናይ ማእከል ቮላታ እምበኣር ብዘይተቓጻጺ ተዓዊትላ ምስ ፊሊፕሰን ዝነበሮ ፍልሊ ናብ 32.0 ኣበሪኽዎም። ኣብዛ ናይ ማእከል ቮላታ ማውሮ ሽሚድ፣ ሃላን፣ ቶቢያስ ጆሃንሰን፣ ሪቻርድ ካራፓስ፣ ማቴዎ ጀርጎንሰን ካብ 20 ክሳብ 10 ንዝነበራ ነጥቢ ወሲዶመን። ፊሊፕሰን ወይ እውን ቢንያም ኣብዛ ናይ ማእከል ቮላታ ኣይኣተውን። ኣብ ዝቐጽለ ፍጻሜ ራብዒቲ ናይ ዓቐብ ቮላታ እያ ነይራ። ኣብ መበል 166.2 ኪሎ ሜትር ምስ ተጓዓዙ ሕጂ እውን ቫለንቲን ንካራፓስ ኣኸቲሉ ተዓዊትላ 2.0 ቫለንቲን 1.0 ድማ ካራፓስ ተመቒሎም። እዛ ኣብ ዓቐብ ብትዛዝም ዝነበረት መድረኽ ኣብ መወዳእታ ዝነበረ ቮላታ እምበኣር እቲ ናይዛ መድረኽ ተቐላሳይ ተቐዳዳማይ ተባሂሉ ዝተሸለመ ሪቻርድ ካራፓስ ካብ ኤኤፍ ኤዲኬሽን ምስኡ ዝጸንሑ ማውሮ ሽሚድ ከምኡውን ማቴዎ ጀርጎንሰን ብመጥቃዕቲ ፈልዩ ነዛ መድረኽ ብ4 ሰዓትን 26.21 ካልኢትን ግዜ ኣብ ሰዓት 41.72 ኪሎ ሜትር ናረገጸ ተዓዊትላ። ማውሮ ሽሚድ ካብ ጃይኳ ልኡላ ከምኡውን ማቴዎ ጀርጎንሰን ካብ ቪዝማ 45 ካልኢት ድሒሮም ካልኣይን ሳልሳይን ተርታ ሒዞም 1:14 ካልኢትን ተፈልዩ ራብዓይ ተርታ ዝሓዘ ናይዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወትሉ ቫለንቲን ራብዓይ ተርታ ሒዙ 1:57 ካልኢትን ዝተፈለየ ሃላን ቶቢያስ ካብ ኡኖ ድማ 50 ተርታ ሒዙ። ቢንያም ኣብዛ መድረኽ ካብ ዕውት 33.34 ካልኢትን ግዜ ድሒሩ መበል 150 ተርታ ሒዙ ዛዚሞም። ስለዚ ኣብ ብጫ ማልያ ከምቲ ጽቢቱ ዝመጸ ለውጢ የለን። ስሎቬናዊ ታዲ ፖጋቻ ብ64.35 ጊዜ ኣብ መሪሕነት ይቕጽል 4.32 ካልኢትን ዝተፈልየ ቤልጅማዊ ሬምኮ ኢቨኖፖል ኣብ ካልኣይ ተርታ 6.51 ግዜ ተፈልዩ ዘሎ ሜክሲካዊ ኢሳቅ ደልቶሮ ድማ ሳልሳይ ተርታ ኣሎም። ኣብ ቀጠልያ ማልያ ከምቲ የቐዲምና ዝገለጽናዮ እምበኣር ማድስ ፓደርሰን ብ477.0 ኣብ መሪሕነት ይቕጽል። ኣብ ናይ ዝሓለፈት መድረኽ ናብ 7.0 ፍልሊ ኣውሪድዎ ጸንሐ ጃስፐር ፊሊፕሰን በዛ መድረኽ ኣብ ማእከል ቮላታ ነጥቢ ኸሲሩ ብ32.0 ተፈልዩ ኣብ ካልኣይ ተርታ ይቕጽል። ኣብ ናይ ማእከል ቮላታ ዘይኣተወ ቢንያም ግርማይ ድማ ከም ዝነበሮ ብ361.0 ኣብ ሳልሳይ ተርታ ኣሎም። ኣብ ናይ ነጠብጣብ ማልያ ኣንበሳ ዓቐብ ታዲ ፖጋቻ ብ70.0 ኣብ መሪሕነት ይቕጽል። ኣብዛ መድረኽ ንብምልኡ ናይ ዓቐብ ነጥቢ ዝተዓወተሉ ቫለንቲን ድማ ንዝነበሮ ፍልሊ ኣጽቢቡ ብ69.0 ብ1.0 ካብ ፖጋቻ ድሒሩ ኣብ ካልኣይ ተርታ ይርከብ። ብ63.0 ኣብ ሳልሳይ ተርታ ኮይኑ ዝስዕበ ዘሎ ድማ ዕውዛ መድረኽ ሪቻርድ ካራፓዝ እዩ። ኣብ ናይ መንእስያ ጻዕዳ ማልያ ኢሳቅ ደልቶሮ መሪሕነቱ ይቕጽል ብ44.42 ግዜ ናይ 20 ካልኢት ተፈልዩ ዘሎ ፓውል ሴክሳስ ካብ ዴካትሎን ናይ 2.31 ካልኢትን ተፈልዩ ዘሎ ኽዋን ኣይሶ ካብ ሊድል ትረግ ድማ ኣብ ሳልሳይ ተርታ ይርከቦም። ኣብ ናይ ጋንታ መሪሕነት ጀርመናዊት ክለብ ሊድል ትረግ ብ193.36.59 ግዜ ኣብ መሪሕነት ትቕጽል 22.5 ካልኢትን ግዜ ተፈልያ ክለብ ሕቡራት ኢማራት ዓረብ ካልአይቲ 56.10 ካልኢትን ግዜ ዝተፈለየ ጀርመናዊት ክለብ ሬድ ቡል ቦራ ድማ ኣብ ሳልሳይ ተርታም ዝመፅእ ሰንበት ብናይ 21 መድረኽ ኣብ ፓሪስ ፈረንሳ ብናይ ቸርኪቶ ውድድር ዛዝም ዙር ፈረንሳ 226 ሎሚ ዓርቢ እውን መበል 19 መድረኹ ብ127.9 ኪሎ ሜትር ርሕቀት ዘለዋ ክቕፅል እዮም። እዛ መድረኽ ብዓቐብ ፈሊማ ኣብ ዓቐብ እትዛዝም መድረኽ እያ። ብዘይካዚ እውን እታ ኣብ ናይ መወዳእታ ቮላታ ዘሎ ዓቐብ ብናይ ሓይሊ ፈረስ ዕቀን ዓቐብ ክትዛዝም እያ። 13.8 ኪሎ ሜትር ንውሓት ዘለዋ 8 ሚታዊት ምንቃዳር እውን ክህልዋ እዮም። 89.5 ኪሎ ሜትር ምስ ተጓዓዙ ድማ ኣብ እግሪ ዓቐብ ናይ ማእከል ቮላታ ክትህሉ እያ። ናብ መስርሕ ምስጋር ምስ እንሰግር ለንደናዊት ክለብ ኣርሰናል ፈላሚ ተፃወታይ ኣፈሪማ። ወዲ 24 ዓመት ግሪኻዊ ናይ ክንፊ ናይ ጸጋም ኣጥቃዒ ክሪስቶፍ ዞሊስ ካብ በልጅማዊት ክለብ ብሩጅ ብ4 ሚልዮን ፓውንድ ከም ዘፈረመቶ ፋብሪዚዮ ሮማኖ ሓቢሮም። እዚ ኣብ ናይ ጸጋም ምክፋል ከይተርፈ ዘድምዕ ተጻወታይ ዞሊስ ክሳብ ወርሒ ሰነ 2031 እዩ ናይ 5 ዓመታት ክታሙ ኣንቢሩ ዘሎም። ዞሊስ ነቲ ናብ በሽኪታ ዝተሰጋጊሩ ዘሎ ሊዛንድሮ ትሮዛር ክትክኦ ከም ዝኾነ ይፍለጥ። እዚ ናይ ክንፊ ኣጥቃዒ ዞሊስ ናይ ዝክራማት ፈላማይ ፈራሚ ኣርሰናል ኮይኑሎም። እዚ ከምዚ ኢሉ እንከሎ ኣርሰናል ውልቃዊ ስምዕ ምስቲ ብልዑል ጠመተ ሂባ ትሰርሓሉ ዘላ ንብራዚላዊ ካፋሊ ብሩኖ ጉማሬሽ ካብ ኒውካስል ምፍራም ከም ዝተሰምዐት ፋብሪዚዮ ሮማኖ ገሊጾም። ኣርሰናል ውልቃዊ ስምዕ ምስ ጉማሬሽ ከም ዝዛዘመትን ሓድሽ ውዕል 70 ሚልዮን ፓውንድ ሒዛ ቀሪባ ከም ዘላን ሓቢሮም። ብሩኖ ምስ ኣርሰናል ብዛዕባ ውዕሉ ከም ዝተሰማምዐን ኣሰልጣኒ ኣርሰናል ሚኬል ኣርቴታ ድማ ነዚ ቀዳምነት ሂቡ ዝሰርሓሉ ዘሎ መስርሕ ንምፍጻም ተቓሪቡ ከም ዘሎ ይንገር። 70 ሚልዮን ፓውንድ ኒውካስል መልሲ ክትህብ ትፅቢት ኣሎም። እዛ ክለብ ንብሩኖ ጉማሬሽ ምስኣ ክተጽንሖ ድሌት ከም ዘለዋ ይፍለጥ። ካብ ዜና ኣርሰናል ከይወፃናም ዮከረስ ብኣልቫረስ ክለዋወጥ። ኣጥቃዒ ኣትሌቲኮ ማድሪድ ጁልያን ኣልቫረስ ልዑል ድሌት ምፅምባር ምስ ባርሰሎና ዋላ እኳ እንተሃለዎ ኣትሌቲኮ ማድሪድ ድማ ክትሸጦ ምስ ትግደድ ካብ እስጳኛ ወፃኢ ክተርሕቆ መዲባቶ ንዘላ ተገንዚባ ኣርሰናል ንቪክቶር ጊዮከረስ ሂባ ንኣልቫረስ ንምውሳድ ኣብ ለውጢ ንክዘራርባ ዕድመ ምቕረባ ክኢላ መስርሕ ምስጋር ጋሪ ጃኮብ ዘታይምስ ሓቢሮም። ድሕሪ ዋንጫ ዓለም 2026 ብሰንበት ብዓወት ሃገራዊት ጋንታ እስጳኛ ምዛሙ ሕጂ ድሕሪ 5 መዓልታት እቶም ኣብቲ ውድድር መምስ ሃገራቶም ልዑል ኣበርክቶ ዝነበሮም ተጻወቲ ዋጋ መሸጢኦም ኣብ ዕዳጋ ከም ዝተመሓየሸ ይሕበራሎ። እቶም ቀዳሞት 10 ተጻወቲ ዋግኦም ኣብዛ ሒዝንያ ዘለና ወርሒ ሓምለ ተመሓየሹ ቀሪቡ ዘሎ ድማ እዞም ዝስዕቡ እዮም። ነሩጃዊ ኣጥቃዒ ኤርሊን ሃላን 220 ሚልዮን ፓውንድም፣ እስጳኛዊ ላሚን ያማል 220 ሚሊዮን ፓውንድም፣ ፈረንሳዊ ክሊያን ምባፕ 200 ሚሊዮን ፓውንድም፣ ፈረንሳዊ ካፋሊ ሚካኤል ኦሊሴ 170 ሚሊዮን ፓውንድም፣ እንግሊዛዊ ካፋሊ ጁድ ቤሊንግሃም 160 ሚሊዮን ፓውንድም፣ እስጳኛዊ ኣካፋሊ ፔድሪ 150 ሚሊዮን ፓውንድም፣ ብራዚላዊ ናይ ክንፊ ኣጥቃዒ ቪኒሲየስ ጁኒየር 140 ሚሊዮን ፓውንድም፣ ፖርቱጋላዊ ካፋሊ ቪቲንሃ 140 ሚሊዮን ፓውንድም፣ ፖርቱጋላዊ ጃኦ ነቨስ ድማ 140 ሚሊዮን ፓውንድ ምዃኖም ተገሊጾም። ኣብዚ ዋጋታት ትሰማምዑ ዲኹም? መልሲ ንዓኹም። ኣብ መወዳእታ ተወሳኺ ዜና መዛዝም ጸወታ ዋንጫ ዓለም ይደገም ዝብል ምሕትት ተበጊሶም። ኣርጀንቲናውያን ደገፍቲ ብስጳኛ ሓደ ባዶ ዝተሰዕረቦ መዛዝም ግጥም ዋንጫ ዓለም 2026 ፊፋ ንክደግመሎም ዝጠልብ ምሕትት ኣበጊሶም ኣብ ውሽጢ ሓጺር ሰዓታት 90,000 ፌርማታት ዝሓለፈ ኣረኪቦም ኣለው።
1: ባርከስ ክቡራትን ክቡራንን ንሎም ዘዳለናይ ዕለታዊ ዜና ስፖርት እዚ ክትከታተልዎ ፅናሕኩም ነይሩ። ምስ ተርፊ መደባትና ንግርፈኩም ብወገኔ ሰላም።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ

ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም ናይ ሎም ሰሙን ንኡስ መደብ ናፍኖተ ሂወት እምበኣር ንተመክሮ ህይወት ወዲ 18 ዓመት ክድሰልናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰምሩ ዘዮ ሞ ንክትከታተሉ ብክብሪ ንዕድም መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: ሕካት ልብላካ ወለ ንውሽት እንታ ወይ ደረስ ከም ገገር ሕካት ልብላካ ስለዚ ጨቀጠሀ ኣለባኒ ነፃ ወድዮ ወክም ተረግ ክም ይለብልሀ ክም ይጠለቃ ወድዮ ገሊሆም ደረሰየም ላትሓዚዮም ሽውያ ደገፎ ሰብ ላትሓዚዮም እንኣስተባሃልካ ተርዘለ ሽውያ ተርህሎም ለቃ ይጠላቅካም ግን ብማራ ዛማ ላይ በህ ግልበሉን ካሰበጥካ ድር ትርእዮ እንተዚ ዓቅሙ ንርእየካ ምስሊ ዓቅሙ ጫቀጥ ክምሰላ እንተርህያ ገይሱ ዝበለቱ እታ ካልይ ደረጀት ክምበፅሓ ተምሃም ነውስ ግል ለላ ሕዛቱ ናይ ከይል ሓዝየኒ እዚ ቀንዲ ሄኒ ሓቁ ዕብብ የለው ምናይ ኣነዚ ዋላ እሸቃዕ ልከ ብለከ ድህለየኮ እሸቀ ድህለየኮ ለወቀት ልትሸቀ እታ እብትዳእየ ድኣና ለህወይ ዓባዕላ ዮሱፍ ምብሎ ህቱእ መወስውት ቆፃፀርብልና ለፃባባ ጠባለቱ ምን መድረሳትና ከም የንስሐት ወኮ እንወደየና መድረሳትና ቀደም ኣዳምና ኩን ገቢ ዝከታተለና ሓር ከም ዓበየና ላኪና ንወሸ ከታተልኮ ሽቆል ምስላሕ ደኮ ወሽቆል ንወሸ ኣፈትን በለ ሽቆል እዮም ዝበሉ ሸቂዮ እቲ ሓጋይ እታ ወቀት ለከረም እታ ወቀት ለከረም መድረሰት ክም ደበ ሸቀ ከም ግቡእ ሸቀ መድረሰታት እዩ ርአ ኣልኮነ ዲብ ከረም ለኖ ሽያ ዓቀም ሰበት ዓላ ገል እየ ዘለቀይድ ዘብል ዓልኮላ ዓቀም ከምገይ ሽያ ርህቶ ብልሉ መራ ነይገቢ ወላ ዓቅሙ ድህር ባለጋም ገቢ ወላ ትከረማ ሰደይት ወድእሉ በልቃደር ሰደይት ሄ ላዝም ሰደይት ወደካ ምንገቢ እተለሓልፍ ሄ ልልብል ኣራእ ግልህለብሎም በምጅተማ ሰደይት ግትሃለ ብታ ላኪን ምስለ ደረጀትላ ጣልብ በለቱ ከዚ እታ ናይላ ለግላ ቅብልግልካ ሓቆ ካልይ ደረጀት ወምግቤት ደረጀት በፅሕኮ ንወሸ ላሓስክዋ ወዲ ብወቀት ከረም ሸቀ ውሙ ወደዘ ግልዓድ ለሂባ ፍንቲታ ገለ ንስበት ሄ ግድራሰት ወቀት ለድራሰት ግልሽቀለብየኒ ልልብል ተርእየ ፃበጣና ግን ለድራሰት ሕብ ዕብል ምስስናት ካለ ውድዮ እላይ ምሻላ ሽያ ሻይ ሓቆሰተካ ለትትመሳሰል እቡ በለቱ ከም ሙሉእ ሰነት እላይ ወድየኒ ሽኒ ከብል በለቱ ንወሸ ተሸቂዮ ወገላዓል ዓደ ተይበሄ በይናታ ከዘ ክና እነወደየካ እሊ ግልሚቱ ኩሉ እታ ወቀት ለመድረሰት ሽቆል ገይለ ፅበጣካ እዚ ሽቆል ፀብጢ ከምገቢ ሽቆል ገስ ከምገቢ ገለ ሓዘየ ከም ገና ጂብ እዚ ከም ሸባባት ወይ ከም ደረሳ ተሓዘየ ሓቁ ሓዘየካ ሀ መድረሰት እላይቲ ደቱ ኣዮ ክእለ ገሊኢዳ ንወዳ ልኮ ሽኒ ከብል ልኮ ክእባ እነቀፅላ ስክ ኣስራሓቲ ፍስል ገስኮ ፍንቱ ሄኒ እቲ ምንሳም ናይ ፍስል ገፅላዓል ዳርጋ ነፍሸቃ ደርኮ በለት ዋላ ሰባ ነገይስ ናየት ብገስኮ እተናይ ለዋልዲ በስ ሽያ ሰበት ሰባ ዓልኮ ኣዮ ልውደ ሰበት ቦም ለዋልዳይ ግልደ ሰበት ቦም ገለ ኣንፃው የ ዘይኮኖም ናየት ለገስኮ እሊ ሄኒ ምስለ መድረሰቱ ከእዘ ምስለ ናይ ወቀት መከታታል ቤልና ምስለ ጅህድ ለበዝሎ ምስለ ሃዳፍካ ነስኣል ከለገይሶ እፍንቱይ ምን እሊ ናይ ሽቆል ዓለም ድንያ ድያቢ ግሊቲ ትፈረር ጥንቃቀ ላትሓዘየ ከበለቱ መከታታል ናይ ዋልዲን ከለግባ ናይ እላይካ ካልእ ሄኒ ለመምህራን ናይካ ከም እላይ ትንስኦም ብካ ከም መሰል ሰኔት ኣይዋ ከም መሰል ሰኔት ነነስእካኹም ያዕኒ ህቶም ምና ፅልመት ነፈግረው ኦረዲ ዲበራት ጋይሶም ኣለዉ እዚ እንታ እንተ ፅልሙት ክምልአካ ወክምስሎም ትብፃሕ ክምብካ ምንም ክትሒዝ ክምብካ ከማ ሓሊ ድማ ወልዲ ሒሶ ኢሉብሎ ለክዕታታ እዚ መምርእ ደርሰካ ምኑ ክትሒዝ ትርእ ደርሰካ ሓበት ይበቀቅምካ እግሉ ነሰኒርእካሁ ምኑ ክመናዩ ምኑ ሕየሰት ክምበፅሕ ምስሊ ወቀት እናእመንካ ክትቀፅል ብካ በለቱ ወለይ ትበፅሕ ክምይህለት ሀ ክትኣምር ብካ እይ ሓጀ ትባፃሕ ክትብ ምንገብ ኣዳምካ ትቡቱ ኩሎ ትባፃሕ
1: ከማ ትብላ ልካ ወቀት ዝሃብቱ ወቀት ሰይፍቱ ልብሉ ካ እንታብ ፍንቱይ ሳዋ ወኩሌት ምና ዕምር ናይ ንእሽና ድ ሻብ ካምል ተተዓደቱ ወቅቱ ካዲብ ሳዋ ምስልካ ዓዲ ህለው ዲቡ ለፀንሑ ካብ ዕዳምቶም ምን ብዕድ ኣካናት ናይ ኤርትርያ ለመፀውቶም ዲብ

0: ፍረባ ወለ ፍረሄ ያኒ ዘርኡት ለበትኮ በለቱ ዘፍና ዘራዕና ብ ሰማን ሰሚስተር ብ ክል ሰነት ክልኦ ሰሚስተር ወፍናየ ለንቃጥ ናይካ ልትእከብ ብምግ ቤት ንቅጣት ናይ ኩሉ ትልነሲ እዚ በሲ ሰሚስተር ክመለቤልኩካ 44ና መፀገ ይሰኣልኮ ተክልኦት 3 ንቅጣት 83 ገባ እብለን እዚ ኩለን ለምግበይት ንቅጣት ዓቆ ጀማዓት ናይ ኣክር ሰሚስተር ብ ራብዓይ ሰነት ዓቆ ካላስና በለቶ ብኣክረይ ሰነት 3 ንቅጣት 90 ውስስ ገባ ለእቡ ከለስኮ በለቱ ወብሊ ለመዳልት ለሒሳ ለተወቃለ ንቓት ንዳሓሮ ዓለው ናይ ለሰነት መዳሕራት በለቱ እባ ናይ መዳልት ናሰዓልኮ በለቱ ኣለመስ
1: እዚ ግራ ብልስ ገል ኣብለካ ኣብ መተን ድራሰት እፉንቱ ይሄኒ ዲባ እያማ ኩልየት ኣወላይ ሰነት ዝሃላ ግራሆ ሕርያን ናይ ቅስም ና ከዲብል ብዙሕ መሻክል ሓስልቱ ኣነ ላ ሕዝያ ዓልኮኒ ኣነ ላ እምኒየቸ ኣተይክዋኒ ሕርያርን ካልኦትኮ ለልብሉ ኣለው ካግልእሎም መምክር ዋሃብካሆም ወንተ ሄኒ ዲባ ናትካ ሕርያን ኮፎ ሓሪካ
0: ኣዮ እዚ ዲባ ሕርያን ልክዕቱ ሕርያን ላዝምቱ መረ ወስናካ ሄኒ ዲባ ለሙስተቅበል ናይካ ሰበት እግሉል ሓድድ እትሓሬ ጥንቃቐላት ሓዘ ወላ ናይካ ዓቅም ግተኣምርቡካ ዲባ ኦላይ ሰነት ለነሶ እዚ ናይ ሕበር እላይ ሰበት ገባ ጅንስ ድራሰ ሰበት ገባ ናይ ሕበር ትቱ እንታይ ዘለዓቀምካ ድቡ ትርዮ ላይ ናይካ እተይ ዓይነ ጅንስ ድራሰት መራ ግል ትጃገር ለቀድር ድሄራር ካብ ትሰኒ ግሊ ግስ ተለቀድር ግትረብካ ሰልፍ ካልእ ዕድል ናይ ሸቆል ረክቡቡ ወእሊ ድብሊ ልኣቴ ዋነ ክን ዓይነት ሸቆል ሓዝ ዘለየኮ ድባ ማፅእ ሓያቸ ኣይ እቲ ልግ ትሽፈጋልብካን እሊ ሓር ልበለስ እንታ ዘ ልበሊስታት ሓዝያ ሰኣል ኣወልሚታ እንታ ድበአይ ዓይነት ጅንስ ድራሰት ተኣዳምዕ ወእተይ ትጃገር ወለንያትካ ተይ ክላ ሓፈስካ ክላ ቀረእካው ደስ ለልብላካ ድጅዋ ከለሰማዓካ እሉግ ትረብካ ለእኒ ዲባ ወለይ ሰነት ኩለን ለሕሰስ ለተሓርየን ሓር ናስአን ኣለየካ ኣላያ ናስአን ሰበት ኣለየካ ለናየን ምልውሎ ኣእምሩ ኣለየካ በለት ለመእተይ ናየን ኩለን ኣእምሩ ኣለየካ ከዚ ድ ኢለና ኣተንከብከ እንታ ለመስተቅበለን ነይትርአ መስተቅበለን ላዝም ግትረብካ ርየት ላኪን ለዓቅምካ ለይ ለእጅዞ ወይ ለደረጃትካ ለይ ትእጅዞ ምስለ እንተለቃድሮ እግል ቲጊስ ኣለብካ ንብሎም እሊ ቀንዲ ግድፋናዮ ልብየ ኣላታ ለኑ ለይትቀድራ ሓረይካ ምንግቢ እታ ካልእይ ሰነት ኣቆምበትካ ጅግራ ኣላ ልክ እቶም እተቀድሮ ኣለው ሎምስካ ኣሎ እንተ ሄኒ ተሓይስ እንብየልካ ማፃ ኣለካ እታ ግትጃግራ ቀይቀደርካ ምሽክለት መፀካር ያኒ ናይ ትርፈት ግል ምፃ ቀድር ናይ ሰነት ኣካረሞት ግል ምፃ ቀድር ብዙሕ ኣላ ክዘ ሰልፍ ግትግባለባ ኣላታ ሓቁካ ትርዮ እንተለ ሽቆል ወላ ዓቀምካ ትርአ ውሓር ዝረክቦ ዕድላት ትርአ ወላ ዓይነት ድራሰት በይ ደረጃ ለገይሰኒ ልትብሎ ሓርቲ ልትርዮ ሓቁ ወላ ዓቀም ለናይካ ወይ ለናይካ ደረጀት ፋም ዲባ ሕሰት ወደረጀት መትእያስ በለት
1: ኮይስ ስታዝ ግን ኣተላለ እንታ ወሮም እና ሽባን ናይ ለምድርት ዲብል ለምድርት እንደደርሰው ዮም ሄን ግላ ምጅተማዕ ለድረሰዩ ምጅተማዕ ከድም ለለወሮት ሻብ ምነው ምንታይ ካሊ ምን መስኡልየት ዝረፋዓካ
0: እይ ሓየ እቲ ድራሰት መፃና ምግቢ ብል ከስ ዘሕና ድራሰት በንታገለየና ንድርስ እንታ ክነፍስካ ልድርስ እባ እወል ሰበት ተእምረሽዮ መሳዕደት ኣዳም ትሓዘታ ሓር ግተእምረ ዝዋጀበካ መሳዕደት ኣዳም ነይትሓዘት ባ መሳዕደት ኣዳም ብልዲ ሂለኮ ድረስ ወደ ለልብላ ከበለች ዩ ካል መሳዕደት እዚ ምናዳም ትፈላል ኣብካኒ ኩሉ ምስል ብኣካል ሃላ ትለውድ እዮ እዚ እተወለሎ ክምሰሉ ልግባ ሓር ላኪን እንታ ግነፍስካ ክንወደለይ ክተኣምርቡካ እቲ ገበይ ላኪን እታ ግነፍስካ ንወደ ባ ገይሶ መስእላይ ዓቀበት ልግበአለ መዋቅል ልግበ ወሎ መዛሂር በይ ከስ ስለተሳጥፈካ እትሊ ኩሉ ትሕለፈቡካ ኩሉ ደወል ክመልውላ እይ ኣካን ንፈግራ ደረጃ

0: ሰዓት 9 ተኣኺሉ ፈነና ንፍልም ኣለና። ዝኸበርኩም ተዓዘብትና ከመይ ተምስኡ ሎሚ ዓርቢ 24 ሓምለ ዝተዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ክሪ ዝዕድም ኣዲብ ዓብዴ ፍለማ ኣርእስተ ዜና። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈፂሙ። ልኡኽ ኤርትራ ኣብ ጋና ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ብጉዳይ ጥዕና ተሳቲፉ። ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቭያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣብ ዜናታት ውፅእ ኣሜሪካ ድስክላቶ ዘላ ገንዘብ ኢራን ዳግሚ ህንፀት ንመጥቃዕቲ ዝዓነዋ መራኸብ ከተቕንዖ ምዃና ኣጠንቂቓ። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካየዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነፂሩ። ኣባል ሃገራት ኤሮፓዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳ ንምፅዳቕ ተሰማሚዐን። ዝርዝር ዜና። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስተር ሰመረ ርእሶም ሎሚ 24 ሓምለ ኣብ መካነ መቓብር ሓርበኛታት ኣስመራ ብኸፍ ዝበለ ማዕርግ ተፈፂሙ። ንዝተዳለዉ ትሕዝቶ ዳናይ ተስፋ ዝጊ ክተቕርቦ እያ።
1: ስነ ስርዓት ቀብሪ ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብናይ ክብሪ ሰልፍን ሰላምታን ተሰኒዩ ሎሚ 24 ሓምለ ሰዓት 10 ቅድሚ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ብኽብ ዝበለ ማዕርግ ተፈጺሙ። ኣብቲ ክቡር ፕረዚደንት ኢሳያስ ኣፈወርቂ ሚኒስተራት ዝርከብዎም ሰበስልጣን መንግስትን ግንባርን ከምኡውን ብኣሸሓ ዝቁፀር ህዝቢ ዝተሳተፎን ብኤሪቲቪ ብቐጥታ ዝተፈነወን ስነ ስርዓት ታሪክ ሂወት ዝውእ ተነቢቡ። ኣብ 1976 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ሰመረ ኣብ እዋን ሓርነታዊ ቃልሲ ካብ 1976 ክሳብ 1991 ኣብ ክፍሊ ህዝባዊ ምምሕዳር ወኪል ወፃኢ ጉዳያት ከምኡውን ሓላፊ ክፍሊ ስለያን ፀጥታ ናብ ሱዳን ድሕር ናፅነት ድማ ካብ 1991 ክሳብ 1992 ቀዳማይ ፀሓፊ ግዜያዊ መንግስቲ ኤርትራ ኣብ ሱዳን ካብ 1993 ክሳብ 1996 ኣብ ሚኒስትሪ ጉዳያት ወፃኢ ሓላፊ ጠረጴዛ ኣሜሪካን ኣህጉራውያን ውድባትን ካብ 1997 ክሳብ 2003 ኣምባሳደር ኤርትራ ኣብ ሕቡራት መንግስታት ኣሜሪካ ካብ 2003 ክሳብ 2006 ኣመሓዳሪ ዞባ ማእከል ካብ 2007 ክሳብ 2018 ሚኒስተር ትምህርቲ ከምኡውን ካብ 2018 ክሳብ 2025 ሚኒስተር ትምህርትን ኣምባሳደር ኤርትራ ኣብ ኢትዮጵያ ቀዋሚ ወኪል ኣብ ሕብረት ኣፍሪቃን ብምዃን ንሃገሩን ህዝቡን ብልዑል ተወፋይነት ዘገልገለ ሓርበኛ እዩ። ኣብቲ ኣጋጣሚ ብስም መንግስቲ ኤርትራ ፕረዚደንት ኢሳያስ ኣፈወርቂ ብስም ሚኒስትሩ ዞባዊ ምምሕዳራት ሚኒስተር ዓብደላ ሙሳ ብስም ሚኒስትሪ ጉዳያት ወፃኢ ሚኒስተር ዑስማን ሳልሕ ብስም ሚኒስትሪ ትምህርቲ ሚኒስተር ሓሊማ መሓመድ ብስም ስድራ ቤት ድማ ወዱ ራሚኤል ሰመረ ኣብ መቓብር ስው ኣኽሊል ዕምባባ ኣንቢሮም። ልዕሊ 50 ዓመታት ኣብ ቃልሲ ንሃገራዊ ናፅነት ምኽባር ልኡላውነትን ህንፀት ሃገርን ዘሕለፈ ውፊ ዜጋን ኣብነታዊ ሓላፍን ስውእ ሚኒስተር ሰመረ ርእሶም በዓል ሓዳርን ኣቦ ሓሙሽተ ውሉዳትን እዩ። ገዲም ተጋዳላይን ምኩር ዲፕሎማሰኛን ሚኒስተር ሰመረ ርእሶም ብ21 ሓምለዩ ኣብ መበል 83 ዓመት ዕድሚኡ ኣብ ኣስመራ ብሕማም ተሰዊኡ።
0: ናብ ካልእ ዜና ምስ ንሰግር ልኡኽ ኤርትራ ኣብ ጋና ብዝተቐንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ኣብ ጉዳይ ጥዕና ተሳቲፎ። ካብቲ ቦታ ዝበፃሕና ትሕዝቶ መልክዕ ዜናዊ ፀብጻብ ተዋሂዱሎ ዳናይት ገብሪሂወት ክተቕርቦ እያ።
2: ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ብ22 ሓምለ ኣብ ኣክራ ጋና ኣብ ዝተኻየደ መበል 20 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፎም እቲ ዋዕላ ምድንፋዕ

0: ፀብሒ ርትዓውነት ኣድማሳዊ ሸፈነ ጥዕና ምብቃዕ ኤድስን ቲብን ምምሕያሽ ጥዕና ኣዴታት ከምኡውን ምቁፅፃር ኣብ ኣፍሪቃ ብፍሉይ ዝርከቡ ዘይተመሓላለፍትን ዝተጎስዩ ትሮፒካዊ ሕማማትን ብዝብል ቴማ እዩ ተኻይዱ። ልኡኽ ኤርትራ ኣብ ዘቕረቦ መደረ ንተመክሮ ኤርትራ ኣብ ምርግጋፅ ርትዒ ኣብ ኣገልግሎት ጥዕናን ምምሕያሽ ጥዕና ኣዴታትን ህፃናትን ዝምልከት መብርሂ ሂቡ። ኤርትራ ንጥዕና ከም መሰረታዊ ሰብኣዊ መሰል ከም እትወስዶ ኣብ መትከል ማሕበራዊ ፍትሒ ተመርኪሳ ድማ ኣብ ኤርትራ ነፍሲ ወከፍ ዜጋ ብስማዊ ክፍሊት ወይ ብነፃ ዓይነታዊ ክንክን ጥዕና ከም ዝረክብ እቲ ልኡኽ ገሊጹ። ብተወሳኺ ኣብዚ እዋን እዚ 80 ሚታዊት ካብ ህዝቢ ኤርትራ ካብ ዝነብረሉ ከባቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ከም ዝረክብ ኣብዚ ኮም ማእከል ዝገበረ ስርዓተ ጥዕና ድማ ወከልቲ ጥዕና ዓብ ተራ ከም ዘለዎም ኣረዲኡ። ኤርትራ ርኡይ ምዕባለ ካብ ዘመዝገበትሉ ዓውድታት ጥዕና ኣዴታትን ህፃናትን ምዃኑ ዝሓበረት ልኡኽ ኣብ 222 ኣስታት 83 ሚታዊት ዝነበረ ክንክን ቅድሚ ሕርሰ ኣብ ማእከላት ጥዕና ኣብ 225 ናብ 87 ሚታዊት መጠን ኣብ ማእከል ጥዕና ዝሓርሰ ኣዴታት ድማ ካብ 73 ሚታዊት ናብ 85 ሚታዊት ከም ዝበረኸ ሓቢሩ። ልኡኽ ኤርትራ ኣብ መወዳእታ ኣስታት 98 ሚታዊት ህፃናት ስሩዕ ክታበት ከም ዝረኽቡ ብምንፃር ከም ውፅኢት ናይዚ ሞት ኣዴታትን ህፃናትን ኣዝዩ ከም ዘንቆልቆለ ኣፍሊጡ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ትማሊ ኣብ ስቶክሆልም ሾደን ብዓብ ድምቀት ተኸፊቱ። ካብቲ ቦታ ዝበፅሓና ትሕዝቶሎ ፊልሞ ዘዊ ከቕርበ እዩ።
2: መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ፅንዓትና ዋሕስና ብዝብል ቴማ ብኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቐሰ ኣምባሳደር ኣብ ሸወደንን ኣቶ ፍስሓ ፅዮን ጴጥሮስ ብሓሙስ 23 ሓምለ ብወግዒ ተኸፊቱ። ኣብቲ ኩለን ኤርትራውያን ኮማትን ማሕበራትን ዝተሳተፍኦ ንሓድነትን ህዝብን ዘይተንበርካኽነቱን ከምኡውን ንኤርትራዊ ባህልን ክብርታትን ዘንፀባርቕ መኽፈት ስነ ስርዓት ባንዴራ ኤርትራ ብክብሪ ኣብ ዝተዳለወላ ዘንጊ ተሰቒላ። ኣብ ወንበር ኣዋሃዲት ሽማግለ ሃገራዊ በዓላት ኣቶ ኣለም ተክለ ጊዮርጊስ ፌስቲቫል ኣብ ውሽጢ 28 ዓመታት ዝሓለፎ መድረኻት ዘርኣዮም ምዕባልን ዘጋጠሞ ብድሆታትን ብምጥቃስ መድረኽ ምውርራስ ታሪክን ባህልን ከምኡውን ባይታ ሃገራዊ ሓበንን ኩርዓትን ከም ዝኾነን ከም ዝቕፅልን ገሊፆም። ኣቶ ኣለም ኣስዒቡ ሕልሚ ምውናን ኤርትራዊ ኣዳራሽ ኣብ ሽወደን ተጋ ሂዱ ህዝቢ ኣብ መጻእናተይ ኣብ ዝብሉ ኣዳራሽ ፌስቲቫሉ ንኽፅምብል ዝተጀመረ ምእካብ ክፍሊት ክስስንን እቲ መስርሕ ክቀላጠፍን ፀውዒት ኣቕሪቦም። ፌስቲቫል ኤርትራውያን ነበርቲ ሃገራት ስካንዲኔቪያ ማሕበረ ኮማት ሃገራውያን ውዳበታትን ከተማታትን ዘቐምኦንን ነጋድያን ኣገልግሎት ዝህብ ልዕሊ 15 ዳሳት ሰሚናር ብላዕለዋይ ወኪል መንግስቲ ኤርትራ ሞያዊ ኣስተምህሮታት ስእላዊ ምርኢት ብኤርትራውያን ትካላት ዝቐርብ ባዛር መሸጣ መጻሕፍቲ መዘናግዒ ህፃናት ከምኡውን ካብ ኤርትራ ዝመፀት ጉጅለ ባህልን ካብ ወፃእ ዝተኣኻኸቡ ስነ ጥበባውያንን ዘቕርቦ ባህላዊ መደባት ዘጠቓለለ እዩ። መበል 28 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ክሳብ ሰንበት 26 ሓምለ ክቕፅል እዩ።
1: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ። ወኪል ኤሪና ቅዳው ተወልደ መልክዕ ፀብጻብ ዘዳልዎ ትሕዝቶ ኣሎ ያሲን ሳሌሕ ከቕርቦ እዩ።
3: ዞባ ጋሽ ባርካ ኣብ ሃገራዊ ፌስቲቫል 2016 ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ በጻሕትን ወደብትን ገሊፆም። ካብ ውሽጢ ሃገርን ወፃእን ዝመፁ በጻሕቲ ኣብ ዝሃብዎ ሓበሬታ እቲ ቐሪቡ ዘሎ ትሕዝቶ ኣብ ሓደ ቐፅሪ ምስያታዊ ባህሊ ኣነባብራ ሕብረተሰብ ባህርያውን ሰብ ሰርሖን ፅጋታት ከምኡውን ዝተፈላለየ ወግዕታትን ቅርስታትን ክላለዩ ከም ዝሓገዞም ኣብሪሆም። ንሃገራዊ ፌስቲቫል ዝምጥን ቀረብ ንምግባር ክልተ ኣዋርሕ ዝወሰደ ምድለዋት ከም እተገብረ ዝጠቐሰ ኣቦ መንበር ሽማግለ በዓላት ዞባ ጋሽ ባርካ ኣቶ ኢድሪስ ሳልሕ ብወገኑ ኣብያታዊ ትልሂትን መሳርሒታት ሙዚቃን ንብሄራት ኩናማ ናራ ብዳውየትን ትግረን ዝውክል ትልሂታትን ህርመት መሳርሒታት ሙዚቃን ኣብያታዊ ድኮነ ኣባይትን መነባብሮን ድማ ንብሄራት ትግረ ትግርኛ ኩናማ ናራን ብዳውየትን ዘንፀባርቕ ትሕዝቶታት ከም ዝቐረበ ሓቢሩ። ብዘይካዚ ኣብ ጥንታውያን ኣግራብን ህንፃታትን ምንጪ ቁጠባዊ ዕብየት ናይቲ ዞባ ኣብ ዝኾኑ ፀጋታት ዘተኮረ ስእላውን ነዋታውን ምርኢትን ከምኡውን ብቋንቋታት ኩናማን ብዳዊትን ኣፋዊ ያታታት ዘጠቓልል ትሕዝቶ ኣካል ናይቲ ምርኢት ከም ዝኾነ ኣርዲም። ኣባላትን ሓለፍትን ኮሚቴታት ድማ እቲ ትሕዝቶ ምስ ማሓውራት ምምሕዳርን ሕብረተሰብን ብምውሃድ ብመፅናዕትን ዳህሳስን ዝተዳለወ ምዃኑ ብምጥቃስ ካብ በፃሕቲ ሃናፂር ኢቶታት ከም ዝረኸቡ ገሊፆም።
1: ኣብ ዞባ ዓንሰባ ሎሚ ዓመት መበል 28 ግዜኡ ዝካየድ ዘሎ ወፍሪ ተምሃሮን ልምዓት ኣድማዕ ንጥፈታት ምዕቃብ ማይን ሓመድን ይሰላሰል ከም ዘሎ ወኪላት ኤሪና ሓቢሮም። ኣዋሃድ ናይቲ ወፍሪ መምህር መለስ ቀለታ ኣብ ዝሃቦ ሓበሬታ በዚ ካብ 6 ሓምለ ክሳብ 17/19 ንኡስ ዞባታት ኣብ ዝቆም 44 ነቁጣታት ዝካየድ ዘሎ ዕማም 7500 ተምሃሮ ብ232 መምህራን ክኢላታት ሕርሻን ኣጋር ሃካይምና ተኣልዩ ይነጥፎም ዘሎ ብርሂቦም። እቲ ዝዕመም ዘሎ ስራሕ ምስራሕ ንምፅጋንን ዛላታትን ከትርታትን መኮስኳስ ኣግራብ ምኩዓትን ፈልሲ ዝኸውን ጎዳጉድን ምትካል ፈልስታትን ከም ዘጠቓልል ብምጥቃስ ልዕሊ ፍርቂ ሚልዮን ፈልስታት ምትካል መደብ ከም ዘሎ ኣረድዮም። ካብ 1994 ደረጃ ሃገር ዝትግበር ዘሎ ወፍሪ ተምሃሮን ልምዓት ሓመድን ማይን ብምዕቃብ ባህርያዊ ፀጋታት ምስሳንን ከምኡውን መደባት ምግራብን ዳግመ ምግራብን ንምድንፋዕ ዝትግበር ዘሎ ወፍሪ እዩ። ኣብ ሃገራዊ ፌስቲቫል 226 ዝሳተፍ ዘሎ ጉጅለ ዞባ ደቡብ ሎሚ ኣብ ሰዓታት ቅድሚ ቀትሪ ኣብ ቀፅሪ ኤክስፖ ናይ ፅሬት መደብ ወዲቦ። እቲ ኣስታት 270 ኣባላት ዝሓቆፈ ጉጅለ ንስጉምቲ ዝወሰደ ኣብ ናይ ፅሬት ስራሕ ንዝተዋፈረ ኣዴታት ምሕጋዝ ከምኡውን ናይ ፅሬት ባህልን ምክስኳስ ከም ዝኾነ ወደብቲ ገሊፆም። እቲ ስራሕ ህልናዊ ዕግበት ከም ዝፈጥረሎም ዝሓበሩ ዝሳተፍቲ ብወገኖም ፅሬት ኣብ ዘለካዮ ክትግበር ዘለዎ ስለዝኾነ ንፍሲ ወከፍ ዜጋ ክስዕቦ ተላብዮም። እዚ ከምዚ ኢሉ እንከሎ ኣብ ቀፅሪ ኤክስፖ ኣብ ስራሕ ፅሬት ተዋፊረን ዘለዎ ኣዴታት ናይ ቁርስ መደብ ተኻይዱ። ዝኽርኩም ተዓዘብቲ ስዕብ ዜናታት ወፃዩ ደጊምና ንምክልታልኩም ብክብሪ ንዕድም። ኣሜሪካ ድስክላቶን ዘላ ገንዘብ ኢራን ዳግመ ህንፀት ምጥቃዕ ተዛዕንዋ ንግዳዋይ መራኸብ ከተቕንዑ ምዃና ኣጠንቂቓ። እዚ ዝተገልፀ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምራቕ ኣብ ልዕሊ ዝርከብ መደበራትን ርብሓታትን ኣሜሪካ ዘካይዶ ናይ መሰል ግብሪ መጥቃዕቲ ድሕሪ ምስፍሑ እዩ። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅጂ ኣሜሪካ ንገንዘብ ሃገሩ ኣብ ካልእ መዓላታት ክተቕንዖ ምእማታ ቅልውላዊ ዞባ ማእከላይ ምራቕ ብዘተን ምዕራፍ ድሌትን ተበግሶን ከም ዘይብላ ዘነፅር ምዃኑ ኣብርሂቦም። ኢራን ከተቕርቦ ፅንሐት ናይ ሰላም እማምታት ደስ ኪሉ ዘሎ ገንዘባ ክልቀቕ ዝጥልብ ነጥብታት ዝርከቦ ምንባሩ ይጥቀስ። እዚ ከምዚ ኢሉ እንከሎ ኣሜሪካ ናብ ሎሚ 24 ሓምለ ኣብ ዘጉ ሕለይቲ ኣብ ልዕሊ ዝተፈላለዩ ዕላማታት ኢራን ከቢድ ደብዳባ ኣካይዳ። ማእከላይ እዚ ትሕቲ ቅርፂ መራኸቢታት ትካላት መፍራእ ፅዋርን ድሮናትን ኢራን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተገሊጹሎም። ሓለዋ ሰውራ ኢራን ብወገኑ ኣብ ኩዌት፣ ባሕሬን፣ ዒራቅ፣ ዮርዳኖስን ካልኦት ሃገራት ዞባ ማእከላይ ምራቕን ኣብ ልዕሊ ዝርከብ መደበራት ኣሜሪካ ዘካይዶ ናይ መልሰ ግብሪ ደብዳብ ብዝሓይሊ መልክዑ ቀፂልዎም። ምዝብ ዝተኣሳሰር ዋጋ ነዳድብ ዕዳጋታት ዓለም ድሕሪ ወርሒ ጉንበት ንፈልማ እዋን በርሚል ናብ ልዕሊ $100 ከም ዝደየበ ፀብጻባት ሓቢሮም። መንግስቲ ማሊ ኣንጻር ሽበር ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነፂሩ። እዚ ዝተገልፀ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጥለብ ከም ዘቕረበት ድሕሪ ምቅልሑ እዩ። ዛጊት ካብ ኣሜሪካ ዝመፁ ውግዓዊ ሕቶ ከም ዘየለ ዝተቐሰ መንግስቲ ማሊ ሽበራ ንምቅላስ ምትሕባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከም ዘይደሊ ኣረድዩ። ማሊ ሽበራ ንምቅላስ ምስ ኒጀርን ቡርኪናፋሶን ሓበራዊ ወታደራዊ ሓይሊ ኣቒማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ ትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ ኒጀርን ቡርኪናፋሶን ከተካየዶ ፅንሐት ወታደራዊ ወፍሪ ነቲ ዝድሊ ዕላማ ከይወቕዐ ከም ዘብቅዐ ዝዝከር እዩ። ኣባል ሃገራት ኤሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ እገዳ ንምፅራቕ ኣብ ስምዕ ከም ዝበፅሐ ገሊፀን። እተን ሃገራት በቲ ጉዳይ ካብ ፈለማ ሰሙን ናይ ዝሓለፈ ወርሒ ሰኒ ክዘራርባ ድሕሪ ምፅናሐን ትማሊ 23 ሓምለ ኣብ ናይ መወዳእታ ምርዳእ ከም ዝበፅሐ ሓቢረን ዘለዋ። እዚ ሓድሽ እገዳ ንፅላት ፀዓት ምግፋፍ ዓሳን ፊናንሳዊ ኣገልግሎታትን ሩስያ ዘነፃፀረ ኮይኑ ልዕሊ 30 ተወሰኽቲ ባንክታት ተኣጊዶም ኣለዉ። እስጉምቲ መቐፀልታ ናይቲ ኤሮጳዊ ሕብረት ቁጠባኣ ንምርማስ ከካይዶ ፀንሐ ምንቅስቃስ ምዃኑ ዝኽስሰት ሩስያ መልሰ ግብሪ ከም ትበሉ ኣነፂራ። ኤሮጳዊ ሕብረት ኣቐዲሙ ኣብ ልዕሊ ሩስያ ዝፅረቆ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ኣሉታዊ ሳዕቤናት እኳ እንተገበረ ነቲ ዝድሊ ዕላማ ክውቅዕ ከም ዘይከኣለ እዩ መንግስቲ ሩስያ ዝሕብር። እቲ ሕብረት ካብ 2022 ዘቕፅል ዘሎ ኩናት ዩክሬን ብዘተን ምዕራፍ ተበግሶ ይውስድ ከም ዘየለዩ ዝወቅስ። ሰራዊት ሶማልያ ኣብ ዝሓለፈ ሳለስቲ ማእኸላይ ሸነኽ ሃገሩ ብዘካየዶ ስርሒት ብውሕዱ 18 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ዝቐተለ ኣፍሊጦም። በቲ ኣባውራጃ ሂራን ዝተካየደ ስርሒት ልዕሊ 20 ኣባላት ናይቲ ሽበራዊ ጉጅለ ከም ዝቆሰሉን ብርክት ዝበለ ማዓስከራት ከም ተቆፃፀረን ተሓቢሩሎም። ሰራዊት ሶማልያ ኣብ መወዳእታ ዝሓለፈ ወርሒ ሰነብ ዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ኣልሸባብ ከም ተቐትሉ ምግላፁ ዝዝከር እዮም።

ሰራዊት ኣብ 2026 ኣንጻር ኣልሸባብ ዘካየዱ ስርሒታት ብዓይነትን መጠንን ኣስፊሕዎ ከም ዘሎ ጸብጻባት የረድዎም። ሽበራዊ ጉጅለ ኣልሸባብ ንልዕሊ 20 ዓመታት ቀንዲ ጸጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ይፍለጥ። ግሪክ ወታደራዊ ዓቕማ ንምዕባል ካብ እስራኤል ዋጋ 4 ቢልዮን ዶላር ኣጽዋር ክትሽምት ምዃና ሓቢራ። እዚ ኣብ ውሽጢ 3 ዓመታት ከም ዝትግበር ዝተገልጸ መደብ ስርዓተ ምክልኻል ሚሳይል ነፈርቲ ኩናትን ድሮናትን ከም ዘጠቓልል ሚኒስትሪ ምክልኻል ግሪክ ገሊጹ። እቲ ውጥን ኣካል ናይቲ ሃገሩ ወታደራዊ ዓቕማ ንምድንፋዕ ዝስሊዓቶ ዘለ 28 ቢልዮን ዶላር ከም ዝኾነ እቲ ሚኒስትሪ ፍሊጡ ኣሎ። ኣስጣት 3.5 ሚታዊት ካብ ጃምላ ሃገራዊ እቶታ ንጽላት ምክልኻል ትስልዕ ዘላ ግሪክ ክሳብ 2036 ኣብ ዘሎ ግዜ ኤፍ 35 ዝዓይነትን 40 ነፈርቲ ውግእ ካብ ኣሜሪካ ክትሽምት መደብ ኣለዋ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ መደብ ብጉዳይ ባሕሪ ኤዥያንን ምብራቃዊ ማእከላይ ባሕርን ምስ ቱርክን ንፅንሐ ዘይምቅዳው መሊሱ ከኽርሮ ከም ዝኽእል ይእመት። ኣብ ሰፊሕ ክፋል ፈረንሳ ተኸሲቱ ዘሎ ሓደጋ ባርዕ መሮር ከቢድ ኣካባብያዊ ክሳራታት ይውርድ ከም ዘሎ ተገሊጹ። በቲ ባርዕ ዛጌት ልዕሊ 35,000 ኪሎ ሜትር ጫካ ክህመኹ እንከሎ ልዕሊ 20,000 ሰባት ከም ተመዛበሉ ሰመዝ ፈረንሳ ሓቢሮም። ደቡባውን ምዕራባውን ክፋል ፈረንሳ በቲ ሓደጋ ብከቢድ ተሃስዮ ከም ዘሎ ዝተቐስቶም ሰመዚ ኣብቲ ከባቢ ተኸሲቱ ዘሎ ቁትር ዋዒ መሊሱ የጋድዶ ከም ዘሎ ኣረድዮም። ነቲ ባርዕ ንምግታእ ብርክት ዝበላ ሄሊኮፕተራት ዝሳተፈኦ ዘለዋ ሰፊሕ ስርሒት ይካየድካ እንተሎ ኣብ ትሕቲ ቁፅር ክኣቱ ከም ዘይከኣለ ተገሊጾም። ኣብቲ ሃገር ብውሕዱ 160 ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ዝጠቐሱ ጸብጻባት ነዚ ሳልስቲ እዚ ብዝሓይሊ መልክዑ ክቕፅል ከም ዝኽእል ኣሚቶም ኣለዎ። ኣብ ፈረንሳ ጥራይ ዘይኮነ ኣብ እስፓኛ፣ ኢጣልያ፣ ግሪክን ፖርቱጋልን እውን ቁትር ዋዒ ዘሰዕቡ ሓደጋታት ባርዕ መሮር ኣጋጢሙ ከም ዘሎ ይጥቀስ። ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ቁትር ዋዒ ኣብ ዝሓለፈ ቅርባ ዓመታት ካብ ተመዝገበ ተመሳሳሊ ትርዮ እቲ ዝለዓለ ምዃኑ እዩ ጸብጻባት ሜትሮሎጂ ዝሕብሩ። ዜናታት ምዛም ኣርሳት ዜና ክደግመልኩም። ስነ ስርዓት ቀብሪ ገዲም ተጋዳላይ ሚኒስትር ሰመረ ርእሶም ሎሚ ኣብ መካነ መቓብሪ ሓርበኛታት ኣስመራ ተፈጺሙ። ልኡኽ ኤርትራ ኣብ ጋና ኣብ ዝፀቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪካ ጉዳይ ጥዕና ተሳቲፉ። ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስካንዲኔቪያ ኣብ ከተማ ስቶክሆልም ብወግዒ ተኸፊቱ። ኣሜሪካ ድስክላቶን ዘላ ገንዘብ ኢራን ዳግሚ ህንፀት ብምጥቃዕ ተዝዓነዋ መራኸብ ከተቕንዖ ምዃና ጠንቂቓ። መንግስቲ ማሊ ኣንጻር ሽበር ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ድግፍ ከም ዘይደሊ ኣነፂሩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳ ንምፅዳቕ ተሰማሚዐን። ባርከ ዝኽልኩም ተዓዘብቲ ነሳዓ ዝተዳለዉ ዜናታት ኣብ ሰዛዚምለዉ ስለምክታልኩም ኣመስግን። ምስተረፍ መደባትና ንሓድገኩም ወገና ሰናይ ምሸት።

ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ ጥበብ ኣተዓባብያ ደቅና።

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 18 ዓመት ክድሰልናያ ምክታል ናባኹም። ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙሉ ዘዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ሓቂኻን ዲኻ
1: ወዮ ዝበልካ ንስ ስድራ ኸይዱ እዮም። እቲ ቆብዕ ሓሚቕና ቆልዓ ድማ ተራትና ባህልቲ እዮም
0: ሓለፉኡ ደኣ
2: ረኺብካ ሰበሶ
3: ኣቦይ ናይ ደሓን እዩ
2: ደሓን እዩ እቲ ሓሳብ ደሓን መዓልቱ ምስኣኸለ ትፈልጦ
3: ረይግዶ
0: እንታይ ያበረ ንዓይ ንዳየር ተሓስዩ ምዝንመን ይኽህባ
4: ጋ
1: ወይለይ ወይለይ ወይለይ ኣይከውንን ኢሎም እንተበልክዎ ብደፎ ንዓይኮን እዮም ንመን ክብዋ ደልዮም ኢልካ ሃህንባ ከምኡ የለን
0: ለኸፍከፍ ናይ ማንዛኻ ግን ከፊእ ንብለካ ኣሎ
1: መትገብሮ ዶ ክነግረካ
0: ግርም
1: ሽማይ ናበይ ዶኸይዲ ኣብዛ ዓዲ እንዲ ዘሎ ረኺብካ ዘይተዘራርቡ
0: ኣበይ ስኽተርፉ እዩ
5: ዋልካ ዳ ብሕሜት ምውዓል ኣብዘይከፈቱ ኮይና ዘላ
6: ኣነ ብርሃዶ ሰርዓድሚ ባረይዲ ክንዝ ዘለፋ
0: ኣብ ምንታይ ዝመሰለ ጎበዝ ንጓልካ ምትራፍካ ሰኒፍካ ኣብለካ ኣሎ
7: ብለለይ ይባ ኣንታ ናበይ ከዳ ኣቢሉ
1: ዋ ድዔ ከርክበካ የ ሕለፍ ኢሉኒ ምንዲ ፀኒሕ
7: እንታይ እያ ሞት ሓጊዘን ባኸይ ሃርሞ
8: ኣቦኽሲ ንዳየር ንዓይኖም ክሓትሉ ካንጠርሾም ድዮም ምሕራይ ኢሎሞ
9: እንዳይ ኣብርሃ ኣይፈተውን ኣቕቢፆ
8: ዓይኖም ውን ኣቕቢፀ እያ
9: ብኣምሆ ንዳየር ረኺባ ሕኒን ንኢላትሉ
1: ሰብ የብላን ኢሉ እንዳኣሉ ዓጀው ዝብል ዘሎ

መደብና ትራን ኣብ ሰሙን እዚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገላ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተፀልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝፀሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ፅባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካክን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ፀጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 18 ዓመት ክድስ ዘለናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ህዝቢ ኤርትራ ከምኡ ውን ኩልኹም ዕምባባታት ደቅና ከመይ ኣለኹም? ከመይ ኣሎ ኩሉ ህወት? ከመይ ኣሎ እዞም ደቀይ ትምህርቲ? ከመይ ኣሎ ትምህርቲ? ከመይ ተዛዚሙ ብፍላይ ኣብ ኤርትራ? ተዓዊትኩም ዶ? ተዓዊትኩም ሓቀይ? ናይ ብሓቂ ኣብ ዝተፈላለያ ቤት ትምህርትታት እናኸድና ተዓዚብናዮ ፅቡቕ ዓወታት ተመዝጊቡ ኢለ የ ብናተይ ድግምት። ብዝያዳ ከዓ እቲ ውፅኢት ከዓ ባዕሉ ሚኒስትሪ ትምህርቲ ከዓ ከመይ ከም ዝነበርና ገምጋም ባዕሉ ስለ ዝነግረና ናብኦም ነብሎ። ዝኾነ ኮይኑ ግና እዞም ደቀይ ሕጂ እውን እቲ ትምህርቲ ተቋሪፁ ማለት ኣይኮነን፣ ዕረፍቲ ጥራይ ክንወሲድኩም ዘለኹም። ከምቲ ብቐዳማይ ዝበልኩኹም ኩሉ ግዜ ካብ መፅሓፍኩም ኣይትነፀሉ፣ ካብ ሓሳባት ክላስኩም ኩሉ ሻዕ ክዝክርዎ ኣለኩም። ፀወታ ብጣዕሚ ፅቡቕ እኳ እንተኾነ ኣብ ግዜ ዕረፍቲ ዓቂንኩም ትፃወቱ። ኩሉ ግዜ ከዓ ሕጂ ክራማ ትመፅእ ስለ ዘሎ ገለገለ ከዓ እሰምዕ ስለ ዘለኹ ኩሉኹም ጓሶት ኣብ ኩሉ ጎቦታት ኣብ ኩሉ ቦታታት ዘለኹም ጥሪትኩም ሒዝኩም ከዓ ካብ ማይ ክራማት ጥንቅቕ በሉ። ኩልኹም ገየሽቲ ከዓ እዞም ደቀይ በዚ ኣጋጣሚ ዕረፍቲ ናይ ትምህርቲ ከማን ናብ ገጠራት ማለት እዩ ክትከዱ ስለ ትኽእሉ ናብ ዓዲ ኩሉ ግዜ ብፍላይ ከዓ ኣጋምሸት ክትገሹ ከለኹም ምጥንቃቅ ድሊ። መብዛሕትኡ ግዜ ናይ ንጉሆ ደይኮነ ናይ ምሸት እንዲ መብዛሕትኡ ዝሃርም ደበና ማያት ገለ ሰሪቡ ተሪኢኹም እዞም ደቀይ ኩሉ ግዜ ሩባሩባ ምኻድ ጌጋ ምዃኑ ጋሻ ውሕጅ ካብ ርሑቕ መፅኡ ኣርኪቡ ክወስደካ ስለ ዝኽእል እዞም ደቀይ ኩሉ ግዜ ካብ ክራማት ካብ ባህሪ ባዕልና ነፍስና ንሓልዋ እንዳበልኩ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ክትልምያ ሕጂ ደስ ክብለኩም ከዓ ሓንቲ ሙዚቃ ክጋብዘኩም እየ። እዚኣ ንዓኹም እዞም ደቀይ

ስድራ ይዞም ደቀይ ከመይ ፀኒሓ ሙዚቃ ተበሪሂኩም ዶ ቁሩብ ዶ ፍትሕ ተሓቢልኩም ሕራይ እምበኣር ኣብታ ዲሞይ ዳ ዲሞይ ማለት ሲ ኣባሊቆ መፀና ነይሩ ኣባሓጎይ መፀና ነይሩ ሎሚ መምህር ብጫ ኣብ ዲሞይ ዳ ዲሞይ ሓደ ዛንታ ቀዳማይን ካልኣይን ክፋል ሒዙ ክመፀና እዩ መጀመርታ ቀዳማይ ክፋል ኣብዛ ዲሞይ ዳ ዲሞይ ክትኣትያ ድመፅእ ዘሎ ሰሙን ከዓ ተካልእቲ ክፋል ክትመፅእ እንድያ እስከ ብዛዕባ እንታይ ከዘንቱ እዩ ከም ገፀ በረኸት ኣባኩዑ ፅዋ ኣቢለ እንኩመ ንዓኹም ብድሕሪኡ ክንዛረበሉ ኢና

ዛንታ ልባማታናፁን ዓያሹ ቀናፍዝን ኣብ ሓንቲ በግራብን ሳዕርን ዕምባባታትን ኣቁፅልትን ብፅቡቅ ፅርግያታት ቢላታት ፈላሶታት ዝወቀበት ምጭውቲ ከተማ ደቂ ሰባትን ዓያሹ ቀናፍዝን ልባማት ኣናፁን ይነብራ ነበራ። እታ ከተማ ፅርግያታት ጉቡእ ምልክታት ሕግታት ትራፊክ ዘማልአት ጎደናታትን ዝነበራ ነበረት። ንኣብነት ኣብ ፅርግያ ዝተሓንፀፁ ፃዕዳን ፀሊምን ሽራጥ ዜብራ ዓንድታት ሲማፎሮ ማርሻቤድን ኣጋር ዝጓዓዝሉ ዝተማልአ ጎደናታት ፅርግያታትን

0: ነበረ። ተቐማጦ እታ ኸተማ ቈልዓ ይኹን ዓቢ ብኣጋር ክጓዓዙ ከለዉ ጽርግያ ጽርግያ ዘይኮነ ማርሻ ቤድ ሒዞም ይጓዓዙ ነበሩ። ብኣጋር ክጓዓዙ ከለዉ ከዓ ጽርግያ ቆሪፆም ክሳገሩ ተደልዮም ብዜብራ ወይ ብሲማፎሮ ይሳገሩ ነበሩ። ንኣብነት ብሲማፎሮ ክሳገር ዝደለየ ሰብ ቀይሕ ሰብኣይ ተወሊዑ ኣብ ደረት መገዲ ደው ይብል ነበረ። ቀይሕ ሰብኣይ ጠፊኡ ቀጠልያ ሰብኣይ ምስ ተወልዐ ጽርግያ ይሰግሩ ነበሩ። ብዜብራ ክሰግሩ ዝደልዩ ድማ ኣብ ደረት ጽርግያ ደው ብምባል ንየማንን ጸጋምን ጠሚቶም ምንቅስቓስ መካይን ኣረጋጊጾም ተጠንቂቖም ይሳገሩ ነበሩ። ጽርግያ ምስ ሰገሩ ድማ ጸግዒ ጸግዒ ደረት ደረት መገዲ ብማርሻ ቤዲ እናተጓዓዙ ብሰላም ናብ ድላዮም ይበጽሑ ነበሩ። ተቐማጦ እታ ዓዲ ንብሽክለቶኦም ዝተማልአ ንብረት ይገብሩላ ነበሩ። ከም መብራህቲ፣ ኣንጸባራቒ፣ ክልተ ምሉእ ፍሬኖ፣ ኣብ ርእሶም ድማ ቆቡዕ መከላኸሊ ሓደጋ ይወድዩ ነበሩ። ንብሽክለቶኦም ድማ ብመንገዲ ብሽክለታ ይመርሕዋ ነበሩ። እቶም ተቐማጦ እታ ምጭውቲ ከተማ ሓደጋ ወዝቢ እዩ ዝብል ኣዘራርባ ዘይድግፉ ጥንቁቋት ብሰላም ወፊሮም ብሰላም ናብ ቤቶም ከም ዝኣትዉ ዝኣምኑ ንቑሓትን በላሕትን ነበሩ። ኣብ ኩሉ ጉዕዞኦም ድማ ማካይን ካሃርሞኦም ዕድል ኣይነበረንን። ስለዝኾነ ድማ ብሰላም ይወፍሩ ብሰላም ይኣትዉ ነበሩ። ብፍላይ ንቈልዑ ኣብ ገዝኦም ኣብ ቤት ትምህርትን ብዛዕባ ጎደና ማካይን ምልክታት ተራፊክን ጉቡእ ምዕዶን ምኽርን ይህብዎም ስለ ዝነበሩ ጸገም ከየጋጠሞም ካብ ገዝኦም ናብ ቤት ትምህርቶም ብሰላም ወፊሮም ብሰላም ይኣትዉ ነበሩ። እተን ዓያሹ ቀናፍዝን ለባማት ኣናጹን ከ ኣብታ ኸተማ እንታይ የጋጥመን ከም ዝነበረ ኣብ ካልኣይን ናይ መወዳእታ ክፋልን ክዕልለኩም እዩ።
1: ቦኣባኣባኣባ መምህር ብጫሪኢኹሞ ዶ እንታይ ምፅ ኢልና ዛንታ ብጣዕሚ ኣገዳሲ ዛንታ እዩ። እቲ ዛንታ ከዓኒ ዓያሹ ቀናፍዝን ለባማት ኣናጹን እንዲኢሉ ደሎ ከምኡ ድማ ሰባት ካኣብታ ምጭውቲ ከተማ ቁመጡ እዮም ግና ከዓ ዝተፈላለየ ማለት ናይ ሕጊ ተራፊክ ምልክታት ምሻ ኣሎ ብምሉኡ እቲ ከተማ ዝወቀበ ኢልዎ ዜብራ ንዓና ሕጂ ተገድሰና። ብፍላይ ነዞም ኣጋር ዜብራ ተገድሰና፣ ሲማፎሮ ከዓ ተገድሰና፣ ማርሻ ቤደ ከዓ ተገድሰና። ዝኾነ ቆልዓ ዝያዳ ደኣ ኣብቲ ዛንታ ፅቡቅ ክንመሃሮ ኢና እምበሪ ከም ርኢተይ ብዝኾነ ፅርግያ ኣይትሳገሩ ሕጂ ዕረፍቲ ስለዝኾነ ከተማ ክትመፁ ኢኹም ብዝኾነ ፅርግያ ስቕልካ ቁርፅ ኣቢልካ እንተመፂኻ ማኪና መፅያ ክትሃርመካ ስለትኽእል ኩሉ ግዜ ብዜብራን ብሲማፎሮን ትቀይሕ ሰብኣይ ሓደገኛ ተቀጠልያ ሰብኣይ ከዓ ይሕሸና ተወዲኣያ ኢልኩም ክልተ ቁፅሪ ወይከዓ ክልተ ነጥቢ ተሪፈልኩም ሽ ምባል ከዓ ጌጋ ብሽክለታ መፅያ ፅፍዕ ተብለካ እንታይ ኣላታ ሰከንድታት እየን። እዛ ጡፍጣፍሲ ከምዚኣ ገርካ ቀደም ክንልኣኽ ከለና እንታይ ንበሃል ነርና መሲልኩም ንዓምር ዝወደይ ንዓ ዝወደይ መቕሽሽ ክበካ እየ እዛ ጡፍ ትበልኩዋ ጥፍጣፍ ከይነቐፀት ካብታ ድኳን ጎየኻ ተላኣኽ እብሎ ከምኡ ሽዑ እታ ጡፍጣፍ ከይትነክፅ ሽ እንዳበልካ ትኸይድ እዛ ሲማፎራ ከማእያ ነዛ ጡፍጣፍ ጡፍ ትበልና ከይነቐፀት እያ ትምለስ። ስለዚ እዞም ደቀይ ኩሉ ግዜ ብቀጠልያ ሰብኣይ ተሳገሩ፣ ብቀይሕ ሰብኣይ ከዓ ደው በሉ። እዚኣ ንዓኹም ሕራይ ሕጂ ከዓ ናበይ ከብለኩም እየ መስለኩም? ናበይ ከብለኩም እየ ናብ መን ዝያዳ ዘከረ። መን ዝያዳ ዘከረ ናይ ሎም መዓልቲ ትጅምር መን ዝያዳ ዘከረ ካብ ዳዕሪ ቃውሎስ ማለት ካብ ቤት ትምህርቲ ዳዕሪ ቃውሎስ እዮም ቶም ተምሃሮ ካብኡ መምሃራን ባዕሎም መዚዞም ዝሃቡና ኣብ ዳዕሪ ቃውሎስ ከድና ከዓኒ ኣወዳዲርናዮም ብጣዕሚ እኦም ንፉዓት ነይሮም። ሕጂ እቲ ቀዳማይ መጀመርያ ማለት ምትላም ናይቲ መን ዝያዳ ዘከረ ክጅምር እዩ ዝወደይ ናብዚ ናብዚ ፅግዕ በል ዛጓለይ ናብዚ ዓበይቲ ከዓ ተወዳደሩ። ምክንያቱ ሕጂ ዕረፍቲ ስለ ዘሎ እንዳተወዳደርኩም እንዳተዘናጋዕኩም ገለ ነገር ተማሃሩ። እዚኣ ንዓኹም ናብ መን ዝያዳ ዘከረ

0: ሙሉእ ሽምኩም ሃሊ መጀመርያ
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ ኣፍዓበት ብሓንቲ ንፍእቲ ዶክተር ትመሓደር ኣላ ማለት እንድዩ ዝኾነ ሕንቅል ሕንቅሊተ ገለለክ መኽፈት ሸውሃት ትኸውን እንታይ ኣለክንቅል
1: ሕንቅሊተይ
0: ሰናብ ሰናብተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ እዩ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነትን
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል ሕጂ ስከ ነገር እያ ከመይ ማለት ከ
1: ከም ማለተይ ሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቐድሖ ማይ የብልና ስለዚ ጠሚያ ትወፅእ
0: ብራዎ እዛ ጓለይ ንፍዕቲ ብራዎ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ ኣብ ቁፅሪ ክልተ ስርዓተ ሞስኖ ራእየ ሓዚ ስርዓተ ሞስኖ ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ ኣብ ቁፅሪ 4 መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ ኣብ ቁፅሪ 5 መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ ኣብ ቁፅሪ 6 ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ ቁፅሪ 7 ናይ ፀባ ከብቲ ዕነዋለ ዜን ናይ ፀባ ከብቲ ርኢኽየን ኣብ ቁፅሪ 8 ተጋደልቲ ኣለዋ ደብ ርእስኺ ሒዝ ከለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ 8 ሕራይ ቁፅሪ 8 ምስ መፀት ክትመልሲ ኸ ቃዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ተጋደልቲ ነራ ትኸውን ትኽእል እያ እንታይ ነራ ኣይፈለጥኩን ትምልለኺ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ ተጋደልቲ ብድሕሪቲ ክመፅ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኽ ማለት እዩ 6 ተመሊስ ክሱሳ ክኾነልክ ተቃጭላ ተጋደልቲ ፈሊጥክያ ብጣዕሚ ንፍዕቲ ፈሊጥክያ ሕራይ ቀፅሊ
1: ቁፅሪ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ ነይሩ ቀደም ኣብ ሳሕል ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ እዛ ጓለይ እንተደኣ ነይራ ከዓ 20 ነይሩኪ 20 ተደሚርና ኣሉ 40 ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ ሕራይ ቀፅሊ ቁፅሪ ዋይ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ ንድ ተወዳደሩ ከዓ ምሳና ተወዳደሩ ዶቶረ ትርእዎ ኣለኹም ሓያልያ ትመስል ዘላ ተወዳደሩ ምሳና ቲንግ ቲንግ ኣንግ

0: ስርዓተ መስኖ ሃረ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነይራ
1: ናይ ፀባ ከብቲ
0: ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ድ ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስኪ ኣለኹ ድኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና ታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ካዕ ኣብላኸ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ ኣነ ራስከ ሪፈረንደም ሪፈረንደም ድሕሪ ናፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4
1: ቁፅሪ
0: ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድ እንታይ ድኣ
1: ኣግማል
0: ኣግማል ንደ ክርአና ድሕሪ መጓዓዝያ እንደ ክንደ ሓምሳ ለክ ማለት ይሽዑ ዋ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክትኡ ነይሩ ዓብይ እንታይ ና ዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ትራኽዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበይ ኣላ ክትብል ከለኹ ሽዑ ነፋሪቱ ትከይድ ከለ ሽዑ እንታይ እዮም ሓትኻ ኣብቲ ኣየርፖርት ታሴራ
1: ሓ
0: ካልእ ኸ ዘካ ታሴራ ፓስፖርት ከይትርስዕ እያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓረይ ኣብታ ገመልካ ኣሎ ሓረይ ዶ ብራቦ ዘጓለ

0: ሕራይ እንኳዕ ድሓን መፅእ ክዛ ጓል
1: እንኳዕ ድሓን ፀናሕኩ
0: መደባህለ ቆልዑ ትፈት እያ ዶ ኳዕ ፈተኽ እያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቅሕ ይበሃል
0: እንታይ ይኽብኡ
1: ይሰርሕ
0: ኣብ ማሕዳሪት ኣብ ማሕዳሪት
1: ዞባ ደባ ቅሕ ይበሃል
0: ሞዓሳ ዳ ክሰድልና ኢኸ ማለት እዩ ዓሳ ትፈቱ እየ ካዓቂ ፀቡቅ ኣብ ዳዕሮ ኣውለሲ ኢካ ካ ትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂኸ ሻብዒት ብራዎ ዘጓለ ሕጂ ኣብዚ ከሪአ ክንደየ ትፈልጥ እያ ንክዚኣ ናይ ያሃለው ቆልዑ ግን ቅድሚኡሲ እንታይ ኣለክ ዕንቅል ሕንቅሊተ ወይ ገለ
1: ሰናብ
0: ሰናዊት
1: ኣጋር ዘይብላ ሽሕ እያ ዓይነታ
0: ኣጋር ደብላ ሽሕ እንታ ኣጋር ደብላ እዚ ድ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላን ብዙሕ ብዓይኒ ሓቂ ኸዩ ዋረስ ካልአይት ኢላ ትክደ
1: ሕርሱ ዒላ ፀብሪ ዘይትፅያቅ
0: ሕርሱ ዒላ ሳኒ ወትፅያቅ በእሳኒ እንታይ እያ መርፊ ኣላ ሓቂ ክብራዊ ብራዊ ሕጂ ክንጀመር ኢና ራይ ራይ በለ ክንጀመር ኢና ሓጂ ተቐራይ ራይ እያ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣሎ ራይ

0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ሓዝያ ኣብ ቁፅሪ ክልተ ስርዓተ መስኖ እዚ ኮርፖሬሽን ጥሪትን ዘራእትን ደበልዎ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅ ዝርከባ እየን በዓል ጃጓር እየን እዚአን ኣብ ቁፅሪ ኣርባዕተ መቃብሪ ሓርበኛታት ሓዚ ኣርባዕተ ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል እንድን ግን መጓዓዝያ ቃዕ ኣብ ርእስኸ ኣብ ቁፅሪ ሽዱሽተ ሪፈረንደም ድሕሪ ናፅነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዛጓል ኣራይ ኣብ ቁፅሪ ሸውዓተ ርአ ናይ ፀባ ከብቲ ራይ ኣብ ቁፅሪ ሸሞንተ ተጋደልቲ ሕስክያ ኣሎ ኣብ ርእስ ኣሎ ደረም መረፂ ቁፅሪ ሕጂ ሸሞንተ ኣብ ዝግበር እያ ንቅድሚተ ክትገብር እያ ሸሞንተ ከይትሕወሰና ሸሞንተ እንታይ ነይራ
1: ተጋደልቲ
0: ድኦም ቅድም ነይሮም ዋርሳይ ዳሕራይ እዮም ዋርሳይ ወሪሶም ምውራስ እኳ እዩ ኣራይስከ ተጋደልተ ነይራ መስለኒ ከማዲሕቀይ ክትከውን ትኽእል እያ ተኣማሚን እያ ወረሳያሳያስከ ተጋደልቲ እያ ነ ተጋደልቲ ብራዎ ዛጓለ ብቁፅሪ ሸሞንተ ኣትዩ ከለኹ ሸጥ ብለካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ ሓደ ምስ መፀት ትመልሲ እንታይ ነራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣበይ ድርከብ ቤት ትምህርቲ ሰውራ ቀደም ሳሕልኣብ ሳሕል ዜሮሮሮ ኣብ ዜሮ ዜሮ እዩ ድበሃል ስክ ዝፈልጥየኒ ክዛጓለይ ፈልጥያ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራየ ሓምሳ ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከዓ እንደገና ቀፅሊ ሓሙሽተ ኢል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸው
1: መጓዓዝያ
0: ናይ መን ነረ እንታ ንመጓዓዝያ
1: ኣግማል
0: ድ መን ዝውረን ነይሩ መን ውጥጠ ነይሩ ቀደም መን ውጥጠ ነይሩ ደቂ ሰባትን ተጋደልትን ብራዎ ፅቡቅ ይክ ዘለኪ ደቂ ሰባት እዮም ጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኮማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኪ ሃራይ ሰሓብ እንደከና ራብዒቲ ሳላሳ ነጥቢ ምፅ ክለኪ ሕጂ ስጋዕ ሕጂ ሱሳ ምራ ምፅኺ ሕጂ ራብዒቲ እንታያ ነራ ኣብ ሸውዓተ ቁፅሪ ሸውዓተ እንታይ ነራ ኣብ ቁፅሪ ሸውዓተ ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባ ከብቲ ብራዎ ዛጓ ብጣዕሚ ርኢኺ ሃራይ ሰሓቢ ሕጂ ከዓ ሓንሸይቲ ቁፅሪ ሽዱሽተ ንገርካ ቁፅሪ ሃራይ ሽዱሽተ እየ ክስዕብ ክደላ ቁፅሪ ሽዱሽተ እንታይ ነራ ቀልጥፍ ቁፅሪ ሽዱሽተ ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕ ናፅነት ኤርትራ ዝወፅት ባንዴራ ኤርትራ ከተንበልብ
0: መንቲ ከተንበልብ ሪፈረንደም ብራዎ ምክንያቱ ስ ተጋደልቲ ባሓል ቡምቡምቦም ኣቢሎም ሰውፅዎም ስኒ ስቅ ኢሎም ክሳይ ገበርኑ ንና ንፈትዋ ኢና ዓድና ምርፅ ሽዑ ሪፈረንደም ናፅነት ኮይነ ሪፈረንደም ብጣዕሚ ንፍዕቲ ዘጓለ ሕጂ ናይ መወዳእታ ሓንቲ ላትኪ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድም ናይ መወዳእታ ንሳ ተምፂኺ እያ ሙሉእ ንስኹም ከዓ ምሳ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኩ ሙሉእ ከተምፅሕ ራይ መረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ እንታይ ኔራ መፅሕ ኣጆኸ ፋኖስ ብርክሊሎ ፋኖስ ብርክሊሎ ካልኦተን መቃብር ሓርበኛታት ፋኖስ ብርክሊሎ ትብል ናይ

ሰማዕታት ደርፊ ላ ሻቀ ናይ ተፈውነ ደርፊ ፈሊጥ ኢኻ ንዓይነት ዜማ ገይረ ፋኑስ ፍርቂ ቆብ ተቢልክያ ኢለ ሓጊዘክ ነረ ግንታሓን ኣምፅኺ ሓምሳ ኣምፅኽ ኣለኸ ኣረ ሓምሳ ነጥብታት ኣምፅኽላ ብራዕ ዛጓር ንፈጥ እዩ

ከመይ ፀኒሑ ግርም ኣመቸም እንዳፈተናኩም ደስ እንዳበለና ክንፋንወኩም ኢና ክንፋኖ ኢና እንተበልና ከዓ ዝመፅእ ዘሎ ሰሙን ከዓ ብካልእ መደብ ክንመፀኩም ኢና እዞም ደቀይ ስጋዕ ዝመፅእ ዘሎ መደብ ኣይትሕመቁ ማለት መደብ ሃለው ቆልዑ ይኹን ካልእ ዝተፈላለየ ኣብ ቲቪኤረይ ዝመፅእ መደባት ተኸታተልዎ እሞ ሕጂ ኣነ ክፋንወኩም እየ ክፋንወኩም እየ ክብለኩም ከለኹ እቲ ኩሉ ኣብዛ ሎም መዓልቲ ዝበልናዮ ኣብዛ መደብ ሃለው ቆልዑ ኣብ ልብኹም ሕድሮ እንዳበልና እዞም ደቀይቶም ኩለን ዝበልኩም ከይትርስዑ ሕጂ ከዓ ደጊመ ክብለኩም ክራማት ስለ ዝኾነ ኣብ መገሻኹም ካብ ጋሻ ውሕጅ ማለት እዩ ተጠንቀቁ እዞም ደቀይ እንዳበልኩ ሓንቲ መፋነዊት ቅሐ ፅልሚ እታ መሶብ ሰሪሕናያ ንዲና መዛዘሚ ቅሐ ፅልሚ ሓንቲ ሙዚቃ ክጋብዘኩም እየ ኣይትሕመቁ እዞም ደቀይ ብስድራኹም ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ዝመፅእ ዘሎ ቀዳም እዚኣ ንዓኹም

ኣብ ዝቐፀላ ሰለስተ ሳምንቲ እዞም ጨቓዊት ብዝተዓፃፀፈ ብዝሒ ክምገቡ ጀመሩ። እቲ ተጣሒኑ ዝመፆም ዝነበረ ሳርዲን ድማ ከም ዘለዎ ከይተጣሕነ ክምገብዎ ጀሚሮም ኣለው። ፔንግዊን 198 ነዚ መግቢ ፈትይዎ ኣሎ፣ ብብዝሒ ክምገብ ድማ ጀሚሩ ኣሎ። እዞም ጨቓዊት ኣብ ዕቤቶም ርኡይ ለውጢ ኣምፅኡ። ብሓፈሻ ፔንግዊን እቶም ብዝቐልጠፈ ዝዓብዩ ናይ ባሕሪ ኣዕዋፍ ምዃኖም እዩ ዝንገረሎም። ኣብዚ ሕጂ እዋን ፔንግዊን 198 1.3 ኪሎግራም ክብደት ሰውነት ወኒኑ ይርከብ። ሕጂ ናብቲ ዝዓበየ መናበይ ቦታ ክሰድዎም እዮም። ኣብዚ ምስ ብዙሓት ካብኦም ዝዓብዩ ጨቓዊት ሓቢሮም ክነብሩ ክጅምሩ እዮም። ኣብዚ ቦታ ከባቢ 50 ጨቓዊት ኣለው። ገሊኦም ዕብይ ዝበሉ፣ ገሊኦም ድማ ኣዝዮም ንኣሽቲ እዮም። ልክዕ ከምዚ ንመጀመርታ ግዜ ንትምህርቲ ክትኣትውን ከለኻ ኣዝኻ ትፈርሕ። ጨቓዊት 198 ድማ ድንን ብምባል ንኣካላቱ ኣዝዩ ከትሕቶ እዩ ዝረአ ዘሎ።

ምክንያቱ ሓደ ሓደ ግዜ እዞም ዕብይ ዝበሉ ጨቃዊት ነዞም ንኣሽቱ ክድህልዎም ስለ ዝረኣዩ። ክሮሽያ ከም እትሕብሮ ንዝኾነ ኣብዚ ቦታ ዝፍጠሩ ኩነታት ኢድና ኣጣሚርና ኢና ንዕዘብ። ምክንያቱ ኣብ በረኻ እውን ከይተረፈ ወለዲ ዞም ጨቃዊት መግቢ ክምእርሩ ምስ ክህሉ ውሉዳቶም ንገዛእ ርእሶም ዘድሕንሉ ኩነታት ክፈጥሩ ስለ ዝረኣዩ። ስለዚ ነዚኢታት ኣብ ግምት ብምእታው ኣብዚ ክላመዱ ወይና እንደሊ ትብል። ኣብተን ዝቐፀላ መዓልትታት በቢቕሩብ ፔንጉን 198 ክንቀሳቐስ ጀሚሩ ኣሎ።

ግን ካልኦት ክተኽብዎ ይረአይለው ንነብሱ በዓሉ ከገላግላለዎ ዘይከም ካልኦት ኣዕዋፍ ፔንጉዊን ሓላፍነቶም ከርእኢሎም ዘይኮኑ ዝተኽቡ ኣብ ፃዕቂ ዘለዎ ከባቢ ነፃ ቦታ ንምርካብ ኢሎም እዮም ዘካይድዎ ስለዚ ን198 ክተኽብዎ ከለዉ ንሱ ድማ ግብረ መልሲ ክህበሉ ኣለዎ ብከምዚ ድማ ንመሰሉ ክጣበቕ ከም ዝኽእል ከመስክር ኣለዎ።

ኣብዚ ሓለፋ ሰሙናት እዞም ፔንግዊን ፎኪስመት ብክበልዑ ድሕሪ ምፅናሕ ሕጂ ዕብይ ዝበሉ ዓሳ ምምጋብ ክጅምሩ እዮም። ኣብ መጀመርታ መዓልትታት ነዚ ክንዲ ፍርቂ ቁመቶም ዝኾነ ዓሳ ክውሕጡ እንከለዉ ክሽገሩን ትልቕ ዝብሉ ዘለውን እዮም ዝመስሉ።

ግን ንግዚኡ ዳ እምበር ኣካላቶም ንከምዚ ዝተፈጥረ ስለ ዝኾነ ብዘይ ፀገምዮም ዝውሕጥዎ። ፔንግዊን ኣስናን የብሎምን፣ መርሓሶም ግን ነዛ ዓብ ዓሳ ንምስታኽ ዓብ ታርያ ትፃወት። ሕጂ ዞም ዓሌት ናብ በረኻ ምስ ከዱ እንታይ ከም ዝውልዑ ፈሊጦም ኣለዉ ማለት እዩ።

ኣብተን ዝቐፀላ ሰለስተ ሳምንቲ እዞም ኣፍሪቃውያን ፔንግዊን ኣደናቕ ለውጢ ረኣዩ። እቲ ዝነበሮም ጎፍጓፍ ፀጉሪ ብለማፅ ማሕማሕ ዝብል ማይ ዝፃወር ሽፋን ተተክአ። ጸሊምን ኣዝዩ ጽዑቕን ነንሕድሕዱ ዝተላገበን ብምዃኑ ልክዕ ከምቲ ብሓንባስ ወዲ ሰብ ዝኽደን ክዳን እዩ ዝመስል። እዚ ማለት ድማ እዞም ጨቓዊት ናብቲ ኣገዳሲ ክላመድዎ ዘለዎም ንጥፈት ክሰጉሩ እዮም። ክሮሻ ክትገልጽ እንከላ ሎሚ ናይ ፔንግዊን 198 ዝዓበየት መዓልቲ እያ፣ ምክንያቱ ንመጀመርታ ግዜ ክሕምብስ ትብል። ፔንግዊን ንምሕምባስ ተባሂሎም ስለ ዝተፈጥሩ ብዙሕ ኣየሸግሮምን እዩ፣ ግን ልክዕ ከም ወዲ ሰብ ኣብ መጀመርታ መዓልቲ ምትብባዕ የድልዮም እዩ። ክሮሽያ ኣነ ዝፈትዎ ነገር ንመጀመርታ ግዜ ክሕምብሱ እንከለዉ ምዕዛብ እዩ። ኣዝዮም እዮም ዝፈርሑ፣ ግን ከዓ ተፈጥሮዊ ግዴታ ስለ ዝኾኖም ግድነት ክትግበር ኣለዎ ትብል። ዝኾነ ከየጋጥሞም ግን ኣተኪርና ኢና ንከታተሎም። ከም ጀመርቲ መጠን ግን ፅቡቅ ክሕምብስ ኢና ንዕዘብ ዘለና። ኣብ ዝደለይዎ ክወፁን ክኣትውን መታን ድማ ነዚ ኣፍ ደገ ናይ ዝምሕንበሲ ከፊትናሎም ኣለና ትብል። ጫቂት 198 ካብቲ ምሕንበሲ ቀልጢፉ ክወፅ ተራእዩ። ብዙሕ ከይፀንሐ ድማ ዳግማይ ተመልሰ።

ምሕምባስ የስተማቐረ ኣሎ ግን ንነዊሕ ግዜ ምስ ሕምብሱ ይደኽሙ እዮም። ካልእ ጀማሪ ጨቒት ግን ክጋደል እዩ ዝረአ ዘሎ። ንምሕምባስ ዝተዳለወ መሲልና ኢና እቲናዮ ግን ቅሩብ ዘሎ ኣይመስልን ትብል ክሮሽያ።

ንፔንግን 198 ግን እዛ መዓልቲ ኣጉስቲ መዓልቲ እያ። ድሕሪ ክልተ መዓልታት ሓደ ኣብ ዝመናበይ ማእከል ዘሰንብድ ዜና ተሰምዐ። እዘን ጨቓዊት ክስዕላን ክህንጥሳን ጀሚረን ኣለዋ። ከምዚ ዝኣመሰለ ሕማም ድማ ቀልጢፉ እዩ ዘላባዕ። ፔንግን 198 ድማ በዝተጠቕዕሎ

እዞም ብሓገዝ እነጫጭሑን ፔንግዊን ናይ ምፅዋር ዓቕሞም ኣዝዩ ዝተሓተ እዩ፣ ግን ንምፍዋሱ ቀሊል እዩ። ስለዚ ቀልጢፍና ክንፍውሶ ኢና ትብል። ፍወሳ ናይዚ ሕማም ሃፋ ብምጥቃም እዩ ክካየድ። ነዞም ፔንግዊን ብብልሓት ኢና ክንፍውሶም። ኣብ ናይ ነፍሲ ወከፎም ኣፍንጫ መድሃኒት ዝመልአ ማስክ ክንገብረሎም ኣይንኽእል ኢና። ስለዚ ኣብ ሃፋ ዝተፍእ መድሃኒት ዘለዎ ሳንዱቕ በብጉጅለ ብምእታው ክፍውስዎም እዮም። ኣብ መዓልቲ ክልተ ግዜ ን10 ደቓይቕ ብከምዚ ኣገባብ ይዕጠኑ። ካብዚ ሕማም ብዝቐልጠፈ ነፃ ንክኾኑ ድማ ንትስፎ ትብል።

ድሕሪ 3 ሰዓታት እቲ ካብ ሕማም ተፈዊሱ ምሉእ ጥዕና ወኒኑ ዝርከብ ፔንጉዊን 198 ናብ ሕምባስ ተመሊሱሎ። እቲ ተሪፉ ዝነበረ ጎፍጓፍ ቆርበት እውን ምሉእ ብምሉእ ተኣልዩ ይርከብ። ሕጂ እቲ ቐንዲ ፈተና ተጀሚሩሎ። እዞም ፔንጉዊን ናብ በረኻ ክስደዱ እንተኾይኖም ነቲ ኣፍ ደገ ናይ ምሕምበስ ብምዕፃው ናይ ምሕምባስ ብቕዓቶም ክሳብ ክንደይ ከም ዝበጽሐ ንኽፈልጣ ክፍትንኦም እየ። ኣብ መዓልቲ 3 ግዜ ን20 ደቓይቕ ከም ዝሕምብሱ ይግበር። ግዴታ ድማ እዩ። ሰዓቶም ከይኣኸለ ናብታ ደንደስ ክወፁ ኾነ ዶ ክብሉ ኣይፍቀደሎም እዩ። ኣብ መጀመርታ ዩሱም ብድዮም፣ ግን ድሕሪ ግዜ ክርድኦም እዩ ትብል ክሮሽያ። እዚ ሓይሎም ጭዋድኦምን ተፃዋርነቶምን ንኸማዕብልዩ ዝሕግዝ ድማ ትብል። ኣዝዩ ክገድሶም እዩ። ምክንያቱ ኣፍሪቃውያን ፔንጉዊን 2 ሲሶ ናይ ህወቶም ኣብ ባሕሪዮም ዘሕልፍዎ

ኣብተን ዝቐጸላ መዓልታት እዞም ፔንጉን ኣብዚ መሐንበስ ቦታ ካብቲ ናይ መጀመርታ ንንውሕ ዝበለ ሰዓታት ክጸንሑ ጀመሩ። ድሕሪ 3 ሰሙን ድማ ክኢላታት ሓንበስቲ ክኾኑ በቕዑ። ኣብ ነፍሲ ወከፍ መዓልቲ ን3 ሰዓታት ይሕንብሱ። ክሮሽያ ከም እትሕብሮ እቲ ዘገርም እዞም ፔንጉን ኣብ መሬት ደርገፍገፍ እናበል እዮም ዝኸዱ፣ ኣብ ባሕሪ ግን ኣደነቕቲ ሓንበስቲ እዮም። ከም ናታቶም ንውሽጢ ባሕሪ ክንቆፅ ዝኽእል ነይረ እንተዝኸውን ክንደይ ምጥዓመ ትብል እናሰሓቐት። ካብ ኩሎም እዞም ፔንጉን ዝበዝሐ ግዜኡ ኣብ ማይ ዘሕልፎ ዘሎ ድማ 198 እዩ። ኣብ መጀመርታ ብሓገዝ ክነቅሑ እንከሎ ናይ ምንባር ዕድሉ 50 ሚኢታዊት እዩ ዝነበረ። ምክንያቱ መብዛሕትኦም እዞም ብደገፍ ዝነቕሑ ፔንጉን ብህወት ኣይቅጽሉን ስለ ዝነበሩ፣ ንሱ ግን ኣብ ዝበለጸ ኩነታት እዩ ዘሎ።

እዞም ኣፍሪካውያን ፔንግን ኣብቲ ምቆት ዝነበሮ ግማግም እንቋቑሖ እንከለዉ ካብ ዝርከቡ ጀሚሩ ሎሚ 117 መዓልታት ኣውፂሮም ኣለዉ። ሕጂ ጎቢዞም ስለ ዘለዉ ናብ በረኻ ንክምለሱ ድልዋት ዘለዉ ይመስሉ። ግን እዚ ኸውን ንክኸውን ኩነታት ጥዕንኦም ኣብ ፅቡቅ ደረጃ ምስዝህሉ እዩ። እዚ መርመራ ድማ ሕጂ ክካይዳሎም እየን። ኩሎም ፔንግን ማይ ዘይሕልፍ ቆርበት፣ ሙሉእ ጥዕና ዘለዎ ልብን ጽኑዕ ሳምቡኡን ክውንኑ ኣለዎም። እቶም ነዚ መርመራ ዘይሓለፉ ንዝያዳ ድልዳለ ኣብዚ ማእከል ክተርፉ እዮም። ሕጂ 198 ክምርመር እዩ። ንሱ ዋላ እኳ ንእሽተይ ዑፍ ይኹን ግን ጽቡቕ ሚዛን ሰውነት እዩ ወኒኑ ዝርከብ። ኣዒንቱን ናይ ኣካላቱ ብቕዓትን ድማ ኣብ ጽቡቕ ደረጃ ይርከብ። ስለዚ ፔንግን 198 ኣብዚ መርመራ ሓሊፉሎ። ጽባሕ 198 ምስቶም ነዚ መርመራ ዝሓለፉ ብፆቱ ናብ በረኻ ክፋነው እዮም። ክሮሽያ ቐፂላ ፔንግን 198 ኣብ ልበይ ፍሉይ ቦታ ይወኒኑ ጸኒሑ። ሕጂ ናብ በረኻ ክፋኖ ብምዃኑ ኣዝዩ ሕማቕ እየ ስምዓኒ ትብል።

እታ ዝፋነው ላማዓልቲ ሎሚ እያ። ኣብዚ ማእከል ንመጠረሻ ግዜ ይሕምብሱኣለዉ። ኣብዚ ኣብ ዕፁብ ቦታ እዮም ፀኒሖም። ሕጂ ግን ናብ በረኻ ናብቲ ዝገፍሐ ቦታ እዮም ክሰግሩ። ክሮሽያ ኣስዒባ ሕጂ ሰዓት ከይኣኽሎም ካብዚ መሐንበሲ ከውፅኦም እሞ ክምግቦም ክጅምር። ኣዝዩ ዛሕሊ ድማ እዩ ዘሎ ትብል

ኣብዚ መሐንበሲ ምስ ኣተወት ግን ነዞም ብክልተ ዕፅፊ ካብ ሓንበስቲ ናይ ኦሎምፒክ ዝቕልጥፉ ዓዋፍ ኮብኪብካ ክትውፅኦም ቀሊል ኮይኑ ይፀንሓን። ዓሰርተ6 ፔንግዊን እዮም ናብ በረኻ ክፋነዉ፣ ንነፍሲ ወከፎም ድማ ኣብ ሳንዱቕ ኣእተውኦም። ልክዕ ከምቶም ካልኦት ፔንግዊን 198 ኣብታ ዝኣተዋ ሳንዱቕ ብግቡእ ተዓሽጉ ንኽኸይድ ድሉ ኮነ።

እታ ንነዊሕ እዋን ዝተጸበናያ መዓልቲ ኣኺላላ ትብል ክሮሽያ ንሳ ቐጺላ እዞም ዝናበናዮም ፔንጉን ነዚ ክላማመድዎ ድማ ንትስፎ ትብል ኣብዚ ገምገም ኣስታት 2,000 ፔንጉን ይቕመጣ። እዞም ኣብዚ ዝጸንሑ ፔንጉን ካብቶም ኣብ መናበይ ማእከል ዝጸንሑ ዝዓበዩ ስለ ዝኾኑ ሕብሪ ናይ ቆርበቶም ዝተፈለየ እዩ። ክሮሽያ ቐጺላ እዞም ሳናት ዝጸንሑ ፔንጉን ፍኹስ ዝበለ ህይወት ይጸኒሕዎም፣ ግን እዚዩ እቲ ከቢድ ህይወት ዘለዎ በረኻ ትብል። ፔንጉን 198 ምስ ብፆቱ ናብዚ ውቅያኖስ ብዘይዝኾነ ሓገዝ ናይዞም ናቤቶም ንኽሕምበሱ ባብ ክረሓበሎም እዩ። ቅድሚኡ ግን ብልክዕ ውቅያኖስ እንታይ ማለት ምዃኑ ክርድኡ ኣለዎም።

ሓደ ሓደ ግዜ እዞም ኣዕዋፍ ነዚ በረኻ ክለምድዎ የሸግሮም እዩ። ነዚ ንምውዳህ ድማ ሓደ ጅግና ዑፍ እዩ ዘድሊ። ቀዲሙ መሪሕዎም ዝተበገሰ ድማ እቲ ዝነኣሰ ኣፍሪቃዊ ፔንጉን 198 እዩ።

ሜል ድማ ኣፂላ ኣብ መጀመርታ ንፔንግን 198 ናብዛናኢሎም መዓልቲ ይበፅሑ ኢልና ኣይንግምትን ኢና ነርና። እንተኾነ ግን ፍረ ፃዕርና ረኺብና ኣለና ትብል ሳላዚ ዘይሕለል ፃዕረን እዞም ዝተዓዘብናዮም ጉጅለ ፔንግን ብምሉእ ጥዕና ናብቲ መበቀሎም ዝኾነ በረኻ ተመሊሶም ኣለዉ። ነናቶም ቋቑሖ ወሊዶም ናብ ዝገምገም ክምለሱናን ነዞም ናቶም ዓሌት ድማ ብኸምዚ ኣገባብ ካብ ፅንተት ከድሕኑን ንትስፎ። ኣፍሪካዊ ፔንግን 198 ድሕሪ ምፍናዉ እዞም ናይ ድሕነት ማእከል ብድሕሪኡ ካልኦት 320 ፔንግን ናብ በረኻ ኣፋንዮም እዮም። ክሮሽያን ሜልን ድማ ነቶም ተሪፎም ዘለዉ 100 ዝጠመዩ ጨቓዊት ኣብ ምንባይ ምምጋብን ተጸሚደን ይርከባ።

0: ሰላም ከመይ ፀኒሖም ዝኽርኩም ተኸታተልቲ እዚ መደብ ምኽሪሞያውያኒ ኣብዚ ናይ ሎም ሒዝናዮ ዘለና ዛዕባ ድማ ንባሕራዊ ሂወታዊ ብዙሕነት ዘተኮረ ክኸውን እዩ። ናይ ዘልዒልናዮ ዘለና ርእስቲ ሙያዊ ምኽሩ ክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ምርምር ኣብ ሚኒስትሪ ሃብቲ ባሕሪ እዩ። ኣቶ ተክለ ሃይማኖት ዕድሜና ክቢርካ ካብ ከተማ ባፅዕ መፅኻ ንትብና ሓበሬታ ቀዲመ ብስመይ ምስ ምተዓዘብትን የመስግነካ። እስኪ ብዛዕባ ባሕራዊ ብዙሕነት ኢና ክንዛረብሎም እሞ ባሕራዊ ብዙሕነት ክንብል ከለና እንታይ ማለት እዩ? ኤርትራ ሃገርና ድማ ብባሕራዊ ብዙሕነት ብከመይ ክንጥምታ ንኽእል? እንታይ ዓይነት ሃብቲ ከ ኣለዋ?
1: መጀመርታ ኣነ እውን ነዚ ዕድል እዚ ብዝሃብኩም ኣጋጣሚ ሂወታዊ ብዙሕነት ባሕሪ ክገልፅ ኣመስግን። ሂወታዊ እዚ ባሕራዊ ሂወታዊ ብዙሕነት ክንብል ከለና ዝተፈላለዩ ዓሌታት ሂወታዊ ባሕሪ ካብቲ ዝደቐቐ ብዓይንና ክንሪኦ ዘይንኽእል ባክተርያ ክሳብ እቲ ዝዓበየ ሂወታዊ ናይ ባሕሪ ዓሳናባር ኢልና ንፅውዖ ምስ ኣከባቢኦምን ምስቲ ስነ መሓድሮኦምን ዝተኣሳሰርን ዘለዎም ፅልዋን ዘጠቓልል ሂወታዊ ባሕራዊ ሂወታዊ ብዙሕነት ኢልና ክንገልፆ ንኽእል። ብሓፈሻ ኣብ ኤርትራ ምስ ንመፅእ ብዛዕባ ዘለና ባሕራዊ ሂወታዊ ብዙሕነት ኤርትራ ኣብቲ ቅናታዊ ናይ መሬት እያ ዘላ። ኣብዚ ከዓ እቲ ብዙሕነት ናይ ሂወታዊ ዝበዝሐ እዩ። ከምኡ ብምዃን ከ ኣብ ናይ ባሕርና ከዓ ዝበዝሑ ሂወታውያን ባሕሪ ንረክብ። ዝተፈላለዩ ደቀቕቲ ብዓይንና ክንሪኦም ዘይንኽእል ካብ ባክተርያ ብብዝሒ ዓሌታት ኣለዉ። ብዓይንና ንሪኦም ስልካ ኣዝዮም ብዙሓት ዓሌታት ሂወታዊ ባሕሪ ኣለውና። ገለ ክንጠቅስ ንኽእል ኢና። ዝተፈላለዩ ዓሌታት ዓሳታት ኣለውና። እዚ ባሕሪ ቀይሕ ባሕሪ ክንብል ከለና ልዕሊ 200 ዓሌታት ዓሳ ኣለው ንብል። ኣብ ናይ ኤርትራ ክንመፅእ ከለና ክሳብ ሕጂ መዝጊብናዮን ዘለና ልዕሊ 500 ዓሌታት ዓሳ ኣለውና። እዚ ግን ናይ መወዳእታ ማለት ኣይኮነን። እቲ ናይ ምልላይ ኣብ መስርሕ ስለ ዘሎ ምስ ግዜ ዝውስኺ ማለት ምስ ናይ ቀይ ባሕሪ ኣሎ ዝበሃል ዳርጋ

0: ልዕሊ ሽሕ ናብኡታት ገጹስ ክኸይድ እቲ ኣሃዝ ማለት እዩ። ካልእ ናይ ጎቤ ባሕሪ ንብሎ ኣለና፣ ዝተፈላለዩ ዓይነታት ጎቤ ባሕሪ ክሳብ ሓሙሽተ ዝኾኑ ኣለውና። ኣዕዋፍ ባሕሪ ንብለና ኣለና፣ ብዙሓት ኣዕዋፍ ባሕሪ ኣብ ደሴታትን ኣብ ገማግምን ገሊአን ዘዕርፋ፣ ገሊአን ኣብኡ ዝነብራ፣ ገሊአን ኣብኡ ዝፋርያ፣ ገሊአን እውን ሳጊመን ዝመፃ ኣዕዋፍ ባሕሪ እውን ዝተፈላለዩ ዓሌታት ኣለዋና። እዚ ካልእ እዚ ላም ባሕሪ ኢልና ንፅውዖ፣ ዓሳነባሪ ኢልና ንፅውዖም፣ ኣብ ሰላማ ኢልና ንፅውዖም ዝተፈላለዩ ዓሌታት ናይ ሂወታዊ ባሕሪ ኣለውና። ኣብቲ ናይ ባሕራዊ ኣታክልቲ ተመፂና እውን ከም ፀሃያይ ባሕሪ፣ ከም ሳዕሪ ባሕሪ፣ ከም ገረብ ሸራ ወይ ካልኦት ዓይነት ኣግራብ ኣብቲ ገማግም ደስታን ዝርከቡ ዝተፈላለዩ ዓሌታት ናይ ኣታክልቲ ባሕሪ እውን ኣለውና። ስለዚ እቲ ናይ ኤርትራ ባሕሪ ክንገልፆ ከለና ብሂወታዊ ባሕሪ ሃብታም እዩ። እቲ ብዙሕነት ኣብቲ ሰሜናዊ ዝበዝሕ ክኸውን ከሎ ብብዝሒ ግን ዳርጋ ኣብቲ ደቡባዊ ክፋል ናይ ባሕርና ኢና ንረኽቦ። ካብዚ ማእኸላይ ጀሚርካ ማለት ካብዚ ከባቢ ዳህላክ ደሴታት ጀሚርካ ክሳብ ዓሰብ ዘሎ እዚ ብብዝሒ ሂወታዊ ባሕሪ ዘለዎ ኣካል ባሕርና እዩ። ምክንያቱ እቲ ንሂወታውያን ባሕሪ ዘድልዮም መግቢ ብብዝሒ ኣብዚ ደቡባዊ ናይ ባሕርና እዩ ዝርከብ። እቲ ርክብ ምስ ህንዳ ውቅያኖስ ስለ ዘሎ ምቅያር ናይ ማይ ከዓ ስለ ዘሎ ምስኡ ከዓ ማዓድናት ሒዙ ስለ ዝመፅእ እዚ ዋላ ካብ ቀይሕ ባሕሪ ተሪእና እዚ ናትና ደቡባዊ ክፋል ቀይሕ ባሕሪ እቲ ዝሃብተመ ማለት እዩ። ብኡ መንፅር ከዓ ዝሃብተመ ሂወታዊ ብዙሕነት ከዓ ኣለዎ ማለት እዩ። ዝተፈላለዩ ዓሌታት ክንረክብ ንኽእል ብዝሒ ዘለዎም እንስሳታት ወይ ሂወታውያን ባሕሪ ከዓ ክንረክብ ንኽእል ማለት እዩ። ብከምዚ ክንገልፆ ንኽእል ናይ ኤርትራ
1: ሕራይ እስኪ እዚ ንጠቕሶ ዘለና ብዛዕባ ባሕራዊ ሂወታዊ ብዙሕነት እዩ እሞ እስኪ ኣገዳስነት ናይ ባሕራዊ ሂወታዊ ብዙሕነት እንታይ እዩ?
0: ሕጂ ኣገዳስነት ሂወታዊ ናይ ባሕሪ ወይ ከዓ ባሕራውያን ሂወታውያን ክንሪኦ ከለና ኣዝዩ ኣገዳሲ ካብ መግቢ ጀሚርካ ዳርጋ ወዲ ሰብ ካብ ጥንቲ ጀሚርካ ምስ ምግፋፍ ዓሳ እዩ ጀሚሩ። ምክንያቱ እቲ ባሕሪ መግቢ ዓሳ ኣሎ፣ ካልእ ዓይነት ዓሌታት ኣለውና ከም መግቢ ዘገልግሉ። ኣብ ፋብሪካ ተመስሪሖም እውን ናቶም ዓይነት ቀይሮም እውን ዝተፈላለየ መዓላ ዝውዕል ኣሎ። ዝተፈላለዩ ሂወታውያን ባሕሪ ከም መድሃኒት ንክስርሑ ዘገልግሉ እውን ኣለውና። ካልእ ኣብዚ ሕጂ እዋን ምስ ናይ ቱሪዝም ዝተኣሳሰር እውን ዳርጋ ምንጪ እቶት እዮም ዝኾኑ ዘለዉ ሂወታውያን ባሕሪ ምንጪ እቶት ናይ ሓንቲ ሃገር ይኮኑ። ምስቲ ምዕባለ ናይ ቱሪዝም ዝካየ ዘሎ ንጥፈታት ካልእ ነቲ ስነማሓድሮ ናይ ኣከባቢ እውን ነቲ ናቱ ሚዛን እውን ኣብ ምሕላው ኣገደስቲ እዮም። ካልእ ዝተፈላለየ ጥረ ነገር መስርሕ እውን ይኮኑ እዮም። ንፈሳሲ ድኾን ኣብነት ኣብዚ ሕጂ ንጥቀመሎም ዘለና ከም ፀሃይ ባሕሪ ካብ ዓሳ ንድኩዕ የገልግሉ። ካልእ ንመግቢ እንስሳ ከዓ የገልግሉ ማለት እዩ። ብፍላይ ዞም ንኣሽቶ ዓሳ ወይ ዚ ተረፍ መረፍ ናይ ዓሳ ጢሒንካ ኣብ መስርሒካ እውን እቲ ቀንዲ መግቢ ናይ እንስሳ ንደህሮን ከብትን ኮይኑ ዘሎ እዩ። ብድሕሪ እዚ ኸ ንወዲ ሰብ ከዓ የገልግል ብተዘዋዋሪ ማለት እዩ። ሕጂ እቲ ኣገዳስነት ናይ ሂወታውያን ባሕሪ ኣዝዩ ሰፊሕ እዚ ኣሕፅር ኣቢል እየ ብሓፈሻ ዝገልፆ ዘለኹ ማለት እዩ።
1: ኣገዳሲ እዩ ባሕራዊ ሂወታዊ ብዙሕነት ክንሪኦ ከለና ምስ ሂወትና እውን ዝተኣሳሰር ስለ ዝኾነ ስጋኣታት ክንታይ ኣለዎ? ምናልባት ከም ስጋኣታት ዝጥመት እንታይ እዩ?
0: ሕጂ ኣብዚ ግዜ እዚ ዋላ ብዓለም ደረጃ እንተርእናየ እቲ ስጋኣታት ንሂወታውያን ባሕሪ ኣዝዩ እንዳዘየደ እንዳላዓለን ዝኸይድ ዘሎ እዩ። እቶም ስጋኣታት ከዓ ብተፈጥሮ ዝመፅእ ኣሎ፣ ብናይ ወዲ ሰብ ዘስዕቦ ከዓ ዝመፅእ ኣሎ። ኣብቲ ናይ ተፈጥሮ ተሪእናየ ሕጂ እቲ ዝዓበየ ከም ስጋኣት ዝረአ ዘሎ ንሂወታውያን ባሕሪ እቲ ክሊማዊ ለውጢ ዓለምና ዳርጋ እንዳዋዓየት ትኸይድ ኣላ። እቲ ማይ ባሕርካ እንዳዋዓየ ኸይድ ኣሎ። ብኡ መንፅርካ ዝተፈላለዩ ሂወታውያን ባሕሪ እንዳሞቱን እንዳፀነቱን ይኸዱ ኣለዉ ማለት እዩ። ብፍላይ ኣብ ዝሓለፈ 220 ርእናየና ሓደ ማዕበላዊ ዋዕመፂ ነይሩ ናዓና እውን ፀሊምና። ብፍላይ እዚ ናይ ዕምባባ ባሕሪ ኢልና ንፅውዖም ኣዝዮም ተሃስዮም እዮም ማለት በዚ ዋዕ እዚ። እቶም ካልእ እንስሳታት እውን በብመጠኑ እንዳተሃሰዩ ይኸዱ ኣለዉ ማለት እዚ እቲ ናይ ተፈጥሮ ዝዓበየ ስግኣት ኮይኑ ዘሎ እዩ ሂወታውያን ባሕሪ። እቲ ናይ ወዲ ሰብ ዘሎ ስግኣታት ከዓ ዝተፈላለየ ፅልዋ ኣብ ዝተፈላለየ ሂወታውያን ባሕሪ የስዕብ ማለት እዩ። ገለ ክንጠቅስ ንኽእል ኢና ዝብከላ ባሕሪ። ዝብከላ ባሕሪ ዝበሃል ብፕላስቲክ ይኹን ብካልእ ዓይነት ብከላ ምንጭታት ይኹን ነዚ ንሂወታውያን ባሕሪ ኣዝዩ ኣብ ስጋኣ ተእቲዎም ዘሎ እዩ ማለት እዩ። ዋላ ኣብ ናይ ሕርሻ ቦታ ዝተገብረ ፀረ ፀሓይ ድዩ ንድኩዒ እዚ ሰብ ዝሰርሖ ድኩዒ ድዩ እዚ እውን ተሓፃፂቡ ንባሕሪ ስለዝኣቱ ብከላ የስዕብ። ካልእ ከም ዝቐድመ ዝቆፅ እዚ ናይ ፕላስቲክ ፈቅዱ ዝድርበ እውን ንባሕሪ ኣቱ እዚ ኩሉ እዚ ናይ ብከላ ባሕሪ ንቦት ቀንዲ ስጋኣት ኮይኑ ዘሎ ማለት እዩ። ካልእ ከም ስጋኣት ዝረአ ከዓ እዚ ብፍላይ ኣብ ዓሳታት ክንሪኦ ከለና ልዕሊ መጠን ምምዝማዝ ንዓሳታት ወይ ኣዕነውቲ ገፈፍቲ መግፈፊ ብምጥቃም ኣብ ዝተፈላለየ ስነምሓድሮ ናይ ሂወታውያን ባሕሪ ዝመፅእ ሳዕብናት ኣሎ ማለት እዩ። እዚ እውን ክጥቀስ ክከኣል ካልእ ንባዕሉ ምስ ናይ ገረብ ሾራ ዝተኣሳሰር እውን ብዝተፈላለየ ብከብትን በግማልን ዝብላዕ ገረብ ሾራ ኣሎ። ደቂ ሰባት ዝቁረፅ ገረብ ሾራ ኣሎ። እዚ እውን ዝዓበየ ስጋኣት እዩ ክንሪኦ ንክእል። ካልእ ኣብ ናይ ተርትርቲ እዚ ጎብየ ባሕሪ ተርእና እውን ኣብዚ ግዜ ዳርጋ እንዳፅበት እዮም ዝኽ ዘለዉ እቲ ቀንዲ ስጋኣት ከዓ እቲ ናይ ወዲሰብ ምትእትታዊ ማለት እዩ። እቲ ናይ ወዲሰብ ምትእትታዊ ክንብል ከለና ኣብ ገለ ንስጋ ንእንቃቅሖ ጎብየ ባሕሪ ኢሎም ይሃድንዎም ማለት እዩ። ኣብ ገለ ከዓ በዚ መግፈፊ ንዕኦም ዝሕሰክ ይዕድዩ ካልእ መጃሓፍ ዝብልዎም ብኡ ክገፉ ከለዉ ይልከሙ ስለ ዘለዉ እዚ ከዓ ከም ስጋኣታት ኣብ በዓል ጎብየ ባሕሪ ንሪኦ። ኣብ ኣዕዋፍን ከምኡ ስጋኣታት ኣሎ። ብሓፈሻ ኣብቶም ዝተፈላለየ ሂወታውያን ባሕሪ ዝተፈላለየ ዓይነት ስጋኣታት ብናይ ወዲ ሰብ ቲዝያዳ ዘሎ እዩ ማለት እዩ።
1: ሕራይ እዚ ናይ ወዲ ሰብ ከምዚ ዝጠቀስካዮ ሓደጋታት ይውርዳ ኣሎ ማለት እዩ። ብኡ መንጠን ከዓ እቲ ዕንወት ኣብ ባሕራዊ ብዙሕነት ዘምፅኦ ሽግራት ኣሎ እሞ ስለዚ ንቕሓት ሕብረተሰብ ኣብ ምዕባይ እዚ ባሕራዊ ሂወታዊ ብዙሕነት ከ እንታይ እንታይ ትገብሩ ወይ እንታይ እንታይ ተሰርሐ ኣሎ እንታይ እንታይ ለውጥ ኸ ዝረኣኹም ኣሎ?
0: ሕጂ ነቲ ዘሎ ስጋኣታት ንምውጋድን ነቲ ዘሎ ሂወታዊ ፀጋታት ንምዕቃቡን ዝተፈላለየ ስራሓት ይካየድ እዩ። ገለ ካብቲ ዝካየድ ምርምራዊ ንጥፈታት ዝካየድ ኣሎ። ምክትታል ነቶም ሂወታውያን ባሕሪ ኣብ ከመይ ኩነታት ኣለዉ፣ እንድሕር እቲ ኩነታቶም ድሓን ተልዩ እንታይ ድሓን ዝገብሮ ዘሎ፣ ነቲ ድሓን ዝገብሮ ዘሎ ረቑሒ ክዕቀብ ስለ ዘለዎ፣ እንድሕር እቲ ኩነታቶም ናብ በስጋ እዩ ዝኸይተልዩ ኸ እንታይ እዮም እቶም ረቑሒታት ናብ ከምኡ ዝገብሮም ዘለዎ ኣለሊኻ ኣብ ምፍዋሶም ዝስራሕ ማለት እዩ። ገለ ናይ ምሕደራ ኣገባብ እውን ይግበር እዩ ካብቲ ውፅኢት ማለት እዩ። ብዓብኡ ኸ ነቲ ህዝቢ ምንቃሕ ማለት እዩ። ድሕርቲ ምሕደራ ዝግበር ክሰርሕ እንተኮይኑ እቲ ህዝቢ ከዓ ዝያዳ ክነቅሕ ኣለዎ ማለት እዩ። ብፍላይ እቲ ሕብረተሰብ ምስቲ ባሕሪ ብቐጥታ ዝራኸብ ኣብኡ ሰሜናት ብምካየድ ድዩ ገለ ሓበሬታት ብምዝርጋሕ ድዩ ኣፍልጡ ዝዓብየሉ መንገዲ ንፈጥር ማለት እዩ። ኣብ ገለ ከዓ ምቁፅፃር ከ ኣሎ ማለት እቲ ክግበር ዘለዎን ዘይብሉን እንዳረኣኻ ቀፃሊ ምቁፅፃር ከዓ ይግበር ማለት እዩ። ብከምዚ መንገዲ ነቲ ህዝቢ ኣፍልጡ ንክዓቢ እቶም ሂወታውያን ካ ዝዕቀብሉ ይስራሕ ማለት እዩ። ሕጂ እቲ ህዝቢ እውን ገለ ኣፍልጦ ተዘይብሉስ እንዳላዓለ ክኸይድ ይኽእል እዩ። ንኣብነት እዚ ዕንቁ ባሕሪ ሕጂ ኖርማል ከም መጋየፂ ክመስሉ ይኽእል እዩ። ንዝኾነ ሰብ ኣብ ባሕሪ ክሕንብስ ወሪዱ ድዩ ወይ ክዘናጋዕ ወሪዱ ማለት እዩ። ተሪእናይ እቲ ዕንቁ ባሕሪ ግን ሂወታዊ ሂወት ዘለዎ እዩ። ስለዚ ህዝቢ ኣብዚ ክነቅሕ ዘለዎ ሂወታዊ ከም ምዃኑ ኣሚኑ ሲ ከልዕለብሉን ዋላ ኣብ ደሴታት ክዘናጉዕ ተኸይዶም ኣብ ገማግም ባሕሪ ተኸይዶም እውን ዝተፈላለየ መግቢ ድዩ ናይ መስተድ ሒዞም ዝኽእሉ እውን ኣብኡ ድርብ እዮም። እዚ እውን ክውገድ ኣለዎ። ነቲ ጓሓፍካ ቆፂርካ ሒዝከ መፂኻ ኣብ ዝጓሓፎ ቦታ ከተብፅሖ ክትኽእል ኣለካ። ካልእ እውን ብፍላጥ ኹን ዘይፍላጥ እውን ንእንስሳታት ባሕሪ ወይ ሂወታውያን ባሕሪ እውን ዝሃድኑ እውን ኣለዉ። እዚ እውን ክውገድ ዘለዎ እዩ ማለት እዩ። ህዝቢ ኣፍልጡ ዓብሲ ክንዲ ዝሃድኖም ክከላኸለሎምን ክዕቅቦምን እዩ ዝግባእ። ንኣብነት ጎብየ ባሕሪ ዝሃድንለዉ እንቋቑሖ ዝጥቀሙ ኣለዉ፣ እንቋቑሖ ናይ ኣዕዋፍ ዝወስዱ ኣለዉ። ሕጂ እዚኢታት እዩ ክውገድ ዝግብኦ ማለት እዩ። ዋላ ከም ቱሪስት ኮይኖም ክዘናግዕ ከይዶም እውን ሰብ ጀላቡ እቲ ናቶም መልሕቕ ክድርብዮ ከለዉ ኣበይ ድርቢ

0: ፈልጡ ክእሉ ኣለዎም። ምክንያቱ ኣብ ልዕሊ ናይ ዕምባባ ባሕሪ እንተደርቢኸ ነቲ ዕምባባ ባሕሪ ከተውዐኑ ሕጂ ነፂታት ዝምልከት ዝተፈላለየ ሓበሬታት ንውፅእ ኢና። ህዝቢ ከዓ ነዚ ክፈልጦ ክእል ኣለዎ። ኣብ መወዳእቱ ከዓ ኣብቲ ምዕቃብ ናይቲ ሂወታዊ ብውሕስሕነትካ ይተሓጋገዝ ማለት እዩ።
1: ሕራይ ከም ጨንፈር ናይ ምርምር ናይ ኣብቲ ባሕሪ ምናልባት ኣብ ከመይ ኩነታት ኣለና ሓጂ? ብፍላይ ኣብዚ ናይ ባሕራዊ ሂወታዊ ብዙሕነት ዘፅንዕናዮ ከምዚ ጠቀስካዮ ገለገለ ምርምራ ትካይድ እዩ ገለገለ ኢልካ ና ነርካ ሞ እንታይ ኣሎ ገለ ኣብ ከመይ ኩነታት ኣሎ ብፍላይ ኣብዝናህና?
0: ወማቲ ጨንፈር ምርምር ኣለና ክልተ ኣህዱታት ኣለዎ። ተቐንዲ ስርዑ ከዓ እቲ ሓደ ኣህዱ ኣብቲ ሂወታዊ ብዙሕነት ክነጥፍ ከሎ እቲ ሓደ ኣህዱ ከዓ ኣብቲ ስራሕት ናይ ዓሳ እዩ ዝነጥፍ ማለት እዩ። ሕጂ ኣብቲ ናይ ስራሕቲ ዓሳ ተሪእነየ መብዛሕትኡ ግዜ እቲ ባዮሎጂካዊ ናይቶም ዓሳታት ኢና ነፅንዕ። እቲ ናቶም ዝርግሐን ብዝሕን እቲ ክዝደን ብዓሲ ዘሎ ተፅንዕ። ድሕሪ ርኢኻ ከዓ እቲ ዓቐን ምስ መእዛ ከመይ ኣሎ፣ ከመይ ክኸውን ኣለዎ፣ እንታይ ዓይነት ናውቲ መግፈፊ ኣሎ፣ እሱ ሃስ ደሎ ሃስን ኣብዚታት መፅናዕቲ ዘተኮረ ማለት እዩ። መንፅርቲ ዝካየድ መፅናዕቲ ከዓ ዝኾነ ምትዕርራይ ክግበር ተልኡ ከዓ ብግዜ ምትዕርራይ ይግበር ማለት እዩ። ሕጂ እቲ ናይ ሂወታዊ ብዙሕነት ኣከባቢ ዘፅንዑ ዘለዎን ኣህርታት ከዓ መብዛሕትኡ ግዜ ምዞም ዝተፈላለዩ ካብ ዓሳ ዘይኮን ሂወታውያን ብዙሕነት ዝተፈላለዩ ሂወታውያን ባሕሪ ዘለዉ ብዛዕባ እሶም ይከታተልዎም፣ ብዛዕባ ናቶም ዝርግሐ ናቶም ብዝሒ ናቶም ኩነታት ከመይ ኣሎ፣ ዝተፈላለየ ግዜ ዝተፈላለየ መፅናዕቲ ግበር ማለት እዩ። መፅርቲ ናይቲ ውፅኢት ከዓ ዝተፈላለየ ውሳነ ይውሰን ማለት እዩ፣ ወይ ዝተፈላለየ ናይ ምሕደራ ኣገባብ ይተኣታቶ ማለት እዩ።
1: ሕራይ ብኡ መንፅር ሕጂ ምናልባት እዞም ስነ ሂወታዊ ብዙሕነት ንብሎም ዘለና ባሕሪ ዝርከቡ ኣዝዮም ኣገደስቲ እዮም፣ ሂወትና ምትእሳር ዘለዎም እዩ። ስለዚ ነዚኦም ንምዕቃቦም ንምክልኻሎም ከ እንታይ እንታይ ትወስድዎ ስጉምታት ኣሎ? መቕፃዕት ኣሎ ድዩ? ገለ ዘዕንዎሲ መቕፃዕት ኣለኩም ድዩ? ጥራይ ኣብ ጎስጓስ እዩ እቲ ሓይልኹም ምናልባት
0: ደረጃታት ኣለዎ። ድሕር ኣዝዩ ዘዕነወ ኣዝዩ ዝሃሲ ንኣከባብን ሂወታውያንን ንጥፈታት ተኻይዱ ክሳብ መቕፃዕቲ ድመፅእ ኢና ክሳብ ንሕር ዋላ ሓንቲ መርከብ ድሕር ኣዝያ ዘይቲ ብብዝሒ ፍሲሳ ነቲ ዘሎ ሂወታዊ ባሕሪ ዝሃስቲ ኮይኑ መንፅርቲ ሃስያ ዘውርዶ ትቅፃዕ ማለት እዩ። ዋላ ገፋፍ ዓሳ እውን እኹን ድሕር ካብቲ ዝበልካዮ መምርሒ እንተወፂ እውን እቕፃዕ እዩ ማለት እዩ። ሕጂ ኣዝዩ ቀፃዒ ዝኾነ ሕጋጋትን ኣካይዳን ኣይኮነን፣ ግን መጠኑ ዝሓለወ ከዓ ሚዛኑ ዝሓለወ ነቲ ህዝቢ ጎስጓስ ኣካየድካ ካብቲ መጠኑ ዝሓለፈ ጉድኣት ዘውርድ ግን መጠኑ መቕፃዕትካ እግበሮ እዩ። ምክንያቱ መረምታ እዩ መረምታስ እግበሮ እዩ።
1: ሕራይ ኣቶ ተክለ ሃይማኖት ምናልባት እስኪ ከም ናይ መወዳእታ ከም መልእኽቲ ብፍላይ እዚ ስነ ሂወታዊ ብዙሕነት ባሕሪ ቀሊል ነገር ኣይኮነን ምስ ሂወትና ተኣሳስር ከም ምኳኑ መጠን ብፍላይ እስኪ ነቶም ኣብ ገማግም ዝርከቡ ሕብረተሰብ ንኩሉ ካልእ እውን መልእኽቲ ከም ተመሓላልፎ ተለካ ክበካ ዕድ
0: በዚ ኣጋጣሚ እዚ ከመሓላልፎ ዘለኒ መልእኽቲ እቲ ሕብረተሰብ ኣብቲ ገማግም ባሕሪ ወይ ኣብ ደሴታት ዘለዎ ፅቡቅ ኣፍልጦ ዘለዎ እዩ ምስቲ ኣከባቢ እዩ። ዳርጋ መብዛሕትኡ እውን ኣብቲ ምዕቃቡን ምምሕዳሩን ናይቲ ፀጋታት ባሕሪ ይዋሳ እዩ። ኣብ ገለገለ ቦታታት እውን ናቶም ከምዚ ዓዳዊ ሕጊ እውን ኣለዎም። ኣብ ገለ ከዓ ብዘይኣፍልጦ ነቲ ሂወታዊ ባሕሪ ወይ ፀጋታት ባሕሪ ብዝሃስ መንገዲ ክጥቀምሉ እውን ትርኢኻ። ስለዚ ብፍላይ እዞም ኣብ ገማግም ባሕሪ ዘለዎ ሕብረተሰብ ብቐጥታ መነባብሮም ሂወቶምን ምስቲ ባሕሪ ስለ ዝተኣሳሰር ዝያዳ ኩሉ ከዓ ነቲ ናይ ባሕሪ ሓለዋ ክገብሩሉ ፀጋታት ባሕሪ ዝዕቅብሉ መንገዲ ብውሕሉል ኣጠቃቅማ ክጥቀምሉ ከም ዘለዎም እየ ዝላቦ። ካልእ እውን ካብ ከበሳታት ወሪዶም ክዘናጉዕ ድዮም ብካልእ እውን ኣብዚ ናይ ደሴታትና ወይ ከዓ ባሕርታትና ዘናጉዕ እዮም። ኣብኡ ከዓ ሂወታዊ ባሕሪ የጋጥሞም እዩ። ስለዚ ኣብኡ ከዓ ዝኾነ ጉድኣት ንከየውርዱ ጥንቃቐ ክገብሩ ከምዚ ኣቀዲመ ዝገለፅክዎ እውን ኩሉ እቲ ጓሓፎም ድዩ እቲ ዝተፈላለየ

0: ነገራት ዝየድ ዝተጠቕምሉ እውን ኣብ ዝግብኦ ቦታ ክጉሕፍዎ ይላቦ። ብሓፈሻ ግን እቲ ባሕሪ ከምዚ ክትብሎ ፀንሓኻ ሂወት ወዲ ሰብ እዩ፣ ብቐጥታ ምስ ሂወትና እዩ ዝተኣሳሰር። እቲ ባሕሪ እንተልዩና ንህሉ ምክንያቱ ኣብኡ ስለ ንምርኮስ ብዝተፈላለየ መንገዲ ካብታ ንምገባ ጀሚርና። ስለዚ እቲ ፀጋታት ባሕሪ ወይ እቲ ሂወታዊ ባሕሪ ክዕቀብን ውሉድ ወለዶን ክሰጋገር እንተኮይኑ ኣብ መዕቀቡ ናይ ኩሉ ዜጋ ሓላፍነት እዩ ክብል ደሊ ማለት እዩ። ኩላትና በብወገና ክንዕቀቦ ይላቦ።
1: ኣቶ ተክለ ሃይማኖት በራኺ፣ ግዜያዊ ዳይረክተር ጨንፈር ምርምር ኣብ ሚኒስትሪ ሃፍቲ ባሕሪ፣ ስለቲ ስቱድዮና መፅኻ ዝሃብካና ሙያዊ ምክሪ ብስመይ ምስ ተዓዘብ ስንረክመ የመስግነካ።
0: ይቀኒለይ ዝሃብኩም ንዕድል ኣነ እውን ደጊመ የመስግን ብሩክ መዓልቲ።
1: ማርከዝ ክርኩም ተዓዘብቲ ንሎም ዘዳለናዮ መደብ ምክሪ ማያ ወይ ናብ ስዛዝ ምሎ ስለምክተልኩም ነመስግን። ሰላም።

0: ብሔረ ዞባ ማእኸል መነባብሮና ማለት ያታዊ መነባብሮ ዞባ ማእኸል ኮይኑ ሕጂ ድማ ናብዚ ንብረት ክነዳልየኩም ኢና። እዚያ ንሪኣ ዘለና ማስ ትበሃል ማለት እዩ። እዚ ካብ ከብቲ ዝርከብ ኮይኑ ከም መደቀስ ንጥቀመሉ ማለት እዩ። እዚ ኮረሻ ማለት እዩ፣ ንበቕለ ፈረስ ንጥቀመሉ ኮረሻ ይበሃል። እዚ ንሪኦ ዘለና ምራን፣ እዚኣ ዘለና መፃረቢ ንፀርበሉ ማለት እዩ፣ ምሳር ይበሃል። እዚኣ ድማ ጨጉራፍ እያ። እዚኣ ንሪኣ ዘለና ዓረም ትበሃል ማለት እዩ፣ ጓላ ዝመተታ ማለት እዩ። ጓላ ዝመታ ንክትሕለበልና ኢልና እዚ ነጭንዋ ማለት እዩ፣ ዓረም ይበሃል ማለት እዩ። እዚ ገበራይ ጥስቲ ቀደም ማለት እዩ፣ ጥስቲ ቀደም ይበሃል። ገበራ ከም መሕፀቢ ክዳውንቲ ንጥቀመሉ ዝነበርና ማለት እዩ። እዚ ድማ ሰኪዒት ንእሸይ ኮይኑ እዚ ብትሕቲ ንሪኦ ዘለና ድማ ኣፈውዑር ይበሃል ማለት እዩ። ኣፈውዑር ኣብ ዓውዲ ንጥቀመሉ ማለት እዩ። ኣውዑር ዝኾነ እኽሊ ከይበልዑ ንጥቀመሉ ኣፈውዑር ይበሃል ማለት እዩ። እዚ ንሪኦ ዘለና ድማ መብልዕ ዑር ወይ ከዓ መብልዒ ኣድጊ ማለት እዩ። ንኣድጊ ንጥቀመሉ እዩ። ኣብ ዘሎ ቅራና እዩ። ቅራና ንእሸይ ቅራና ዓብ ቅራና እዩ። ንእሸይ ንዕንጨይቲ ንጥቀመሉ ማለት እዩ። እዚ ዓብ ድማ ንቃንጫ ንካልእ ነገራት ንጥቀመሉ ቅራና ይበሃል ማለት እዩ። ኣብዚ ንሪኦ ዘለና ሰኪዒት ዓብ ኣሎ፣ ንዓውዲ ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ምሳር ይበሃል። እዚኣ ዘለና መጋሕፈሊ ማለት እዩ። እዚ ንሪኦ ዘለና መጋሕፈሊ ይበሃል። ንዒባ ንድኩዕን ዝኾነ ንጥቀመሉ ማለት እዩ። እዚኣ ኣብዚኣ ንሪኣ ዘለና ለባም ትበሃል ማለት እዩ። መርዓት ትሸነለያ መርዓት ዓድና ንንፋስ ዘይነቃልዕን ኣብዚኣ ንሸና ማለት እዩ። እዚአ ንሪአን ዘለና ዓይበት ይበሃል። እዚ ዓይበት እዚ ድማ እኽሊ ሒዝና ካብ ዓውዲ ንገዛ ነእተሉ ዓይበት ይበሃል። እዚ ንሪአን ዘለና እዚ ኣሰዳር ይበሃል። ንዝኾነ ውርያት ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ገኒ ዘሎ ምስ ድማ ዝንግሪ ይበሃል። ኣልባይ ከምሕቆን ንጥቀመሉ ማለት እዩ። ኣልባይ ይበሃል። እዚ ንሪኦ ዘለና ስጉርፎ ዓብዪ ማለት እዩ። ስጉርፎ ዓብዪ መትሓዚ እኽሊ ንጥቀመሉ። እዚ ኣብዚያ ዘለና እዚአን ክልቴን ማጨሎ ማለት እዩ። ማጨሎ እዩ፣ ኣብ ግዜ ዓውዲ ንጥቀመሉ እዩ። እዚኣ ድማ መዛሪቶ ወይ ከዓ ጓድጓዶ ትበሃል። ጓድጓዶ እዚኣ ድማ ድንበዛ ትበሃል። መትሓዚ ሜስ እያ ማለት እዩ። ብርለ ካለና መስተይ እዚኣ ድንበዛ ትበሃል። እዚ ንሪኦ ዘለና ድማ ቅርጫ ትበሃል፣ መቐረቢ መኣዲ ማለት እዩ። እዚ ንሪኦ ዘለና ኩርሲ ኣቦታትና ማዕረ ክንደይ ባልሓቱ ከም ዝነበሩ ካብ ሱርያ እዚኣ ኮፍ መበሊ ማለት እያ። እዚ ንሪኦ ዘለና ዓራት እዩ። እዚ ዝንግሪድ ወይ ከዓ ምራን ዓራት ይበሃል። እዚኣ ንሪኦ ዘለና ሞስኮት ዓብ ገዛ እንድሕር ኣሎ፣ ኣቦ ኣብ ደገ ዝድቅስ ዓብ ገዛ እንድሕር ኣሎ ድማ ኣብዚኣ ኮይኑ መሰደይ ዝራድብላ መስኮት እያ እዚኣ። እዚኣ ናይ ሕጂ ተካባኖ ፀዋሪት ትበሃል ማለት እዩ። እዚኣ ፀዋሪ እዚኣ ኣብዚ ኩሮ ኣለና ጓጉድ ኣለና ተፈይቶ ኣሎ ማለት እዩ። እዚኣ ማሕለኻ መሐለኺ ከብቲ ንጥቀመላ ዝነበርና። እዚአን በዘሎ ከርፈስ ኣላ፣ ምራን ከርፈስ ካ ኣሎ፣ ጓድ ከርፈስ ድማ ምስ ኣላ። ኣቦታትና ነታ ሕሳስ ደት ገዛ እስታ ቀንዴት ሒዛብዚ ተደሪ ማለት እዩ። ንዓም ምብራይ ተባሂሉ ሰፈር ቀንዴት ሰርሑ እያ። እዚ ንሪኦ ዘለና ድማ ካብ እዝኒ ሓርማ ዝስራሕ ኮይኑ ዋልታ ጅማራ ማለት እዩ። እዚ ንሪኦ ዘለና ሴፍ ኣለና ኣቦታት ዝጥቀምሉ መደበሊ ዝጥቀምሉ ማለት እዩ። ይዕሩኽ ዝገብሮ ሰለስተ ዕሩኽ ዓርኪ ርእሲ፣ ዓርኪ ምድሪ ቤት፣ ዓርኪ ሻ ዝገብሮ ኣብ ግዜ መርዓ ማለት እዩ። ዲኖ ይበሃል። ምራን እዚኣ ድማ መርዓት ኣብ ግዜ ሕፅኖታ ኣብ ሰለል ትብለሉ ማለት እዩ። ካልኣይ ከዓ ኣብ ኣምዳ መርዓውቲ ሕጊ ዝተሓሰ መርዓት ዝደፈረ እዚኣ ከም መእሰሪ ንጥቀመላ ማለት እዩ። ዓርኪ መዘና ዝፃወቱ ዘሎ ፀወታ ኣብ ግዜ ሕፅኖ ዝፃወትዎ ማለት እዩ። ኣብዚ ቅርጫት ኣለና ሓድሽ እንዳመርዓውቲ ማለት እዩ። እዚ ኣዴታ ንፅቡቕ ፋል መሓዘል ዝበሃ ማለት እዩ። ዝርአና ዘለና መኾንቢያታትን እንዳጎይታን ቤተይ ማለት እዩ። ሰለስተ ይዕሩኽ ኣለዉ፣ ዓርኪ ምድር ቤት፣ ዓርኪ ውሻጢ፣ ዓርኪ ርእሲ ማለት እዩ። ሕጂ ነናቶም ስራሕ ኣለዎም ሰለስተ እዮም። ዓርኪ ርእሲ ናይ ቀትሪ ሰብኣያ እዩ። ዝኾነ ነገር ይህን ምሂን ዝበሃል ምስ መርዓት ማለት እዩ። ዓርኪ ውሻጠ ርክቡ መሰደይ ማለት እዩ። ኣደ ሎምስ ግዓዳ ግብርሎም ሓፈሻ ውስጥ ብዛዕባ ምግብኖምን ካልእን ዓርኪ ውሻጠ ማለት እዩ። ዓርኪ ምድር ቤት ኣብዚ ክፃወቱ ዝፀንሑ ዓርኪ መዘና ካልእ ናይ ደገ ዕዮ ኣሎ ዝኾነ ማይ ዝውረድ ዝፍለጥ ዝኾነ ሎ ሓፈሻዊ ዝገብሮ ድማ ዓርኪ ምድር ቤት ማለት እዩ። እዚ ነናቶም ስራሕ ኣለዎ ማለት እዩዋዛ
1: እዛ ውሻጠ እዚኣ ተሓብሓቤት ንያደ ኮይና እዚ ተፈይቶ እዩ ንሓቁነሉ ፀባሕ ኣውቂና ንጠስሚ ንልኻይ ንገብረሉ። እዚ ከዓኒ መጉእ ናይ ንጣጢዕ እዩ ትድናእሰ መጉእ ማለት እዩ። እዚ ከዓ መጥሓን እዩ። እዚ መጥሓን እዚ ከዓኒ እታ ስድራ ካብዚኣ ትምገብ ጣሓኒት ስለዘይነበረት ካብዚኣ ትምገብ ተፈላለየ እኽሊ በዚኣ ተጢሒን እዩ ንምግቢ ድዳሎ ማለት እዩ። እዚ ብዝደሎ ከዓኒ ናቱ መፈላለዩ ማለት እዩ ናይቲ ፍሩይኒ ደቂቕኒ መፈላለዩ ስፌታት ትርእይዎ ዘለኹም እዚ ኣብዚ ዘሎ ከዓኒ መሳፋፈሪ ናይቲ እኽሊ እዩ ምስ ሰብሃል እዚ ንእሽተይ ምሰዩ ፅዋዕ ምዕሮ ንፍቂ እንዳልካ ትኸይድ ማለት እዩ ጋሮ እዚ ነዚ ጥፍሒ ነዚ ምስታት ፀረላታ ዶ ካብዚ ኣይትወፅእን እያ ምዛ ቐንዴል እንዳብርሀት ብዙሕ ሃልክት የብላ ኣብዛ ከባቢ እያ ትኸውን እዚ ትርእይዎ እዚ ጊባቦ ባሃል ንጌራታትና ንገብረሉ እቲ ድኾን እዩ እዚ ከዓ ካብዚ ጊባቦ እዚ ዝተወርሰይ ሕጂ እንዳተሓደሰ ዝኸይድ ዘሎ ጊባቦ እዩ ፃዕዳ ትርእይዎ ዘለኹም ናይ ኢልኻይ መቐመጢ ሓምሓም እዩ እዚኣ ከዓ ማሕጎማ መድሃኒት ናይ ቀደም ናይ ኣዴታት ኣቦታት ዝጥቀሙላ ንኩሉ ማሕጎማ ትበሃል እዚኣ እንዳለኻ እያ እዚ ከዓኒ ኩሮ ኣጅቦ እዩ ተኣጅቦ ትበሃል ኣብኡ ትገብረሉ እዚ ከም ዝበልኩኹም እዚኣ ፀዋሪት ትበሃል ወንጮ ናይታ ኣደ ሒጃ ኣላ እዚ ድኳ ውሻጠ ትበሃል እዛ ትርእይዋ ዘለኹም እዚኣ

ሓፈሻ እቶን እንጀራ ንዳልወላ ማለት እዩ። ቅጫን ስንክተላ ጎጎ ኩሉ ኣብ ዝዳሎ ብሓፈሻ እዚ ከብሒኡ እዚ ብዚ ትርእይዎ ዘለኹም ፃሕልታት ኒ ኮፍ መበሊኡ ምዕር ስማን እዩ። እዚ ብዚ ዘሎ ከዓኒ ብምሉኡ በዓል ጎይቢ፣ በዓል ፃሕሊ ብርኪ፣ ብምሉኡ ጢና፣ ንፅባ፣ ቁራዕ እዚ ኩሉ ከዓኒ ሳርማ ተትሕዝ ደሎ እዚ ብምሉኡ መቐርሶ ሚቶ እዚኣ ትርእይዋ ዘለኹም እዚኣ ዋንጫ ብቆርበት ዝተሰርሐት እያ። እዚኣ ብቆርበት ትዳሎ ኣብዚታ ብፅፌታ ዝበሃል ጌርካ እንዳሰራሕካዮ ዲዛይን ተውፃሉ ከይናቓነቕቲ ቆርበት ማለት እዩ። ከባቢ 24 ሰዓት ምሰመኳያ ጠስሚ ከይዝሓለት ትፀንሕ መሳርሒት እያ ማለት እዩ። መቐርሶ ሚቶ ከዓ ትበሃል። እዚኣ መቕዶ እያ ናይዛ መቕሎ መንገፊት። እዚኣ ከዓ መሓግሓጋ ትበሃል። እዚ ማሕዘል እዩ። ቆልዓ በዚ ምስተሓዝለ ኣብቲ ድደልየቶ ታደ መገሻ ትኸይድ ሓንሳብ ምስሓዘለቶ ምናልባሽ እንተተሲኡ ኣብቲ ሳ ትደልዮ ከይበፅሐት ከላ ታደ ከዓ እዚአን ትርእይዎን ዘለኹም እዚአን ናይቲ ሃፍታም ጓል ሃፍታም እዩ። እዚ በዚ እንዳተፃወተ ከይድ ትቆልዓ። እዚ ከዓ ኣገልግል እዩ። ኣገልግላት እዩ ዝኩሉ ትርእይዎ ዘለኹም ናይ ቋንጣ፣ ናይ ጥሕኒ፣ ተፈላለየ ናይ ቆሎ ኣደ ትደልዮ ተፈላለየ ከዲና ብዚ ጋሻኣት ክቡር ጋሻን ደቂ ኣብቲ ሃዋ ትሕንኸሉን ማለት እዩ። እዚ ስጉርፎኦ ዓብዩ ካብ ዝቆፎ ትርእይዎ ዘለኹም እኽሊ መቐበል እዩ። ዘለናያ ቦታ ከዓ ውሻጠ ሕጊያ ሰብኣይ ኣትዋን እዩ ብጀካ ሰበይቲ ማለት እዩ። እዚ ኩሉ ትርእይዎ ዘለኹም እዚ ዕትሮታት ድዓበየን ድነኣሰን ኣብዚ ዘሎ ኩሉ ትጥቀመሉ እታደ ማለት እዩ። እዚኣ መሽዓሊ ትበሃል። እዚኣ ከዓ ጎይቢ ጥስሚ ትቕመጣ ማለት እዩ። ከምዚ ሕጂ ዘሎ ፍርጅ ዝበሃል እዚኣ ድሓር መፂኻ ክትሕዘይካ እዚኣ ከትከት እያ ትብል ንነዊሕ ዓመታት እነብር ጠስሚ ከይተባላሸወ እዛ ቆፎ ትርእዋ ዘለኹም እቲኣ ከዓኒ ንኽቡር ጋሻ እታ ናይ ውሻጠ ድየላንያ ኣበሃል ንህቢ ብገበላ ኣሎ ርኢኩም እንድሕር ኮይኑ እዚኣ ከዓ ንህቢ ብንዮው እዩ ዝወፍር። ሕጂ ሰብኣይ ኣብዚኣ ኣትዋን እዩ። እዚኣ ትርእዋ ዘለኹም ቆፎ ብንዮው ግፍሕ ትበለት እያ። በዚኣ ትኽደን እያ ሕጂ ንምርኢት ኢልና ኢና እምበር ትኽደን።

ካደ ወርቃኹን ገንዘብ ሰብኣይ ኣንብርዮ ንቁም ነገር ክኾነና ወይ ዳእኸለ ትጓል ኣለሃና ዳእኸለ ወዲ ኣለና እዚአን ኣንብርየን ደላ ኣደ ኣብዚ ተንብሮ ሞ ማንም ኣይፈልጦን በኽሪ ጓላ ጥራይ ምስጢር ኣይንገርኒ ቀደ ኣብዝለልካ ይንገርኒ ምስጢር እዩ ነታ በኽሪ ጓላ ኣብዚኣ ክእትወኪዮ ሞኒ ብጥንቃቐ ምድሪ ወላት ደጋጥመኒ ይፍለጥኒ ሞኒ እዛ ኣብዚአን ደንብረን ዘለኹ ንብረት ብጀካ ንቦኺ ንካልእ ኣይንገርኒ ትብልታ ኣ እዚ ከዓኒ እዚ ቦታ እዚ ኣዴታትና ቀደም እዚ ውሻጢ ሕጊ ዝበሃል ሓደ ሰብኣይ ኣትወን እዩ እቲ ገርጨውጨው እንድሕርፍቲ ተፈጢሩ ምስ ሰብኣይ ምስ ሰበይቲ ከዓኒ ጎይ ኣብዚኣ እንተ ዳኣትያ ሰብኣይ ኣይቀርባን እዚኣ ሕጋያ ኣይቀርባን እዩ ምናልባሽ ኣያጋግዮ ኣትዩ እንተ ደኣ ተዳፊሩ ብዚኣ ግን ካብኡ ኣይትወፅን እያ ድፍርቲ ምዃና ዋላ ሱኺድ ኣይትወፅን እያ ድሓር ሰብ ኣምፅኡ ምፃ ኣብያሃኒ ተጋግዮ ሞ ንዕራዳድኡኒ ክብል ከሎ እምበኣረይ ስድራ ፀውዕላ ኣበሃል ስድራ ምስ መፅዋያ ትወፅ ካብዚ

ኩላ ቤት ናይ መርዓት ንብላ እንተህልየና ስሜታ ድላለት ድላለት ገብ እንተህልየት ቤት ክቡብ ተለዓይነትና እያ ወላ ሻቅያሃ እማት እንደትጃምዓያ ምዕለህዳይ ወረቃይ ልትበተክ ግላ ወዲብ እሳት ዲብል ሰወ ሸባብ በትኩላ ልፈረሮ ካለ ትገብእሎም ከመፀው እግላህ ዳይ ወልሰወ ወልትከረፍ ወሓር እማት ዋዕላ ወድያ ዲቡ ከየዋ ውባ ሻቅያሁ ቤት ድላለታ ዋሃ መርዓት ተእቴብ ክቦታ ወሰርግያሃ ዓርቃይ ክራር መሸክ ሕርበት ኩሉ ዋድያሁ ዲብ ሓቆ ገበት ወበዲር ፋድየ ዲብ እንታቱ ኣወል ዕልብ ወደ እዘ ለብየለ መርዓት ምስለት መንፅባ ምንማ ከረማቅልዒ ተሓሪረት መጀርበቢት ሕርበት መሸክ እሊ ምስለት መፅብ ፈቓጥ እተዓዳ ሓምሃለ ፃንሓ በስ ዓርቃይ እብጓድሞታቱ ውፀዋራቱ ፃንሓ ሓቁሃ ዘታ ተቤታ ሓማተ ኣይተደህልየ ለመርዓት እንሰር ካልእ መረት ማፅኣ ዎ ሻቅለ ዲባ ኩሉ ለማ መሻቅል ሃለ ዲባ ምን ዓዳ ለትመፅእ ጉቱ ዲብ ዓዳ ሓሙሃ ይፃንሓን ምን ዓዳ ዲብ ገመላ ሓባት ሸግዒሃ እክረታ ኩሉ ዓርቀያ ኩሉ ጃህዝ ዲብ እንትመፅእ ዲባ ቤታ ምና ዓዳ እንስ ኣትያ ወካራሃ ሰርግያሃ ሓቁሃት እተ መርዓት እዚ እቴት ምንገቢ ከምኡ ላላ ትርእዋ ኣለኩም መርዓዊ ዓራቱ ዲብ ላ ዲባ ልትገስ ሕታ ከም ሰለእተ ምን ሓሙሃ ንላሃባ ምናሓሩ ለፋይሓት እግለ ልሀዩ እዚ ከላስ ለደሉላ ወዴ እቲ ለዲባ ዘምን ፈጅር ውላድ መፅኦ ሸባብ ስናት መሳኒት ወዲብ ለዲባ ልትካሰሶ ግሻከው ካሕለቲ ትህየብ ስክ ለመስንየት ለምስላሃ ሌት ሸክዋ ለዋጅብ ለህምና ልጣለብ ክሕለት ዕጥር እግሉ ይሀበት ምንገብህ ታማ ሸክዋ እለ ዲባ ልሻከው ኣድሕድ እስሮ እቋኑ ናይ መርዓዊ እስከ 40 ዮመ ቴነይት መርዓዊ ያዕኒ ካብርቱ

ሕርሻ ክንጅምርቶ ኮይና ኣብ ናይ ኣግራብ ከምዚ ኩሉ ብሞዴልን ብስእላውን ኣብዘን ሰለስተ ኣርእስቲ ብሞዴልን ብስእላውን መልክዕና ኣቕሪብናየ ካብተን ብሞዴል ዘቐረብናለን ሓንቲ ሕጂ ከምዝበልካያ ምግራብ እያ ኣብዚ ምግራብ መበቆላውያን ዘይመበቆላውያን ኣግራብ ብኣካል መፂኦም ኣለዉ ንህዝቢ ከዓ ይላለዩ ኣለዉ እቲ ካልኣይ ድሕሪ ምግራብ ከምቲ መስርሑ ዝኸዶ ናይቲ ሕርሻ ድሕሪ ምግራብ ዲጋ እያ ካ ትሰርሕ ኣብ ዲጋታት ከዓ እተን ልዕሊ ርብዓ ኣብ ተሰሪሐን ዘለዋ ኣብ ዞባ ማእከል ዲጋታት ንዕ ዘንፀባርቕ ከዓ ገለ ወከልቲ ስእሊ ቀሪብና ኣለና እቲ ሳልሳይ ድሕሪ ዲጋ ናብ ልምዓት ኢና ንኸይድ ልምዓት ከዓ ልምዓት ሕርሻን ልምዓት ዓሳን ዝምልከት ብስእላውን ብሞዴልን ቀሪብና ኣለና ብስእላዊ ከም ትርእይዎ ወከልቲ ዝኾና ናይ ኣሕምልትን ናይ ዘራእትን ናይ ዓሳን ተቐሪቡሎ ብሞዴል ደረጃ ከዓ ቀዳማይ ነቲ ዝበዝሐ ህዝብና ንዓንገሊ ዝኾነ እኽሊ ንዕኡ ዝምልከት ንርካሕ ተቐሪቡሎ ከም ትርጉም ኣብ ሕፅሮ ቃላት እዩ ንኡስ ረቡሕ ቃፅዖ ሕርሻ ማለት እዩ ትርጉሙ ከዓ እንታይ ማለት እዩ ኣብ ንእሽተይ መሬት ወይ ከዓ ኣብ ንእሽተይ ቃፅዖ ብርኩት ምህርቲ ምርካብ ማለት እዩ ናይ ጥዑም ማይ ዓሳ እንታይ እዩ እቲ መረዳእታ ዝግበር ዘሎ መጀመርያ ዓሳ ኣብ ባሕሪ ጥራይ ዝርከብ ከም ዘይኮነ ኣብ ዲጋታትን ክርከብ ከም ዝኽእል ካብኡ ሓሊፉ እውን እቲ ቴክኖሎጂ ስጋብ ኣብ ገዛኻ ውን ብንእሽተይ ዒላ ኩዒትካ ውን ብባስካ መልክዕ ክርከብ ከም ዝኽእል ንምንፅብራቕ እዩ።

ሕራይ ቤት ዝቅርብናዮ እንተሪእናየ ብኣርባዕቲ ደረጃታት ገርና ኣቅርብና ኣለና። ሓደ ብሞዴል እያ እዛ ትርኢ ዘለኹም እንስሳ ኣግዳም ብሞዴል ገርና ኣቅርብና ኣለና ማለት እዩ። እቲ ዘለነ ፀጋታት ባህርያዊ ፀጋታት ኮይኑ ኣብ ገማግም ባሕሪ ዞባ ስምነቀ ባሕሪ ማለት እዩ። ካልኣይቲ ድማ ብግብሪ እቲ ዘለዎ ፀጋታት ፀጋታት ባሕሪ ድዩ ፀጋታት ሃፍቲ ባሕሪ ድዩ ኩሉ ዝጥርንፈ ናይ ፀጋታት ኣብ ዞባና ዘላ ብግብሪ ዘቅርብናዮ ኣብዚ ኣቅርብና ዝኮኑና እቲ ባክግራውንድ ድማ ኩሉ እቲ ታሪካዊ ትንታዊ ድዩ ኩሉ ዘለዎ ፀጋታት ኣብዛ ብስእሊ ምልክዕ ኣቅርብና ዘለና እቲ ዘለዎ ምዕባሊ እንታይ ይምስል ኣብቲ ከባቢና ማለት እዩ። ረብዓይቲ ድማ ብቪድዮ ምልክዕ ኩሉ እቲ ዘለዎ ፀጋታት ብቪድዮ ገርና ኣቅርብና ኣለና ብዘን ኣርባዕተ ገርና ኣቅርብና ዘለና ማለት እዩ። ዞባና ከምዚ ንፈልጦ ብጣዕሚ ዝነውሕ ዞባ እቲ ብእንታይ ሽሙ ድማ ካልኣይ ደረጃ ማለት እዩ ዘላ ብግፍሒ መሬት ማለት እዩ ዞባ ሰናዋቀይ ባሕሪ

ሓንቲ ዓበይቲ ወደብ ናይ ሃገር ዝትረክበላ ዞባ 1ሰ መራስታት ኣለና ሓንቲ ዓበይቲ ከምኡውን ኣየርፖርቲ ዝሐገፈት ዞባ እያ ማለት እዩ ከምኡውን ባህርያዊ ልዕሊ 254 ደስታት ዝሓገፈት ወደብ ኣለና ሚንዳስ ደስታት ኣለና ልዕሊ 78 ከባቢ ዝኸውን ገማግም ባሕሪ ዘለና ማለት እዩ ሕጂ ልዕሊ ኩሉ ሲ እቲ ዘለና ባህርያዊን ባህላዊን ትንታዊን ታሪካዊ ፀጋታት ምስ ሃገርና ዘይኮኑ ምስ ኣፍሪካ ዘይኮኑ ሲ ምስ ዓለም ዝወዳድር ፀጋታት ዘለና ዞባ ማለት እዩ ትሕዝና ዘለና ንኣብነት ዓብዱልስ ኢልካ መስጊድ ሰሓባ ኢልካ ቡያ ኢልካ ዓብዱር ኢልካ እዚ ኩሉ ኣብ ግሚት ኣቲኻ ሲ ዓብዪ ናይ መስሐቢ ናይ ቱሪዝም ዝኾነት ቦታ ሒዝና ከም ዘለና ማለት እዩ ዳሕራ ድማ እታ ንሃና ዜማ ትብ ዘለኹም ቱሪዝምን ውሕስነትን እያ ቀንዲ ኣምርኩስና ዞባና ትሕግዘና እታ ዘለና ፀጋታት ከመይ ገርና ብቁጠባ ናይዚ ሃገር ክነውዕሎ ክንኽእል ኣለና ዝተርጌት ናሃና ማለት እዩ ብቱሪዝማዊ ኣቶ ሕጂ ዞባና ሲ ብዓለም ደረጃ ኢልና ክነሕስቦን ይከል እቲ ዘለና ፀጋታት ሲ ብዞባ ድዩ ብሃገር ወይከ ብኣፍሪካ ደረጃ ዝኾኑ ብዓለም ደረጃ ተወዳድርና ንኸይ ፀጋታት እያ ሒዝና ዘለና ማለት እዩ እቲ ዘቕረበ ኣብነታዊ እምበር እቲ ዘተረፈ ብዙሕ እዩ ማለት 1ሰ ሚታዊት እዩ ኣቅርብና ዘለና ሕጂ ኣብነታዊ ኢልና እምበር ኣብ ኩሉ ዓይነታት ፀጋታት 9 ሚታዊት ኣብዚ ኣይቅርብና ኣለና ንኣብነት እዚ ኣንስተ ገዳሚ ሲ ሓሓንቲ ኣግድመና ብዙሕ ዝተረፈ ኣሎ ኣብዚ ዘየምፅና ዘለና 9 ሚታዊት ኣለዎ ሕጂ ኩሉ ክትቅርባ ይትካል ኣብነታዊ ኢልና ኣቅርብና ዘለና ሕጂ እቲ ዘለና ፀጋታት ብዙሕ እዩ ማለት እዩ ኩሉ ግዜ ቱሪዝም ክንብል ከለና ቅድሚ ቱሪዝም ምድላውካ እንታይ ዓይነት ባይታ ኣለካ ንቱሪዝም ክተቐበሎ ሲ ቀዳምነት እንታይ ዓይነት ባይታ ኣለካ ሕጂ ባህርያዊ ባህላዊ ታሪካዊ ትንታዊ ዘና 4 ኩሉ ኣገዳሲ እየን ንቱሪዝም መስሕቢ ትኸውን ማለት እዩ ዞባና ድማ እዚ ኩሉ ብዓለም ደረጃ ከምታ ዝበልኩ ብዓለም ደረ ተሳትፍ ትከኣል ዞባ እያ ኩሉ ፀጋታት ኣለና ምዕር እትኦም ንዝምፁ ዘሎ ኣጋይሽ ኣገልግሎት ክትብሉ ትካላት ይዘሊ እዚ ቁሩብ ድኽመት ክንህሉ ንከኣል ኢና ከም ኩሉ ዞባታት ምዕርፊ ኣጋይሽ ድዩ ትራንስፖርት ድዩ ዘለዎ መጓዓዝያ ናይ ባሕሪ ድዩ ኣለና ከም ምህላው ኩሉ ኣለና ሕጂ እቲ ምድላው ድማ እቲ ባይታ ድማ ትስጥሑ ዘሎዋ ማለት እዩ እታ ባክግራውንድ ተሪኹም ኣየርፖርት ኣለና ወደባት ኣለና መራሲ ኣለና ደሴታት ዘይተበከለ ልዕሊ ኩሉ ዘይተበከለ ደሴታት ኣብዚ ገማግም ቀይሕ ባሕሪ እንተሪኢካዮ እቲ ዝሓየሽ ዘይተበከለ እቲ ዘበዝሐ ደሴታት ኩሉ እቲ ኣብ ቀይሕ ባሕሪ ዝዓበየ ደሴት ዳህለት እዩ እቲ ሳልሳይ ዝዓበየ ደሴት ድሕሪ ቀዳማይ ዳህለት ካሎስ ካልኣይ ፈርሳን ካሎ ሳልሳይ ድማ ኖራ እያ እዞም ቀዳማይን ሳልሳይ ደረጃ ዘሎ ኣብዚ ሃገር እዩ ተነግፉ ዘሎ ብዝሒ ደሴታት ኣብ ቀይሕ ባሕሪ ዘላ ዞባ ወይከዓ ሃገር እያ እዛ ዘለና ሃገር ማለት እዩ እተ ማለት ኢንቨስቲ ክትገብረሉ ፅባሕ ንግሆ ባይታ ዝጣጥሕ ዝከኣል ደስታትን ባህርያት ዘለዎ ከባቢታት እዩ ዘለና ማለት እዩ ከምኡውን ዝተሓለ መራኺብ ኣብዚ ስእሊ ባክግራውንድ ዘለና ኣብ ካልይ ውግእ ዓለም ዝተሓለ መራኺብ ሒዝና ቀሪብና ኣለና ኣብቲ ንዳይቪንግ ንቱሪስትን ከምኡውን ንእንስሳ እንታይ ሽሙ ዝገብር ማለት እዩ ማንግሩፍ ኣቅሪብና ኣለና ማንግሩፍ ሕጂ 7,000 ሄክታር ማንግሩፍ ኣለ ኣብዛ ሃገርና ማለት እዩ ትዛዕበ ኣብ ዞባና እያ ካብኣተን ድማ 300 ሄክታር ሚኒስትሪ ሃፍቲ ባሕሪ እንታይ ሽሙ ዝገበረት ማለት እዩ ዝፈርየት ማለት እዩ ሕጂ እዚ ኩሉ ቀሊል ነገር ኣይኮኑን እዩ እቲ መንሰይ ኩሉ ኣብ ስራሕ ይሳቲፍ ኣሎ ኩሉ በቢ ዕዮን በቢ ስርሑን በቢ ሞይኡን ኣብቲ ዞባ ኣብ ኩሉ ዝሳትፍ ዘሎ ማለት እዩ ፋብሪካ ፕላስቲክ ኣለና ኣብቲ ዞባ ፋብሪካ ታኒካ ኣለና ኣብቲ ዞባ በረድ ኣብቲ ዞባ ጨው ኣብቲ ዞባ ኩሉ እቲ ዘሎ ፀጋታት ኩሉ መንሰይ ሕጂ ኣብዛ ወፍሪ ወርሳይ ይከኣሉ ዝሳትፍ ዘሎ እቲ ዝተማሃሩ ኩሎም ኮላጅ ዝተማሃሩ ኩሉ መንሰይ በቢ እንታይ ሽሙናቱ በቢ ሞይኡ ኣብ ስራሕ ዝርክብ ማለት እዩ እቲ ባይታ ሰቲሓ ኣላ ሕጂ ንሕና እንታይ ንፅብእ ትራይ ጀምር ቱሪዝም ምስ ጀመረ እቲ ዝጠረፈ ዘሎ ናይ 6 ወርሒ ዕድማ ማለት እዩ ኢንቨስቲ ማለት እዩ ዳሕራይ ቱሪዝም ክንብል ከለና ኣፍልጦ ኮነልና ንኩሉ መንሰይ ኤርትራ ቱሪዝም ኣብ መፋርቅ መፋርቅ 19 ክፍለ ዘመን እዩ ተጀሚሩ ውሽ ምንስ ድሕሪ ካልይ ውግእ ዓለም ማለት እዩ ተፈሊጡ ኣብ ዓለም ሕጂ ቅድሙ ዘነበረ እዚ ብሩጅዋ ፋሚሊ ሮያል ፋሚሊ ወይከዓ በዓል ከምዚ ስልጣን ዘሎ ስድራ ቤት እዩ ዝንቀሳቀሱ ነይሮም ዳሕራይ ግን ኢንዳስትሪያል ምዕባለ ምስ ሰብ ድሙዝ ምስ ጀመረ ቱሪዝም ጀሚሩ ኣብ ዓለም ዳሕራይ ኣብ 1969 ወልድ ቱሪዝም ኦርጋናይዜሽን ተመስሪቱ ማለት እዩ ኣብ ዓለም ሕጂ ኣብ ኤረትራ ሞ ማኣስተምር ቱሪዝም ማለት ብቁንቅለዝ ዑደት እዩ ዑደት ካብ ቦታ ናብ ቦታ ልዕሊ 24 ሰዓት ትሕቲ ሓደ ዓመት እዘያ እታ ዕድሚ ናይ ቱሪዝም ማለት እዩ ልዕሊ ዓመት እንትኮኑ ሬሲደንት ንብሎ ወይከዓ ነባሪ ንብሎ ንከኣል ማለት እዩ

ኣብ ኤረትራ መዓስ ጀሚሩ ዑደት እንተልናዮ ኣብ 615 ክፍሊ ዘመን ዊች ምንስ ዑደት ናይ ሰሓባ ንብሎ መስጊድ ሰሓባ ኣብዛ ቅርብና ኣለና ርኢኹማ ትኾኑኹም እዚ 615 ክፍሊ ኣብ ዓለም መጀመርታ ቱሪዝም ዝበሃል መበቆላዊ ዝኾነት እዚ ወደባዊት ከተማ ባፅዕ ማለት እዩ እዚ ወደባዊት ከተማ ባፅዕ ክትሪኢ ከለካ ህንፃ ናይ ኣካደሚያ መስኑዓ ምን መርጃን ልባሕር ንብሎ ከምዚ ናይ ባሕሪ ኮራል ዝስርሕት እያ ቀሊል ነገር ኣይኮነን እዩ እየ መስኑዓ ለይሰ ስሚንቲ ካብ ስሚንቶ ኣይኮነን ካብ ብሎኬት ኣይኮነን ወይ ካብ ኢብና ኣይኮነን እያ ካብ ልውል ቀይሕ ባሕሪ መርጃን ልባሕር ያ ሕጂሲ ቀሊል ነገር ኣይኮነን እዩ እዚ ኩሉ ኣብ ግሚት ኣቲኻሲ ዞባና ወይ ከ እቲ ዘለና ርእሲ ከተማ ናይ ዞባ ባፅዕ እንተልናያ ሕጂ ቀሊል ኣይኮነን ማለት እዩ እቲ ዘለና ፀጋታት ብኩሉ ብቆጠባ ኢልካ ብሕርሻ ኢልካ ብሃፍቲ ባሕሪ ኢልካ ብኩሉ ዓይነት ብማዕደን ኢልካ ሕጂ ቦታ ሻ ኣለዋ ኣብቲ ዞባና እያ ንኣብነት እቲ ዝተሓተት ቦታ ኣብ ዞባና ዘላ 100 ሜትሮ ትሕቲ ስልሒ ልባሕር ዳሉል ዝበሃል ኣብ ከባቢ ቦታ ባዳ ከምኡውን ኣብ ሕባድ ኣለና ፍሉይ ዝበለት ኣብ ባዳ ሕጂ እዚ ኩሉ ከባቢ ኣብ ሕባድ ሕጂ ፍልይነት እንታይ ኣሎ ልዕሊ ሓንቲ ስንቲ ከይክድካ ጥዑም ማይ ትረክባ ኣብቲ ባሕሪ ሕጂ እዚ ኣብ ገለገለ ከባቢታት ኣሎ ይበሃል ከምዚ ይገርመካ እዩ መረጃ ባሕረን ኤለትሪክ በሪዞም በርዘክ ላይ ኣብግያን ዝበሃል ኣሎ ኣብ ቁርን እዚኣ ሲ ልክዕ ኣነ ባዕለይ ከይደ ተዕመዮ ኢንቨስቲ ገርያ መፅያው ልዕሊ 4 ግዜ ዕለት ገይራ ኣለኹ ኣብ ሕባድ ሕጂ ሲ ፍልይነት ዘለዎ ኣብ ሕባድ ኣብታ ባዳ ከባቢ ንዞበ ገላዕሎ ከባቢ ምሕዳር ባዳ ኣብ ዓዲ ከባቢ ድማ ኣብቲ ልዕም ባዳ ክንብል ከላ ካብ ዓንዳላ ንላዕሊ ገዝካ ተኸይድ ከለካ ዘለ ቦታ ማለት እዩ ኣብ ሕበድ ንብሎ ሰርክል እዩ ከምዚ ገዓት መሲሉ ኣብ ውሽጢ እያ ዘላ ቁሩብ ኣግራብ ኣለዋ ኣብኡ ማንግሩፍ የለን ሕጂ ማንግሩፍ ክሮብ ናይ ማንግሩፍ ትረክባ ኣብታ ገማጊም ናይ ኣብ ሕበድ ሕጂ ፍልይነት እዩ እዚ ሕጂ እቲ ዘለና ፀጋታት ኣብ ዞባና እዚ ንእዚ ልና ቀሊፅና ክንወዶ ኣይንካልና ምሳኹም ማለት እዩ ሕጂ ማለት ብፅሑፍ ብገለን ገለን ከማን ኣዳሊና ክንብል ኣይንከኣል ኢና ገና ኣብ ምስራሕ ኣለና ማለት እዩ እቲ ዘቕረብና ዘለና 10 ሚታዊት ክንብለኩም እንትኾን ምግናን ኣይኮነን ማለት እዩ።

ኣብ ስርዓት ስፖርት ተገዲሉ ዘሎ ሸክ ዞባ ሰሜናዊ ቀይሕ ባሕሪ እቲ ኣካዊ ዝነባብሮ ኣብቲ ዞባ ዝርከቡ ተፈላለዩ ሃገራት ሳዊ ዝውክል ንጥፈታት እዚ ዘሎ ባሕፈሽ ክንሪኢ ከለና ዞባ ሰሜናዊ ቀይሕ ባሕሪ ዝደውሐን ስብሓት ኣካልኣይ ደረጃ ዝስ ዞባ እዩ ካብ ቢንቲ ሜትሮ ፅሕ ባሕሪ ሳዕ ከባቢ 3,000 ብራፈ ባሕሪ ዝሓዘ ጂኦግራፊያዊ ኣቃብጣ ሒዙ ዘሎ እዩ። እዞም ሕብረተሰባት ኣብ ተዘርግሖም ዘለዉ ወይካዞ ብሄራታት ተዘርግሖም ዘለዉ ድማ ነቲ ዝነብሩሉ ኣከባቢ ብዙ ዝሳል ማሕበረ ቁጠባዊ ንጥፈታት እንዳካየዱ ብዙ ዝከይድ መነባብሮ እንዳካየዱ ድማ ኣብ መታሕት ወይከዓ ኣብቁርኣዊ ኮላ ዝንበር ምስቲ ዕሊማዊካ ምስቲ ወቅቲ ዝከይድ ገዛውቲ ወይከዓ መነባብሮ ክሰርሕ ዘሎ እቲ ኣብ ከመሳዊ ዕሊማ ዘርሰብ ምስ ዝከይድ መነባብሮን ገዛውቲ ስለዚ ኣብቲ ናይ ቦ መሓመድ ምስና ሓሪና ዘለና ኣርባዕተ ድሃራት ዝገረ ንሳፎ ኣራሻይዳ ዙ ነቲ ንሳቶም ዝነብርዎ ነባብሮ እቲናታቶም እያ ወድ እዚ ኩሉ ተርኒፉ ድማ

men kan i alt yapma artık yani bir hafta sonra hafa da mesela bahrizim ነባብሮ ንኩሉ ጠርሚዙ ዝቕውሩ ነገባት ወይከዓ መርቲታት ንዝተፈላለየ ገዛውቲ ጥንታዊ ኣርቲስታ ሰዓብ ዝእዋን ዝቀሙ ዓይነት ነባብሮ ገዛውቲ ኣብሔረ ሳሆም ደካ ኣብ ውሽጢ ገዛ ዝርከብ ዝተፈላለዩ ባህላውያን ናውትታትን መሳርሒታትን መሕፀኒ ኣብ ዓሬት ዝበሃል መርዓውቲ ዝተመርዓዊ ከም መሕፀኒ ዝኮኑሉ ኣብ ሓድሽ ጓል ቆፅሊ ስራሕ ሓድሽ ወት ሓድሽ ናብራ ምልክት ወይከዓ ስወት ወይከዓ ሳዊ ምልክት እዚ ስራሕ መሕፀኒ ኣለዎ ማለት እዩ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤርቲቪ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ሒዛ በሰዓ ዝናባኹም ቀሪባ ኣላ ንምክታልኩም ብኸርቡ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

0: ባንክ ሰርች ማርዮን ላቦር ፊፋ ኣብ ውሽጢ 4 ዓመት ዝረኽቦ ኣታዊታት ኣስታት 13 ቢልዮን ዶላር ብምርካብ ብዘይሕቶ ቀንዲ ተዓዋቲ እዚ ውርድር ምዃኑ ትዛረበ። ኣታዊ ፊፋ ካብ መሸጣ ፈነወ ፍቓድን መሰል ኣጋይሽ ምቕባልን ውዕላት ምወላ ስፖንሰርሽፕን መሸጣ ቲኬትን ዝመጽ እዩ። ኣብዚ መፅ ውርድራት ፊፋ ካብ ዝሎም ዓመት ኣመዝጊቦ ዘሎ ኣታዊ ዝያዳ ክንፅበ ይግባእ። ምክንያቱ ፊፋ ነቲ ውርድር ዳግማይ ናብ 24 ሃገራት ንክሳተፍዎ ዕድላት ይፈጥር ምህላው። እዚ ድማ ንከም በዓል ቻይናን ህንድን ከምኡ ውን ምስኡ ዝመፁ ቢልዮናት ተወሳኺ ተዓዛቢ ከጠቓልል ይኽእል።
1: Watch Mbappe's run around, holds the defender. Dembele first time on his right foot, this time inside of the left, into the far corner. Nothing Selvik can do. Two goals for that man and 2-0 to France.
2: Freeman, Weah, Freeman, Gio Reyna, Gio Reyna!
3: This might be one of the best back-to-front team goals this country and this team has ever put together. This was a 20-plus pass sequence from back-to-front, side-to-side.
0: ደገፍቲ እቶም ዝኸሰሩ ደገፍቲ ናይ ሙሉእ ዕምሮም ሕልምታት ኣጊዶም ክኾኑ ይኽእል እዮም። ብወፃኢታት ገንዘብ ግን እዚ ውርድር ኣዝዩ ከቢድ ነይሩ። ንቲኬት ጥራይ ዝወፅእ ገንዘብ ኣዝዩ ልዑል ኣብ ዝኾነሉ እዋን ፊፋ ዝተኸተሎ እስትራቴጂያዊ ምውፃእ ዋጋታት ንቐፌታ ገጢሞ እዩ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ከይተረፈ ሃገሩ ኣንጻር ፓራጓይ ኣብ ዝካየድ መኽፈቲ ውርድር 1,000 ዶላር ዋጋ ቲኬት ምስ ተሓተተ ኣይከፍልን ከም ዝበለ ተኣሚኑ። ኣብ ኒው ጀርሲ ኣብ ስታድዮም ሜት ላይፍ ንዝተኻየደ ናይ ፍጻመ ጸወታ ዝሽየጥ ቲኬት ብወግዒ 32,970 ዶላር ክቐርብ እንከሎ ገለ ናይ ዳግሚ መሸጣ ቲኬታት ድማ ብልዕሊ 2,000,000 ዶላር ተዘርዚሩ እዩ። ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ወፃኢታት ቲኬት ምስ ካልኦት ስፖርታዊ ውርድራት ኣሜሪካ ዝሰማማዕ ምዃኑ ብምምጓት ነዚ ነቐፌታ ከለኸለሉ ተሰሚዑ። ካብ ቲኬት ወፃኢ ደገፍቲ ብበረራታት መግብን መዕረፊ ቦታን ብዘውፅዎ ወፃኢታት እውን ጅቡኦም ተነጊፍ እዩ። ሓደ ካብቲ ኣዘረብቲ ዜናታት ዝኾኑ ወሰኽ ቲኬት ባቡር ኒው ጀርሲ ትራንዚት እዩ። ናብ ስታድዮም ሜት ላይፍ ናይ 30 ደቃየ ጉዕዞ ባቡር ካብቲ ልሙድ ናይ ምምላስ ክፍሊት 12.9 ዶላር ና 150 ዶላር ወሲኽ እዩ።
4: ደምበሌ ቱ ምባፔ ስቴፕ ኦቨር ፍሮም ምባፔ ስቲል ምባፔ 1-0 ፍራንስ ን ምባፔ becomes the all-time leading goal scorer in knockout matches in the World Cup final and France score in New Jersey. Absolutely brilliant from Kylian Mbappe. 17 goals in the World Cup, 5 in this competition, individual brilliance.
5: Wow, I mean, he's just too good, Fledge. Short and sharp, the boys combining for the short corner. Quick little 1-2, that step over shifts.
0: ነቶም ግጥማ ዘመሓላለፉን ዝመወሉን ከሲቦም ነዞም ግጥማ ዘመሓላለፉን ነቲ ውርድር ብቴሌቭዥን ንምቕራብ ብዙሕ ገንዘብ ከውፁ ክግደዱን ከለዉ እቶም ተዓዘብቲ ኣሃዛት መወልቲ ምልክት ንግዶም ክረኣይ ብምግባር መሸጥኦም ሓፍ ክብል ተኽእለሎም። ፊፋ ነዚ ዋንጫ ዓለም ብዙሕ ዝረበሉ ናይ ምዝሓል ሃይድሬሽን ዕረፍቲ ኣምፅኡ። እዚ ስጉምቲ ኢንፋንቲኖ ውፁእ ስፖርታዊ ጉዳዩ ዝበለ ኮይኑ ፊፋ ካብ ዝተወሳኺ ኣታዊ የብሉን። ይኹን እምበር ተፃወቲ ናይ 3 ደቃይ ዕረፍቲ ኣብ ዝኽድሉ እዋን ነቶም ግጥማ ዘመሓላልፉን መወልትን ሓድሽ ንግዳዊ ዕድል ፈጢሩሎም እዩ። ንመሰል ፈነወ ኣሜሪካ 485,000,000 ዶላር ከም ዝኽፍል ዝንገረሉ ፎክስ ስፖርት ነቲ ናይ ዕረፍቲ ሰዓት ዝመዋላ ትካል ንግዳዊ ስራሕትን ከርእያ ይገብር ነይሩ። ብመሰረት ክኢላታት ኣብ ፎክስ ብማእከላይ ገምጋም ናይ 30 ካልኢት መወዓውዒ ዋንጫ ዓለም ካብ 200,000 ክሳብ 300,000 ዶላር ይሽየጥ ነይሩ። ኣብ ናይ መወዳእታ መድረኻት ኣብ ዝተኻየዱ ግጥማ ኣሜሪካ ድማ ክሳብ 750,000 ዶላር በፂሑ። ኣብ ዓዲ እንግሊዝ ብቢቢሲ ወይ ኣይቲቪ ግጥማ ዝዕዘቡ ደገፍቲ ኣብ ቢቢሲ ዝኾነ መወዓውዒ ብዘይምጥቃም ኣይቲቪ ድማ ኣብ ውሽጢ 60 ደቂቕ ዝጥቀመሉ መጠን መወዓውዒታት ብዝምልከት ብሕግታት ተቆፃፀርቲ ስለ ዝተገደቡ ካብ ናይ ሃይድሬሽን ዕረፍቲ መወዓውዒታት ተኸልኪሎም እዮም። ወግዓውያን መወልቲ ዋንጫ ዓለም ንብራንድታት ምስቲ ውርድር ንምትእሳር ማእለያ ዘይብሉ ገንዘብ ይኸፍሉ። እንተኾነ ኣብ መወዳእታ ብገንዘብ መጥቀሙ ዘጠራጥራ

0: ኣይኮነን ከም በዓል ኣዲዳስን ኮካኮላን ዝኣመሰሉ ትካላት ኣብ ኩሉ ቦታታት መዋዓውዒታቶም ተጠቂዑ እዩ። ኣዲዳስ ምስቲ ቐንዲ መወዳድርቱ ናይክ ኣብ ከቢድ ውድድር ኣትዩሎ። ላሚን ያማል፣ ጁድ ቤሊንግሃምን ሊዮኔል ሜስን ዝሳተፎ ሓደ መወዓውዒኦም ኣስታት 50 ሚልዮን ፓውንድ ኣውፅኡ። ይኹን እምበር ገለ ዘይወግዓውያን ትካላት ምልክት ፊፋ ደገፍቲ ውሑድ ከም ዝርእዎም ንምርግጋት ብምፍታኑ እውን ተጠቀምቲ ኮይኖም እዮም። ንኣብነት ኣብ ሳን ፍራንሲስኮ ኣብ ዝርከብ ስታድዩም ሌቪ ወፃእ ዝነበረ ኣርማ ሌቪ ተሸፊኑ ነይሩ።
1: Shelderup's been brilliant since he came on. Haaland, he wants another one. He's got another one. How about that? Extraordinary. Just phenomenal.
2: It is such a joy to watch this man work in. Takes the touch. Gets it out of his feet.
0: ዴቪድ ቤካም እቲ ዝኸሰበ ኣብቲ ቐንዲ መወዓውዒ ኣዲዳስ ብተወሳኺ ናይ ቢኤኣይ ዝተሰርሐ ሰር ዴቪድ ቤካም ብርግጽ ብኣካል ንኽስኣል ግዜ ዘይረኸበ ክኸውን ይኽእል ነይሩ። ናይ መጀመርያ ቢልዮነር ስፖርተኛ ብሪጣንያ ዝኾነ ዴቪድ ቤካም ካብ ሆም ዲፕ ክሳብ ባንክ ኣሜሪካ ኣብ ብዙሕ መወዓውዒታት ተሳቲፉ። ቅድሚ ሓደ ዕቑድ ጫሙ እኳ እንተሰቐለ ቤካም ገጽ ክዕሶ እግሪ ኣሜሪካ ኮይኑ ይቕጽል ኣሎ። እታ ብሓባር ዝውንና ኣሜሪካዊት ክለብ ኢንተር ሚያሚ 1.45 ቢልዮን ዶላር ዝዋጋ ፍራንቻይዝ ሜጀር ሊግ ኩዕሶ እግሪ ክትከውን ምዃና ይእመት። ዴቪድ ቤካም ኣብ ዋንጫ ዓለም ክዕወት ኣይከኣለን ክኸውን ይኽእል እዩ። እንተኾነ ካብ ወፃኢ ኣብ ንግዳዊ ፀወታ ከም ዝተዓወተሉ ዘየካትዕ ኣይኮነን።
3: So much comfortability in that, and this the structure breaks down just on that turn.
0: የንገት ከተማታት እተን ዝኸሰራየን ኣምላ አሜሪካ ካናዳን ሜክሲኮን ዝርከባ 16 የንገት ከተማታት ንኣቀባብላ ኣጋይሽ ሆቴላትን ትካላት ንግዲ ውሽጢ ዓድን ዘዕብዩ ዋሕዚ ኣድነቕትን በጻሕትን ክቕበላ ጸኒሐን እየን። ካብ ዝረኸቦ ቁጠባዊ ረብሓ ውሑድ ምዃኑ ኪላታት ይዛረቡ። ፊፋ ኣስታት 41 ቢልዮን ዶላር ኣብ ቁጠባ ዓለም ክውስኽ ምዃኑ ገሚቱ። ካብዚ እቲ 17 ቢልዮን ዶላር ንቁጠባ ኣሜሪካ ጥራይ ክዕብዮ ምዃኑን 185,000 ስራሕ ክፈጥሩን መብዛሕትኡ ድማ ኣብ ምእንጋድን መዕረፊ ኣጋይሽን እዩ። ብርግጽ ብዙሓት ምስቲ ውርድራት ካብ ዝመጽእ ዕግርግር ርሕቕ ክብሉ ስለ ዝደለዩ የእንገቲ ከተማታት ቁፅሪ በጻሕተን ምንቁልቋልዩ ዘርኢ ዘሎ ኣብ ምቝጻር ስራሕተኛታት ምውሳኽ ክህሉ ይኽእል እዩ። እዚ ግን ኣብ ኣጋሽ ምቕባል ንስተሓተ ደሞዝ ዘለዎም ዕዮታት ጥራይ ከም ዝኸውን ይምጉት። ወግዓዊ ኣሃዛት ከም ዘመልክትዎ ኣብ ኣሜሪካ ኣባራትን ቤት ምግብታትን ምቝጻር ስራሕ ቅድሚ እቲ ኣብ ግንቦ ዝተኻየደ ውርድር ከም ዝወስኸ እኳ እንተገለጸ እቲ ዕቤት ግን ንሓጺር እዋን ዝተረኣዩ። እቲ እንኮ ዋጋ ዘለዎ ቁጠባዊ ረብሓ እቲ ክግበር ዝኽእል ፕሮጀክትታት ምሕዳስ ምዃኑ ይምጉቱ። እዚ ድማ ድሕሪ ውድድር ኦሎምፒክ 2012 ኣብ ለንደን ኣብ ዝርከብ ስትራትፎር ዝተሃንፀ ህንፃ ምስራሕ ክኸውን ይኽእል። መብዛሕትኡ ነዚ ዋንጫ ዓለም ከእንግሉ ዝፀንሑ ስታድዩማት፣ ሆቴላት፣ ልምምድ ዘካየደሎም ቦታታትን ትሕተ ቅርፂ መጓዓዝያን ስለ ዝተጠቕመ ካብ ልምዓት ዝኾነ ቁጠባዊ ረብሓ ኣይክህሉን እዩ።
1: And look at the green space he was able to run into. Julian Quiñones. And oh, that's how to do it! Mexican magnificence! For his third goal at this World Cup.
2: Well, it's to perfection. The timing of the run is perfect and the finish is to match. And it is over the right fullback, Franco. He's pressed in, he's left that space. Just the weight of the pass, the measure. His teammates are asking for it. There is no chance. He's seen this before. He's done this.
0: እቲ ትፅቢት ዝግበረሉ ጠለብ ክፍልታት ሆቴላት ኣይተረጋገጸን። ኣካላት ኢንዱስትሪ ኣብዚ ዓመት ኣብ የእንገቲ ከተማታት ካብ ዝሓለፈ ዓመት ዝወሓደ ምዝገባ ከም ዝተራየ ጸንጺቦም። ማሕበር ሆቴላት ብሪትሽ ኮሎምቢያ ናይ መወዳእታ ኣሃዛት ምዝገባ ገና ክረጋገጽ እንኳ እንተዘይከኣለም ሰነን ሓምለን ግን ካብ ዝሓለፉ ዓመታት ኣጸቢቖም ዝወሓደ ምንባሮም ይገልጽ። እቲ ውርድራት ንኣርባዕ ተኸታተልቲ መዓልትታት ሆቴላት ስራሕ ዝረኽባሉ ዕድል ኣይፈጥሩን ይብል። ኣብ ክንዱ ኣብ ፍሉይ ዕለታት ልዑል ጠለብ ከም ዘስዕብ ይገልጽ። ንኣሜሪካውያን ሰብ ሆቴላት እቲ ቅድሚ ውርድር ዝነበረ ሆይሆይታ እውን ኣይሓገዞምን። ማሕበር ሆቴላትን መንበሪ ኣባይትን ኣሜሪካ ፊፋ ንበዕሉ ዝጥቀመሉ ብዙሕ ክፍልታት ብምሓዝ ናይ ሓሶት ጠለብ ፈጢሩ

Terima kasih.

ከም እንደገና ተኸሊሱ እዚ ፀወታ ክለሳ ንገብር ኢና። ክለሳ ገይርና ካብ መጀመርያ ቦክሰር ክደልየካ ኣሎ ክደልየና ከመይ ገርና ኢና ምክንያት ንቕርቦም ነዚኢታት ሕጂ ንሕና ኣብ ግምት እቲና ተዘራሪብና ምስታ ፌደሬሽን ኣብ ሓደ መዕለቢ ክነብፅ ኣብ ስራሕ ኣለና። ብዙሕ ከዓ ፃዕሪ ክድልዮ እዩ። ፃዕሪ እንድሕር ተወሲኹ እንድ ማቶ ጉስቲ ብዝለዕለ ደረጃ ክብለፅሕ ኣይጠራጠርኒ

0: ጠበቃ ተጓሰቲ ምስቲ ናይ ቀደም ከተወዳደር ኣይትክን። ምክንያቱም ቀድሚ ሕጂ ኣብ ውድድር ስጋ ዝነበሩ ቀፃሊ ድማ ኣብ ግምመድ ስጋ ዝነበሩ ምስ ፅቡቅ ኣቋም ነይሮም፣ ብዓብዩ ፊዚካል ፊትነሶም ፅቡቅ ነይሩ። ሕጂ ግን ሓደ ሓደ ነገር ይጉኖም መጀመሩ ብዓብዩ ፅቡቅ ነገር ስጋ ዝኮነ ብሕጂ ግን ብዙ ነገር ክሰርሑ ከም ዘለዉ ግን ይረአየካ እዩ። ምክንያቱም ቅድሚ ሕጂ ዝነበረ ፀዋታ ኣዝዩ ፅቡቅ ቴክኒክ ትርኢ ነርካ። ሎም ኣርቲ ግን ቁርብቲ ቴክኒክ ድክም ዝበሩ ነይሮም፣ ገገም ገና ሓደሽቲ እውን ይመስሉ ነይሮም።
1: ተፃወቲ ኣለና ብዙሓት ኣለና፣ ግን ምስ ተቐልና ሕጂ ብሓንሳብ ንጥፉት ስፖርቲ ቁርብቲ ሰብካ ኣይበለን ሞራል ኣይገበረን እምበር ኣለዉ ተፃወቲ ክመፁ ንክእል እየን። ሕጂ እውን ገና ክንውስኸሉ ተዘይኮይና እንዳሕርትንለሉ ነገራት የለን ማለት እዩ።

ምስቲ ናይ ቅድም ክትሪኦ ሎ ጀመርቲ ስለ ዝኮና ውሕዳት እዮም ምስቲ ዳርጋ ርብዒ ከማ ናይ ወፅሑን እዮም ግን ውሕዳት ኢልካ ከይበልካ ናብቲ ብዙሓት ንምብፃሕ ኣብፃዕሪ ኣለና ሕጂ ሂልና ንብገስ ኣለና ብኩሉ መዳይ ካብ ምሕደራ ጀሚርካ ስዓ ትላዕለ ኣካል ብፅቡቅ ጀሚርና ኣለና ኣብ ጎኒ ጎኒ ከዓ እዞም ጨንፈር ኮሚሽን ስፖርትን ገለመለ ስለ ተስፋ ዳሃቡና ንዓነዎን ተስፋ ኮይኑና ንስራሕ ዚ ክንሰርሖ ኢልና ኣለና ማለት እዩ።

0: ከተማ ውስጢስ ኣብ ምጅማር ተፃዋታ ኣይኮንካ ናብቲ ንስልጣን ንሕራእቲኻ እቲ ዝበለፀ እዩ። ዝኾነ ግን ብዙሓትካ በቲ ፀዋታ ተመኪሮም እዮም ናብ ምስልጣን ዝኣት ጅሲ ሓጋዚ ይኸውን ማለት እዩ። ተፃዋታይ ነርካስ ናብ ኣሰልጣኒ ክትመፅእ ዝበለፀ እዩ።
1: ፀወታታት ክስራዕ ኣለና ኣለዎ ተፃወቲ ኣለና ውሕዳት ኣይኮና ብዙሓት ኢና ፀወታታት ተሰሪዑ ከምቲ ኣብ ክልተ ወርሒ ከምቲ ካልኦት ናይ ብሽለተ ናይ ጉያ ከም ኩሉ ስታፍየና ንሕና ከዓ ድልዋ ስለ ዘለና ክነቕርብ ኢና። ጥራይ ፀወታታት ምድባት ይግበረልና ማለት እዩ። ካልእ ድልዋት ኣለና ብወገና ማለት እዩ።
0: ፌደሬሽን መከተብ ውስጢ በዚ ሒዝቦ ይጅምር ይቋረፅ ይጅምር ይቋረፅ ሕጂ ግን በዚያ ጀሚርናዮ ዘለና ኩሉ ነገር ሓላፍነት ተሰኪምና ነዚያ ቦክስ ታሪካዊት ዝኮነት ነዊሕ ዕድሜ ዘለዋ ቦክሲን ዝሓሸ ዝበለፀ ደረጃ ክነብፅሓስ ኩላና በብ ወገና ክንፀር ኣነ እቲ ፌደሬሽን ነዚ እጂ ኣርእና ዘለካ እቲ ምትህባሩ ቀፃሊ ገብረልና ዘለዎ
2: መጀመርታ ነዚ ኣውዲ እዚ ከኣቢ እንተዳ ኮይኑ ኣባላት ፌደሬሽን ነናቶም ስራሕ ክፈልጡ ነዳያኑ ዝምልከት ንቴክኒክ ዝምልከት ንምህደራ ዝምልከት ሰብ ነናቱ ፖዚሽን ሒዙ ነናቱ ፊልድ ዛማራ እንተዳ ኮይኑ ኩሉ ነገር ክማራ ይክእል። ሓደ ሰብ ኩሉ ነገር ወይ ዝተወሰኑ ሰባት እንተዳ ሒዞሞ ተሪፎም ብዙ ነገር ጎደሮ ነገር ካጋጥም ይክእል። ሕጂ ግን ትምህርቲ እዩ ናይ ጎማርቲ መጀመርታ ብሕጂ ፅቡቅ ካማሓሹ መቼም ተስፋ ገብ ምክንያቱም ክኢጋታት ኣለዎ ካብቶም ኣሰልጠንቲ ዮናስ ኣረፋይነ ቴፊሮስ ዮናስ ርሶም ኣለዎ ጎሚ እቶም ቀንዲ ቀንዲ ማሃሪንጎ ብጣዕሚ ዲቮቴድ እዩ ንስፖርት ስፔሻ ንቦክስ። ስለዚ እዚኦም ሰባት ፅሮም እንተዳ ሰርሖም እንደገና ደሞ ፍረፃማውን ዝረክቡ እንተዳ ኮይኖም ክመሓይሽ ይክእል።
3: ማቶ ጉስቲ ንዝኾነ ኣብ ምክልኻል ከነእቶ እቲ መደብና ኩሉ መዓልቲ መኸተ ጉስቲ ኣብ ምክልኻል ተሎ ዳሓየለ ተፃዋታይን ብርቱዕ ተፃዋት ካብ ምክልኻል ኢካ ተወፅእ ኩሉ ሰብካ ኣብ ምክልኻል ደርጋ ዝበዝሐ ኣሎ እቲ ዓቕሙ ናብ ምክልኻል ዘሎ እና ብጣዕሚ ኢና ነዚ ንሓስፈ ዘለና ምክልኻል ንድሕር ምስ ምክልኻል ተሓባቢርና መሻርክቲ ንድሕር ኮይና ምክልኻል ደረጃ ክንዕወት ምዃና ስታ ይገብርኒ ተዓዘብቲ በዝነበረ ብጣዕሚ መስግኖም ብኩሉ ነገሮም ካብ ሄይልካ ስጋዕ መጨረሽታ ድራኢና ብዲስፕሊን ስፖርታዊ ስነ ምግባር ብጣዕሚ ፖሊስ ሃየልየ ካብ ፖሊስ ኣምፂና ፖሊስ ድየልዮ ስነ ምግባር ዘለዎም ናይ ቲፎዞ ናይ ስፖርቲ ክስታይ ዘለዎ ብጣዕሚ ደሐጉስ እዩ እዚ ንድኸዛ የመስግኖም።

ምዕዱን ንዕደም ነርና ኢና ብቐፀልታ ናይ ቅድሚ ሕጂ ኢና ከዓ ንምድማቅ ነቲ መደብ መፂና ማለት እዩ።

Come on!

ባለት ዓይነት ሳዕሲዒት ኮይኑ ኣካል ትያትር ብድራማ ጌርካ ዝደለኻዮ መልእኽቲ ናብ ህዝቢ ንምብፃሕ ትጥቀመሉ ዓይነት ሳዕሲዒት እዩ። ባለት ኣብ ፍራንስ ተጀሚሩ ቅድሚ 300 ዓመት ንሶም ከዓ ከም መንገዲ ዛንታን ከም መተሓላለፊ መልእኽትን ይጥቀምሉ ነይሮም። ኣብ ኤርትራ ተመፂና ድማ ኣብ 2016 ኣብ ኣውሊዕ መሰልጠን ማእኸል ተጀሚሩ ኣነ ጀሚሩ እዮም ማለት እየ።

ሕጂ መኸተብ ውስጥ ከብል ከሎስ ንስፖርት ዘጠቃለለ ስፖርት ክንብል ከለና ድማ ሕብረተሰብ ብምሉእ ከዘውትሮ ካብቲ ዘለዎ ነገር እዩ ሕጂ ኩሉ ግዜ ከዓ ካብ ብህፃናት ተመልሚሉ ዝዓበየ እዩ ኣብ ዝለዓለ ደረጃ በፅሕ ማለት እዩ ሕጂ እቲ ስፖርት ካብ ብናኣሽቱ ካብተን ቆልዑት ካብተን ጀመርቲ ኣትሒዝናስ ኩሉ ዓይነት ስፖርት ከነፀባርቕ ብምባል በቶም ፌደሬሽን በቶም ኮሚተ ተሓሲቡ ከም ዕድመ ከዓ ተዓዲምና መፅና ማለት እዩ ከም ዝበልኩ ካባለት ዛንታ ንምንጋር ኢካ ትጥቀመሉ እቲ ናይ ህዝቢ ኤርትራ ናይ 30 ዓመት ገድሊ ዝሓለፎ ብምሉኡ እትናትና ብዓይነት ዛንታ ገይርና ንህዝቢ ዓለም ክነዳሊ እምበርከ ናቱ ዝኽኣል ኣድማሳዊ ቋንቋ ስለ ዘለዎ ልክዕ ከም ብዘይ ምዝራብ ብምልክት ስለ ስራሕ ማንም ሰብ ከዓ ህዝቢ ዓለም ሙሉእ ከዓ ክርድኦ ስለ ዝኽእል ብኡ ገይርና ናይ ህዝቢ ኤርትራ ክነላልን ኣብ ዝለዕለ ደረጃ ክንበፅሕ መደብና

ብናተይ ወገን ተርእካ እተን ካብተን ተምሃሮይ ዳርጋ ብምልእን ናይ ቶፕቴን እዩ ዝበዝሓ ከዓ ናይ ዩኒት ኣብ ዝተፈላለዩ ቤት ትምህርቲ ዝሽለማ እዩ ሕጂ ሳዕሲዒት ተይልና ባሌት ተይልና ዝኩሉ ምንቅስቃስ ኣካላት እዩ ረብሓታት ናይ ምንቅስቃስ ኣካላት ከዓ ፍሉጥ ነገር እዩ ኣእምሮን ኣካልን ብሓባርቲ ተዋሂዶ ከም ዝዓቢ እዩ ዝገብር ስለዚ ዞም ቆልዑት ከም ዝረእካዮም ካብ ብንእሽቶም ኣብ መድረክ ወፂኦም ከርእዩ ከለዉ ሓደ ነፍሰ ምትእማን ይገብሩ ኣለዎ ዳሕራይ ብቐሊሉ እዮም ከዓ ኮንፊደንስ ዘለዎ ቆልዓ ድማ ኣብ ዝኾነ ነገር ኣይሽግሮን እዩ ኣብ ትምህርቲ ከዓ ኣዝን ተወዳድርቲ እን ዝኾና ካብ ሕጅቲ ወፂኢካ ምርኣይ ገለ ስለ ዝለምዶኦ ዝኾነ ነገር ተቐቢለን ናይ ምሃብ ክእለት ኣለዎን እምበር ከተማሂረን ካብ ብንእሽተን ንህዝቢ ናይ ምርኣይ ናይ ምልላይ ዓቕሚ ስለ ዘጥረያ ኣብ ዝኾነ ነገር ከዓ ብቕልጡፍ ተቐቢለን ከምዚ መልሰ ተግባር ናይ ምሃብ ክእለት ኣለዎን ስለዚ ኣብ ትምህርተን ብጣዕሚ በላሕቲ ርእሰ ተኣማምነት ዘለዎን ተዓፃፅፍቲ ኣክቲቫት እዩ ዝገብረን

ቁርብ ዓመታት ኢና ጌርና ዘለና ኣብ ምድላይ ኢና ንርከብ ዘለና ኣብ ፃዕሪ ኢና ንርከብ ዘለና ሕጂ ልክዕ እቲ ንሰን ዝሓቶኦ ክዳውንቲ ኣብዚ ዓዲ ኣይስራሕን እዩ ልኢኽካ እዩ ዝምፃእ ቁርብ ምስቲ ባጀትናና ድማ ክብርብል እዩ ስለዚ ክሕግዙና ክተሓባበሩና ንሕብረተሰብ ቆልዑ ትዕብኻ ካ ሕብረተሰብ ትዕቢ ስለ ዝኾንካ ኩላህና ናይ ኩላህና ስራሒ ኢደ ኢደ ኢልካስ ንክተሓጋገዝና በዚ ጋጣሚ እዚ ይምሕፀኖ

ዝኸበርኩም ተዓዘብቲ ናይ ሎሚ ሰሙን መደብ ለሰ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናወስኸት ናደመቐት ክትከይድናትኩም ተሳትፎ የድልየና እዩ። ከምቲ ኩሉ ሳዕ ንብሎ ድማ እዛ መደብ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝመዘሎ ሰሙን ኢና ክንራኸብ። ሰላም።

0: سلام تنا تقبلو فنونا أب مكتال تركو زهوركم تعزبتنا همي وعلكم فرك مع التنفر أنا قيلون لومي إسران حموشن حمل السلالة وهاجراون هاجراون زينات تحزلكم قريبا زلخو في المنزومي نمكتالكم بخبرنا عدمكو بغندر استزينا في اللام لوخ إيرترا أبغانا بستقان عفولي وعلى بايتو مرحت هاجرات أفريقا بودايت عنا تساتيفوم ዞባ ጋሽዋርካ ኣብ ሃገራዊ ፌስቲቫል ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ ፌስቲቫል ኤርትራውያን ንብረት ሆላንድ ኣብ ከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ ኣሜሪካ ኣብ ኩናት ዩክሬን ብቐጥታ ትሳተፍ ከም ዘላ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ወቒሱ ቬነዙዌላ ኣባልነት ኣካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ ዝርዝር ዜና ልኡኽ ኤርትራ ኣብ ጋና ብዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፉ ካብቲ ቦታ ዝበፅሕና ትሕዝቶ ብመልክዕ ዜናዊ ፀብጻብ ተዋሂድሎ ዳናይት ገብሪ ሂወት ከተቕርቦ እያ
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ብ22 ሓምለ ኣብ ኣክራ ጋና ኣብ ዝተካየደ መበል 20 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፎም እቲ ዋዕላ ምድንፋዕ ፍትሒ ርትዓውነት ኣድማሳዊ ሸፈነ ጥዕና መብቃዕ ኤድስን ቲብን ምምሕያሽ ጥዕና ኣዴታት ከምኡ ውን ምቁፅፃር ኣብ ኣፍሪቃ ብፍሉይ ዝርከቡ ዘይተመሓላለፍትን ዝተጎስዩ ትሮፒካዊ ሕማማትን ብዝብል ቴማዩ ተኻይዱ ልኡኽ ኤርትራ ኣብ ዘቕረቦ መደረ ንተመክሮ ኤርትራ ኣብ ምርግጋፅ ርትዒ ኣብ ኣገልግሎት ጥዕናን ምምሕያሽ ጥዕና ኣዴታትን ህፃናትን ዝምልከት መብርሂ ሂቡ ኤርትራ ንጥዕና ከም መሰረታዊ ሰብኣዊ መሰል ከም እትወስዶ ኣብ መትከል ማሕበራዊ ፍትሒ

0: ኣመርኪሳ ድማ ኣብ ኤርትራ ነፍሲ ወከፍ ዜጋ ብስማዊ ክፍሊት ወይ ብነፃ ዓይነታዊ ክንክን ጥዕና ከም ዝረክብ እቲ ልኡኽ ገሊጹ። ብተወሳኺ ኣብዚ እዋን እዚ 80ታዊት ካብ ህዝቢ ኤርትራ ካብ ዝነብረሉ ከባቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ከም ዝረክብ፣ ኣብዚ ኮም ማእከል ዝገበረ ስርዓተ ጥዕና ድማ ወከልቲ ጥዕና ዓብ ተራ ከም ዘለዎም ኣረዲኡ። ኤርትራ ርኡይ ምዕባለ ካብ ዘመዝገበትሉ ዓውድታት ጥዕና ኣዴታትን ህፃናትን ምዃኑ ዝሓበረት ልኡኽ ኣብ 222 ኣስታት 83 ሚእታዊት ዝነበረ ክንክን ቅድሚ ሕርሰ ኣብ ማእከላት ጥዕና ኣብ 225 ናብ 87 ሚእታዊት መጠን ኣብ ማእከል ጥዕና ዝሓርሰ ኣዴታት ድማ ካብ 73 ሚእታዊት ናብ 85 ሚእታዊት ከም ዝበረኸ ሓቢሩ። ልኡኽ ኤርትራ ኣብ መወዳእታ ኣስታት 98 ሚእታዊት ህፃናት ስሩዕ ክታበት ከም ዝረኽቡ ብምንፃር ከም ውፅኢት ናይዚ ሞት ኣዴታትን ህፃናትን ኣዝዩ ከም ዘንቆልቆለ ኣፍሊጡ።
1: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ። ወኪል ኤርናቅዳዊ ተወልደ ብምልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ያሲን ሳልሕ ካቅርቦ እዩ።
2: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል 2016 ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ በጻሕትን ወደብትን ገሊፆም። ካብ ውሽጢ ሃገርን ወፃእን ዝመፁ በጻሕቲ ኣብ ዝሃብዎ ሓበሬታ እቲ ቐሪቡ ዘሎ ትሕዝቶ ኣብ ሓደ ቐፅሪ ምስያታዊ ባህሊ፣ ኣነባብራ ሕብረተሰብ፣ ባህርያውን ሰብ ሰርሖን ፅጋታት ከምኡውን ዝተፈላለየ ወግዕታትን ቅርስታትን ክላለዩ ከም ዝሓገዞም ኣብሪሆም። ንሃገራዊ ፌስቲቫል ዝምጥን ቀረብ ንምግባር ክልተ ኣዋርሕ ዝወሰደ ምድለዋት ከም እተገብረ ዝጠቐሰ ኣቦ መንበሪ ሽማግለ በዓላት ዞባ ጋሽባርካ ኣቶ ኢድሪስ ሳልሕ ብወገኑ ኣብያታዊ ትልሂትን መሳርሒታት ሙዚቃን ንብሄራት ኩናማ፣ ናራ፣ ብዳውየትን ትግረን ዝውክል ትልሂታትን ህርመት መሳርሒታት ሙዚቃን ኣብያታዊ ድኮና ኣባይትን መነባብሮን ድማ ንብሄራት ትግረ፣ ትግርኛ፣ ኩናማ፣ ናራን ብዳውየትን ዘንፀባርቕ ትሕዝቶታት ከም ዝቐረበ ሓቢሩ። ብዘይካዚ ኣብ ጥንታውያን ኣግራብን ህንፃታትን ምንጪ ቁጠባዊ ዕብየት ናይቲ ዞባ ኣብ ዝኾኑ ፀጋታት ዘተኮረ ስእላውን ነዋታውን ምርኢትን ከምኡውን ብቋንቋታት ኩናማን ብዳውየትን ኣፋዊ ያታታት ዘጠቓልል ትሕዝቶ ኣካል ናይቲ ምርኢት ከም ዝኾነ ኣርዲም። ኣባላትን ሓለፍትን ኮሚቴታት ድማ እቲ ትሕዝቶ ምስ ማሓውራት ምምሕዳርን ሕብረተሰብን ብምውሃድ ብመፅናዕትን ዳህሳስን ዝተዳለወ ምዃኑ ብምጥቃስ ካብ በጻሕቲ ሃናፂ ርእቶታት ከም ዝረኸቡ ገሊፆም።
1: ካብ ቅንያት ፌስቲቫል ከይወፃና ብኮርፖሬሽን ዝራእትን ጥሪትን ኣብ ፌስቲቫል ኤርትራ 226 ቀሪቡ ዘሎ ትሕዝቶ መርኣያ ናይቲ ብገዚፍ ወፃኢታት ዝሰላሰል ዘሎ መድባት ሕርሻዊ ልምዓት ከም ዝኾነ ተገሊጹ። እቲ ብንዋትን ስእልን ቀሪቡ ዘሎ ትሕዝቶ መንግስቲ ኣብ ዝሓለፈ ዓመታት ዝሃነፀን ዓበይቲ ድጋታት ከምኡውን ኮርፖሬሽን ዝራእትን ጥሪትን ኣበየ ከባቢታት ሃገርና ዘሰላስሎም ልምዓታዊ መደባት ብሓፈሻ ፍርያት ፀባን ውፅኢት ፀባን ስጋን ውፅኢቱን ኣእካልን ጥረታትን ከምኡውን ኣሕምልትን ፍረታትን ድማ ብፍላይ ብቐሊል ንምግንዛብ ከም ዝኽእል ነጋዳያን ሓቢሮም። ኣባላቲ ኮርፖሬሽን ብወገኖም ቀሪቡ ዘሎ ውፅኢት ናይቲ ኣብ ሕርሻዊ ልምዓት ርእስኻ ንምኽኣል ዝግበር ዘሎ ገዚፍ ወፍሪ ከም ዝኾነ ብምጥቃስ ዕሹግ ፀባ፣ ፎርማጆ፣ ርግኦ፣ ሞዛሬላ፣ ሪኮታ፣ ጠስሚ፣ ብሮን ስጋን ካብ ፍረታት ድማ ኣራንሺ፣ ማንጉስ፣ ፓፓዮን፣ ኣቮካዶን ብርትዓ ዋጋ ንህዝቢ ይከፋፈል ከም ዘሎ ብሪሆም። ብዘይካዚ ንምዕባለ ሕርሻዊ ኢንዱስትሪ ብዝምልከት ንትካል ሳልሳ ኣለቡን በፂሓቶ ዘላ ደረጃን ዘመናዊት ሓላቢት ማሽን ከምኡውን ውሕስነት ሓምላይ ምግቢ እንስሳ ንምርጋፅ ንዝካየድ ዘሎ ዕማማት ዘንፀባረቕ ብደረቕን ተንቀሳቓስን ስእሊ ንምርኢት ቀሪቡ ኣሎ። እዚ ከምዚ ኢሉ እንከሎ ፌስቲቫል ኤርትራውያን ንብርቲ ሆላንድ ብ18-19 ሓምለ ብከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ። ኣብዚ ብኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት በነሉክስን ኣቶ ነጋስ ካሳ ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ኣቦ ወንበር ማሕበረኮም ኣቶ ዘርኣይ ገብሩን ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኢሳቅ ምናሴን ኣብ ዘስምዕዎ ቃል ሃገራዊ በዓላትና ብዓብ ተሳትፎ ብልዕል ድምቀት ምፅምባሉ መርኣያ ሓያል መኸተ ከም ዝኾነ ብምጥቃስ የውሃኖኦም ንህዝብን መንግስትን ኤርትራ ገሊፆም። ሓላፊ ቆንስላዊ ጉዳያት ኣቶ ክብሪ ኣብ ተወልደ ብወገኑ ከምቲ ኣብ ፌስቲቫል ዝተረኣየ ዕዙዝ ተሳትፎ ኣብ ዝውጠን ልምዓታዊ ፕሮጀክትታት እውን ግቡእ ኣበርክቶ ምግባር ዘይግነታዊ ግዴታ ከም ዝኾነ ሓቢሩ። ኣምባሳደር ነጋሲ ካሳ ንተሳተፍ ኣብ ዘካየዶ ሰሚናር ኣብ ህልው ኩነታት ሃገር ብመንፅር

ዞባውን ዓለማውን ምዕባለታት ከምኡውን ኣገዳስነት ንቑሕ ውዳበታትን ኣበርክቶን ኤርትራውያን ማሕበረ ኮማት ኣብ ልምዓታዊ ምድባት ዘተኮረ ሰፊሕ መብርሂ ሂቦም። ንክልተ መዓልታት ዝቐፀለ ፌስቲቫል ኤርትራውያን ንብርቲ ሆላንድ ስፖርታዊ ውድድራት ምርኢት ያታዊ ኣልባሳት ብሄራትና መደባት ህፃናትን ካልእ ትሕዝቶን ዘጠቓለለ እዩ ነይሩ። እቲ ዓመታዊ ሃገራዊ ምትእኻብ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መሰናድኦ ደሚቑ ነይሩ። ኣብ ዞባ ማእከል ቤት ፅሕፈት ትምህርቲ ኣብ ደቡባዊ ምብራቕ ብ23 ሓምለ ብዘካየዶ ገምጋም ተሳትፎ ኣብ ቅድመ ትምህርቲ ዕቤት የመዝግብ ከም ዘሎ ገሊጹ። ሓላፊት ቤት ፅሕፈት መምህር ኣስካሉ ፍሳሄ ብዘስማዓቶ ቓል ተሳትፎ ተምሃሮ ብሓፈሻ ተባብዐ ከም ዝኾነ ብምጥቃስ ብቕዓት ትምህርቲ ንምምሕያሽ ንዝተዓመን ጥፈታት ኣብ መስርሕ ምምሃርን ምስትምሃርን ሓጋዚ ከም ዝነበረ ኣብሪሃ። ብመንግስቲ ዝተበገሰ ኣብ ቅድመ ትምህርቲ ዝግበር ዘሎ ወፍሪ ንምዕባለ ህፃናት ኣገዳሲ ስለ ዝኾነ ብሰፊሑ ይስራሓሉ ከም ዘሎ ኣብ ዝሓለፈ ዓመት ጥራይ መጠን ተሳትፎ ብኣስታት 10 ሚእታዊት ከም ዝዓበየ እቲ ዘቕረበ ፀብጻባት ኣነፂሩ። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ተሰላሲሉ ዘሎ ንጥፈታት ብሓፈሻ ተባብዐ ምዃኑ ብምግላጽ ኣብ ብቕዓት ተመዝጊቡ ዘሎ ውፅኢት ንምዕቃብ ክስራሕ ኣተሓሳሲቡ። ተሳተፍቲ ድሕሪ ዘካይድዎ ዘተ ስሉሳዊ ርክብ ወለዲ ተምሃሮን መምሃራንን ክሕይል ጠንቅታት ምትራፍን ምቁራፅን ክልለ ንመምሃራን ዝወሃብ ስልጠናታት ክግምገምን ክሰፍሕን ምደባ መምሃራን ኣብ እዋኑ ክትግበር ኣብ መባእታ ዝግበር ፃዕሪ ክዛይድ ከምኡውን ሕፅረት መሳለጥያ ክምማላእ ዝብል ርእቶታትን ሓሳባትን ኣቕሪቦም። ንንኡ ዞባታት ሰንበል ገጀረት ገዛባን ዳንጎዳይፍን ኣብ ዝጥርንፍ ደቡባዊ ምብራቅ ዞባ ማእከል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣገልግሎት ዝህባ 42 ኣብያተ ትምህርቲ ኣለዋ። ዝስዕብ ዜና ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ ኣሜሪካ ኣብቲ ዩክሬን ኣንጻር ሩስያ ተካይዶ ዘላ መጥቃዕቲ ብቐጥታ ተሳተፍ ከም ዘላ ሚኒስትር ጉዳያት ወፃኢ ሰርጌይ ላቭሮቭ ቐይሱ። ዩክሬን ነቲ መጥቃዕቲ ንምክያድ ካብ ኣሜሪካ ናይ ኣፅዋር መራኸቢታትን ስለያን ሓገዝ ትረክብ ከም ዘላ እዩ ሚኒስትር ላቭሮቭ ሓቢሩ። ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ድሌትን ተበግሶን ከም ዘለዋ እኳ ክትሕብርን ተጸንሐት ኣባይታ ግን በንጻሩ ምዃኑ እዩ ሚኒስትር ላቭሮቭ ኣረዲዩ። ሚኒስትራት ጉዳያት ወፃኢ ኣሜሪካን ሩስያን ብ23 ሓምለ ኣብ ፊሊፒንስ ኣብ ዘካየዶ ወርክብ ኣብ ጉዳይ ኩናት ዩክሬን ከም ተዘራረቡ ይዝከር። ኣሜሪካ ኩናት ዩክሬን ኣብ 2022 ካብ ዝውላዕ ንድሓር ጥራይ ነቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ጸብጻባት የረድዉ። ቬነዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ። እቲ ትካል ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሰት ቬነዙዌላ ኣባልነታ ክትስሕብ እዋኑ ምዃኑ ኣንፂራ ኣላ። ብዘይካዚ ኣህጉራዊ ቤት ፍርዲ ገበነኛታት መሳርሒ ንዳግመ መግዛእቲ ኮይኑ ከም ዝፀንሐ እዩ መንግስቲ ቬነዙዌላ ዝሕብር። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ናይ ምውፃእ ጠለብ ድሕሪ ሓደ ዓመት ይትግበር። ቬነዙዌላ ጥራይ ዘይኮነት ብርክት ዝበላ ካልኦት ሃገራት እውን ካብቲ ኣህጉራዊ ትካል ይስሕባ ምህላውን ፀብጻባት የረድኡ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ዝርከበአን ብርክት ዝበላ ሃገራት ዘይጠርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ክመፅእ ምፅንሕ እዩ ዝግለጽ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ። ኣብዚ እዋን እዚ ፍርያት ነዳዲ ሊብያ ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ጸብጻባት የረድኡ። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2 ክሳብ 4 ቢልዮን ዶላር ትረክብ ከም ዘላ ተገሊጹ ኣሎ። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበር። ቀንዲ ምንጪ ቁጠባዊ እቶት ሊብያ ዝኾነ ጽላት ነዳድን ጋዝን ካብ 2011 ናብቲ ሃገር ተኸሲቱ ብዘሎ ጸጥታውን ወታደራውን ቅልውላው ብከቢድ ከም ተሃሰየ ይጥቀስ። በቲ ግዳማዊ ምትእታው ዝጠንቁ ቅልውላው ኣስታት 500,000 ሰባት ክቕተሉ ከለዉ ሚልዮናት ከም ተመዛበሉ ጸብጻባት የረድኡ። ኣውስትራልያን ካናዳን ኣብ ዝሓለፈ ወርሒ ሰነ ንዝኸተመ ወታደራዊ ስምምዕ ካብ ፈለማ 2027 ከተግብርኦ ከም ዝጅምራ ገሊጸን። እቲ ወታደራዊ ውዕል ኣውስትራልያ ንካናዳ ዝተራቐ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ይሕበር። ኣውስትራልያ ነቲ ቴክኖሎጂ ብመሸጣ ናብ ካልኦት ሃገራት ከተመሓላልፎ ንፈለማ ምዃኑ እዮም ጸብጸባ ዝጠቕሱ። እቲ ዘመናዊ ወታደራዊ ቴክኖሎጂ ካናዳ ጸጥታ ዞባ ኣርክቲክ ንምሕላው ኣብ ተካይዶ

ስለዩ ንጥፈታት ሓጋዙ ምዃኑ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ኣብ ምድንፋዕ ወታደራውን ፀጥታውን ዝምድና ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነፂሩ። እዚ ዝተገልፀ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጠለብ ከም ዘቕረበ ድሕሪ ምቅልሕ እዩ። ዛጊት ካብ ኣሜሪካ ዝመፁ ወግዓዊ ሕቶ ከምዘየለ ዝጠቐሰ መንግስቲ ማሊ ሽበራ ንምቅላስ ምትሕባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከም ዘይደሊ ኣረዲ ኣሎ። ማሊ ሽበራ ንምቅላስ ምስ ኒጀርን ቡርኪና ፋሶን ሓበራዊ ወታደራዊ ሓይሊ ኣቒማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ ትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ከተካይዶ ፅንሐት ወታደራዊ ወፍሪ ነቲ ዝድሊ ዕላማ ከይወቕዕ ከም ዘብቅዐ ዝዝከር እዩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳን ምፅዳቕ ኣብ ስምምዕ ከም ዝበፅሓ ገሊፀ። እተን ሃገራት በቲ ጉዳይ ካብ ፈለማ ሰሙን ናይ ዝሓለፈ ወርሒ ሰነ ክዘራረባ ድሕሪ ምፅንሐንን ብ23 ሓምለም ናይ መወዳእታ ምርዳእ ከም ዝበፅሓ ሓቢረን ኣለዋ። እዚ ሓድሽ እገዳ ንፅላት ፀዓት ምግፋፍ ዓሳን ፋይናንሳዊ ኣገልግሎታትን ሩስያ ዘነፃፀረ ኮይኑ ልዕሊ 30 ተወሳኽቲ ባንክታት ተኣጊዶም ኣለው። እቲ ስጉምቲ መቐፀልታ ናይቲ ኤውሮጳዊ ሕብረት ቁጠባ ንምርማስ ከካይዶ ፀንሐ ምንቅስቃስ ምዃኑ ዝኸሰሰት ሩስያ መልሰ ግብሪ ከም ትህበሉ ነፂራ ኣላ። ኤውሮጳዊ ሕብረት ተቐዲሙ ኣብ ልዕሊ ሩስያ ዘፅድቆ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ኣሉታዊ ሳዕቤን እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለዩ መንግስቲ ሩስያ ዝሕበር። እቲ ሕብረት ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ብዘተ ንምዕራፍ ተበግሶ ይወስድ ከም ዘየለዩ ዝውቀስ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ልኡኽ ኤርትራ ኣብ ጋና ኣብ ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፎም። ዞባ ጋሽባርካ ብሃገራዊ ፌስቲቫል ኣቕሪቦዎ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ። ፌስቲቫል ኤርትራውያን ንብርቲ ሆላንድ ኣብ ከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ። ኣሜሪካ ኣብ ኩናት ዩክሬን ብቐጥታ ተሳተፍ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ወቂሱ። ቬኔዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርድ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዕለ ደረጅኡ ከም ዝበፅሐ ተገሊፆም። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ መዓልቲ።

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዩ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ

ዓመትን 8 ዓመት ክድሰልና ምክትል ነበኹም። ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትና ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰምሩ ዘዮሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
1: ኢትዮጵያ አፍ ደገ ባህር ምስረኸበት ኤርትራ ዝኾነትሉ ምክንያት ከብቀዩ
2: እዛ በጣም ትልቅ ሃገር ነች።
1: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
3: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
1: ሃፀይ ዮሃንስ ከምዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ እዩ ዝበሃል። ነጋሽ ማለት ኣብ ኣክሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘብቶብን ንኖራለን እንዴ?
1: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቅልለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሀገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው።
1: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመርሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት ናርም
1: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ አሰብ ንመንጥሎም ዝብል ሓሳብ ክልዕል ጀሚረ።
8: ውጊያውን ኣስመራ ምፅዋ ከረን አሰብ ንወስድነት
9: በፍጹም ሰሜንን በጦርነት አናሸንፍም። በሰላም በፖለቲካ መፍታት አለበት።
10: በአንድም በሌላ መንገድም ተሸንፈናል።
1: ተሳዒርና፣
11: ተጨፈጨፍ፣
1: ተዳሂኽና
12: ዓሰመቲና ተነባሮ ዝነበረን ዓላማ ፈርመሽኑ ተወል ድሓር የኾነ ማእኸላት እዩ ለዊስና
13: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
1: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
14: 67 ተዋገ የት ነው ያለ ነዋ
1: 60 ዓመታት ተዋጊና ሕጂ በ የለና። ዓባይ በጊዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ትቕይሩኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ዓባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኽ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ። ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ። እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ። ካብታ ዕለቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት

0: ልሂቃን ሰልፊ ብልጽግናን መሰልቱን ተደጒሉ ከም ዝጸንሐ እሳተ ጎሞራ ተፈጂሮም ባሕሪ ዝብል ክተት ኣውጆም። ሰብ ሞያ ሕጊ፣ ታሪክ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ጽውጽዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይረአን ኣሎ።
1: የባህር በር ስንል
2: የባህር በርን
3: ኢትዮጵያ ከበር ያስፈልጋታል። ባህር በር ካላቸው
4: ኢትዮጵያ የባህር በር ያስፈልጋታል።
5: የቀይ ባህር በር ጉዳይ
6: የባህር በር
0: እቶም ትማሊብ ናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተጸቒጦም ብኽቱር ጽልኢ ህዝብን ናጽነትን ኤርትራ ዝኽሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝጸንሑ ሕሙማት ነዛ ብመራሒ ብልጽግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ጊዜ ብምባል ካብ ዝተቐብሩሉ ጐዳጕዲ ወፂኦም ኣሎና ኽብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዓ ሒዛ ትጸፍእ ክንብል ዝመረጽና። መበገስ ናይ ዝዅሉ ተራዒሉ ዘሎ ዶሮና ዝኾነ መራሒ ብልጽግና ንዘይ ብሱልነቱ ዝገልጽ ካብ ዝቕረቦም መድረ ክንጅምር።
7: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ።
0: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደጋ ይከኣልን እዩ። እዚ ብልሂቃን ስርዓት ብልጽግና ብዛዕባ ቀይሕ ባሕሪ ከም ዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ ንቀይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል ርእይዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስነ ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣበጋዛት ውግእን ተመቓቒላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ፣ ቋንቋ፣ ስነ ልቦና፣ ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7 ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጠርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ንሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብ ዘዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝጽሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1876 ሃፀይ ምኒሊክ ናብ ንጉስ ኡምበርቶ ናይ ጥልያን፣ ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒሊክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕሉ ጫሌን፣ ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት መርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዛእን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪክ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምህውታት ኣይኣመሉን። ንዅሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግሥትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ

0: ሎኒ ኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪፁኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልፅግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መገጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም መጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪክ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪክ ዝጠሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለፅን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ግዜ እንደምታዩት ቀይ ባህር ጋር ሆኖም ይህም ታሪክ ነው። ይህንን ታሪክ መፋቅ ኣትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕር እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብላይ ንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃን ሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግፅ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪክ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረናራን ኩነማን ምድረስ ዓፋር ሳሆ ዖናን በሲግድጋን ዓዲ ብርሂም ኦመሓጀር ጸሮና ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪኽ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ንሰላሳ ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ፣ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
2: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጀ ስላደኩ ስለማቀው ዝም ለበችለትኝነት እንደዚህ እየፈለክ የምትረማመድበት ኣደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቒኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ጽልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕጽልን ከቋርፅን ጽልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብኸምዚ ዝጸላሎ እዩ።
2: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
3: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋጽኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብግደት ጸዊቱ።

0: መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብዪ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንርዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
1: ከኣጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን ኣስዩ ማድረግ ተገቢ ነው የሚል እምነት ኣለኝ። ሶ ታሪካችን ውስጥ

0: ሓደን መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
1: አዶሊስ ሰምታችሁ ይመስል አዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: አዶሊስ ኣወሽ መጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ እዩ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ ብላዕ ከይበልዎ ፅቡሕሎ ይበለ ይብሉ ቦታትና። መን ምስ ቀረበሎም ዳኣዮም ፅቡሕልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማለፁ ኣብ ውሽጥና ኣትዮም ኣዱሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተን ኣብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማእታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
2: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
3: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣብ ሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
1: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚህ ሕጂ ዘሎ ስምዒታት ክንረሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ኣብ ፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
1: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ክዋሃድ ኣይከኣለን። ብቐቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
4: እድሚ ሕጂ እውን እኮ ነጊርናዮም ነርና ኢና። ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና፣ ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ፀሊም ዝርባኹም እንተ ንሕና መረምላሽ ዝዓድና ጋሽ ባርካ ዓንሰባት ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና። ኣይትቀንዘው ይትሰንዘው ኢልናዮም ነርና ኮ ኢና ይብላ ኣለኹ።
1: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም ኣቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
1: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ ኣለ ዓለም ላይ።
5: ኣጉል ህልም ነው። ይሄ ኣጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካነ ምናምን ተሸጠዋል።
0: አጉል ሕልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳኣ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ
5: ت ተስፋ አድርጎ ለብሔራዊ ችግር እንዳን

0: እንደ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው።
1: መራሒ ብልጽግና ኣፍ ደገ ባሕርን ምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
2: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
1: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወኢለኻ ኣነ ዓቕሚ የብለይን፣ ደቀ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
2: ኣሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
1: እዚ ኣያታ ናይ መወዳእታ መልእኽቲ ቅድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።
3: ከጠላቱ ጋር የምደባለቅ የጠላት አንገት
1: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኹሉ ኢትዮጵያዊ ክትጠብረላ ትኽእል እያ ዝብልዋ መረሳሰኒትን መላዓዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘዝ ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህርኛ ነው ቀይሕ ባሕርናትና እዩ፣ ስርዓት ደርግ ቀይ ባህራችን በደማችን ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
4: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘለውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
1: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆለ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስስዑን ገባትን ባህርያቱ ኸስፋሕፍሕን ንዞባና ናብ ዓውደ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ ዓሰርተ ዕየት ተኸቲሎም ብናይ ሓሶት ትረኻታትን መግለፂታትን ህዝቦም ኣብ ምድንጋር ተጸሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልጽግና እትመሓዘር ዘላ ናይ ዘመና ኢትዮጵያ ከም ብዘይ ምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ። እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ጽውጽዋይ ሓደ ብሓደ ንርአ።
5: ኢትዮጵያ ከጥንት ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚህ አለፍ ሲልም
1: ኢትዮጵያ ከጥንት ጀምራ ተጠቃሚት መስመር ቀይ ባህር ከም ዝነበረት ዝሕብር መረዳእታታት አሉ። በተወሰኺ ከጥንቲ ምንቅስቃስ መረኸብ ንግዲ ኢትዮጵያ ኣብ ቀይ ባህር ጣይ ዝተሓጽረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ በህንዳዊ ውቅያኖስ ብመስመር ብመረኸብ ይነግዱ ከም ዝነበሩ ታሪክ ነግረና። ሪቻርድ ፓንከርስት ዝተፈላለዩ ጸሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ፣ ጥሪት፣ ቡን፣ ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ፣ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
5: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
6: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
1: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
7: ኢትዮጵያ ዝነበራ 4000 ዘመናት ከኣክሱም ስልጣኔ ጀምሮ
1: ኢትዮጵያ ካብ ስልጣኔ ኣክሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት

0: ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
1: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
0: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
2: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የኔ ነበር በሚል ትዝታዊ
0: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናፋብቲ ክቕየር ኣለዎ
2: መሸጋገር ኣለበት ማለት እዩ።
3: በ60 ኪሎ ሜትር ርቀት ላይ ወይም በ40 ኪሎ ሜትር ርቀት ላይ ከቀይ ባህር
0: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይነግድን ካብቲ ባሕሪ ከም ዘይንጥቀምን ገይሮምን ኣለዉ
3: ኣድርገውናል።
4: እኔ የህግ ምሁር ኣለለዉ ግን ብዓለም ላይ ያለ ከማያቸው
0: ናይ ሕጊ ምሁር ኣይኮንኩን እንትኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ቅድም ድምንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
2: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለሁ ካልክ ሓይለኛ ከሆንክ መውሰድ ትችላለ።
5: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
0: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ ውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕሪ ንኽረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
6: ኣፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና ባሕረ ነጋሽ የተባለው ቀይ ባሕርና ዳርቻው
0: ኣፄ ዮሐንስ ከም ዝሓሰብዎ ኸይሰለጦም ኢጣልያውያን ብምስፍሕፍሖም ባሕረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ኣፄ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃ ንሰምዖ ዘለና ታሪኽን ሓተታን ዘስደምም እዩ። ነቲ ታሪኽ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዓላት ልበስ ከም ዝበሃል ንሕልሞምን ምኞቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ እምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪኽን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድ ሕዱ ዝገራጮ መብርህታት ይህቡ። ታሪኽ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪኽ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪኽ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ ሻብዓይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ግማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣድሉስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ግማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብ8ይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃ እዩ ዝነበረ። ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ

0: ኦቶማን ቱርኪ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጂ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪክ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንፁር ኣይገልፁን። ከም ኣገላልፆም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ፀኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን መዓት ዘመን እዩ ነይርዎም። ኢትዮጵያ ትበሃል ዱባታት ዝተነፀረ ሃገር ነይራ ድያ? ካብ መዓት ዘመን እዩ ኢትዮጵያ ዝብል ስያመ ዝተዋህባ። እዚ ኩሉ ሃብትን ሓይልን ነይርዋ እትብሉና ዘለኹም ሃገር ዘመሓደረ ዝገዝአ ንጉስ መስፍን ወይ ሃፀይ መን ይበሃል? ነዘን ኩለን ዝተጠቕሳ ብዙሕ መራኽብ ውግእን ንግድን ዝመርሕን ዝኣልን ዝነበረ መን እዩ? ኣስማተን መራኽብ መነመን ይበሃላ? ኣበይ ከኣተዋ? እዚ መልሲ ዝርከቦ ኣይኮነን። ሓቀኛ ታሪክ ኢትዮጵያውያን ንቕይሕ ባሕሪ ዝረገጽዎን ብሓይሊ ዝወነንዎን ድሕሪ ጎበጣ ኤርትራ 1952 ብመልክዕ ፌደሬሽን እዩ። ንዝተወሰነ ዓመታት ንቕይሕ ባሕሪ ተቆፃፂሮም ከም ዝነበሩ ናይ ቀረባ ታሪክ እዩ። እቲ ነይሩና እናተባህለ ዝንየትሉ ሓይሊ ባሕሪ ኢትዮጵያ ድማ ብደገፍ ሓያላን ሃገራት ብ1955-56 ተመስሪቱ ክሳብ ዕለተ ውድቀቱ 30 ዝኣኽላ መራኽብ ውግእ ከም ዝነበርኦ ንሳተን ድማ ኣብ ስርሒት ፈንቅል ከም ዝዓነዋ ሓይሊ ባሕሪ ኢትዮጵያ ድማ ኣብ 34 ዕድሚኡ ብ1990 ከም ዘኽተመ ይፍለጥ። እቶም ብበርበራ ኪስማዮ ሞቓዲሾ ይነግዱ ነይሮም ዝተባህሉ ህዝቢ ደቡብ ኢትዮጵያ ኣብ ዝነግድሉ ዝነበረ እዋን ዘን ዝተጠቐሳ ወደባት ናይ መን ነበራ? ስለምንታይ ከ እቲ ንግዲ ተቋሪፁ? እተን ወደባት ንመን ተገዲፈን ወይ ብመን ተመንጢለን? ሕጂ እውን እቲ ሕቶታት መልሲ ዝርከቦ ኣይኮነን። ነተን ናትናየን ነይረን ንጥቀመለን ነርና ንመሓድረን ነርና ዝተባህላ ሃገራትን ወደባትን ስለምንታይ ሕጂ ናብአን ዘየተኮሩ ወይ ናትናየ ንብፃሓናያን ዘይበሉ? ኣብቲ ቀይሕ ባሕርን ወደባት ኤርትራን ብሓይሊ ኣብ ዝገዝእሉ ዝነበሩ ዓመታት ኣብቲ ሃገር ዝተረኣየ ቁጠባዊ ዕብየትን ምዕባለን ኣይነበረን። ወደባት ኤርትራ ንመዓላ ኩናት ዝውዕል ዝነበረ ህዝቢ ኢትዮጵያ እውን እንተኾነ ካብ ወደባትን ባሕርን ኤርትራ ዝረኸቦ ፋይዳ ኣይነበሮን። ሙሉእ ዕድሚኡ ካብ ተመፅዋትነትን ልማኖን ኣይተገላገለን።
1: ዓሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች።
0: ዓሰብ ናይ ጸላእትና መዓስከር መዕረፊ መራኽብ ውግእ መብረሪ ነፈርቲ ክትከውን ትኽእል እያ። ናይ ግዜ ሕቶ ይኹን እምበር እስትራቴጂያዊ ዝኾነ ኣፍ ደገ ባሕርን ከባቢኡን ንመስተየ ኣግማል ክኸውን ዘፍቅድ ዓሻግን የለን።
2: ቀጥታ ማንገናኛቸው ኣገሮች ጠላት ነው የምንላቸው ኣገሮችን ጎረቤቶቻችን ሊያመጡብን
0: ንሕና ዘይንቈጻጸሮ መሬት ምስ ካልኦት ኣህጉር ዝረኽብ ብታሪክ ጸላእትና ንብሎም ንዓና ከይፍቀዱ ብቐጥታ 60 ኪሎ ሜትር ኣብ ከባቢና ክሰፍሩ ዝገብር መስርሕ ኢናኣቲና። ሰበ ስልጣንን ልሂቃንን ብልፅግና ኩሉ መጎትኦም ተጠቃምነት ኣፍ ደገ ባሕሪ ዘይኮነስ ኣብ ሕጊ ዘይተመርኮሰ ናይ ምስፍሕፋሕ ሕልሚዮም ዘንጸባርቑ ዘለዉ። ብታሪክ ይብፅሓና ይክብሉ ጸኒሖም ካልኦት እንተ ተቈጻጺሮሞ ከስጋኣና ስለ ዝኾነ ክንቈጻጸሩ ኣለናዮም ዝብሉ ዘለዉ ኸኣ ኤርትራ ከም ተኸታሊት ናጻ ፖለቲካዊ መስመር ኣብ መሬታን ባሕራን ንረብሓ ህዝባን ልኡላውነታት ዝኽብርን ክሳብ ዝኾነ ምስ ዝኾነት ሃገር ትቕረብ ትርሓቕ ኣብ ዝመረጸቶ ግዜን ቦታን ኣብ ደቡብ ይኹን ኣብ ማእከል ብማዕርነታዊ ሽርክነት ክትሰርሕ ኣብ መሬታን ልኡላውነታን ድማ ናይ ዝኾነ ወገን ባርኾትን ፍቓድን ኣየድልያን። ብፍላይ ድማ ናይዞም ቀደምቲ ስርዓታት ኢትዮጵያን መሻርክቶምን ዝኣመሰሉ ወገናት ብዝመረጸቶ ምስ ደለየቶ ወገን ክትሰርሕን ክትሻርኽን ሙሉእ ናጽነት ኣለዋ።
3: ኤርትራ ኢዝ ኖት ፎር ሴይል ኤርትራ ኢዝ ኖት ፎር ሴይል ኖት ፎር ኢራን ኖት ፎር እስራኤል ኖት ፎር ዘ ዩናይትድ ስቴትስ ፎር ኖባዲ።
4: አሁንም ብርዳታ ሰጪ ኃይሎች የሚጠመዘዝ ፖሊሲ ያለን ሀገር ኮነን። አሁን
0: ብለገስቲ ብረድኤት ዝወር ፖሊሲ

0: ዘለና ሃገር ኮይና ቀለብተት ዝፅበ ህዝቢ ሒዝካ እንደገና ናብ ኩናት
1: እርጥባን እየጠበቀ የሚኖር ህዝቢ ይዘ እንደገና ሌላ ግጭት
0: ንታሪክ ብዝጥዕሞም መንገዲ ምጽሓፍን ምትርጓምን ከምዞም ጎረባብትና ገይሩ ዝመልኮ ሰብ የለን። ፕሮፌሰርነትን ዶክተርነትን ታሪክ ንምጥምዛዝን ንምስናዕን እዮም ዝመሃርዎ። ክንዲፍረ ኣድሪሕንከት ዘይብሎም ንጽባሕ ዘይሓስቡ ንሎሚ ጥራይ ዝነብሩ እሞ ኸዓ ምሁራት ኢና ዝብሉ ብዘይ ገደብ ክህውትቱ ናይ ብሓቂ ዘተሓሳስብ እዩ። ሕጂ እውን ትፅውፅዋ ይቕፅል።
2: ቀይ ባህር ማለት ቀይ ባህር ኣሉት እጂ ስያሜው ራሱ ባህር ነጃሽ ነው የሚባለው።
0: ቀይሕ ባሕሪ ማለት እቲ ስሙ ንባዕሉ ባሕሪ ነጋሽ እዩ ዝበሃል፣ ብጥንቲ ዝፍለጠሉ። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ። ኣኽሱም ድማ ካብቶም ኣብቲ ከባቢ ዝነበሩ ሰለስተ ሓያላን ሓንቲ እያ ዝነበረት
2: ሃገራቶች ኣንዷ ነበረች ኣክሱም።
0: ኣብዚ ድማ ማይ ዘይጣዓመየ ታሪክ እንሆ። ቀይሕ ባሕሪ ባሕሪ ነጋሽ እዩ ዝበሃል ዝነበረ ይብለና ኣሎ ፕሮፌሰር ኣደም ከማል። ባሕሪ ነጋሽ ድማ ኣብ ኣኽሱም ዝነበረ ስልጣነ ከም ዝኾነ ገሊጹ። ነዚ ዝንቡዕ መግለጺ ምሁር ኢትዮጵያ ምሁራዊ መልስና ቀይሕ ባሕሪ ማለት ባሕሪ ነጋሽ ማለት ኣይኮነን፣ ነጋሽ ወይ ድማ ባሕሪ ነጋሲ ማለት ኣብ ማሓዳሪ ወይ ገዛኢ ገለ ክፋል ከበሳታትን ክሳብ ባጽዒ ዝዝርጋሕ ዝነበረ ምድሪ ባሕሪ ናይ ሕጂ ኤርትራ ደኣ እምበር ናይ ኣኽሱም ስልጣነ ኣይነበረን ኣይኮነን።
3: የኣሁኑ ትውልድ በቁጭት ይህንን ነገር የሚያነሳው ለካ ይህን ያህል ታሪክ የባህር አልሀበሻ ብሎ ነው አረቦች የምጠሩት።
0: እዚ ሓድሽ ወለዶ ብነድሪ ዘልዕሎ ዘሎ ክንዲዚ ዝኣክል ታሪክ ባሕር አልሓበሽ ኢሎም እዮም ዓረብ ዝፅውዕዎ። ቀይሕ ባሕሪ ናትና ከም ዝኾነ ናይ ኢትዮጵያ ባሕሪ ከም ዝኾነ ብዙሓት ኣብ መጽሕፍቶም ቀይሕ ባሕሪ ኣይብልዎን እዮም ባሕር አልሓበሽ ኢሎም እዮም ዝፅውዕዎ። እቲ በሽሓት ኪሎ ሜትራት ዝቝፀር ገማግም ባሕሪ ናትና ዝነበረና ሲኢና ኢሎም እዮም ብነትሪ ዘልዕልዎ ዘለዉ።
3: ያ ሁሉ ነው ያጠነ ወይ የምል ነው በቁጭት የምነሳው። ለዚህ ነው
4: ቀይ ባህር ብቻ አይደለም አትላንቲክ ውቅያኖስ ራሱ።
0: ቀይሕ ባሕሪ ጥራይ ኣይኮነን፣ ንኣትላንቲክ ውቅያኖስ እውን ካብ ኣፍሪቃ ብምዕራብ ወይ ድማ ኣብ መንጎ ኣሜሪካን ኣፍሪቃን ዘሎ ውቅያኖስ ብጥንቲ ፖርቱጋላውያን፣ እስጳኛውያን፣ ግሪካውያን ዳህሰስቲ ካርታ ሰሪሖምሉ እዮም ኢትዮፒክ ኦሽን ኢሎም እዮም ዝፅውዕዎ ዝነበሩ። ነቲ ታሪክ ካበይን ብኸመይን ከም ዝስንዕዎ ናይ ብሓቂ ዘገርም ነገር እዩ። ንቀይሕ ባሕሪ ባሕሪ ነጋሽ ባሕሪ ሓበሽ፣ ንኣትላንቲካዊ ውቅያኖስ ድማ ኢትዮፒክ ኦሽን ይበሃል ከም ዝነበረ ይንገረና ኣሎ በዞም ሰናዕቲ ታሪክ።

መደብ ናትራን ኣብ ሰሙን እዚ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተፀልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቅቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝፀሉ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቅታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ፅባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ፀጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብ ናፍኖተ ሂወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልምሳ እውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ እውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙር ዝዮ እሞ ንክትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለዩ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዎ ረቑሒ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን እዩ ክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙዳት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙሉ ዘዮ እሞ ንኽትከታተሉ ብኽብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

0: ተኸታተልቲ መደብ መልሳሕ መስመር ብቁፅር ቴሌፎን 12245 ከምኡ 12247 እትሳተፍሉ መደብና ይፍልም ኣሎ ኣብ መስመር ሰብ ኣለና። ሎ ሎ
1: ሎ
0: መርሓባ መን ክብል?
1: ሴም ሃፍቶም ካብ ማይ ትመለ።
0: ድምፅኻ ቅርብ ትሒት ኣሎ ኣባና ዲ ቅርብ ክንውስኽ ኣላ። ሴም ዲኻኢልካኒ?
1: ሴም ሃፍቶም።
0: ሴም ሃፍቶም ካበይኻ? ሴም
1: ካብ ማይ ተመነ።
0: ኣራይ ሴም ፅቡቅ ዕድል ምነኤልካ ቀዳማይ ደዋሊ ኢኻ ካብ ቁፅሪ ሓደ ክሳብ 10 ኣብ ቀዳማይ ደረጃ ክትመርፅ።
1: ቁፅሪ 3
0: ስፖርት ከመይ ኢኻ ሴም?
1: ስፖርት ዓኒና
0: ትከታተልያ? ኣራይ ምስ ስፖርት ምትእሳር ስለ ዘለዋ ዩ ናብታ ሕቶ ክንሰግር ኢና። ብሉፅ ተፀዋታይ ዋንጫ ኣፍሪቃ 2025 ቁፅሪ 3 መን እዩ? ክደግመልካ የ ብሉፅ ተፀዋታይ ዋንጫ ኣፍሪቃ 2025 መን እዩ? ቁፅሪ 3 ያ ክመሪፅካ ሓቀ
1: ኣራይ
0: ናይ ሰማዕኻን
1: ናይ ብራይተን
0: ናይ ብራይተን
1: ተፃዋታ ዮ ናይ ብራይተን ተፃ ኣዲንግራን
0: ስሙ ንገረና።
1: ሳይሞን ኣዲንግራን።
0: ሳይሞን ኣዲንግራን ኣይኮነን።
1: ኣዲንግራን
0: ኣይኮነን።
1: ሳይሞን ኣዲንግራ ናይ ኣስቶን ቪላ ብራይተን እየ ንድኮብ ኣልቢየን ካብ ኣዲንግ
0: ኣይኮነን።
1: ብራሂም ድያ
0: እታ ሕቶ ተረድያ ትካደ
1: ዋንጫ ኣፍሪካ ብራሂም ድያዝ ናይ ሞሮኮ
0: ኣይኮነን።
1: ሃኪሚ ኣሽራፍ ሃኪሚ
0: ሕጂ ሓንቲ ዕድል ክህበካ የ ኩሎም በፂሕካ እዮም ዶዳ
1: መሃገር በል ሓጊዘነ
0: ዋ ሃገርተ ነጊረካ ሃገርተ ነጊረካስ መልሲ እያ
1: እንታይ ድ ሕጂ ሴኔጋል እንተልካና ስካብኦም ክንደይ ሞ 20 ግነ ተፃዋትሎ
0: ናይ ሴኔጋል
1: እንተናኢልና ሲ
0: መን ምዃኑ ሕራይ ሴኔጋል ሓንቲ ዕድል እያ ግን
1: ማፓገይ
0: ኣይኮነን። ሳድዮ ማነ እዩ ምምፃ ቢካ ፀኒ ሓራይ ካልእ ግዜ ትዕወት ተስፋ ንገብር ሴም ይቀኒልና ናብ ካልእ ደዋል ክንሰግር ኢና። ሄሎ ሄሎ መርሓባ መልሳ መስመር ናይ ሰማዕካ ነይ ዘለኹ ብንፅር መን ክብል? ፊልሞን ፊልሞን ቴሌቭዥን ካ ቅርብ ድምፂ ተጉዲልካ ላ ፅቡቅ ነይሩ። ፊልሞን መን ኢኻ? ፊልሞን መን? ተስፋማርያም። ካበይ ኢኻ ፊልሞን? ካበይ ካብ ሓዝሓዝ ኣራይ ፊልሞን ቁፅሪ 3 ተመሪፅ ኣብ ቀዳማይ ደረጃ ሰሚዕኻ ፀኒሕካ ታሕቶ እቲ መፈልጣ ነርካ መልሳ ኣራይ በል ንኸይድበል ቁፅሪ ምረፅ። ቁፅሪ 7 ተስፋ ግብር ትዕወት ፊልሞን ነዚኣ ንክትምልስ ሰለስተ ዕድል ክህበካ የ ስም ናይ ሃገር ስለ ዝኾነት ስለዝተጠንቂካ ፈትን ከንብበልካ እየ። ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ እትስራዕ ሃገር ኣይነት እያ? ኣብ ኣህጉር ኣፍሪቃ ብዕቁር ሃብቲ ብርቂ ምድራዊ ማዕድናት ማለት ሬር ኤርዝ ሚነራልስ ኣብ ቀዳማይ ደረጃ እትስራዕ ሃገር ኣይነት እያ? ሰለስተ ዕድል ኣለዋሃ ተጠንቀም።

0: እታ ግዜ ሓንቲ ደቂቕ እንደ ሂብናካ ዘለና። ስለዚ ተ ከይዳ ከይፈተንካ ትከውን እያ ማለት እዩ። ግብፂ ይኮነትን ክልተ ዕድል ተሪፈን ናይጀርያ ኣይኮነትን ኣጅዋ
1: ንእሽ ሃገርና
0: ከመይና ሞ ክንገብራ እዚኣ ስም ናይ ሃገር እንያ ኮይና
1: እንታይ
0: ከመይ ንኣብነት ከመይ ዓይነት ሓገዝ
1: ኣብ ከመይ ናይ ኣፍሪካ ሃገር
0: ስርከ
1: ኣባውያ ብን ስርከ ቁሩ
0: ዋ ናብ ካብ ማእክ ድሃን ልክ ዓይ ነግረካ ኒ ግን ካብ ማእከላይ ቁርብ ዝብል በል ናብ ምዕራብ ገፅካ ስጋብ ምዕራብ ዘሎ ማለት እዩ
1: ምዕራብ ዘሎ
0: ሓንቲ ዕድል እያ ተጠንቀቕ። ሞታ ግዜ ትኸይድ ኣላ ፊልሞን ፊልሞን
1: ኣረ ኣሎ
0: ዓሰርተ ካሊት ክንበካ ኢና እታ ግዜ ከይዳ ስንረኾነት
1: ጋና ኣለ
0: ጋና ኣይኮነትን ኮንጎ እያ ዲሞክራሲያዊት ሪፐብሊክ ኮንጎ ኣረ ኣኒልና ሄሎ ሄሎ
2: ሄሎ ፔተር
0: መን ክብል
2: ዮሃንስ
0: መን
2: ዮሃንስ ዮሃንስ
0: እዚኣ ቅርብ ድምፂ ስቱድዮ ውስኽ ከተብሉና ይሰማዕና ኣለና ድምፂ ቅርብ ትወስኽልና
2: ዮሃንስ
0: ዮሃንስ መን
2: ዮሃንስ ኣክበሪ
0: ካበይኻ ዮሃንስ
2: ካባት
0: ኣረ ዮሃንስ ሎም ማዓንቲ እቶም ኣቐዲሞም ዝሓትት ናዮም ክልተ ሰባት ሽልማት ኣይወሰዱን ተስፋ ገብር ስኻ ትዕወት ኣብ ቀዳማይ ደረጃ ቁፅሪ 37 ታሕቲተን እየን ቁፅሪ ምረፅ ዓሰርተ ባፅዕ ከመይ ኣሎ
2: ባፅዕ ቤላ ኣሎ
0: ዓንዲ ምስላ ትፈልጥ ዲኻ ፅቡቅ እንታይ ምስላ ትፈልጥ
2: ካብዚ ንፈልጦ ማዲ
0: ሳይኮነት እንታሕቶ ኣነ ምስላ ይክህበካ ግን ከታዕልለኒ
2: ስላሞ ካብ ጊምዓል ከርማዓዝ
0: ፅቡቕቲ ዓራ ይበል ሞ ኣነ ሓንቲ ምስላ ክጅምረልካ እንዴ ክትቅፅላ ኢኻ ኣራይ ቁፅሪ 10 ከም ብበልካ እየ ብጎራሕ ኣይትገራህ መላ እየ
2: ብዓሻ ኣይትመራሕ
0: ቁኑዕ መልሲ ብዓሻ ኣይትመራሕ ዮሃንስ ንፈኢኻ ዓራይ እሞ 110 ተዓዊትካ ኣለኻ ንቐፅል ወይ ሳኽለና

0: ናቱ ናቱ
1: ዓራብ ካልኣይ ደረጃ ካብ ሓደ ስካብ ዓሰርተ ቁፅር ምረፅ
0: ዓሰርተ ተይለ
1: ዓሰርተ ተቂብ
0: ዓሰርተ ዓሰርተ
1: ኣራይ ምስላ እንድያ እዚኣ ሓንቲ ዕድል እያ ዘላትካ ማለት እዩ ጥንቀቕበል ከም ብበልካ የ ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊ ከተማ መጠራ ሀ በለው ከለው ለ ሰርሓ ሐ ከለውየ መ መልሲ የለን ቾይስ ኮነ ጉድል ሰሚዕካ ክትፈልጥ ዲኻ መጠራ ትበሃል ኣብ ትምህርቲ ተማሂርኩም ማነርኩም ፅቡቅ ሕራይ ድሓ እንታ መልሲ የለን ኮነ ጉድላ ኣብ ሳልሳይ ግን ሓግዘኒ ገለ የላን ጅም ኣጆኻብል ልሙድ ከባብያዊ ኣፀዋውዓ ናይ ጥንታዊት ከተማ መጠራ በለው ከለው ሰርሓ ከለው እየ በለው ከለው ቁኑዕ መልሲ ኣይተቃልካ ንወዲ ሰለስተ30 ኮይኑልካ ኣሎ ዮሃንስ እንተዳ ንቐፅል ኢልካ 880 ክኾነልካ
0: እዩፅንፅን
1: ኣብ ሳልሳይ ደረጃ ቁፅር ምረፅ
0: ዓሰርተ
1: ዓራይ ምስላ ትፈልጥቶ ኮንካ እዚኣ ሕቶ እዚኣ ክትመልሳ ያኻ ዝብል ግምት ኣለኒ ምስ ቋንቋ ምትእሳር ስለ ዘለዋ ከም ብበልካ እየ ውላዱ ድሰኣነ ወዲ ሰብ ዘኽታም እንተይ ኢልና ዮ ውላዳ ድሰኣነት እሞ ብካልእ ወላዲት ዝዓበየት ጤልከ እንታይ ኢልና ንፅውዓ ትኳዕ ቁኑዕ መልሲ ፈሊጥናያ ነርና ምትምልሳት ኣንበሳ ኣብ ቋንቋ ቅዱስ ኢኻ ማለት እዩ ወዲ ክንደይ ዓመት ኢኻ
0: ወዲ
1: 18 እንታይ ትገብር ነቲ ናይ ቋንቋ ክእለት ካ ታዕብ እየ
0: መፅሓፍቲ ገለላ ዘይረክልና ገለ
1: ተንብብ ፈሊጥካ ኣለካታ መንገዲ ፅቡቅ ዮሃንስ ካብ ባፅዕ ባፅዕ ከመይ ኣሎ ኢልካ ማይ ገለ ከመይ ኣሎ
0: ባፅዕ ብሓሙስ ካ ሃሪምና ሩ
1: ሃሪሙ ነሩ ዶ ከመይ ሞሎ ክሊማ ሕጂ ኣራ ዮሃንስ ኣዜና ነመስግነካ 880 ተዓዊትካ ኣለካ ይቐኒልና ተሳትፎካ ኣይፈለየና ኣራይ ናብ ካል ደዋሊ ክንሰግር ኢና ዝኸበርኩም ተኸታተልቲ ድሕር ዝሓፃር መሰጋገሪት ክንመለሰኩም ኢና እዚ መደብ እዚ ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ብቐጥታ ተፈኒዩ ምሸት ረቡዕ ድማ ድሕሪ ዜና ትግረ ዝድገም መደብ ብቁፅሪ ቴሌፎን 12244 ከምኡ 12247 ክትሳተፉ ትኽእሉ ኢኹም ድሕሪ ዝሓፃር መሰጋገሪት ክንምለስ ኢና

0: ምስ መደብ መልሳ መስመር ኣለኹም። ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ
0: ሄሎ
1: ሄሎ ስምዓካ ሎ

0: ምስ መደብ መልሳ መስመር ይኹም ዘለኹም ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ ሄሎ ቤት
0: ግርም ግርም መን ክብል?
1: መሓመድ ያሲን ካብ ጓሕተላይ።
0: መሓመድ ያሲን
1: ኣብ ጓሕተላይ።
0: ግርም ከመይ ቀኒያ?
1: ኣምላኽ መስገን
0: ግርም ግርም። በል ቁፅሪ ምረፃ ብቀዳማይ ደረጃ
1: ሽዱሽተ
0: ስፖርት ደሓን ዲኻ?
1: ስፖርት ደሓይ ንፍትን ምበር።
0: ኣብ ምንታይ ኢኻ ተተኩር?
1: ኣብ ኮሶ
0: ኣብ ኣትሌቲክስ ካኸመ ኢኻ? ምስ ኣትሌቲክስ ተተሳሰርት እየ ደሓን በልቲ ሓቶማ ኻ ቀርበልካ ትምልሳ ተስፋ ግብር ከም ብበልካ እየ። ወናኒ ክብረ ወሰን ዝቐልጠፈ ግዜ 100 ሜትሮ ጉያን ተዓዋቲ 8 ወርቂ መዳልያታት ኦሎምፒክን ክኸውን ዝኽኣለ ኣትለት መን ይበሃል? ዘይግነቱ ኸ
1: ሓተላ ሞ
0: ሓተተላ ሓንቲ ደቂቃ ኣላትካ ግዜ ኣብታ ግዜ ካ ተጠቂምካ ኣላ ንደኾና ታሕቲ ትኽእል ኢኻ።
1: ኢሳምቦል ማይታንጋ
0: መን መን ኢልካ?
1: ኢሳምቦል ማይታይታ
0: ኣነ ፅራስኪ
1: ኢሳምቦል ማይታይታ
0: እንታ ሃገር ዲኻ ትነግረ ዘለኻ ዳሪ ትብላ ዘለኻ
1: ሳንጋ ቤተር
0: እስኪ ድገማ ኣነፂርካ ሰማዓካ ኣለኹ ነገረኒ
1: ዳማይካ ዳማይካ
0: ጃማይካ ሕራይ መን እዩ ነገረካ ዘሎ ኣቅርቦ ንዑ ሽሙ ኸ ደው ኢልኩም ሉ ኹም ጃማይካ ፈሊጥካ ኣለኻ ስሙ ኸ ስሙ ንዓባ ስሙ ይነገርካ ናንኮ ዓፂኻ ያ ዲኸታ ቴሌፎን ናይ ተዓርካኻ መን ስሙ
1: መን መስሙ ይሳንጎ
0: ይሳንጎ
1: ይሳንጎ ቦልዶ ቦልዶ
0: ዳሓና ንከምብበልካ እንዴ ስሙ በዕልኻ ክትፈርዳ ኢኻ ነፍስኻ። ኣረ ሁሴን ቦልት እዩ ዝበሃል። ከመይ ክትብሎ ፀኒሕካ ዝኻ? ምእንቲ እቲ እቲ ሓደ ፈሊጥዋኒ ዘሎ ርዳእ ሎ ብቴሌፎን ኣብ ሰማማዓይ ትስምካ ናይ ሃገርና ስለ ዘይኮነ ከምተዓወትካ ላ ክንሓስብ ኢና። እዚኣ ግን ነዛ ቀፂላ ትቀርብ ሕቶ ኣዝያ ክትፀልወካ እያ። እዛ ካእቲ ሕቶ እተ ብንፁር ዘይመለስካ እያ ከምዚኣ የላ ሓራይ ሓራይ መሓመድ ትና ዓሰርተን ኣለካ ከምመለስካ ሓሲብና ኣለና
1: ሓራይ
0: ክብረ ወሰን 9.58 ሰከንድ እዩ ወዲ ዋነታ ናይ 100 ሜትሮ ሁሴን ቦልት ኣዝዩ ፍሉጥ እዩ። ሕዛ ግን ትስም ጃማይካዊ ምዃኑ እውን ሕዛ ስኻ
1: ውን
0: ናብ ካልኣይ ደረጃ ንክድ ቁፅሪ ምረፅ ቁፅሪ ምረፅ መሓመድ ያሲን
1: ክንደግማ
0: 6
1: ራ
0: እጅ 6

0: ሽሽተ ምርጫ እንዲያ
1: ምርጫ
0: እወ
1: ቀረ
0: ናይዛ ቀዳሚ ትሕቶ ዝገበርናይ ሕድገት
1: እወ
0: ኣብዛ ካልይ ትሕቶ ምርጫ ኣይከጉድለልካኒ ሓንቲ ዕድል ያኻ ዘላትካ
1: ቤተር ሓንቲ ሓንቲ
0: ከይሰማዕካያ ተዓቶ ስማዓ ሞ ፍሉጥፍሉጥ ስለዚ ምጉዳል የብላ ናብዚያ ተራዳዲና ዶ ከም ብበልካ ጀዋት ምልሳ ይኹን። ኣብ 213 ሕብረት ኣፍሪካ ንኣፍሪካ ድሕሪ 50 ዓመት ጥምርቲ ብልፅግትን ሰላም ዝሰፈናን ብደረጃ ዓለም ከ ተወዳዳሪት ኣህጉር ንምግባራ ዝተለሞ ናይ ርሑቕ ውጥን እንታይ ተባሂሉ ይፅዋዕ? ሀ ሸቶታት ዘላቕ ልምዓት፣ ለ ሕቡራት መንግስታት ኣፍሪካ፣ ሐ ኣጀንዳ 263፣ መ ነፃ ቀረፅ ንግዲ ኣፍሪካ። ካ ቴሌቭዥን ተ ድምፂ ኣጉዲልካያ ከ ፅቡቅ ነሩ ይምለሰና ሎ ትመቃለ ሸቶታት ዘላቕ ልምዓት ሸቶታት ዘላቕ ልምዓት ማሕመድ ያሲን ኣይኮነትን ሸቶታት ዘላቕ ልምዓት ኣይኮነትን ኣጀንዳ 263 ያታ መልሲ ሐ እያ መልሳ ኣራይ ይቀኒልና ኣራይ ናብ ካልእ ደዋሊ ክንሰግር ኢና። ሄሎ መርሓባ መልሳ መስመር መን ክብል መን ክብል ሄራን ሄራን መን
2: ሄራን ተወልደ
0: ካበይ ሄራን
2: ካብ ኣስመራ
0: ሓራይ ሄራን ፅቡቅ ዕድል ምንየልክ ቁፅሪ ምረፅብ ቀዳማይ ደረጃ ስራሕ ደላ ተማሃሪ ዲኸ ሄራ ስራሕተኛ ሓራይ ምስ ትምህርቲ ምትእሳር ኣለዋ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ ከም ብበልክ ስነ ቀመማዊ ወይ ኬሚካላዊ ስያመ ኣብ ገዛና ንጥቀመሉ ጨው ኣለሊ ሀ ሶዲየም ክሎራይድ ለ ኣይሮን ኦክሳይድ ሀ ፖታሽየም ክሎራይድ ሶዲየም ክሎራይድ ቆንዕ መልሲ ኣይደሳዕቀዮን ትምህርቲ ኸ ፅቡቅ ሄራን 11 እንታ ዓዊት ክለኽን ኣብ ካልኣይ ደረጃ ንኺድ ቁፅሪ ምረፅብ ካልኣይ ደረጃ
2: ቁፅሪ ሓደ
0: ምስላያ እዚኣ እውን ክጅምረልክ ንዴ ክትቅፅል እያ ትፈልጥ ዲኹ ምስላታት
2: ብዙሕ ኣይኮንኩ ሓንቲ ትንክፍ
0: ኣጆ ክዳዓነ ከም ብበልክ ሽሕ መኻሪ
2: መኻሪ
0: መለላ ሸሕ መኻሪ ኣለኽ ዶ ሄራን ሓደ ደቂቃ ኣላትኪ እታ ጊዜ

0: ከምዚ ብዙሓት ሰባት ይዛረቡ ይመኽሩ ከምዚ ክግበር ኣለዎ ከምዚ ክግበር ኣለዎ ዝብሉ ግን እቲ ዘተግብር ውሕድ እዩ ዓይነት እያ እታ መልእኽቲ
1: ዚሕ መኻሪ ሓደ ገባሪ
0: ኣጀ
1: ሓደ ውሳኒ
0: ኣይኮነ ካብታ ቀዳሚት ትበልክ
1: ሓደ መኻሪ
0: ሓደ መኻሪ ሽሕ ዳ ኣለዉ እኒኦም ሽሕ መኻርቲ
1: ሽሕ መኻሪ ሓደ ወሳኒ
0: ኣይኮነትን
1: ሓደ መኻሪ ሽሕ መኻሪ ሓደ ገባሪ
0: እዚ ኣልክያ እንዲኺ ግን ታ ምስላ ካ ልክዕ ክትመፅእ ኣለዋ ምስላ ስለ ዝኾነ ክንቀይሮ ይንኽእል ኢና መልእኽቱ ከምዚ ትብል ዘለኺ ተግባሪ ወሳኒ ወይ ገለ ሲ ትድበልኩ ክዩ ንሱ እውን ከምኡ ኢለክ ነይረ ግን ታቓል ክንረኽብ ኣለና ልከ 20 ካሊት ክበኪ ሕጂ ጆኺ
1: ሽሕ መኻሪ ኢልካ
0: ሽሕ መኻሪ
1: ሓደ ወሳኒ ይኮነት ይልካል
0: ኣይኮነትን ሓደ ትብል ኣላታ
1: ሓደ ነጋሪ
0: ነጋሪ ኣይኮነትን ኣይኮነትን
1: ቁርከ ቁርብ ኣለኹ ዴ
0: ኣለኹ ሓደ እኮ በፂሕ ክለኸ ሓንቲ ቓልያ ተሪፋት
1: ሓደ ነጋሪ ሓደ ወሳኒ ሓደ ባህሊ
0: ትድበልኩ ትድበልኪ ኣይትድገም እየ ግዜ ክተጥፊእዋ ሄራን እሞ ክንምልሳ ዶ
1: ዋይ ፅንሕ ፅንሕቻ 10 ሰከንድ
0: ኣራይ 10 ሰከንድ
1: ሓደ ገባሪ
0: ኢልክኒ ኢኻ ቐማ ትኸይድ ኣላት 10 ሰከንድ
1: ሓደ ውሳኒ ናይቲ ሓደ ቁርባይ ትርእየለይ ኒኻ
0: ነጊረክ እንደ ሳዳ ባዕለይ እ ነጊረክ እታ ኣንፈትኮ ፅቡቅ ገይረ ሂበክ ሕጂ ታልክዓ ተምፅያ ለክ ትፈልጥያ ተዳ ኮይን ከያ ትመፅእ ኳ መብዙሕቲ ግዜ ምስላ ብግምት ከተምፃ እዚ ኣሸጋሪ ኣይተኸኒሃ ማ ነግረክ ዶ ትምህርቲ ትኾነ ክንካሊ ግዜ
1: ሓደ ባህሊ ይኮነ
0: ሽሕ መኻሪ ሓደ ወርዋሪ ኣትብል
1: ዋይ
0: ትምህርቲ ትኾነና ዓረ ሄራን ይቕኒልና ስለ ተሳትፉ ኽ ነመስግነኪ ናብ ካልእ ደዋሉ ክንሰግር ኢና ሎ
2: ሎ
0: መርሓባ መልሳ መስመር መን ክብል
2: ፕሮፌሰር ሰላሚ ሄርሞን ገብረትንሳ ይበሃል
0: ሄርሞን ካበይ
2: ካብ መቐርካ
0: ዓረ ሄርሞን ቁፅር ምረፃ ብቀዳማይ ደረጃ
2: ክንደ ኣ ስክሪን ማርና
0: ስክሪን ትርአ ኣላ ቁፅሪ ሓደ ታሓቲ ቁፅሪ ክልተ ኣላ ትካ 4ሓሙሽተ
2: 4
0: እዚኣ ምርጫ እንድያ
2: ምርጫ
0: ጥንቀቂ ኢልካ ትምልስ ኣለካ ሓንቲ ዕድል እያ ዘላ ትካ ከም ብበልካ እየ ብስፋሕት መሬት ኣብ ቀዳማይን ካልኣይን ደረጃታት ዝስራዓ ዞባታት ኤርትራ መነመን እየን ሀ ጋሽባርካን ሰሜናዊ ቀይሕ ባሕርን ለ ጋሽባርካን ደቡብን ሐ ደቡብን ጋሽባርካን መ ደቡብን ሰሜናዊ ቀይሕ ባሕርን
2: ቤተር ሓንቲ ምድርለይ ዶ ተማሚ ኣለኒ ግን ኣይፍለጥኒ
0: ፈትና ኣሎ ጆኻ ደይኒ ተረጠራብ ከምዚ
2: ጋሽባርካን ሀ ሀ ባሓፂር ሰሜናዊ ቀይሕ ባሕር
0: ቆኑዕ መልሲ

0: ስለምንታይ እዚ ይገደልኩልካ ሄርሞን?
1: ሕጂ
0: እንተ ቅሩብ ክንተሓጋገዝ ኮይና ብዛ ካልኣይ ደረጃ ክንተሓጋገዝ ንኽእል።
1: ተዋል ተዋል
0: ኣራይ ዶ ፅቡቅ 110 ናብ ካልኣይ ደረጃ ክንሰግር እንዲ ንዓቀይ ኣራይ ቁፅሪ ምረፅ ቁፅሪ ምረፅ ሄርሞን ቁፅሪ ሓደ ተሓቲታ እያ ሽዱሽተ ተሓቲታ እያ ዓሰርተ ተሓቲታ እያ
1: ሸዋተ
0: ፅቡቅ ዕድል ምንኤልካ እዚኣ ሕጂ ቁፅሪ እንድያ እዚ ካብ ክንዲዚ ክሳብ ክንዲዚ ገለ እያ ታመልሲ ገምጋም እንዲኻ ትወስድ ኣነ ሕጂ እንተ ናይ ሓደ ቁፅሪ ጥራሕ ናይ ሓንቲ ቁፅሪ እንተ ፍልሊ ጌርካ የ ከም መልሶ ንሓስባ ስለዚ ጫፍ እንድያ ንኣብነት እጂ ተቐዳሚቲ ቁፅርን ፈሊጥካያ ተካሊቲ ቁፅሪ ብሓደ ቁፅሪ እንተ ተጋጊኻያ ወይ ተካሊቲ ቁፅሪ ፈሊጥካያ ተቐዳሚቲ ቁፅሪ ብሓደ ተጋጊኻያ ክልተየ እንተ ተጋጊኻየን በብሓደ ቁፅሪ ከም ጌጋ ኢና ክንሓስባ ሓንቲየን ረኺብካ እተረዳዲና ኣረይ ምክንያቱ ድሓር ምስ መለስካ ይከረዳእካ ተፈቲነስ ከይንጋጮ ከም ብበልካ ይበል ብገምጋም ኣብ ሓደ እኹል ሰብ ክንደይ ሊትሮ ደም ይርከብ
1: ኣብ ሓደ እኹል ሰብ ክንደይ ሊትሮ ደም ይርከብ
0: ካብ ክንዲዚ ክሳብ ክንዲዚ ክትብል ማለት እዩ
1: ካብ ክንዲዚ ክሳብ ክንዲዚ
0: ክንዲዚ ክሳብ ክንዲዚ ሊትሮ
1: ሓሙሽተ ሊትር
0: ካብ ሓሙሽተ ክሳብ ክንደይ
1: ካብ ሓሙሽተ
0: ኣንጀዋ
1: ካብ ሓሙሽተ ክሳብ ሽዱሽተ በቃ
0: ቆኑዕ መንሲ ካብ ሓሙሽተ ክሳብ ሽዱሽተ ሊትሮ ፅቡቅ ሄርሞን 330 ተዓዊትካ ኣለካ ሳልሰይተ ቀፂልና እያ ንቐፅል ፅቡቅ 880 ክኾነልካ እዩ መሊስካ
1: እያ
0: ቁፅሪ ምረፅ
1: ቁፅሪ
0: 10 እያ ተሓቲታ ደላ
1: ቁፅሪ
0: 3 ተስፋ ገብር ትዕወት እዚኣ ሕጂ ምርጫ እንድያ ኣይከጉድለልካ ነ ምክንያቱ ዓድል ሂበካ ንዴብታ ካልኣይ ደረጃ ኣረይ ኣጀዋ ከም ብበልካ እየ ስ ታሪክ ምትእሳር ኣለዋ ካብዘን ስዕባ ታንክታት ህዝባዊ ግንባር ኣብ ስርሒት ፈንቅል ዘይተሳተፈት ኣይነይት እያ ሀ ጥሒሻ ለ ጃጓር ሐ ፋርስ መ ኮማንደር ሰ ኩለን ተሳቲፈን በዚሕ እንዲ እንተ ምርጫ
1: በዚሕ እንዲ ጓር ፋርስ ኮማንደርሲ ተኣማሚና እናሰ ጥሕሻ ቆልት
0: ኤርማ
1: ረረ ሓንቲ ዳ ሓብኒ
0: ደቂቅ ሙሉእ ደቂቅ ሙሉእ ናናይ ካብ ዝጅበር እኒ ቀፅል በል ቀልጥፍ ሄርማን
1: ኣረ ሓረ ኣለኹ ኣለኹ ሓትስ ኣለኹ
0: ኣረ Yeah.

0: ሄሎ
1: ነፃ ፈንቅል ንወለደታት
0: ኣጆዋ ቀሪብካ ኣላ ፈንቅል ንወለዶታት ኣምፂኻ ኣለ ታ ቅድሚ ኣደላ ቃል ጥራሕያ
1: ነፃ
0: ነፃ ኣይኮነትን
1: ነፃ እዩ
0: ኣጆዋ

0: Hara được rồi thôi.
1: ሓራ ኣይኮነትን ደሓን ደሓን ቅያ ፍንቅል ንወለዶታት እንዲያ ትብል ዝበዝሐ ስለ ዝመለስካዮ ከም ዝመለስካዮ ክንሓስባ ኢና። ሕዛ ግን ካብ ሕጂ ሕራይ ካሊብ ኣላ ዶ
0: ኣለኹ
1: ራይ ቅያ ፍንቅል ንወለዶታት እያ ትብል ከም ዝመለስካዮ ሓሲብና ኣለና ዝበዝሐ ስለ ዝመለስካዮ። ናብ ካልእ እቲ ክንሰግር ናብ ካልኣይ ደረጃ ቁፅሪ ምረፅ
0: ሓሙሽተ
1: ሓሙሽተ ኣራይ ከም ብበልካ ናይ ስፖርት እያ እዚኣ። ንዋንጫ ዓለም 226 ክንደይ ከተማታት የእንጊዶ ንኦ? እዚኣ ክልተ ዕድል እያ ዘላትካ ተጠንቂቕካ መልስ። ሃገራት ኣይኮንኩን ኢለካ ከተማታት
0: ወንጂ ብሃበኒ ወንጅ
1: ሬንጅ ክበካ ካብ 8 ንላዕሊ ካብ 20 ንታሕቲ
0: ዓሰርተ ሓሙሽተ
1: ኣይኮነትን ዓንተ ዕድል
0: ክውስኸላ ደ ወይ ክገግድለላ
1: ወስኸላ
0: ውሳ ዓሰርተ ሸውዓተ
1: ኣይኮነትን
0: ሚሽ ሓንቲ ናይ መወዳእታ
1: ኣራይ
0: ቀሪባ ያ ዶኸ
1: ኣዝኻ ማራ ቀሪብካ ኣለ
0: ክውስኸላ ደ ከምዙ ዘላ
1: ዋ ያላ መልሳ ክንነግረካ እንዲና ኣንተ ወይ ነጊረካ እንዲ ወስኸላ ኢለ ሕጂ ሕጂ ልካዕ ክተምፃ ኣለካ ንጫዓያ ኣብቲ ቁርባሓ ጊዜና ካይና እዚኣ ልካዕ ትመፅእ ኣላ።

ሰላምታ ይብፃሕኩም ኣብ ርሑቕን ቀረባን ኣብ ኩሉ ኩርናዓት ዓለም ትርከቡ ክብራትን ክቡራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራን ናባኹም ነብለሉ ሰዓትና ኣኺሩኣሎኹሞ ክሳብ ፍፃምና ክትከታተሉና ድማ ብኸርቢና ንዕድመኩም ተሓሶታትና ዓለም ስነ ጥበብ ንኡስ መደብ ብፍኖተ ሂወት ዘዋርት ካሜራ ከምኡ እንዳሳስና ኩሎም ሓደ ብሓደ ናባኹም ክቐርቡ እዮም ሞ ተኸታተሉና ቅድሚ ኩሉ ግን ተሕሶና በዛ ትቐፅል ደርፊ ክንፍልም ኢና ሞ ክቡራትን ክቡራን ተኸተልትና ናብኣ ከስክረብኩም ናይ ሰናይ ምከታተል

ናትራኒኹም ኣብ ምክትታል ትርከቡ ክቡራትን ክቡራን ተኸታተልትና፣ ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባ ኣላ። ኣብ ንኡስ መደብና ፍኖተ ህይወት ናባኹም ነብሎ ትሕዝቶና ካብ ተመክሮ ህይወት ናይ ሰባት ናባኹም ክትምሃርሉን ክትቀስምሉን ብምባል ኢና። ገለ ብኣዝዩ በዳሂ ህይወት ዝሓለፍ ሞ ኣብ ዓወት ክበፅሑ ዝኽኣሉ ገለ ካብኡ ክንምሃር ንኽእል፣ ገለ ድማ ኣዝዩ ዕውት ዝኾነ ህይወት ይህልዎ ሞ መስርሕ ዝሓለፍዎ ናይ ዓወት መገዶም ድማ ክንምሃረሉ ምባል ናባኹም ነብሎም ኢና። ንሕጂ ድማ እዚ ስዕብ ትሕዝቶ እዩ ተቐሪቡ ዘሎ። ናባ ከስክረኩመ ሰናይ ምክትታል።

0: ግዜ እዚ ግዜ ንቕድሚት ዝሕንበብ እናጐዳደለ ጽጋዕ ዕድመ ናይ ሰብ ምጥቃምካን ዘይምጥቃምካን ፍጹም ከይዓጀቦ ትሚሉ ዝምርሽ ድንብርፅ ዘይብሎ ጭርኡ ዝሓዘ ጥራሕ ዘርክቦ ንግዜ ብዙሕ ንዋይን ግፍሒ መሬትን ምውናን ምልክት ሃብቲ ቀዳሞት እዩ ዝነበረ። እዚ ድማ ግዜኻን ዕድመ ንእስናትካን ብግቡእ ኣብ መዓላ ብምውዓል እትኸዕብቶ ወይ እትውንኖ ርእሰ ማልካ እዩ። ስለ ዝኾነ ብዘንበሩ ወይ እናበሩ ከም ዝበሃል ትማሊ ግዜኻ ብግቡእ ብምጥቃምን ብምጉያይን ዘጥረኻዮን ዘኸዕበትካዮን ጽባሕ ኣብረኽ ምስ ኣብየን ምስ ረዘዘን ካብ ማንም ከይተጸበኻ ብዝጸጽናሕካዮ ክትነባበር ምኽኣልን ንውሉዳትካ መትከል እግሪ ምግዳፍን ረኻቢኡ ዝረኽቦ ዓብ ጸጋ እዩ። ገና ኣብ ጽቡቕ ኩነታት እዮም ዝርከቡ ኣቦኦም ሓኔታይ ስለ ዘበሉ ብወዲ ሓኔታይ ዝብል ቅጽል ስም እዮም ዝፍለጡ። ኣብ ርእሲ እዛ ምድሪ ልዕሊ 18 ዓመት ኣቕጺሮም ከም ዘለዉ ይገልጹ። ገና እውን ኣለኹ ዝብሉ ዘለዉ ንዕልሚ በዓል ጸጋዮም ኣቦይ ጸጋይ
1: እዎ ካብ ጥልያን 18 ምስእየ ሓዛ ብኡ ገርካ ዋላ ምናልባሽ ተጋግየተልየ ባዕልኹም ትምህርቲ ንዳኣ እምበር 18 ድማ እንታይ ኣትዩ እኳ ኩሉ ግዜ ዳይ ሕጂስ ክቕፅል እየ ብ110 ኣሕልፋ እወ ለዘበለ ልደት ዘዝሓለፈ ትማሊ ልደት ኣምላኽ
0: ኣቦይ ጸጋይ ብማሕረስን ምጓስን ኣብ መዓርን ኣጅቦን ዝዘቕበበ ደንበ ከም ዝዓበዩ እዮም ዝዛረቡ። ንድሕሪት ክምለሱ ከለዉ ዝዝክርዎ ንእስነቶም ሎሚ ዝምለስ ኣይኮነን።
1: ተወለድ ኩሉ ዓዲ ምርሆ ኣብ እንዳደይ ዓዲ ምርሆ ቋሓይን ኣብ ቋሓይን ዛዕቦ ኩሉ ዝመፅ ኣብ እንዳ ቦይ ሕሸኒ ኢለ ዝመፅ ካብዚ ግን ዝበዝሕ ኣብ በረኻየ ምቕማጠይ ዝበዝሕ ግዜ ኣብ በረኻየ ድዕልፎ ትምላ ዳ ርከብ ኮይኑ ዘይወሱ ምሰበልካ እምበር ፅቡቕ እየ ተሓዳረይ እውን ጥቡቕ ንሳ እውን ሕጂዳ ተደምሲሳፅ እምበር ፅቡቕ እያ ሓሊፋኒ ጥቡቕ እምበር ምስ ኣድጊ ምስ ከብቲ ምስ ገመል ኩሉ ነረይ ኩሉ ኣነ ዘየጥረኽዎ የልዎን
0: ደይሎም ኣሪገ ሸገ እየ ነይረ ሸገ ከም ዝበሃል ከምዚ ክሰምዎ ዝፀናሕኩም ኣቦይ ጸጋይ እውን ቀደም ዝነበሮም ጉብዝናን ዝናን ተጠቂሞም ዘጥረይውን ደንበ ዝመልኣ ዝነበራ እሞ ሓልፋይ ስኢነን ዝተሸጣን ዝተለወጣን ንዋዮም ክዝክሩ ከለዉ ከምዚዮም ዝብሉ
1: ጉስነ ደኣ ወለከ ምስ ዝብ እንዳተማናጠልና ንነብር ነርና ወን የጉርሃና ድ ወብለን ወስድና ሓንሳብ ይሕድገና ኣብ ዝሆወየ ክልተ ከብቲ በሊዑለይ ወኒ ገና ዝኾነ ኮይኑ ብዙሓት እየ ነረን ናይ ኣስገደ መሬት ኣብኡ ሓድማ ዝኳዓጠ ይበሃል ቃላይ እንድዩ ኣብ ኣሰሰት እየ ንምለሳ እቲ ቦታ ጭልየ ዝበሃል ኣሎ ሳዕሪ እንታይ ክብለካ ተኩልያ ደልያ ንፍሕ ይብላ ይወልዳ ይስረራ ንእለት ይስረራ ንእለት ኣብኣ ከለዋ ከይተጥባ ከለዋ ድግማ እወኒ ፅቡቅ ሓሊብና ሕጂ እሞ ኣብቲ ዕብትካ ስሕመቕ መፅ እዩ
0: ከምዚ ትሰምዑ ዘለኹም ኩነታት ኣእምሮ ኣቦይ ጸጋይ ንድሕሪት ብምምላስ ብዙሕ ነገር ክዝክር ዝፅገማ ኣይኮነን።
1: ኣደያ መርዕኸኒ እምበር ኣቦይ ኣይነብረን ሞይቱ እዩ ንፀር እዩ ኣደያ መርዕኸኒ
2: ሓዳር ሞኸመይ ነይሩ
1: እዋ ሓዳር ሳዕሎሚ እንድብልካ ኣለኹን ሓሙሽተ ወዲ ሰለስተ ጓል ሓንቲ ጓል መይታህኒ ኣብ ሻምቦቆ ውርድ ምስ በለ ሰዓሰብኣ በረኺባታ ኣብኣ መይታህኒ እምበር መስጎነ ድሓኒ ሓሊፈ እየ ደቀይ ብምልኦም ኣለዉ ሓደ ኣሰለያ ዘመ በርግ 18 ንሱ 2003 ተወጊኡ ኣሎ ኣብ በሮንቱ ሕጂ ድንቅእየ ዘለኹ ዝወደይ
0: ብተወሳኺ ኣቦይ ጸጋይ ኣብ ዕድመ ንእስነቶም ካብ ዝርከብሎም ገዛእቲ ሓደ እንግሊዝ ምዃኑ ብከምዚ ይስክርዎ።
1: ኣነ ሓደ እንድ ዝወደይ ኣብ እንግሊዝ ሓደ ዳርጋ ሰብ ይጥምተኒ ሓደ እዩ ዓይነቱ ነተንሓ ክወርሱ ድዮም ዋላ ገለ ከይፈተኹ 6 ከብቲ መምሰብታየን 6 ከብቲ ሸይጠ ጓንድየ ገረ ኣብ ብርምበራ ስንስዋይ ብዓዶ ቃዓላ ፅሒፈ መልሸ ናብ ፍትራድመሱን ወልዲ ቅነጅማት ገረ ዝገር እንዳሓት ዘይዋርኦም ንሳቶም حيال هذا هابتامات رأيهم هابتامات نفعات بعد جهة رأيها أني أباتهم سئلي ناي كركر بدا قلنم كركر يشتي كلبي سئلي هيبو مني زخالي سب كل صعدة ورقة تقول خوي دنبر كم زناتي أيبن ترى المسلم تعويت اللي وحملنا سئلة زلنا مو خابت سئلنا ناو بمبر تحرشان ما حرشي برا ما قرمز سعيني وما كنا سعيني بس نفسي هم زندوالنا حالفنا يطبقوا ودهي مع ريتة عمو تقوان دي
2: حدين تايخم تكوم لانيركم
1: شوفاتو برتعو اوه شوفاتو برتعو حدا ما عالت بعد الزباعي كسقر كل غصة كشوم لي زم مقارو سو شيء تمن جوم كابا نداشكو قوم عد الزباعي قبري صاني حابا عبتا قبري اتوه لهم سقوح لهم ناري تمت قبري فزز لهم تايتو هنكم يهم يلومني ورقة دلكم ورقة هلاني بعال ورقة يقدي بلكم اندعان نعدو على غير الله هنا برم براس اسفاي اوي الزفلت ان الرغيبي قدفو ودا ازداء ني ابو عجوان ديو لا تبالي ابو حال ما تقتيلو هم بس هقتيلو اي سرحني نورو نزوم كاب تقول كل تسب عدي صعد عدي حد سب عدي محرت حد سب نزيهم وسدهم بحدكتي اجي خاتو سوني سولي سو ربع ننات قال لك السخان ستوكش كان مسوا هيا كلاتهم يوقعوا تم جروب تعاد مسوا تام عالتو دما تعاد انتايلو حنيتا فوتون تايلو حنيتا ايلو وي انا عينات ديون قريا قداي ايبلاني غرفاي نخلات هبو ميلو انت قدف كيتي خسر تولو اي سي اي بل

0: ትመፀና ኣላ ኣራይ ፈኒ ተገደ ነዛ ዓይና ሳንቁር ነዛ ዓይና ዓርኩ ነቦይ ነዚኣስ ምሽር ኣብላታ
1: ካብዚ ብምቕፃል ኣንበሳ ብምቕታል ሓኔታይ ዝብል ሽመት ወይ ማዓርግ ዝተቐበሉ ወላዲኦም እውን ኣብቲ ዝነበርዎ ዝነበሩ ዓብ ክብሪ ከም ዝነበሮም እዮም ወሲኾም ዝዛረቡ
2: ሕጅቦኹም ሓኔታ እዮም ነሮም
0: እዋ ሓኔታ እንታይ ወድቆ መሽል እኳ መንጉዳ ሓኸለይ ስርባዳ ኣብዛ ሓንቲ ማኣዲ ይወድቕ እዚ ኩሉ መርዓ ምስ ተኣከበ ህዝቢ ይወድቕ እቲ ክብሪ ናቶም ናቱ ኣዕራይ ውሉ ምሰደቀ ኩሉ ገብሪ ድማ በቢ ማኣዱ ይስራዕ ሽዑ ንሱ ቁሪ ኣብ ሰለስተ ብክልተ ቆርጩ ነቲ ተኣሽሙ ነዞም የማን ደሎውን ነዞም ፀጋም ደሎውን ይዕድሎም ቦይኑ ይበልዖን እዩ እቲ ሽምግን ኣብ ሓ ሰለስተ ብልዕቲ ኣብዛ ሓንቲ ማኣዲ ይብላ
2: ይመፃ ምልክት እዚ
0: ናይ በዓል ግዳይ ጣዓሞት ኣይብልዕኒ ቦይ ከምዚ ሓንሳ ንግሆ ብላ ዓቢሉ ወረ ብልዒ ዝበሃል ሳ ይፈልጦን እዩ ነሩ እንታ በላዕ ጣዓሞ ንዓ ግዳይ ጣዓሞ ይብል ደርፍ ኣርሆላትኹ ንዚኣቶውን ኣይትፈልጥዎንን እምበር ኣይርከብኩምን ኣርሆ ንድያ ኦ ክትብል ከላ ና ምሕርኛ ክትዛርብ ከላ እዋ ሰብ ክዋዳ ተወዲ ኣትደሊ ኣባነው ፀሃይለ እጅሃ ስደዶ ሓደ መዓልቲ ኣብ ዓደባል መርዓይሊ ምስከደ ኣብ ዓዝባ ደብሪ ኣባነው ፀሃይለ እጅኻ ስደደው ዝኾንደ ይኮነትን ጀጀዶ መስሎ እዚ ቆትልካዮ ዘለካ ሲ በሎም እንደቆሽሙዶም ንኩሎም ስቂኢሎም ድምድር ደለዉ ኢላቶ ዓደይ እንድዩ ኣብ ዓደይ ድማ ይገብር እኒ እምበር ብጩቅ ኣይብሉን እዮም እዞም ዓድና ብፅሪሕ ኣይዛረብዎን ብኩሪ ኣይዛረብዎን ብጣዕሚ ተዘይኮይኑ ሒሉ ንርዎ እዩ
2: ሕጂስ ጨፈራታት እስከ ንገሩና ናይ ቀደም ትጨፍርዎ ዝነበርኩም
0: ዝበል ስስ ያኽለኒ ያኽለኒ ንሱ
2: ኣይ
0: ዓራ
2: ሓደ ክልተ ድሓን ወስ በሉና
0: እንተዘይ መይቱ እንተዘይ ተሓሪ ኢዱ ወዲ ንበሳዶ ተዓዝቢ ኢዱ ኣላህና ሓንቲ ደርፊ
1: ኣቦይ ፀጋይ ኣብዚ እዋን ካብ መዛንኦም በይኖም ብምትራፎም ይህን ምሂን መባህልቲ ዓርኪ መሓዛ የብሎምን ስለ ዝኾነ ድማ ፅምዋ ከም ዝስምዖም እዮም ዝዛረቡ
0: በዓል ፀጋይ ተወለመድን ሕጂ እኳሎም ቅነታ ሰበይቱ መይታ በዓለ ዛይታ በርሀ የዕርኮ ይነሮም ኣብዚ ኩሎም ውድእ ኢሎም ውድእ ዋላ ሰብሲ ገለ ኣሎ መዘንኡ ኣይበሃልን እቲ ግዜ እንደሉ ኣይጠበቐን
2: እንታይ እዩ ትብሉ እስኪ ናይ ስጋብ ሕጂ ዘንብረኩም ዘሎ ስጋብ ሕጂ ናይ ዘንብረኩም ዘሎ ስንታይ እዩ
0: እንድዒ እቶም ኣሕዋተይ ኣርባዕተ መይቶም ዘይበልኩኻን ንዕኦም ድሕር ወሰዱ ዝግድሉ ኮይኑ ስኽእል እየ ንብረኒ ንብር ኣነ ኣይደለኹዋን ንዓይ ሂብኒ ቆልዑ ወሊደ ሸሞንተ ቆልዓ እዋ እቲ ዕድመ ድማ ርኢኻዮ የንጠርጥድ ወረ
1: ኣቦይ ፀጋይ ብዙሕ ዓመታት ንድሕሪ ተመሊሶም ዘዕልልዎ ዕላላት ሰሚዕካን ናይ ምዝካር ክእለቶም ርኢኻን ወዲ 18 ዓመት እዮም ክትብል ኣይትደፍርን ገና እውን ኣብ ፅቡቅ ቁመና እዮም ዘለዉ
0: እምበር መንግስቲ ጣልያን ሓደ ጎን ንፉዕ እዩ ሓደ ጎን ድማ ብረት ዝበሃል የእትው ኢሉ ፍልም እቱ ምስ በለ ብረት ሓፂና ዝሓዘ ሓደ ከይተርፍ ብምሉእኹም እትው ኢሉና ብጀካ ወታደር ኣብዚ ድሕዘ የልዎን ሰራቅ ከይበዝሕ ገለ ከይበዝሕ ገለ ኢሉና ነዚ ሃገር ንኩሉ ኣህና ሕራ ኢልና ሓደ ሰንካም ኣብዛ እንዳባ ስምዑን ነታ ብረቱ ሓቢእዋ ተቐሚጡ ክጠፍእ እንዲ ክነግርካ እንድ ክጠሚጡ እታ ሰበይቱ ትብእስ ተበላ ክፈትሓ ዕግርግር ተበሉስ ከይድላን ጣልያን ንግራ ብያትሉ ካብ ዓዲ እንዳባ ስምዑን ብትኩል ገሮም ትኩል ነሮም እዮም ንቁጣ ንቁጣ ነሮም ካብ ትኩል ሕጆም መፅኦም ኣብዛ ናይ ዓዲ ግብስስ ክበፅሐ ከሎ ኣብዛ መቂዕ ስቕል ኣብልዮም ሕንቕ ጨካናት እዮም ጨኽኒ ንርዎ ሰበይቲ ድማ እዚ ባልያ ዝበሃል ተዓስኪሮም ዘማ ሃገርና

0: ኩሎም ተኸቲቦም ሕጂ ክመፁ ከለዉ ከብቲ ብዙሕ ኣይነበረን ዝሃገር ኣድጊ ቁሩባ ጣል ግለመል እዩ እምበር ኣይነበረን ሽዑ ክመፁ ከለዉ ፈረን ከዓ ናይ መን ኢኻ ትብሎኒ ዒላ በርዒድ ናብ ወሪዶም ሓባባትን ጓጉል ኣይቅርኒ ከምዚ ድበለይ ኣምፂኦም ሓያለ ዘርኦም ኣልና ዳዕራይ ውዒል ሓዲራ ድማ መጎሎ ድማ ብታሕቲ መፃ ምስ ጣልያን ምስ ባርያ ስምማዕ ኣይነበርናን ሓደ መዓልቲ ይቐትሉ ሓደ መዓልቲ ንቕትል እዩ ሓሊፍናዮ ንማዳ ዘምበላ ዝተሃፍዮም እዮም ጋሉ ዝበሃል ንወደ ጃስመረ ቅትል ኣቢልዎ ንዓእቶ ኢሉ ትመሓዝኡ ድማ እዩ የእትይዎ እምበር ኮፈልና ዓይሎም ኣብ ግድግዳእቱ ምስ በልዎ እኒሄ ጥይት ገሮም ቀትልዎ ቆትልዎ ካባ ንሱ በዚያ እትዩ ደ ይበሃል ጠፊኢቲ ሰብኣይ ተዘቐተለይ ጋልዮ ጋሉ ደንበላስ መፂኦም ካ ነብሶሓሉ ይበሃል ድረፍ
1: ብተወሳኺ ኣብቲ ሎሚ ዘዕለልዎ ዕላል ተማሊ ዕድመ ንእስነቶም ብፅቡቅ ከም ዘሕልፍዎ ካብ ገፆም ተንብቦ
0: ክንክተብልና መፂና 8 ሰብ ኣብዛ ዓረዛ እዩ ራእሶ ኣለላ ተለያኹ መፅኡ ክተበና ሓሚድ እዩ ዝበሃል ዝርጅማ ነቲ ጣልያን ሕጂ ኣንታ ሓሚድ ሓወይ ኣንበጣ ቁርጥምጥምጥምጥምጥም ኣቢልዎ እንታይ ኢና ንገብሩ ደቂ ከብቲስ ሒናየን ንኸይድን ትግራይና ትግራይ ብዙሕ ኣይጎደአን ኣንበጣ ነዚ ሃገር ግን ክስር ኣብሎ ብየናይ መፅኡሉ ዋላ መቂዕ ዋላ መቂዕ ዋ ቆፅሊ ተላይ ነዚ ገረብ ሽምጥጥ ኣብሉ የጥፍዎ ክንክተብ ኢልና ደይብላ ነዛ ከምዚኣ መሰለት ሕርክም ኣቢሉ ኣብዚኣ ርክብዋ ኢልና ምርካብ ሲኢነያ ሓደ ርክብዋ ነሩ ስኑ እዚኣ ንቕፍ ኢላ ስኒ ካ ጎደሎ እዩ ነዚ ሓንቲ ይጭላፍ እወ ለሚንካ ኮ እዩ እወ ንክትክተብ እዋ ኣይ ጥሜት ኣትይዎ እንዲ ህዝቢ ወኒ እንዳሸጥካ ፍቐድ ሃብታማት ዓዲ ጉልትናን ዓዲ ሰበዳን ዝበሃሉ ቁርብ ይሕሹ ካብኡ ዳጉሻ ሸሚትና ነምፅእ ዳጉሻ ኣብቲ ሽዑ ኣጅቦ ኣለና ኣነ ገለ ኣሎኒ ፀባ ኣሎኒ ኩሉ ብኡ ገርና እቲ ግዜ ንሕልፎ ክንደይ ድኻ ድማ ገረ የብለኒ ኣይበሃልኒ ነብሩ እዩ
1: ኣቦይ ፀጋይ ምስ ዘን ሎሚ ብዙሕ ጥዕና ዘይረኸባ በዓልቲ ቤቶም ዘሕልፍዎ ውግዕ ሓዳር ኣዝዩ ምቁር ምንባሩ ብምግላጽ ነቲ ብዕራያን መልሲ ሰበይትን ኣብ ሳለስቲ ዝብል ብሂል ኣይድግፍዎን እዮም
0: ኣይ ነብሪ ወ ንፈልጦ እንዲና ግና ስዋ እንታይ ሰበይት ውቕዕካ ዝቕምኖ ኮይኑ ነብሪ ነብሪ ወላ ጀጋነ ንዓኻትኩም ክትወልድ ከላስ ክውቕዓ ይግባኣኒ ድዩ መሲሉ እኳ ሕሰቦ ሞ እቶም ደቃ ይጉህው ገለ ዓይነቱ ዝረባ ኣይኮነን እዚ ኣቐምጦ ደኣ
2: ኣቲ
0: ዓባብያ ናይ ገዛይ ኣየ ናይ ክብሪ ክትብሎ ኢኻ ዳሕራይ ዕብት ምስ መፅ ምስ ጀመረ ንእምን ሓጀር ወሪዳ እዚ ጀረካን ዓብ ማዓር ሕጂ ሃለይ መፅያ ማዓር ሕጂ ሃለይ መፅያ ዳርጋ ሓያለ ኣብልዑኒ ሕጂ እዞም ደቂ ናታ ሓሲቦም እዞም ክልተ ቆልዓ ምሳይ ደለዉ ኣነ ኪሎ ክገዛልካ ኣነ ኪሎ ክገዛልካ ኢሎም ክልተ ኪሎ ሰለስተ ኪሎ እንዳግበሩ የብልዑኒ ይበልዕ ማዓር እዩ ቁሩብ ዛፅኒሕኒ ይብሉ በቲ ከብደይ እምበር ኣምላኽ ክንዲ ሃብታማ ይኸድዩ ኣለውን ካብኣይ ዝሃብቶሙ ግና ሲ እቲ ኣምላኽ ፅናሕ ኢሉኒ ኣይፈቐደለይን ፀባ ምሳይ እዚ ስነይ ሕጂ ሓደ ክልተ ከይዱ ነሩ ሙሕው ኢሉ ከይዱ እምበር ኣቃንዛ ብለይ ገለብለይ እዛ ዓይነይ መጥባዕቲ ሓደ ሶዳን መፅኡ ነሩ ንስ መደፈራ ኣብኣ ምስ ጠብሓኒ ኮለሊላ ሕጂ ኣማዓድ ዓደስ ጎደም ዘለዋ ይርኢ ይፈልየን ዓይነይ ፅቡቅ ልበይ እውን ዳሓኒየ ዳሓኒየ ልበይ ምርሳዕ ቁሩብ ርስዕ ብል እንድ በር ዳሓኒየ
2: ዓይነት መስተ ከንታይ ኢኹም ፈቱ ካብ መስተ ማይ ዲኹም ስዋ
0: ፀባይ በ

0: Yo soy la madre, yo voy a ir.
1: Ahí es,
0: no la
1: quiero.

أي أرقني يا جنا ولدي يا جنا.

ንስ መደብና ዘዋርት ካሜራ ቀፂላ ተቃሪባላ ክቡራትን ክቡራን ተኸታተልትና ሎሚ ዘዋርት ካሜራና ካብ ሃገርና ውፅእ ኢልና ኣብ ዝተፈላለየ ኩርናዓት ዓለም ዝርከቡ ፅቡቓት ተፈጥሮታት ብሓባር ክንዕዘቦ ኢና። እዞም ቦታታት እዚኦም ተመራመርቲ ስነ ምድሪ እውን መልሲ ክረኽብሎም ዘይከኣሉ ኣዝዩ ድንቂ ዝኾነ ውሕላ ፈጣጥራ ናይ ተፈጥሮ ዘለዎም እዮም። ባህርያ ወይኖም ድማ ሰብ ዝሓለፎም ኣይኮኑን። ብሕብሮም ንበል ብኣቀማምጥኦም ብኣቃወሞኦም ገለ ኣኻዊሖም ገለ ቀላትዮም ብዓብዩ ተፈጥሮኣዊ ስሕበት ዘለዎም እዮም። ብሓባር ንከታተሎም ኣብያበይ ዝርከቡ ይኾኑ ስፍሓቶም ፅባቐኦም ብሓባር ነላለዮም ናብ ንኡስ መደብና ዘዋርት ካሜራ ከስክረኩም።

ፕላኔትና ብግቡኡ ዝፈለጥናያ ይመስለና ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋውን ተመልኪትና እንተኾነ ግን ልክ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጥበቃታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪክ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቐጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጥበቓን እዮም ሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርፁ ናይ ሑፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ ንዕዘብ ዴሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበፅሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበፅሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሬንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራይ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 1,700 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዝቃዕሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበፃሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም ሸውዓተ ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮኣዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። ሽዱሽተ ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ፣ እቲ ሻውዓይ ግን ቅሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማን ፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ ሸውዓተ ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብዚ ጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ ሸውዓቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት ብቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጥባቐን ኣገዳስነት ኣብ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ጥምብላሊዕ ጠበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሺያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሺያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ጻዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ጸደፋትን ዓንዳ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ጸበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሺያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለፀ ቦታ እዩ። ብፍላይ ንኮ ፀሓይ ክትበርቕን ምሸት ክትዓርብን ከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ጽባቐ ምዕዛብ ይከኣል። ነቶም በፃሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ጸደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋጽ ሓደ ካብቶም ነቲ ጽባቐ ከተደንቕ ዝሕግዙ ትሕተ ቅርጺ እዩ።

ምድረ በዳ ጆሹዋ ማለት ጆሹዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮኣዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሮ ፍጹም ቅርጺ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርጺ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበጻሕቱ ከሰንብድን ከገርምን ዝጸንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪጹ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀጽ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተጸሪግዎ ምስከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ዌዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጥቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝጽውዑ ፍሉያት ኣእዋም ጆሹዋ ማለት ጆሹዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸድፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበጽሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስሊ ንዕዘብ ዩዋን ጂያንጂ እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉምብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከመ ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ ሚእቲ ገበላት መደየቢ ተባሂሉ ዝጽዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 326 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መጽሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በጻሕቲ ናብዚ ቦታ ንምድያብ 1999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓ

እምኒ ኣልናስላ እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማኦ ኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ 2 ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታዋን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ሙሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዥር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሸሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኻል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናግፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም 2 ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንዲኡስ ኣብ ልዕሊ 2 ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ይርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻውን ኣፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ይርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብሻዳድ ይተሓሓዝ። እዚ እምኒ እዚ ካብ ከተማ ቲማ 50 ኪሎ ሜትር ርሒቑ ኣብ ማእከል እዩ ዝርከብ።

ናትራኒኹም ኣብ ምክትታል ትርከቡ ምክትታልኩም ድማ ነመስግነኩም። ክቡራትን ክቡራን ተኸታተልትና ቀፂልና ንኡስ መደብና ዓለም ስነ ጥበብ ናብኹም ከነብላ ኢና። ኣብ ንኡስ መደብና ዓለም ስነ ጥበብ እነቕርቦም ትሕዝቶ መደብና ኣብ ዲዛይኒንግ፣ ኣብ ኢደ ጥበብ፣ ኣብ ስራሓት ፈትሊ ክኸውን ይኽእል፣ ኣብ ቅርፃ፣ ኣብ ቅባ፣ ብሓፈሹ ኩሉ ጥበብ ዝሓልፈዎ ዘበለ ስራሓት ሰብሞያ ማለት እዩ ናብኹም ነብሎ ኢ ድማ እዚ ድማ ስራሓት ናይቶም ሰብሞያ ናብኹም ንኸንዳለየኩም ኣብ መንጎቶን ሰብሞያ ምውራስ ተመክሮ ክህሉ ሓደ ካብ ሓደ ድማ ዝወስዶ ወይ ድማ ዝቐስሞ ትምህርቲ ኣሎ ብምባል ኢና ናባኹም ነብሎ። ንሕጂ ኸ እዚ ሰብ ትሕዝቶ ተቐሪቡሎ እሞ ብሓባር ንከታተሎ።

0: ዓለም በዚ በፂሓቶ ዘላ ምዕባለታት ኣብ ነፍሲ ወከፍ ካልኢት ሓደስቲ ነገራት ይፈርዩን ይፍጠሩን። እዚ ለውጢ እዚ ንመነባብሮ ወዲ ሰብ ዝፀሉን ካብቶም ዝደቐቑ ክሳብቲ ዝዓበዩ ነገራት የጠቓልል። ልብሲ ወይ ክዳን ወዲ ሰብ እውን ካብቲ ዓበ ኣቐልቦ ተዋሂብዎ ኣብ መላእ ዓለም ብኢንዳስትሪ ደረጃ ዝስርሐሉ ካብቲ ምስ ዕምባበ ምዕባለታት ዓለም ኣብ ሓፂር ግዜ ዝልወጥ ነገር ሓደ እዩ። ኣልባሳት ከም መግለፂ ሃብቲ ፅባቐ መንነትን ባህልን እውን ስለ ዝኾነ ክዳን ዘፍርዩ ትካላት ፍርያቶም ተወዳዳሪ ንምግባር ቅልጡፍ ለውጥታት እናገበሩ ይቕፅሉ። ነዚ ለውጢ እዚ ድማ ፋሽን ንብሎ። ፋሽን ወይ ድማ ሞዳ ኣብ ክዳን ጥራይ ዘይኮነ ኣብ ጫማ፣ መመላኽዒ ገጽ፣ ኣብ ፀጉሪ ዝግበር ዝተፈላለዩ ቅድታት ኮታስ ኣብ ኩሉ ነገር ዘሎ እዩ።
1: ሕጂ ኣብታ ሕቶ ክንምለስ እንተኮይና ፋሽን ማለት ሓድሽ ነገር ማለት እዩ ወይ ስታይል ፍሉይ ካብቲ ቅድሚኦም ተሰሪሖም ዝነበሩ ነገራት ዝተፈለየ ማለት እዩ። እዚ ፋሽን ኣብ ኣልባሳት ጥራይ ኣይኮነን ዘገልግል፣ ኣብ ኩሎም ነገራት ፋሽናት የድልዩና እዮም የገድሱና እዮም። ወዲ ሰብ ኣብዛ ዝነበረላ ዘሎ ዓለም ሓድሽ ሓድሽ እንዳረኣየ ክርኢ ስለ ዝደሊ ሕጂ ንኣልባሳት ጥራሕ ኣይኮነን ዝውክል፣ ንበቢ ዓይነቶም ናይ ገዛ ኣቑሑት፣ በቢ ዓይነቶም ናይ ኤሌክትሮኒክስ ኣቑሑት ኩሉ እዚኦም እውን ምስ ፋሽናት እንዳተኣሳሰርና እዮም ክንከይድ ንኽእል ኢና። ስፔሻሊ ኣብቲ ኣልባሳት ክንመፅእ እንዳሕር ኮይና ግን ፋሽን ካብቲ ቅድሚኡ ቀጻሊ ትገብሮ ነገር ፍልይ ዝበለ ክኾነልካ ስለ ዝደሊ እቶም ናቱ ኤክስፐርት ወይ ክኢላታት እውን ነቲ ሰብ ዘድልዮ ተቲ ዘዝመኖዎ ብሓድሽ እንዳተክቦ ስለ ዝኾኑ እቲ ሰብ ከዓ ነዚ ክጥቀመሉ ስለ ዝደሊ ከም ፋሽን ይተኣታቶ ማለት እዩ። ፋሽን እንታይ እንድሕሪ ኢልና ሕጂ ብሕብረተሰብና ባህላዊ ደረጃ ናይ ዓድና ክንሪኦ ተኮይና ንኣብነት ደቂ ኣንስትዮ ዝመልሶኦ ሽፎናት ብብዓይነቱ ሓደ ዓይነት ኣይኮነን እቲ ሕብሪ ዝመፅእ ኣብ ውሽጢ ክልተ ቀን እዮም ጃፓናውያን፣ ቻይናውያን፣ ትርካውያን ዝቀይርዎ። እቲ ማእሎሞ ድዩ እቲ ሕብሪ ድዩ ትገለ ድዩ እዚ ሕጂ እንድሕር ኣስተቢልና ብዙሓት ደቂ ኣንስትዮ ዝዕድጎ ኣብ ዕዳጋ እሱ ይኮናን ድመንሳት ጀለብያ ትሽፎናት ዝተፈለየ ካብኡ ሕብሪ ዝተፈለለየ ኣሰፋፍያ ይደልያ ንዕኦም ንባዕሎም ሕጂን እዚኦም እንታይና ትንታ ንክነእትዎም ፋሽናዊ ዝኾነ ኣሰራርሓት እውን ነቶም ዝሰርሑ የድልዮም ማለት እዩ። እዚ ፋሽን ንብሎ ሓድሽ ነገር ካብቲ ቅድሚ እዩ ዝነበረ ብፍልይ ዝበለ ደረጃ ዝረአ ነገራት እዩ ኢለ ክገልፆ ይኽእል።
0: ምምራፅ እንክደኖም ክዳውንቲ ብብዙሕ ነገራት

0: ክፅሎ ይኽእል። ቅዲ ናይቲ ክዳን፣ ዓይነት ጨርቂ፣ ሕብሪ ክዳን ወዘተ ኣብ ድሌትና ተመርኪስና እንገብሮ ምርጫ ክኾኑ እንከለዉ ኩነታት ማለት ዘለናዮ ኣጋጣሚታት፣ ቁመት ሰውነትና፣ ሕብሪ ቆርበትና፣ ኩነታት ኣየር ወይ ድማ ወቕቲ እውን ካብቶም ኣብ ምምራፅ ክዳን ዝፀልውና ዓበይቲ ረቑሒታት እዮም።
1: እወ ፀለውቲ ነገራት ኣብ ፋሽናት ብዙሓት እዮም። ንኣብነት እንታይ እዩ ንሓደ ነገር ክትገብሮ ከለካ ምሳኻ ማች ክገብር ናይ ምኻል ተቕሎ ዘለዎ መጀመርያ መፅናዕቲ የድልየከ እዩ። እንታይ ሕብሪ ይስኻ ዘለካ ምሳኻ እንታይ እዩ ዝኸይድ ክዳውንቲ ኮ ንባዕሎም እቶም ፋሽናት እውን ንሶም ሓሲቦም እዮም ዝሰርሕዎም። ሓፂር ሰብ እንታይ ክገብር ኣለዎ፣ ነዊሕ ሰብ እንታይ ክገብር ኣለዎ፣ ዋላ ትሪጋቶ ናይቲ ክዳን እሱ ንባዕሉ ገዛ እዩ። ኣማሻሽጣ ተኮይኑ ከምኡ ዳኣምሰለ እዩ። እንታይ ክትምሸጥ ኣለካ፣ ጫማ እንታይ ክትገብር ኣለካ፣ ማች ምስቲ ክዳን ክገብረልካ ዝኽእል ነገራት እንታይ እዩ። ትሕዝቶ ስለ ዝውስን ተዘይኮይኑ ናቶም ሕግታት እውን ኣለዎም ማለት እዩ። ንኣብነት ፀሊም ሰብሲ ፀሊም ክዳን ክኸድን ይኽእል ዶ? ከመይ ይኸይድ ምስኡ ኢልካ ክትሓስብ፣ ቀይሕ ሰብ ከ እንታይ ዓይነት ክዳን እዩ ወይ ቀያሕ ጓንሰይቲ እንታይ ዓይነት ክዳን ክትገብር ኣለዋ? ንዚኦም ኣብ ግምት ዘእተወላ ብሳ ክትገብር ዝበለፀ እዩ። ኣብ ርእሲኡ እውን እቲ ትገብሮ ፋሽን ንብዙሕ ነገራት ዝወከለ እንተኾነ ዝበለፀ እዩ። ከምቲ ቀዲምና ዝገለፅናያ ነቲ ሕብረተሰብ ንዓኻ እውን ምችውነትካ ምችውነት ንዓኻ ክበካ ዝኽእል ከንቀሳቅሰካ ዝኽእል ካብ ፅበትን ግፍሕን ተመጣጠነ ክኸውን ክትመርፆ ዝሓሸ እዩ። ኩሎም ነገራት እዚኦም ኣተኣሳሲርካ ክትገብሮም ከለካ ኣብቶም ኣልባሳት ግርማ እውን ክበካ ስለ ዝኽእል ንዓኻ ፅቡቅ ኮይኑ ስምዓኒ እታ ዜርና እንታይ ኢና ንብል ኣብ ድሌትካ ጥራሕ ትመርኮስኒ ኢና ንብል። ንኣብነት ኣብ ሓደ እንዳሓዘንሲ ከምቲ ቀዲምካ ክትገልፅዮ ዝፀናሕኪ ዙርያ ገይራ ክትከይድ ጓንሴችን ድሌት ናታ ዋላ ይኹን እምበር ኣይፍቅዶን እዩ ሕብረተሰብና። ካልእ እውን ተመሳሳሊ ኣብ ባድላ ጌርካ ክትጎደሉ ዝግባእካ መርዓ ኖርማል ጌርካ ክትከይድን ፍልልይ ኣሎ። ኣብቲ ላባብሳ ማለት እየ ዙርያ ቤት ትጥቀመሉ ሽፎን ኣበያ ትጥቀመሉ ጓንሴቲ ወዲ ተባዕታይ ከባድላ በይ ትጥቀመሉ እቶም ካልኦት ክዳን ከበይ ትጥቀመሎም እዚኦም መጀመርያ ኣፍልጦ የድልየና እዩ። ነዚኦም ኣብ ግምት እቲና ክንመልስ ፅቡቅ እዩ። ጥራሕ ፋሽን ኢልና ዘይኮነ እዩ።

ወቕቲ ካብቲ ንፋሽን ወይ ሞዳ ክዳውንቲ ዝጸሉ ዓበይቲ ረቑሒታት ሓደ እዩ። እዚ ዝኾነሉ ምኽንያት ድማ ምስ ምቅይያር ወቕትታት ኩነታት ኣየር ክቕየር ግድን ስለ ዝኸውን ኣብ ዕዳጋ ዝቐርቡ ክዳውንቲ እውን ነዚ ኣብ ግምት ዘእተው ክኾኑ ግድነት ይኸውን። እዚ ወቕታዊ ሞዳ ወይ ድማ ሲዝናል ፋሽን ተባሂሉ ይጥቀስ። ኣብ ነፍሲ ወከፍ ወቕቲ ዝፈርዩ ክዳውንቲ ምስቲ ኩነታት ኣየር ናይቲ ወቕቲ ዝኸይድ ባህሪ ዘለዎም ጌርካ ይምስርሑ። ኣብ ሕብሮም፣ ዓይነት ጨርቆም፣ ቅዶም ድማ ካብ ወቕቲ ናብ ወቕቲ ይፈላለዩ። ኣብ ናይ ፋሽን ዓለም ወቕትታት ቀውዕን ሓጋይን ኣብ ሓደ ዝጠቓለሉ ክኾኑ እንከለዉ ንጽድያን ክራማትን ድማ ብሓደ ማለት እዩ። እዚ ዝኾነሉ ምኽንያት ድማ ኣብ መንጎ እዞም ዝተጠቕሱ ወቕትታት ዘሎ ኩነታት ኣየር ዘመሳስል ስለ ዝኾነ እዩ።

0: ኣብ ወቕታዊ ፋሽን ማለት እቶም ብወቕቲ ተጸልዮም ወይ ድማ ተወኪሎም ዝፈርዩ ኣልባሳት ኣብ ቅዲ ሕብርን ከይተረፈ ኣተኪርካ ዝስራሓሎም ዋላ እኳ እንትኾኑ ዓይነት ነቲ ኣልባሳት ንምስራሕ ዝጥቀመሉ ጨርቂ ግን ዝዓበየ ቦታ ይሕዝ። ምኽንያቱ ምርጓድን ምርቃቕን ረሃፅ ዝሰትን ዘይሰትን ሙቐት ኣካላትና ዝቋጻጸርን ካልእን ብሓፈሻ ኣብቲ ባህርያት ናይቲ ጨርቂ ተመርኪስካ ኣየናይ ዓይነት ጨርቂ ኣበይናይ ወቕቲ ብምባል ይስራሓሉ።
1: ብደረጃ ዓለም ብጣዕሚ ብስነ ፍልጠት እዮም ዝኸዱ። እዞም በዓል ኤስያ ኤሮፓ ገለ ንብሎም እተን ኢንዳስትሪ ኩሉ ግዜ ከፍርያ ከለዋ ናይተን ወቕትታት እዮም ዘፍርያ። ኣብ ግዜ ሳምር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ዊንተር እንታይ ይሽየጠሎም ይሓስቡ እዮም። ኣብ ግዜ ከም ዓንተ ወይትን ከም ዘበልናዮ ናይ በረድን ናይ ውርጭን ግዜ እንታይ ክጥቀሙ እዮም ይፈልጡ እዮም። ግዜ ብርቱዕ ማይ ዝዘንበሉ ኣብዘይ ወቕቱ እውን ይሓስቡሉ እዮም። በቢ ዓይነት ሮንኬታት ኣፍርዮም ምፅን እዮም። በቢ ዓይነቶም ጫማታት ኣፍርዮም ምፅን እዮም። ክሳብ ቆቢዕ በቢ ዓይነቱ ናይ ሓጋይን ናይ ክረምትን ናይ ቆራርን ኢሎም እውን ይፈልዩ እዮም። እንታይ እዩ ክዳውንቲ ከምቲ ቀድማ ቢለ ዝገለፅ ኩርኪ ናቱ ትሕዝቶን ኳንቲቲን ኣለዎ ኣብ ውሽጡ እታ ፋብሪካ ክተፍርዮ ከላሲ ካብ ምንታይ ካብ ምንታይ እዩ ትሕዝቶ? ንኣብነት እንታይ ብለክብ ገሊኡ ተሪክ እዮ ፖሊስተር 65 ኮተን ከዓ 35 ንብል፣ ኣብ ገሊኡ 50 ፖሊስተር 50 ኮተን ንብል፣ ኣብ ገሊኡ ተሪክ 80 ፖሊስተር 20 ኮተን ንብል። ሕጂ ዕላማ ኣለዎም ከምኡ መግበር እዮም። እቲ ክዳን መዓስ መዓስ ኢኻ ክትመልሶ ዝደሊ ገሊኡ ከዓ ውሕድ ዝኾነ ትሕዝቶ ዘለዎ ሊኖ ዝበሃል ኣሎ ንኣብነት። ወላ ክዳን ድሕር ክብ ትሕዝቶ ብዙሕ ዓይነት እዩ። ዝበዝሐ ግዜ እዚ ናይ ቻይና ዝመፀና ንዓለም ወፍር ክገብሩ ስለ ዝደለዩ ነቲ ሕብረተሰባት ሕሱር ዝገዝእ ስለ ብዙሕ ዘፍሪ ኢሉ ፕላስቲካት እዮም። ተስተቢል ክምሸት ክስታ ይገብር። ናይ ሓዊ ምውላዕ ባህሪ ትሪኦ ኣልያ። ጃኬት ከተውፅእ ከም ትርኢ፣ ስረ ከተውፅእ ከም ትርኢ፣ ደቂ ኣንስትዮ ዝመልሶኦ እውን ተመሳሳሊ ማለት እዩ። ኣብቲ ዕዳጋ ተሪኸ ከዓ ሕስር ዝበለ ይኸውን። ኮተን ንድሕር ኮይኑ ግን ብልጭታ ምሸት ኣይገብርን እዩ። ምክንያቱ ካብ ጡጥ ተሰርሐ ነገር ስለ ዝኾነ ማለት እዩ። ብኡ መጠን ኣብቲ ፕራይስ ናቱ ከዓ እሱ ይኸብር። ሕጂ ነዚኦም እዮም እቶም ወቕትታት ዝፈላለዩ።
0: ናይ ጽድያን ክረምትን ዝፈርዩ ክዳውንቲ ኣብቲ ሳመር ክሎዝስ ማለት ክዳን ክረምቲ ዝብል ቅጽል ዝጠቓለሉ ኮይኖም ኩሉ እዚ ኣብ ቅድሚት ክዝረበሉ ዝጸንሐ ረቑሒታት ኣማሊኦም ድማ ነቲ ኩነታት ኣየር ብዝምጥን መንገዲ ይቐርቡ። ክረምቲ ጸቕጢ ዘለዎ ማይ ዝሃርመሉ ሳሕቲ እውን ቁሪ ዝረኣየሉ ወቕቲ ብምዃኑ ንኹሉ ኣብ ግምት የእቲኻ ይስራሓሉ። ኣብዚ ወቕቲ እዚ ዝፈርዩ ክዳውንቲ ድማ ፎኪስን ግፍሕ ዝበሉ ቅድን ክህልዎም እንከሎ ብሩህ ሕብሪ ከም ዘለዎም ጌርካ ይስርሑ። ከምኡ ምዃኑ ድማ ንዋዕ ፀሓይ ኣብ ክንዲ ዝሕዞ ስለ ዝነፅጎ ተመራፂ ይገብሮ። ጡጥ፣ ሲልክ፣ ሊነን ካብቶም ኣብ ምስራሕ ክረምታ ክዳን ዝምረፁ ዓይነት ጨርቂ እዮም። ኣብዚ ክረምታዊ ወቕቲ ናይ ማይ ምዝናብ ባህሪ እውን ስለ ዘሎ ነዚ እውን ተሓሲብሉ ንዕኡ ዝከላኸል ክዳን ይዳለውሉ።
1: ትሕዝቶኦም እንታይ እዮም እንተልና ግን ብዙሕ ግዜ ማእከላይ ደረጃ ዘለዎም ክኾኑ ከለዉ ኣብቲ ትሕዝቶኦም ከዓ ኮቶን ድመስልዎ የለን ወላ ኣብ ክረምቲ ግን ኣየዋፅእካኒ ኩሉ ክዳውንትካ ኣልባሳትካ ኮቶን ክትገብሮ። ስለዚ ገለ ሕዋሳት ዘለዎም ፖሊስተር ኮይኖም ኮቶን ከዓ ዝዓብለለ ዘለዎም ክንመልሶም ከዓ ተመራፂ ክኸውን። ክሳብ ጫማ ይውክል እዚ ወላ ጫማ እውን ሰንተቲክ ጫማ ኣሎ፣ ኮቶናዊ ዝኾነ ስራሓት ኣሎ፣ ሌዘር ኣሎ። ንዕኦም ውን ውክሉና እዮም ክብለክ ኢለ እዩ።

0: ኣብ ግዜ ቀውዕን ሓጋይን ዝፈሪ ግራውንቲ ድማ ከም ክዳን ሓጋይ ይጥቀሱን ንዑ ብዝምጥን ምስ ክሌማ ዝኸይድ ጌርካ እውን ይስርሑ። ኣብ ሓጋይ ዝምረፁ ዓይነት ጨርቂ ካብ ጡጥ ወይ ድማ ውል ዝፈሪ ኮይኖም ሙቐት ሰብነት ናይ መሓዝን ምዕቃብን ባህር ዘለዎም ቁሪ ከም ዝከላኸሉን ብርቱዕ ንፋስ ከምዘይሕልፉን ጌርካ ይስርሑ።
1: ኣብ ሙቐታዊ ግዜ እቶም ኮተን ትሕዝቶ ዘለዎም እንተተጠቒምናሎም ዝበለፀ ክኸውን ዓና፣ ምክንያቱ ቴምፕሬቸር ናይ ምዕቃብ ክእለት ኣለዎ። ኮተን ኣብ ኣካላት ከዓ ኮምፈርቲ ምቾት ኣለዎ። ክትመልሶ ከለካ መቐረት ኣለዎ። ከም ዝበልኩ ከምሸት ጠርዓርዓ ይብልን እዩ። ክትመልሶም ከለካ ነቶም ረሃፃት ናይ ምስታይ ባህር ኣለዎ። ኮተን ክትገዝኦም ከለካ ኣብ ዕዳጋ ግን ክቡራት እዮም። ኮተን ኮ ናይ ሙቐት ባህር እውን ኣለዎ ኣለዎ። ሓጋይ ሕጂ ንዖም ክውክልና ዝኽእሉ ብምሉኦም ኣልባሳት ኮተን እንተኾኑ ትመረፅ እዩ። ሕጂ ናይ ኮተን ጥራሕ ነቲ ክሌማ ኣይኮነን ዝከላኸለልና። ኣብ ቆርቦትና እውን ምችውነት ኣለዎ። ንቆርቦትናስ ምቹ እዩ ኮተን። ዝኾነ ሳይድ ኢፌክት የብሉን ኮተን። እዞም ብጎማ ዝስርሑ ነገራት ግን ኣብ ብዙሕ መስርሓት ስለ ዝኣትዉ ኢላስቲክ ዓይነት እውን ስለ ዝኾኑ ቆርበትና ከዓ ኩሎም ዓይነት እዞም ብልጭታት ዘለዎም ነገራት ተኣፋፍኾን ገሊኡ ሰብ ከሎ ክዳን ናይ ጎማ ዓይነት ዘለዎ ትሕዝቶ ተገይሩ ኣለርጂ ዝገብረ ኣሎ። ክመልሶ ከሎስ ናይ ኣለርጂ ባህሪ ዘለዎ ብሓካይም ድእዘዝ ኣሎ ኮተን ግበር ዝበሃል እውን ኣለዎ እኮ ምስቲ ቆርበትና ሳይድ ኢፌክት ስለ ዘለዎ ማለት እዩ። ስለዚ ኣብ ሓጋይ ንገብሮም ክዳን ተመረፅቲ ንክኾኑ ንኮተን ዝያዳ ተድሃብናሉ ዝበለፀ እዩ ለኣነ ሓስብ ኩሉ ግዜ። እዚ ምስ ምንታይ ምስ ትሕዝቶ ዝኸይድ ስለ ዝኾነ ግን ከመይ ኢኻ ክትገብር ዘለካ ናይቲ ዓዳጋይ ኢኻ ትገድፎ ናብቲ ዓዳጋይ ኢኻ።
0: ካልእ ካብ ብጨርቂ ዝስርሑ ክዳውንቲ ውፅእ ኢልና እውን ካብ ቆርበት እንስሳታት ዝፈሪ ብዝተፈላለየ ዓይነት ቅዲ ወቂቡ ዝስፈ ክዳን ኣብ ጃኬት፣ ስረ፣ ጎና ደቂ ኣንስትዮን ጫማን ካልእን እውን ክንረክብ ንኽእል ኢና። እዚ ሌዘር ወይ ድማ ቆርበት እንብሎ ዓይነት ክዳን ካብ ቆርበት

0: ዝተፈላለዩ እንስሳታት ተመስርሑ ዝተፈላለየ መስርሓት ሓሊፉ ኣብ መወዳእታ ብሰብ ንክውደ ድልው ይኸውን። ሌዘር ምስ ካልእ ንዕኡ ዘመሳሰሉ ባህር ዘለዎም ነገራት ተሓዊሱ እውን ዝምስራሕ እኳ እንተኾነ እቲ ሙሉእ ብምሉእ ካብ ቆርበት እንስሳታት ዝዳሎ ግን ዝያዳ ንነዊሕ ዓመት ከይተባላሸወ ዘገልግልን ብዋጋ እውን ክብሪ ዘለዎን እዩ። ዋጋ ናይ ሓንቲ ካብ ቆርበት እትስራሕ ክዳን ብመንፀር ናይቲ ዓይነት ቆርበቱ ተጠቂምካሉ ዘለካ ዓይነት እንስሳ ይፈላለ።
1: እናያ ዘለና ናይ ሓሰማ ሌዘር ኣሎ፣ ናይ ቢክላዘር ንብሎ ማለት እዩ፣ ናይ ጤል ኣሎ ጎትስዌድ ንብሎ፣ ናይ ኣብዑር ኣሎ፣ ናይ ላም ኣሌኒን ንብሎ፣ በቢ ዓይነቱ ሌዘር እዩ ዘሎ። እዚ ናይ ዝበዓል ገበል ዓይነት ገለ እውን ትርኢት ክኾን ይኸብ ዕዳጋ። ሕጂ እቲ ሌዘር ፅቡቕ ነገሩ ኣብ ወዲ ሰብ ኣብ ብዙሕ ኣገልግሎት እዩ ዝውዕል። ካብ እግሩ ዝረግፀት ሒዝካ ማለት እዩ። ጫማታት ብምልኦም ሌዘራት እዮም። ኣብ ዘበና ግን እቲ ሰንተቲክ ዓብሊሉ ነቲ ሌዘር ዝበሃል ሲ ኣርቲፊሻል ሌዘር መፂዎ ማለት እዩ። ኣመስሪሖሞ ከም ዝብለካ ዓለም ፋስት እያ ዘላ። ንኩሉ ኣብ ዕዳጋታት ብየናይ ብሕስር መገዲ ክሸይጥ ምእንቲ ነቲ ሌዘራት ከዓ ሌዘር ከበር እዩ ብጣዕሚ ናብ ኣብ ዕዳጋ ክንሪኦ ከለና ክብሪ ኣለዎ። ንምሳሌ እንድሕር ኢና ብስኮርፊት ዝሽየጥ ዓለባ ክንብል ከለና ብሜትሮ እዩ ዝሽየጥ። ብሜትሮ ጌርከ ክስኺ እንዳ ዓለባ እንድሕር እንዳ ሰፋያ ኬትኪ ክልተን ፈረቓን ጀለብያ ትውድእ ብሉኺ ናይ ሓንቲ ሜትሮ ከዓ ክንዲ ዝዋጋ ብሉኺ። ኣብ ቆርበት ግን ከምኡ ኣይኮነን። እቲ መሸጡ ስኮርፊት እዩ። ሓደ ስኮርፊት ማለት ከዓ ሓደ ጫማ ማለት እዩ። ብካልእ ኣዘራርባ ሓንቲ ስኮርፊት 30 ሰንቲሜትር እያ።
0: በዚ ተበፂሒ ዘሎ መድረኻት ፋሽን ቆርበት ኩሎም እንስሳታት ከከም ኣገዳስነቱ ኣብ ጥቕሚ ይውዕል ኣሎ። ቆርበት ሓርገፅን ገበልን ከይተረፈ ኣብ መዓላ ይውዕሉን ኣዝዩ ክቡር ዋጋ ይኽፈለሎምን። ኣብ ቆርበት ዝስርሑ ክዳውንቲ ወይ ድማ ሌዘር ኣብ ዝኾነ ኩነታት ኣየር ድሓን ዝኾነ ማለት ኣብ ክልቲኡ ናይ ምስምማዕ ባህር እኳ እንተሃለዎም ብዝያዳ ግን ኣብ ግዜ ፀሓይ እንተዘይተዘውተሩ ተመራፂ ይኸውን። ከምኡ ውን ኣብ ግዜ ዝናብ ወይ ድማ ማይ እንተዘይረኽቦም ይምረፅ። እዚ ድማ ነቲ ቆርበት ካብ መልፍዑ ኣትሒዝካ ክሳብ በቲ ተደልዩ ዘሎ ቅዲ ተመስርሑ ዝቐርብ ብዙሕ መስርሓትን ኬሚካላትን ስለ ዝሓልፎ እዞም ዝተጠቕሱ ነገራት ምስቲ መስርሕ ኣይሰማምዑን። ከም ውፅኢቱ ድማ እቲ ክዳን ቀልጢፋ ትባላሾ። ሌዘር ወይ ካብ ቆርበት ዝምስርሑ ክዳውንቲ ከምቲ ዝተባህለ ዳርጋ ካብ ቆርበት ኩሎም እንስሳታት ክዳለዉ ዝኽእሉ እኳ እንትኾኑ ተመራፅነቶም ግን ከከም ዓይነት ቆርበት ናይ እንስሳ ይፈላለ።
1: ሺብ ናባ ንብሎ ናይ በጊዕ ስራሓት ማለት እዩ። ናይ በጊዕ ዓይነት ቆርበት ማለት እዩ። ሕጂ ተመራፂ ኣብ ጃኬት ናይ በጊዕ እዩ። ናይ በጊዕ ቆርበት ብጣዕሚ ኮምፎርት እዩ። ኣብ ስውነትካ ምቹ እዩ። ብበዝሒ ጃኬታት ናይ በጊዕ እዩ ዓድና ዝፈሪ። ናይ ብዕራይ ከቢድ እዩ። ቲክነስ ናት ኣለዎን እዩ። ናይ በጊዕ ረቕቕ ኢሉ እዩ። ኣላፋፍዑ ሶፍት እዩ። ብጣዕሚ ንድሕራቤትካ ሒዝካያ ትፈልጦ ኢኻ ናቱ ክእለት ስለ ዘለና እንታይ ዓይነት በካ ምቾት ኣብኢትካ ትፈልጦ ኢኻ። ወላስ ክውን ድሕር ርኢኸ ክልቲኡ ቆርበት ቀሪቦ መልኪ ኣብትን ዘሎ ፍልሊ መዓት ትሪዮ ኢኻ ማለት እዩ። ስለዚ ዝበዝሐ ግዜ ክትመልሶ ዝግባአካ እቲ ናይ በጊዕ እዩ። እቲ ሺፕ ናባይል ናብ ዕዳጋ ንገዝኦ ማለት እዩ። እዚ ፅሑፋት ኣለዎ ለብል ኣለዎ። እቶም ሸየጥቲ እውን ይሕብሩካ እዮም። ኣብቲ ዋጋ እውን ፍልል እዩ ትፈልጦ ኢኻ ማለት እዩ። ናይ ብዕራይ እንድሕር ኮይኑ ግን ሓደ ክብድ ብል እዩ ስውነትና ክትመልሶ ከለካ ርዝነት ኣለዎ። ካልኣይ እንድሕር ኮይኑ ከዓ እቲ ናይ ብዕራይ ምስቲ ናይ በጊዕ ምችእነቱ ውሕድ ኢሉ እዩ። እቲ ከም ክዳን እዩ ክትመልሶ ከለካ ፍኹስ ዝብል እዩ። እቲ ግን ርዝነት ኣለዎ። ሽዑ ኣብ ፀሓይን ኣብ ገለአን ክኾን ከሎ ከዓ ቀልጢፉ ናይ ምድራቕ ባህር ኣለዎ እቲ ናይ ብዕራይ። እቲ ናይ በጊዕ ግን ነዊሕ የገልግለካ። ናይ ጤልካ ኣብ ኩሉ ኣትዩ፣ ወላ ብናይ ደቂ ኣንስትዮ ወላ ብናይ ደቂ ተባዕትዮ፣ ኣብ ቦርሳ፣ ኣብ ጫማ፣ ኣብ ዝተፈላለየ ነገራት ኣትዩ። ሕጂ እንታይ እዩ ግን ትፀገሙ? ናይ ጤል ዝጎድ ስዌድ ንብሎ ማይ ኣይፃወርን እዩ። ማይ ናይ ምፅዋር ክእለቱ ትሕት ኢሉ እዩ። ስለምንታይ እቶም ናቱ ናይቲ ቆርበት ናይ ጤል ናይ ምጭጓር ባህር ኣለዎ። ንሕር ኢናያ ጤል ምዃና ታክዳ እንታ ቆርበት ትፈልጣ ያ ጭጉር ዝበለ እዩ። ስለዝኾነ ነገራት ንኸዓልቦ ምችእነት ኣለዎ ማለት እዩ። ስለዚ ብዙሕ ግዜ ኣይትመርፆን ኢኻ። ትመርፆ ትኽእል ኢኻ፣ ጥንቃቐ ናይ ኣለባብሳ ግን የድልየካ እዩ። ብፍላይ ጫማ ኣዝዩ ኣገዳሲ ናይ ጤል ሽም ኣለዎ ትፈልጦ ኢኻ ናይ ጤል ምዃኑ ማለት እዩ። ዝያዳ ግን ኣብ ኣለባብሳ ተመራፂ ዝብሎ ኣነ ካብ ዝገበርክዎ መፅናዕትታት እቲ ናይ በጊዕ ቆርበት እዩ። ኩሎም እኳ ማይ ዘይፈቱ ዝኾኑ ተፀዋርነት የብላ እንታ ናይ ሓሰማ፣ እቲ ናይ በጊዕ ቆርበት እዩ ተመራፂ። ናይ በጊዕ ቆርበት እዩ። ኣብ ኩሉ እዚ ቻይናውያን እዮም።

ዘፍርይዎ ብብዝሒ እዚ ፒክሌዘር ድብሎ ቻይና እዮም ዘፍርይዎ። ማንም ሰብ ኣይፈልጦን እዩ ኣብ ዕዳጋ። ብጣዕሚ ኣደናጋሪ እዩ። ኣነ ስለ ዝፈልጦ እየ ዝነግረክ ዘለኹ። ተሓዊሱ እውን ክመፃካ ይኽእል እዩ፣ ግን ነቲ ሰብ ንሽ ሓበሬታት ሂብካ የፈልጣ እዩ። ምክንያቱ ካብታ ናይ ብዕራይን ናይ ጤልን ናይ በጊዕ እንታይ ትፈልያሳ ነጣቁ ነጣቅ ኣለዋ፣ ደቂቕ ነጣቅ ኣለዋ። ንዓውን ከም ማሳስልዋ ፍቱን እንዲዮም ትፈልጣ ያኻ። ግን ብኡ መጠን ኣገልግሎታ ከዓ ካብቶም ናይ ካልኦት እንስሳ ታዝኸፍአ ትሰያ። ማይ ንድሕር ሃሪሞዋ ቁሩብ ጨና ትገብር እያ፣ ክጥንቀቐላ ኣለ ካብ ማይ ከይትመልሳ። ዋጋኣ ከዓ ብጣዕሚ ሕስርቲ እያ ማለት እዩ።

መሰንክራዊ እምባ ጽንጊ። እዚ ጽንጊ ማለት በቋንቋ ማረጋስካር ባዶ እግርኻ ዘይስጎመሉ ቦታ ማለት እዩ። እዚ ቦታ እዚ ኣብ ዓለምና መወዳደርቲ ዘይተረኽቦ ክጥምቶን ከለኻ ልክዕ ብእምኒ ዝተሰርሐ ጫካ ማለት ስቶን ፎረስት እዩ ዝመስል። ብሰንኪ ፍሉይነቱ ሓደ ካብቶም መዝገብ ውርሻ ዓለም ቀጻሊ ምክትታልን ሓልዋን ዝገብረሎም ቦታታት እዩ። ቅድሚ 200 ሚልዮን ዓመታት እዚ ቦታ እዚ ሙሉእ ብሙሉእ ኣብ ትሕቲ ባሕሪ ዝነበረ ናይ ኮራልን ንኣሽቱ ፍጥረታትን ዝርከብሉ ለማፅ ምርኢት ይነይሩ። እዚ ድማ ንዘመናት ተዘቂጡ ናብ ግዙፍ ናይ ኖራ እምኒ ተቐየረ። ብሰንኪ ውሽጣዊ ምንቅስቓስ መሬት እዚ ናይ ኖራ እምኒ ካብ ጽፍሐ ባሕሪ ንላዕሊ ተደፍአ። ንሚልዮናት ዓመታት ዝነፈሰ ሓያል ናይ ትሮፒካዊ ዝናብ ነቲ ልስሉስ እምኒ እናሓፀቦን እናበላልዖን ከደ። እቲ ዝተረፈ ተሪር ክፋል ድማ ሎሚ እንርእዮም ክሳብ 100 ሜትሮ ቁመት ዘለዎም ከም በሊሕ ካራ ዝተሰናደዉ ኣእማን ኮይኖም ቆሙ። እዚ ፓርክ እዚ ንበጻሕቲ ኣብ ክልተ ይመቀል። ግራንድ ጠንግዚ፣ እቲ ዝዓበየን ኣዝዩ ዘፍርሕን ክፋል እዚ ቦታ እዩ። እቶም ኣእማን ኣዝዮም ነዋሕትን በላሕትን እዮም። ኣብዚ ቦታ ንምጓዓዝ ፍሉይ ናይ ድሕነት ገመዳትን ናይ ሓፂን መሳለላትን ከምኡ ውን ኣብ ሰማይ ተንጠልጢሎም ዘለዉ ናይ ገመድ ድንድላትን ምርጋፅ ስለ ዘይድሊ ብርቱዕ ስብዓት ይሓትት። ፔቲት ጠንግዚ፣ እዚ ኣብ ጥቓቲ ዓዲ ዝርከብ ኮይኑ ኣእማኑ ሓፀርትን ዝተሓላለኹን እዮም። ፍሉይ ናይ ድሕነት ገመድ ከየድልየካ ብቐሊሉ ክትዘዋወረሉ እትኽእል ናይ መዘናግዒ ቦታ ድማ እዩ። እዞም በሊሕ ኣእማን ንደቂ ሰባት ከም መከላኸሊ መጋረዲ ስለ ዝኾኑ እቶም ኣብ ውሽጢ እቲ ትንጭሮታት ዘለዉ እንስሳታት ንኣሽሓት ዓመታት ብሰላም ጸኒሖም እዮም። ስለዚ ድማ 85 ሜታዊት ካብቶም ኣብዚ ቦታ ዝርከቡ እንስሳታት ኣብ ዓለምና ካብቲ ቦታ ወጻኢ ኣብ ካልእ ቦታ ኣይርከቡን። ንኣብነት እቲ ጻዕዳ እንስሳ ወይ ሲፋካ ኣብዚ ቦታ ዝርከብ ፍሉይ ናይ ለሙር ማለት ንህበይ ዝመስል ዓሊት ኮይኑ ዝረገጾ እምኒ ከይቆረጾ ኣብ ላዕሊ ቶም በላሕቲ ኣእማን ብሰላም እናተሰራሰረ ዝነብር መስተንክር ፍጡር እዩ። ኣብ ትሕቲ ዞም ኣእማን ብሰንኪ ውሕጅ ዝቆሙ ዓበይቲ በዓትታትን ናይ ማይ ዋሓየዝን ይርከቡ። ናብዚ ቦታ ዝወስድ ወላ ሓደ ናይ መኪና ጽርግያ የለን። ከም ሓደ ኣማራጺ ብነፋሪት ድሕሪ ምእታው ብብርኽ ዝበላ ዓይነት መኪና ኣብ ማእከል ዝጫቃ ኣእማን ካብ 8 ክሳብ 10 ሰዓታት ዝወስድ ጻዕሪ ዝሓትት ጉዕዞ ምጓዓዝ እዩ።

ሰብ ዲ ጸሪቦ ወይስ ብሓቂ እዩ ዘብል ልክዕ ቅርፂ ሓደ ዓብዪ ሓርማዝ ዘለዎ መሰንክራዊ እምኒ ሓርማዝ ማለት ኤለፋንት ሮክ። እዚ ኣብ ውሽጢ እታ ሄማይ እትበሃል ደሴት ናይ ኣይስላንድ ዝርከብ ግዙፍ ዓቀፅ እምኒ ነቲ ርእሱ ዓብዪ እዝኑ ከምኡውን እቲ ንማይ ባሕሪ ዝሰትዮ ዝመስል ነዊሕ ንጎቱ ብምሉእ ተፈጥሮዊ ውሕልነት ሒዙ ንዓለም የገርም ኣሎ። እዚ እምኒ እዚ ሙሉእ ብምሉእ ካብቲ ብሰንኪ እሳተ ጎመራ ዝፍጠር ተሪር ጸሊም እምኒ ዝቖም እዩ። እቲ ከባቢ ብናይ እሳተ ጎመራ ምንቅስቓስ ኣዝዩ ፍሉጥ እዩ። እቲ ልክዕ ከም ናይ ሓርማዝ ረጒድ ቆርበት ዝመስል ተዓጻጺፉ ዘሎ ክፋል እዚ እምኒ እቲ ፍሉሕ ላቫ ምስቲ ዝሑል ማይ ውቅያኖስ ብሃንደበት ክረኻብን ከሎ ብቕልጡፍ ብምዝሓሉን ብምጭብባጡን ዝተፈጠረ ናይ ባህሪ መስመር እዩ። ንኣሽሓት ዓመታት ዝገረፈ ሓያል ማይ ባሕርን ማዕበልን ነቲ ጸዳፍ እምኒ እነበላርዖ ስለ ዝኸደ ነቲ ከም ዓይኒ ሓርማዝ ኮይኑ ዝርአ ዓብዪ ጉድጓድ እቲ ኣብ ትሕቲ ንጎት ሓርማዝ ዝመስል ዝርከብ በዓትን ብውሕልነት ቀሪጽዎ እዩ። እዚ እምኒ እዚ ልክዕ ኣብ ገጽ ባሕሪ ዝርከብ ጸዳፍ ስለ ዝኾነ ብእግሪ ኬድካ ክትረግጾ ዘኽእል ናይ ጉዕዞ መገዲ የለን። እቲ ዝሓሸ ዝበሃል መገዲ ካብቲ ናይታ ደሴት ወደብ ብናይ ፍጥነት ጀላቡ ተሳፊርካ ልክዕ ኣብ ቅድሚ ሓርማዝ ብምቕራብ ምዕዛብ ግዳይ ይከኣል።

ተፈጥሮን ሰብኣዊ ምህንድስናን ብሓባር ተዋሂዶም ኣብ ጫፍ ሓደ በሊሕ ጸዳፍ እምባ ዘቐምዎ ድንቂ ወርቃዊ መቕነስ ፋንጂንግ ናይ ቻይና። እዚ ካብ ፀፍሒ ባሕሪ 2336 ሜትሮ ብራኸ ዝርከብ ቤት መቕደስ ሓደ ካብቶም ዓበይቲ ውርሻታት ናይ ዓለምና ኮይኑ ኣብ ገጽ ዓለምና ካብ ዘለዉ ኣዝዮም ዘገርሙን ዘፍርሁን ናይ እምነት ቦታታት ሓደ እዩ። እዚ ጫፍ እምባ እዚ ብሰንኪ ሓደ ዓሚቕ ናይ እምኒ ጋግ ኣብ ልክዕ ዓቐን ናብ ክልተ ተመቐሊ ይርከብ። ኣብቲ ደቡባዊ ጫፍ እቲ ናይ ቡድሃ መቕደስ ማለት ህሉው ህይወት ዘመልክት ክርከብን ከሎ፣ ኣብቲ ሰሜናዊ ጫፍ ድማ እቲ ናይ ማይትሬያ መቕደስ ማለት ናይ መጻኢ ህይወት ዘመልክት ይርከብ። እዞም ክልተ በሊሕ ኣኽራናት ብማእከል ዝራኸብ ሓደ ጸቢብ ናይ እምኒ ድልድል ኣለዎም። ብመሰረት እምነት ቡዲዝም ኣብ ልዕሊ እዚ ድልድል እዚ ምስጋድ ማለት ካብቲ ዘለኻዮ ሎሚ ወይ ህሉው ህይወት ናብቲ ብርሃን ዝመልኦ መጻኢ ከም ምስግጋር ይቝጸር። እዞም ቅድሚ 500 ዓመታት ኣብ እዋን ሚንግ ጃረስ ተሰርሑ መቕደሳት ነቲ ኣብ ጫፍ እምባ ዘሎ ብርቱዕ ንፋስን ማዕበልን ንምጽዋር ካብ ተደራረብቲ ኣእማንን ጽኑዕ ናይ ሓጺን ናሕስን እዮም ተሃኒጾም። እዚ ቦታ እዚ መብዛሕትኡ ግዜ ብናይ በረድ ኩምራን ጸሊም ደበናን ዝተሸፈነ እዩ። እቲ ጸሊም ደበና ነቲ ስንጭሮ ክዓርቆን ከሎ እዞም ክልተ መቕደሳት ልክ ኣብ ሰማይ ተንጠልጢሎም ዘለዉ መርከብ ኮይኖም እዮም ዝረኣዩ። ብርሃን ናይ ቡድሃ ሳሕቲ ዝናብ ሓሊፉ ፀሓይ ክትበርቕን ከላ እቲ ብርሃን ምስቲ ጸሊም ደበና ተደማሚሩ ኣብ መንደቕ እቲ እምባ ፍሉይ ናይ ቀስተ ደመና ሕብሪ ዘለዎ ክቢ ብርሃን ይፈጥር። እቶም ጥንታውያን ሰባት እዚ ምርኢት እዚ ህያው ናይ ቡድሃ በረኸት እዩ ኢሎም ይኣምኑ ነይሮም። ናብዚ ቅዱስ ቦታ ንምብጻሕ እቶም ጥንታውያን በጻሕቲ ልዕሊ 9,000 ብእምኒ ዝተሰርሑ ናይ ጻዕሪ መሳልል ክድይቡ ነይርዎም። ናብቲ ናይ መወዳእታ በሊሕ ጫፍ ክትበጽሕን ከለኻ እቲ መገዲ ኣዝዩ ጸዳፊ ስለ ዝኸውን ሰባት ሰንሰለት ሓጺንን ተደጊፎም ጥራዮም ንላዕሊ ዝሰሓቡ።

ኣብ ደቡባዊ ምብራቅ ቻይና ክፍለ ግዝኣት ጃንግሺ ዝርከብ ከምቲ ኣብ ናይ ቻይና ጥንታዋን ስእልታት ዝረአ ምስጢራዊ እምባ ሳንቂንግ። እዚ ቦታ እዚ ብሰንኪቶም ብንፋስን በረድን ዝተቐርጹ ሰማይ ጠቀስ ዓንዳ ኣማኑን ዓሚቕ መንፈሳዊ ታሪኹን ኣብ ትሕቲ ዩኔስኮ ዝተሰፈረ እዩ። እዚ እምባ እዚ 48 በሊሕ ጫፎምን 89 ግዙፋት ናይ ሓዊ እምንን ዓንድታትን ዝሓዘ እዩ። መብዛሕትኡ እዋን ብምስጢራዊ ናይ በረድ ኩምራን ደበናን ተሸፊኑ እዩ ዝነብር። መንፈሳዊ ትርጉሙን ስሙን እዚ ቦታ እቶም ሰለስተ ቅዱሳን ሳንቂንግ ማለት ብቋንቋ ቻይና ሰለስተ ንጹሃን ማለት እዩ። እዚ ስም እዚ ዝተዋህቦ እቶም ሰለስተ ዓበይቲ ጫፋት እቲ እምባ ልክዕ ከምቶም ኣብ እምነት ታኦይዝም ዘለዉ ሰለስተ ኣማልኽቲ ጎኒ ንጎኒ ተቐሚጦም ስለ ዝመስሉ እዩ። እቲ ዝለዓለ ጫፍ ዩጂንግ ጫፍ ተባሂሉ ዝጽዋዕ ኮይኑ ካብ ጽፍሒ ባሕሪ 1819 ሜትሮ ብራኽ ኣለዎ። እዚ ቦታ እዚ ካብ ዘመነ ጂን ቅድሚ 600 ዓመታት ጀሚሩ ናይ እምነት ማእከል ኮይኑ የገልግል ኣሎ። ኣብዚ ቦታ እዚ ዝርከቡ ሰሓብቲ ቦታታት ናይ ምብራቕ ኣምላኽ ማለት ኦሪየንታል ጋደስ። እዚ 86 ሜትሮ ቁመት ዘለዎ ግዙፍ ናይ ተፈጥሮ እምኒ ኮይኑ ርሑቕ ኬድካ ክጥምቶን ከለኻ

ልክዕ ሓንቲ ነዊሕ ፀጉራ ጓል ኣንስተይቲ ኣብ ማእከልቶም ኣእዋም ኮፍ ኢላ ብተምሳጥ ትዕዘብ ዘላ እዩ ዝመስል። እቲ ግዙፍ ተመን ማለት ፓይተን ሮክ 128 ሜትሮ ንሰማይ ዘንቃዕረረ ቀጢን ዓንዲ እምኒ ኮይኑ እቲ ጫፉ ልክዕ ከም ሓደ ካብ ማእከል ስንጭሮ ርእሱ ዘውፀ ግዙፍ ተመን ፓይተን ይመስል። መቕደስ ሳንቂንግ ኣብ ሰሜናዊ ክፋል ትእምባ ዝርከብ ኮይኑ ልዕሊ 230 ጥንታውያን ናይ እምኒ ፅሑፋትን መቓብራትን መቕደሳትን ዝሓዘ ናይ ተፈጥሮ ቤተ መዘክር እዩ። በፃሕቲ ነዚ ዘፍርሕ ፀደፍቲ ኣእማን ንምዕዛብ ክጥዕሞም ተባሂሉ ልክዕ ከም ኣብ ገጽ እቲ ፀዳፊ እምኒ ዝተሰርሑ ኣብ ሰማይ ዝተጠልጠሉ ናይ ኮንክሪት መንገድታት ኣለዉ። እዚ መንገዲ እዚ ኣብ ቻይና እቲ ዝነውሐን ዝለዓለን ናይ ገደል መንገዲ እዩ።

ኣብ ደቡባዊ ምብራቅ ዩታ ሕብራት መንግስታት ኣሜሪካ ዝርከብ ተፈጥሮ ብዋዛ ዝቐረጸቶ ዝመስል ምስጢራዊ እምኒ ሜክሲኮ ሜክሲካን ሃትሮክ እዚ ኣብ ጥቓ ሓደ ዓብዪ ጽርግያ ዝርከብ ቀይሕ እምኒ ቅርጺ ሓንቲ ዓባይ ናይ ሜክሲኮ ባህላዊ ቆቢዕ ሶምብሬሮ ብመሓዝ ኣብ ልዕሊ ሓደ በሊሕ ጎቦ ተደጊፉ ንዘመናት ሚዛኑ ሓልዩ ጸኒዑ ምህላዉ ንዓለም የገርም ኣሎ። እታ ኣብ ጥቕኡ ዘላ ንእሽቶ ከተማ እውን ስማ ካብዚ ቦታ እዚ ብምውሳድያ ተሰይማ። እዚ ተፈጥሮ እዚ ካብ ክልተ ፍጡም ዝተፈላለዩ ናይ እምኒ ዓይነታት ዝቖመ ኮይኑ ዕድሚኡ ልዕሊ 250 ሚልዮን ዓመታት ካብ ዘመነ ፐርሚያን ዝተቖጽረ እዩ። እቲ ከም ናይ ቆቢዕ ገጽ ኮይኑ ሰፊሑ ዝረአ ጸፍጻፍ እምኒ ካብ ኣዝዩ ተሪርን ዘይበላልዕን ናይ ሑፀ እምኒ ዝቖመ እዩ። ንውሓትን ርጉድን እዚ እምኒ 18 ሜትሮ ብ3.7 ሜትሮ ይበጽሕ። እቲ ነታ ቆቢዕ ተሰኪምዎ ዘሎ ቀጢን ዓንዲ ግን ካብ ፎኪስ ቀይሕ እምኒ ዝቖመ እዩ። እቲ ታሕተዋይ እምኒ ልስሉስ ስለ ዝኾነ ንፋስን በረኻዊ ውሕጅን ነቲ እግሪ ብዝቐልጥፈ መገዲ እናበላልዖ እዩ ዝኸይድ ዘሎ። እቲ ላዕለዋይ ተሪር እምኒ ግን ንኹሉ መኪቱ ንበይኑ ይተርፍ። እዚ ፍልልይ እዚ ድማ እቲ እምኒ ልክዕ ከም ተንጠልጣሊት ቆቢዕ ክመስል ገበሮ። እዚ እምኒ እዚ ካብ ቀንዲ ናይ ዩታ ጽርግያ ብቐሊሉ ዝረአ እዩ። ነቲ እምኒ ብቐረባ ክትረግጾ ምስ እትደሊ ድማ 126 ሜትሮ ዝንውሓቱ ጸቢብ ናይ እግሪ መገዲ ኣለዎ። ፍሉያት ናይ እምባ ደየብቲ ማለት ሮክ ክላይምበርስ ነቲ ጸዳፊ ገጽ እታ ቆቢዕ ተንጠላጢሎም ብምድያብ ልክዕ ኣብ ጫፍ እታ ቆቢዕ ደው ይብሉ እዮም። ናብ ጫፍ ንምብጻሕ ከዓ ክልተ ናይ ሓደጋ መንገድታት ተሰሪሖም ይርከቡ።

0: ዝኸዱን ኸይንዶም ዘለዋ ኸ
1: ኬት ኬት ካንፈር ከተባዊ ኸይጠምተኒ ተዘየለ ግን ዓቕ ዘውዓለ ኸውዕለናይ
2: ዓስቢ ኩሉ ነገሮም ከዓ ሽዑ ክኽፈሉ ወይ
3: ንዓይ ይተረኒ እዩ ዘሎ ይተረኒ እዩ ዘሎ
4: መንገዲ ከመይ መፅኺ
5: ክመፅእ ሲ ንእስረት እኳ ድኻም ዘይብለይ ክኸይድ ከለኹ እዩ ዝከብደኒ
4: እንታይ ዳኣል ክተሸኻኺም ብኣምኡ ከዓ ኣብ ቤት ክፈላ እትዮም ዘመቲ ዘሚቶምኹም ኮይኖም ሕማቅ ረኺብኩም
6: ኣንትኒ ቤተ እየ ክብለ ከለኹ ግዳ ክነግረክ ኣሎ ኣብዞም እንዳኸፈላ እን ዓንተ ወይ ተዛዊረ ነረ እዘና ንስተ ዓድና ሲ ድሓ ንዲ ዓብኣብሻ ቅድስ ኣደይ ምልእተ ኣደይ ኣመተ ሲ ቁርዲድን ቆርበትን ኮይነን ቀኒ ድሓን ዲ
7: እንታ ሸላው ዳ ክበል ኣንታ ኹንኩም ማቱም ዓዲ
3: ዳኹምዘሎ
7: እንታ ዝግልባት ገልቢጥኩም ዝሕረድ ሓሪድኩም ናይ ብሓቂ ዘይትብሉ እቱም
3: ሰባትሰባት
7: ተገልቢ
3: ስዓኑ ወይ የበርሀ ሓሰርካብ ምቅፃሉ ዓዱ ሲ ናይ ሓደረ

0: ሓደርካ ዘምህረ ሰወ ሓውካ ሓደ ንዓሰርተ ከም ዝገጥም ፈልጥ እንዲኻ
1: እሱ መፅናሓርካ ጥቃ ዓይንካ ከምዝገር ማዕኮር ተሓደምሲ ኢልካ
0: ሰርፍትወት ዓይኖም ዝርያ እንዳ ኣለዋት እዩ
1: እሞስኻ ከምዝገርና መንሸረካ እንታይ ትገብር ነር
0: ሕድሩ ዝርያት እዩ
1: እንበዓል ሕድሩ ዝርያት እዮም
0: እዎ ዝርያት እዮም
1: ሽማይሲ ንዓይኖም ክዘርየላ
0: ዘሪላ ኮ የድብለካ ደሎ
1: ኣንታ ዝዕላል ንዓይ ተገላቢጡኒሉ
0: ከመይ ኢሉ ዝጋላበጠካ
1: ዋዝዕላል ኣይቀርጠወን ፈፂም ይቀርጠወን ይብለካ ኣሎ
0: እሞ ዘሪላ ካብለካ ኣሉካ
1: እሱ መፅናሓርካ ብጥዕና ዓይንኻ ክርሓ እንዲኻ
0: መቸም ሓላዊ ዓይኑ ኣሎ ከም ዝበሃል
1: ኣነ ስንካ እንኳዕ ሓደ ዓይኒ ኮንካ እየ ዝብል
2: ኣብኡ ሲ በፃሕኩም ወሰን ወሰና እዩ
1: ሆይ እታ ባእሲ ቐፂላ ነራት ትኸውን እሞ ምነቆርካ
0: ኣይጣዕካ እንዲኻ ዝምህር
1: ምጣዓይ ስጡዕ እየ ጡዕ እየ ምጣዓይ ስጡዕ እየ ጡዕ እየ
0: እንታይ ዳ ኣልካ እዛ ዘረባ ሓባቢልካ ሓንሳብ ናባይ ሓንሳብ ናብ ሰፅር ዘይተብለ
1: በዚሑ ዶ
0: በዚሑ ወ
1: በልክ ከይዳ ብዕረ ከዳር
0: ከምኡ ክሓይሽ እዩ
1: ሕማም ነብሰ እዩኒ
0: ኣሚራብ
2: ወልፋሕሳ ወልፋስ ወልፋሕሳ ዘይምልኮታ ኣትሲ ቱካ ኣለ

0: ኮይና እንድያ ኣብያትካ ድሓን ኣኽለካ ዶ እዚአን መቕቕር ኣብለልና ዝወደት ይኣኽለካ እዩ
1: እግርካ ከይርመካ ተዘግ
2: ኣርሓ ቦ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዘሎ እምበኣር ክሳብ ዓይኑ ዝነቁር ሃሪምካ እዩ
3: ኣቦ መን እዩ
2: ዶ ኣዕኻዮ ተፊካ እንታ ኣክንዳ ዓይኖም ዘሪኻ ሲ ስመይን ስምካን ከተጥፍእ ኣረ እንታይ በዲለካ
3: እንታ ቦ ኣነ ክንዳ ዓይኖም ዘርእ ዛሃርምኮ ሰብ የብለይ ታኾነለየ ዘርእ ዛሃርምኩ
2: ኣበየ ውርዚ እናተረኺቡለይ ስነገር ክትሓባብ ፅጋብካ ካብ ኣብ ሰብ ኣብዕ የውዕሎ
0: ኣንቱም እንታይ እያ ኣቢሱ ዝቆልዓ እንታይ እዩ ገይሩ
2: ንዳይር ኣብ ክንዳ ዓይኖም ዘርኢ ሃሪሙ
3: ኣቦይ መን ከምኡ ድበለካ
2: ዳይር በዕሉ
3: ሕሱ ኣቢሉ
2: ዓይኑ ክፈስ ዝተረኸቦ ዘይብሉ ሕሱ ቢሉ ትብላ ኣለኻ
3: ምህረማ ዓይኑ እንተኮይኑ ካልእዩ
4: ሓቂ ቦይ ትማሉ ምሸታ ጎይላ ሽማ ሓወይ ዝተሓንጎጦ ክበሮ ክሕድጎ መፂእን እዮም ተሰሓሒቦ ሕድሩ ምስ ካልኦት ኮይኖም ካኣገላጊሎም ሓሳዊ ኮይኑ እምበር ንሕድሩ ዘሪኻ እንዲ ዝበሎ
2: እምበርካ ክንዳ ዓይኖም ዘሪኻ ይወቕዕካዮ
3: እንታ ቦ እንታ ኮይኑ ኢለ ክንዳ ዓይኖም ዘርኢ ዘወቕዕኹ ዓይኖም በይና ዘይተኣኽሉ
2: እንታ ኮልዓ ግለ ነገር ሱር ከም ዝተደረገር እዩ ነጊርኒ
3: ኣቦ ወየ ነገር ገላቢጣ ካብፀቦ እዮም ኣነ እውን ንኸብሮ
2: እንታ ክትገብር ኣንታ
3: ኣብራኹ ሰይረ ሓላው ዝተሕጎ
2: ኣነ ኸፈላ ኣነ እንታ ንዓተመለ ተመለስ እኒ ዝብለካ ዘለኹ እንታ ንዓተመለስ
1: ዋይ ኣነ ኸፈላ ኣነ

0: ክንጭዑ?
1: ብኣንፈስ ምሰቦን ከመይ ዓይነቱ
0: እንድዕሉ ኣብቲ ተወሊጁ ዛዕበየሉ ዓዲ ገለጋኒን ለኺዕዎ ክኸውን ኣለዎ።
1: ብኣኽሊ እኮ ፃባ ሰተ የሳለ ዓድብ ዓዳባኣኸን ከም ትዛረብ ጌርክና
0: ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመት ደልይዎስ ከም ዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም።
1: ሳንደይ ከዓ ብመጋብር ክንዳ ሽመት ኮ ክውሕደክም
0: ሳንዳይ ነዩ እንደንበሎ
1: እዚ ደንዮ ብሃል ኮይኑ
0: ወይ ስምዓን እንደግዳ በዓላት ደይ ውራይ ከም ዘለዎን ላዕሊ ታሕትን ክብላቐኒና ኣለዋ
1: ሒባ ዘረባ ምፅኸ ደይ ኣነስ ኣርሚ ምንዘቐኒየ ነገር ብድሓነ እንደን ከሳን
0: እንድ በዓላት ደይ ልበን ዘይርከብ ምስጢር ገይረንኦ ተብሕትም ኢለን እየን ዘለዋ ሳንደ
1: ንዕኸ ኣንበር ሳንደ እዚኣስ ገለሳላት
0: ካብዛ በዓላ ቦይ ከፈላ እንታቦት ውፅሕማ ዝመፁ ኣያ ዘጎ ሓንሳእን ገዛና ሓንሳእ እንዳያ ምሕፁን ክብል ኮለል ክብሊ እዩ ዝውዕ
1: ንሱ ረኣ እንታይ ቀረም ምስካብ ምስ ሰብኡት ምስ ኣንስቲ ጉጁም ዝበሎ ይበዝሒ
0: ድሓንድሓ ነሱሲ እንሽማይ ሕድሩ ብኣድጋ ዕንጨይቲ ፅዒኖም ክኸድሪ እዮም ንታሓተትኩም ንፈልጦ ይብልናን ንሕና እውን ተላኢኽና ኢና ኢሎምኒ
1: ዋይ ሞዳኣትን ሳንደይ ገለዶ ረኣ ንዓኸን ብሕቡእ ከመርዕ ኢሎም ኮኑ
0: ኣቲ ክንደይ ተሓስማ

0: ኸተ በጥቢፅና ኮሳን ደይ ኣፍ ዘይብላ ጉዳይ ተረኺባ ወይ ለከ እዚ ኢልካ ክዕይር ዘይከኣል
1: ደፋና መጃኸኢልና ክንግረፋ ዝሓመም ሕመመ ኣሎ
2: ዋ እንታይ ዳ ሙሉ ይረክና ባይ ተፀጉዖት ንሳን ደይ
0: እባዳ ክነግረክ
3: ኣያበረ
4: መኒኻ
3: ኣለኻ ዶ ያበረ
4: ኣለኹለኹ መኒኻ
3: ኣነ ዳይረ
4: ዳይር ወደ ንዓንደና ናዴት እተዳ
3: ኣይፋሉን ኣያበረ ክኸይደ
4: ኣነኻ ክወፅ እንዳተቀራረብኩ ኮይ እንታይ ደኣ ንዓንደ ቶ
3: ኣይፋሉን ክኸይድ
4: ዋዕ
3: ኣነሲ ኣብቲ ዛዕበ ኩሉ ዓዲ ክበፅሕ
4: ዋዕ ዛዕበ ኩሉ ዓዲ ዳ እንታይ ደኣ ሃንደበትና ናይ ድሓ
3: ዝሓሰብኩ ኣለኒ ያበረ
4: ሓሰብኩ ኣለኒ ሞቲ ዝሓሰብካዮ እንዶ ተጓብሎ እንታይ ኸ ኮንካ
3: መዓልቲ ይኣኸሉ ግና እንታይ ያበረ ኣነ ስንዓይኖም ዘይበቅዕ ሰብ
4: ዋ እንታይ ሃንደበት እዩ እንታይ ኮንካ ድ ከምኡ ተማርር ኣለካ ትበቅዕን ፈረቓን እምበሪ እንታይ ኮንካ ዘይትበቅዕ ወለከ ንገረኒ እንታይ ኸ ኮንካ እንታይ ይቲ ዘንክሰካ ዘለኹም ፍርካ ዳይር ወደይ እንታይ ኸ ኮንካ
3: ካብ ኣበይ ንዝገብሮ ኣለኒ ያበረ
4: ድሓን እቲ ትገብሮ እሞ ኣብ ሸውዓተ መዓመቆ ቅብራ ብሎ ድሓን ኣብ ልብኻ ግበሮ ንዓይ ግን ቶግ እንደብሎ ንገረኒ እስኪ ንገረኒ
3: ድሓን ዝገብሮ ኣለኒ
4: እቲ ትገብሮ ኮይኖ ዲፎኖ ይብለካ ኣለኹ ብልብኻ ኣለዎ እንታይ እዩቲ ከምኡ ዝገብረካ ዘለዎ ይብለካ ኣለዎ
3: ና ድሓን ኣያበረ ሸዓይተ ክምለሲ እንተ ኸዓ ሰላም በለለ
4: ዋ ድሓን እንተ ኸዓ ዳ ሰላም ንለዋወረ ናብ ሳውንያ ከይዳ ዘላ ቐልጢፋ እንተ ተመሊሳ እዩ ድሓን ሰላም ዳ ይብለልካ ድሓን ግዲ ይብልካ
3: ራይ ከይዳ ኣነ ብርኹ ምዕልቲ
4: ንዓበል ንዓ ሞ
3: ንዓሎ
4: ክትቆፅር ንዓ ንዓ ዝወደይ
3: ድሓን ሸዓይለ ድኣ ክኸይድ ግና ንዘርኡ ሓወይ
4: እወ
3: ኩሉ ኣብዛ ዓዲ ዝወረደትኒ እሪ ቁፅር ኣቢልካ ንገረለይ ከየጉደልካ እሪ ቁፅር ኣቢልካ ንገረለይ
4: ኣድሓን ንሱስ ይርእካ እንደ ዘለኹ ወሪድ እኳ ዘሎ ዳ ይርእካ እኮ እየ ዘለኹ ብዛ ዓዲ እኮ እየ ዘለኹ ብዛዕባ ምንጋር ኩሉ ዝወረደካ ዓዲ ምልእቲ ናትካ ኣንፃር ከም ዝኾነት ክነጉረ እየ ብዛዕባ ንሱ ዳ ረኽቦ እንድየ ክነጉረ እየ ግዲ ይብልካ ግና ንዓ እሞ ንዓ ንዓ
3: ኣይፋሉ
4: ንዓ ንቅድማ ኣሎ ቅጫ ዝገበርክዎ
3: ኣይፋሉ ድሓን ሸዓይለ
4: እንታ ንዓ
3: ብርኹ መዓልቲ
4: ራይ ብርኹ መዓልቲ እስኪ ኣይ ወዲ ረኣያ እንዳረኣያ ሳ ከምዚ ወዲቕኩም ባዕ ከይ ዝበለ ሕለል ጎበሲ በቲ ጨዲዶ ሞ በቲ ተርቢዖ ሞ በዚ ኣይሰለጦ ከመይ ዝበለይ ከመይ ዝበለ ስምዕነት ዝነበረ ገዛ እንዳሰምዑት ነበረ ገዛ ኣርኣያ ኣርኣያ እንቋዕ ተመሊስካ ይትሪኦ እዚ ደቂ ካረኺቦሞ ዘለዉ እታዚ ዓዲ እዚኣ እታዚ ዓዲ እዚኣ ሰብ ኮፈተብል ዘይትኽእል እታ ከመይ ዝበለት ዓዲ ኣብ ወኒፋሃና እንታ እታ ከመይ ዝበለት ዓዲ እያ እንታ ወይ እዋይ እዋይ
5: ኣባዳ ርሲ ሰሊጥዎ ደኹ
6: ንምንታይ ኢኻ
3: እዋ እቲ ጓልኩም ሃቡና እምበሪ
6: ወይ ኣብ ምንታይ በፅሑ ሳይጠይቅዎ ንወዲ ቐሺ ልኢኽዎ ነፍሲ ይፅብ ኢሉ
3: ዋይ ሓንቲ ተኸዓ ኣቐዲም ግዜ ትነግሪ ነበር
6: እንታይ ተባሂልና
3: ክሊ ኣቐዲመ ጓላን ወዳን መፍለጥ ክዎ ነይረ
5: ግዲ የብልካ በፍንጫ ብኢድና ክነእትዋ ኢሉ
6: ዓይኖም ዶ ዋዛ መሲልካ
5: ኣትኽሊ ጓልሲ ካብ ምራን ማሕለኻ ምቑላፍ መን ሕለፍ ኢልዋ እዩ
6: ሓቂ ሓይሳ እውን ዓይኖም በዚ ትዕይሮ ዘለካ መዕየሪ ትዕየር ጎብ ዘይኮነ
3: ወይታይ እዛ ዓይኖ ናይ ሰብ ፍጥረት ዘይብላ ኣጣምታ ኣጣምታ ነብሪ ኣራግፃ ኣራግፃ ኣንበሳ ኣይእወ ሓወይ ነዚኣ ምውናንኮ
6: ኣነ ዝፈርሕ

0: እግዚኣብሔር ኣብ ሰማይ ዘሎ ደበና ከይኮነን
1: እዋ ከምዚ ጎይታይ ድበልዎ በፍንጫ በፍንጫ ኸውን
2: እዚ ዕላ እዛ ጎርዞ ካብ ናይ ካልኦት ጎራዙ ዝጥዕም ዕላል እዩ ዘለዋ መልክዓ ከድሓን ድያ
0: ተፈላለዩ
2: ኻ ኣይ ሰነፍ ሰብ ኳይ ፍቱን ሳውን

0: ኣነ ዳ ዳያር ክኩሉ ዘጋጠሞ ምስ ነገረኒ ምስቲ ባህርን ትሪኦ እንደየ ዓይነካ
1: ማቕማዓልቲ ውዒሉ
0: እምበርከቲ ዝርያ ዝበሎን ዓይነም
1: ኣብሕስዋቢ
0: ኣናናስንቢደይ ነረ
2: ንዓይኖም እንተዘረየላ ሞ ጓልዓዱ ማዕሩ እንዳኣላ ንመንደ ዘርእ
0: ብዘይ የለን ብዘይተባሃለን ስመይ ክፅልማ ኣይደለን እየ
2: እሞ ንሱ ኮ ተረፍ ሕርቃኑ ኣቦ ዓይኖም ንዓይኖም እንተኸልእዎሲ ንወደይ
0: ኮይለ ኣቦ ዓይኖም ንዳይር ኣብ ወዲ
2: ወይለከያበየ ኣለኹ
0: ዘይፈለጥኩ
2: ብኣሞ ነብረሃ ክጓጥጠሎም ብክሳዶም ሓኒቁ ፈጠጥ ከብሎም ምስ ረኣየቶ ዓይኖም ነጢራ ከይዳ በዛ ክሳዱ ፈጠቕ ከተብሎ ንካደለየ ከምዛ ማይ ዝኣተወታን ጭዋ ነብርሃ ክፋጠሎም ከምዘይፀንሐ ጥርቅም
0: ኣብርሃም ስንካ ኣንበሲት ይወሊዱ
2: ሓሳዊ ዓይኖም ዳኣ እሞ ተባዕታይ እንዲያ ዓሰርተ ወዲ ዘይወለድኩ ኮይትብል ኣለካ
0: ምስ ዓይኖም እንታይ ኣለካ እዩ ግዲ
3: ኣቦይ ዘለዉዎ ደኣ ዓዲ እኳ ዘይብሪ ኣሎ ዝንኣፎ ዝሃቦ እንዳሉ ተዛሪቡ
0: ንሃ ንሕናዳ ዝሓለፈ ልቢ ተዋሂድኩም ከይትኾኑ ዝብል ኣፍ ከዘይብልኩም ድማ ንሃ ቀሲሉ ክበርህ እንዲ ናይጥራ ሓምሳሕና መኮንከይ
2: ንዕሉ ዕፉን ኮይኑ ስገማዕማዕ እዩ
4: ቤተይ ክመላለስ ትንፋስ ምልቁ ቆኒ ኣባበት ዘጎ ኣነ ዘምህረት እየ ኣለኻዶ ከመይ ኢልካ ውዒልካ
5: ከመይ ቀኒኻ
4: ንሓንዶ
5: ስኖ
4: ድንቂ ኣይተረኣና ንቀኒና
5: እወ
4: ኣንታ ናብዚ ቤትካ ዝተዛዊሩ ነሩ ወይሎምኒ
5: ኣንታ ወደልየካ ነይሩ እንታ ዘምህረት
4: በየ እንዳኣልካ ሎምቕነ ተብተብ ትብሎ ዘለካሲ ንበይኒ
5: ዋ ኣይደሓነ ኣበይ ኮን ሪኢካ ንኮንካ ኢኻ
4: ወይ ግደፍንዶ ነው ነጀው ክትብልና ፀሓይ ዓሪባትካ ዘላ
5: ኦይ
4: ብድሓንካ ዲኻ
5: ብነብስኻ ኻ እምበር ዘምህረት ኣነስ ነው ነጀው ኣይበልኩም
4: ወይ ግደፍንደ ግደፍ እንደይ ትሕባ እዮ
5: ኣንታ ስማዓን ነግዳ ናብቲ ቁም ነገርና ክንኣት
4: ድንቂ
5: ነቲኻ ደልያ ነይሮሞ ኣብ ቤታ ስኢናያስ ኣይረእኸያ
4: ዋይ ነዚ ቐሊል ዲኻ ከ ደሊኻ ንቕኒኻ ወኻርያዳ ደይ እንዳ ዝብያ ትርከብ
5: ሓስኩኻ
4: ኣብሳውን ኣላትካ
5: ብኸመይ ኣጥሊልካ
4: ኣንተ ኣነ ሞ ሰሪ መዓንታ እዩ በዛ ዓይነይ ቁልሕ ኢለ ይረእኽዎ ግን ካብሳ እውን ሓሊፋስ ናብ መንገይቲ ከይድኻ ተኸኣውኻርያ
5: እንታይ ሞ ፈሪጥ እንታ ዘምህረት
4: ብድሓን ዲኻ ደኣ ንተኸዓ ዘድሊ ነገር
5: ኣይረድ ደለያ ወደያ እንታ ዘምህረት
4: ወወይ ተኸዓ እዛ ተኻሊት ነገርሲ ወዲ ዘጎደሊኻ እያ እሞ ይጣዓኻ
5: እንታይ ስጥዑ እየ ተሪኢኻ ግዳን ግርም
4: እሞ ተመኸርኩኻን ተመዓድኩኻን ዝትጸልኦ ዶ
5: ግርም ምቕራሕውካ ዶ ፅለ
4: ተኸዓ ኣንስተይቱ

0: ወኻርያ ምዃና ትፈልጥ እንዲኻ
1: ቀፅል
0: ነቲ ተባዕታይ ወኻርያ ናበይ ከም ዝኸደ ዘይትሓቶ
2: ዋርያ ኢልካ ንባርትኻ ሞኻ ተባዕታይ ወኻርያ ኸ ኣለዋ ኣንታ መን ድኸውን ደለኸ
0: ብረ
2: ዘምረ ንስኻ ዘይትብሎን ጤለይቲ ጣጥሞን እኮ የለን ኣየ ዘምረ ፅባሕ ንጎ ኸ ንዓና ግልብፅ ምስበልና ገለሽን ክተጠምቐና
0: ኢልይ ግደፍ ክሳብ ሎም እሞ ድሓኒ ኢኻ ፀኒሕኻ ሎም እሞ ንተ ኸዓ ወኻርያ ዘድሊ ነገር ካብ ምፃኻ
3: ፊኢካ ዶፊኢካ ዶ
2: ንዓበል ንዓ ንዓስከ ብጠጠውካ ኮይኑ ዓ ሞቶ ገለ ለኺፍካ ትኸይ
0: ሰብይ ዝሰርሑ እኳ ይፈተወንን
2: ግደፍ ሓራይ ነቲ ኸዓ ተረኺብካ ያበል ንገረለ ኢኻ
0: ክነገረልካ የ ዓታ ረሲዑ እየ ኸ ደኻ ንስተይቲ ወኻርያ ኢሎም ኣለው በረሀ ተባዕታይ ወኻርያ ኢሎም ኣለው
2: ኢለዮ ሎኹ ንበል
0: ወዲ ዘጎ ንድሕር ደሊኻዮ ምዚ ነፊኢካ ዶ ዓድናኻ ርጉማት ድዮም ተቑላ
2: ከይብሉካተገስካባሰውፅና
0: በልከና
2: ዝ ሓደ መደት ውፅዋ በቃ

0: ካብዚ ኸደ ኣለ
1: በለ ሽማ
2: ናይ ቤት መፅ እንደስ ነገር
1: እሀ ናይ ድሓን
2: ኣንታ ወረ እንዲ ሒዘልካ መፅ
1: ሃየ ከመይ ዝበለ ወረዲ
2: ወርዓይኖ
1: ወይ ለከይ ሕማ ወርዓይኖ ከመይ ዘለኒ
2: ኣንታ ትሕቱር ዳያርዶ ንመውስ ዋሓቲትና ይነበረ
1: ሕማ
2: ስድራ ኣብዮም
1: ኦ እሞ ሰሪ ንስ ብኣምሆ ላዕሊ እንታሓተን ዝተባሃለ ኦይ ኣነ ደኣ ብድሕረይ ደኾን ይዓይልዎ ይኮይኑ እዩ ኢለ እንዲ ሓሜካ
2: ዋሉም ኣንታ ዝወረ ቤት የበፅሕ ንዓይኖም ፈትዋ ተባሂለ ሰርናውቲ ሕንሕነ ምሳይ ሒዝዎ ኸን እዩ
1: ኣንታ ዳየርካ በላዓልካሲ ካብዛ ብኣምሆ ትበኣሱላሲ ኣብዛ ዓዲ የለ
2: ኣብቢሉ
1: እንታይ እንታይ እሞ ክንብል ኢልካና ኢኸ ከም ድመስለኒ እውን ንታተ ኸዓ ኣብዛ ዓዲ የለ
2: ናብቲ ሰይጣን ሰውን ከይዶ ምኾኑ
1: እወ ኣብዛ ዓዲ እንተዝህሉ ሲ በት ኢልካ በቲ እንተረኣየ ነይሩ
2: ደቂ ረኣያ ሲ ሓቢሮም ሓዊ ካኣግዱ
1: ዓይረ እንታይ እሞ ክንብል
2: ኣንታ ዓዲ ኣብዮምና እምበር ኣያብርህ እንተኸኣል ናብ ባህ ድበሎም ከይንቀሳቀሱ ተዝግዘዙ
1: እንዳይ ከምኡ ጌርካ እውን ፅቡቅ ዝሓልፍ ኣይመስለኒን
2: ተመቢሉ
1: ኣንታ ሰውን ተንቀሳቂሱ ድላ እዩ እንዳገበረሲ ንሶም ኣበይ ምህላዊ ምፍላጦም ከፀግም
2: ምሽክናይ ነተወድቀ ሽኻ ዝርከቡ ናይ ቅጫ ዘሚቱ ትሪፉሉ
1: እንታይ እሞ ክንብል ወረይ ኣብ ዝጎደበሲ ሰለስተ ጣዕዋ በፂሑሎ ኢሎም ኸ
2: እንታታይ ኢኻ ትብል
1: እዛ ዝብለካ እዩ ሕጂ ዝገደደ ደስ ዝበሎ ተጎርዞ መሪፅ ወስድ ምህላዊ ይብኢሱ ዘሎ
2: ወዲ ኸፈላኸ ኣንታ ኣንታ ሞይትና እንዲና ዳ
1: ሞይትና እወ ዓዲ እንደሞ ምሕጋዝ ኣብያት ሎሚ ደ ፅባሕ ክንማኸር ክንላዘብ እንዳበሉ ክላሶ ቕበልካ ይበጃ ኸኢለካ ዋ እንታ ካብ መፀኻሲ ኣብዚ ኣሎ ሓፁር ምፃር ረኣ ቤትኒ ሞ ዓነ ይሓግዘኒ ኣነ ንምፃ እያ

0: ኣንኳ ንክስክስተይ
1: ኣንኳ ውዕለኒ እንዴ ኣኽለኒ ባሓጅዚ ኣይ ግን ውዕለ
0: ገር
2: ተኸዓ እዛ ዓይኖም ትበሃል ጉርዙ ብዓይነይ ክሪኦም ደለኹ
1: ናይ ድሓን ዳኣ
2: ድሓነ እዚ ኩሉ ድፍረታ ባህ ኢልኒ
1: እሞ በዕለይ ወጢጠ ከም ፃሳይ ትፀብል
2: መቸም ኩሉ እዩ ዘፍርዓኪ
1: ኣንታ ሰው ዓይኖም ሰብ ዲመሲልካ
2: ነቦኣነ ድኣን ብጥዑም መልሓስ ጓልኩም ክወስዳ ይኽሎም እዩ
1: ኣይ ጣዓኻ
2: ጣዕና ዳዕመል እዩ ሰበይቲ ናይ ኣንስታ ገዲፋ ስብእነታ ኸተርኢ ምኽኣል ብኽሪ እዝነ እዩ
1: ኣብ ኩልና
2: ንዳየር እንታይ ከም ዝበልዎ ንገርኒ እምቢ እንተይ ኢሎሞ ካብ ማእከል ዓዲ ጎጥቢጠብዚ ከምፀ እየ
1: በላይት ንደ
2: ፅባሕ ንጎ ክትከዲኢኺ ውቢል ክኸ ይትጥፊ
1: ናይ ዝምምልላሰይሲ ገለ ዘይትገብር
2: ክንገብር ኢና ድሓ
1: ንማዓሰይ
2: ሓደ መዓልቲ
1: ኣረ
0: ንዳየር ሓወይሲ ካኣብይዎ ማለት እዩ
2: ድሓ እንታይ ኣበይ ከዓ ኣብዚ ኸነምፃ ኢለ
0: ክርን ሽዑ ዳየር ሓወይ ምራዕዋ ማለት እዩ
2: ሄይ

0: ገለ ማህሪ ገለ ሓሳባት ትረኽብሉ ገለ ድማ ሓበሬታት ትቐስምሉ መረባታት ራይና ናብኹም ከነብል ውዒልና ክቡራትን ክቡራን ተኸታተልትና መረባትና ድማ ኣብዚ ክንዛዝም ኢና። ኣብ ቀፃሊ ግን ብካልኦት ሕዝቶ ኣብ ልክዕ ሰዓት ክኾን ምረኻብና ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ንቐፌታ ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ክነንግረኩም ንድልዋት ኣለና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ሓበን ሃብቱን ብምዃኑ ኢና ሰብ ዝመፅእ ሰሙን ይበለና ሰናይቀነ
1: Gabamanai

ጓሓፍ ብዓይነቱ ኣብ ደረቕ ፈሳስን ጋዝን ዝበሃሉ ጉጅለታት ይከፋፈል። ደረቕ ጓሓፋት እንብሎም መብዛሕትኦም ኣብ ዘይቤታዊ ኢንዱስትርያውን ንግዳውን ንጥፈታት ንእለቱ ወይ ድሕሪ ገለ መስርሓት ካብ ተጠቃምነት ዘይኣድላይቲ ተባሂሎም ዝእለዩ ነገራት እዮም። ከም ቀሊል ኣብነታት ፕላስቲካዊ መዐሸጊ፣ ዝተፈላለየ ዓይነት ወረቐት፣ ጎማ መኪና፣ ዕንጨይቲ፣ ጣውላ፣ ሓፂን፣ ዝተፈላለዩ መትሓዚታት፣ ብረቑሒታት ብቕዓት ዝተማሕደጉ ፍርያት ኣብ መስርሕ መፍረ ተረፍ ዝኾኑ ነገራት የጠቓለል። ብሓፈሽኡ ደረቕ ጓሓፋት ባህሪ ደረቕ ነገራት ማለት ካብ ፈሳስን ጋዝን ወፃኢ ዝኾኑ ዘጠቓለል መለክዒ ጓሓፍነት ዘማኑ እዮም። ደረቕ ጓሓፋት ዘይኣድለይቲ ተባሂሎም ዝውገኑ ዝእለዩ ከም ስሞም ዝጓሓፉ ነገራት እዮም። ኣብ ካልእ ኣገልግሎት ወይ ከም ንጥረ ነገር ካልእ ፍርያት ኣብ ዝጥመትሉን ብግቡእ መስርሕ ኣብ ዝሓልፍሉን ድማ ብርቅን ኣገደስትን ፍርያት እዮም ዝቕየሩ። በዚ መንፅር ድማ እዮም ጓሓፋት ኣብ ልዕሊ መሬት ዝርከቡ ዕድና ዘየድልዮም ብርቂ ፀጋታት ተባሂሎም ዘፅውዑ። ጓሓፋት ናብ መዓላ ንምውዓሎም ኣብ ቀረባ ዋግኦም ሕሱር ዝፈጥርዎ መኽሰብ ድማ ተዓፃፃፊ ክንዲ ዝኾነ ገለ ሃገራት ዓለምና ጓሓፈን ኣፃፊፈን ብመልክዕ ዕታው ካብ ካልኦት ክጠልባ ክዳናዳና ምርኣየን ኣብነት ጥቕሚ ጓሓፍ ዘጉልሕ እዩ። ስለዚ ደረቕ ጓሓፍ እንብሎ ብኣብርኡ ንሓደ መለክዒታት ደረቕ ነገር ዘማልእ ኣብ ግቡእ መዓላ ንኽውዕል መስርሓት ጥራይ ዝተርፍዎ ጥረ ነገር ካልኦት ፍርያት ምዃኑ ኢና ክንግንዘብ ንኽእል። ነዚ ረቑሒ ጓሓፍ ኣብ ባይታ ጋህዲ ንምግባር ግን እቲ ጻዕሪ ፈለማ እቲ ጓሓፍ ቅድሚ ምፍራዩ ብርእሰ ግጥኣት ካብ ኣህላኽነት ብምቆጣብ ኣብ ምፍጣሩ ድማ በብዓይነቱ ዝምሽምሽ ዘይምሽምሽ ዝተፈለየ ተባሂሉ ክምመ ይግባእ። ኣብ መዓላ ክውዕል ዝኽእል ከም ኮምፖስቲ ባዮጋዝ ኣብ ምፍራይ ብደረጃ ጥረ ነገርነት ከገልግል፣ እቲ ኣብ መዓላ ዘይውዕል ድማ ንኻልእ ኣገባብ ምሕደራ ብፅፉፍ ተመሚዩ ብዓይነቱ ተፈልዩ ካብ ቤት ንግዳዊ ትካልን ኢንዱስትሪን ብግቡእ መስርሕ ኣብ እዋኑ ከም ፀጋ ተቆፂሩ ዝቕመጠሉ ጎልጎል፣ ጉድጓድ ወዘተ ክበፅሕ ይግባእ። ንቕሓት ተገዳስነትን ተበግሶን ቀንዲ ርቑሒ መስርሕ ምሕደራ ጓሓፍን ብግቡእ እስትራቴጂ ዝበዝሐ ክፋሉን ኣብ ቁጠባዊ ዕቤትን መስርሕ ምዕባልን ንምውዓሉ ዝግበር ፃዕሪ እዩ። ምሕደራ ጓሓፍ ካብ ምፍጣር ጓሓፍ ክሳብ ናይ መወዳእታ መዕለቢኡ ዘሎ መስርሓት ይሓቁፍ። ግቡእ ምሕደራ ጓሓፍ ብግቡእ ኣተኣላልያ ኣብ መዓላ ምውዓሉ ጥረ ነገር ካልኦት ፍርያት ምግባሩ ኣብ መስርሕ ዳግመ ተጠቃምነት ምእታው የጠቓለል። ኣብዚ ግዜ እዚ ቴክኖሎጂካዊ ምዕባለ ማዕረ ማዕሪኡ ተዓፃፂፉ ንዝበዝሐ ክፋል ጓሓፍ ዝበሃል ናብ ጥረ ነገርነትን ዳግመ ተጠቃምነትን ንምውዓል በቂዑ ይርከብ። ጓሓፋት ብዘይግቡእ ኣልያ ተሓዋዊሶም ኣብ ዝጓሓፍሉ ጠንቂ ብከላታትን መፍረይ ዝተፈላለዩ ጥዕና ወዲ ሰብ ዝገድኡ ተሃዋስያንን ብከላማይን ኣየርን እዩ። ቀንዲ ዕላማ ምሕደራ ጓሓፍ ዓለምና ንምንባራ ዝመችአት ንኽትከውንን ካብ ኣትያቶ እትርከብ ዓዘቕቲ ከባብያዊ ፀገማት ሓራ ንኽትወፅእ ዘኽእልን እዩ።

ምሕደራ ጉሓፍ ካብ ሃገር ናብ ሃገር ብመንፅር ደረጃ ምዕባለ ዝተፈላለዩ ርቑሒታትን ዝተፈለየ እዩ። ብደረጃ ዕላማታት ግን ጉሓፍ ብዓይነቱ ፈላለኻ ምእካብ ኣብ ዳግመ ተጠቃምነት ምእታው ኣብ ዳግመ መስርሕ ምእታው ዝብሉ ዓበይቲ ኣምራት ዝሓቐፈ ናይ ድሕነት ኣከባብን ጥዕናን መስርሕ እዩ።

ምክፋት ብንብኡ ከም ዝቃፀል ሓደ ርብዒ ብግቡእ ከም ዘይእከቡ እቶም ካልኦት ርብዒ ብዘይግቡእ መስርሕ ኣዕነዊ ኣልያ ከም ዝሓልፉ ጸብጻባት የረድኡ። መስርሕ ምሕደራ ጓሓፍ ምቅፃል ጓሓፍ ከም ናይ መወዳእታ ኣማራፂ እዩ ዝውሰድ። እቲ ምንታይ ብቀረባ ኣብ ቦታ ፍፃመ ክግመቱ ዘይክእሉ ሓደጋታት ኣከባቢ ስለ ዘስዕብ ዳግመ ተጠቃምነትን ዳግመ መስርሕን ጓሓፋት ምዕዛዝ፣ መጠን ኣብ ጎዳጉዲ ዝድፈኑ ጓሓፋት ምጉዳል፣ ካብ ጓሓፋት ፀዓት ናይ ምውፃእ መስርሕ ብዝተፀንዐ ኣገባብ ምትግባር ገለ ካብ ዝስርሓሎም ገዛእቲ ኣምራት እዮም። ምሕደራ ጓሓፍ ጓሓፍ ከም ፀጋ ናብ ጥቕሚ ብምውዓል ኣብ ቀጻሊ መስርሕ ናይ ዕቤትን ምዕባለን ዝፅንበረሉ ኩነት ናይ ምሕላፉ ባይታ ምጥጣሕ ዝጠንብ እዩ።

0: ወናንን ኣማሓዳርን ናሽናል ማኒፋክቸሪንግ ኢንተርፕራይዝ ኣቶ ተመስገን ጸጋይ ንብድሆ ፕላስቲካዊ ኩምራ ጓሓፋትን ኣሉታዊ ከባብያዊ ኣመታቱን ናብ ጉልቡት ጸጋ ክቕይሩ ካብ ዝተበገሱ ኣፈርቲ እዩ። ንሱ ካብ ዓመተ 2007 ናት ሒዙ ኣብየ ከባቢኡ ዝርከብ ፕላስቲካዊ ጓሓፋት ናይ ሽቕለት ዕድል ፈጢሩ ብምእካብ ኣብ ትካሉ ዳግም ብምምስራሕ ዝተፈላለዩ ኣቕሑ ኣፍርዩ ንዕዳጋ ውሽጢ ሃገር ክቕርብ ጸኒሑ ይርከብ።
1: እዚ ትካል እዚ ክትከል ከሎ መጨረሻ 2006 ላይሰንስ ኣውፅን 2007 ነበር ጀሚርና ስራሕ ፕሮፐር ስራሕ። ክንጅምሮ ከለና ሃዋን ብሪሳይክሊን ናቱ ስሚዒ ስለ ዝነበረኒ ስለ ዝርኢ ዝነበርኩ ቅድሚኡ ኣብ ካልእ ስራሕ ንሰርሕ ነርና ናይ ፌራሜንታ ነገር ንሱ ንግዜኡ ሽዑ ኢምፖርት ዶ ምስ በለ ናብዘ ማለት ፎካስ ገይረ ነዚ ብሪሳይክል ክሰርሖ ጀሚረ ማለት እዩ። መጀመርያ ክንጅምሮ ከለና ሓንቲ ሎካል መሽን ካብ ዝገዚእና ብኣ ተበጊስና ርእነ ክንሪኦ ከለና ግን እቲ ውፅኢቱ እንዳፀበቀ ኮይዱ ኣብዚ ዓዲስ ዳርጋ ንሕና ኢና ጀሚርና ሪሳይክሊን መጀመርያ ተሰውል ተኾኑ ቀደም ፈቐዱ እዩ ነይሩ ዳሓር እዞም ሪሳይክል ዝኣርዩ ዘብሉ ካብ ስካሪኮ ምስኣቶም ተሰማሚዕና ካብኣቶም ንገዝእ ማለት እዩ ገዚእና ከምዚ ዝረአኹሞ ኣኪብና ማሽናት ካ ወሲኽና ንሕና ኣብ ሃውስሆልድ ምእታዊ ጀሚርና ናይ ኮንስትራክሽን ምእታዊ ጀሚርና ናይ ሕርሻ ብዙሕ ነገር ክነፍሪ ጀሚርና ማለት እዩ።
0: ኣብ መፍረ ፕላስቲካዊ ኣቑሑት በብእዋኑ ሓድሽ ጥረ ነገር ፕላስቲክ ኣምፂካ ብዝድለ ሓፂር መስርሕ ምምካኽን ቅርፅን ትሓዝን ኣፍሪኻ ናብ ዕዳጋ ምቕራብ ዝቐለለ መስርሕ እዩ። ፕላስቲካዊ ኣቕሓ ካብ ሓድሽ ንጥረ ነገር ተፍሪ እቲ ፍርያት ይጓሓፍ። ዝኾነ ናይ ዳግመ ምምስራሕ ስራሕ ከይተሰላሰለ ከባቢ እናባላሸኻ ሃብቲ ምኽዕባት ሓፂር መንገዲ እዩ። እቲ ኻልኣይ ብደረጃ ዓለም ልዑል ደገፍ ዘለዎ ናይ ድሕነት መንገዲ ኣብ ኣከባቢ ተጓሒፉ ዝርከብ ፕላስቲክ ብመስርሕ ካበይ ከባቢኡ ብሰራሕተኛታት ብምእካብ ነቶም ጓሓፋት ብግቡእ መምያ ኣሕሊፍካ ቆራሪፅካ

ዝበሃል ከመይ ዝኣመሰልዎ እዩ። ምሕደራ ጉሓፍ ብዘይምኹኑይ ኣህላኽነት ዝፍጠር ጉሓፍ ብምንካዩ ዝፍለም። ምሕሳም ጉሓፍ ዝፈጥሩ ዘይኣድለይቲ ነገራት፣ ምጉዳል ተጠቃምነት ጉሓፍ ዝፈጥሩ ነገራት ቀዳሞት ዓንድታት ምሕደራ ጉሓፍ እዮም። ድሕሪ እዚ ዝስዕብ ዳግመ ተጠቃምነትን ጽገናን ዘካተተ ኣገባብ ተጠቃምነት ኣብ ፍርያት እዩ። ንሓደ ንጥፈት ዝተሰርሐ ንብረት ደጋጊምካ ኣብ ኣገልግሎት ንዝሰናሕወ እዋን ከም ዝጸንሕ ምግባር፣ ኣብዚ ዝተጠቕሰ መስርሕ ንዘጋጥም ምብልሻወት እውን እንተኾነ ጽገና ብምክያድ ናይ ኣገልግሎት ጸንሐቱ ምንዋሕ የጠቓልል። እቲ ሳልሳይ መስርሕ ዝተፈላለየ ንብረት ንኻልእ መዓላታት ዝውዕልሉ ኣገባብ ምድህሳስ፣ ኣብ ዳግመ መስርሕ ብምእታው ናብ ሓድሽ ንብረት ምቕያር ዝምልከት እዩ። ኣብ መወዳእታ ድማ ነቲ ዝተረፈ ብምሕዱር ኣገባብ ብምቅጻል ማለት ቃጸሎ ንዝምንጩ ጸዓት ዓቂብካ ኣብ ጥቕሚ ምውዓሉ የካተት። ሓፍ የዛይ ዲ ወይስ ኣብ ተጠቃምነት ንነዊሕ ዝጸንሕ ኣብ ቅድመ መፍረ ዘሎ መድረኽ ዲዛይን እዩ ዝውሰን። ኣብ ዲዛይን ዝኾነ ንብረት ጠንቂ ምኽዕባት ጉሓፍ ከም ዘይከውን፣ ንብከላ ኣከባብን ጥዕና ወዲ ሰብን ዘይጸባእ፣ ኣብ ቆጠባ እውን እንተኾነ ርትዓዊ ኣገልግሎት ንወዲ ሰብ ዝህብ ኮይኑ ክህንደስ ይግባእ። ድሕሪ ዲዛይን ዝስዕብ ተጠቃምነት ኮይኑ ኣብዚ መስርሕ እዚ እውን ንቑሕ ዘያባኻኒ ተጠቃምነት፣ ዳግመ ተጠቃምነትን ዳግመ መስርሕን ናብ ናይ መወዳእታ ገጻት ምሕደራ ጉሓፍ ምስጋር እዩ ዝስዕቡ። እዚ መስርሕ ካብ ፈለማ ዲዛይን ኣብ ዘሎ መስርሕ ብዕቱብን ብትውፊትን ዝግባእ ስጉምታት ምዝውሰዱ ኣብቲ ናይ መወዳእታ መስርሕ ውሳነ ናይ ዝተርፍ ውሑድ መጠን ጉሓፍ እንታይ ይኹን ንቴክኖሎጂን ቴክኖሎጂያዊ ኣማራጺታትን ግዜን ዝግደፍ እዩ።

ኣምሓራ ጉሓፍ ኣብቲ ዕማም ብቐጥታ ዝዋፈሩ ሰራሕተኛታት ኣብ ኣከባቢኡ ንምእረራ ዝዋፈሩ ግቡእ መከላኸሊ ዘይዓጠቑ ሰባት ዓባይ ሰዓልን ኣዝማን ዝርከብዎም ፀገማት ስርዓተ ስትንፋስ ከም ዘስዕብ እዩ ዝግለጽ። ጉሓፍ ኣብ ምንጩ ብግቡእ መምያ ምስ ዝካየደሉ ንዕማም ኣብ ኣህላኺ ስራሕ ምሕደራ ጉሓፍ ዓብ ሓገዝ ንጥዕና ኣብቲ ስራሕ ዝተዋፈሩ ይኹኑ ካልኦት ኣብ ከባቢ ጉሓፍ ዝነጥፉ ኣብ ምውሓስ ዕዙዝ ስራ ኣለዎ።

ኣብ ምሕደራ ጉሓፍ መስርሕ ምቕባር ጉሓፍን ምቅፃልን ከም ናይ መወዳእታ ኣማራፂ ዝውሰዱ ምዃኖም እዩ ዝግለጽ። መቕበር ጉሓፋት ኣብ ተጠቃምነት መሬት ንኻልኦት መዓላታት ዘለዎ ፅልዋ ኣብ ግምት ክኣቱ የድሊ። ንመቕበሪ ዝምረፅ መሬት እውን ማዕሪኡ ብመንፅር ካልኦት መዓላታት ዝጥመትን ንባዕሉ ምቕባር ጉሓፍ እቶም ጉሓፋት ኣብ ትሕቲ መሬት ምሕደራ ከይተገብረሎም ምቕባሮም ዘስዕብዎ ጉድኣታት ክስትብሃለሉ ይግባእ። ዳግመ ምምስራሕ ጉሓፋት ንዝተፈላለዩ ማዕድናት፣ ፕላስቲካት፣ ኣፅርቕቲ ጠዋሉ ዝተመስርሑ ጓሓፋት ኣብ ዳግመ መስርሕ ኣእቲኻ ዳግም ሓድሽቲ ፍርያት ኣብ ምፍጣር ዝሰላሰል ዕማም እዩ። ፍርያት ኣሉሚንየም መትሓዝ ዝተፈላለዩ ዕሹግ መስተታት፣ ፍርያት ፕላስቲክ ዝኾኑ ከረፂታትን ዝተፈላለዩ መትሓዝታትን መዐቀቢታትን ፕላስቲካዊ ነገራት ጠዋሉ ሓፃዊን ኣጭርቕትን ዝኣመሰሉን ንዕኦም ዝተሰርሐ ቴክኖሎጂካዊ መመስርሒታት ኣብ ዳግመ መዓላ ከም ሓደሽቲ ፍርያት ኮይኖም ንኽወፁ ወይ ድማ ከም ንጥረ ነገር ንጥሙር ንኽምስርሑ ዝቐለለ ኮይኑ ይርከብ። እዚ መስርሕ ንኣከባብን ቁጠባን ብማዕረ እወታዊ ፅልዋ ዝገብር ዓበይቲ ዕላማታት ዝሃርም መስርሕ ኮይኑ ይርከብ። ኣብዚ መስርሕ ዝኣትዉ ዝውቱራት ንጥረ ነገራት ኣሉሚንየም፣ ሓፂን፣ ኮፐር፣ ራበር፣ ፖሊታይልን፣ ጥርሙዝ፣ ካርቶናት፣ መጽሔታት፣ ጋዜጣታት፣ ፎኪስ ወረቓቕቲ፣ ናይ ፋይበር ፍርያት ብኣብነት ምጥቃስ ይከኣል።

ቁጠባዊ ማህበራዊ ከባቢያውን አመንጎ ህልውን መጻአት ወለዶታት ርታዓው ተጠቃምነት ጸጋታት ዘረጋግጽ ዕላማታት ዘወቅዑ ሽቅለታ መፍጣር ንገለ አካላት ህብረተሰብ ካብ መስመር ትሕቲ ድኽነት ኣምብራኽ ሓደሽቲ ንጥፈታት ቁጠባ ኣምፍጣር ድሕነት ኣከባቢ ኣምውሓስ ልዑል ግደ ዘለዎ እዩ። እዞም ዕላማታት ከምቲ ዝድለ ንኽውቅዑ እቲ ብቅድመ ቀዳምነት ክሰርጽ ዝግብኦ ረቋሒ ምሕደራ ጎሓፍ ቅድሚ ምፍጣሩ ብንቕሓት ኣህላኽነት ብምጉዳልን ናይ ዳግመ ተጠቃምነትን ዳግመ ምምስራሕን ኣገባባት ኩሉ ሰብ ተረድእዎም እታ ብዓቕሙ ክገብራ ዝኽእል መምያ ዓይነታት ጎሓፍ ማለት በብዓይነቶም ዝምሽምሹ ዳግም ዝምስርሑ ዘይምስራሕ ኣብ ዝብል ምቓን ፈላለኻ ምጉሓፍ እዩ።

0: ኣብዚ ሰባት ኤርትራዊ እዩ ንዕኡ እንታይ ትብሎ እዚኣ ሲ ከም ገለ ጌርካ ውፃእ እያ ትብሎ ከብዲ ውፃእት ሒዝዎ ፍርሒ ርኢ ምስ በለቶ ዋ ግደፍዎ በል ንስኻ ዝተረክቦም እኳ ባዕልኻ ኢላ ብምሸት በዕላ ተሓንጊጣ ንኒዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፅርግያ ስገይራ ኣብታ ዝብፅሕ ኣብፂሓታ ምዚ ዝበሃል ዓዲ ምስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂእዎም ኣብቲ ዓዲ ከለዉ ኣብዲከለዉ ስለዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብእትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉኑን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቆቡ ተገይሩ ድሕሪ እዩ ተወፂኦም ከይዶም
1: ባል ትሕዝቶ ከይሰሰዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳሲ ኤርትራ ክስለምኦ ወይ ድማ ኣብ ሓዳሲ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተ ብሂወት ተሪፍና ኢለን ማለት እዩ ነዚ ተን ተሰውኣ ትሰውየን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃንን ይቐኒየለይ
2: ካብተን ናይ ፍረ ፃዕር ናይቱ ጀማሂር ኣብነት ክጠቅስ ዘየ ካብቲ ድሒር ሙሉእ ንጥፈታት ተካየደሉ ብህዝባዊ ግንባር ሽመጃናን ከባቢ ፀሮናን እተን ከም ኣብነት ኩሉ እቲ ንጥፈታት ተካይዱ ብዙሓት ንጡፋት ደቂ ኣንስትዮ እውን ኣፍሪና ኢና ካብተን ኣብነት ስጋዕ ሕጂ ዋሎ ከብረት ሒዘን ከማና ከም ጀማሂራ ይንቀሳቀሳ ስጋዕ ሕጂ ደቕፅልኦ ዘለዋ ግን ካብቲ ድሕር ዝበለ ቦታ ዝነበረት ሕጂ ለምለም ሓጎስ ኣብ ኣክራን ቤት መጣ እዩ ብሰይስቡ እያ ክልተ ቆልዑ ነይሮማ እዚ ንጥፈታ እዚ እንዳካየደት ተወዲባስ ንካልእ ክትውድብ ናይ ወረዳ ናይ ዓዲ ሓላፍነት ሰኪማ ትንቀሳቀስ ነይራ ዕንቅፋት ብሓሙታ የጋጥማ ነይሩ ቆልዑ ገዲፍክስ ፍቐዱኡስ ክትኸድ ኣለኺ ምስ ተጋደልቲ ምልጋብ እውን ብካልእ ዓይኒ ይርዮ ስለ ዝነበሮ እሱ ይቃወማ ነይሩ መታን ሙሉእ ተኣሽማ ኣድሂባ ክትሰርሕ ደቃ ናብ ቤት ትምህርቲ ሰውራ ሰዲዳ ብንጥፈት ሕጂ ሙሉእ ህወታ ምስቲ ጀማሂር ኮይና ትሰርሕ ነይራ ድሕሪ ስጋዕ ሕጂ እውን ቀፂላቶ ካብ ባይቶ ኣውራጃ ስጋዕ ሕጂ ባይቶ ዞባ እቲ ብንጥፈት ትሳተፍ ደላ ኣደ እያ ሽመጃና እውን ከምኡ እተን ክስጋዕ ካድር ደምሃርናየን ኣባያሱን ፀገ ገብርኤልን ስጋዕ 86 ብንጥፈት ሰርሓ ነይረን 86 ንሕና እቲ ቦታ ምስ ገደፍናዮ ግን ኣማራፂ ነበረንን ሓንቲ ናብ ፀላኣት እያ እቲኣ ከዓ መታን ናብ ዝረሓቐት ከይድ ናብ ፀላእ ከይትጋለፅ ክትብል ንዓሰብ ከይዳ ካብኡ እኳ ብሕማም መይታ ግደይ ተስፋ ግን ስጋዕ ሕጂ ትሰርሓላ ብንጥፈት ኣብነት ናታ ዝገርመኒ ሰብኣያስ ኣብ ደገ እዩ ነይሩ መፂኡ ንዓዲ እንተኣትዩ ኮፍ ክብል ኣይክእል እዩ ንብዓዲ ምክንያቱ ሳ ኮፍ ኣይትብልን እያ ፍቕዲ ገዛውት እናኸደት እያ ትሓድር ጠቕሊላ ግን ምሳ ናይ ተፀምረትን ምክንያቱ እቲ ህወትናስ በረኻ እዩ ኣብ ገዛ ይናሓድርና ኩሉ ግዜ ናብራና በረኻ ስለ ዝኾነ እሳ ሕጂ ኣብ ገዛውቲ እናቀየረታ ትሓድር ሰብኣያ ምስ መፅ ሕጂ ናብ ኢሮፕ መኸታ ኸይዳ እያ ናይ ዕርፍቲ ግዜ ኣቢላቶ ተመልሻውን ገዛ ኣይኣትወትን ከምኡ ነይሩ ናብረኣ ስጋዕ ሕጂ ከዓ እቲ ንጥፈታ ቐፂሉ ካብ ባይቶ ኣውራጃ ስጋዕ ባይቶ ዝወኸ ስጋዕ ሕጂ ትነጥፍ ከም ዘላ ክሕብር ኢለ እዩ
3: ሕጂ ኣነ እንታይ እያ ገለፅ ዘለየ ሓፈሻዊቲ ንጥፈታት ደቂ ኣንስትዮ ብወገኑ እንድዮ ክግለፅ ፀኒሑ ከም ገለ ፍሉይ ኣብነት ትዝድብለካ ከዓ ኣሎ ንኣብነት ካልኣይ ጉባኤ ናይ ዞባ ክግበር ኣብ ፀሮና ልዕሊ 70 ደቂ ኣንስትዮ ሒዝና ኣማዓያ ሓዲርና ካብ ሰሓርቲ ማለት እዩ ካብዚ ኩሉ ውሽጢ መስመር ተወኪለን መፅን ኣማዓያ ሓዲርና ስለ ድመሰየ ክነተኣኸኸብ ንጉሆ ከይበርሀ ሓዳስ ምስ ወረድና ቅርፂቐምጠ ሓዳስ ቅርፂቐምጠ ምስ ወረድና ሰራዊት ተሰሪዑ ይመፅእ። ሕጂ ንሕና ኣይፈለጥናን ብኡ ብደጀን ሰራዊት ክመፀካ ኸ ኣይትፅበን ኢኻ። ሕጅታ ገይረን ሓንቲ እዛ ሓፋሽ ክንብላ ዝፀናሕና ሓንቲ ኣኽበረት ትበሃል ሓንቲ ፀጋ ትበሃል ሰለስትኤን ንሕና ርእስና ክንኣስር ኢና ንቐብሪ ንበሎም ገለ ኢለ ኣብ ቅርፂቐምጦ ምስ በፃሕና ማለት እዩ። ሕጂ ተረኣናዮም ምሩኻት ዝሓዙ ናይ ብሓቂ ሰራዊት ናይ ፀላእስ ኣይኮነን ግን ትንጥፈተን ናይ ብሓቂ ክስታይ ይገብረካ ባዕለን እየ ምሂዞን ኣሹዕ። ሕጂ እቲ ርእሲ ምእሳር ተሪፉ እሳቶም ከዓ ናህና ምዃኖም ፈሊጥና ከይዶም ማለት እዩ። ስለዚ ንጥፈታት ናይ ደቂ ኣንስትዮስ ብጣዕሚ ገሊፅካ ይውዳእን እዩ። ወላ ትማሊ ኸባን ናይ ገይረ ነይረ ኣብዚ ኣኼባ እንዳገበርና ከለና ሰንበት ውድባህታ ምስ ከድዐ ብላዕሊ ብጉባ ዝመፁ ዝነበሩ ፀላእቲ ብታሕቲ ብዳምባ በቲ ዓብ ጎቦ ብወርዒ ዝወሪዶም ብኡ ኣኽቢቦምና ሕጂ እንታይ ንግበር ድሓን ሱቕ በላ ጥራሕ ኣነ ንፅጋሃና ነና ሱቕ በላ ጥራይ ገለ ኢለን ርእሰን ኣሲረን ዓብ ጃሚዓ ካበይ ከም ደምፅኦ ሰኽቲተንኦ ብላ ሓንቲ ካይተኣለየናን ስቕ ኢሉ ክሒዱ። ሕጂ ተራ ናይ ደቂ ኣንስትዮስ ኣዝዩ ሰፊሕ እዩ። ክትገልፆስ ኣይትኽእልኒ ካብ ሓፂሩ እንዳተመላለኣና ጨጫፉ ነቋስሎ ጥራሕ ሓገዳ
4: እቲ ርእሰን ምእሳር እንታይ እዩ?
3: ንቐብሪ ኸዳ ኣለዋ ንቐብሪ ናበይ ኢኽን እንተበሉናስ ቀብሪ ንኸይድ ኣለና
4: ክትብላ
3: ትበሃል ማለት
1: ሓራይ ኣነኻ ንግስቲ ሓጎስ ይበሃል። እዚ ክግለፅ ዝውዓለ ናይ ብሓቂ ዋላ ዘን ክገልፆ ዝውዓላ ኣብዚ ዘለዋ ካብቲ ከምኡ ዝነበረ ወዲበን ናብ ጆማ ሄር ድዩ ናብ ዝኾነ ምዕጣቕ ድዩ ዘብፅሓ ብፆትና እውን ቅድመና ዘለዋ እንዳመስገና። ኣነ ክብሎ ዝደሊ ሕጂ ናይተን ውዕሎ ንብሎ ዘለና ሲ መግለፂ ይብሉን እንተዘኪርካዮ መመሊሲ እዩ ዝመፅእ ማለት እዩ። ንሕና ሕጂ 84 ዲ 85 ፀላእ ብኩሉ መፅኡ ካብ እንዳ ዮውሃንስ ደብሪ ሮ ካብ ማዕ ኮኖ ዝበሃል ዓዲ ንደብሪ መፂና ካብ ደብሪ ምስ መፃና ከዓ ናብኡ መፅአናና ኣደይታይ ኔራኡ ነዚ ቑሑት ኩሉ ገገሊኡ ትርፍዎ ኢልሃና ብኡ ጌርና ከዓኒ ነጉላዕ ዝበሃል ዓዲ ደዲሕረና መፅኦም ኣምሓራ ብኩሉ እያ ወሪዳ። ሕጂ ኣብ ተውሮ ምስ በፃሓና ሓቂ ሓይሽ ደኺምና ኣነን ጓል ፃዕዱ ዝብልዋ ንሳብካ ይመፀተን እምበር ንሕና ደኺምና በዓል ኤፍሬም በዓል መምህር ምክኤል ዝበሃል ኣለዉ ሕጂ እኳ ኣብዚ ኣለውን ኤፍሬም ስኳ ተሰውኡ ኣሎ መምህር ምክኤል ካዓ ኣሎ ንገሹ ሕጂ ብዙሓት ኢናኡ ነርና ሓፋሽ ውድባት ን ነረን ምስ በፃሓና ሕጂ ደኺምና ምስ ደኸምና ሕጂ ሓደ ምሓራይ ከምዚ ክብሎ ዝፀናሓ ህሩም ነይሩ ናብ አን ኣይተብሉን ምስአን ፅናሕ ኢሎም መስ እዚአን ሲ ክቐትላኒ የን ናባኻም ዳኣሕሸን ንበር ኢሉ ከይዱ ናብኦም ኣብ መገዲ ይፀኒሑና ሕጂ መሊሱ ምስኦም ደይቡ ብኩሉ ምስ መፃ ሕጂ ንሳቶም ንደብሪ ገፆም ኮይዶም ንሕና ከዓ እቲ ቑሑት ኣነ ዘይብል ሳንጣታት እዩ ነይሩ እሞ ንስኻትክን በዚ ፅንሓ ንሕና ግን ሕጂ ኩነታት ክንብል ኢና ወይ እንዳደቆ ወይ ከዓኒ ንማሕፃ ገፅና ክንከይድ ኢና ንስኻትክን ግን ዝቑሑት ሒዝክን ኣብዚ ፅንሓ ኢሎምና ሕራይ ኢልና ንሕና ከዓ ድኻም ከዓ ነይሩ ኣቑሑት ከዓ ነሩ ሓያቂ ሓይሽ መሊ እዩ። ሕጂ ሓንቲ ምናት ትበሃል ኣብ ተውሮ ኣብቲ ገዛ ኢና ነርና መእተው ጀማሂርያ ሕጂ ካብኣ ኣብኣ ምስ ዋዓልና ምስ ሓደር ናባ ንሳቶም ሕጂ ክድሃይ ክገብሩልና እንዳበሉ ናባና ፅንሕነ ኢሎምናስ ክመፁና እንዳበሉ ሕጂ ቤን መፅኡ ብጉራዕ ገይሩ ከምዚ ሊመፅ እዩ። ሕጂ ንሳቶም ብኡ ቤን ገይሮም ንደብሪ ከይዶም ሕጂ ንሕና ኣብኣ ከለና ብድል ተበልና ንጎ ዝዓዲ ስልም ኢሎማ ናበይ ከነብል ሕጂ ንሳ ንዕነ እጅኹን እዚ ሳንጣታት መዓቲ ኮመንቲ ዘለዎ ናይ ኩሎም ሳንጣ እዩ ዋላ ውሽጢ ዘለዋ ሓፋሽ ድባት ናይ ኩሉ ሕጂ ንስኻትክን እዘን ሳንጣ ኣብዛ ናይ ጉድጉደሎ ከምዚ ክስታይ ዝሰርሖ ንዕኡ ፈግፊ ገብኣ ክእትወኒ እስኻትክን ግን እዛ ገዛ ያ ኩሉ ኣብዚኣ ስለ ዝብሉና ፋሕ በላ ክልቲ ኸን ኢላትና ኣጋጣሚ ኣኒ ሓንቲ ጓል ዓድና ናብኡ ዝተመርዓወት ነራ እሞ ብዝላ ኢሎም ኣሞ ናብኣ ከይድ ኢለንሳ ናካልእ ከይዳ ንዓኣ
5: ንዕዳ ጆኺላ ስገም ሂባታ ዝቕሎ ንሳኡ እንዳቆለወት ርእሳ ሸፊና ማለት እዩ። ኣነ ከዓ ናታ ክዳን ገይረ ርእሰይ ሸፊነ ለንቂጠ ማለት እዩ። ለንቂ ጥርሓና ጆኹን ሕጂ ሓንቲ ከይትብላ ኢለና ናታ ዓዲ ስልም ኢሎም እዮም። እዚ ቑሑትክን ዋላ ሓንቲ በዓልና ክንሓበ ኢና ኢለናና ሕጂ እስኻትክን ግን ኣጆኹን ከምዛ ደቂ ዓዲ ኮይንክን ንስኺ ስገም ቆለዊ ንስኺ ከዓ ልንቃጦ ለንቅጥ ኢልሃኒንዓይ ኣነ እዛ ርእሰይ ገይረ ለንቂጠ ብዙሕ ለንቂጠቡ እሳቶም ሕጂ ተመሊሶም ኣብቲ ዓዲ ዝፈተሽዎ ሓቂ ሓሽ ንሕና ኣብቲ ዝነበርናዮ እኳ ኣይመፁና ኣይመፁና ነብቲ ዝነበርክዎ ነዛ ዋ ፃዕሪ ዝነበረቶ ግን ደ ኢሎም ንድዕ ቅጫ ገለ ሂቦኖኦም ብኡ ገይሮም ሓሊፎም ትቑሑት ከዓ ከምዚ ዝብለክን ኣብኡ ትሪፎሞ ማለት እዩ። ስለዚ ሕጂ ደቂ ኣንስትዮ ሲ ከምዚ ገይረን እየን ኣናጊፈን ዘውፅኣን ምባል ሕጂ ኣነ ዝዛረብ ዘለኹ ናታተን ሲ መናሻዕ ንድሕሪ ዘኪርካየ ሲ ኣብ ደቂ ኣንስትዮ ዝነበረ ሲ እዚ ከዓኒ ብምሉኡ ዝተገብረ ፃዕሪ ኣብቲ ህዝብና ዝነበረ ክብል ህዝባዊ ምሕዳር ዝወደቦ እንታይ ክገብር ከም ዘለዎ ስለዘንቆሖ ነዚ ህዝቢ ክፍል ህዝባዊ ምሕዳር ሲ ብዙሕ ፍረዩ ፍርዩ ማለት እየ። ዋላ እኳቱ ምንቃሕ ምውዳብ ምስላፍ እንተሃለዎ ሲ ኣብ ውሽጢ ዝሰርሕ ዝነበረ ሓፋሽ ውድባት እውን ሲ ናይ ብሓቂ ኣብ ፈጮቓ ዝበሃል ዓድኻ ኣኼባ ነይሩ በዓል ወዲ ክፍሉ ኣኼባ ገይሮም ነይሮም። ሕጂ ዓባይ ሰበይቲ እያ ኣብ መሸላ ናብ መሸላ ትሕሉ እያ ምስለኒ ነይራ። ሕጂ መፂኦም ነቲ ዓዲ ወይሮም ንሳቶም ከዓ ሰሚናር ገብሩ ኣኼባ ገይሮም ሕጂ ዝነግሮም የብሎምን ተዓዲካ ብሎ ተኣኪቡ እሶም ከዓኒ ብንዳ ፍግራይ ገይሮም ከዓ መፂኦም ሕጂ ንሳታይ ትብላላ ኣትፋኣኺያ ዝዓዲ ኢላ መፂኦም ክትብል እግሪ ብላን ናብኡ ክትከይድ ግን ኣጥፋኣኺያ ኣትህበይ መፂ ኣጥፋኣኺያ ዝዓዲ ትፋኣኺያ ዝዓዲ ኢላ ሰይቲ ባሻ ወላይ ዝበሃል እያ ዝኳ መይታ ሕጂ ሰይቲ ባሻይ ወላይ ከምዚ ዝበለስ ገለ መፂኡ ኣሎቶም ሰባት ውፁ ንዓዲ ገለ ትብላላ ኢሎም ውፅእ ተበሉ ኣምሓራ መፂኦም ሰብ ከዓ ፋሒሉ ሕጂ ነዚ ህዝቢ ነዚ ተጋዳላይን ከዓኒ ኣናጊፋቶ ማለት እየ። ስለዚ ሕጂ ኣዴታትና ሲ ብዙሕ ታሪክ እዩ ዘለዎን ናይ ብሓቂ እሱ ከዓኒ በቲ ፃዕሪ ክፍል ህዝባዊ ምሕዳር ዝገበሮ ሲ ታሪክ ሓያል እዩ ማለት እየ።
6: ሽመይ ገነት ርእሶም በሃል ኣብ ሰሓርቲስ ብሓፋሽ ድባትን ብጀማሂርን ሰሪሕ ኣብ ሰሓርቲ ክትገልፆ ዘይትኽእል ምስጢር እዩ ነይሩ። ኣብዚ ግን ብዙሕ ኣብኡ ድሰርሐ ሰብ ስለዘየለ ዝተገልፀ የለን ናይ ሰሓርቲ ስጋ ሕጂ ምክንያቱ ብሙሉእን ኣዴታት ንሕና ሓፋሽ ድባት ከለና ብሓንሳ ሰለስተ ኣርባዕተ መስመር ነርና ኣብ ዓዲ ቐሺ ዓዲ ሕደሮ ምስ በዓል ነብያት ኣብ ዘላ ብኣካል ዓዲ ሓውሻ ነርና ብሙሉእ እዚ መስመር እዚ ካብ ዳንባ እንዳተበገስና ኢና ንንቀሳቀስ ነርና። ኣብዚ ክንንቀሳቀስ ከለና ብሙሉእንተን ዝቕበላና ኣዴታትን መልእኽትን ዘምፃኣ ብሙሉእን ሓያል ምስጢራውያን ኣዴታት እየን ነረን። በዓል ኣዲ ምብራት በዓል ጉዒ ገርህላሰ ዝበሃላ ነረን ብመስመር ንረክበን ዝነበርና ብሙሉእን ምዚአን እንዳተንቀሳቀስና ክንከይድ ከለና ኣብ መንጎ ሓደ ግዜስ ኣነ ንዳንባ ካኣቱ እዛ ጉዒ ዝብለካ ካብ ዳንባ ንንቦይቶ ክትመፅስ ኣብ መገዲ ተረኪብና ንፈለጥ ኢና መተዓቢት ኢና ከምዛ ዘይንፈለጥ ስኢልና ንሓልፍ ሓሲብና ድሓር ዋ ኣንቲ ጓር ርእሶም ንዕስከ ንሕና ሲ እቲ ምስጢር ምስጢር እዩ እቲ ሰላምታ ግን ናይ እግዚኣብሄር እዩ ንዕልል ትብለኒ ዓራ ኢለያ ሓንሳ ክፍልና እንዳፈራሕና እንዲና ገለ መለ ተባሂልና ብኡ ኣነ ንዳንባ ቀፂለ በዓል ጓል ቀሺ ሳ ንንቦይቶ ከይዳ ማለት እዩ ካብኡ ድጀመረ ሽዑ እዚ ኮንጎ ተባሂሉ ክጥቀስ ፅንሐ ኣነ ብኣካል ዝተሳተፍክዎ ነይሩ ማለት እዩ ሓሓሙሽተ ሚእቲ ኮንጎ ሒስክ ንምፃ ተባሂልና ሓሙሽተ ሰብ ገንዘብ ተባሂብና ካብ ዳንባ ንስመራ ትኽኢልና ኸይድና ካብ ኣስመራ ኮንጎ ገዚእና ክንወፅእ ከለና ማዓት ወተሃደራት እዮም ነይሮም ኣዋልድ ፈተሽቲ ነይረን ከመይ ጌርክ ንዝተሐልፍኦ ናበይ ደሊኸን ደቂ ኣምሓረ እዚ ናይ መኒ ናይ መኒ ንሕና ናይ ኣርባዕትና እዩ ኣርባዕትና ነናህና የን ከዓ ዘን መሸማዓት መሊአን ዘለዋ ተባሂሉ ካብ ብሎኮ ብክንደይ ገድሊ ትበዓል ዓረብያ ሚእቲ ቅርሺ ይብልና ነቲ ወተሃደር ይሕልፍና።

0: ማለት እዩ ካብኣ ምስ ሓለፍና ንቦይተ ገፅና ትኸይድና ኣብ ዓዲ ሓውሻ ክፀንሑና እዮም ሕጂ ብዓዲ ቐሺ ክነቋርፅ ኣለና ተባሂሉ ብዓዲ ኣውሪድናዮ ዓዲ ቐሺ ገሊኡ እንዳተሰከምና ገሊኡ ገለ ዓዲ ቐሺ እቲ ኣብ ዓዲ ቐሺ እንዳ ሰለሙን መብራህቶ ዝበሃሉ ኣዴል ተፅን ትበሃል ናይ ብሓቂ ሓርበኛ ሰበይቲ ነራ እሳ ተቐቢላ የእዱ ጌራ ዳምባ ወሲድሃልና ብከምዚ በዓል ኣዴለ ተፅን በዓል ኣዴ መብራት ብሙሉአን ዝለዓለ ምስጢር ይሰርሓ ነይረን ተጋደልቲ ሎሚ ክንኣትዩና እንተ ደኣ ተባሂልና እታ ትመፅእ ደብዳበ ንኩላ ንእዝራ ማለት እዩ ኣብ ከምዚኣ ክሓዘ ስለ ዝኾነ ጀምሄር ሎምለይቲ በቢ ዘለናየ ንከታተል ንበሃል በቢ ዘለካዮ ኣብ ዝመፆ ቦታ ፀላእ ከዓኒ ሓንቲ ተልያ ሓደ ሰብ ኣበጊስካ ብጉያ ናፍታ ጀምሄር ዘለዋ ቦታ ትወስድ ብከምዚ እንዳኸድና ከለና ምስ በዕሊ ወዲ ባህታ ኣብ ዓሊ ገደ ሓደ ናይ ዞባ ኮርስ ወሲድና ብሓንሳእ ካብኡ ኣብኡ ንወሲድና ብሓንሳእ ምስ ወፃና ክንሰርሕ ምጀመርና ኣጋጣሚ ትምህርቲ ንስሓል ከይደ ካብ ሰሓል ሓደ ዓመት ፀኒሕና ምስ ተመለስና ወዲ ባህታ ከዲዑ ፀኒሕኒ ከዲዑ ምስ ፀንሐ ተደጋጋሚ ግዜ ኣብ ገዛና እንዳመፀ ንስድራ ይሸግሮም ነይሩ ሓደ መዓልቲ ደንባዓ ፀገደ ሓዲርና ጨጉረይ ተቆሪፀን እየን ኣይ ተቆነንኩን ጀለብያ እውን ኣይገበርኩን ገዛኣቱ ገዛኣት የ ድመፀ ጋሻ ካብ ስመራ ከምዚ ዓይነት መልእኽቲ ተዋሂበ እየ ምስኣተኹ ኣጋጣሚ ኣነ ገዛ ከኣቱ ካልኦት ከዓ ብድሕረይ ነይሮም ዋላ በዓል ፍፁም ወዲ ሽዱሽተ ገለ ተልእኮ ነይርዎም እሶም ከይኣተዉ ኣነ ምስኣተኹ ፀላኣይ ድሮ ነተዓዲ ኩላ ከቢብዋ ማለት እዩ ምስኣተወ ወዲ ባህታ ሕጂ ንዓይ ኣነ ኣይፈለጥኩን ፀኒሐ ምስኣተኹ እንጀራ ከማ ናይ በላዕኹም ፀላኣ መፂ እዩ ንገዛናስ ኩሉ ግዜ ስለዝጥርጥሮም ፀላኣይ ቀዳምነት እንዳርእሶም ይድብል እንዳጎየቶም ዓዲ መፂኦም ሰብ ኣሎ ድዩ ገዛኹም ፀላኣ መፂ ተባሂሉ ገነት ኣላ ዋ በታ ዝመፃኸዋ ካሃዲ ምስ ሓሰብኩ ንዕ ደኣ እንድሕር ቦኦ ሃዲም ክደኣ ተኩሾም ክሃርሙ ክንድዮም ንስኺ ሕጂ እንኪ ዝዓጠቕ ትዓጠቕ እያ ጨጉሪኺ ነፀላ ግበር እዛ ጀሪካን ተሰከም እያ ተበገስ ንስምራ ገፅ ማለት እዩ ንሩባ ናብቲ እንዳማ ናብኡ ገፅና ምስ ተበገስና ሓደ ሰብ ከዓ ነይሩ ድፈርሐ ነብሱ ድፈርሕ ማለት እዩ ንወዲ ባህታ ዝፀልኦ ወዲ ባህታ ምስ ወዲ ባህታ ፊት ንፊት ኣብ ከምዚ ተረኺብና ማለት እዩ ሕጂ ወዲ ባህታ ብሽም ሰበይቲ ጀሪካን ሒዛ ድዩ ብሽም ናብቲ እንዳገብረ ኣብ ሃይለ ትበሃል ገዛ እሱካ ኣለ እሱ በዚኣ ተኣልዩ ኣነ በዚኣ ሓሊፈ ንሩባ ወሬደ ንምቦይቶ ኣትየ ዓዲ ሕደሮም ገይረ ንዳንባ ወፅእ ማለት እዩ ብድሕሪ እዚኣ ናብ ገድሊ ቀፂለ ማለት እዩ ኣብታ ከባቢ ተመዲበ ምስ ኩሎም እዞም ሰሓርቲ ዝነበሩ ከዓ ኣብኣ ንንቀሳቀስ ነርና ብሙሉአን ኣብ ሰሓርቲ ዝነበረ ኣዴታት ግን ብዝለዓለ ደረጃ እየን ነቲ ሰውራ ዝሕግዛን ብምስጢር ዝሕዝኦን ነረ ሕጂ ኣብ ጀምሄር ምስኣተ ከዓ ኣቐዲምካ እንድሕር ንዳንባ ተኣትኾንካ ሕጂ ናብ ዳንባ ነቲ ተኣምኖ ሰብ ደብዳበ ድዩ ንእሽተ ወረቐት ፅሒፍካ ወይ ሰብ ጌይርካ ፅባሕ ክትመፂ ኢና ተኸታተል ኢኻ ትብሉ ነደይ መብራት ተፈረ ትበሃል ሕጂ ብሂወት የላን ደብዳበ ተሰዲድላ ሰለስተ ሰብ ኢና ነርና ኣነ ተስፋ ማርያም ሓጎስ ማለት እዩ ሰለስተና ምስ ተላኢኽዋ እንዳመፃና ካብ ዓዲ ቀረፅ ንዳንባ ክንኣቱ ፀላእ ከዓ ብምሉኡ ንዳንባ ከቢብዎ ማለት እዩ ሒዝዎ ሽዑ ደይ መብራት ኩሉ ገዛኣ ሳብታ ጠቃ ቤተክርስትያን ናይ ኮተልኻ ገዛ ኩሉ ገዛኣ ብምሉኡ ፀላኣይ ደው ኢሉ እንዳሃለዎ ከሎ ወፂ ኣብቲ ገምግም ኣብቲ ደንደስ ተስፋ ማርያም እተነእድጉ ዓዳኣትን እተነእድጉ ዓዳኣትን ኢላ ምስ ፀውዐት ሰሚዕናያ ኣብኡ ከለና ተመሊስና ማለት እዩ ፀላኣይ ከምዚ ወይ ክሕዘና ድዩ ወይ ገለ ድዩ ክጎይ ምስ ጀመረ በቲ ሩባሩባ ጌርና ወፂና ማለት እዩ ብከምዚ ኩለን ኣዴታት ኣብ ሰሓርቲ ኣብ ገዘአን ጉድጓድ ዘይነበረ ኣይነበረን ኣብ ገዘአን ካልእ ዝኾነ ነገር ተገላላይ መፂኡ ክሕባኣሉ ዝኽእል ቦታ እንዳ ሃንደሳ ድኸዳ ዝነበረ ኣዴታት እየን ነረን ሕጂ ክስቶ ክስቶ ኢልካ ንኩለን ክትገልፀን ክብድበለ ስለ ዝኾነ ምስቲ ግዜ እውን ገለ ክስታይ ትገብር ብዝለዓለ ደረጃ ግን ነቲ ሰውራ እንተ ብንዋት እንተ ብኣካል እንተ ብሂወት ዝለዓለ ተሳትፎ ዝነበረን ኣዴታት ኣብ ሰሓርቲ ብዙሓት እየን ማለት እዩ ስለዚ ኣነ እዚኣ ኢለ ክጠቕሰን ኣይደልን ሓፈሻዊ ግን እዚ ነይሩ ይቐኒለይ
1: እዘን ኮንጎሲ ኣጠቃለለ የ ደልየ 7,000 ኮንጎ የን ወፅአን ሕጂ ጓል ሃይለ ጠቕሰን ነራ ኣኽበረት

0: ተልዒላተን ጓርእሶም ከዓ ሕጂ ትብለን ፀኒሓ እዚአን እቶም ብብዝሒ ወያነ ሽዑ ንተዓሊም ክወርዱ ምስ መፁ በቲ ናቶም ጫማታት መፂኦም ስለ ዝነበሩ ንአም ክኾና ተባሂለን እየን ተን 7,000 ኮንጎ ጫማት ኣዚዘን በብቲ ንጥፈቶም ከዓ እተን ዝነበረ ሓፋሽ ውድባት ኣምፅአናት። እጂ ካልእ ምዝ ተራ ናይ ደቂ ኣንስትዮ ዝግለፅ ዘሎ ክልተ ሓርበኛታት ስዕድን ሓሊማን ስለ ዝተረስዓ ንአን እየ ክዝክር ደልየ። ስትን ሓሊማን ሕጂ እዚኣተን ኣብቲ ፅንኩር ናይ ምውዳብ ግዜ ዝነበረሉ ደቂ ኣንስትዮ ብወዲብካ ክተስርሕ ኣይኮነ ዶ ኣብቲ ብሄረ ትግረሲ ኣብቲ ብሄረ ትግርኛ እውን ኣዝዩ ፅንኩር ዝነበረሉ ግዜ ምስ ህላወ ተጋድላ ሓርነት ከዓ ተዛሚዱ ኣብዚ ከባቢ ደቂ ኣምሓረ ብፍላይ ከዓ እቲ ውስን ዝበለ ከባቢ ኣብቲ ኺላ ዓውታ ዝበሃል ዓዲ ዝነበራየን እዚኣተን ኣብቲ ናይ ምውዳብ ደቂ ኣንስትዮ ብሓፈሻ ብፍላይ ከዓ ኣብ ምውዳብ ናይ ደቂ ኣንስትዮ ኣብ ብሄረ ትግራይ ብኣብነት ዝጥቀሳ ሓርበኛታት እየን። ሓሊማ ብሕማም ምክንያት ተሰዊኣ፣ ስዕዲ ብሂወት ኣላ፣ ክሳብ ባይቶ ኣውራጃ ኣኮሎ ግዛይ እውን በፂሓ ነይራ። እዚአን ብኣብነት ዝደቀሳ ሓርበኛታት ክዝክር ስለ ዘሎ
1: ስድጉስ ይበሃል። እንታይ ክጠቅስ ዘለየ ኩሉ እቲ ንጥፈታት ናይ ደቂ ኣንስትዮ ክጥቀስ ውዒሉን ድዩ ሓደ ካብቲ ሓደ ከዓ ይባላለፅ ማለት እዩ። ኣይኮነን ዶ ኣብ ድሓን ደረጃ ምዕባለ ዝነበረ ሕብረተሰብ ወላ ኣብቲ ዝረሓቀ ምዕባለ ደረጃ ዘለዎ ሕብረተሰብና እውን እንተኾነ ደቂ ኣንስትዮ በቲ ምምልማል ናይ ህዝባዊ ጉማር ኣብ ልዕሊ ደቂ ኣንስትዮ ዝተካየደ ጎስጓስን ንጥፈታትን ኣብ ዝለዕለ ደረጃ እየን በፂሐን ማለት እዩ። ንኣብነት ክጠቅስ እንድሕር ኮይነ ኣብ በዓል ክራን ካብቲ ጉሉል ቦታ ሞ ከዓ ንምዕባለ ርሕቕ ዝበለ ትራንስፖርት ጥራሕ ዘይኮነ ከማን ካብ ትምህርቲ ናይ ትምህርቲ ዕድል ዘይነበሮ ቦታታት እዩ ነይሩ ማለት እዩ። ኣብዚ ጎስጓስ እዚ ነተን ኣብኡ ዝነበራ ደቂ ኣንስትዮ ንዕአን መሲልካ ወዲብካ ኣንቂሕካ ኣብቲ ዝነበረ ንጥፈታት ንኽተሳትፈን ዝለዓለ ተሳታፍነት ዝገበረ እየን ማለት እዩ። ንኣብነት ኣብቲ እዋንቲ እንታይ ንብል ነርና ምሕደራ ብድሆ ሽማግለ እዩ ነይሩ። ካብዚአን ተወዲበን ካብ ገዝአን ወፅአን ኣብቲ ምሕደራ ናይ ብድሆ ሽማግለ ኣብ ፍርዲ ሽማግለ ተመዲበን ክስርሓ ከለዋ እተን ዝነጥፋ ፍትሓውያን ነቲ ሓቂ ብልክዕ ዝገልፃ ዝነበራ እየን ማለት እዩ። ካልእ ኣብ 83 ምጥፋእ ማሃይምነት ንዝክር እንዲሕር ኮና ቤት ትምህርቲ ሰውራ ኣብቲ ዝረሓቐ ቦታታት ምጥፋእ ማሃይምነት ዘድልዮ ዝነበረ ቦታ ተዋፊሮም ነይሮም። ብብዝሒ ከዓ እዞም ክንብሎም ፅናሕና ወዲ ገባ ዝበሃሉ የሸግሩና ነይሮም ማለት እዩ። ካብ በዓል ዛላንበሳ ሰንዓፈ ተበጊሶም ንኽራን እዮም ዝመፁ ነይሮም። ሕጂ ዝያዳ ከዓ ንመን ደልዩ ነይሮም እቲ ትምህርቲ ክሰፍሕ ከም ዘይብሉ ክጎድቡ ከም ዘለዎም ነቶም ቤት ምሰውራ ንምሓዝ ብዙሕ ቃልስታት ትገብሩ ነይሮም። ካብ በዓል ዛላንበሳ ተበጊሶም ንኽራን መፂኦም ነቶም ዝምህሩ ዝነበሩ ክሕዙ ምስ መፁ ሓንቲ ኣደየምለሰ ተኽሉ ንብላ ነርና ዓባይ ሰበይቲ እያ ማዕረ ክንደይ ግን ወላተን ዝርዳኣ ንኣሽቱ ኮይነን ዝሰርሓ ጥራሕ ዘይኮና እተን ኣዴታትና ኮይነን ወላ ሓንቲ ኣፍሉጠ ዘይብለን ኒሕ ሓቦ ሰኒቐን ማዕረ ክንደይ ዝሰርሓ ከም ዝነበራ ንምግላፅ እዩ ማለት እዩ። ሕጂ ኣደይ ኣምለሰት ጫፍ ገዛ እያ ነይራ ኩሉ ግዜ እናሓድረላ ኣብኣ ከም ዝሓድሮ ከዓ ብጭቡጥ እቶም ወዲ ገባ ፈሊጦም እዮም ማለት እዩ። መፂኦም ኣበየለው እዞም ኣብ ዘለዎ ቆልዑ ካብ ሳሕል ዝመፁ ገለ ኢሎማ ወይ ኣዴኻ ኣነ ዳኣ እሞ ዓባይ እንዴ እንታይ ደልዮም ናባይ ይመፁ ኣይፈለጥኩን ኢላቶም። እቶም ቆልዑ ግን ኣብቲ ገዛ ነይሮም። እንታይ ገይራቶም ኣብ ንእዲ ምልምል ኣቢላ ኣደቂሳ እዚ ሱማ ዝተኸትከተ ነይሩ ሱማ ኣንፅፋ ኣቢላ ኣብልዒልኦም ሱማ መሊኣታ ነታ መደቀሲቶም ማለት እዩ። ሕጂ ንዑ ዶ ገዛ እተዉ ውሽጢ እተዉ ኩሉ መርምርዎ ወላ ሓደ ሰብ የለን ኢላ በቲ እሳ ዝበለቶም መቸም ብጭቡጣዊ ምህላው እናፈለጡ በቲ እሳ ዝገበረቶ ምክልኻል ኣብኣ ደብዲባቶም ከላ ከምዘየለዉ ፈሊጦም ኮይዶም ማለት እዩ። ሕጂ እንታይ ንምባል ኢና ንጠቅስ ዘለና ደቂ ኣንስትዮ ሲ ብምምልማል ናይ ህዝባዊ ግንባር ኣብቲ ዝለዓለ ደረጃ በፂሐን ዝለዓለ ተራ ከም ዝነበረን ኢና ንገልፅ ዝነበር።

0: ሓላፍነትና ሕጂ ቁሩብ ስክፍታይ እንታይ ኣለና ኣነ ሓደ ብሓደ ሽማት ጠቂስና ክንዛረብ ከለና ክንዲዝን ልዕሉኡን ዝሰርሓ ከማን ዘይተጠቕሳ ክህልዋ ይኽእላ ስለ ዝኾና ነዚኣ ኣብ ግምት እቲና ምዝራብ ፅቡቅ ኮይኑ ስምዓኒ ማለት እዩ። ማለት ዘይዘከርናየን ኪነዚ ንንጠቕሶ ዘለና ንዛረቦ ዘለና ተግባር ዝተግበራሲ ክህልዋ እየን ማለት እዩ።
1: ጠቕሳ ዝደለኹ ካብ ብሄረሳሆ ኣብ ከባቢ ፀሮና ኣራዝን ዝበሃል ዓዲ ሓንቲ ንጥፍቲ ኣባል ብሄረሳሆ ነይራ። ነቲ ፀቕጢ ናይ ብሄረሳሆ በዲሃ ሓፋሽ ውድባት ኮይና ተወዲባ ብተወፋይነት ምሳና ዝሰርሕ ፕላስ ብቕሉዕ ኣብ ዝኾነ ሰሚናራትን ኣኼባታትን ትሳተፍ ስለ ዝነበረት ከይተጠቕሰት ክትሓልፍ ስለዘይደለኹዋ እየ። ካልእ ግን በብወገኑ ክዝረብ ፀኒሕ እዩ። ብዝኾነ ግን ዘይተጠቕሰ ከዓ ማእለያ ዘይብሉ ንጥፈታት ናይ ደቂ ኣንስትዮ ኣሎ። ብዝኾነ ግን እዚኣ ከዲጃ እያ ትበሃልታ ብሄረሳሆ ሕጂ ኣብ ምንታይ ኩነታት ኣላ ኣይፈልጥን። ብዝኾነ ግን ብንጥፈት ትሳተፍ ከም ዝነበረት ንፀቕጢ ናይ ብሄረ ርእሳሆ በዲሃ። ስለዚ እዚ ቀሊል ንጥፈት ኣይኮነን ምዃን ኣብይዋ እምበር ነተን ካልኦት እውን ክትውድብ ቃልስታት ተካይድ ነይራ እያ። ብዝኾነ ግን ከይጠቐስኳ ክሓልፍ ስለዘይደለኹ የቐኒየለይ።
2: ቅድሚ ሕጂ ተዛሪብና ኣላ ስለዝነበር ናይ ዕሽሽለ እያ ነይረ ማለሲ ኣደይሲ ካብተን ኣለዋ ባህላዊ ፍያት ሓፋሽ ድዋት እያ ነይራ ምስ ጀማሂርን ምስ ባደ ሽዱሽተን እንዲኣ ትሰርሕ ነይራ። ኣብኡ እንዳሰርሐት ኮላ ሕጂ ድሕሪ ምዝላእ ድሕሪ ክድዓት ናይ በዕሊ ውድባታ መራጣ ሞትዋ ነይሮም። ሕጂ ኣብ መንጎ እዚ ብውድብ ዝተለኣኸ ኣብቲ ውሽጢ ገዛ ዝኾነ ሓደ ምዕቆብ ናይ ተጋደልቲ እንደር ክስራሕ ከም ዘለዎት መልእኽቲ ተመሓላልፉ ማለት እዩ። ካብኡ ኣብቲ ገዛ ኣቦይ እንዳኸደ እንዳመፀ ከምኡውን ሓደ ሓቦና ነይሩ ብሓንሳእ ኮይኖም ምስ ኣሕዋተይ ማለት እዩ ነቲ እንደር ፍሒሮማ እቲ እንደር ንደገ እያ ብውሽጢ ገዛ እቲኻ ደገ ኢኻ እንደር ኩላ ማለት እዩ። ኣብቲ ልዕሊኣ ንእዲ ተሰሪሑ እቲ ንእዲ ከምዚ ብራንዳ ኣለዎ ብላዕሊ ንስኻ ሕጂ ክትኣቱ እንድሕር ደሊኻ ተኺልካ ንውሽጢ ገዛ እቲኻ ብውሽጢ ገዛ ጌርካ ናብቲ እንደር ንውሽጢ ተኣቱ ማለት እዩ። እዚ ሕጂ ኩለን ማለት ካብ ውሽጢ ከተማ ብፀላአት ደልየን ድወፃ ዝነበራ ሓፋሽ ድባትን ከምኡውን ገለገለን ስራሕ ዝተለኣኹ ተጋደልትን ኣብታ ጉድጓድ ይክብኡ ነይሮም ማለት እዩ። እዚ ክሕብኡ ከለዉ ሕጂ ነቲ ጉድጓድ ምስ ነደቐዎ ብኸመይ መንገዲ ክመሳሰል ኣለዎ ኢላ ትምህዞ ናይ ደይ ማለት እዩ። ብምሉኡ ሓንቲ ፀበብ ንሓደ ሰብ ተእቱ ኣፍ ደገ ገይራ ነቲ ኣፍ ደገ ከምዘይ ትፍለጥ ጌይራ መሕተሚ መዕፀው ገይርሃላ ማለት እዩ። ብድሕሪኡ ንብምሉእ ነታ መንደቕ ከብሒ ተሰሪሓትላ እታ ከብሒ ተሰሪሓ ኣብቲ እግራ ዝኾነ ነገር የቕምጡላ ብዋላ ሓደ ሰብ ደልዩ ዝረኽባ ሰብ ኣይነበረን። ብኸምዚ ከዓኒ ነቲ ዝነበረ ምስጢር ንምዕቃብ ዝያዳ ክሳይ ትገብር ነይራ። ኣብ ገዛ ውሽጢ ተጋደልቲ ኮፍ ኢሎም እንዳሃለዉ ከለዉ ዝኾነ ሰብ ናብኣኸ ይመፅእ ፀላአ መፂ ወይ ገለ እንተ ተባሂሉ እሳ ክፍተብለለን እቲ እትው ኢለን ነታ ቦታ ሳዓፅያታ ንደገ ገፃ ትወፅእ ማለት እዩ። ብከምዚ ብዙሓት ተጋደልቲ ኣብታ ቦታ ይዕቀቡ ከም ዝነበሩ ይገልፅ ደሊ።
3: ዛዛሚ ኩናት ሲ ቀንዲ ውግእ ኣብቲ ዞባ ነይሩ። ኣበርክቶ ህዝቢ ሕጂ ድሕሪ ተመሊስ ክትርእዮ ከለኺ ብኸመይ ትግምግም እዮ? ብፍላይ ናይተን ደቂ ኣንስትዮ
4: ሕራይ እዚ እቲ ንጥፈት ናይ ደቂ ኣንስትዮ ዝያዳ ብዞባ ደረጃ እንድዩ ነይሩ። እቶም ሓለፍቲ ናይ ክፍልታት እዚ ኩናት ከም ግንባር ዶ ምስ በለ ይቕፅል ስለ ዘሎ ናይ ህዝቢ ሓገዝ የድልየና ኢሎም ንባዕል ሰመረ ምስ ነገርዎም ንሳቶም ከዓ ነቲ ኩለንተን ኣብቲ ዞባ ዝነበረ ንኡ ዞባታት ማለት እዩ ንዓኣቶም መምርሒ ተዋሂቡ እቲ ነፍሶ ከፍ ሰብ ኣብቲ ዓዲ ነፍሶ እቲ ጀማሂር ዘሎስ ነቶም ኣብ ዓዲ ዘለዉ ብማሕበራዊ ሓይሊ ጎጅሉ በቢግዚኡ እናወደቡ ክስድዎም ከም ዘለዎም ተገይሩ እቶም ዝመፁ ስንቆም ቆፂሮም እዮም ዝመፁ። ሕጂ ከም ማእከላይ ቦታ ተባሂሉ መስርዕና መስርዕ ከባቢ ደቂ ኣምሓረ በረቒት ዓባይ ነይሩ። እተን ኣብ ብራቂት ዓባይ ከዓ እቶም ናይ ሕክምና ናይ ነብሶ ከፍተን ክፍለ ሰራዊታት ኣብ እምባክብርቲ ነይሮም ኣብ ብርኪ ኣብዚ ዓዲ ኺታ ነይሮም እንደገና ዓዲ ሓዲድ ነይሮም ናይቶም ቁጠባ ከዓ ልክዕ ከምኡ እዚኦም ሕጂ ነፍሶ ወከፎም ኣብ በረቂት ኣባል ኣለዎ ሕጂ እንታይ እዮም ዝገብሩ እቲ ትን መሳርዕ ነቶም ጉልበት ምስ ሰደድኦም ኣብ በረቂት እቲ ኣብኡ ዝነበረ ተቐቢሉ ከዓ ናብቶም ዝምልከቶም ንክሰድድ ከም ኣፍታ ናይታ መስርዕሲ ትቐንድብቲ በራኣይቲ ዓባይ ነይሩ ካልእ ኣማይሓ እንደገና ኣብ ጎደይቲ በቲ ካልእ መስመር ዝመፅእ ከዓ ብኡ ከዓ ናይ በዓል ስገነይቲ ካልእን ከዓ ነይሩ እዩ ሕጂታ ካብ በረቂት ትዋፈር ዝነበረት ግን እዛ ናይ ማይሓን ናይ ጎደይትን እያ ነይራ ኣማይሓ ክፍል ህዝብ ኣለው ኣብ ጎደይቲ ክፍል ህዝብ ኣለው ኣብታ በረቂት ዓባይ ከዓ ክፍል ህዝብ ኣለው ሕጂ እዚ እቲ ብደገ ዝመፅእ ሓይሊ ኮይኑ እቶም መስርዕ ናትና ከዓ ነቲ ህዝቢ በብማሕበራዊ ሓይሊ ጎጅልና ገሊኦም መንእሰያት እዮም ገሊኦም ማእከላይ ዕድመ እዮም ገሊኦም ዓበይቲ እዮም ሕጂ ንመን ነቲ ደቂ ተባዕትዮ ጥራይ ዘይኮነ ተን ደቂ ኣንስትዮ እውን ልክዕ ብከምኡ መልክዕ እንትወዲበን ሕጂ ብከምዚ ጌርካ ንኣብነት እንዳ 52 ክትከውን ትኽእል ክንዲዚ ሰራዊት የድልየና ኣሎ ክንዲዚ ህዝቢ የድልየና ኣሎ ስደዱልና እንድሕር ተባሂሉ ናብቲ ግንባር እንታይ ዓይነት እዮም እቶም ዝደልይዎም ዘለዉ ምስኦም ንረዳዳ ካብቶም መንእስያት ኮይኖም እቶም መንእስያት ሕጂ እንታይ እዮም ዝገብሩ ንብረት ተሰኪቦም ልክዕ ኣብቲ ድፋዕ ምስቲ ሰራዊት እዮም ዝኾኑ ካብቲ ሰራዊት ሕጂ ዘድሊ ንሶም ብቀረባ ንሶም ረኽብዎም ኣለው ማለት እዩ ኣብ ማእከል ከዓ እቶም ማእከላይ ዕድመ ማእከላይ ዕድመ ሕጂ እንታይ እዮም ዝገብሩ ካብቲ ማእከላይ ቦታ ደሎ ናይተን ክፍለ ሰራዊታት ካብኣተን ዘድለይ መልእኽትታት ሒዞም ይኸዱ ንኣብነት ጠያይት ድዩ መግቢ ድዩ ተሰኪሞም ኣብኡ ኣብቲ ፍርቂ መንገዲ እዮም ዝሕሎም እሞ እቶም ንኣሽቱ ቀጥታ ናብቲ ግንባር ይእትውዎ ውግእ ሃልዩ ውግኣት እንድሕራልዮም ኮይኖም እቶም መንእሰይ ኣብቲ ግንባር ዘለው ንሳቶም ናፍቲ ማእከላይ ዕድመ ዘለዎ ፍቲ ፍርቂ የብፅሑሎም እቲኦም ከዓ ተሰኪሞም ናፍቲ ሕክምና ይብፅሕዎ እቶም ዓበይቲ ከዓ እንታይ ይገብሩ ኣብቲ ዓዲ ዘሎ ካብቶም እንዳቁጠባ ሕሩጭ ወሲዶም ነተን መራሕቲ ጉጅለ ዘለዋ ናይ ተኸባቢ ንዓኣተን የብፅሑለን እተን መራሕቲ ጉጅለን እተን ናይ ማሕበር ደቂ ኣንስትዮ ዝነበራን እሳተን እውን ኣብ ንፍስ ቅፍ ዓዲ ኣለዋ ንሰን ከዓ ተቐቢለን ነተን ዓዲ ዘለዋ ኣዴታት የዝራለን እተን ገሊአን ስንክታ ገለ ከዓ ዕንጨይቲን ኩቦን ካብቲ ከባቢ ዘሎ እናምፃእ ከዓ ንዓኣተን ይህበአን እዚ ሕጂ እቶም ነቲ ሕሩጭ ዘብፅሑ የእዱቅ ተሰኪ ሒዞም ዝመፁ እቲ እንጀራ ምስ ተሰንከተ ኣኪበን ኣብ ሓደ ቦታ ይገብራሎም ንዕኡ ተሰኪሞም ናብቲ ማእከላይ ቦታ የብፅሕዎ ንሳቶም ከዓ እቶም ሓለፍቲ ዘዝኣዘዝዎ ከዓ ንላዕሊ እንደገና በቲኦም ካልኦት ጌርካ ከዓ ይኸይድ ማለት እዩ እዚ ሕጂ ከምዚ ኮይኑ እተን ደቂ ኣንስትዮ እተን መንእስያት ኣብቲ ሕክምናታት እዮም ዘለዋ ኣብ ሕክምናታት ሕጂ ነቶም ናይ ውግኣት ክዳውንቲ ሓፅባ ንውግኣት መግቢ የዳልዋ ይሕግዝኦም ኣብቲ ምብላዕ ንገለን ነቶም ውግኣት እተን ማእከላይ ዕድመ ንብለን ዘለና ከም ዝምልክብ እቲ ምስጋት ሕሩጭን ኣብቲ ነቲ ክስታይ ምባልን ኣሎ ካልእ ብጀካ እዚ ሕጂ ብጀካቲ ሕክምናታት ከምዚ ክገልፆ ፀናሕኩ ኣብ በዓል ብርኪቶ ኣሎ ዓዲ ኩቶ ኣሎ ኣብ ዓዲ ሓዲድ ኣሎ ኣብ በራኢት ኣሎ እንደገና በቲ ሓደ ወገን ከዓ በዓል ጎደይቲ ዝሓዙ ከዓ ኣሎ ሕጂ እሳተን ከዓ እዘን ደቂ ኣንስትዮ እዚኣተን ኣብቲ ካልእ ኩሉ እቲ ሕክምናታት ዘለዎ ቦታ ኣብ ኩሉ እየን ፋሕድ ብላ ዋላ ኣብቲ ተጋደልቲ ዘለዎ እውን ምስቲ ዝነበረ ፅዑቅ ኩነታት ነቲ ምግቢ ምግባርን ገለን ከርክብሉ ስለ ዘይክእሉ ኣብኣቶም እውን ኣብቲ ቤት ፅሕፈታት ኣትየን ከዓ ነቲ ዝግበር ናይ ምግብና ናይ ገለን ዝሕግዘኦም ነይረን እየን ሕጂ ማይ ካልእ እቲ ቀፃሊ ምምልላስ እቲ ዳርጋ ካብ በዓል በራቂት ንበዓል ማያሓ ንበዓል ጎደይቲ ንገለሲ እቲ ምንቅስቃስ ተሰብሲ ልክዕ ከምዚ ሓደ ዓብ ከተማ እዩ ኮይኑ ነይሩ ሽዑቲ ኩናት ዝነበረሉ እቲ ግንባር ዝነበረሉ ሕጂ ኣብ መንገዲ ፊስቶታት ኣሎ ማይ ዝግበረሉ ሕጂ መን እዮም ዘምፅኡ እቶም ዓበይቲ የእዱግ ሒዞም ዝኸዱ ሕሩጭ የብፅሑ እንደገና ብጅርባ ገይሮም ብጀሪካናት ገይሮም ከዓ ነቲ ፊስቶታት ይመልኡ ንሱ ሕጂ ዝመፀ ሰብ ኣብቲ ግንባር ደይቡድ ፀንሐ ንግንባር ዝኸይድ ናብ ካልእ ቦታ ዝኸይድ ማይ ከይሽገር ማይ ኣብኡ ድልዋ ኣሎ እቶም ካብቲ ንካልእ ንእዞባታት ዝመፁ ንሳቶም ከዓ መበገስ በረቂት ዓባይ ጌርካ ካብኡ እዮም ዝኸዱ ሕጂ ሻሂ ገለመለ ከፍልሑ ከለዉ ባዕሎም እዮም ዝገብሩ እቶም ክሳብታ ጉጅለኦም ትበፅሖም ንኣብነት ናይ ዓዲ ክስቶ ተባሂላ ቀዳምነት እንድሕር ከይዳ ድሕሪኣ ትፅበ ዓድላ ሕጂ ኣለዉ ንሳቶም ከኣብኡ እቲ መግቢ ክገብሩ ከለዉ ሻሂ ከፍልሑ ከለዉ እቲ ናይቲ በራቂት ዓባይ ዝነበረ ዕንጨይቲ ተፀፍፂፉ ንገለ መለ ዝቐምጥሉ ዝነበሩ ኩሉ እቲ ዕንጨይትታት ኣብቲ ዓዲ ዝነበረ ዳርጋ ተወዲኡ እዩ። ሕጂ ብከምዚ እቲ ናይቲ ህዝቢ ኣበርክቶ ክሳዕ እቲ መወዳእታት ኩናት ዝኸውን ብከምዚ ነይሩ እቲ መወዳእታት ግንባር ምስ ፈረሰ ክቕፅሉ ከለዉ ከዓ ኣብኡ ከለዉ ብምሉኡ ደድሕሪኦም ኮይዶም ዋላቶም ትረፉ ዝተባሃሉ ከይተረፈ ቀፂሎም እዮም። ንኣብነት ሓደ ነይሩ ሲ ሸውዓተ እንዲኦም ዳሕራይ ድስውኡ ሓደ ካብኦም ተባሂሉ ምሑር ዝበሃል ወዲ ነይሩ ክኸይድ የብሉ።

0: ዝነበረሉ ዋላ ተገፊፍ እንተመፀ ከይድና ኢና ነውፅኦ ነርና ኣብዚ መወዳእታ ከይዱ እታ ጥይት መፅያ ከዓ ንዕውቕያቶ ሕጂ እቲ ህዝቢ እዚ ተን ደቂ ኣንስትዮ ሕጂ ብቲ መወዳእታ እቲ ፋሕ ምስ በለት ኩናት እናቐፀለ ምስ ከደ ኣብቲ ቦታታት እቶም ጦር ገገዲፎም መጥያይቶም ዝሃድሞ ብዙሓት እዮም ነይሮም ሕጂ እቲ ሰራዊት ንቅድሚት ጥራይ ምቕፃል ስለ ዝነበረ እቲ ዝተረፈብኡ ደቂ ኣንስትዮ እየን ዳኣርዮ ነረ ነቲ ካላሽናት ቡምባታት ካልእ ተሰኪመን ብሕቆአን ንሰገነይቲ ናብቶም ኤምዳድ ናብቲ ካልእ ክፍልታት ዘለዉ ኣብኡ ከይደን የብፅሓ ነረ የረክብኦም ነረ እተን ካልኦት ጉጅለታት ኣብ በዓል ማይሓ ኣብ በዓል ጎደይቲ ዝነበረ ከዓ ልክዕ ከምኡ ዝጉልበት ምስ መፆም ተቐቢሎም ንሶም ከዓ ምስኣቶም እናተረዳድኡ ዘዘድልያ ነፍሲ ወከፍ ክፍለ ሰራዊት ነፍሲ ወከፍ ብርጌድ ተላ ዘዘድልያ ምስኣቶም እናተረዳድኡ እቲ ጉልበት ንኩሉ ክባፅሓ ከም ዘለዎ ይግበር ነይሩ ስለዚ ኣብቲ ዘዛም ኮይናሲ ብምሉኡ ትዞባ ደቡብ ዝነበረ ህዝቢ ካብ ነፍሲ ወከፍ ዓደታት ቀረባ ናይቲ ግንባር ዘሎ ጥራይ ዘይኮነ ካብ በዓል ፀሩና ከይተረፈ ካብ በዓል ሰንዓፈ ከይተረፈ ሰብ መፂኡ ኣብኡ ኣብቲ ኩናት ክሳተፍ ከም ዘለዎ ይግበር ነይሩ ጅስ ልዑል ተሳትፎ ናይ ህዝቢ እዩ ነይሩ
1: ሕራይ ዛዛ ምኹናት ሲ ቅድሚ ዛዛ ምኹናት ሓንቲ ዘይተጠቕሰት ኣላ ክሳድ ሓዝ ነይሩ እዩ ዓዲ ቀይሕ ምስ ተታሕዘት ፀላኢ ፋሕፋሕ እንዳበለ ገሊኡ ንኸባብኹ ዓጢት ገፁ ገሊኡ ንመረታ ሰበነ ብዳብር ገይሩ ነሰጣሕ ሰንጢቑ እንተሰለጦ ንትግራይ ገፁ ክኸይድ ብማይ ዓይኒ ገይሩ ገለ ከዓ እንተሰለጦ ብደቂ ኣምሓረ ገይሩ ንበዓል ማይሓ ገይሩ ደቂ ኣምሓረ ከኣቱ ዝሰንጥቕ ፋሕፋሕ ዝበለ ሰራዊት ነይሩ እዩ ኣብቲ እዋን እቲ ብሓለፍቲ ናይ ዞባ ክሳድ ሓዝ ኢልኩም ንኩሉ ህዝቢ ንገርዎ ተባሂሉ ወረቐት ተሰዲዱ ብምሉኡ ገሊኡ ጉራድ ሒዙ ገሊኡ ብረት ሒዙ ፋስ ሒዙ ገሊኡ ብደንጎላ ኣዴታት ዕጥቀን ነፀለአን ድግድግት ዓጢቐን እምኒ ሒዘን ነቲ ፋሕ ዝብል ዝነበረ ሰራዊት ናይ ፀላኢ ንምምምራኽ ብዝለዓለ ደረጃ ክሳድ ሓዝ ሒዙ እቲ ህዝቢ ዝዋሳኣሉ ዝነበረ ግዜ ከዓ ነይሩ እዩ ንኣብነት ገረዝግሄር ተስፋ ጋብር ድበሃል ሲ ካብ በራቂት ዓባይ ነታ ነፀልኡ ጠውዩ ሕማላ ገይርዋ ነታ በትሩ ከም ብረት ገይሩ ኣብ ቁጥቋጥ ኮይኑ እዚህን ስጥ ቁም እንዳበለ ብዙሓት ወተሃደራት ማሪኹ ካብቶም ዝማረኾም ብረት ሕድጉ ከዓ እግሪ እግሮም እንዳጎየ ዝማረኽን ንብረቶም ዕጥቆም እንዳዘመትካ ዝለዓለ ተራ ነይሩ እዩ እዚ ከም ኣባል ክፍሊ ህዝቢ ኣብኡ ነረፍቲ እዋን እቲ ኣነን ባሕሮን ዝበሃል ነርና ካብ 20 ንላዕሊ ወተሃደራት ተማሪኾም ልዕሊ 20,000 ገንዘብ ኣብ ጅቦኦም ዝፀንሐና ገንዘብ ዕጥቆም ብረቶም ንዝምልከቶ ኣካል ኣራኺብና ኣረኪብናዮ ስለዚ እዛ ናይ ክሳድ ሓዝ ብሕፅር ድበለ እዚኣ ነራ ኣብቲ ዛዛ ምኹናት ክንመፅእ እንድሕር ኮይኑ ቅድሚታ ናይ ዛዛ ምኹናት ኣገዳሲ ዝበሃል ኣኼባታት እዚ ሕጂ ሰገነይቲ ምስ ተታሕዘ ድፋዓት ናይ ደግራ መሬቱ ሓሊፍካ ኣብ ኣፌልባ ምስተዓገተ ድፋዓት ምስ ተሰርሐ ንዕኡ ዝኸውን ምድላዋት ክግበር ንህዝቢ ኣኼባታት ተኻይዱሉ እዩ ኤፍረም ኣብ ኣኽሩር ኣኼባ ካይዱ ዝከረና ኣነ ሓደ ቦ ኣበይ ሓጎስ ዝበሃል ኦም ሓፊ ኢሎም ሎሚ ደቅና ብሰንኪ እስትራቴጂካዊ ምዝላቕ ምግባሮም ንነዊሕ ዓመታት ካብኦም ተፈሊና ፀኒሕና ኢና ከምኡ ከይድገም ሕጂ ገዛና ዓፂና ጥሪትና ገዲፍና ኩሉ ዋኒንና ገዲፍና መምርሒ ከይደለና ንበገስ ኩላና ኢሎም ቶም ሰብኣይ ሓፊ ኢሎም ኩሉ ህዝቢ ዓወትናሓፋሽ እንዳበለ ናፍቲ ዕማ ናይ ናፅነት ተበጊሱ ኣብ ሰገነይቲ እውን ካብኡ ዘይፍላእ ኣኼባ ተኻይዱ ብድሕሪኡ እዩ እተን ጉጅለታት ኣብ መስርዕ ከባቢ ሰገነይቲ 4 ነቑጣታት ተኻይዱ ኣነ ሓንቲ ካብተን ኣብ በራቂት ዓባይ ዝነበራ

0: ንቑጣ ናይቲ ዛዛ ምኩናት ነይረ።
1: ኣብቲ እዋን እቲ እተን ደቂ ኣንስትዮ መልእኽቲ ይደልያ፣ መምርሒ ይደልያ፣ ንናፅነት ክጓያያ ለይትን መዓልትን ከይደቀሳ ክስንክታ ይሓድራ ይውዕላ ነይረን። እተን ዝነኣሳ ደቂ ኣንስትዮ ከዓ ኣብቲ ሕክምናታት ምስ ውጋኣት መግቢ ክገብራ፣ ክዳውንቲ ክሓፅባ፣ እተን ሕክምናታት ዘለኦ ቦታ እዚ ነተን ዓድታት ክንዲ ትጠቅስ እንደ 52 እንድሕር ኢልካስ እምባኽብርቲ ምባል ኣየድልየካኒ እንደ 16 እተይልካ ዓዲ ሓዲድ ነቲ ዓዲ ምጥቃስ ኣየድልየካኒ። ኩሉ ህዝቢ ብከምኡ እዩ ተረዲእዎ ነይሩ። እተን ደቂ ኣንስትዮ ኣብዚ እዋን እዚ ግን ብምሉኡ ብምሉኡ እቲ ህዝቢ ዝተሳተፎ ዕማሚ ነይሩ። ከም ኣብነት ንምጥቃስ ግዜ ከይንውድእ ሓንቲ ኣብ በራቂት ዓባይ ደሃብ በርሀ ትበሃል ውፊቱ ሓፋሽ ውድባት ምምሕዳር ናይቲ ዓዲ ዝነበረት ምስቶም ኣባላት ሕክምና እያ ትዋሳእ ነይራ። ኣብዚ ነቶም ውጉኣት እንታይ ትገብረሎም? ጡጥ ጌራ ኣፎም ከይትርክስ ብጡጥ ጌራ ተሓፅበሎም ክሳብ ሓካይም ድመፅዎ። ኣንቲ ማይ ደይተስቲና እንድሕሪ ኢሎማ ሓካይም ክመፅኹም እያ ትብሎም። ምስቶም ኣባላት ሕክምና ዝዋስኡ ዓበይቲ ካብቲ ዓዲ ነቶም ዝተሰውኡ ዝቐብሩ ገለ ከዓ ነይሮም። እቲ ምቕባር ሕጂ ካልእ መቓብር ክትገብር ኣብ ዝኾነ ክትቀብር ስለ ዘይከኣል ምስቲ ናይቲ ዓዲ መቓብርካ ትቐብሮም። ኣብቲ እዋን እቲ ሕጂ ደሃብ እንታይ ትገብር ነይራ? ሽንፋዕ ደቂሳ ኣብ ሸሓኒ ገይራ ነቲ ሬሳታት ናይ ስዋኣት ትነፅገሉ፣ ነቶም ዝቐብሩ ከዓ ከይትብከሉ ኢላ ኢዶም ብሽንፋዕ ከም ዝሕፀቡ ትገብሮም ነይራ። ለይቲ ደዲሕሮኦም እንዳኸደት ነቲ ሬሳታት ናይ ተጋደልቲ እዚ ከም ማንም ሬሳ ወይ ከም ማንም ምዉት ኣይኮነን ምእንቲ ናፅነት ተሰዊዖም ኢላ ደዲሕሪቶም ዝቐብሩ እንዳኸደት ዕረት ትተኽለሉ ነቲ መቓብር መለለይ መፍለይ ዝኸውን ፅባሕ ንግሆ እዞም ስዋኣት እዚኦም መዕረፉ ቦታ ክረኽቢኦም ምስ ብፆቶም እዮም ዝዕርፉ ኣብቲ ዝዕርፉሉ ቦታ ዝብል ኣረኣያ ስለ ዝነበራ ነቲ ሬሳታት ዕረ ተኺላ ኣብ መወዳእታ ናፅነት ምስ ኮነ ከዓ በቲ ንሳ ዝገበረቶ መፍለይ ናይ ዕረ ኩሎም ተላዒሎም ኣብቲ ዝግብኦም ቦታ በፂሖም። ስለዚ ኣዴታትናሲ ሬሳታት ይሓብኣ፣ ዕድቅታት ይሓብኣ፣ ኣንደራት ይገብራ፣ ለይቲ ምድሪ ምስ ሬሳ ዕረ ክትኽላ ይሓድራ። ዘይገብርኦ ነገር ኣይነበረን የለን። ከምኡ ስለ ዝገበራ እዩ ከዓ እዚ ናፅነት እዚ ህያው ኮይኑ። ስለዚ ናይ ኣዴታት ኤርትራ ታሪክ ቀሊል ኣይነበረን።
2: እስኹም ኢኹም በፂኹም ዘለኹም የቐኒየልና ወይዘሮ ብረህት ኣብረህት ሃይሌ ዳኛ ላዕለዋይ ቤት ፍርዲ፣ ወይዘሮ ፀጋይ ኤልያስ ኣመሓዳሪት ንኡስ ዞባ ሰንበል፣ ፅቡቅ ናይ ስራሕ ዕድል ምነየልክን ንኩልኹም ከዓ የቐኒየለይ ክብረት ሃብኩም።

Gente!

ሰላም ኣብ መላእ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምውቕ ሰላምታ የቕርበልኩም ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዚኩኒ ምስ ናይ ኮሚደረ ስጎ ክኸውን እዩ። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተዳልዩ ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ፅሬት ኣደጥዕና እያ። ስለዚ ኩሉ እዋን ንምዝኽኻር የዳ ወይ ዝሕፀብ ዘለኹ ኩሉ እዋን ኣብ ምግቢ ክንቀርብ ከለና ኣእዳውና ክንሕፀብ ብግዲ እዩ። ሓራይ ዚኩኒ 1 ኪሎ ዚኩኒ ብከቢብ ተመቲሩ ተሓፂቡ ተቐሪቡሎ ማለት እዩ። ዚኩኒ እኳ መቕራፍ ዚኩኒ ኣብቲ ዝሓለፈ ሰሙን ናይ ዱባ ተማሂርና ነርና ክንቀርፍ ከም ዘይብልና፣ ዚኩኒ ግን ዘይ መቕራፍ ልሙድ እዩ ኣብ ዓድና ማለት እዩ። ስለዚ ከይተቐርፈ ተሓፂቡ ንእስ ዝበለ ድቕቕ ዝበለ ፔፐሮን እዚ ዚኩኒ ንቐሪብ ኣለኹ ሶሪ። ስለዚ ዚኩኒና ሓንሳእ ቀመማቱ ግብር ኣቢልና

ነንፈኽፍኾ ኢና። ድሓር መሊስና ድማ ሓንሳ ኣብ ፎርኖ ከነብስሎ ኢና ማለት እዩ። ስኪንና ተሓፂቡ ብከቢብ ተመቲሩ ተቐሪቡሎ ማለት እዩ። ድስቲ ገልቢጠ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ ከዓ ቀሪበ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ

እንዚኣ ጌርና ሽሉቕ ምስ በለትልና ኣውሪድና መሊስና ኣባዴላ ጌርና ሓንሳእ ኣብ ፎርኖ ክነእትዋ ኢና ማለት እዩ። ሓራይ ሽሉቕ ኢላ ትልና ኣላ። ፍርቂ ማንካ ሻሂ በርበረ ፀሊም ገይረ ኣለኹ። ሓደ ማንካ ሻሂ ጅንጅብል ገይረ ኣለኹ። ቁሩብ ጨው ናይ ኮሚደረ ስጎ ስለ ንጥቀም

ሓራይ ሽሉቕ ኢላ ትልና ኣላ ዝኩንና። ስለዚ ኣውሪድና ቀመማትናን ዝኩንናን ብሓንሳብ

ቲ ሰምሰም ተጠቂመ ሰሪሐ ያ ኣለኹ ማለት እዩ። ጥሑን ኮሚደረ፣ ባርባረ ፀሊም፣ ሽጉርቲ ፃዕዳ፣ በርሰሜሎ ጌርና ንዓኻ ኣቃሚምናየ ኢና። ድሓር እታ ሕፍስ ክሳዕ ትብለልና ድኾነ ማይ ነእትወላኒ ኢና። እታ ኮሚደረ ሕፍስ ክሳብ ትብለልና ንስኽትታ ብሓዊ ማለት እዩ። ሕፍስ ምስ በለትልና ነውሩዳ ሳያዛ ናይ ኮሚደረ ስጎ ማለት እዩ። ስለዚ ኩሉ ናይ ጥዕና ኣሰራርሓ እዩ። ምንም ዘይተቀላለወ ዘይተጠባበሰ ሓዊ ድማ ዘይበልዖ እዩ። ሕጂ ናይ ኮሚደረ ስጎ ክለክአ ኣብ ልዕሊኡ ፈርማጆ ክንስንሰ። ፈርማጆ ክንክንደሊ ክንክዮ ንኽእል ኢና፣ ወላ ሓደ ፀገም የብሉን። እታ ፍርቃ ሰሪዐ እያ ኣለኹ። ድሕሪኡ ከዓ ናይ ኮሚደረ ስጎ ይለክያ ኣለኹ። ናብ ኮሚደረ ደሎ ትሕዝቶ ከዓ ብጣዕሚ ብጣዕሚ ኣዝዩ ብዙሕ ትሕዝቶ እዩ ደሎ ኣብ ኮሚደረ። ስለዚ ብኩሉ ክንጥቀመሉ ከለና እቲ ናቱ ትሕዝቶ ንጥቀም ኣለና ማለት እዩ። እታ ስጎ መጀመርታ ኮሚደረ ጢሒናዮ ድሓር ኣብ ድስቲ ጌርና ሰኽቲትናዮ። ሽዑ፣ ጨው፣ በርበረ ፀሊም፣ ዘይቲ፣ ሽጉርቲ ፃዕዳ፣ በርሰሜሎ ጌርና ከዓ ቃሚምናያ። ሽዑ ሓፊሳ ጦቕ ምስ በለት ወላ ሓንቲ ማይ ነእትወላኒ ኢና። እታ ኮሚደረ ሕፍስ ምስ በለትልና ነውርዳ ማለት እዩ። እዚኣ ኣያታ ናይ ኮሚደረ ስጎ ትበሃል። ሽጉርቲ ቀይሕ ገለገለ ኣይኣተዋን ማለት እዩ። እታ ኮሚደረ ባዕላ ቀመማት እቶም ቀመማት ጥራሕ ኢናእቲና ኣላ ደለና። ስለዚ እዚኣ ናይ ኮሚደረ ስጎ ትበሃል። ስልሲ ኣይኮነትን ናይ ኮሚደረ ስጎ እያ፣ ወይ ከዓ ናይ ኮሚደረ ሶስ እያ ማለት እዩ። ከምዚኣ ጌርና ለኺና ድሓር ፈርማጆ ንንስንሰሉ። ፈርማጆ ንስኒስና መሊስና እታ ዝተረፈትና ዚኩኒ ኣብ ልዕሊኣ ንገብር።

ከምዚኣ ጌርና ተዓራሪና ከዓ መሊስና ናይ ኮሚደረ ሽጎ ኣርቅቕ ኣቢልና ጌርና ፈርማጆ ነስኒስና ሓንሳ ኣብ ፈርኖ ከነእትዋ ኢና። እዚ ብሱል ስለ ዝኾነ ኣብ ዘለና ጌርና ከዓ ከነብስሎ ንኽእል ኢና፣ ወላ ሓደ ፀገም የብሉን። ምክንያቱ ኩሉ ብሱል እዩ፣ ሽግር የብሉን ማለት እዩ። ከምዚኣ ጌርና መሊስና ኣርቅቕ ኣቢልና ናይ ኮሚደረ ስጎ ንላኽያ ኢና።

ከምዚኣ ጌርና ኣብ ፎርኖ ከነእትዋ ኢና። ፎርኖና ምእንቲ ክረስነልና ተወሊዕልና ኣሎ። ቁሩብ ደረቕ ምስ በለትልና፣ ቀይሕ ምስ በለትልና ኣውፂና ንምግቢ ከነዳልዋ ኢና።

الري فرننا بس يلاتلنا لا كمزي اي لاك ايح مسبلتلنا حدا اسرع دا ازخون او تصني حلنا مالتي كي حيلات تحز مسبلتلنا كمزي اجرنا اوريدنا نمجبنا الدلوه مالتي እዚ ድማ ከምቲ ብቲዝሓለፈ ሰሙን ክንገልፆ ዝኣነና ምስ ቅጫ ምስ ባኒ ምስ ካልኦት ዓይነት ምግብታት ክንምገቦ ንኽእል ዓይነት ምግቢ እዩ ዚኩኒ ካብቶም ዓይነት ኣሕምልቲ ካብቶም ቪታሚናትን ማዕድናትን ዘለዎም ካብኦም ድማ ሃፍታም ዝኾነ እዩ ማለት እዩ እቶም ኩሎም ቀጠሊ ኣሕምልቲ ብቪታሚናትን ማዕድናትን ኣዝዮም ሃፍታማት እዮም ቪታሚናትን ማዕድናትን ክንብል ከለና ንሕማም ዝከላኸሉ መኣዛታት ማለት እዩ ኣብቲ ኮሚደረ ከዓ ብጣዕሚ ሃፍታም ዝኾነ ተሕዝቶ እዩ ዘሎ ኮሚደረ ኩሉ ግዜ ደጋጊምና ኢና ንገልፆ ኣብዚ ድማ ብዙሕ ተጠቂምናሉ ስለ ዘለና እታ ስጎና ኮሚደረ ስለ ዝኾነት ኮሚደረ ብጣዕሚ ፅቡቕ ተሕዝቶ እዩ ዘለዎ ኮሚደረ ብቪታሚን ሲ ሃፍታም እዩ ብኣይረን ሃፍታም እዩ ንወቕዒ ልቢ ወቕዒ ሓንጎል ዝቋፃፀር ተሕዝቶ ኣለዎ ንብዙሕ ተመሓላለፍትን ዘይተመሓላለፍትን ሕማማት ዝከላኸል ቅመማዊ ተሕዝቶ ኣለዎ ስለዚ ኮሚደረ ኩሉ ግዜ ክንጥቀመሉ ኩሉ መዓልቲ እየ ዝላቦ ማለት እዩ ብፍላይ ክሓስር ከሎ ከም ሰላጣ ጌርና ምስ ምግቢ ክንቅርቦ ምስ ምሳሕ ምስ ድራር ክንቅርቦ ከለና ብጣዕሚ እቲ ናቱ ዝኾነ ፍረሽ ከሎ ኣቃምም ኣቢልና ፅቡቅ ጌርና ክንቅርቦ ከለና ብጣዕሚ ጥዑም ሰላጣ እዩ እንደገና ድማ ፅቡቅ ተሕዝቶ እዩ ዘለዎ ስለዚ ኮሚደረ ኣዝና ክንጥቀመሉ ፅቡቅ እዩ ኮሚደረ ብቪታሚን ቢ1 ይውነን ቪታሚን ቢ3 ይውነን ሕጂ ብጣዕሚ ኣዝዩ ፅቡቕን ብሉፅን ዝኾነ ተሕዝቶ እዩ ዘለዎ ካብ ኣሕምልቲ ኣዝዩ ዝሃፍተመ ተሕዝቶ ኣለዎ ውሑድ ስብሒ እውን ኣይሰኣኖን ማለት እዩ ጠቃሚ ስብሒ ማለት እዩ ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ ብፍላይ ኣብዝሓሰሉ ግዜ ኩሉ ግዜ ተጠቀምቲ ናቶ ክንከውን ከለና ኣዝዩ ፅቡቅ እዩ ማለት እዩ ስለዚ ከምዚ ኣይላ ቅይሕ ምስ በለትልና ትተሓሕዝ ምስ በለትልና ኢና ንምግቢ ነዳልዋ ማለት እዩ

ከምዚ ኣይላ በሲላትልና ኣላ። ስለዚ ከምቲ ኣብ ዝሓለፈ ግዜ ክንገልፆ ዝቐነና ነቲ ካልኦት ኣሕምልቲ ምስ ቅጫ ክንጥቀመሉ ንኽእል፣ ምስ ቅጫ ስጋም ክንጥቀመሉ ንኽእል፣ ምስ ቅጫ ጣፍ፣ ምስ ቅጫ ዳጉሻ። እዚ ኩሉ ናይ ጥዕና እዩ ዝገልፆ ዘለኹ ቅጫታት ማለት እዩ። ንጥዕና ፅቡቅ ትሕዝቶ ዘለዎ ማለት እዩ።

ምስኡ ጌርና ክንቀርቦ ከለና ከም ምሳሕ ክንገብሮ ንኽእል፣ ከም ድራር ክንገብሮ ንኽእል። ከምቲ ዝበልክዎ ካብቲ ፈርማጆ ከዓ ክንኪዮ ተ ደሊና ንዕኡ ነኪና ክንሰርሖ እንተ ኮይና ከዓ ወላ ሓንቲ ፀገም የብሉ ክንኪዮ ንኽእል ኢና ማለት እዩ። ስለዚ ናይ ሎሙ መዓልቲ ኣሰራርሓ ዚኩኒ ምስ ናይ ኮሚደረ ስጎ ኣብዚ ኣወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰናይ ቅነ

Bence.

ሸቸን ይምከዊ ዓደኮ ሰነት ግኖ ሸዊ ኣቤኮ እሊ ዓጀ ሽቱት ዋንሬኮ ልብየ እንደ ባርዳ ይትገሰኮ ምና ቤት ከከደንየ ሓሬኮ ወምናትሃብከዘ

0: ሎም እለ ትበሸቕሉ ትልዩ ሕደጋ እንደብሉ ገየ ሰብ
1: ሕደጋ እንደ ትብል ነሰ ጀማል ሰረጥ ኦረዲ ብግሊ ክረአ ከይድ
0: ጀማል እዩ ኣዳሚ ይሰምዕ ምግሉ ደዩት ነሳ ናይ ኣመርኮን
1: ናይ መንግለንሰ እንቱ ህቱ ሓቲ እንቱ ምን ሓቲ ዒንፋ ግራም እንቱ ርሕም ሓነግር ወለድ ዝብለ ትግርኛ ሓውክል ዓበይ ላኪን መሳኪን ወሰብ ረቢት
0: እንቱም የን መስታሒል ህግያ ይግትእመኖ ኣዘየ ኩሉ እንዳሓልፈኩም ፍንገየ ፍንጋ ሕቤት ዓሩብ ትፈናትለ
2: ሃጀር ክለክለ ገባ ክንቲ ይኮን ኣብ ኣማን መኪነት ክግተ ትፈረር ምን ይትሓዘ ጀማል ይኮን ዓለም ኣብጠርክ ጃ ጠረ ነጃት ነጁ ንዕብ መምስል ነገረር ኣበወክት ላከ
3: ኣወጭ ሰርክም እ
2: ሰكبلت شقلطفعلحنت ماشاءالله
3: الحمد لله
2: الحمد لله
3: انا
2: يا ترى ايه تطوري بقى ابا هيك ما هيك

0: ላ ተወደ ስእለካ ዘሰዲ ኣዘግልካ ጀማል ናብ ፃሕኮካ ከምፃኣት ዋኣነ ሄኒ ላዓረቤት እናፅበትኮ ሽብር ይገይስ መኪናት ኣዳም እናፅበትኮ እተያ ገይ ተፈጅር
1: ስብሓንላ ዓረቤት ከይኮን ዓረቤት ኣሎ
0: መኪናቸ ይኮን ኣላ መኪናት ሕቱ ግል ጀማልተ መኪናት ሃጅርተ ወመኪናት ኣፅዋጥኮ ምንገቢ ሄኒ ኣላ ትወደየኒ እምር ኣነ ተተኣስረኒ ገቢ እዮም ክን
1: ኣባይካ
0: ያ ተኣሰር ያ ሄኒ መይት ምስላ ዓረቤት ኣነ እዛቱ ሸረፍቲ ገሊ ኣነ ምስ ዓረቤት ምን መይት
1: ኣባይካ እዩ ኣባይካ ኣባይካ ሊሙት ኣባይካ ሊሙት በርደኖ ሰላም ግ ትፍገርቱ ረብ ዓለሚን ያህለ ምስልካ ማለት ሃተ ይትግቢ
0: ጀማልካ ምስልከ ምተጥከ
1: መርሓባ ያ ሙነጂ ንስከል ከነጀየና
0: ጻብጣውካ ምንገቢ ሄኒ ኩሉ ስሜትና ይተስመ መለለ ገበይ ፀዓንኩ ምስሎም በስ ትብሎ ከረንጊስ ማል ገብፅሕካ ረሕከ

0: No.
1: እቲ ልኩሉ ጀሪመት ካሪና ዘህላ ጀማልቱ ኣባማ ፃምላኣና ፅባብሕ ጋይሳ ምንንገቢ እልኩሉ መሻክል ዊጀራ ዲብና ንፀልመት እና ግንግስ እንደልብል እቲ ልቆበት ሃይሞት ካሪና ኣላ ኣዘላ ወደለዎ ከላስ ቻ
2: ኣብሽርከ ኣብሽርከ ወሊ ወላ ምንፃብጦውና ሓዋ ምሕነማ ያዝውና እንዲኮም ወላሓቲ ይልብሉውና ምግሊ ይበሉን
1: እንታይ ሓካቱ ምንፀብጦካ ማ ምስ ወዳን መፀኳ ጋሻ ኣነት ይበሎምቶ
2: ስማዕኒ ክቡድ ሕማም ክንሞት ኢልሓልፍ እዛ በስ ሕና ርኤካ ይንፍራ እንታይ ትፍራ ዋላ የፍራ ግድም ከረና ተማ
1: ቡድ ሕማም ወንሞት ኢልሓልፍ ልብሎ ያኸ ምን ኮንትራባንድ ንዓበ ጀሪመት
2: ኮንትራባንድ ከፉ
1: ስምልያ ሰትካ ደራ ደራ ኢልስምዑና
2: ላኢላሃ ኢላ ላ ሓመድ ረሱሉ ስብሓና ስብሓና እዚ ካዚ ሓቀጣቅጣውና ምልብሉና
1: ናስሩውካ ምግሊ ይበለውካ
2: ኣስሩና እንታይ ኣስሩና ኣነ
1: ቅርፈት ሰነየት እንዳርአው ዲ ፍንዱቅ ለስሮካ ዲ ምግሊ ሰሮካ ተሓዘለካ ዲብ ሓብስ
2: ሓብስ ጠባሊ ያ ረቢ ነጀየኒ ምን ሓብስ በዲሪ ተኣትየ ናቱ ኣትየ ከነምግኑ
1: ዳካውጠካራ ብሎ ስለ ነጀየኒ ስብሓና ላኢላ

0: ሕዚ ሰላምተና ተቐብሉ ፈንወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዩ ንሎም ቀዳም 25 ሓምለ 99 ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት እየ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ኣርእስተ ዜና እፍልም ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርግ ኣመሪቑ ማሕበር ኤርትራውያን ክእላታት ስነ ምድርን ምህንድስና ዕደናን ዓመታዊ ዋዕላ ኣቃኒዑ ፈስቲቫል ኣብ ትንሳይ ዕዮ ፊልም ሃገርናን ምዕባለ ጥበባቱን ልዑል ግደ ከም ዘለዎ ተገሊጹ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ብኢቦላ ናይ ዝሞቱ ሰባት ቁጥሪ ናብ ኣስታት 1270 ክቢሉ እስጳኛን ፈረንሳን ብሰንኪ ብርቱዕ ሓደጋ ባርዕ መሮር ህቱት ናይ እዋን ሓደጋ ድንጋጌ ኣውጀን ጽላት ጠፈር ንምምዕባል ትሰርሕ ዘላ ቻይና ሰብ ስርሖ ብልሒ ዝተዋደደለን ሳተላይታት ወንጭፋ ዝርዝር ዜና ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርግ መሪቑ ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ጸብጸብ ኣሎ ዳናይት ገብሪ ህወት ክተቕርቦ እያ
1: ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ሎሚ 25 ሓምለን 5 ግዜ ኣብ ዘካይዶ ስነ ስርዓት መመረቕታ ብዝተፈላለየ ዓውድታት ከምህሮም ዝፀንሐ ኣስታት 6ሳ ሚእታዊት ደቂ ኣንስትዮ ዝርከብኦም 114 ተምሃሮ ብድግሪ ድሕረ ምረቓ ቀዳማይ ድግሪን ዲፕሎማን ኣመሪቑ ተመረቕቲ 18 ብፍሉይ ክእለት ሕክምና ብናይ ድሕረ ምረቓ ድግሪ 61 ብቐዳማይ ድግሪ 35 ድማ ብዲፕሎማዮም ትምህርቶም ዛዚሞም እቲ ዓውድታት

0: ሕክምና ውሽጣዊ ሕማማት ሓፈሻዊ ሕክምና መጥባሕቲ ራጅን ስእላዊ ቀረፃ ሕክምናን ሕክምና ማህፀን ጥንስን ሕርስን ስነ ሕማም ሕክምና ህፃናት ስነ ፍልጠት ላቦራቶሪ ሕክምናዊ ምድንዛዝ ማለት ኣንስቴዝያ መወለዳን ሕክምናዊ ክንክን ዓበይቲ ህፁፅ ክንክንን ረድኤትን ከምኡውን ሕክምና ዓይንን ስንን የጠቓልል ናይ ክብሪ ዕድምቲ ሚኒስተር ጥዕና ኣሚና ኑር ሑሴን ኣብ ዘስማዕቶ ቓል መንግስቲ ከም ኣብ ኩሉ ፅላታት ኣብ ፅላት ጥዕና ብዝገበሮ ገዚፍ ወፍሪ ኣብ ዓቕሚ ሰብን መሳርሒታትን ብኡመንፅር ድማ ኣብ ኩነታት ጥዕና ህዝብና ርኡይ ለውጢ ከም እተመዝገበ ብምሕባር ሸቶታት ዘላቕ ልምዓት ንምስማር መርሓን ውጥን እንተዳልዩ ብዕቱብ ይስርሓሉ ከም ዘሎ ገሊጻ ኩሉ ዜጋ መሰረታዊ ኣገልግሎት ጥዕና ክረክብ ጥዕና ሓፋሽ ዝተማልአ ክኸውን ብዓብኡ ድማ ደረጅኡ ዝሓለወ ኣገልግሎት ጥዕና ክውን ንምግባር ሓያል ስራሕ ስለ ዘድሊ ተመረቕቲ ፍልጠቶም ከስፍሑን ክዕምቑን ልዕሊ ኩሉ ድማ ናይ ስራሕ ስነ ምግባር ክህልዎምን ሞያዊ ዓቕሞም ክብከብሉን ተማሕፂና ዲን ናይቲ ኮሌጅ ዶክተር ጎይቶኦም ሓጎስ ድማ ብምዕባል ዓቕሚ ሰብ ሓደ ካብ ቀዳምነታት ሃገር ብምዃኑ መንግስቲ ኤርትራ ቀጻልነትን ዓይነትን ዝውሃብ ትምህርቲ ንምውሓስ ልዑል ወፍሪ ብምግባር ብዝርግሕኡን ደረጅኡን ምዑሪ ሕክምናዊ ኣገልግሎት ንምርግጋፅ ኣገዳሲ ዕማም ኣብ ዘሰላስለሉ ዘሎ እዋን ተመረቕቲ ውፉይ ሞያዊ ኣበርክቶ ከም ዝገብሩ ዘለዎ እምንቶ ልዑል ምዃኑ ኣነጢሩ ወኪል ተመረቕቲ ብወገኑ ዕለተ መመረቕታ ነቲ ህዝብን መንግስትን ልዑል ወፍሪ ብምግባር ዘሰከሞም ረዚን ሓላፍነት ስለ ዝውክል ኣገልግሎት ጥዕና ሃገርና ናብቲ ዝድለ ደረጃ ንምብፃሕ እጃሞም ከም ዝገብሩ ኣረጋጊፁ ኣብቲ ስነ ስርዓት ልዑል ነጥቢ ንዘመዝገቡ መዳልያን ወረቐት ምስክርን ተዓዲሉ ኣብ መወዳእታ ተመረቕቲ ብዝቐሰምዎ ፍልጠትን ሞያን ንህዝቦም ብተወፋይነት ንምግልጋል ቃለ መሓላ ፈፂሞም
1: ማሕበር ኤርትራውያን ክእላታት ስነ ምድርን ምህንድስና ዕደናን ሞያዊ ውህደት ንህንፀት ሓበራዊ ክብርታት ኣብ ዕደና ብዝብል ቴማ ብ24/25 ሓምለ ኣብ ኣስመራ ዓመታዊ ዋዕላ ቀኒዑ ኣቦ እምበር ማሕበር ኣቶ ዳንኤል ወልደ ዮሃንስ ኣብ ዘስምዖ መኽፈቲ ቓል እቲ ዋዕላ ዘላቕ ምዕባለ ፅላት ዕደና ኣብ ቴክኒካዊ ብሉፅነት ጥራይ ዘይኮነ ኣብ ምትሕብባር ምክፋል ፍልጠት ሞያውነትን ሓበራዊ መብፅዓ ንሞያዊ ምዕባለን ከም ዝምርኮስ ከም ዘዘኻኽር ሓቢሩ ኣቶ ዳንኤል ወሲኹ ቴማ ናይቲ ዋዕላ ንሓደ ካብ ተልእኾታት ማሕበሮም ዝኾነ ክእላታት ስነ ምድርን ምህንድስና ዕደናን ኣብ ሓደ መኣዲ ብምምፃእ ሓድሕዳዊ ፍልጠትን ተመክሮን ንምልውዋጥ ከምኡ ውን ሓላፍነታዊ ኣበርክቶኦም ኣብ ዘላቕ ምዕባለ ኢንዱስትሪ ዕደና ኤርትራ ንምርግጋፅ ዘንፀባርቕ ከም ዝኾነ ኣብርሂቦም ኣብቲ ዋዕላ ገምጋም ኣከባብያዊ ፅልዋን ፕሮጀክትታት ልምዓትን ሓፈሻዊ መብርሂ ብዛዕባ ትካል ምምስራሕ ኩባንያ ዕደና ቢሻ ዘይምእኩልነት ምኽታም ስትራቴጂካዊ መርሓ ጎደና ዕደና ኤርትራ ገስጋስ ናይ ብርኪ ኩባንያ ዕደና ዛራ ከምኡ ውን ሓፈሻዊ ኩነታት ኢንዱስትሪ ዕደና ኣብ ኤርትራ ኣብ ዝብልን ካልእን ዛዕባታት ዘተኮረ 14 መፅናዕታ ወራቐቲ ቀሪቡን ተዘቲሎን ብዘይካዚ ኣብ ተራመያውያን ዕደና ኣብ ምምሕያሽ ህዝባዊ ንቕሓት ከምኡ ውን ኣብ ትፅቢትን ብድሆታትን ሰብ ስርሖ ብልሒ ኣብ ዕደና ሓበራዊ ዘተ ተኻይዱ ማሕበር ኤርትራውያን ክእላታት ስነ ምድርን ምህንድስናን ዕደና ኣብ ወርሒ ተሓሳስ 2019 ዝተመስረተ ኮይኑ ዛጊት ልዕሊ 300 ምዝጉባት ኣባላት ኣለውዎም ፌስቲቫል ኣብ ትንሳኤ ዕዮ ፊልም ሃገርናን ምዕባለ ጥበባቱን ልዑል ግደ ከም ዘለዎ ኣብቲ ዓውዲ ዝነጥፎ ገሊፆም ወኪል ኤርና ዝዋ ማእከል ቤትኤል ሰሎሙን ዘዳለወቱ ፀብጻብ ይስዕብ
2: ፌስቲቫል ኤርትራ ንብዙሕነት ብሄራትናን ፀጋታትናን ዘላሊ ዓብ ትሕዝቶ ዘለዎ ሃገራዊ መደብ ኮይኑ ንዕቤት ኢንዳስትሪ ፊልም ሃገርና ማእከል ዝገበረ ትሕዝቶ እውን ንነጋድያን ይእንግድ እዩ
3: ንሳልሳይ ዓመቱ ኣብ ሃገራዊ ፌስቲቫል ዝቐርብ ዘሎ ቅሸት ፊልም ኣብ ትንሳኤ ፍርያት ፊልም ሃገርናን ጥበባቱን ልዑል ግደ ከም ዘለዎ ኣዋሃርቲ ናይቲ መደብ ገሊፆም ኣቦ ወንበር ኮሚቴ ፊልም ፌስቲቫል ኤርትራ 2026 ስነ ጥበበኛ ሳሙኤል ሃብቲ ማርያም ኣብ ዝሃቦ መብርሂ ቅሸት ፊልም ኣብ ርእስቲ ብሰንኪ ማሕበራዊ መራኸቢታት ባኣሉታት ተፀልዩ ዝፀንሐ ንጥፈታት ፊልም ናብ ንቡር ንምምላስ ዝህልዎ እወታዊ ተራ ማሕበረሰብ ዓየት ፊልም ዝጥርነፍሉ ባይታ ንምፍጣር ብዓብኡ ድማ ንቕሓትን ኣፍልጦን ሕብረተሰብ ኣብቲ ዓውዲ ንምብራኽ ኣገዳሲ ከም ዝኾነ ሓቢሩ ዓውዲ ፊልም ዓሚቕን ሰፊሕን እዩ ዝበለ ስነ ጥበበኛ ሳሙኤል ናብ ህዝቢ ዝቐርብ ፊልምታት ንዝስገር ብድሆታት ብልክዕ ስለ ዘየንፀባርቕ እቲ መስርሕ ዝሓልፎ ፃዕርን ተበፂሑ ዘሎ ደረጃ ንምግንዛብ ከም ዘይኽእል ብምጥቃስ ቁሸት ፊልም ኣብዚ መዳይ ንዝፀንሐ ሕፅረት ርድኢት ክፍውስ ከም ዝኽእል ገሊጹ ንተራ ምምልኻዕ ማለት ሜክኣፕ ኣብ ፊልም ዘላሉ ትሕዝቶ ዘቕረበ ስነ ጥበበኛ ኬቨን ተወልደ ብግድኡ ሜክኣፕ ተዋሳእቲ ንዝተዋህቦም ገፀ ባህሪ ብዝግባእ ንምምሳል ዝኽእል ኣገዳሲ ኣካል ዕዮ ፊልም ከም ዝኾነ ብምጥቃስ ተበፂሑ ዘሎ ደረጃ ምዕባለ ከም ዝስጉም ንምግባሩ

ኣብዚ ዓውዲ ዝምባለ ዘለዎም ተለልዮም ዝስልጥንሉ ባይታ ክፍጠር ተላብዩ ነጋድያን ብወገኖም ትሕዝቶ ቁሸት ፊልም ንድሕረ ባይታ ፊልም ኣብ ሃገርናን በፂሕዎ ዘሎ ደረጃን ዘነፅር ኮይኑ ከም ዝረኸብዎ ብምሕባር ኣፍልጦ ሕብረተሰብ ኣብ ዕዮ ፊልም ንኽብርኽ ዝሰፍሓሉን ዝያዳ ዝምዕብለሉን መገዲ ንምጥጣሕ ብዕቱብ ክስራሕ ኣዘኻኺሮም ብኮሚሽን ባህልን ስፖርትን ኣብ ፌስቲቫል 224 ዝጀመረ ምርኢት ቁሸት ፊልም ምስ ኩርናዕ ፌስቲቫል ፊልም ስነ ሲኔማ ኣልባሳትን ምምልኻዕን ከምኡውን ካልእ ሜላታትን ጥበባት ዕዮ ፊልም ዘላሉ ትሕዝቶ ይቐርበሉ ብመንገዲ

እቲ ብንዋታውን ስእልን ቀሪቡ ዘሎ ትሕዝቶ መንግስቲ ኣብ ዝሓለፈ ዓመታት ዝሃነፅን ዓበይቲ ድጋታት ከምኡውን ኮርፖሬሽን ዝርኣትን ጥሪትን ኣበየ ከባቢታት ሃገርና ዘሰላስሎም ልምዓታዊ መደባት ብሓፈሻ ፍርያት ፀባን ውፅኢትን ፀባን ስጋን ውፅኢቱን ኣእካልን ጥረታትን ከምኡውን ኣሕምልትን ፍረታትን ድማ ብፍላይ ብቐሊል ንምግንዛብ ከም ዝኽእል ነጋድያን ሓቢሮም ኣብቲ ብኮርፖሬሽን ይቕሬታ ኣባላት ኮርፖሬሽን በጎሮም ቀሪቡ ዘሎ ውፅኢት ናይቲ ኣብ ሕርሻዊ ልምዓት ርእስኻ ንምኽኣል ዝግበር ዘሎ ገዚፍ ወፍሪ ከም ዝኾነ ብምጥቃስ ዕሹግ ፀባ ፎርማጆ ርግኦ ሞሳሬላ ሪኮታ ጠስሚ ብሮን ስጋን ካብ ፍረታታት ድማ ኣራንሺ ማንጎስ ፓፓዮን ኣቫካዶን ብርትዓዊ ዋጋ ንህዝቢ ይከፋፈል ከም ዘሎ ኣብሪሆም ብዘይካዚ ንምዕባለ ሕርሻዊ ኢንዱስትሪ ዝምልከት ንትካል ሳልሳ ኣለቡን በፂሓቶ ዘላ ደረጃን ዘመናዊት ሓላቢት ማሽን ከምኡ ውን ውሕስነት ሓምላይ መግቢ እንስሳ ንምርግጋፅ ንዝካየድ ዘሎ ዕማማትን ዘንፀባርቕ ብደረቕን ተንቀሳቓስን ስእሊ ንምርኢት ቀሪቡሎም ፌስቲቫል ኤርትራውያን ነበርቲ ሆላንድ ብ18-19 ሓምለ ኣብ ከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ ኣብቲ ብኣምባሳደር ኤርትራ ኣብ ሕብረት ኤሮጳን ሃገራት በሉክስንን ኣቶ ነጋሲ ካሳ ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ኣቦ እምበር ማሕበረኮም ኣቶ ዘርኣይ ገብሩን ሓላፊ ህዝባውን ከማውን ጉዳያት ኣቶ ኢሳቅ መናሴን ኣብ ዘስምዑ ቓል ሃገራዊ በዓላትና ብዓብዪ ተሳትፎ ብልዑል ድምቀት ምፅምባሉ መርኣይ ሓያል ምኸተ ከም ዝኾነ ብምጥቃስ የዋህኖኦም ንህዝብን መንግስትን ኤርትራ ገሊፆም ሓላፊ ቆንስላዊ ጉዳያት ኣቶ ክብር ኣብ ተወልደ በጎኑ ከምቲ ኣብ ፌስቲቫል ዝተረኣየ ዕዙዝ ተሳትፎ ኣብ ዝውጠን ልምዓታዊ ፕሮጀክትታት እውን ግቡእ ኣበርክቶ ምግባር ዜግነታዊ ግዴታ ከም ዝኾነ ሓቢሩ ኣምባሳደር ነጋሲ ካሳ ንተሳተፍቲ ኣብ ዘካየዶ ሰሚናር ኣብ ኩሉ ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕበለታት ከምኡውን ኣገዳስነት ንቑሕ ውዳቤታትን ኣበርክቶን ኤርትራውያን ማሕበረኮማት ኣብ ልምዓታዊ መደባ ዘተኮረ ሰፊሕ መብሪ ይሂቡ ንክልተ መዓልታት ዝቐፀለ ፌስቲቫል ኤርትራውያን ነበርቲ ሆላን ስፖርታዊ ውድድራት ምርኢት ያታዊ ኣልባሳት ብሄራትና መደባት ህፃናትን ካልእ ትሕዝቶን ዘጠቃለለ ነይሩ እቲ ዓመታዊ ሃገራዊ ምትእኻብ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መሰናድኦ ደሚቑ ነይሩ ኣብ ዞባ ማእከል ቤት ፅሕፈት ትምህርቲ ኣብ ደቡባዊ ምብራቕ ብ23 ሓምለ ኣብ ዘካየዶ ገምጋም ተሳተፎ ኣብ ቅድመ ትምህርቲ ዕብየት የመዝግብ ከም ዘሎ ገሊጹ ሓላፍቲ ቤት ፅሕፈት መምህር ኣስካሉ ፍስሃየ ኣብ ዘስማዕቱ ቓል ተሳትፎ ተምሃሮ ብሓፈሻ ተባብዓይ ከም ዝኾነ ብምጥቃስ ብቕዓት ትምህርቲ ንምምሕያሽ ዝተዓመ ንጥፈታት ኣብ መስርሕ ምምሃር ምስትምሃርን ሓጋዚ ከም ዝነበረ ኣብሪሃ ብመንግስቲ ዝተበገሰ ኣብ ቅድመ ትምህርቲ ዝግበር ዘሎ ወፍሪ ንምዕባለ ህፀናት ኣገዳሲ ስለ ዝኾነ ብሰፊሑ ይስርሐሉ ከም ዘሎ ኣብ ዝሓለፈ ዓመት ጥራይ ድማ መጠን ተሳትፎ ብኣስታት 10,000ዊት ከም ዝዓበየ ኣብ ዝቐረበ ፀብጻብ ኣነፂሩ ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ መምሕዳርን ፋይናንስን መምህር መስፍን ወለ ስላሴ ተሰላሲሉ ዘሎ ንጥፈታት ብሓፈሻ ኣተባብዒ ምዃኑ ብምግላፅ ኣብ ብቕዓት ተመዝጊቡ ዘሎ ውፅኢት ንምዕቀቡ ክስራሕ ኣተሓሳሲቦም ተሳተፍቲ ድሕሪ ዘካይድዎ ዘተ ስሉሳዊ ርክብ ወለዲ ተምሃሮን መምህራንን ክሕይል ጠንቅታት ምትራፍን ምቁራፅን ክልለ ንመምህራን ዝውሃብ ስልጠናታት ክግምገምን ክሰፍሕን ምደባ መምህራን ኣብ እዋኑ ክግበር ኣብ መባእታ ዝግበር ፀዓሪ ክዛይድ ከምኡ ውን ሕፅረት መሳላጥያ ክማላ ዝብል ርእታታትን ሓሰባትን ኣቕሪቦም ንንኡ ዞባታት ሰንበል ገጀረት ገዛባንዳን ጎዳይፍን ኣብ ዝጥርንፍ ደቡባዊ ምብራቕ ዞባ ማእከል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣገልግሎት ዝህባ 42 ኣብያተ ትምህርቲ ኣለዋ እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ተኸሲቱ ብዘሎ ሓድሽ ለበዳ ኢቦላ ናይ ዝሞቱ ሰባት ቁፅሪ ናብ ኣስታት 9270 ክብ ከም ዝበለ ሚኒስትር ጥዕናተ ሃገር ኣፍሊጡ በቲ ሕማም ልዕሊ 2900 ከም እተለኽፉ ዝጠቐሰቲ ሚኒስትሪ ኣወረጃታት ኢቱርን ኪቡን ሕልፊ ካልእ ከባቢታት ተጠቂዐን ከም ዘለዋ ኣረዲኡ መንግስቲ ኮንጎ ነቲ ብናሃሪ ዝላባዕ ዘሎ ሕማም ንምግታእ ልዕሊ 50 ሚልዮን ዶላር ከም ዝሰልዐ ኣፍሊጡሎ ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ድሕር እቲ ኣብ 1976 ንፈልማ እዋን ኣብ ወሰናስን ፈለግ ዛየር ዝተረኣየ ቫይረስ ኢቦላ ሓዱሽ ለበዳ ክኽሰት ሕጂ ንመበል 17 ግዜ ምዃኑ ፀብፀባት ይሕብሩ ኣብቲ ሃገር በቲ ሕማም ካብ 1976 ክሳብ ዚ ሒዝናያ ዘለና ዓመት ልዕሊ 4500 ሰባት ከም

መቶ እቶም ፀብፀባት ብተወሳኺ የረድኡ። ሕማም ኢሞላ ብምትንኻፍ ፈሳሲ ሰብነትን ዝተለኽፈ ሰብ ዝተጠቐመሉ መሳርሒታት ብምጥቃምን ከም ዝመሓላለፍ ክኢላታት ጥዕና ይሕብሩ። ፈረንሳን ስጳኛን ብሰንኪ ብርቱዕ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጀን። እተን ሃገራት ነቲ ስጉምቲ ዝወሰዳ በቲ ባርዕ ኣብ ክልቲአን ልዕሊ ርብዒ ሚልዮን ሰባት ከም እተመዛበሉ ድሕሪ ምቅልሑ እዩ። ብዚእካዚ ብሰንኪቲ ሓደጋ ብጠቕላላ ኣስታት 500 ሄክታር ጫካ ከም ተሃምኾን ንወታዊ ዕንወት ከም ዘውረደን ተገሊጹ። እቲ ባርዕ መመሊሱ የስፋሕፍሕ ብምህላው ኩሉ መድያዊ ክሳራታት ክውስኽ ከም ዝኽእል ሰብ መዚ ስርሒት ምጥፋእ ሓዊ ክልቲአን ሃገራት ኣሚቶም። ኣብተን ሃገራት ተኽሲቱ ዘሎ ኩቱር ዋዒ ጠንቂ ናይቲ ባርዕ ክኸውን ከም ዝኽእል ይጥቀስ። ኣብ ፖርቱጋል፣ ግሪክ፣ ኢጣልያን ካልኦት ሃገራት ኤሮጳን እውን ተመሳሳሊ ሓደጋታት ኣጋጢሙ ከም ዘሎ ይፍለጥ። እዚ ከምዚ ኢሉ እንከሎ ኣብ ኣልጀርያን ቱኒዝያን ኩቱር ዋዒ ዝጠንቁ ሓደጋ ባርዕ መሮር ሰብኣዊ ንዋታውን ኣከባብያውን ክሰራታት የውርዳ ኣሎ። ፅላት ጠፈር ንምምዕባል ትሰርሕ ዘላ ህዝባዊት ሪፓብሊክ ቻይና ሰብ ዝሰርሖ ብልሒ ዝተዋደደለን 5 ሳተላይታት ወንጪፋ። ዕላማ እዚ ሓድሽ ጠፈራዊ ተልእኾ መርበባት መራኸቢታት ንምስፋሕ፣ መፅናዕታዊ ሓበሬታ ንምምስራሕን ሜትሮሎጂካዊ መፅናዕቲ ንምድንፋዕን ምዃኑ ማእከል ምርምር ጠፈር ቻይና ሓቢሩ። ቻይና ኣብ ዝሓለፈ ወርሒ ግንቦት ኣብ ተመሳሳሊ መፅናዕቲ ዝነጥፋ 12 ሳተላይታት ኣብ ሓደ ሮኬት ከም ዝወንጨፈት ዝዝከር እዩ። ክሳብ 2030 ንፅላት ጠፈር ክትዕብልሎ ከም ትኽእል እትእምት ቻይና ነቲ ፅላት ንምምዕባል ኣብ 2022 ናይ ገዛ ርእሳ መደበር ከም ዝደኮነት ኣይርስዓን። ኣሜሪካ ኣብቲ ዩክሬን ኣንጻር ሩስያ ተካይዶ ዘላ መጥቃዕትታት ብቐጥታ ትሳተፍ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ወቒሱ። ዩክሬን ነቲ መጥቃዕቲ ንምክያድ ካብ ኣሜሪካ ናይ ኣፅዋር መራኸቢታትን ስልያን ሓገዝ ትረክብ ከም ዘላ እዩ ሚኒስተር ላቭሮቭ ሓቢሩ ዘሎ። ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ድሌትን ተበግሶን ከም ዘለዋ እኳ ክትሕብር እንተፀንሐት ኣባይታ ግና ብኣንጻሩ ምዃኑ እዩ ሚኒስተር ላቭሮቭ ኣረዲኡ። ሚኒስትራት ጉዳያት ወፃኢ ኣሜሪካን ሩስያን ብ23 ሓምለ ኣብ ፊሊፒንስ ኣብ ዘካየድዎ ርክብ ኣብ ጉዳይ ኩናት ዩክሬን ከም ተዘራረቡ ይዝከር። ኣሜሪካ ኩናት ዩክሬን ኣብ 2022 ካብ ዝውላእ ነድሓር ነቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ፀብፀባት የረድኡ። ቬንዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ኣቕሪባ። እቲ ትካል ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰነ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሰት ቬንዙዌላ ኣባልነታ ክትስሕብ እዋኑ ምዃኑ ኣነፂራ ኣላ። ብዘይካዚ ኣህጉራዊ ቤት ፍርዲ ገበነኛታት መሳርሒ ንዳግመ መግዛእቲ ኮይኑ ከም ፀንሐ እዩ መንግስቲ ቬንዙዌላ ዝሕብር። ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቀሪቡ ዘሎ ናይ ምውፃእ ጠለብ ድሕሪ ሓደ ዓመት ይትግበር። ቬንዙዌላ ጥራይ ዘይኮነት ብርክት ዝበላ ካልኦት ሃገራት እውን ካብቲ ኣህጉራዊ ትካል ይስሕባ ምህላወን ፀብፀባት የረድኡ። ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንዝርከብአን ብርክት ዝበላ ሃገራት ዘይጥርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጉደለ ክመፅእ ምፅንሑ እዩ ዝግለጽ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ። ኣብዚ እዋን እዚ ፍርያት ነዳዲ ሊብያ ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ፀብፀባት የረድኡ። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2-4 ቢልዮን ዶላር ትረክብ ከም ዘላ ተገሊጹሎ። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበር። ቀንዲ ምንጪ ቁጠባዊ እቶት ሊብያ ዝኾነ ጽላት ነዳድን ጋዝን ካብ 2011 ኣብቲ ሃገር ተኸሲቱ ብዘሎ ጸጥታውን ወተሃደራውን ቅልውላዋት ብኸቢድ ከም ተሃስየ ይጥቀስ። በቲ ግረማዊ ምትእታው ዝጠንቁ ቅልውላው ኣስታት 500,000 ሰባት ክቕተሉ እንከለዉ ሚልዮናት ከም እተመዛበሉ ጸብጸባት የረድኡ። ኣውስትራልያን ካናዳን ኣብ ዝሓለፈ ወርሒ ሰነ ንዝኸተመ ወተሃደራዊ ስምምዕ ካብ ፈለማ 2027 ከተግብርኦ ከም ጅምራ ገሊፀን።
እቲ ወታደራዊ ውዕል ኣውስትራልያ ንካናዳ ዝተራቐ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ይሕበር። ኣውስትራልያ ነቲ ቴክኖሎጂ ብመሸጣ ናብ ካልኦት ሃገራት ክተመሓላልፎ ንፈለማ እዋን ምዃኑ እዮም ጸብጸባት ዝጠቕሱ። እቲ ዘመናዊ ወታደራዊ ቴክኖሎጂ ካናዳ ጸጥታ ዞባ ኣርክቲክ ንምሕላው ኣብ እተካይዶ ስለያዊ ንጥፈታት ሓጋዝ ምዃኑ ገሊጻላ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ኣብ ምድንፋዕ ወታደራውን ጸጥታውን ዝምድና ክልጤን ሃገራት እወታዊ ተራ ከም ዝህልዎ ይእመት። ዜናታት ንምዛም እምበኣር ኣርእስተ ዜና ክደግመልኩም። ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርግ ኣመሪቑ። ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስና ዓደናን ዓመታዊ ዋዕላ ኣቃኒዑ። ፌስቲቫል ኣብ ትንሳኤ ዕዮ ፊልም ሃገርናን ምዕባለ ጥበባቱን ልዑል ግደ ከም ዘለዎ ተገሊጹ። ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ብኢቦላ ናይዚ ዝሞቱ ሰባት ቁፅሪ ናብ ኣስታት 1270 ክቢሉ። ስፓኛን ፈረንሳን ብሰንኪ ብርቱዕ ሓደጋ ባርዕ መሮር ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጀን። ጽላጥ ጠፈር ምምዕባል ትሰርሕ ዘላ ቻይና ሰብ ስርሑ ብልሒ ዝተዋደደለን ሳተላይታት ወንጪፋ። ነስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ትርፉ መደባትና ንሓድገኩም ብወገነይ ብሩኽ ምሸት።

ፌስቲቫል ኤክስፖ 2026 ከም ወትሩ ዓመታዊ ዘንግዶ ዝተፈላለዩ ምርኢታት ሎም ዓመት እውን ብ10ታት ሸሓት ዝግመት ህዝቢ ካብ ንግሆ ክሳብ ፍርቅ ለይታ ኣብ ዘሎ እዋናት ብኽብ ዝበለ ስነ ስርዓት ክእንገድ ቀኒሎ ነጋድያን ፌስቲቫል ነቲ ብኣዝዩ ውሕሉል ኣገባብ ዝቐረበ ዝተፈላለዩ ምርኢታት ቁሸት ዞባታት ባህላዊ መርግብታትን ያታዊ ፀወታታትን ወዘተ ካብን ናብን እናተዘዋወረ ክዕዘብ ካብ ውሽጥን ወፃእን ዝመፁ ቆልዑን መንእሰያትን ኣብ ዝተዳለወ መፃወትን መዘናግዕን ወጃዕ ክብሉ ክትዕዘብ ከለኻ ኣብዚ ዓመታዊ ዝካየድ ፌስቲቫል ኪንዮ ምርኢትን ትልሂትን ዝኸይድ ዓሚቕ ትርጉሙ ይረኣየካ። ንሕና ድማ ናብቲ ዓመታዊ ዝዳሎ ኣዳራሽ ምህዞን ሰንዓን ኢና ምርሕና። ከምቲ ትፅቢትና ዝተፈላለዩ ውድኣትን ብቐጥታ ናብ ዕዳጋ ክኣትዉ ዝኽእሉ ዓበይቲ ማሽነርታት ናይ ኤሌክትሮኒክስን ኤሌክትሪክን ከምኡውን ኣብ ዓውድታት ኮምፒውተር ዝምደቡ ምርኢታት ተቐሪቦም ጸኒሖምና። ከምቲ ዝተገልጸ ሎም ዓመት ዝቐረቡ ንምርኢት ጥራይ ዝተዳለዉ ቀዳማይ ሞዴል ወይ ፕሮቶታይፕ ዘይኮኑ ውድኣት ብብዝሒ ኣፍሪካ ምሻጥ ጥራይ ዝተርፎም እዮም። እዚ ድማ እቲ ቐንዲ መለለየ ኤርትራውያን ዝኾነ ጥበብ ምህዞ ኣበይ ደረጃ በፂሑ ከም ዘሎ ዘርኢ ገለ ካብቶም ኣቕረብቲ ንልዕሊ 18 ዓመታት ብዘይምቁራፅ ሰንዓታቶም ዘቕረቡ ገለ ድማ ሓደስቲ ወለዶ ፍሉይ ቅዲ ክሳብ ናይ ኤኣይ ስራሓት ዘቕረቡ በብሓደ ተዓዚብናዮም። ንሎም ድማ ቀዳማይ ክፈሉ እንሆ። ፈለማ ከነቕርባ ተዳልያ ዘላ ሚካል ተወልደ ትበሃል መንእሰያ። መንእሰይ ሚካል ተወልደ ምህርቲ ስነቕመም ኮይና ሒዛቶ ዝቐረበት ምህዞ ድማ ካብ ዝተፈላለዩ ጥረታት ዝተሰርሐ ዘይትርእሲ እዩ። እዚ ዘይትርእሲ ኣብ ጓላ መጀመርያ ፈቲና

0: ሓቶ ድሓር ኣብ ካልእ ሰብ ተፈቲኑ ብቕዓቱ ዘረአየ ሙሉእ ብምሉእ ኤርትራዊ ምህዞ እዩ። ኣብ ዕዳጋታት ዓለም ዘሎ ብዙሕን ዓይነትን ዘይትርእሲ ወላካ ዝተፈላለዩ ደረጃታት ዝውሃቦ እንተኾነ እዚ ኤርትራዊ ምህዞ ግን ካብቶም ልዑል ደረጃ ዘለዎም ከይኮነ ከም ዘይተርፍ ይርዳእካ። ንስራሓ ድማ ብከምዚ ዝስዕብ ገሊጻትልና ኣላ።
1: ስመይ ሚካኤል ተወልደ ይበሃል። ኣብዚ ዓመት እዚ ሒዘ ቀሪበ ዘለኹ ድማ ዘይትርእሲ ሰሊሆም ትብል ዘይትርእሲ ማለት እዩ። ካብ ኣዝማሪኖ፣ ከርከደ፣ ሚም፣ ሞሪንጋ ኣብ ሱዳ ቅንፍር ኣብዓኸን እንጣጢዕና ተሰሪሓ ማለት እዩ። ሓፈሻዊ ፀጉርና ፅቡቅ ዝኾነ ፀጉሪ ካብ ምርጋፍ ምስሓው ምስምባር ከምኡ ድማ ምርቃቕ ነፃ ዝኾነ ፀጉሪ ንምህላው እዩ ተቐንዲ ጥቕሙ ማለት እዩ። ብተወሳኺ ወዝ ዘለዎ ፅቡቅ ትርኢ ዘለዎ ፀጉሪ ንክህልወና ይሕግዝ። ጥዕና ቆርበትና እውን ኣዝዩ ፅቡቅ ንክኸውን ከዓ ይጠቅም ማለት እዩ። እቲ ቀንዲ ፅባቐ ናይዚ ዘይቲ ባህርያዊ ዝኾነ ኬሚካል ምትእትታው የብሉን ማለት እዩ። ከመይ ጌርና እቲ ባህርያዊ ነገር ወይ ከዓ ኣብ ብቐረባ ኣብ ዓድና ይኹን ኣብ ከባቢና ክንረኽቦ ንኽእል ብሳይንስ ተሓጊዝና እቲ ዝበለፀ ውፅኢት ክንረኽበሉ ንኽእል መንገዲ ምጥቃም ዝብል ሓሳብ እዩ ማለት እዩ። እዚ ቀንዲ ዘበገሰኒ ከዓ ጉዳይ ናይ ጓለይ ማለት እዩ። ኣቐዲመ ኣብዚ ስእሊ እውን ኣምፅዮ ፀኒሐ ከምዚ እዩ ነይሩ ፀጉራ ኣብ ሰዓት ዝሃ ከምዝሎ ማለት እዩ። ስለዚ ደቂ ተባዕትዮ ይኹን ደቂ ኣንስትዮ ብፀጉሪ ዝሽገሩ ብዙሓት ኣለው ማለት እዩ። ስለዚ ብከመይ ነቲ ናይ ኬሚካል ነገር ተጠቃምነት ኣጉዲልና ብባህርያዊ ጌርና ነቲ ኣብ ፀጉርና እንደልዮ ነገር ፅባቐ ናይ ፀጉሪ ድዩ ፅሬት ናይ ቆርበት ንምርካብ ከዓ ብቐንዱ ከዓ ኣብዚ ደረጃ ዝኣብፅሕንሎ ማለት እዩ። ብስነ ቅመም እየ ተመሪቐ ኣብ ኮሌጅ ማይነፍሒ ማለት እዩ። ስለዚ ኣብ ቀመማት ወላ ኣብ ሄርብስካ ኦሬዲ ብጣዕሚ ተገዳስነት ነይርኒ ማለት እዩ። ቀንዲ ከዓ እንታይ እዩ ትናተይ ዝነበረ ድሌት ከመይ ጌርካ ነቲ ባህርያዊ ዝኾነ ነገር በቲ ሳይንስ ተደጊፍካ ኣብ መዓላ ተውዕሎ ማለት እዩ። እዚ ዝሙሉ ባህርያዊ ብጣዕሚ ከዓ ፅቡቕ እዩ። ግን ከዓ ሳይንስ ክድገፍ ከሎ ማለት ኣጠቃቅምኡ ድዩ ወይ እቲ ንጥቀመሉ ዓቐን ኣሰራርሑ እዚ ብሳይንስ ተደጊፉ ክስራሕ ከሎ ናይ ብሓቂ ውፅኢታውን ዝኾነ ሳይድ ኢፌክት ዘይብሉ ኩሉ ድማ ተጠቃሚ ናይ ዝትሕዝቶ ንምዃኑ እቲ ኣበጊስኒ ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ውፅኢት ከዓ ሂብኒሎ ማለት እዩ። ሓፈሻዊ እቲ ዘይቲ ከምቲ ኣቐዲመ ዝነገርኩካ ባህርያዊ ዘይቲ እዩ፣ ዝኾነ ኬሚካል የብሉን ማለት እዩ። ስለዚ ባህርያዊ ምዃን ጥራይ እውን እኹል ኣይኮነን። ስለዚ ከምቲ ኣቐዲመ ዝነገርኩካ ኣገባብ ኣሰራርሑ ይኹን ዝስራሓሉ መሳርሒታት ይኹን እቲ ዓቐን ብግቡእ መፅናዕቲ ኣካይደ እየ ኣሰሪሕዮ ዘለኹ። ስለዚ ነቲ ናይ ላቦራቶሪ ስራሕ ንደገ ኦሬዲ ሓቲተ ኣለኹ ሙሉእ ፕሮዳክት ንምርካብ ማለት እዩ። እቲ ዘለኒ መደባት ከምቲ ዝገልፆ ፅናሕካ ማለት እዩ ኩሉ ተጠቃሚ ናይ ዝባህርያዊ ነገር ንክኸውን ማለት እዩ። ምክንያቱ ንሓደ ባህርያዊ ዝኾነ ሽግር ባህርያዊ ዝኾነ መፍትሒ እዩ ዘለዎ እሱ ከዓ እቲ ዝበለፀ መፍትሒ ማለት እዩ። ስለዚ ዓለምና ከም ዝንሪኦ ዘለና ኩሉ ኬሚካላት ዝመልአ እዩ ማለት እዩ። ካብቲ ዝህቦ ጥቕሚ እቲ ድሒሩ ዘምፅኦ ጎድናዊ ሳዕቤን ኣዝዩ ይበዝሕ። ስለዚ ናብቲ ተፈጥሮ ወይ ከዓ ናብቲ ኔቸር ተመሊስና ዝበለፀ ውፅኢት እቲ ንደልዮ ነገር ንምርካብ እዩ ናተይ ቀንዲ ዕላማ ማለት እዩ። ኪንዮ ሎካል ምዃኑ ድማ ኩሉ እቲ ብቐንዱ ኩሉ ዞባታት ኤርትራ ክጥቀመሉ ካባና ሓሊፉ ድማ ንደገ ሰደድ ክኸውን እቲ ተጠቃምነት ናይ ኬሚካል ብምጉዳል ከዓ ሰብ ሙሉእ ብምሉእ ኣብ ተፈጥሮ ብምፅጋዕ እቲ ሳይድ ኢፌክት ናይ ኬሚካል ብምጉዳል ንምጉዳል እዩ ናተይ ዕላማ ማለት እዩ። ማለት ኣገባብ ኣሰራርሑ ድዩ ወይ እውን እቲ ዓቐን ኣነ ጥራየ ዝጥቀመሉ ዝፈልጦ ማለት እዩ። እቲ ቀንዲ እቲ ኦይል ኮንተንት ዘለዎ ኤክስትራክት ጌርና ኢና እቲ ኦይል ነዳልዎ ማለት እዩ። ብዘይክኡ ከዓ ዘይትውልዕ ሱፍን ከዓ ንጥቀም ኢና ማለት እዩ። ኦሬዲ ሰብ ክጥቀመሉ ጀሚሩ ኣሎ። እቲ ዝህበኒ ፊድባክ ከዓ ብጣዕሚ ፅቡቕ ማለት እዩ። ፅቡቕ ትሕዝቶ ከም ዘለዎ ፀጉረይ ምቁራፅ ምርጋፍ ኣቋሪፁ ገና ሪጀነሬሽን እውን ጀሚሩ ኣሎ። ፅቡቕ ፊድባክ እዩ ዝህበኒ ዘሎ እቲ ሰብ ማለት እዩ። ክሳብ ሕጂ ገና ንማስካኒ ፕሮዲስ ክገብር ከዓ ድሌት ኣለኒ ማለት እዩ። ኦሬዲ ዝኾነ ትካል ኳ የብለይን ሕጂ ጀማሪት እየ፣ ግን ንፍሉጥ ቦታ ክገብር እየ ኣውካት ሰብ ክወስዱ ከዓ ኢንፎርም ክገብር እየ ማለት እዩ።
0: ንሓረስቶትን ሰብ ጀራዲንን ካብ ዘጋጥሞም ሓደ ምምላእ ድበት ኣብ ዒላታቶም እዩ። ነዚ ዝኸውን ፍታሕ ሒዙ ዝመፀውን መንእሰይ የማነ እዩ። የማነ ካብ ህፃኑ ጀሚሩ ኣብ ምህዞን ሰንዓን ክነጥፍ ድሕሪ ምፅናሕ ንሎሚ ካብ ዓላ ሓደ ምህዞ ሒዝልና መፂ ኣሎ። እዛ ምህዞ እዚኣ ድማ ንዒላታት መፅረይ ወይ ድበት መልገሲ ትጠቅም ብስራሐ ስራሐቱ ድማ ብከምዚ ዝስዕብ ጠቂስልና ኣሎ
2: ኣብ ከምዚ ነ ዞ ካብ ዝሰርሕኩ ካብ ብንእሽቶ ካብ ወዲ 6-7 ዓመት ኣቢለ ክሳብ ሕጂ ሰዓዚ ኣብ ስራሕ ነጥፍ ኣለኹ ከምዚ ነ ዞ ሰንዓን ማለት እዩ እዛ ሕጂ ኣቅሪብያ ዘለኹ ጀነኪያ ትበሃል ጀነኪያ ማለትካ ድበት ካብ ዒላ ምውፃእ ማለት እዩ ወይ ናይ ድበት መውፅኢ ተውፅእ ካብ ዒላታት ማሽን እያ እዛ ሒዝና ቀሪብና ዘለና ኣብዛ ሃገርና ኩሉ ካብ ዒላታት ድበት ከውፅ ከሎ ማንዋል ገይሮም ወይ ካብ ሻንኬሎታት ገይሮም እናተባራር እናተቀባበሉ እዮም ዘውፅዎ እዚኣ ግን ካብኡ ዝቐለለ ስከ ገለ ፍታሕ ከም ዝትክእል ብዝብል ሓሳባት ኢና እዚኣ ሰሪሕናያ ማለት እዩ እዛ ገመዚ ንሪኦ ዘለና 4 ሜትሮን ውሓት ኣለዎ ካብቲ ናብ ዒላ ክሳብ 4 ሜትሮ ዕምቀት ዘሎ ክኣትወልና ክእል ማለት እዩ እዚኣ እዚኣ
3: 4
2: ሜትሮ እዩ ኣብቲ ሩለት ተጠቕሊሉ ኣሎ ክሳብ 4 ሜትሮ ዕምቀት ዘለዎ ከዓ ክኣትወልና ክእል ማለት እዩ ትናቱ ሌንግ ማለት እዩ እዚኣ እዚኣ እዚኣ ሻንኬሎ እዚኣ ሰሪሕናያ ዘለና መታሓዚ ትጭቃ ወይ ድበት ንብሎ ንሳ ብሰንሰለት ተታሒዛ ተኣቱን ውሽጡ ማለት እዩ ናብቲ ዒላ ምስኣትዎ እዚኣ ሓደ ሰብ ኣብ ታሕቲ ኮይኑ ነዚኣ ዝመላ የለየናዩ ሕጂ ትጭቃ እሱ ኖርማል ምስማዩ ምስ ገሊ ሓፋቢሉ ናብ ዝዘእትዎ ግን እዚኣ ንኸላ ስለ ዘለዋ ትመማ እዩ ክወፀሉ እዩ ከሎ እቲ ዝተረፈ ጭቃ ግን ኣብ ክተርፈ ድሕሪ እቲ ኦፐሬተር ኣብ ላዕሊ ዘሎ ከዓ በቲ ኮንትሮል ቦክስ ብቕድሚት ዘሎ ገይሩ ነቲ ፓወር ምስ ወልዖ እዚኣ ኢሚድየት ሓፍቲ ኢላ ትጀምር ማለት እዩ እዋ ብኮንትሮ ኤሌክትሮኒክስ ኣለዎ ግድ ነዛ ዲናሞ ዝታበና ካብኡ ከዓ ናብቲ ጊር ቦክስ ኣቱ ማለት እዩ ድሕሪ ነዛ እዚኣ ገመልቲያ ሩሉያ ኣብቲ እናተጠምጠመት ምስከደ እዚኣ ሓፈ ብለልና ማለት እዩ ስለዚ እቲ ማንዋሊ ሰብና ተቀባበልዎ ዝወስድ ዝነበረ ኣዝዩ ብማሽናት ከዓ ኣብ ዝሓፀረ ግዜ ክሳብ ናይ ውሕዳት ሰዓታት ክወፅእ ክእል ማለት እዩ ቀንዲ ሕጂ ሓደጋታት ዘጋጥመና ዝነበረ ዋላ ዘጋጥም ዘለዉ ክሳብ ሕጂስ ከውፅዎ ከለዉ ትድበት ወይ ተዒላ ፈርሶም ወይ ከዓ ትጭቃፍ ትድበት ምስኣት ቀልጢፎም ጣሽሙ ኮኑ ማለት ይውሕጦም ትጭቃ ሞ ትድበት ፀቕጦም ንህይወት ምስኣን ምድሓን ከጋጥም ነይሩ ሕጂ ግን እዚኣ ብዝቐለለ መገዲ በዕላ ሓፍ ኣቤላ ተውፀልና ኣላ ማለት እዩ ፕላስ የማን ፀጋም ይጣዋወየ እዚ ብዝቐለለ መገዲ ሓሸዑ ዋ በቲ ኤሌክትሮ ሕጂ እዚኣ ማንዋል ኒና ጌርናያ ዘለና ፎር ፊቸር ግን ክጣዋወየ እዩ ዘለ ሕጂ ኣብዚ ሃገርና ሕጂ እንታይ ኮና ኣሎ ካብ ብዙሕቲ ዒላታት ካብ ስራሕ ደው ዝበላ ዒላታት በዝሐ እዚ ሃቐኒ እንታይ እዩ እቲ ምክንያት ትድበት መልእ እሞ ሽዑ ካብ ስራሕ ወፃእ ኮኑ ትድበት ንክተውፅ ኣዝዩ ብዙሕ ፃዕሪ ንህይወት ሰብ እውን ዝሓትት ስራሕ ስለዝኾነ በዚ ምክንያት ከዓ እቶም ወናታት ተን ዒላታት ከዓ ነቲ ነገራት ደው ኣብልዎ ስለዚ ካልኣይ ከዓ ብዓብዪ ካ ትሽግር ናይ ማይ ካብዚ ሃገርና ዳርጋ ንዓበየ ከይዳ ኣሎ ስለዚ ኣብ ቀሊል መገዲ ተን ዒላታት ኣብ ክፉት ቦታ ነፃ ተፅረኒ እቲ ናይ ማይ ይፍታሕ እውን ብቀሊል መገዲ ብኡ መጠንካ እያ ፍታሕ ልና ሕጂ እዚኣ ክሳብ ሕጂ ናይ መሸጣ ዓደላት ይመፀና እንዲ ግን ሳሕጂ እዚኣ ንገብራ ዘለና እናካራና ኢና ንሰርሕ ዘለና ዋ ዝገዝእ ዋላ ፐርቸይ ዝገብር ተመፂእና ግን ንሸጦ ንክእል ሕጂ ብሳይዝ ሕጂ ነሶ ክፍ ዒላታት ፈላለያ እንዲ ሕጂ ብሰዓታት ኢና ነካር ብሰዓታት እዩ ዝካር ክሳብ ሕጂ ንኣብነን ሓንቲ ዒላ ክሳብ 5 ሰዓት ወሲድ ተየልና ብሕሳብ ሽሓ ቅርሺ ንሰዓዲ ገለ ንሰማማዕ ማለት እዩ ብኡ መጠን ከዓ ትዋጋታት ንክትገዛእቲ ኮይና ሕጂ ክሳብ 50,000 ተገሚትና ክሳብ ኩንዱ ኣቨሬጅ ኣለዋት
3: ዝገምብመፅኻ
0: ካልእ ብመሃንድስ ናይ ኮምፒዩተር ዝኾነ ሳምሶምን ጉጅልኡን ዘቐረበ ስራሕ ድማ ንቆልዑ መምሃሪ ፊደላት ትግርኛ ዝኾነ ኣፕሊኬሽን እዩ ኣብዚ እዋን እዚ ቆልዑ ሞባይል ማሓዝን ኣብ ሞባይል ዝግበር ንጥፈታትን ሓደ ካብቲ ቐንዲ ግዜ ዘሕልፍሉ ኮይኑ ኣብ ዘሎ እዋን ከምዚ ዝበለ መምሃርን መላመድን ፊደላት ልዑል ኣገዳስነት ዘለዎን እዋናውን እዩ ቆልዑ ኣብ ስክሪን ዘሕልፍዎ ግዜ ወይ ስክሪን ታይም ካብ ግዜ ናብ ግዜ እናላዓለ ይኸይድ ኣሎ ሓደ ኣሜሪካን ኣካዳሚ ኦፍ ፔድያትሪክስ ዝተባህለ ትካል ኣብ ዘካየዶ መፅናዕቲ ቆልዑ ኣብ ስክሪን ናይ ዘሕልፍዎ ዘለዎ ግዜ ብሰዓታት ክረአ ከሎ ካብ 2 ክሳብ 9 ሰዓታት ከም ዝበፅሕ ኣረዲዩ ኣሎ ኣብ ሃገርና ዝጋነን እኳ እንተዘይኮነ ቆልዑ ናይ ስድራ ቤቶም ሞባይል ክርዩ ምርኣይ ዳርጋ ብዙሕ እዋናት ዝደጋገም እዩ ኣብ ከምዚ ዝበለ እዋናት ንትምህርቲ ዝጠቅም ኣፕሊኬሽን እንተ ደኣ ተዳልዩ ፀኒሑ ንዕኡ ከፊትካ ምሃብ ድማ ናብ ጥቕሚ ዝቕይር እዩ እዚ ናይዛ ጉጅለ መሃንድሳት ስራሕ ድማ ዝነኣድን ብኻልኦት ክኢላታት እውን ዝለዓለ ተበግሶ ክውሰደሉን ዝግበር።

0: እዩ። ኣብዚ ዝተዳለዉ ክሳብ 5 ዝበፅሑ ዝተፈላለዩ መምሃሪ ኣፕሊኬሽናት ድማ ንምርኢት ዝቐረቡ ጥራይ ዘይኮኑ ነጋድያን ኤክስፖ 10 ናቕፋ እናኸፈሉ ኣገልግሎት ክረኽቡ ዝጀመሩሉ እዩ። ዝርዝራቱ ድማ ብከምዚ ዝስዕብ ገሊጽልና ኣሎ።
1: ሕራይ እዚአን ኣፕሊኬሽናት እዚአን 5 ኣፕሊኬሽን እናሰሪሕና ዘለና ኣብዚ ኤክስፖ እዚአን ቀንዲ ጥቕመን እቲ ቀዳማይ ትምህርቲ ሓዘል እዩ። እቲ ካልኣይ ድማ ነቶም ህፃናት ወይ ድማ ነቶም ተምሃሮ ናይ ኣተሓሳስባን ናይ ፈጠራውነትን ዓቕሞም ክብ ዘብል እዩ ዝገብር። እዚ መጀመርያ መበገስነት ዝገበርናዮ እንታይ እዩ? መብዛሕትኡ ኣፕሊኬሽናት ኣብ ሞባይል ዘሎ እቶም ህፃናት ሞባይል ክሕዙ ከለዉ ንዕዮም ዝጥቀሙ። ስለዚ ኣብ ክንዲ ዝጠቅምን ደይጠቅምን ዝጥቀምሉ ንዕኡ ነዚአን ብኸመይ ነዚአን ተጠቂሞም ናብ ረብሖኦም የውዕልዎን እዩ ትቐንዲ ዕላማና ማለት እዩ። ስለዚ ኣብቲ ቀዳማይ ደረጃ ተቐዳሚቲ ኣፕሊኬሽን ፊደላተይ ትብል ክንሪያ ንድሕርቲ ኮይና እዚኣ እቲ ቀንዲ ዕላማ እንታይ እንተልና ነቶም ጀመርቲ ወይ ድማ እቶም ህፃናት ዘለዉ ብኸመይ ንፊደላት ይላለይዎም እቶም ፊደላት ዘላለይዎም ድማ ብምሉኦም ካብ ክሳብ ፐ ዘለዉ ፊደላት እዮም። ነዚኦም ሓደ ብሓደ ብዝተፈላለዩ ሜላታት ጌርና ከም ዝላለይዎም ጌርና ኣለና ማለት እዩ። ገለ ካብቲ ሜላ ተጠቐምናሉ 3 ሜላታት ኣለውና። እቲ ቀዳማይ ትምህርቲ ሓዘል ሜላ እዩ። እቲ ካልኣይ ብመላመዲ ጌርና ብኸመይ ይላለይዎ እንዳተዘናግዑ ከመይ ገይሮም ነቲ ፊደላት ይላለይዎ፣ ሳልሳይ ድማ ነቲ ፊደላት ተላለይዎ ዶ ኣይተላለይዎን ድማ ብመልክዕ ፈተና ይዳለወሎም ማለት እዩ። ብትምህርታዊ ሓዘል እንተይልና ኣብዚ እቶም ፊደላት ተፃሒፎም ብመልክዕ ቃላት ብድምፂ እንዳለለይዎም ይኸዱ ማለት እዩ። ስለዚ ንኣብነት ኸ እንተይላ ነዚኣ ኸ ምዃና እንዳለለይዋ ይኸዱ፣ ኣብ ኣምሮኦምስ እንዳሰኣልዎ ይኸዱ ማለት እዩ። እታ ካልአይቲ ኣብዚ ተጠቂምናላ ዘለና ድማ እዚአን መላመዲ ዝብላ ፓርት ኣለዋና። እዘን መላመዲ እዚአን ኣለዋና። እታ ቀዳመይቲ ብእተባህለ ወይ ድማ እቲ ፊደል ንሳ ትፅዋዓሉ እሞ ንሱ ድማ ነታ ፊደል ጠዊቑ ይረኽባ ማለት እዩ። ኣብነት ኣብዚ ካብታ ፊደል ነዚኣ ጥውቕ ተቢልዋ ኢላ ቶላ ካብዘን ኣብዚአን ዘለዋ ኣቐዲሞ ኣለሊዋ እንድሕር ፀኒሑ ብድምፂ ከይዱ ክረኽባ ይኽእል እዩ ማለት እዩ። ልክዕ ምስ ረኸባ ድማ ንኡዲላ ወይ ኣገና ዒላ ሓደ ፕራይዝ ዝኾነ ነገር ትቦ ማለት እዩ። እቲ ሳልሳይ ኣብዚ ተኻቲቱ ዘሎ ድማ ብመልክዕ ፅሕፈት ከመይ ገይሩ ነቶም ፊደላት ልክዕ ከም ስእሊ ኣብ እምሩ ሲኢሉ ክፅሕፎም ከም ዝኽእል ድማ ኣብዚ ኣጠቃሊልና ኣለና። ንኣብነት ነዚአን ኣብ ነብሶ ክፈን ቁፅረን ኣለዋ። ንኣብነት 5-6 እተልና መጀመርያ ነዚኣ ክስእል እዩ፣ ብድሕሪ ነዚኣ ክስእል እዩ፣ ብድሕሪ ናብዚ ኸይድ እዩ፣ ብድሕሪ ናብዚ ኸይድ እዩ፣ ነዚኣ ድማ ክውርድ ማለት እዩ። ኣረጋግፅ ተይልዋ ሽዑ መሊሳትላ ማለት ከምኡ እናበለት ነተን ፊደላት ካብ በ ክሳብ ፐ ዘለዋ እንዳገበረቶ ትኸይድ ማለት። ስለዚ ኣብዚኣ ኸለአ ኣለዋና። ነዚአን ምስ ወደአ ገነተቀ ኣለዋና። ከምኣ እንዳበለ ክሳብ ዠፐ ኘ ፐ ኣለዋና ማለት። ስለዚ ናይዚአን ጥቕላል ድማ ኣብዚኣ ፓርቲ እዚኣ መላመዲ ወይ ድማ ከም ዕዮ ገዛ ተኻቲቱሎ ማለት። ስለዚ በዚ መልክዕ ነቶም ፊደላት ብሓፂር ከመይ ገይሩ ይፈልጦም ኣብ ገዝኡ ኮይኑ ካብታ ሞባይል ምጥቃሙ ስለ ዘይተርፎ ኣብታ ሞባይል ከመይ ገይሩ ጥቀመሎም ብመልክዕ ከምዚ ጌርና ሰሪሕና ኣለና ማለት እዩ። እተን ዝተረፋ ኣፕሊኬሽንና ብመልክዕ ጌሜን ተዳልየን ዘለዋ ካብኡውን ሓንቲ እዚኣ ግድል ናይ ቁፅርታት ኣለዋና ማለት እዩ። እዛ ግድል ናይ ቁፅርታት ምናልባት ኣብዚ ነናቶም ለቨል ኣለውና ካብ ለቨል 1 ከምኡ እናበለ እቲ ብርታዓኡን እቲ ናቱ ዓቕሙን እንዳወሰኸ ይኸይድ ማለት እዩ። ንኣብነት ካብዞም ተኸፊቶም ዘለዉ ንድሕር ካብዚ ጠዊቕና እቲ ቀንዲ ዕላማ ናይ እዚኣ እንታይ እዩ? እቲ መልሲ ነጊራ እቶም መልሲ ከመይ ገይሮም ይመፁ ኣለው ንኸለልዮ እቲ ህፃን ዝያዳ ትሕግዞ ማለት እዩ። ንኣብነት ኣብዚ 18 ትብላላ። እዚ 18 መንን ተደሚሮም 18 ይመፁ ከም ዘለዉ ንሱ እንታ ክገብራ ክእል እዩ ኣብ ግዜ እንዳፈለጣ ክኸይድ እዩ። ቀዲሙ ድማ እንታ ክገብር ኣብ ቁፅሪ ኣብ ዝኣተወሉ ግዜ ሽዑ ነቲ ቁፅሪ ኣክንዲ ብመልክዕ ስእሊ ዝፈልጦም ብሓሳቡ እንታ ክገብሮ ክእል እዩ ክመምዮ ይኽእል እዩ ማለት እዩ። ኣብዚ ልክዕ ከምቲ ኣብ ዝኾነ ጌም ደሎ ሪዛልት ኣለና ፀብፃብ ክንገብር ንኽእል ኢና። ኣብዚ እንታይ ኣለዋ ፀብፃብ ኣለና፣ ክንደይ ግዜ መሊስና፣ ክንደይ ግዜ ተጋጊና ከምኡ ድብል ኣለዋ። ካልእ ብዛዕባና ከምኡውን ተወሳኺ ፀወታታት እውን ኣብዛ ኣካቲትና ኣለና ማለት እዩ። ነዚኣ እታ ካልአይትና ጌም ትኾናላ። እታ ሳልሰይቲ ጌም እዚኣ ከዓ ነቶም ክላመደሎም ዝፀንሐ ፊደላት ኣብዚ ብመልክዕ ምንታይ ተዳልያላ እዚኣ ከዓ ብመልክዕ ሕቶታት ተዳልያላ ማለት እዩ። ልክዕ እዚ ኣብ ጋዜጣ ምናልባት ኢና ንድሕር ኮይና ኣብ ጋዜጣ ተመሳቀለ ቃላት ኣውላ ልክዕ እዚኣ ከም ዘላታ። ምክንያቱ ኣብ ጋዜጣ ውሑድ ሰብ እዩ ዝረኽባነታ ጋዜጣ ውሑድ ሰብ እዩ ካደ ዝተብህለላ። ነዚኣ ግን ብመልክዕ ኣፕሊኬሽን ድሕር ኣዳሊኸያ እቲ ኣፕሊኬሽን ኣብ ዝኾነ ነብሶ ከፍ ሞባይል ንድሕር ኣለ ኮይና ነዚ ክጥቀመላ ክእል እዩ። እዚ ቀንዲ ዕላማ ናይ እዚኣ እንታይ ሓደ ቃላት ንክፈልጥ እዩ። ካልኣይ እቶም ቃላት ገሊኦም ቃላት ኣብዚ ብመልክዕ ሕቶ ተዳልዮም ኣለዉ። እቶም ቃላት ክምለሱ ከለዉ እንታይ ዓይነት እዮም እቶም ቃላት እውን ኣብዚ ክነልዮም ንኽእል ኢና። ንኣብነት ሓደ ኻሙ ነዚኦም ድሕር ኣንቢብና ነዚኦም ንመልክዕ ጋድምን ትኽእሉን ኣለዉና እንዳመለስና ክንከይድ ንኽእል ኢና ማለት እዩ። እዚ ምናልባት ተመሊሱሎ ከምኡ እናበለ በቢ ለቨሉ እንዳተኸፍተ ይኸይድና። ኣብነት እዚአን ክልትአን ንመላመድ ኢልና ከፊትናያን ኣለና። ከምኡ እንዳኸፈተ እቲ ቃላት ድማ በቢ ናቱ ለቨል ከዓ እንዳወሰኸ ወይ ድማ እንዳበርትዐ ይኸይድ፣ እሶም ድማ ነቲ ቃላት እንዳለመድዎ ይኸይዱ። ስለዚ በዚ መሰረት እዛ ኣፕሊኬሽን እዚኣ ዝያዳ ነቲ ትግርኛ ዝበሃል ቃላት ወይ ትግርኛ ዝበሃል ሓሳባት ኣብ ርእሶም ክሕዝዎ፣ ምክንያቱ ዝበዝሐ ከምዚ ጌማት እንግሊሽ እዩ ዘሎ። እንግሊሽ እንድሕር ኣሎ ኮይኑ እቲ ቃላት ናይ ትግርኛ እንታይ እንዳኾነ ይኸይድ ኣሎ፣ እናተጎሰ ይኸይድ ኣሎ ማለት። ስለዚ ቀንዲ ዕላማና ነዚ እዩ ተሰሪሑ ዘሎ ማለት እዩ። እዚኣ ከዓ ፓዝል እያ መብዛሕቲ ግዜ ዝበዝሐ ግዜ እዚ ኣብ ምንታይ ኣዳልንያ ዘለና ቀንዲ ዕላማ እዚኣ ኣብዚ ስእልታት ተጠቂምናሎም ዘለና ንድሕሪ ሕጂ እውን ክንጥቀመሎም ደልናዮም ዘለና ስእልታት እንታይ እንተልና ሃገራውያን ኣለውና፣ ፍሉጣት ሰባት ኤርትራውያን ዝኾኑ ኣለውና፣ ፍሉጥ ቦታታት ኣለና። ነዚኦም እናተዘናግዑ ከለውስ ነቲ ስእሊ ኣብ ርእሶም ክሕዝዎ ማለት ንኣብነት ናይ ሓደ ናይ እምባደንደን ንኣብነት እንድሕር ኢልና እምባደንደን ኣብዚ እንድሕር ኣምፂና እያ ብመልክዕ ስእሊ ከላግባ እዩ። ዝበዝሐ ግዜ ምስታ ስእሊ ስለ ዘሕልፍ ዘሎ ነዚ ፓዝል ዝከላግብ ድማ ኣብ ርእሱ ከኣምባደንደን ስኢልዋሉ ማለት እዩ። ስለዚ ንቀፃሊ እንታይ ገብራን እዩ ኣይርስዓን። ስለዚ በዚያ ጌርና ድማ ታሪኹ እንታይ ንገብር ኣለና ማለት እዩ፣ ነውርስ ኣለና ማለት። ስለዚ ነዚአ እንዳላገብና ንኸይድ እዚኣ ከዓ ልክዕ ከምተን ካልኦት ከዓ ለቨል እንዳወሰኸት ትኸይድ። ኣብዚ ምናልባት ክትመፅእ ከላ ኖርማል ነፃ ኮይና እያ ትመፅእ። ምናልባት እንድሕር ሓገዝ እንድሕር ደሊና ሓገዝ እንተልና እታ ስእሊ ብድሕሪ ደላ እታ ስእሊት ብድሕሪ ደላ ተኸፊታ ትመፅእ ማለት እዩ። ልክዕ ነዚአን እንዳላገብና ነተን ስእሊ ብፍላይ ህፃናት ካብቶም ፃዕዳ ወረቀት ስለ ዝኾኑ ነዘን ስእሊ እዚአን ቀልጢፎም ክረኽብዎ ንኽእል እዮም ማለት እዩ። ስለዚ እንዳላገቡ ይኸዱ፣ ኣብ መወዳእታ እቲ ሪዛልት ምስ መለስዎ ናብ ካልእ ለቨል ተሕልፎም ማለት እዩ። ኣብ መወዳእታ ናይ ነምፃ ነገር እንድሕር ኣላ ኮይና ከዓ እታ ቀዳመይቲ ብመልክዕ ሕቶታት ኣቕሪብናያ ነርና ተመሳቀለ ቃላት እዚአን ካ ብመልክዕ ወርድ ማለት እዩ ወይ ካ ብቓላት እዞም ኣብ ዘለዉ ቃላት ኣብ ዝረኸቦም እያ ትብለና ዘላ ማለት ሕጂ ነዞም ኣብ ዘለዉ ቃላት እዚ ምናልባት ነታ ቀዳመይቲ ፊደላተይ ትብል እንድሕር ወዲኦማ ነታ ኣፕሊኬሽን ነዚኣ ብቐሊሉ ክጥቀሙላ ኽእሉ እዮም። ንኣብነት ኣብዚ በረኸ ጀመረ ገለ ዝብላ ኣሎ። ካብዞም ኣብዚ ዘለዉ ፊደላት እንታይ ክንገብር ንኽእል እንዳላገብና ክንረኽቦም ንኽእል ኢና ማለት እዩ። ኣብዚ እንዳላገብና ነቶም ፊደላት ንኣብነት እዚአን ሕጂ ተረኺብና ኣላ ቀልዐ ትብል ተረኺባ ኣላ። መምስ ተረኽባ ከዓ እንታይ ትገብረና ኣላ ቲክቲክ ትገብረና ኣላ ማለት እዩ። ስለዚ ነዚአን ይመስላተን ኣፕሊኬሽን ብሓፈሻ ንመጠቓለሊ ነዘን ኣፕሊኬሽን እዚአን ንምንታይ እየን ተሰሪሐን ወይ ንምንታይ ዕላማ እየን ተሰሪሐን እንተልና ሓደ እቲ ቋንቋናን ታሪክናን ኣብዚ ተካቲቱ ስለ ዘሎ ንዕኡ ኣብቶም ህፃናት ኣብ ሓንጎሎም ክንሃንፀሎም፣ ካልኣይ ሞባይል ንደቅና ሞባይል ክንከሎም ኣብዘይንኽእል ደረጃ ካብ በፃሕና ከመይ ጌርና ነቲ ኣብ ሞባይሎም ዘሎ ኣፕሊኬሽናት ኣሊና ነዚ ዝኾነ ነዚ ትምህርቲ ሓዘል ወይ ድማ ሓንጎሎም ከብልሖም ዝኽእል ነገራት ንሰርሕ እቲ ቀንዲ ሰሪሕና ድማ ነዚ እሶም ድሕሪ ተጠቂሞምሉ ናብ ትምህርቲ ክንሰዶም ከለና ዝያዳ እዚ ተላልዮሞ ይፀንሑ ማለት እዩ። ኣብዚአን ከዓ ኣብዘን ፊደላተይ ደለዋ ምናልባት ኣብ ቀፃል ናይ ዘን ብምልአን ዘን ኣፕሊኬሽናት ደለዋ እተን ትግርኛ ኢልና ንዛረብ ዘለና ብጀካ ትግርኛ ኣብዚ እንታይ ክካተት እዩ ዓረብ ክካተት እዩ እተን ካልኦት ብመልክዕ ስዋሂሊ ከዓ ትግረ ኣለና ብመልክዕ ስዋሂሊ ከዓ ዘን ቋንቋታት ናይ ሳሆ ናይ ገለ እንዳበልና ከዓ ከነእትወና ማለት እዩ። ልክዕ እቲ ዝኾነ ተምሃራይሲ ነቲ ቋንቋታት ነቶም ሸዓተ ብሄራሲ ከምዚ ኣፈናዊ ዝኾነ ኣፍልጦ ክህልዎ ክንሰርሕ ኢና ማለት እዩ። ልክዕ ኣብዚ ዝተመሳቀለ ቃላት እውን ልክዕ ከምኡ ክንገብር ኢና ማለት እዩ። ኣብዘን ብፍላይ ኣብዘን ናይ ቋንቋ ኢልና ኣዳሊናያን ዘለና ኣብዚአን እቲ ቀንዲ ዕላማና ሕጂ እኳ ብትግርኛ እንተጀመረ ናይዚአን መፃእ ግን ነተን ትሸዓተ ብሄራት ከነካተና ማለት እዩ። ካልእ ኣብዚ ናይ ቁፅርታት ድማ ምናልባት ኣብዚ ዝተደመሮ እተን ኣርባዕተ ሃዛት እየን ዘለዋ ኣብዚ ኣብ ቀፃሊ እዚ ምውድራር ወይ ዝማዕረ ማዕረ የዓቢ ይንእስ ገለ ንብሎ ዘለና እዚ ድማ ኣብዚ ክካተት እዩ ማለት እዩ። ከም መጀመሪ ግን እዘን ኣፕሊኬሽን እዚአን ኦልሬዲ ረሊዝ ኮይና ኣለዋ። ንሓንቲ ኣፕሊኬሽን ከዓ ብሕሳብ 10 ቅርሺና ንሸጣ ዘለና ማለት እዩ።
0: ካብ ዞባ ዓንሰባ ንእስ ዞባ ዒላ በርዕት ዝተሳተፈ መንእሰይ ኤፍሬም ተኽለ ዘዳለዋ ድማ ናይ ድሕነት ብሬከር ዝተጠቀመሉ ጥበብ ኣዝዩ ዝድነቕ ኮይኑ ብብዝሒ ምስ ትፈሪ ኣብ ነፍሲ ወከፍ ገዛኣትያ ልዑል ጥቕሚ ክህልዋ ዝኽእል ኣገዳሲት ምህዞ እያ። ኣጠቓቕማኣን ኣሰራርሓኣን ድማ ብከምዚ ዝስዕብ ገሊጽልና ኣሎ።
2: ሽመይ ኤፍሬም ተክለ ይበሃል። መፃ ኩሉ ቦታ ካብ ንዞ ባዕላ በሪ ዞ በዓን ሰብእዩ። ቅድሚ ሕጂ ተንቀሳቀሲ ቴሌቭዥን 223 ኣቅሪበ ነይረ። ናይቲ ዓመቱ ዕወቲ ኮይና ነራ ማለት እዩ። ሕጂ እውን ኣብ ዝርጋሓ ዘላ እዚኣ ሎሚ ዓመት ሕዚያ መፅአ ዘሎ ከዓ ሴፍቲ ብሬከር ትበሃል። ከምዚ ንሪኦ ዘለና እዚኣ ያ ታምህዞ። ንኣብነት እዚ ከም መጎጎ ከም ምድጃ ንጥቀመሉ ዘለና ንሕሰቦ ኣብ ግዜ ኤሌክትሪክ ምኻድ ባዕላ ከም ትመልስ እየ ገይረ እያ ዘለኹ ማለት እዩ። ካልኣይ ሻዕ ኣብ ኤሌክትሪክ ኣብ ትምለሰሉ ንብረትና ውሕስ ኹን ዋላ ንሕና ኣብ ወፂና ኣብ ንፀናሓሉ ኹን ዋላ ኣብ ደቂስና ንፀናሓሉ ምልክት ትገብረልና ልቺ ከም ድመፀት ንብረትና ግን ውሕስ ኹን ማለት እዩ። እዚኣ እውን ኣብ ንእሶ ባዕላ በሪኢና ምሂዝናያ ዘለና ማለት እዩ። ናይ ሕጂ ምህዞ እያ እዚኣ። ምስቲ ኣብ ዕዳጋ ዝፀንሐ እቲ ኮንታክተር ዝበሃል ብዋጋ ናይ ፍርቂ ተሕትያ ማለት ብዋጋ ንኮንታክተር ክንጥቀመሉና ግን ብዋጋ ኣዝዩ ክቡር እዩ ማለት እዩ። ኮንታክተር ክቡር እዩ። እዚኣ ሕጂ ብዋጋ ክሳዕ 330-350 ተሚና ኣለና ማለት እዩ ናቕፋ። ኣብ ቀፃሊ ከዓ ነቲ ንብረታ ብብዝሒ የእትየ ካብዚ ዘላቶ ዋጋ ንታሕቲ ክሸጣ መደብ ኣለኒ ማለት እዩ። ኣብ ሰዓት እዚ ኣይፍረኽዋን ዘለኹ እታ ፕሮቶታይፕ ጥራሓ ዘላት ሒዝያ ዘለኹ። እዚኣ ሕጂ ንክሸጣ ቅሩብ ግዜ ድልየኒ ማለት እወ ኤክስፖንስ ወደ ኣብ ምህዞ ግን ኣብ ወረቐት ኣላ ኩሉ ሙሉእ ኣለዎ እቲ ከመይላ ከም ዝስራሕ ሙሉእ ሓበሬታ ኣለዎ ማለት እዩ። እዚ እዚኣ ክንኮንታተረ ንሕሰባ እሞ ሃንደበት ምስከደት ናይ መፃኢ መደበይ ከምዚ ክብሎ ፅናሑ ነዛ ንብረት እዚኣ ብብዝሒ ከፍርያ እዩ። ምስ ሰብ ገንዘብ ይኹን ምስ ሰብ ሞያ ተሓባቢረ ብብዝሒ ከፍርያ ሓደ ሰንተራል ቦታ ገይረ እዛ ቴሌቭዥን ተንቀሳቀሲ ቴሌቭዥን ከምኡ እዚኣ ከፍርየን እዩ መደበይ ማለት እዩ።
0: ኣብዚ እዋን እዚ ኣብ ሃገርና ካብ ዝመሃዙን ዝስንዑን መብዛሕትኦም ክበሃል ዝከኣል ንውሽጣዊ ፀገማት ፍታሕ ከምፁ ዝኽእሉ እዮም። ገለ ካብኣቶም ንሓረስቶት ሃገርና፣ ገለ ድማ ንፀዓትን ቁጠባ ፀዓትን ኣብ ዘተክሩ ብኢንዱስትሪ ደረጃ ክረኣዩ ዝኽእሉ ዓበይቲ ማሽነርታት ካብቶም ብተመስጦ ዝተዓዘብናዮም እዮም። ንነዊሕ እዋን ዝፀዓሩን ገና ዝፅዕሩ ዘለውን ከም በዓል ዮናስ ሓደራ፣ ኣቶ ዘካርያስ በይን ከምኡውን ኢንጂነር ክብሮም ዕቕባዝ ግን ዝነኣድ ኢልካ ጥራይ ክሕለፍ ዘይከኣል ዓበይቲ ስራሓት ኣበርኪቶም ኣለው። ንሎም ድማ ንኣቶ ዘካርያስ በይንን ዘቐረባ ስራሓትን ክንርኢና። ስራሓት ኣቶ ዘካርያስ ንዓመታት ዘገልግሉ ዘለውን ዓመት መፀ ሓድሽ ዝውሰኸሎምን ብምዃኑ ድማ ኣብ ህዝብን ዝገብሮ ዘሎ ኣበርክቶን ፃዕርን ልዑል ምስጋና ዝግብኦ እዩ። ኣቶ ዘካርያስ ንስራሓቱ ብከምዚ ዝስዕብ ጠቒስዎ ኣሎ።
3: ስመይ ዘካርያስ በይን ይበሃል። ኣብ ምህዞን ሰንዓን ከዓ ከምዝፈልጦ ምህዞን ሰንዓን ነጥፍ ህብ ዓመቱ ከዓ ዓመታዊ ዝሰርሖ ማሽናት ኣሎ። ካብቲ ዝሰራሕኮ ማሽናት እቲ ብሉፅ ዝበልኩ ከዓ ንኤክስፖ ሓሪ የቅርብ ማለት እዩ። ሕጂ ዝተፈላለዩ ዓይነት ማሽናት ድሮ ኣብ ስራሕ ዝውዓለ ብዙሕ ዓይነት ማሽናት ኣሎ። ንኣብነት ሎም ዓመት ካልኦት ዓይነት ማሽናት ነይረን እዩ። ሚክሰር መሳሊ፣ ናይ ማቶኔላ ዝሰርሓ መሳሊ ገለ ነይረን እዩ። ግን እታ ብልፅ ዝበልኳ እዛ ማሽን እዚኣ ሒዘ ቀሪበ ዘለኹ ማለት እዩ። እዚኣ ሕጂ ውፅኢት ናይታ ዓሚድ ዝሰራሕ ኮያ ዓሚ እዛ ማሽን እዚኣ ሒዘ ቀሪበ ነይረ ጨጫፊት ናይ ዕፉን እያ። ሕጂ ከምዚ ገይራ ከ እታ ዕፉን ትጨጭፎ ሕጂ እዚኣ ኣጋጣሚ ምስ ሚኒስትሪ ሕርሻ ወሲዶም ኣለዉ ስለ ውፅኢታ ዝረኣዩ ኣብርክታ ስለ ዝረኣዩ እሶም ወኒኖም ኣለዉ። ሕጂ ናይ ዓመት ዋሕስነት ንቦም እንዲና ንከምዚ ዓይነት ማሽናት ዝወስዱልና ወይ ዝገዝኡልና ሕጂ ዋሕስነት ስለ ዘለዋ እሞ ከዓ ኣነ ከዓ እቲ ናተይ ማሽናት ከዓ ብቁዕ ኮይኑ ክሰርሕ ስለ ዝደልዮ ኣብታ ናይ መጀመርታ መዓልቲ ኣብ ስራሕ ድውዓለትላ ኣብ ሰረጃ ከዓ ከይዶም ኣኽልኻ ከይዶም ስለ ዝነበሮም ኣብ

0: ዲቓ ምስኦም ከይደ ማለት እዩ ምስኦም ከይደ ዳርጋ ተስዓ ኩንታ ዝኸውን እኽሊ ጨጪፍና ማለት እዩ ዕፉን ነቶም ሓረስቶት ጨጪፍና ብጣዕሚ ፅቡቕ ፊድባክ ሂቦም ነቶም ሓረስቶት ሕጂ ናይቶም ሓረስቶት ናይዚያ ዕፉን ምጭጫፋ ብጣዕሚ እዮም ተሓጒሶም ኣብ ርእሲኡ ግን እንታይ ደልዮም ተወሳኺ እዚ ቃንጫኻ ተተሓስበሉ ኢሎምኒ ንምንታይ እዚ ቃንጫኻ እይባኽና ኣሎ ንምንታይ ንሕና ገዞሞ ጌርና ከርቲፍና ከርቲፍና ክበልዓይልና ንህበን ግን እቲ ገሊኡ ይበልዖ ገሊኡ ከዓ ኣብ እግረን ይርገፅ ሞ ይባኽን ዩደሎ ስለዚ እዚኣ ከዓ ገለ ሕሰበና ገለ ኢሎምኒ ብኣ መሰረት ከዓ እዚኣ ሓሲበ ማለት እዩ ሎሚ ዓመት እዚኣ ሰሪሐ ድሮ ካብ ስራሕ ሓያለ ኮይኑ እዩ ሕጂ ንፌስቲቫል ኢለ ኣምፅአ ዘለኹ
1: ናይቲ ዓሚ ነቲ ዕፉን ጫጫፊትያ ነራ ነቲ ቃንጫ ናይ ዕፉን
0: እቲ ቃንጫ ናይ ዕፉን እውን ክትሕኖ ከም ትኽእል ሕጂ ቃንጫ ጥራሕ ዘይኮነ ንኩሉ ቆፅለ መፅሊ ክትሕን ከም ትኽእል ገይረ ሰሪሐየ ዘለኹ ሕጂ እዚኣ ሕጂ እንታይ ትገብር ከምዛ ዘላታ ከላ ዕፉን ስጋብ 7 ኩንታል ኣብ ሰዓት ብሓደ ሊትሮ ነዳዲ ብሓደ ሊትሮ ናፍታ ትጨጭፍ እያ ከምዛ ዘላታ ከላ በዚ ዕፉን ይኣቱ በዚ ምስኣተ ወይ ኣብ ውሽጢ ተኸይዱ ወይ ተጨጭፉ ሱማ በዚ ይወፅእ እቲ እኽሊ ከዓ በዚ ይወፅእ ኣብ ክሻዮም ዝቕበልዋ ማለት እዩ ዕፉኖም ጨጪፎም ምስ ወድኡ ከዓ ንዚኣ የልዕልዋ ዘን 4 ጉሎኒ ፈቲሖም የልዕልዋ እሞ እዚኣ ኣብ ታሕቲ ዘላ መካኒዝም እሳ ታድራም እሳ ቀይሮም ድሓር እዚኣ ከዓ ቶታል ማሽን ትቕየር ማለት እዩ ናብ ምንታይ ትቕየር ናብ ጣሓኒት ትቕየር ማለት እዩ እወ ጣሓኒት ሕጂ ዝተፈላለየ ዓይነት እቲ መሳርሒ ሉሉል የገይረ የ ዘለኹ ዋላ ዓፅሚ ናይ ዓሳ ከይተርፈ ክንጥሕን ሕጂ ቃንጫ ክትጥሕን ትኽእል ብዓብዩ ንቃንጫ እቲ መግቢ እንስሳ ነቶም ሓረስቶት እቲ ቃንጫ ከም ትጥሕን ካልኣይ ነገር ከዓ እቲ ሱማ እውን ክብላዕ ዝኽእል ተኮይኑ ዋላ እቲ ሱማ እውን ከምቲ ጥሕኖ ሱማ እዚ እውን ተጣሒኑ ንመዓላ ከም ዝውዕል ኣብ ርእሲኡ ከዓ ዝኾነ ቆፅሊ መፅሊ ሕጂ ንኣብነት ኣልፋ ኣልፋ ኣለዎ እዚ ካብ ባዕባ ቁርድ ድመፀና ናይ ባናና ቆፅሊ ኣሎ ናይ ባናና ጉንድ ኣሎ ስሕጂ ጓሓፍ እዩ ዘሎ ብዝኸባቢ ስመራ ኣብ መብዛሕትኡ ቦታ ተጓሒፍ ኢኻ ትሪኦ ኣብ ምስ ዝኩዒ ተዓዊሱ ትሪኦ ሕጂ እዚኣ ግን ዋላ ንዑ እውን ትጥሕነያ ማለት እዩ ንዑ ጥሒና ጥሉል ናይ መግቢ እንስሳ ምህርቲ ይኸውን ማለት እዩ እዚታ መግቢ ብግቡእ እተን ቀንጨስ ብግቡእ ይበልዖ እተን ከብቲ ዳሓር ከዓ እቲ ካልኣይ ጥቕሙ ከዓ እንታይ እዩ ዋላ ንምዕቃቡ ኸማል ነቲ ቃንጫ ብቃንጭኡ ከሎ ብዙሕ ቦታ የድልየካ ንምዕቃቡ የፀግም እዩ እንድሕር ተጣሒኑ ግን ሰጊድካ ሰጊድ ካብ ክሻታት መሊእካ ኣብ ውሑስ ቦታ ክትገብሮ ትኽእል ኣብ ማይ ደሃርሞ ቦታ ሕጂ እቱ ጥራሕ ዘይኮነ እዚኣ ንሓሰር እውን ክትጥሕን ትኽእል እያ ተሓሰር እውን መብዛሕትኡ ድሕሪ ርኢና ሓሰር ኣብዚ ስታላታት ናይ ሃገርና ሲ ይህብዎን እሞ እቲ ገሊኡ ምስቲ ቀልቀልናተን እዩ ክወፅእ ትሪዮ ምስቲ ዒባ ክወፅእ ትሪዮ ሕጂ እዚ እንታይ ማለት እዩ ይኸስሩ ኣለዉ ማለት እዩ ገለ ክፍሊት ናይቲ ሓሰሮም ይኸስርዎ ኣለዉ ማለት እዩ ሕጂ በዚኣ ዋላ ተሓሰር እውን ተጣሒኑ ኣብ ምዕቃብ ኣብ ክሻታት ገይሮም ፅቡቅ ገይሮም ክዕቅቦ ይኽእሉ እቲ ሓሰር ኣይባኽኖምን ካልኣይ ነገር ከዓ ብግቡእ ከዓ ይበልዖም ማለት እዩ
1: ፅቡቅ
0: ከምድላይ እቲ ዓይነት ጌርካ መናፊት እዩ ድቕይር
1: ሕጂ
0: መንፊት ቀየረ ሕጂ ኣብ ቪድዮ ክትርያ ኸ መንፊት ቀየረ ቃንጫ ትጣሓንክዎ ኣሎ ልክዕ ከም ፍሩስካ ገይረ ውፅያ ትደላ ነቲ ቃንጫ እታ መንፊት እቲኣ ንድሕር ድኹም ደሊኻ ከዓ ካብኣት ብደቅቕ መንፊት እቲኻ ድኹም ክትገብረልካ ትኽእል እያ እንድሕር ክርትፍ ዘሊኻ ከዓ ፍሩይ ትገብረላ ማለት እዩ ከከምቲ ደለይዎ መናፊት ክቐይሩ ይኽእሉ እዮም ሕጂ መናፊት ቀይሮም ስጋብ ከም ዝበልኩኻ ስጋብ ዓሳ ኣጥሚ ዓሳ ናይ ዓሳ ዓጥሚ ኸማን ክጥሕን ትኽእል እያ ትርእሱ ናይቲ ዓሳ ክጥሕኖ ትኽእል እያ ማለት እዩ እዚኣ ሕጂ ዋጋ ንዓና ሕጂ ኩሉ ግዜ ዝፀገምና እንታይ እዩ ናይ ማተርያል ምርካብ እንድዩ ዝፀገምና ማተርያል ብዓብዮ ሕጂ እዚኣ ከምዚ ገይረ ድሪሳረ ገይረ ኣስተኻኺለ ገለ ገይረ የዳ ኣለኹ እምበር ካብ ናይ ኮንቴነር ላሜርያ ተሰሪሓ እቲ ዕራድ ዕራዱ ተሃሪሙ ተቐጥቂጡ ለሚፁ ሱካረ ኮይና እያ ተለኽያ መፅያ ደላ ኣሰር ኣብ ገለገለ ኸማ ንረአ እቲ ናይ ኮንቴነር ሕጂ እሱ ኣሎ ብዓብዩ ቁሩብ ኣብ ምስራሓ ፀገም ነጋጥመና ማለት እዩ ንዕኡ ሞላራ ክትገብር ድሪሳራ ክትገብር ነዊሕ ግዜ ትወስድ ኣብ ርእሲኡ ከዓ እቲ ንዓ ክስራሕ ዝኽእል ሞተረ ከዓ ንዑ ንምርካቡን ቁርብ ንፅገም ማለት እዩ ሕጂ ዳርጋ ፍርቂ እቲ ዋጋ እቲ ሞተረ ይወሲድዎ ዘሎ ንኣብነት ሕጂ እዚኣ 90,000 ዋጋ ከምዛ ዘላታ ምስ ሞተረኣ ኣተሳ ኣቢልካ ጥራሕ ኣብ ስራሕካ ተኣቱ ማለት እዩ እንድሕር ዳ ብካልእ ነገር ከስራሓ ደልዩ
1: ብዝሒ እንድራ ሰርሕ ኪኢሉ ላሜራ እንድሕር ረኺብካ ግን ናብ ፍርቅ ክትጎድል ትኽእል
0: እያ እምበር እቲ ዋጋ ሕጂ كباب 55 شيح واقع بديت موتره قل انت موتره 30 قال لي شيح 30 55 شيح موتره يدوز له ماتي اجي اسي قرب صقمنا ثم عم مرقت هذا مزوقه بريزيدنت تحسكا زراعي وبطعمي بيلوم طبق فيدباك يبوم ندالو تحقيسو مالو سفريا معدل تنقبر مالس كفكو دلنا قلقل موترتات كنا متسكاب دقي قلقل ماتريالات كنعنا دللي كنا متسكاب دقي ندحر كيبنا كابزي دقو دلي كسر راح يخيلي دحركا ببزح ندحر سريحنا خا ولا قرب بروفيت رغيبكا ديت شيء تقلو مخنياتي يلن هو زي اخا توس اخا زي اخا انتاي قيل اللوخو نحرسا اكندي ابزي اقصر اتو طرح دقدد بعقمون زي زي اجازيون كتقام كم
1: دخل
0: زي شي كوينا ناتا كوبيا قل زي حجي ام امتحان يلان مالتي ام تي تشاف تري حدا لا مالتي مست من عسا تشي تشف تري حدا تخيل برك تحنا يتخيلنا هذا عين السراحه السر زي قل انتي زول قاعين كم مالك
2: كمزي أمتو استقلت لوم عمز تدالو مسوتاتن سنعاتاتن بغدتا نابهز بقاتيوم كغل قلو زخولو ودعات سرحاتيوم أبزمت ادولو سومون دما كالايك فال نايز مدب إزنا خنمتسينا بوغنا نخلوم أوهاتي نايز مدبن تأرنفتن نسلاتي وحلو لاك أراربا كنمسقنوم ندالي

መደብ ናትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ረቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይክቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 18 ዓመት ክድስ ዘለናያ ምክትታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብ ናትራን ዝሰሙር ዘዮ ሞ ንኽትከታተሉ ብክብሪ ንዕድም። መደብ ናትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ሰላም ሰላም ሰላም ሰላም ኩልኹም ኣብ ውሽጥን ኣብ ወፃእን ትርከቡ ህዝቢ ኤርትራ ከምኡ ውን ኩልኹም ዕምባባታት ደቅና ከመይ ኣለኹም? ከመይ ኣሎ ኩሉ ህወት? ከመይ ኣሎ እዞም ደቀይ ትምህርቲ? ከመይ ኣሎ ትምህርቲ? ከመይ ተዛዚሙ ብፍላይ ኣብ ኤርትራ? ተዓዊትኩም ዶ? ተዓዊትኩም ሓቀይ? ናይ ብሓቂ ኣብ ዝተፈላለያ ቤት ትምህርትታት እናኸድና ተዓዚብናዮ ፅቡቅ ዓወታት ተመዝጊቡ ኢለ የ ብናተይ ድግምት። ብዝያዳ ከዓ እቲ ውፅኢት ከዓ ባዕሉ ሚኒስትሪ ትምህርቲ ከዓ ከመይ ከም ዝነበርና ገምጋም ባዕሉ ስለ ዝነግረና ናብኦም ነብሎ። ዝኾነ ኮይኑ ግና እዞም ደቀይ ሕጂ እውን እቲ ትምህርቲ ተቋሪፁ ማለት ኣይኮነን፣ ዕረፍቲ ጥራይኩም ወሲድኩም ዘለኹም። ከምቲ ብቐዳማይ ዝበልኩኹም ኩሉ ግዜ ካብ መፅሓፍኩም ኣይትነፀሉ፣ ካብ ሓሳባት ክላስኩም ኩሉ ሻዕ ክዝክርዎ ኣለኩም። ፀወታ ብጣዕሚ ፅቡቅ እኳ እንተኾነ ኣብ ግዜ ዕረፍቲ ዓቂንኩም ትፃወቱ። ኩሉ ግዜ ከዓ ሕጂ ክራማ ትመፅእ ስለ ዘሎ ገለገለ ከዓ እሰምዕ ስለ ዘለኹ ኩልኹም ጓሶት ኣብ ኩሉ ጎቦታት ኣብ ኩሉ ቦታታት ዘለኹም ጥሪትኩም ሒዝኩም ከዓ ካብ ማይ ክራማት ጥንቅቕ በሉ። ኩልኹም ገየሽቲ ከዓ እዞም ደቀይ በዚ ኣጋጣሚ ዕረፍቲ ናይ ትምህርቲ ከማን ናብ ገጠራት ማለት እዩ ክትከዱ ስለትኽእሉ ናብ ዓዲ ኩሉ ግዜ ብፍላይ ከዓ ኣጋምሸት ክትገሹ ከለኹም ምጥንቃቅ ድሊ። መብዛሕትኡ ግዜ ናይ ንጉሆ ዘይኮነ ናይ ምሸት እንዲ መብዛሕትኡ ዝሃርም ደበና ማያት ገለ ሰሪቡ ተሪኢኹም እዞም ደቀይ ኩሉ ግዜ ሩባሩባ ምኻድ ጌጋ ምዃኑ ጋሻ ውሕጅ ካብ ርሑቅ መፅኡ ኣርኪቡ ክወስደካ ስለ ዝኽእል እዞም ደቀይ ኩሉ ግዜ ካብ ክራማት ካብ ባህሪ ባዕልና ነፍስና ንሓልዋ እንዳበልኩ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ክትልምያ ሕጂ ደስ ክብለኩም ከዓ ሓንቲ ሙዚቃ ክጋብዘኩም እየ። እዚኣ ንዓኹም እዞም ደቀይ

ክራ ይዞም ደቀይ ከመይ ፀኒሓ ሙዚቃ ተበሪህኩም ዶ ቁሩብ ዶ ፍትሕቲ ሓቢልኩም ሕራይ እምበኣር ኣብታ ዲሞይ ዳ ዲሞይ ማለት ሲ ኣባሊቆ መፀና ነይሩ ኣባሓጎይ መፀና ነይሩ ሎሚ መምህር ብጫ ኣብ ዲሞይ ዳ ዲሞይ ሓደ ዛንታ ቀዳማይን ካልኣይን ክፋል ሒዙ ክመፀና እዩ መጀመርታ ቀዳማይ ክፋል ኣብዛ ዲሞይ ዳ ዲሞይ ክትኣትያ ድመፅእ ዘሎ ሰሙን ከዓ ተካልአይቲ ክፋል ክትመፅእ እንድያ እስከ ብዛዕባ እንታይ ከዘንቱ እዩ ከም ገፀ በረኸት ኣባኩዑ ፅዋ ኣቢለ እንኩመ ንዓኹም ብድሕሪኡ ክንዛረበሉ ኢና

ዛንታ ልባማታናፁን ዓያሹ ቀናፍዝን ኣብ ሓንቲ በግራብን ሳዕርን ዕምባባታትን ኣቁፅልትን ብፅቡቕ ፅርግያታት ቢላታት ፈላሶታት ዝወቀበት ምጭውቲ ከተማ ደቂ ሰባትን ዓያሹ ቀናፍዝን ለባማት ኣናፁን ይነብራ ነበራ። እታ ከተማ ፅርግያታት ጉቡእ ምልክታት ሕግታት ተራፊክ ዘማልአት ጎደናታትን ዝነበራ ነበረት። ንኣብነት ኣብ ፅርግያ ዝተሓንፀፁ ፃዕዳን ፀሊምን ሽራጥ ዜብራ ዓንድታት ሲማፎሮ ማርሻ ቤድን ኣጋር ዝጓዕዝሉ ዝተማልአ ጎደናታት ፅርግያታትን ነበራ። ተቐማጦ እታ ከተማ ቆልዓ ይኹን ዓብዪ ብኣጋር ክጓዓዙ ከለዉ ፅርግያ ዘይኮነ ማርሻ ቤድ ሒዞም ይጓዓዙ ነበሩ። ብኣጋር ክጓዓዙ ከለዉ ከዓ ፅርግያ ቆሪፆም ክሳገሩ ተደልዮም

0: ብዜብራ ወይ ብሲማፎሮ ይሳገሩ ነበሩ። ንኣብነት ብሲማፎሮ ክሳገር ዝደለየ ሰብ ቀይሕ ሰብኣይ ተወሊዑ ኣብ ደረት መገዲ ደው ይብል ነበረ። ቀይሕ ሰብኣይ ጠፊኡ ቀጠልያ ሰብኣይ ምስ ተወልዐ ፅርግያ ይሰግሩ ነበሩ። ብዜብራ ክሰግሩ ዝደልዩ ድማ ኣብ ደረት ፅርግያ ደው ብምባል ንየማንን ፀጋምን ጠሚቶም ምንቅስቃስ መካይን ኣረጋጊፆም ተጠንቂቆም ይሳገሩ ነበሩ። ፅርግያ ምስ ሰገሩ ድማ ፀግዒ ፀግዒ ደረት ደረት መገዲ ብማርሻ ቤዲ እናተጓዓዙ ብሰላም ናብ ድላዮም ይበፅሑ ነበሩ። ተቐማጦ እታ ዓዲ ንብሽክለትኦም ዝተማልአ ንብረት ይገብሩላ ነበሩ። ከም መብራህቲ፣ ኣንፀባራቂ፣ ክልተ ሙሉእ ፍሬኖ፣ ኣብ ርእሶም ድማ ቆቡዕ መከላኸሊ ሓደጋ ይወድዩ ነበሩ። ንብሽክለትኦም ድማ ብመንገዲ ብሽክለታ ይመርሕዋ ነበሩ። እቶም ተቐማጦ እታ ምጭውቲ ከተማ ሓደጋ ወዝቢ እዩ ዝብል ኣዘራርባ ዘይድግፉ ጥንቁቋት ብሰላም ወፊሮም ብሰላም ናብ ቤቶም ከም ዝኣትዉ ዝኣምኑ ንቑሓትን በላሕትን ነበሩ። ኣብ ኩሉ ጉዕዞኦም ድማ ማካይን ካሃርሞኦም ዕድል ኣይነበረን። ስለ ዝኾነ ድማ ብሰላም ይወፍሩ ብሰላም ይኣትዉ ነበሩ። ብፍላይ ንቆልዑ ኣብ ገዝኦም ኣብ ቤት ትምህርትን ብዛዕባ ጎደና ማካይን ምልክታት ትራፊክን ጉቡእ ምዕዶን ምኽርን ይህብዎም ስለ ዝነበሩ ፀገም ከየጋጠሞም ካብ ገዝኦም ናብ ቤት ትምህርቶም ብሰላም ወፊሮም ብሰላም ይኣትዉ ነበሩ። እተን ዓያሹ ቀናፍዝን ለባማ ታናፁን ከኣብታ ከተማ እንታይ የጋጥመን ከም ዝነበረ ኣብ ካልኣይን ናይ መወዳእታ ክፋልን ክዕልለኩም።
1: ቦኣባኣባኣባ መምህር ብጫሪኢኹሞ ዶ እንታይ ኣምፂእ ኢልና ዛንታ ብጣዕሚ ኣገዳሲ ዛንታ እዩ። እቲ ዛንታ ከዓኒ ዓያሹ ቀናፍዝን ለባማ ታናፁን እንዲኢሉ ደሎ ከምኡ ድማ ሰባት ካኣብታ ምጭውቲ ከተማ ቁመጡ እዮም ግና ከዓ ዝተፈላለየ ማለት ናይ ሕጊ ተራፊክ ምልክታት ምሻሎ ብምሉኡ እቲ ከተማ ዝወቀበ ኢልዎ ዜብራ ንዓና ሕጂ ተገድሰና። ብፍላይ ነዞም ኣጋር ዜብራ ተገድሰና፣ ሲማፎሮ ከዓ ተገድሰና፣ ማርሻ ቤደ ከዓ ተገድሰና። ዝኾነ ቆልዓ ዝያዳ ደኣ ኣብቲ ዛንታ ፅቡቅ ክንመሃሮ ኢና እምበሪ ከም ርኢተይ ብዝኾነ ፅርግያ ኣይትሳገሩ ሕጂ ዕረፍቲ ስለ ዝኾነ ከተማ ክትመፁ ኢኹም ብዝኾነ ፅርግያ ስቕልካ ቁርፅ ኣቢልካ እንተመፂኻ ማኪና መፅያ ክትሃርመካ ስለ ትኽእል ኩሉ ግዜ ብዜብራን ብሲማፎሮን ትቀይሕ ሰብኣይ ሓደገኛ ተቀጠልያ ሰብኣይ ከዓ ይሕሸና ተወዲኣያ ኢልኩም ክልተ ቁፅሪ ወይከዓ ክልተ ነጥቢ ተሪፈልኩም ሽ ምባል ከዓ ጌጋ ብሽክለታ መፅያ ፅፍዕ ተብለካ እንታይ ኣላታ ሰከንድታት እየን እዛ ጡፍጣፍሲ ከምዚኣ ገርካ ቀደም ክንላኣኽ ከለና እንታይ ንበሃል ነርና መሲልኩም ንዓመ ዝወደይ ንዓ ዝወደይ መቆሸሽ ክበካ እየ እዛ ጡፍ ትበልኳ ጥፍጣፍ ከይነቐፀት ካብታ ድኳን ጎይኻ ተላኣኽ እብሎ ከምኡ ሽዑ እታ ጡፍጣፍ ከይትነክፅ ሽ እንዳበልካ ትኸይድ እዛ ሲማፎራ ከማ እያ ነዛ ጡፍጣፍ ጡፍ ትበልና ከይነቐፀት እያ ትምለስ። ስለዚ እዞም ደቀይ ኩሉ ግዜ ብቀጠልያ ሰብኣይ ተሳገሩ ብቀይሕ ሰብኣይ ከዓ ደው በሉ። እዚኣ ንዓኹም ሕራይ ሕጂ ከዓ ናበይ ከብለኩም እየ መስለኩም ናበይ ከብለኩም እየ ናብ መን ዝያዳ ዘከረ መን ዝያዳ ዘከረ ናይ ሎም መዓልቲ ትጅምር መን ዝያዳ ዘከረ ካብ ዳዕሪ ቀውሎስ ማለት ካብ ቤት ትምህርቲ ዳዕሪ ቀውሎስ እዮም ቶም ተምሃሮ ካብኡ መምሃራን ባዕሎም መዚዞም ዝሃቡና ኣብ ዳዕሪ ቀውሎስ ከድና ከዓኒ ኣወዳዲርናዮም ብጣዕሚ ኦም ንፉዓት ነይሮም። ሕጂ ተቐዳማይ መጀመርያ ማለት ምትላም ናይቲ መን ዝያዳ ዘከረ ክጅምር እዩ ዝወደይ ናብዚ ናብዚ ፅግዕበል ዛጓለይ ናብዚ ዓበይቲ ከዓ ተወዳደሩ ምክንያቱ ሕጂ ዕረፍቲ ስለ ዘሎ እንዳተወዳደርኩም እንዳተዘናጋዕኩም ገለ ነገር ተማሃሩ። እዚኣ ንዓኹም ናብ መን ዝያዳ ዘከረ

0: ሙሉእ ሽምክ መን መጀመርያ?
1: ሙሉእ ስመይ ዶክተር ኣርሴማ ሓይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት።
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ? ኣፍዓበት ብሓንቲ ንፍእቲ ዶክተር ትመሓደር ኣላ ማለት እንድዩ? ዝኾነ ሕንቅል ሕንቅሊተ ገለለክ መኽፈት ሸውሃት ትኸውን? እንታይ ኣለ
1: ሕንቅል ሕንቅሊተይ?
0: ሰናብ ሰናብተይ
1: ቀያሔ ግን ሓዊ ኮንኩን፣ ማይ ኣለኒ ግን ቀላይ ኣይኮንኩን፣ ከባቤ ግን ከዓ ዓለም ኣይኮንኩን።
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ?
1: ኮሚደረ ሕብራ ቀይሕ እዩ ግን ሓዊ ኮነትን፣ ማይ ኣለዋ ግን ከዓ ቀላይ ኣይኮነትን፣ ከባብያ ግን ከዓ ዓለም ኣይኮነትን።
0: ብራዎ እዛ ጓሊ ድገምና።
1: ሕንቅል ሕንቅሊተይ
0: ሰናብ ሰናብተይ
1: ክትኣቱ ከላ ፀጊባ ትኣቱ፣ ትወፅእ ከላ ከዓ ጠሚያ ትወፅእ።
0: ኣንጭዋ ኣይኮነትን ተዘረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ? ኣብ ምንታይ ይስቀል?
1: ኣብ ኣድጊ።
0: ኣብ ኣድጊ ይስቀል። ሕጂ እስከ ነገር እያ ከመይ ማለት ከ
1: ከም ማለተይ ሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ። ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቆድሖ ማይ የብልና። ስለዚ ጠሚያ ትወፅእ።
0: ብራዎ እዛ ጓለይ ንፍዕቲ። ብራዎ ብራዎ ብራዎ። ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ፣ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ። ኣብ ቁፅሪ ክልተ ስርዓተ መስኖ ራእየ ሓዚ ስርዓተ መስኖ። ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ። ኣብ ቁፅሪ ኣርባዕተ መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ። ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ከዓ መጓዓዝያና እየን ሄራይ። ኣብ ቁፅሪ ሽዱሽተ ሪፈረንደም፣ ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ። ቁፅሪ ሸውዓተ ናይ ፀባ ከብቲ ዕነዋለ ዚአን ናይ ፀባ ከብቲ ርኢኽየን። ኣብ ቁፅሪ ሸሞንተ ተጋደልቲ ኣለዋ ደብሪ እስኺ ሒዝክለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ ሸሞንተ ሸሞንተ ሕራይ ቁፅሪ ሸሞንተ ምስ መፀት ክትመልሲኺ ቃዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ተጋደልቲ ነራ ትኸውን ትኽእል እያ። እንታይ ነራ ኣይፈለጥኩን ትምልለኽ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ። ተጋደልቲ ብድሕሪ ቲ ክመፅ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኽ ማለት እዩ። ሽዱሽተ ተመሊስ ክሱሳ ክኾነልክ ተቃጭላ ተጋደልቲ ፈሊጥክያ። ብጣዕሚ ንፍዕቲ ፈሊጥክያ። ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት?
1: ቤት ትምህርቲ ሰውራ።
0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ። ቤት ትምህርቲ ሰውራ ኣበይ ነይሩ ቀደም? ኣብ ሳሕል። ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ። እዛ ጓለይ እንተደኣ ነይራ ከዓ 20 ነይሩኪ 20 ተደሚርና ኣሉ 40 ኮነልኪ። ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ትበሃል ቦታ። ሕራይ ቀፅሊ ቁፅሪ ዋ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ምሳና ተወዳደሩ ዶቶረ ትርእዎ ኣለኹም ሓያልያ ትመስል ዘላ ተወዳደሩ ምሳና ስርዓተ መስኖ ሕራይ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነይራ
1: ናይ ፀባ ከብቲ
0: ናይ

0: ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ልዒ ናይ ፀባ ከብቲ ናይ ፀባ ከብቲ ተነራ መሊስኪ ኣለኹ ንትኢ ኣነይፈለጥኩን ተነራ ክትቃጨለ ናይ ፀባ ከብቲ ተነራ ክንሪኣ ኢና ናይ ፀባ ከብቲ ናይ ፀባ ከብቲ ልክዕ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና እንታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ቃዕ ኣብለኺ ከደት ከላ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ ኣነ ራስከ ሪፈረንደም ሪፈረንደም ድሕርና ፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶም መጓዓዝያ ማኸይን ድዮም እንታይ ድኣ ኣግማል ድዒ ክርአና ድሕሪ መጓዓዝያ እንታይ ክንደ 50 ልክ ማለት ይሽዑ ዋ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ 50 መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክቱኡ ነይሩ ዓብ እንታይ ና እዩ ሕጂ ግደሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበይ ኣላ ክትብል ከለካ ሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዳሓትኻ ኣብቲ ኣየርፖርት ታሴራ
1: ሓንቲ
0: ካልእኸ ብዘካ ታሴራ ፓስፖርት ከይትርስዕ ያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓረይ ኣብታ ገመልካ ኣሎ ሓረይ ዶ ብራቦ ዘጓለ

0: ሃራይ እንኳዕ ድሓን መፃ ክዛ ጓል
1: እንኳዕ ድሓን ፅናሕኩም
0: መደባህለ ቆልዑ ትፈት እያ ዶ ኳዕ ፈተኽያ ንሕና ከዓ ስለ ንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቀሕ ባሃል
0: እንታይ ይኽብኡ
1: ይሰርሕ
0: ኣብ ማሕዳሪት ኣብ ማሕዳሪት
1: ዞባ ደባ ቀሕ ባሃል
0: ማዓሳ ዳ ክሰድልና ኢኹ ማለት እዩ ዓሳ ትፈት ኢኻ ቀ ፀቡቅ ኣብ ዳዕሮ ኣውለሲ ኢኻ ካ ትመሃሪ ክንደይ ክፍሊ ሓምሻይ ንፍዕቲ ደኸ መበል ክንደይ ወፂ ኸ ሸብዒት ብራዎ ዘጓለ ሕጂ ኣብዚ ኸሪአ ክንደ ትፈልጥ እያ ንክዚኣ ናይ ያለው ቆልዑ ግን ቅድሚኡ ሲ እንታይ ኣለክ ዕንቅል ሕንቅሊተይ ወይ ገለ
1: ፈልዩ
0: ሰናብ ሰናዊተ
1: ኣጋር ዘይብላ ሽሕ እያ እንታ
0: ኣጋር ደብላ ሽሕ እንታ ኣጋር ደብላ እዚ ድ ተደረሪ መልስ እያ
1: እንጀራ
0: ኣጋር የብላን ብዙሕ ዩ ብዓይኒ ሓቂ ኸዩ ርስ ካልይቲ ላ ትክደ
1: ሕርስ ውዒላ ፀብሪ ዘይትፅያ
0: ሕርስ ውዒላ ሳኒ ወፅያቅ በእሳኒ እንታይ
1: መርፍዕ
0: መርፊ ኣባ ሓቂ ክብራዊ ክብራዊ ሕጂ ክንጀመር ኢና ራይ ራእይ በለ ክንጀመር ኢና ሓጂ ተቐራይ ራእያ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ራይ ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ሓዚያ ኣብ ቁፅሪ ክልተ ስርዓተ ሞስኖ እዚ ኮርፖሬሽን ጥሪትን ዘራእትን ደበልዎ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዝርከባ እዮን በዓል ጃጓር እየን እዚአን

0: ኣብ ቁጥሪ ኣርባዕተ መቃብር ሓርበኛታት ሓዚ ኣርባዕተ ኣብ ቁፅሪ ሓሙሽተ መጓዓዝያ ኣግማል ንድን ግን መጓዓዝያ ቃዕ ኣብ ርእስኹ ኣብ ቁፅሪ ሽዱሽተ ሪፈረንደም ድሕሪ ናፅነት ብሪፈረንደም ኤርትራ ነዛ ባንዴራ ንበልቢላታ ዛጓል ኣራይ ኣብ ቁፅሪ ሸውዓተ ረአ ናይ ፀባ ከብቲ ራይ ኣብ ቁፅሪ ሸሞንተ ተጋደልቲ ሕስክያ ኣሎ ኣብ ርእሲ ኣሎ ደረም መረፂ ቁፅሪ ሕጂ ሸሞንተ ኣብዚ ግበርያ ንቅድሚት ክትገብርያ ሸሞንተ ከይትሕወሰና ሸሞንተ እንታይ ነይራ
1: ተጋደልቲ
0: ድኦም ቅድም ነይሮም ዋርሳይ ዳሕራዮም ዋርሳይ ወሪሶም ምውራስ እኳ እዩ ኣራይ ስከ ተጋደልተ ነይራ መስለኒ ከማዲ ሓቀይ ክትከውን ትኽእል እያ ተኣማሚን እያ ወረሳእስከ ተጋደልቲ እያ ተጋደልቲ ብራዎ ዘጓለ ብቆፅሪ ሸሞን ተኣትዩ ከለኸ ሸጥ ብልካ እንደገና ሕጂ ሓንቲ ሰዲ ሓደ እንታይ ነይራ ኣብ ቁፅሪ ሓደ ምስ መፀት ትመልሲ እንታይ ነራ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ኣበይ ድርከብ ቤት ትምህርቲ ሰውራ ቀደም ሳሕልኣብ ሳሕል ዜሮሮሮ ኣብ ዜሮ ዜሮ እዩ ትበሃል ስ ትፈልጥየኒ ክዛጓለይ ፈልጥያ ሕጂ ቤት ትምህርቲ ሰውራ ቀደም ተምሃሮ ቤት ትምህርቲ ሰውራ ኣብ ሳሕል ኣብ ዜሮ ነይሮም ራይ ቤት ትምህርቲ ሰውራ ራእየ ሓምሳ ዓመት ከዓ ክብዕል እዩ በዓል ናይ ቤት ትምህርቲ ሰውራ ሃራይ ቀፅሊ ሕጂ ከ እንደገና ቀፅሊ ሓሙሽተ ኢል ከለካ ሓሙሽተ
1: ተጋደልቲ
0: ሓሙሽተ ዝኸውን
1: መጓዓዝያ
0: ናይ መን ነረ እንታ ንመጓዓዝያ
1: ኣግማል
0: ድ መን ዝውረን ነይሩ መን ውጥጠ ነይሩ ቀደም መን ውጥጠ ነይሩ
1: ደቂ
0: ሰባትን ተጋደልትን ብራዎ ፅቡቅ ይክዘላ ደቂ ሰባት እዮም ንጎቶም ገባር ክኾኑ ክእሉ ተጋደልቲ ክኾኑ ክእሉ ደቂ ሰባት ኣብ ኮማ ደቂ ሰባት ነውለ ብጣዕሚ ንፍዕቲ ዛጓለይ ደቂ ሰባት እዮም ፅቡቅ ኣለኽ ሓራይ ሰዓብ እንደከና ራብዒቲ ሰላሳ ነጥቢ ምፅ ክለኸ ሕጂ ስጋዕ ሕጂ ሱሳ ምህራ ምፅ ሕጂ ራብዒቲ እንታያ ነራ ኣብ ሸውዓተ ቁፅሪ ሸውዓተ ናይ ራብ ቁፅሪ ሸውዓተ ቀልጥፍ እዩ ኣጆኸ እምቦ
1: ናይ ፀባ ከብቲ ናይ ፀባ ከብቲ
0: ናይ ፀባ ከብቲ ቦ እወይ ናይ ፀባ ከብቲ ብራዊ ዛጓ ብጣዕሚ ርኢኸ ሃራይ ሰሓቢ ሕጂ ከዓ ሓንሸይቲ ቁፅሪ ሽዱሽተ ንገርካ ቁፅሪ ሕራይ ሽዱሽተ እየ ክስሕብ ክደላ ቁፅሪ ሽዱሽተ እንታይ ነራ ቀልጥፍ ቁፅሪ ሽዱሽተ ሪፈረንደም እንታይ ማለት ሪፈረንደም ዛጓለ
1: ድሕሪ ናፅነት ኤርትራ ዝወፀት ባንዴራ ኤርትራ ከተንበልብል
0: ምንቲ ከተንበልብ ሪፈረንደም ብራዎ ምክንያቱ ስ ተጋደልቲ ባሓል ቡምቡምቦም ኣቢሎም ሰውፅዎም ስኒ ስቕ ኢሎም ክሳይ ግበርኑ ንና ንፈትዋ ኢና ዓድና ምርፅ ሪፈረንደም ናፅነት ኮይና ሪፈረንደም ብጣዕሚ ንፍዕቲ ዘጓል ሕጂ ናይ መወዳእታ ሓንቲ ላትኪ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድም ናይ መወዳእታ ንሳ ተምፂኢኸ እያ ሙሉእ ንስኹም ከዓ ምሳ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ክለኹ ሙሉእ ከተምፅሕ ራይ ምረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ ኣርባዕተ እንታይ ኔራ መፅሓ ጆኸ ኣጆኸ ኣጆኸ ፋኖስ ብርክሊሎ ፋኖስ ብርክሊሎ ካደተ መቃብር ሓርበኛታት ፋኖስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላብሻቀ ናይ ተፎኖ ደርፊ ፈሊጥኻ ንዓይነ ዜማ ገይረ ፋኖስ ፍርቅል ቆብ ተቢልክያ ኢለ ሓጊዘክ ነረ ግንታሓን ኣምፂኸ ሓምሳ ኣምፂ ክለኸ ኣረይ ሓምሳ ነጥብታት ኣምፂ ክለ ብራዊ ዛጓር ንፈጥ እዩ

ከመይ ፀኒሑ ግርም መቸም እንዳፈተናኩም ደስ እንዳበለና ክንፋንወኩም ኢና ክንፋኑ ኢና እንተበልና ከዓ ዝመፅእ

ፋኖዊት ቅሕፅልሚ እታ መሶብ ሰሪሕናያ ዲና መዛዘሚ ቅሕፅልሚ ሓንቲ ሙዚቃ ክጋብዘኩም እየ ኣይትሕመቑ እዞም ደቀይ ብስድራኹም ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ዝመፅእ ዘሎ ቀዳም እዚኣ ንዓኹም

ኣብ ዝቐፀላ ሰለስተ ሳምንቲ እዞም ጨቓዊት ብዝተዓፃፀፈ ብዝሒ ክምገቡ ጀመሩ። እቲ ተጣሒኑ ዝመፆም ዝነበረ ሳርዲን ድማ ከም ዘለዎ ከይተጣሕነ ክምገብዎ ጀሚሮም ኣለው። ፔንጉን 198 ነዚ መግቢ ፈትይዎ ኣሎ፣ ብብዝሒ ክምገብ ድማ ጀሚሩ ኣሎ። እዞም ጨቓዊት ኣብ ዕቤቶም ርኡይ ለውጢ ኣምፅኡ። ብሓፈሻ ፔንጉን እቶም ብዝቐልጠፈ ዝዓብዩ ናይ ባሕሪ ኣዕዋፍ ምዃኖም እዩ ዝንገረሎም። ኣብዚ ሕጂ እዋን ፔንጉን 198 1.3 ኪሎግራም ክብደት ሰውነት ወኒኑ ይርከብ። ሕጂ ናብቲ ዝዓበየ መናበይ ቦታ ክሰድዎም እዮም። ኣብዚ ምስ ብዙሓት ካብኦም ዝዓብዩ ጨቓዊት ሓቢሮም ክነብሩ ክጅምሩ እዮም። ኣብዚ ቦታ ከባቢ 50 ጨቓዊት ኣለው። ገሊኦም ዕብይ ዝበሉ፣ ገሊኦም ድማ ኣዝዮም ንኣሽቲ እዮም። ልክዕ ከምዚ ንመጀመርታ ግዜ ንትምህርቲ ክትኣትውን ከለኻ ኣዝኻ ትፈርሕ። ጨቓዊት 198 ድማ ድንን ብምባል ንኣካላቱ ኣዝዩ ከትሕቶ እዩ ዝረአ ዘሎ። ምክንያቱ ሓደ ሓደ ግዜ እዞም ዕብይ ዝበሉ ጨቓዊት ነዞም ንኣሽቱ ክድህልዎም ስለ ዝረኣዩ። ክሮሽያ ከም እትሕብሮ ንዝኾነ ኣብዚ ቦታ ዝፍጠሩ ኩነታት ኢድና ኣጣሚርና ኢና ንዕዘብ። ምክንያቱ ኣብ በረኻ እውን ከይተረፈ ወለዲ እዞም ጨቓዊት መግቢ ክምእርሩ ምስ ክህሉ ውሉዳቶም ንገዛእ ርእሶም ዘድሕንሉ ኩነታት ክፈጥሩ ስለ ዝረኣዩ። ስለዚ ነዚኢታት ኣብ ግምት ብምእታው ኣብዚ ክላመዱ ወይና እንደሊ ትብል። ኣብተን ዝቐፀላ መዓልታት በብቕሩብ ፔንጉን 198 ክንቀሳቐስ ጀሚሩ ኣሎ።

ግን ካልኦት ክተኽብዎ ይረአይለዉ። ንነብሱ በዓሉ ከገላግል ኣለዎ። ዘይከም ካልኦት ኣዕዋፍ ፔንግዊን ሓላፍነቶም ከርኢሎም ዘይኮኑ ዝተኽቡ ኣብ ፃዕቂ ዘለዎ ከባቢ ነፃ ቦታ ንምርካብ ኢሎም እዮም ዘካይድዎ። ስለዚ ን198 ክተኽብዎ ከለዉ ንሱ ድማ ግብረ መልሲ ክህበሉ ኣለዎ። ብከምዚ ድማ ንመሰሉ ክጣበቕ ከም ዝኽእል ከመስክር ኣለዎ።

ኣብዚ ሓለፋ ሰሙናት እዞም ፔንግዊን ፎኪስመት ብክበልዑ ድሕሪ ምፅናሕ ሕጂ ዕብይ ዝበሉ ዓሳብ ምምጋብ ክጅምሩ እዮም። ኣብ መጀመርታ መዓልትታት ነዚ ክንዲፍርቂ ቁመቶም ዝኾነ ዓሳ ክውሕጡ እንከለዉ ክሽገሩን ትልቕ ዝብሉ ዘለውን እዮም ዝመስሉ።

ግን ንግዚኡ ዳኣ እምበር ኣካላቶም ንከምዚ ዝተፈጥረ ስለ ዝኾነ ብዘይፀገምዮም ዝውሕጥዎ። ፔንግዊን ኣስናን የብሎምን። መልሓሶም ግን መዛዕብ ዓሳ ንምስታኽ ዓብ ታርያ ትፃወት። ሕጂዞም ዓሌት ናብ በረኻ ምስ ከዱ እንታይ ከም ዝበልዑ ፈሊጦም ኣለዉ ማለት እዩ።

ኣብተን ዝቐፀላ ሰለስተ ሳምንቲ እዞም ኣፍሪቃውያን ፔንግዊን ኣደናቕ ለውጢ ረኣዩ። እቲ ዝነበሮም ጎፍጓፍ ፀጉሪ ብለማፅ ማሕማሕ ዝብል ማይ ዝፃወር ሽፋን ተተክአ። ጸሊምን ኣዝዩ ጽዑቕን ነንሕድሕዱ ዝተላገበን ብምዃኑ ልክዕ ከምቲ ብሓምባሲ ወዲ ሰብ ዝኽደን ክዳን እዩ ዝመስል። እዚ ማለት ድማ እዞም ጨቓዊት ናብቲ ኣገዳሲ ክላመድዎ ዘለዎም ንጥፈት ክሰጉሩ እዮም። ክሮሻ ክትገልጽ እንከላ ሎሚ ናይ ፔንግዊን 198 ዝዓበየት መዓልቲ እያ፣ ምክንያቱ ንመጀመርታ ግዜ ክሕምብስ ትብል። ፔንግዊን ንምሕምባስ ተባሂሎም ስለ ዝተፈጥሩ ብዙሕ ኣየሸግሮምን እዩ፣ ግን ልክዕ ከም ወዲ ሰብ ኣብ መጀመርታ መዓልቲ ምትብባዕ የድልዮም እዩ። ክሮሽያ ኣነ ዝፈትዎ ነገር ንመጀመርታ ግዜ ክሕምብሱ እንከለዉ ምዕዛብ እዩ። ኣዝዮም እዮም ዝፈርሑ፣ ግን ከዓ ተፈጥሮዊ ግዴታ ስለ ዝኾኖም ግድነት ክትግበር ኣለዎ ትብል። ዝኾነ ከየጋጥሞም ግን ኣተኪርና ኢና ንከታተሎም። ከም ጀመርቲ መጠን ግን ፅቡቅ ክሕምብስ ኢና ንዕዘብ ዘለና። ኣብዚ ደለይዎ ክወፁን ክኣትውን መታን ድማ ነዚ ኣፍ ደገ ናይ ዝምሕምበሲ ከፊትናሎም ኣለና ትብል። ጫቂት 198 ካብቲ ምሕምበሲ ቀልጢፉ ክወፅእ ተራእዩ። ብዙሕ ከይፀንሐ ድማ ዳግማይ ተመልሰ። ምሕምባስ የስተማቐረሎ፣ ግን ንነዊሕ ግዜ ምስ ዝሕምብሱ ይደኽሙ እዮም። ካልእ ጀማሪ ጫቂት ግን ክጋደል እዩ ዝረአ ዘሎ። ንምሕምባስ ዝተዳለወ መሲልና ኢና እቲናዮ፣ ግን ቅሩብ ዘሎ ኣይመስልን ትብል ክሮሽያ።

ንፔንግን 198 ግን እዛ መዓልቲ ሕጉስቲ መዓልቲ እያ። ድሕሪ ክልተ መዓልታት ሓደ ኣብ ዝመናበይ ማእከል የሰንብድ ዜና ተሰምዐ። እዘን ጨቓዊት ክስዕላን ክህንጥሳን ጀሚረን ኣለዋ። ከምዚ ዝኣመሰለ ሕማም ድማ ቀልጢፉ እዩ ዘላባዕ። ፔንግን 198 ድማ በዝተጠቕዕሎ

ኣዝዩ ዝተሓተዩ ግን ንምፍዋሱ ቀሊል እዩ ስለዚ ቀልጢፍና ክንፍውሶ ኢና ትብል ፍወሳ ናይዚ ሕማም ሃፋ ብምጥቃም እዩ ክካየድ ነዞም ፔንግዊን ብብልሓት ኢና ክንፍውሶም ኣብ ናይ ነፍሲ ወከፎም ኣፍንጫ መድሃኒት ዝመልአ ማስክ ክንገብረሎም ኣይንኽእልን ኢና ስለዚ ኣብ ሃፋ ዝተፍእ መድሃኒት ዘለዎ ሳንዱቕ በብጉጅለ ብምእታው ክፍውስዎም እዮም ኣብ መዓልቲ ክልተ ግዜ ን10 ደቓይቕ ብከምዚ ኣገባብ ይዕጠኑ ካብዚ ሕማም ብዝቐልጠፈ ነፃ ንክኾኑ ድማ ንትስፎ ትብል

ድሕሪ ሰለስተ መዓልታት እቲ ካብ ሕማም ተፈዊሱ ምሉእ ጥዕና ወኒኑ ዝርከብ ፔንጉን 198 ናብ ምሕምባስ ተመሊሱሎ። እቲ ተሪፉ ዝነበረ ጎፍጓፍ ቆርበት እውን ምሉእ ብምሉእ ተኣልዩ ይርከብ። ሕጂ እቲ ቐንዲ ፈተና ተጀሚሩሎ። እዞም ፔንጉን ናብ በረኻ ክስደዱ እንተኮይኖም ነቲ ኣፍ ደገ ናይ ምሕምበስ ብምዕፃው ናይ ምሕምባስ ብቕዓቶም ክሳብ ክንደይ ከም ዝበፅሐ ንኽፈልጣ ክፍትንኦም እየን። ኣብ መዓልቲ ሰለስተ ግዜ ን20 ደቓይቕ ከም ዝሕምብሱ ይግበር። ግዴታ ድማ እዩ። ሰዓቶም ከይኣኸለ ናብታ ደንደስ ክወፁ ኾነ ዶ ክብሉ ኣይፍቀደሎም እዩ። ኣብ መጀመርታ ዩሱም ብድዮም፣ ግን ድሕሪ ግዜ ክርድኦም እዩ ትብል ክሮሽያ። እዚ ሓይሎም ጭዋድኦምን ተፃዋርነቶምን ንኸማዕብልዩ ዝሕግዝ ድማ ትብል። ኣዝዩ ክገድሶም እዩ። ምክንያቱ ኣፍሪቃውያን ፔንጉን 2 ሲሶ ናይ ህወቶም ኣብ ባሕሪዮም ዘሕልፍዎ

ኣብተን ዝቐጸላ መዓልታት እዞም ፔንጉዊን ኣብዚ መሐንበስ ቦታ ካብቲ ናይ መጀመርታ ንንውሕ ዝበለ ሰዓታት ክጸንሑ ጀመሩ። ድሕሪ 3 ሰሙን ድማ ክኢላታት ሓንበስቲ ክኾኑ በቕዑ። ኣብ ነፍሲ ወከፍ መዓልቲ ን3 ሰዓታት ይሕምብሱ። ክሮሽያ ከም እትሕብሮ እቲ ዘገርም እዞም ፔንጉዊን ኣብ መሬት ደርገፍገፍ እናበልዮም ዝኸዱ፣ ኣብ ባሕሪ ግን ኣደነቕቲ ሓንበስቲ እዮም። ከም ናታቶም ንውሽጢ ባሕሪ ክንቆፅ ዝኽእል ነይረ እንተ ዝኸውን ክንደይ ምጥዓመ ትብል እናሰሓቐት። ካብ ኩሎም እዞም ፔንጉዊን ዝበዝሐ ግዜኡ ኣብ ማይ ዘሕልፎ ዘሎ ድማ 198 እዩ። ኣብ መጀመርታ ብሓገዝ ክነቁሑ እንከሎ ናይ ምንባር ዕድሉ 50 ሚኢታዊት እዩ ዝነበረ። ምኽንያቱ መብዛሕትኦም እዞም ብደገፍ ዝነቕሑ ፔንጉዊን ብህይወት ኣይቅጽሉን ስለ ዝነበሩ፣ ንሱ ግን ኣብ ዝበለጸ ኩነታት እዩ ዘሎ።

እዞም ኣፍሪካውያን ፔንግዊን ኣብቲ ምቆት ዝነበሮ ግማግም እንቋቑሖ እንከለዉ ካብ ዝርከቡ ጀሚሩ ሎሚ 117 መዓልታት ኣውፂሮም ኣለዉ። ሕጂ ጎቢዞም ስለ ዘለዉ ናብ በረኻ ንኽምለሱ ድልዋት ዘለዉ ይመስሉ። ግን እዚ ኸውን ንኽኸውን ኩነታት ጥዕንኦም ኣብ ፅቡቕ ደረጃ ምስ ዝህሉ እዩ። እዚ መርመራ ድማ ሕጂ ከካይዳሎም እየን። ኩሎም ፔንግዊን ማይ ዘይሕልፍ ቆርበት፣ ሙሉእ ጥዕና ዘለዎ ልብን ጽኑዕ ሳምቡእን ክውንኑ ኣለዎም። እቶም ነዚ መርመራ ዘይሓለፉ ንዝያዳ ድልዳለ ኣብዚ ማእከል ክተርፉ እዮም። ሕጂ 198 ክምርመር እዩ። ንሱ ዋላ እኳ ንእሽተይ ዑፍ ይኹን ግን ጽቡቕ ሚዛን ሰውነት ወኒኑ ዝርከብ። ኣዒንቱን ናይ ኣካላቱ ብቕዓትን ድማ ኣብ ጽቡቕ ደረጃ ይርከብ። ስለዚ ፔንግዊን 198 ኣብዚ መርመራ ሓሊፉሎ። ጽባሕ 198 ምስቶም ነዚ መርመራ ዝሓለፉ ብፆቱ ናብ በረኻ ክፋነው እዮም። ክሮሽያ ቐፂላ ፔንግዊን 198 ኣብ ልበይ ፍሉይ ቦታ ይወኒኑ ጸኒሑ። ሕጂ ናብ በረኻ ክፋኖ ብምዃኑ ኣዝዩ ሕማቕ ይስምዓኒ ትብል።

እታ ዝፋነው ላማዓልቲ ሎሚያ ኣብዚ ማእከል መጠረሻ ግዜ ይሕምብሱለዉ። ኣብዚ ኣብ ዕፁብ ቦታ እዮም ፀኒሖም፣ ሕጂ ግን ናብ በረኻ ናብቲ ዝገፍሐ ቦታ እዮም ክሰግሩ። ክሮሽያ ኣስዒባ ሕጂ ሰዓት ከኣኽሎም ካብዚ መሐንበሲ ከውፅኦም እሞ ክምግቦም ክጅምር። ኣዝዩ ዛሕሊ ድማ እዩ ዘሎ ትብል

ኣብዚም ሓንበሲ ምስ ኣተወት ግን ነዞም ብክልተ ዕፅፊ ካብ ሓንበስቲ ናይ ኦሎምፒክ ዝቕልጥፉ ዓዋፍ ኮብኬብካ ክትውፅኦም ቀሊል ኮይኑ ይፀንሓን። ዓሰርተ6ዱሽተ ፔንግዊን እዮም ናብ በረኻ ክፋነዉ፣ ንነፍሲ ወከፎም ድማ ኣብ ሳንዱቕ ኣእተውኦም። ልክዕ ከምቶም ካልኦት ፔንግዊን 198 ኣብታ ዝኣተዋ ሳንዱቕ ብግቡእ ተዓሽጉ ንኽኸይድ ድሉ ኮነ። ¶¶

እታ ንነዊሕ እዋን ዝተጸበናያ መዓልቲ ኣኺላላ ትብል ክሮሽያ ንሳ ቐጺላ እዞም ዝናበናዮም ፔንግዊን ነዚ ክላማመድዎ ድማ ንትስፎ ትብል ኣብዚ ገምገም ኣስታት 2,000 ፔንግዊን ይቕመጣ እዞም ኣብዚ ዝጸንሑ ፔንግዊን ካብቶም ኣብ መናበይ ማእከል ዝጸንሑ ዝዓበዩ ስለ ዝኾኑ ሕብሪ ናይ ቆርበቶም ዝተፈለየ እዩ ክሮሽያ ቐጺላ እዞም ሳና ዝጸንሑ ፔንግዊን ፍኹስ ዝበለ ህይወት ይጸኒሕዎም ግን እዚዩ እቲ ከቢድ ህይወት ዘለዎ በረኻ ትብል ፔንግዊን 198 ምስ ብፆቱ ናብዚ ውቅያኖስ ብዘይዝኾነ ሓገዝ ናይዞም ናቤቶም ንኽሕምበሱ ባብ ክረሓወሎም እዩ ቅድሚኡ ግን ብልክዕ ውቅያኖስ እንታይ ማለት ምዃኑ ክርድኡ ኣለዎም

ሓደ ሓደ ግዜ እዞም ኣዕዋፍ ነዚ በረኻ ክለምድዎ የሸግሮም እዩ። ነዚ ንምውዳህ ድማ ሓደ ጅግና ዑፍ እዩ ዘድሊ። ቀዲሙ መሪሕዎም ዝተበገሰ ድማ እቲ ዝነኣሰ ኣፍሪቃዊ ፔንግን 198 እዩ። ድሓን ኩኑ ድሕሪ ሕጂ ኣይክንርአአን ኢና፣ ስለ ዝተገብረለይ ግን የመስግን ኢሉ ከይተገደሰ ዩ ከይዱ ይብላ ናበይቱ ሮሽና ን ክሮሽያ ቐፂላ እዞም ልክዕ ከም ደቀይ ተኻናኺነ ዘዕብኽዎም ፔንግዊን ናብዚ በረኻ ነብሶም ንኽኽእሉ ወፂኦም ብምህላዎም ኣዝየ ተሓቢነ ዘለኹ ትብል። ሜል ድማ ቐፂላ ኣብ መጀመርታ ንፔንግዊን 198 ናብዛ ናይ ሎም መዓልቲ ይበፂሑ ኢልና ኣይነ

እንተኾነ ግን ፍረ ፃዕርና ረኺብና ኣለና ትብል ሳላዚ ዘይሕለል ፃዕረን እዞም ዝተዓዘብናዮም ጉጅለ ፔንግዊን ብምሉእ ጥዕና ናብቲ መበቀሎም ዝኾነ በረኻ ተመሊሶም ኣለዉ። ነናቶም እንቋቑሖ ወሊዶም ናብ ዝገምገም ክምለሱናን ነዞም ናቶም ዓሌት ድማ ብኸምዚ ኣገባብ ካብ ፅንተት ከድሕኑን ንትስፎ። ኣፍሪካዊ ፔንግዊን 198 ድሕሪ ምፍናዉ እዞም ናይ ድሕነት ማእከል ብድሕሪኡ ካልኦት 320 ፔንግዊን ናብ በረኻ ኣፋንዮም እዮም። ክሮሽያን ሜልን ድማ ነቶም ተሪፎም ዘለዉ 100 ዝጠመዩ ጨቓዊት ኣብ ምንባይ ምምጋብን ተጸሚደን ይርከባ።

መደብና ትራን ኣብ ሰሙን እዙ ንኡስ መደብና ዓለም ስነ ጥበብ ብዛዕባ ኣብ ፋሽን ዓለም ዘለዎ ኣልባሳት እያ ገለ ክትብለና መሪፃ ዘላ። ኣልባሳት ዝተፈላለየ ለውጥታት እናገበሩ ብዝተፈላለዩ ነገራት ተጸልዮም በቲ ንኹነታት ዝምጥን መንገዲ ተሰሪሖም ይቐርቡ እዮም። ወቕቲ እውን ሓደ ካብቶም ንኣሰራርሓ ኣልባሳት ዝጸልዑ ኣቕሓ እዩ። ኣብዚ መደብ እውን ብዛዕባ ወቕታዊ ኣከዳድና ፋሽን ከመይ ይመስልን እቶም ዝሰርሑ ክዳውንቲ ኸ ከመይ ዝመስሉ እዮም ዘላለዩ ትሕዝቶ ይኸውን። ንኡስ መደብና ዳሳስና ብዛዕባ ፍሉያት ገዘፍቲ ኣኻውሕን እምባታትን ይቐርበልና። እቲ ፍሉይ ጽባቐኦም ብሳይንስ ክተረድእ ዘይከኣሉን ተዓዚብካ ግን ንተፈጥሮ ክተድንቕ ካብ ዘኽእሉካ ቦታታት ዝዳሰሰ እዩ ክኸውን ትሕዝቱ። ዕድመ ጸጋ እዩ፣ ንእስነት ድማ ዕዳ እዩ ዝብሉ ሓረጋት ልሙራት ኣባህላ ሕብረተሰብናዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ህይወት እምበኣር ንተመክሮ ህይወት ወዲ 108 ዓመት ክድሰልናያ ምክታል ናባኹም ተኸታታሊት ፊልም ሳውን መበል 24 ክፋል እውን ካብ መደባትናያ። ብተወሳኺ ዝተፈላለዩ ዜማታትን ከምኡ ውን ኣዛኒት ዝበልናዮም ቪድዮታት እውን ከም ኣካል ትሕዝቶ መደብና ትራን ዝሰሙን ዝዮም ሞ ንኽትከታተሉ ብክብሪ ንዕድም። መደብና ትራን ቀዳም 25 ሓምለ ልክዕ ሰዓት 2 ፈረቓ ድሕሪ ቀትሪ፣ ድግማ ሓሙስ 30 ሓምለ ልክዕ ሰዓት 4 ድሕሪ ቀትሪ። መደብ ናትራን

ሰላም ከመይ ፀኒሖም ዝኽርኩም ተኸታተልቲ እዚ መደብ ምኽሪመያውያኒ ኣብዚ ናይ ሎሚ ሒዝናዮ ዘለና ዛዕባ ድማ ንባሕራዊ ሂወታዊ ብዙሕነት ዘተኮረ ክኸውን እዩ። ናይ ዘልዒልናዮ ዘለና ርእስቲ ሙያዊ ምኽሩ ክበና ኣብ ስቱድዮና ዓዲምናዮ ዘለና ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ምርምር ኣብ ሚኒስትሪ ሃብቲ ባሕሪ እዩ። ኣቶ ተክለ ሃይማኖት ዕድሜና ክቢርካ ካብ ከተማ ባፅዕ መፅኻ ንትብና ሓበሬታ ቀዲመ ብስመይ ምስ ምተዓዘብቲ ነመስግነካ። እስኪ ብዛዕባ ባሕራዊ ብዙሕነት ኢና ክንዛረብሎም እሞ ባሕራዊ ብዙሕነት ክንብል ከለና እንታይ ማለት እዩ?

0: ኤርትራ ሃገርና ድማ ብባሕራዊ ብዙሕነት ብኸመይ ክንጥምታ ንኽእል? እንታይ ዓይነት ሃብቲ ከ ኣለዋ?
1: መጀመርታ ኣነ እውን ነዚ ዕድል እዚ ብዝሃብኩም ኣጋጣሚ ሂወታዊ ብዙሕነት ባሕሪ ክገልፅ ኣመስግን። ሂወታዊ እዚ ባሕራዊ ሂወታዊ ብዙሕነት ክንብል ከለና ዝተፈላለዩ ዓሌታት ሂወታዊ ባሕሪ ካብቲ ዝደቐቐ ብዓይንና ክንሪኦ ዘይንክእል ባክተርያ ክሳብ እቲ ዝዓበየ ሂወታዊ ናይ ባሕሪ ዓሳናባር ኢልና ንፅውዖ ምስ ኣከባቢኦምን ምስቲ ስነ መሓድሮኦምን ዝተኣሳሰርን ዘለዎም ፅልዋን ዘጠቓልል ሂወታዊ ባሕራዊ ሂወታዊ ብዙሕነት ኢልና ክንገልፆ ንኽእል። ብሓፈሻ ኣብ ኤርትራ ምስ ንመፅእ ብዛዕባ ዘለና ባሕራዊ ሂወታዊ ብዙሕነት ኤርትራ ኣብቲ ቅናታዊ ናይ መሬት እያ ዘላ። ኣብዚ ከዓ እቲ ብዙሕነት ናይ ሂወታዊ ዝበዝሐ እዩ። ከምኡ ብምዃን ከ ኣብ ናይ ባሕርና ከዓ ዝበዝሑ ሂወታውያን ባሕሪ ንረክብ። ዝተፈላለዩ ደቀቕቲ ብዓይንና ክንሪኦም ዘይንኽእል ካብ ባክተርያ ብብዝሒ ዓሌታት ኣለዉ። ብዓይንና ንሪኦም ስልካ ኣዝዮም ብዙሓት ዓሌታት ሂወታዊ ባሕሪ ኣለውና። ገለ ክንጠቅስ ንኽእል ኢና። ዝተፈላለዩ ዓሌታት ዓሳታት ኣለውና። እዚ ባሕሪ ቀይሕ ባሕሪ ክንብል ከለና ልዕሊ 200 ዓሌታት ዓሳ ኣለው ንብል። ኣብ ናይ ኤርትራ ክንመፅእ ከለና ክሳብ ሕጂ መዝጊብናዮ ዘላ ልዕሊ 500 ዓሌታት ዓሳ ኣለውና። እዚ ግን ናይ መወዳእታ ማለት ኣይኮነን፣ እቲ ናይ ምልላይ ኣብ መስርሕ ስለ ዘሎ ምስ ግዜ ዝውስኺ ማለት ምስ ናይ ቀይሕ ባሕሪ ኣሎ ዝበሃል ዳርጋ ልዕሊ ናዊታት ገፁስ ክኸይድ እቲ ኣሃዝ ማለት እዩ። ካልእ ናይ ጎቤ ባሕሪ ንብሎ ኣለና። ዝተፈላለዩ ዓሌታት ጎቤ ባሕሪ ክሳብ 5 ዝኾኑ ኣለውና። የዕዋፍ ባሕሪ ንብለና ኣለና። ብዙሓት ኣዕዋፍ ባሕሪ ኣብ ደሴታትን ኣብ ገማግምን ገሊአን ዘዕርፋ፣ ገሊአን ኣብኡ ዝነብራ፣ ገሊአን ኣብኡ ዝፋርያ፣ ገሊአን እውን ሳጊመን ዝመፃ ኣዕዋፍ ባሕሪ እውን ዝተፈላለዩ ዓሌታት ኣለዋና። እዚ ካልእ እዚ ላም ባሕሪ ኢልና ንፅውዖ፣ ዓሳናባሪ ኢልና ንፅውዖም፣ ኣብ ሰላማ ኢልና ንፅውዖም ዝተፈላለዩ ዓሌታት ናይ ሂወታዊ ባሕሪ ኣለውና። ኣብቲ ናይ ባሕራዊ ኣታክልቲ ተመፂና እውን ከም ፀሃያይ ባሕሪ፣ ከም ሳዕሪ ባሕሪ፣ ከም ገረብ ሸራ ወይ ካልኦት ዓይነት ኣግራብ ኣብቲ ገማግም ደስታ ዝርከቡ ዝተፈላለዩ ዓሌታት ናይ ኣታክልቲ ባሕሪ እውን ኣለውና። ስለዚ እቲ ናይ ኤርትራ ባሕሪ ክንገልፆ ከለና ብሂወታዊ ባሕሪ ሃብታም እዩ። እቲ ብዙሕነት ኣብቲ ሰሜናዊ ዝበዝሐ ክኸውን ከሎ ብብዝሒ ግን ዳርጋ ኣብቲ ደቡባዊ ክፋል ናይ ባሕርና ኢና ንረኽቦ። ካብዚ ማእኸላይ ጀሚርካ ማለት እዩ ካብዚ ከባቢ ዳህላክ ደሴታት ጀሚርካ ክሳብ ዓሰብ ዘሎ እዚ ብብዝሒ ሂወታዊ ባሕሪ ዘለዎ ኣካል ባሕርና እዩ። ምክንያቱ እቲ ንሂወታውያን ባሕሪ ዘድልዮም መግቢ ብብዝሒ ኣብዚ ደቡባዊ ናይ ባሕርና እዩ ዝርከብ። እቲ ርክብ ምስ ህንዳ ውቅያኖስ ስለ ዘሎ ምቅያር ናይ ማይ ከዓ ስለ ዘሎ ምስኡ ከዓ ማዓድናት ሒዙ ስለ ዝመፅእ እዚ ዋላ ካብ ቀይሕ ባሕሪ ተሪና እዚ ናትና ደቡባዊ ክፋል ቀይሕ ባሕሪ እቲ ዝሃብተመ ማለት እዩ። ብኡ መንፅርካ ዝሃብተመ ሂወታዊ ብዙሕነት ከዓ ኣለዎ ማለት እዩ። ዝተፈላለዩ ዓሌታት ክንረክብ ንኽእል ብዝሒ ዘለዎም እንስሳታት ወይ ሂወታውያን ባሕርካ ክንረክብ ንኽእል ማለት እዩ። ብከምዚ ክንገልፆ ንኽእል ትን ኤርትራ
0: ሕራይ። እስኪ እዚ ንጠቕሶ ዘለና ብዛዕባ ባሕራዊ ሂወታዊ ብዙሕነት እዩ እሞ እስኪ ኣገዳስነት ናይ ባሕራዊ ሂወታዊ ብዙሕነት እንታይ እዩ?
1: ሕጂ ኣገዳስነት ሂወታዊ ናይ ባሕሪ ወይ ከዓ ባሕራውያን ሂወታውያን ክንሪኦ ከለና ኣዝዩ ኣገዳሲ እዩ። ካብ መግቢ ጀሚርካ ዳርጋ ወዲ ሰብ ካብ ጥንቲ ጀሚርካ ምስ ምግፋፍ ዓሳ እዩ ጀሚሩ። ምክንያቱ እቲ ባሕሪ መግቢ ዓሳ ኣሎ፣ ካልእ ዓይነት ዓሌታት ኣለውና ከም መግቢ ዘገልግሉ። ኣብ ፋብሪካ ተመስሪሖም እውን ናቶም ዓይነት ቀይሮም እውን ዝተፈላለየ መዓላ ዝውዕል ኣሎ። ዝተፈላለዩ ሂወታውያን ባሕሪ ከም መድሃኒት ንክስርሑ ዘገልግሉ እውን ኣለውና። ካልእ ኣብዚ ሕጂ እዋን ምስ ናይ ቱሪዝም ዝተኣሳሰር እውን ዳርጋ ምንጪ እቶት እዮም ዝኾኑ ዘለዉ ሂወታውያን ባሕሪ ምንጪ እቶት ናይ ሓንቲ ሃገር ይኮኑ ምስቲ ምዕባለ ናይ ቱሪዝም ዝካየ ዘሎ ንጥፈታት። ካልእ ነቲ ስነ መሓድሮ

0: ናይ ኣከባቢ እውን ነቲ ናቱ ሚዛን እውን ኣብ ምሕላው ኣገደስቲ እዮም። ካልእ ዝተፈላለየ ጥረ ነገር መስርሕ እውን ይኮኑ እዮም። ንፈሳሲ ድኾን ኣብነት ኣብዚ ሕጂ ዝጥቀመሎም ዘለና ከም ፀሓይ ባሕሪ ካብ ዓሳ ንድኩዕ የገልግሉ። ካልእ ንመግቢ እንስሳ ከዓ የገልግሉ ማለት እዩ። ብፍላይ እዞም ንኣሽቶ ዓሳ ወይ ዚ ተረፍ መረፍ ናይ ዓሳ ጢሒንካ ኣብ መስርሒካ እውን እቲ ቀንዲ መግቢ ናይ እንስሳ ንደህሮን ከብትን ኮይኑ ዘሎ እዩ። ብድሕሪኡ እዚ ኸ ንወዲ ሰብ ከዓ የገልግል ብተዘዋዋሪ ማለት እዩ። ሕጂ እቲ ኣገዳስነት ናይ ሂወታዊ ባሕሪ ኣዝዩ ሰፊሕ እዚ ኣሕፅር ኣቢል እየ ብሓፈሻ ዝገልፆ ዘለኹ ማለት እዩ።
1: ኣገዳሲ እዩ ባሕራዊ ሂወታዊ ብዙሕነት ክንሪኦ ከለና ምስ ሂወትና እውን ዝተኣሳሰር ስለ ዝኾነ ስጋኣታት ክንታይ ኣለዎ? ምናልባት ከም ስጋኣታት ዝጥመት እንታይ እዩ?
0: ኣዎ፣ ሕጂ ኣብዚ ግዜ እዚ ዋላ ብዓለም ደረጃ እንተርእናዮ እቲ ስጋኣታት ንሂወታውያን ባሕሪ ኣዝዩ እንዳዘየደ እንዳላዓለን ዝኸይድ ዘሎ እዩ። እቶም ስጋኣታት ከዓ ብተፈጥሮ ዝመፅእ ኣሎ፣ ብናይ ወዲ ሰብ ዘስዕቦ ከዓ ዝመፅእ ኣሎ። ኣብቲ ናይ ተፈጥሮ ተሪእናዮ ሕጂ እቲ ዝዓበየ ከም ስጋኣት ዝረአ ዘሎ ንሂወታውያን ባሕሪ እቲ ክሊማዊ ለውጢ ዓለምና ዳርጋ እንዳወዓየት ትኸይድ ኣላ። እቲ ማይ ባሕርካ እንዳወዓየ ኸይድ ኣሎ። ብኡ መንፅርካ ዝተፈላለዩ ሂወታውያን ባሕሪ እንዳሞቱን እንዳፀነቱን ይኸዱ ኣለዉ ማለት እዩ። ብፍላይ ኣብዝሓለፈ 220 ርኢና ሓደ ማዕበላዊ ዋዕ መፂ ነይሩ ናዓና እውን ፀሊምና እዩ። ብፍላይ እዚ ናይ ዕምባባ ባሕሪ ኢልና ንፅውዖም ኣዝዮም ተሃስዮም እዮም ማለት በዚ ዋዕ እዚ። እቶም ካልእ እንስሳታት እውን በብመጠኑ እንዳተሃሰዩ ይኸዱ ኣለዉ ማለት እዚ እቲ ናይ ተፈጥሮ ዝዓበየ ስጋኣት ኮይኑ ዘሎ እዩ ሂወታውያን ባሕሪ። እቲ ናይ ወዲ ሰብ ዘሎ ስጋኣታት ከዓ ዝተፈላለየ ፅልዋ ኣብ ዝተፈላለየ ሂወታውያን ባሕሪ የስዕብ ማለት እዩ። ገለ ክንጠቅስ ንኽእል ኢና ዝብከላ ባሕሪ። ዝብከላ ባሕሪ ዝበሃል ብፕላስቲክ ይኹን ብካልእ ዓይነት ብከላ ምንጭታት ይኹን ነዚ ንሂወታውያን ባሕሪ ኣዝዩ ኣብ ስጋኣት ኣእትይዎም ዘሎ እዩ ማለት እዩ። ዋላ ኣብ ናይ ሕርሻ ቦታ ዝተገብረ ፀረ ፀሓይ ድዩ ድኩዕ እዚ ሰብ ዝሰርሖ ድኩዕ ድዩ እዚ እውን ተሓፃፂቡ ንባሕሪ ስለዝኣቱ ብከላ የስዕብ። ካልእ ከም ዝቀድመ ዝቁፅ ዚ ናይ ፕላስቲክ ፈቅዱ ዝድርበው ንባሕሪ ኣቱ እዚ ኩሉ እዚ ናይ ብከላ ባሕሪ ንቦት ቀንዲ ስጋኣት ኮይኑ ዘሎ ማለት እዩ። ካልእ ከም ስጋኣት ዝረአ ከዓ እዚ ብፍላይ ኣብ ዓሳታት ክንሪኦ ከለና ልዕሊ መጠን ምምዝማዝ ንዓሳታት ወይ ኣዕነውቲ ገፈፍቲ መግፈፊ ብምጥቃም ኣብ ዝተፈላለየ ስነ መሓድሮ ናይ ሂወታውያን ባሕሪ ዝመፅእ ሳዕብናት ኣሎ ማለት እዩ። እዚ እውን ክጥቀስ ክከኣል ካልእ ንባዕሉ ምስ ናይ ገረብ ሾራ ዝተኣሳሰር እውን ብዝተፈላለ ብከብትን በግማልን ዝብላዕ ገረብ ሾራ ኣሎ። ደቂ ሰባት ዝቁረፅ ገረብ ሾራ ኣሎ። እዚ እውን ዝዓበየ ስጋኣት እዩ። ብዚ ክንሪኦ ንክእል ካልእ ኣብ ናይ ተርትር እዚ ጎብየ ባሕሪ ተርእኒ እውን ኣብዚ ግዜ ዳርጋ እንዳፀመት እዮም ዝኽ ዘለዉ እቲ ቀንዲ ስጋኣት ከዓ እቲ ናይ ወዲ ሰብ ምትእትታዊ ማለት እዩ። እቲ ናይ ወዲ ሰብ ምትእትታዊ ክንብል ከለና ኣብ ገለ ንስጋ ንእንቃቅሖ ጎብየ ባሕሪ ኢሎም ይሃድንዎም ማለት እዩ። ኣብ ገለ ከዓ በዚ መግፈፊ ንዕኦም ዝሕሰት ይዕድዩ ካልእ መጃሓፍ ዝብልዎም ብኡ ክገፉ ከለዉ ይልከሙ ስለ ዘለዉ እዚ ከዓ ከም ስጋኣታት ኣብ በዓል ጎብየ ባሕሪ ንሪኦ። ኣብ ዕዋፍን ከምኡ ስጋኣታት ኣሎ። ብሓፈሻ ኣብቶም ዝተፈላለየ ሂወታውያን ባሕሪ ዝተፈላለየ ዓይነት ስጋኣታት ብናይ ወዲ ሰብ እቲ ዝያዳ ዘሎ እዩ ማለት እዩ።
1: ሕራይ እዚ ናይ ወዲ ሰብ ከምዚ ዝጠቀስካዮ ሓደጋታት ይውርዳ ኣሎ ማለት እዩ። ብኡ መንጠን ከዓ እቲ ዕንወት ኣብ ባሕራዊ ብዙሕነት ዘምፅኦ ሽግራት ኣሎ እሞ ስለዚ ንቕሓት ሕብረተሰብ ኣብ ምዕባይ እዚ ባሕራዊ ሂወታዊ ብዙሕነት ከ እንታይ እንታይ ትገብሩ ወይ እንታይ እንታይ ተሰርሐ ኣሎ እንታይ እንታይ ለውጢ ኸ ዝረኣኹም ኣሎ?
0: ሕጂ ነቲ ዘሎ ስጋኣታት ንምውጋድን ነቲ ዘሎ ሂወታዊ ፀጋታት ንምዕቃቡን ዝተፈላለየ ስራሓት ይካየድ እዩ። ገለ ካብቲ ዝካየድ ምርምራዊ ንጥፈታት ዝካየድ ኣሎ። ምክትታል ነቶም ሂወታዊ ባሕሪ ኣብ ከመይ ኩነታት ኣለዉ፣ እንድሕር እቲ ኩነታቶም ድሓን ተልዩ እንታይ ድሓን ዝገብሮ ዘሎ፣ ነቲ ድሓን ዝገብሮ ዘሎ ረቑሒ ክዕቀብ ስለ ዘለዎ፣ እንድሕር እቲ ኩነታቶም ናብ በስጋኢ ዝኸይተልዩ ከዓ እንታይ እዮም እቶም ረቑሒታት ናብ ከምኡ ዝገብሮም ዘለዎ ኣለሊኻ ኣብ ምፍዋሶም ዝስራሕ ማለት እዩ። ገለ ናይ ምሕደራ ኣገባብ እውን ይግበር እዩ ካብቲ ውፅኢት ማለት እዩ ብዓብኢ ኸዓ

0: ድሕርቲ ህዝቢ መንቃሕ ማለት እዩ። ድሕርቲ ምሕዳራ ዝግበር ክሰርሕ እተኮይኑ እቲ ህዝቢ ከዓ ዝያዳ ክነቃሕ ኣለዎ ማለት እዩ። ብፍላይ እቲ ሕብረተሰብ ምስቲ ባሕሪ ብቐጥታ ዝራኸብ ኣብኡ ሰሜናት ብምካየድ ድዩ ገለ ሓበሬታት ብምዝርጋሕ ድዩ ኣፍልጡ ዝዓብየሉ መንገዲ ንፈጥር ማለት እዩ። ኣብ ገለካ ምቁፅፃር ከ ኣሎ ማለት እቲ ክግበር ዘለዎን ዘይብሉን እንዳረእካ ቀፃሊ ምቁፅፃር ከዓ ይግበር ማለት እዩ። ብከምዚ መንገዲ ነቲ ህዝቢ ኣፍልጡ ንክዓቢ እቶም ሂወታውያንካ ዝዕቀብሉ ይስራሕ ማለት እዩ። ሕጂ እቲ ህዝቢ እውን ገለ ኣፍልጦ እተዘይብሉስ እንዳላዓለ ክኸይድ ይኽእል እዩ። ንኣብነት እዚ ዕንቁ ባሕሪ ሕጂ ኖርማል ከም መጋየፂ ክመስሉ ይኽእል እዩ። ንዝኾነ ሰብ ኣብ ባሕሪ ክሕንብስ ወሪዱ ድዩ ወይ ክዘናጋዕ ወሪዱ ማለት እዩ። ተሪናይቲ ዕንቁ ባሕሪ ግን ሂወታዊ ሂወት ዘለዎ እዩ። ስለዚ ህዝቢ ኣብዚ ክነቅሕ ዘለዎ ሂወታዊ ከም ምዃኑ ኣሚኑ ሲ ከልዕለብሉን ዋላ ኣብ ደሴታት ክዘናጉዕ ተኸይዶም ኣብ ገማግን ባሕሪ ተኸይዶም ውን ዝተፈላለየ መግቢ ድዩ ናይ መስተድሒዞም ዝክዱን ኣብኡ ድርብ እዮም። እዚ እውን ክውገድ ኣለዎ። ነተጓሓፍካ ቆፂርካ ሒዝከ መፅኢኻ ኣብ ዝጓሓፎ ቦታ ከተብፅሖ ክትኽእል ኣለካ። ካልእ እውን ብፍላጥ ኹን ዘይፍላጥ እውን ንእንስሳታት ባሕሪ ወይ ሂወታዊ ባሕሪ እውን ዝሃድኑ እውን ኣለዉ። እዚ እውን ክውገድ ዘለዎ እዩ ማለት እዩ። ህዝቢ ኣፍልጡ ዓብሲ ክንዲዝሃድኖም ክከላኸለሎምን ክዕቅቦምን እዩ ዝግባእ። ንኣብነት ጎቤ ባሕሪ ዝሃድኑ ኣለዉ፣ እንቋቑሖ ዝጥቀሙ ኣለዉ፣ እንቋቑሖ ናይ ኣዕዋፍ ዝወስዱ ኣለዉ። ሕጂ እዚኢታት እዩ ክውገድ ዝግብኦ ማለት እዩ። ዋላ ከም ቱሪስት ኮይኖም ክዘናግዕ ከይዶም እውን ሰብ ጀላቡ እቲ ናቶም መልሕቕ ክድርብዮ ከለዉ ኣበዩ ድርቢ ክፈልጡ ክኽእሉ ኣለዎም። ምክንያቱ ኣብ ልዕሊ ናይ ዕምባባ ባሕሪ እተደርቢካዮ ነቲ ዕምባባ ባሕሪ ካተውዕኑ ሕጂ ነዚኢታት ዝምልከት ዝተፈላለየ ሓበሬታት ንውፅእ ኢና። ህዝቢ ከዓ ነዚ ክፈልጦ ክእል ኣለዎ። ኣብ መወዳእቱ ከዓ ኣብቲ ምዕቃብ ናይቲ ሂወታዊ ብሕስሕነትካ ይተሓጋገዝ ማለት እዩ።
1: ሕራይ ከም ጨንፈር ናይ ምርምር ናይ ኣብቲ ባሕሪ ምናልባት ኣብ ከመይ ኩነታት ኣለና ሕጂ? ብፍላይ ኣብዚ ናይ ባሕራዊ ሂወታዊ ብዙሕነት ዘፅንዕናዮ ከምዚ ጠቀስካዮ ገለገለ ምርምራ ትካይድ እዩ ገለገለ ኢልካ ና ነርካ ሞ እንታይ ኣሎ ገለ ኣብ ከመይ ኩነታት ኣሎ ብፍላይ ኣብዝናህና
0: ወማቲ ጨንፈር ምርምር ኣለና። ክልተ ኣህዱታት ኣለዎ። ተቐንዲ ስርሑ ከዓ እቲ ሓደ ኣህዱ ኣብቲ ሂወታዊ ብዙሕነት ክነጥፍ ከሎ እቲ ሓደ ኣህዱ ከዓ ኣብቲ ስራሕት ናይ ዓሳ እዩ ዝነጥፍ ማለት እዩ። ሕጂ ኣብቲ ናይ ስራሕቲ ዓሳ ተሪእነየ መብዛሕትኡ ግዜ እቲ ባዮሎጂካዊ ናይቶም ዓሳታት ኢና ነፅንዕ። እቲ ናቶም ዝርግሐን ብዝሕን እቲ ክዝደን ብዓሲ ዘሎ ተፅንዕ። ድሕሪ ርኢኻ ከዓ እቲ ዓቐን ምስመእዛ ከመይ ኣሎ፣ ከመይ ክኸውን ኣለዎ፣ እንታይ ዓይነት ናውቲ መግፈፊ ኣሎ፣ እሱ ሃስ ድዩ ሃስን፣ ኣብዚታት መፅናዕቲ ዘተኮረ ማለት እዩ። መንፅርቲ ዝካየድ መፅናዕቲ ከዓ ዝኾነ ምትዕርራይ ክግበር ተልኡኻ ብግዜ ምትዕርራይ ይግበር ማለት እዩ። ሕጂ እቲ ናይ ሂወታዊ ብዙሕነት ኣከባቢ ዘፅንዕ ዘለዎን ኣህርታት ከዓ መብዛሕትኡ ግዜ ምዞም ዝተፈላለዩ ካብ ዓሳ ዘይኮን ሂወታውያን ብዙሕነት ዝተፈላለዩ ሂወታውያን ባሕሪ ዘለዉ ብዛዕባ እሶም ይከታተልዎም፣ ብዛዕባ ናቶም ዝርግሐ ናቶም ብዝሒ ናቶም ኩነታት ከመይ ኣሎ፣ ዝተፈላለየ ግዜ ዝተፈላለየ መፅናዕቲ ግበር ማለት እዩ። መፅርቲ ናይቲ ውፅኢት ከዓ ዝተፈላለየ ውሳነ ይውሰን ማለት እዩ፣ ወይ ዝተፈላለየ ናይ ምሕደራ ኣገባብ ይተኣታቶ ማለት እዩ።
1: ሕራይ ብኡ መንፅር ሕጂ ምናልባት እዞም ስነ ሂወታዊ ብዙሕነት ንብሎም ዘለና ባሕሪ ዝርከቡ ኣዝዮም ኣገደስቲ እዮም፣ ሂወትና ምትእሳር ዘለዎም እዩ። ስለዚ ነዚኦም ንምዕቃቦም ንምክልኻሎም ከ እንታይ እንታይ ትወስድዎ ስጉምታት ኣሎ? መቕፃዕት ኣሎ ድዩ? ገለ ዘዕንዎሲ መቕፃዕት ኣለኩም ድዩ? ጥራይ ኣብ ጎስጓስ እዩ እቲ ሓይልኹም ምናልባት
0: ደረጃታት ኣለዎ። ድሕር ኣዝዩ ዘዕነወ ኣዝዩ ዝሃሲ ንኣከባብን ሂወታውያንን ንጥፈታት ተካይዱ ክሳብ መቕፃዕቲ ድመፅእ ኢና። ክሳብ ንድሕር ዋላ ሓንቲ መርከብ ድሕር ኣዝያ ዘይቲ ብብዝሒ ፍሲሳ ነቲ ዘሎ ሂወታዊ ባሕሪ ዝሃሲ ተኮይኑ መንፅርቲ ሃስያ ዘውርዶ ትቕፃዕ ማለት እዩ። ዋላ ገፋፍ ዓሳ እውን እኹን ድሕር ካብቲ ዝበልካዮ መምርሒ እንተወፂ እውን እቕፃዕ እዩ ማለት እዩ። ሕጂ ኣዝዩ ቀፃዒ ዝኾነ ሕጋጋትን ኣካይዳን ኣይኮነን፣ ግን መጠኑ ዝሓለወ ከዓ ሚዛኑ ዝሓለወ ነቲ ህዝቢ ጎስዋስ

0: ዘካየድካ ካብቲ መጠኑ ዝሓለፈ ጉድኣት ዘውርድ ግን መጠኑ መፅዓትካ ግበሮ እዩ። ምክንያቱ መረምታ እዩ፣ መረምታስ ግበሮ እዩ።
1: ሓድራይ ኣቶ ተክለ ሃይማኖት፣ ምናልባት እስኪ ከም ናይ መወዳእታ ከም መልእኽቲ፣ ብፍላይ እዚ ስነ ህይወታዊ ብዙሕነት ባሕሪ ቀሊል ነገር ኣይኮነን ምስ ህይወትና ተኣሳስር ከም ምዃኑ መጠን፣ ብፍላይ እስኪ ነቶም ኣብ ገማግም ዝርከቡ ሕብረተሰብ ንኩሉ ካልእ እውን መልእኽቲ ከተመሓላልፎ ተለካ ክበካ ዕድል።
0: በዚ ኣጋጣሚ እዚ ከመሓላልፎ ዘለኒ መልእኽቲ እቲ ሕብረተሰብ ኣብቲ ገማግም ባሕሪ ወይ ኣብ ደሴታት ዘለዎ ፅቡቅ ኣፍልጦ ዘለዎ ዩ ምስቲ ኣከባቢ እዩ። ዳርጋ መብዛሕትኡ እውን ኣብቲ ምዕቃቡን ምምሕዳሩን ናይቲ ፀጋታት ባሕሪ ይዋሳ እዩ። ኣብ ገለገለ ቦታታት እውን ናቶም ከምዚ ዓዳዊ ሕጊ እውን ኣለዎም። ኣብ ገለ ከዓ ብዘይኣፍልጦ ነቲ ሂወታዊ ባሕሪ ወይ ፀጋታት ባሕሪ ብዝሃስ መንገዲ ክጥቀምሉ እውን ትርኢኻ። ስለዚ ብፍላይ እዞም ኣብ ገማግም ባሕሪ ዘለዎ ሕብረተሰብ ብቐጥታ መነባብሮም ሂወቶምን ምስቲ ባሕሪ ስለ ዝተኣሳሰር ዝያዳ ኩሉ ከዓ ነቲ ናይ ባሕሪ ሓለዋ ክገብሉ ፀጋታት ባሕሪ ዝዕቅብሉ መንገዲ ብውሕሉል ኣጠቃቅማ ክጥቀምሉ ከም ዘለዎም እየ ዝላቦ። ካልእ እውን ካብ ከበሳታት ወሪዶም ክዘናግዑ ድዮም ብካልእ እውን ኣብዚ ናይ ደሴታትና ወይ ከዓ ባሕርታትና ዘናግዑ እዮም። ኣብኡ ከዓ ሂወታዊ ባሕሪ የጋጥሞም እዩ። ስለዚ ኣብኡ ከዓ ዝኾነ ጉድኣት ንከይውርዱ ጥንቃቐ ክገብሩ፣ ከምዚ ቀዲመ ዝገለፅክዎ እውን ኩሉ እቲ ጓሓፎም ድዩ እቲ ዝተፈላለየ ነገራት ዘየድሊ ዝተጠቕምሉ እውን ኣብ ዝግብኦ ቦታ ክጉሕፍዎ ይላቦ። ብሓፈሻ ግን እቲ ባሕሪ ከምዚ ክትብሎ ዝፀንሓኻ ሂወት ወዲ ሰብ እዩ። ብቐጥታ ምስ ሂወትና እዩ ዝተኣሳሰር እቲ ባሕሪ እንተልኢና ንህሉ። ምክንያቱ ኣብኡ ስለ ንምርኮስ ብዝተፈላለየ መንገዲ ካብታ ንምገባ ጀሚርና። ስለዚ እቲ ፀጋታት ባሕሪ ወይ እቲ ሂወታዊ ባሕሪ ክዕቀብን ውሉድ ወለዶን ክሰጋገር እንተኮይኑ ኣብ መዕቃቡ ናይ ኩሉ ዜጋ ሓላፍነት እዩ ክብል ደሊ ማለት እዩ። ኩላትና በብወገና ክንዕቀቦ ይላቦ።
1: ኣቶ ተክለ ሃይማኖት በራኺ ግዜያዊ ዳይረክተር ጨንፈር ምርምር ኣብ ሚኒስትሪ ሃፍቲ ባሕሪ፣ ስለቲ ስቱድዮና መፅኻ ዝሃብካና ሙያዊ ምክሪ ብስመይ ምስም ተዓዘብቲ ንደጊመ የመስግነካ።
0: ይቀኒለይ ዝሃብኩም ንዕድል ኣነ እውን ደጊመ የመስግን ብሩክ መዓልቲ።
1: ማርከ ዝኽርኩም ተዓዘብቲ ንሎም ዘዳለናይ መደብ ምክሪ ማያ ወይ ናብ ስዛዝምሎ ስለምክተልኩም ነመስግን። ሰላም።

0: ብሔረ ዞባ ማእኸል መነባብሮና ማለት ያታዊ መነባብሮ ዞባ ማእኸል ኮይኑ ሕጂ ድማ ናብዚ ንብረት ክነዳልየኩም ኢና። እዚኣ ንሪኣ ዘለና ማስ ትበሃል ማለት እዩ። እዚ ካብ ከብቲ ዝርከብ ኮይኑ ከም መደቀስ ንጥቀመሉ ማለት እዩ። እዚ ኮረሻ ማለት እዩ፣ ንበቕለ ፈረስ ንጥቀመሉ ኮረሻ ይበሃል። እዚ ንሪኦ ዘለና ምራን እዚኣ ዘለና መፃረቢ ንፀርበሉ ማለት እዩ፣ ምሳር ይበሃል። እዚኣ ድማ ጨጉራፍ እያ። እዚኣ ንሪኣ ዘለና ዓረም ትበሃል ማለት እዩ፣ ጓላ ዝመተታ ማለት እዩ። ጓላ ዝመታ ንክትሕለበልና ኢልና እዚ ነጭንዋ ማለት እዩ፣ ዓረም ይበሃል ማለት እዩ። እዚ ገበራይ ጥስቲ ቀደም ማለት እዩ፣ ጥስቲ ቀደም ይበሃል። ገበራ ከም መሕፀቢ ክዳውንቲ ዝጥቀመሉ ዝነበርና ማለት እዩ። እዚ ድማ ሰኪዒት ንእሸይ ኮይኑ እዚ ብትሕቲ ንሪኦ ዘለና ድማ ኣፈውዑር ይበሃል ማለት እዩ። ኣፈውዑር ኣብ ዓውዲ ንጥቀመሉ ማለት እዩ። ኣውዑር ዝኾነ እኽሊ ከይበልዑ ንጥቀመሉ ኣፈውዑር ይበሃል ማለት እዩ። እዚ ንሪኦ ዘለና ድማ መብልዕ ዑር ወይ ከዓ መብልዒ ኣድጊ ማለት እዩ። ንኣድጊ ንጥቀመሉ እዩ። ኣብ ዘሎ ቅራና እዩ። ቅራና ንእሸይ ቅራና ኣሎ፣ ዓብ ቅራና እቲ ንእሸይ ንዕንጨይቲ ንጥቀመሉ ማለት እዩ። እዚ ዓብ ድማ ንቃንጫ ንካልእ ነገራት ንጥቀመሉ ቅራና ይበሃል ማለት እዩ። ኣብዚ ንሪኦ ዘለና ሰኪዒት ዓብ ኣሎ፣ ንዓውዲ ንጥቀመሉ ማለት እዩ። እዚ ንሪኦ ዘለና ምሳር ይበሃል። እዚኣ ዘለና መጋሕፈሊ ማለት እዩ። እዚ ንሪኦ ዘለና መጋሕፈሊ ይበሃል፣ ንዒባ ንድኩዕን ዝኾነ ንጥቀመሉ ማለት እዩ። እዚኣ ኣብዚኣ ንሪኣ ዘለና ለባም ትበሃል ማለት እዩ። መርዓት ትሸነለያ መርዓት ዓድና ንንፋስ ዘይነቃልዕን ኣብዚኣ ንሸና ማለት እዩ። እዚአ ንሪአን ዘለና ዓይበት ይበሃል። እዚ ዓይበት እዚ ድማ እኽሊ ሒዝና ካብ ዓውዲ ንገዛ ነእተሉ ዓይበት ይበሃል። ዘንሪአን ዘለና እዚ ኣሰዳር ይበሃል፣ ንዝኾነ ውርያት ንጥቀመሉ ማለት እዩ። ዝንሪኦ ዘለና ገኒ ዘሎ ምስ ድማ ዝንገሪ ይበሃል። ኣልባይ ከም ሓቆን ንጥቀመሉ ማለት እዩ፣ ኣልባይ ይበሃል። እዚ ንሪኦ ዘለና ስጉርፎ ዓብዪ ማለት እዩ። ስጉርፎ ዓብዪ መትሓዚ እኽሊ ንጥቀመሉ። እዚ ኣብዚኣ ዘለና እዚአን ክልቴን ማጨሎ ማለት እዩ። ማጨሎ እዩ፣ ኣብ ግዜ ዓውዲ ንጥቀመሉ እዩ። እዚኣ ድማ መዛሪቶ ወይ ከዓ ጓድጓዶ ትበሃል። ጓድጓዶ እዚኣ ድማ ድንበዛ ትበሃል። መትሓዚ ሜስ እያ ማለት እዩ። ብር ለካለና መስተይ እዚኣ ድንበዛ ትበሃል። እዚ ንሪኦ ዘለና ድማ ቅርጫ ትበሃል፣ መቐረቢ መኣዲ ማለት እዩ። እዚ ንሪኦ ዘለና ኩርሲ ኣቦታትና ማዕረ ክንደይ ባልሓቱ ከም ዝነበሩ ካብ ሱርያ እዚኣ ኮፍ መበሊ ማለት እያ። እዚ ንሪኦ ዘለና ዓራት እዩ። እዚ ዝንግሪድ ወይ ከዓ ምራን ዓራት ይበሃል። እዚኣ ንሪኦ ዘለና ሞስኮት ዓብ ገዛ እንድሕር ኣሎ፣ ኣቦ ኣብ ደገ እዩ ዝድቀስ። ዓብ ገዛ እንድሕር ኣሎ ድማ ኣብዚኣ ኮይኑ መሰደይ ዝራድብላ መስኮት እያ እዚኣ። እዚኣ ናይ ሕጂ ተካባኖ ፀዋሪት ትበሃል ማለት እዩ። እዚኣ ፀዋሪ እዚኣ ኣብዚ ኩሮ ኣለና ጓጉድ ኣለና ተፈይቶ ኣሎ ማለት እዩ። እዚኣ ማሕለኸያ መሐለኺ ከብቲ ንጥቀመላ ዝነበርና። እዚአን በዘለዋ ከርፈስ ኣላ፣ ምራን ከርፈስ ካ ኣሎ፣ ጓድ ከርፈስ ድማ ምስ ኣላ። ኣቦታትና ነታ ሕሳስ ደት ገዛ እስታ ቀንዴት ሒዛብዚ ተደርር ማለት እዩ። ንዓም ምብራይ ተባሂሉ ሰፈር ቀንዴት ሰርሑዋ እያ። እዚ ንሪኦ ዘለና ድማ ካብ እዝኒ ሓርማዝ ስራሕ ኮይኑ ዋልታ ጅማራ ማለት እዩ። ዝርኦ ዘለና ሴፍ ኣለና ኣቦታት ዝጥቀምሉ መደበሊ ዝጥቀምሉ ማለት እዩ። ይዕሩኽ ዝገብሮ ሰለስተ ዕሩኽ ዓርኪ ርእሲ ዓርኪ ምድሪ ቤት ዓርኪ ሻ ዝገብሮ ኣብ ግዜ መርዓ ማለት እዩ። ዲኖ ይበሃል። ምራ እዚኣ ድማ መርዓት ኣብ ግዜ ሕፁነታ ኣብ ሰለል ትብለሉ ማለት እዩ። ካልኣይ ከ ኣምዳ መርዓውቲ ሕግ ዝተሓሰ መርዓት ዝደፈረ እዚኣ ከም መእሰር ንጥቀመላ ማለት እዩ። ዓርኪ መዘና ዝፃወቱ ዘሎ ፀወታ ኣብ ግዜ ሕፁኖ ዝፃወትዎ ማለት እዩ። ኣብዚ ቅርጫት ኣለና ሓድሽ እንዳ መርዓውቲ ማለት እዩ። እዚ ኣዴታ ንፅቡቕ ፋል መሓዘል ዝበሃ ማለት እዩ። ዝርአና ዘለና መኾንቢያታት እየን እንዳ ጎይታይን ቤተይ ማለት እዩ። ሰለስተ ይዕሩኽ ኣለዉ ዓርኪ ምድር ቤት ዓርኪ ውሻጢ ዓርኪ ርእሲ ማለት እዩ። ሕጂ ነናቶም ስራሕ ኣለዎም ሰለስተ እዮም። ዓርኪ ርእሲ ናይ ቀትሪ ሰብኣያ እዩ ዝኾነ ነገር ይህን ምሂን ዝበሃል ምስ መርዓት ማለት እዩ። ዓርኪ ውሻጠ ርክቡ መሰደይ ማለት እዩ። ኣደ ሎምስ ጋዓዲ ኣገብሩሎም ሓፈሻ ውስጥ ብዛዕባ ምግብኖምን ካልእን ዓርኪ ውሻጠ ማለት እዩ። እታ ዓርኪ ምድር ቤት ኣብዚ ክፃወቱ ዝፀንሑ ዓርኪ መዘና ካልእ ናይ ደገ ዕዮ ኣሎ ዝኾነ ማይ ዝውረድ ዝፍለጥ ዝኾነ ሎ ሓፈሻዊ ዝገብሮ ድማ ዓርኪ ምድር ቤት ማለት እዩ። እዚ ነናቶም ስራሕ ኣለዎ ማለት እዩ። ሕምብዝ ሕምብዝ እዝምድዋዛ እዝምድዋዛ
1: እዛ ውሻጠ እዚኣ ተሓብሓቤት ንያደ ኮይና እዚ ተፈይቶ እዩ ንሓቁነሉ ፀባሕ ኣውቂና ንጠስሚ ንልኻይ ንገብረሉ። እዚ ከዓኒ መጉእ ናይ ንጣጢዕ እዩ ትድናእሰ መጉእ ማለት እዩ። እዚ ከዓ መጥሓን እዩ። እዚ መጥሓን እዚ ከዓኒ እታ ስድራ ካብዚኣ ትምገብ ጣሓኒት ስለዘይነበረት ካብዚኣ ትምገብ ተፈላለየ እኽሊ በዚኣ ተጢሒን እዩ ንምግቢ ዝዳሎ ማለት እዩ። እዚ ብዝደሎ ከዓኒ ናቱ መፈላለዩ ማለት እዩ ናይቲ ፍሩይኒ ደቂቕኒ መፈላለዩ ስፌታት ትርእይዎ ዘለኹም እዚ ኣብዚ ዘሎ ከዓኒ መሰፋፈሪ ናይቲ እኽሊ እዩ ምስ ሰብሃል ምስ ሰብሃል እዚ ንእሽተይ ምሰዩ ፅዋዕ ምዕሮ ንፍቂ እንዳልካ ትኸይድ ማለት እዩ ጋሮ እዚ ነዚ ጥፍሒ ነዚ ምስሴታት ፀረላት ኣዶ ካብዚ ኣይትወፅእንያ ምዛ ቐንዴል እንዳብርህት ብዙሕ ሃልክድ የብላ ኣብዛ ከባቢኣ ትኸውን እዚ ትርእይዎ እዚ ጊባቦ ባሃል ንጌራታትና ንገብረሉ እቲ ድኾን እዩ እዚ ከዓ ካብዚ ጊባቦ እዚ ድተወርሰይ ሕጂ እንዳተሓደሰ ድኸይድ ዘሎ ጊባቦ እዩ ፃዕዳ ትርእይዎ ዘለኹም ናይ ኢልኻ ዩ መቐመጢ ሓምሓም እዩ እዚኣ ከዓ ማሕጎማ መድሃኒት ናይ ቀደም ናይ ኣዴታት ኣቦታት ንዝጥቀሙላ ንኩሉ ማሕጎማ ትበሃል እዚኣ እንዳለኻ እያ እዚ ከዓኒ ኩሮ ኣጅቦ እዩ ተኣጅቦ ትበሃል ኣብኡ ትገብረሉ እዚ ከም ዝደልኩኹም እዚኣ ፀዋሪት ትበሃል ወንጮ ናይታደ ሕጃ ኣላ እዚ ድኳ ውሻጠ ትበሃል እዛ ትርእይዋ ዘለኹም እዚኣ ከዓ ብሓፈሻ እቶን እንጀራ ነዳልወላ ማለት እዩ ቅጫን ስንክተላ ጎጎ ኩሉ ኣብ ዝዳሎ ብሓፈሻ እዚ ከብሒ እዩ እዚ ብዚ ትርእይዎ ዘለኹም ፃሕልታትኒ ኮፍ መበሊኡ ምዕር ስማን እዩ እዚ ብዚ ዘሎ ከዓኒ ብምሉኡ በዓል ጎይቢ በዓል ፃሕሊ ብርኪ ብምሉኡ ጢና ንፅባ ቁራዕ እዚ ኩሉ ከዓኒ ሳርማ ተትሕሽ ዘሎ እዚ ብምሉኡ መቕርሶ ሚቶ እዚኣ ትርእይዋ ዘለኹም እዚኣ ዋንጫ ብቆርበት ዝተሰርሐት እያ እዚኣ ብቆርበት ትዳሎ ኣብዚታ ብፅፌታ ዝበሃል ጌርካ እንዳሰራሕካዮ ዲዛይን ተውፃሉ ከይናቓነቕቲ ቆርበት ማለት እዩ ከባቢ 24 ሰዓት ምሰመኳያ ጠስሚ ከይዝሓለት ትፀንሕ መሳርሒት እያ ማለት እዩ መቐርሶ ሚቶ ከዓ ትበሃል እዚኣ ማቕዶ እያ ናይዛ መቕሎ መንገፊት እዚኣ ከዓ መሓግሓጋ ትበሃል እዚ ማሕዘል እዩ ቆልዓ በዚ ምስተሓዝለ ኣብቲ ድደልየቶ ታደ መገሻ ትኸይድ ሓንሳብ ምዝሓዘለቶ ምናልባሽ እንተተሲኡ ኣብቲ ሳ ትደልዮ ከይበፅሐት ከላታደ ከዓ እዚአን ትርእይዎን ዘለኹም እዚአን ናይቲ ሃፍታም ጓል ሃፍታም እዩዚ በዚ እንዳተፃወተ ከይድ ትቆልዓ እዚ ከዓ ኣገልግል እዩ ኣገልግላት እዩ ዝኩሉ ትርእይዎ ዘለኹም ናይ ቋንጣ ናይ ጥሕኒ ተፈላለየ ናይ ቆሎ ኣደ ትደልዮ ተፈላለየ ከዲና ብዚ ጋሻኣ ትክቡር ጋሻን ደቂ ኣብቲ ሃዋህ ትሕንኸሉን ማለት እዩ እዚ ስጉርፎኦ ዓብ እዩ ካብዚ ቆፎ ትርእይዎ ዘለኹም እኽሊ መቐበል እዩ ዘለናያ ቦታ ከዓ ውሻጠ ሕጊያ ሰብኣይ ኣትዋን እዩ ብጀካ ሰበይቲ ማለት እዩ እዚ ኩሉ ትርእይዎ ዘለኹም እዚ ዕትሮታት ድዓበየን ድነኣሰን ኣብዚ ዘሎ ኩሉ ትጥቀመሉ እታደ ማለት እዩ እዚኣ መሽዓሊ ብትበሃል እዚኣ ከዓ ጎይቢ ጥስሚ ትቕመጣ ማለት እዩ ከምዚ ሕጂ ዘሎ ፍሪጅ ዝበሃል እዚኣ ድሓር መፂኻ ክትሕዘይካ እዚኣ ከትከት እያ ትብል ንነዊሕ ዓመታት እነብር ጠስሚ ከይተባላሸወ እዛ ቆፎ ትርእዋ ዘለኹም እቲኣ ከዓኒ ንኽቡር ጋሻ ንኽቡር ጋሻ እታ ናይ ውሻጠ ድየላንያ ኣበሃል ንህቢ ብገበላ ኣሎ ርኢኩም እንድሕር ኮይኑ እዚኣ ከዓ ንህቢ ብንዮው ይድወፍር ሕጂ ሰብኣይ ኣብዚኣ ኣትዋን እዩ እዚኣ ትርእዋ ዘለኹም ቆፎ ብንዮው ግፍሕ ትበለት እያ በዚኣ ትኽደን እያ ሕጂ ንምርኢት ኢልና ኢና እምበር ትኽደን

ካደ ወርቃ ኹን ገንዘብ ሰብኣይ ኣንብርዮ ንቁም ነገር ክኾነና ወይ ዳእኸሎት ጓል ኣለሃና ዳእኸሎ ወዲ ኣለና እዚአን ኣንብርየን ደላ ኣደ ኣብዚ ተንብሮ ሞ ማንም ኣይፈልጦን በኽሪ ጓላ ጥራይ ምስጢር ኣይንገርኒ እዩ ቀደም ኣብዝለልካ ኣይንገርኒ እዩ ምስጢር እዩ ነታ በኽሪ ጓላ ኣብዚኣ ክእትወኪዮሞኒ ብጥንቃቐ ምድሪ ወላት ደጋጥመኒ ይፍለጥኒ እሞኒ ዘብ

እዚአን ደንበረን ዘለኹ ንብረት ብጀካ ነቦኺ ንካልእ ኣይንገር ትብልታ እዚ ከዓኒ እዚ ቦታ እዚ ኣዴታትና ቀደም እዚ ውሻጢ ሕጊ ዝበሃል ሓደ ሰብኣይ ኣትወን እዩ እቲ ገርጨውጨው እንድሕርፍቲ ተፈጢሩ ምስ ሰብኣይ ምስ

ኩላ ቤት ናይ መርዓት ንብላ እንተህልየና ስሜታ ድላለት ድላለት ገብእ እንተህልየት ቤት ክቡብ ተላ ዓይነትና እያ ዋላ ሻቅያሃ እማት እንደትጃምዓያ ምዕለህዳይ ወረቃይ ልትበተ ክግላ ወዲብእሳ ዲብሉ ሰወ ሸባብ በትኩላ ዝፈረሮ ካለት ገብእሎም ከም መፀው ልላህዳይ ወልሰወ ወልትከረፍ ወሓር እማት ባዓላ ወድያ ዲቡ ከየዋ ውባ ሻቅያሁ ቤት ድላለታ ባ መርዓ ተእቴብ ክቦታ ወሰርግያሃ ዓርቃይ ክራር መሸክ ሕርበት ኩሉ ዋድያሁ ዲብ ሓቆ ገበት ወበዲር ፋድየ ዲብ እንታቱ ኣወል እልብ ወደ እዘ ለብየላ መርዓት ምስለት መንፅባ ምን እማ ከረማ ቅልዒት ሓሪረት መጀርበቢት ሕርበት መሸክ እሊ ምስለት መፅባ ፈቓጥ እተዓዳ ሓምሃላ ፃንሓ በስ ዓርቃይ እብጓድሞታቱ ውብፀዋራቱ ፃንሓ ሓቆሃ ዘታታ ቤታ ሓማተ ኣይተደህልየ ለመርዓት እንሰር ካልእ መረት ማፀኣ ዮ ሻቅላ ዲባ ኩሉ ለማ መሻቅል ላሃላ ዲባ ምን ዓዳ ላትመፅእ ጉቱ ዲባዕዳ ሓሙሃ ይፃንሓኒ ምን ዓዳ ዲብ ገመላ ሓባት ሸግዒሃ እክረታ ኩሉ ዓርቀያ ኩሉ ጃህዝ ዲብ እንትመፅእ ዲባ ቤታ ምና ዓዳ እንስኣትያ ወካራሃ ሰርግያሃ ሓቁሃ ተእተ መርዓት እዚ እቴት ምንገቢ ከም እላላ ትርእዋ ኣለኩም መርዓዊ ዓራቱ ዲብላ ዲባ ልትገስእ ሕታ ከም ሰልእቴት ምን ሓሙሃ ልላሃባ ምናሓሩ ለፋይሓት እግላ ልሀይ እዚ ከላስ ለደሉላ ወዲ እቲ ለዲባ ዘምን ፈጅር ውላድ መፅኦ ሸባ

ናይ ሕርሻ ክንጅምርቶ ኮይና ኣብ ናይ ኣግራብ ከምዚ ኩሉ ብሞዴልን ብስእላውን ኣብዘን ሰለስተ ኣርእስቲ ብሞዴልን ብስእላውን መልክዕ ኢና ኣቕሪብናየ ካብተን ብሞዴል ዘቐረብናለን ሓንቲ ሕጂ ከምዝበልካያ ምግራብ እያ ኣብዚ ምግራብ መበቆላውያን ዘይመበቆላውያን ኣግራብ ብኣካል መፂኦም ኣለዉ ንህዝቢ ከዓ ይላለዩ ኣለዉ እቲ ካልኣይ ድሕሪ ምግራብ ከምቲ መስርሑ ዝኸዶ ናይቲ ሕርሻ ድሕሪ ምግራብ ዲጋ ያካ ትሰርሕ ኣብ ዲጋታት ከዓ እተን ልዕሊ ርብዓ ኣብ ተሰሪሐን ዘለዋ ኣብ ዞባ ማእከል ዲጋታት ንዕ ዘንፀባርቕ ከዓ ገለ ወከልቲ ስእሊ ቀሪብና ኣለና እቲ ሳልሳይ ድሕሪ ዲጋ ናብ ልምዓት ኢና ንኸይድ ልምዓት ከዓ ልምዓት ሕርሻን ልምዓት ዓሳን ዝምልከት ብስእላውን ብሞዴልን ቀሪብና ኣለና ብስእላዊ ከም ትርእይዎ ወከልቲ ዝኾና ናይ ኣሕምልትን ናይ ዘራእትን ናይ ዓሳን ተቐሪቡሎ ብሞዴል ደረጃ ከዓ ቀዳማይ ነቲ ዝበዝሐ ህዝብና ንዓንገሊ ዝኾነ እኽሊ ንዕኡ ዝምልከት ንርቃሕ ተቐሪቡሎ ከም ትርጉም ኣብ ሕፅሮ ቃላት እዩ ንኡስ ረቡሕ ቃፅዖ ሕርሻ ማለት እዩ ትርጉሙ ከዓ እንታይ ማለት እዩ ኣብ ንእሽተይ መሬት ወይ ከዓ ኣብ ንእሽተይ ቃፅዖ ብርኩት ምህርቲ ምርካብ ማለት እዩ ናይ ጥዑም ማይ ዓሳ እንታይ እዩ እቲ መረዳእታ ዝግበር ዘሎ መጀመርያ ዓሳ ኣብ ባሕሪ ጥራይ ዝርከብ ከም ዘይኮነ ኣብ ዲጋታትን ክርከብ ከም ዝኽእል ካብኡ ሓሊፉ እውን እቲ ቴክኖሎጂ ስጋብ ኣብ ገዛኻ ውን ብንእሽተይ ዒላ ኩዒትካ ውን ብባስካ መልክዕ ክርከብ ከም ዝኽእል ንምንፅብራቕ እዩ።

ራይ ቤቲ ዝቅርብናዮ እንተሪእና ብኣርባዕተ ደረጃታት ገርና ኣቅርብና ኣለና። ሓደ ብሞዴል እያ እዛ ትርኢ ዘለኹም እንስ ኣግዳም ብሞዴል ገርና ኣቅርብና ኣለና ማለት እዩ። እቲ ዘለና ፀጋታት ባህርያዊ ፀጋታት ኮይኑ ኣብ ገማግም ባሕሪ ዞባ ሰሙናዊ ባሕሪ ማለት እዩ።

ኣይቲ ድማ ብግብሪ እቲ ዘለዎ ፀጋታት ፀጋታት ባሕሪ ድዩ ፀጋታት ሃፍቲ ባሕሪ ድዩ ኩሉ ዝጥርንፈ ናይ ፀጋታት ኣብ ዞባና ዘላ ብግብሪ ዘቕርብናዮ ኣብዚ ኣቕርብና ዝኮኑና እቲ ባክግራውንድ ድማ ኩሉ እቲ ታሪካዊ ትንታዊ ድዩ ኩሉ ዘለዎ ፀጋታት ኣብዛ ብስእሊ ምልክዕ ኣቕርብና ዘለና እቲ ዘለዎ ምዕባለ እንታይ ይምስል ኣብቲ ከባቢና ማለት እዩ። ረብዓይቲ ድማ ብቪድዮ ምልክዕ ኩሉ እቲ ዘለዎ ፀጋታት ብቪድዮ ገርና ኣቕርብና ኣለና ቤዘና ኣርባዕተ ገርና ኣቕርብና ዘለና ማለት እዩ። ዞባና ከምዚ ንፈልጦ ብጣዕሚ ዝነውሕ ዞባ እቲ ብእንታይ ሽሙ ድማ ካልኣይ ደረጃ ማለት እዩ ዘላ ብግፍሒ መሬት ማለት እዩ። ዞባ ሰናዋቀይ ባሕሪ ሓንቲ ዓበይቲ ወደብ ናይ ሃገር ዝትረክበላ ዞባ 10 መራስታት ኣለና ሓንቲ ዓበይቲ ከምኡውን ኣየርፖርቲ ዝሕገፈት ዞባ እያ ማለት እዩ። ከምኡ ውን ባህርያዊ ልዕሊ 254 ደስታት ዝሓገፈት ወደብ ኣለና ሚንዳስ ደስታት ኣለና ልዕሊ 780 ከባቢ ዝኸውን ገማግም ባሕሪ ዘለና ማለት እዩ። ሕጂ ልዕሊ ኩሉ ሲ እቲ ዘለና ባህርያዊን ባህላዊን ትንታዊን ታሪካዊ ፀጋታት ምስ ሃገርና ዘይኮኑ ምስ ኣፍሪካ ዘይኮኑ ሲ ምስ ዓለም ዝወዳድር ፀጋታት ዘለና ዞባ ማለት እዩ ሒዝና ዘለና። ንኣብነት ዓብዱሊስ ኢልካ መስኪ ሰሓበ ኢልካ ቡያ ኢልካ ዓብዱር ኢልካ እዚ ኩሉ ኣብ ግምት ኣቲኻ ሲ ዓብዪ ናይ መስሕቢ ናይ ቱሪዝም ዝኾነት ቦታ ሒዝና ከም ዘለና ማለት እዩ። ዳሕና ድማ እታ ንሃና ዜማ ትብሉ ዘለኹም ቱሪዝምን ውሕስነትን እያ ቀንዲ ኣምርኩስና ዞባና ትሕግዘና እታ ዘለና ፀጋታት ከመይ ገርና ብቁጠባ ናይ ዛ ሃገር ክነውዕሎ ክንኽእል ኣለና ዝተርጌት ናሃና ማለት እዩ ብቱሪዝማዊ ኣቶ ሕጂ ዞባና ሲ ብዓለም ደረጃ ኢልና ክነሕስቦን ይከል እቲ ዘለና ፀጋታት እ ብዞባ ድዩ ብሃገር ወይከ ብኣፍሪካ ደረጃ ዝኮኑ ብዓለም ደረጃ ተወዳድርና ንኸይ ፀጋታት እያ ሒዝና ዘለና ማለት እዩ። እቲ ዘቕረበ ኣብነታዊ እምበር እቲ ዘተረፈ ብዙሕ እዩ ማለት 10 ሚታዊት እዩ ኣቅርብና ዘለና ሕጂ ኣብነታዊ ኢልና እምበር ኣብ ኩሉ ዓይነታት ፀጋታት 9 ሚታዊት ኣብዚ ኣይቅርብና ኣለና። ንኣብነት እዚ ኣንስታ ገዳም ሲ ሓንቲ ኣቅርብና ብዙሕ ዝተረፈ ኣሎ ኣብዚ ዘየ ምፅና ዘለና 9 ሚታዊት ኣለዎ ሕጂ ኩሉ ክትቅርባ ይትካል ኣብነታዊ ኢልና ኣቅርብና ዘለና ሕጂ እቲ ዘለና ፀጋታት ብዙሕ እዩ ማለት እዩ። ኩሉ ግዜ ቱሪዝም ክንብል ከለና ቅድሚ ቱሪዝም ምድላውካ እንታይ ዓይነት ባይታ ኣለካ ንቱሪዝም ክተቐበሎ ሲ ቀዳምነት እንታይ ዓይነት ባይታ ኣለካ ሕጂ ባህርያዊ ባህላዊ ታሪካዊ ትንታዊ ዘን ኣርባዕተ ኩሉ ኣገዳሲ እየን ንቱሪዝም ስሕብ ትኸውን ማለት እዩ። ዞባና ድማ እዚ ኩሉ ብዓለም ደረጃ ከምታ ዝበልኩ ብዓለም ደረጃ ተሳትፍ ትከኣል ዞባ እያ ኩሉ ፀጋታት ኣለና ምዕሪ እትኦም ንዝምፁ ዘሎ ኣጋይሽ ኣገልግሎት ክትብሉ ትካላት ይዘሊ እዚ ቁሩብ ድኽመት ክንህሉ ንከኣል ኢና ከም ኩሉ ዞባታት ምዕርፊ ኣጋይሽ ድዩ ትራንስፖርት ድዩ ዘለዎ መጓዓዝያ ናይ ባሕሪ ድዩ ኣለና ከም ምህላው ኩሉ ኣለና ሕጂ እቲ ምድላው ድማ እቲ ባይታ ድማ ትስጥሑ ዘላ ማለት እዩ። ባክግራውንድ ተሪኢኹም ኣየርፖርት ኣለና ወደባት ኣለና መራሲ ኣለና ደሴታት ዘይተበከለ ልዕሊ ኩሉ ዘይተበከለ ደሴታት ኣብዚ ገማግም ቀይሕ ባሕሪ እንተሪኢካዮ እቲ ዝሓየሽ ዘይተበከለ እቲ ዘበዝሐ ደሴታት ኩሉ እቲ ኣብ ቀይሕ ባሕሪ ዝዓበየ ደሴት ዳህለክ እዩ እቲ ሳልሳይ ዝዓበየ ደሴት ድሕሪ ቀዳማይ ዳህለክ ካሎስ ካልኣይ ፈርሳን ካሎ ሳልሳይ ድማ ኖራ እያ እዞም ቀዳማይን ሳልሳይ ደረጃ ዘሎ ኣብዛ ሃገር ተነግፍ ዘሎ ብዙሒ ደሴታት ኣብ ቀይሕ ባሕሪ ዘላ ዞባ ወይከ ሃገር እያ እዛ ዘለና ሃገር ማለት እዩ። እተ ማለት ኢንቨስቲ ክትገብረሉ ፅባሕ ንግሆ ባይታ ዝጣጥሕ ዝከኣል ደስታትን ባህርያት ዘለዎ ከባቢታት እዩ ዘለና ማለት እዩ። ከምኡውን ዝተሓለ መራኺብ ኣብዚ ስእሊ ባክግራውንድ ዘለና ኣብ ካልይ ውግእ ዓለም ዝተሓለ መራኺብ ሒዝና ቀሪብና ኣለና ኣብቲ ንዳይቪንግ ንቱሪስትን ከምኡውን ንእንስሳ እንታይ ሽሙ ዝገብር ማለት እዩ ማንግሩፍ ኣቅሪብና ኣለና። ማንግሩፍ ሕጂ 7,000 ሄክታር ማንግሩፍ ኣለ ኣብዛ ሃገርና ማለት እዩ። እቲ ዝዓበየ ኣብ ዞባና እያ። ካብኣተን ድማ 300 ሄክታር ሚኒስትሪ ሃፍቲ ባሕሪ እንታይ ሽሙ ዝገበረት ማለት እዩ ዝፈርየት ማለት እዩ። ሕጂ እዚ ኩሉ ቀሊል ነገር ኣይኮኑን እዩ እቲ መንሰይ ኩሉ ኣብ ስራሕ ይሳትፍ ኣሎ ኩሉ በቢ ዕዮን በቢ ስርሑን በቢ ሞዮውን ኣብቲ ዞባ ኣብ ኩሉ ዝሳትፍ ዘሎ ማለት እዩ። ፋብሪካ ፕላስቲክ ኣለና ኣብቲ ዞባ፣ ፋብሪካ ታኒካ ኣለና ኣብቲ ዞባ፣ በረድ ኣብቲ ዞባ፣ ጨው ኣብቲ ዞባ ኩሉ እቲ ዘሎ ፀጋታት ኩሉ መንሰይ ሕጂ ኣብዛ ወፍሪ ወርሳይ ይከኣሉ ዝሳትፍ ዘሎ እቲ ዝተማሃሮ ኩሎም ኮላ ዝተማሃሩ ኩሉ መንሰይ በቢ እንታይ ሽሙናቱ በቢ ሞይኡ ኣብ ስራሕ ዝርክብ ማለት እዩ። እቲ ባይታ ሰቲሓ ኣላ ሕጂ ንሕና እንታይ ንፅብ ትራይ ጀምር ቱሪዝም ምስ ጀመረ
እቲ ዝጠረፈ ዘሎ ናይ 6 ወርሒ ዕድማ ማለት እዩ።

ኢንቨስቲ ማለት እዩ። ዳሕራይ ቱሪዝም ክንብል ከለና ኣፍልጦ ኮነልና ንኩሉ መንእሰይ ኤርትራ ቱሪዝም ኣብ መፋርቅ መፋርቅ 19 ክፍለ ዘመን እዩ ተጀሚሩ ውሽ ምንስ ድሕሪ ካልይ ውግእ ዓለም ማለት እዩ ተፈሊጡ ኣብ ዓለም። ሕጂ ቅድሙ ዘነበረ እዚ ብሩጅዋ ፋሚሊ ሮያል ፋሚሊ ወይከዓ በዓል ከምዚ ስልጣን ዘሎ ስድራ ቤት እዩ ንቀሳቀሱ ነይሮም። ዳሕራይ ግን ኢንዳስትሪያል ምዕባለ ምስ በረሰብ ድሙዝ ምስ ጀመረ ቱሪዝም ጀሚሩ ኣብ ዓለም። ዳሕራይ ኣብ 1969 ወሉ ቱሪዝም ኦርጋናይዜሽን ተመስርቱ ማለት እዩ ኣብ ዓለም። ሕጂ ኣብ ኤረትራ ሞ ማኣስተምር ቱሪዝም ማለት ብቁንቀለዝ ዑደት እዩ። ዑደት ካብ ቦታ ናብ ቦታ ልዕሊ 24 ሰዓት ትሕቲ ሓደ ዓመት እዘ ዕድሚ ናይ ቱሪዝም ማለት እዩ። ልዕሊ ዓመት እንድኮኑ ሬሲደንት ንብሎ ወይ ከዓ ነባሪ ንብሎ ንከኣል ማለት እዩ። ኣብ ኤረትራ ማኣስ ጀሚሩ ዑደት እንተልናዮ ኣብ 615 ክፍሊ ዘመን ውጭ ምንስ ዑደት ናይ ሰሓባ ንብሎ መስጊድ ሰሓባ ኣብዛ ቅርብና ኣለና ሪኹማ ትኾኑ ይኹም እዚ 615 ክፍሊ ኣብ ዓለም መጀመርታ ቱሪዝም ዝበሃል መበቆላዊ ዝኾነት እዚ ወደባዊት ከተማ ባፅዕ ማለት እዩ። እዚ ወደባዊት ከተማ ባፅዕ ክትርኢ ከለካ ህንፃ ናይ ኣካደምያ መስኑዓ ምን መርጃን ልባሕር ንብሎ ከምዚ ናይ ባሕሪ ኮራል ዝስርሕት እያ ቀሊል ነገር ኣይኮነን እዩ። እየ መስኑዓ ለይሰ ስሚንቲ ካብ ስሚንቶ ኣይኮነን ካብ ብሎኬት ኣይኮነን ወይ ካብ ኢብን ኣይኮነን እያ ካብ ሉል ቀይሕ ባሕሪ መርጃን ልባሕር ያ ሕጂሲ ቀሊል ነገር ኣይኮነን እዩ። እዚ ኩሉ ኣብ ግምት ኣቲኻሲ ዞባና ወይ ከዓ እቲ ዘለና ርእሲ ከተማ ናይ ዞባ ባፅዕ እንተልናያ ሕጂ ቀሊል ኣይኮነን ማለት እዩ። እቲ ዘለና ፀጋታት ብኩሉ ብቆጠባ ኢልካ ብሕርሻ ኢልካ ብሃፍቲ ባሕሪ ኢልካ ብኩሉ ዓይነት ብማዕደን ኢልካ ሕጂ ቦታሽ ኣለዎ ኣብቲ ዞባና እያ ንኣብነት እቲ ዝተሓተት ቦታ ኣብ ዞባና ዘላ 100 ሜትሮ ትሕቲ ስልሒ ልባሕር ዳሉል ዝበሃል ኣብ ከባቢ ቦታሽ ባዳ ከምኡውን ኣብ ሕበድ ኣለና ፍሉይ ዝበለት ኣብ ባዳ ሕጂ እዚ ኩሉ ከባቢ ኣብ ሕባድ ሕጂ ፍልይነት እንታይ ኣለዎ ልዕሊ ሓንቲ ስንቲ ከይክድካ ጥዑም ማይ ትረኽባ ኣብታ ባሕሪ ሕጂ እዚ ኣብ ገለገለ ከባቢታት ኣሎ ይበሃል። ከምዚ ይገርመካ እዩ መረጃ ባሕረን ኤለትሪ በርዘክ ላየብ ግያን ዝበሃል ኣሎ ኣብ ቁርን እዚኣ ሲ ልክዕ ኣነ ባዕለይ ከይደ ተዕመዮ ኢንቨስቲ ገርያ መፅያዊ ልዕሊ 4 ግዜ ዑለት ገይራ ኣለኩ ኣብ ሕባድ ሕጂ ሲ ፍልይነት ዘለዎ ኣብ ሕባድ ኣብታ ባዳ ከባቢ ንዞበ ገላዕሎ ከባቢ ምሕዳር ባዳ ኣብ ዓዲ ከባቢ ድማ ኣብቲ ልዕም በዳ ክንብል ከላ ካብ ዓንዳላ ንላዕሊ ገዝካ ተኸይድ ከለካ ዘለዎ ቦታ ማለት እዩ። ኣብ ሕበድ ንብሎ ሰርክል እዩ ከምዚ ገዓት መሲሉ ኣብ ውሽጢ እያ ዘላ ቁሩብ ኣግራብ ኣለዋ ኣብኡ ማንግሩፍ የለን ሕጂ ማንግሩፍ ክሮብ ናይ ማንግሩፍ ትረክባ ኣብታ ገማጊም ናይ ኣብ ሕበድ ሕጂ ፍሉይነት እዩ እዚ ሕጂ እቲ ዘለና ፀጋታት ኣብ ዞባና እዚ ንእዚ ልና ቀሊፅና ክንወዶ ኣይንካል ኢና ምሳኹም ማለት እዩ። ሕጂ ማለት ብፅሑፍ በገለን ገለን ከማ ኣዳሊና ክንብል ኣይንከኣል ኢና ገና ኣብ ምስራሕ ኣለና ማለት እዩ እቲ ዘቕረብና ዘለና 10 ሚታዊት ክንብለኩም እንትኾን ምግናን ኣይኮነን ማለት እዩ።

ነቲ ዝነብሩሉ ኣከባቢ ንሱ ዝሳልፍ ማሕበረ ቁጠባዊ ንጥፈታት እንዳካየዱ ንሱ ዝከይድ መነባብሮ እንዳካየዱ ድማ ኣብ መታሕት ወይከዓ ፍርኣዊ ቆላ ዝንበር ዕሊማ ወይከዓ ምስ ወቅቲ ዝከይድ ገዛውቲ ወይከዓ መነባብሮ ክሰርሕ ከሎ እቲ ኣብ ሕበሳዊ ዕሊማ ዘሰብስዝከይድ መነባብሮ ገዛ ክሰርሕ ስለዚ ኣብቲ ናይ ዝቦ መሓመድ ሃሊና ድማ ኣርባዕተ ከራት ዝረ ንሳቶ ኣራሻይዳ ነቲ ንሳቶም ዝነብርዎ መነባብሮ ናታቶም እያ ወዲ እዚ ኩሉ ጠርኒፉ ድማ ብመልክዕ እያ ገሩ ድማ ኣብኣብነት ሰብ ዓፋር ና ነቲ ካብ ባሕሪ ዝጀምር መነባብሮ ምስ ናይ ምድሪ ዝጀምር ዝካየድ ዓይነት መነባብሮ ንኩሉ ጠርኒፉ ዝቕውም መደባት ወይከዓ መልክታት ዝተፈላለየ ገዛውቲ ካብቲ ጥንታዊ ኣርቲስታ ሳዕብዚ እዋን ዝጥቀሙሉ ዓይነት ኣብሔረ ሳኸም ደካቲ ኣብ ውፅቲ ገዛ ዝርከብ ተፈላለዩ ባህላውያን ናውትታትን መሳርሒታትን መሕፀኒ ሓደ ዓሬት ዝበሃል መርዓውቲ ዝተመርዓዊ ከም መሕፀኒ ዝኮኑ ካብ ሓድሽ ወን ቆፅሊ ተማን ክሰስ ዝስራሕ ነቲ ሓድሽ ሂወት ነቲ ሓድሽ ናብራ ምልክት ወይከዓ ስወል ወይከዓ መሳዊ ምልክት ሒዙ ዝስራሕ መሕፀኒ ኣለዎ ማለት እዩ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቲቲቪ ብዓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ብፍላይ መደብ ለሰ ስፖርት ንሎሚ ቀዳም እውን ዝተፈላለዩ ስፖርታዊ ትሕዝቶታት ሒዛ በሰዓት ዝናባኹም ቀሪባ ኣላ ንምክታልኩም ብኸርቡ ንዕድም ፈለማ ግን መደብና ብደርፊ ክንፍልም

ምሕደራ ግዜ ኣብ ሰዋ ካብ ወጋሕታ ይፍልም ካብ ሶኒ ክሳብ ሰንበት ኣብ ዘሎ ግዜ ድማ ብምሕደራ ግዜ ተማእኪሉ ኩሉ ንጥፈታት ኣብ ግዜኡን ሰዓቱን ይወሃብ። ሓደ ካብ ሰሙናዊ መደባት ሰዋ ስፖርታዊ ንጥፈታት እዩ። ካብ ቅድሚ ብረቕ ፀሓይ ኩሉ ተምሃራይ ኣብ ኣሃድኡ ይተኻኸብ። ሰዓታት ኣኽቢሩ ብዲስፕሊን ተመሪሑ መስርዑ ሓልዩ ናብ ዝተወጠነ መደባት ይምርሽ። ምስ መሳጢ ወሃበ ደገፍ ኣሰኒዩ ናብ መፃወት ሜዳ ብዘብዘብ ይግስግስ።

ኣብ ማእከልቲ ዝካየደሉ ስፖርታዊ ንጥፈታት ምስ ብዙሕ ምትእኻብ ስሙር ድምፂ ተምሃሮ ብዓውታ ይስማዕ። ምስ ጥዑም ቅሪት ህርመት ከበሮ ድምቀት ጠቕዒትን ፊስካን ተዋሂዱ ንቕርዓት መፃወት ሜዳ ሳዋ ናብ ዕሙር ፈስቲቫል ይቕይራ። ስፖርት ብሳዋ ፍሉይ መቕረት ኣለዎ። ኩሉ ኣባልን ተማሃራይን ብዓባ ሃንቆውታ እዩ ዝፅበዮ። ኣብቲ ማእከል ምትእኽኻብን ስፖርታዊ ንጥፈታትን ዝካየደሉ ቦታ ስፖርታውያን ተፃወቲ ስፖርት ዝህቦ ጥዕናዊ ረብሓ ተገንዚቦም ብወኒ ይፃወቱ። ደገፍቲ እንተኾነ ንተፈጥሮኣዊ ኩነታት ፀሓይን ንፋስን ድል ከይገበሩ ንምዱብ ናይ ፀወታ ግዜ ማዕረ ምንቅስቓስ ተፃወቲ ካብ ምፍላም ክሳብ ምዝዛም ሞራሎም ኣይቋርፁን። ኣብ ውፅኢት ሓንቲ ጋንታ ተዓዊታ ሓጎሳ ክትፅምብል ዝተሰዓረት ኣብ ተወሳኺ

0: ንስፖርት ሓይላ ክባቢላ ክትድበስ ንቡር ተርእዮታት ናይቲ ዕሙር መደባት ስፖርት እዮም።
1: ሲዕርና ወላ ኣይሰዓርና ማለተይስ ናይ ስዕረትን ወላ ሰዓር ኣይትሰዓር ዶይኮነስ እቲ ደለካ ናይ ስምዒት ነገር ናይ ባስኬት ክተውፅኦ ወላ ክሱ ኢሉ ዓብ ነገር
2: እቲ ሒዞሞ ድመፁ ብቕዓት እቲ ኣገዳስነት ኣብ ሰባ እቲ ሒዞሞ ድመፁ ብቕዓት ዓቂቦሞ ንክወፅ ኢና ንሕና ንሕግዞም። ምናልባሽ ኣብዚ ምስ መፁ ሕጂ ሳቶም ከብደ ኢቶ ድብዎ እንታይ ለውጡ ሎ ገለ ክትብሎም ከለካ ፊዚካሊ ሜንታል ለውጢ ጌርና ገለ ብሉ እዮም። እሱ ቦትኡ ከሎ ንሕና ከዓ እታ ሒዞማ ድመፁ ብቓት ዓቂቦማ ንክወፁ ንሕግዞ ማለት እዩ። እዚ ሕጂታ ኣገዳስነት ኣብ ሰባ ዝረኣየካ ቲ ስፖርታውን ጥፈታት ማለት እዩ።
3: ዋሕት ሃገር ብየማን ዘሎ ብፀጋም ዘሎ ኣብ ቅድሚት ዘሎ

0: ስፖርታዊ ንጥፈታት ቤት ትምህርቲ ወርሳይ ከኣሉ ሳዋ ድሕሪ ናይ 6 ወርሒ ስሩዕ ንጥፈታት ዝሓለፈ ሰንበት ብውዕውዕ መንፈስ ከም እተዛዘመ ይዝከር። እቲ ምስ ማእከል ስልጠናን ትምህርትን ተዋሂዱ ንኣባላት 38 ዙርያ ዘሳተፈ ውድድር ኣብ 2 ሰሚስተር ንኽልቲኡ ፆታ ኣሳቲፉ ዝተኻየደ ኮይኑ ንዓውድታት ኩዕሶ ሰኪዔት፣ ኩዕሶ መርበብ፣ ኩዕሶ እግርን ከምኡውን ዝተፈላለየ ርሕቐት ዝሽፍን ጉያ እግርን ኣጠቓሊሉ እዩ ተኻይዱ። ብመንፅር ተሳታፍነት ሓለፍቲ ኣባላት መምህራንን ተምሃሮን ከዓ ንድምቀት መደባት ስፖርት ካብ ምፍላማት ሒዞም ክሳብ ምዝዛም ዝለዓለ ምንባሩ ይግለጽ።
1: ልክ ወርሒ 8 ምስኣቶም ንሳቶም ድሕሪ መመረቕታ ኣብ ወርሒ 9 ዕለት 15 ስጋቢ ዕለት 20 ዘሎ ንሕና ውድድር ስሩዕ ዝኾነ ውድድር ንጅምር ማለት እዩ። ኣጊዛ ውድድር እዚኣ ን6 ወርሒ ትኸይድ ውድድር እያ። 6 ወርሒ ኣብ ወርሒ 2 ዕለት 20 ገለቢልና ከዓ ንዓፅዋ ኣብ መንጎ ከዓ ኣሎ 8 መጋቢት ኣሎ ተሃገራዊ በዓል ዝበሃል ገለ ከዓ ስታት ከዓ እንዳካየድና ጎኒ ጎኒ እቲ ኣካዳማዊ ዝካየድ ትምህርቲ እዩ ዝካየድ ስፖርታዊ ንጥፈታት እተን ዝካየዳለን እተን ስፖርት ከዓ ቀዳምን ሰንበትን እየን። ቀዳም ካብ ሰዓት 4 ስጋ ሰዓት 6 ትካየድ፣ ሰንበት ከዓ 6 ፈርዓን ስጋብ ሰዓት 10 ወዲኦም ኣብ መፅናዕቶም እዮም ዝኸዱ ማለት እዩ።
2: ስፖርት ኣብ ሳዋ ልክ ከምቲ ኣብ ኣስመራ ዝነበርናዮ ብዕጥፊ እዩ ኣብዚ ጥቕሙ ዝረአ ማለተይ ካብ ኩለን ዘዋታት ናይ ኤርትራ ምሃ 9 ብሄራት ዝጥርነፈ ክሳብ ዝኾነ ሃገራዊ ፀወታ እዩ። ስለዚ ዓብ ስምዒት ኣለዎ። ካልኣይ ብመንፅር ምዝንጋዕ ተርእንያ ድማ ምስቲ ዝተፈላለዩ ኣክቲቪቲ ሳብሳዋ ንገብሮም ነገራት ብዓበይቲ ትምህርቲ ትስራሕ ትማ ትትገሎ ምስ ኩሉ ኣዛሚትካ ከዓኒ እንጆይ ንክትገብሮ ዓብዪ ክስተይ ኣለዎ እወ ብዓብኡ ሞራል ክግበር ከሎ በቢ ሰንበት ሰንበት ወፂኢካ ዝካየድ ፀወታት ካዓኒ ብጣዕሚ ስምዒት ፈጢሩ ተወዳዳርነት ከም ዝዓቢ ኣብ መንጎካ ይገብር። ኣብ ትምህርትካ ኸም ማለት እዩ ዝያዳ ኣብ ትምህርቲ ትጉፍ ኮንካ ክትሰርሕ ነቲ ትምህርቲ እውን ብመንፅሩ ኢንጆይ ክትገብሩካ ብጣዕሚ ዓብ ኣስተዋፅኦ ኣለዎ ማለት እዩ።
3: ስፖርት ኣብዚ ዓባ በርክቶ ዩ ዘሎ ኣብ ሰባ ማዚስ ካብ ግዘካ ድኽእል ምስቲ ናይ ትምህርቲ ንጥፈታት ምስ ኩሉ ከዓቲ ማእቶት ኩሉ ፅቡቅ ክሰይድ ኣለዎ ማለትስ ንኣናስ ፅቡቅ ሓገዝ ኮይኑናይ ማለትስ ነቲ ፊያቶ ድ ወላ ኣብ ኣስመራ ለሚንያ ንመፃና ኣብ ከረን ባረንቱ ኩሉ ኣብ ዝተፈላለየ ዓይነት ቦታታት ተላሚንያ ንመፃና ባስኬት ከይጠፋኣና ምእንታ ናብዚ ንቅፅሎ ኣለና። ዝተፈላለዩ ስፖርተኛታት ከምኡ እቲ ቴኒስ ከይተረፈ ጀሚሩ ኣሎ ሕጂ ሓደ ዓብ ነገር እዩ ኣብ ዙር 38 ዙርያ ከዓ ማለትስ ሓደ ዓብ ነገር ሰሪሖም ኣለዎ።
1: ብነፍሶ ከፍ ጋንታ 60 ጋንታ ኣለዋ ኢለካ 60 ሰልጠንቲ ኣለው 15 ኩዕሶ እግሪ ሰልጠንቲ ኣለው 15 ኩዕሶ መርበብ ኣለው ብሰኪዔት ከምኡ ኣብ ኣትሌቲክስ ከምኡ እዚኦም 60 ኮይኖም ኣለው ቶማ ሰልጠንቲ እዮም ድያኑ ከ 48 ድያኑ ኣለው። ስለዚ ኣብዚ ስፖርታዊ ፈታት ክካየድ ከሎ 108 ሰብ ዝሳተፍ ኣብዚ ድያኑ ከዓ ኣብ ኩዕሶ እግሪ ኮሚሽነር ኣሎ ድያኑ 15 ኣለው ኣብ ኩዕሶ መርበብ ኮሚሽነር ኣለዋ ድያኑ ኣለው ሓኪም ኣሎ ሃለዋን ፀጥታ ንበሃሉ ኣለው ኣብ ኩዕሶ ሰኪዔት ከምኡ ኣትሌቲክስ ከምኡ። ስለዚ ኣብዚ ዝካየደሉ ስፖርታዊ ንጥፈታት 108 ሰባት ኣለው ማለት እዩ።

ኣብ ሰለስተ መድረኻት ከፋፊልካ ክረአ ይከኣል። ካብ ምምስራት ሳዋ ክሳብ ምኽባር ልዑላውነት፣ ስሩዕ ኣካደሚያዊ ትምህርቲ ድሕሪ ምፍላም፣ ከምኡ ውን ምስ ብዙሒ ምውራት ተምሃሮ ክሳብዚ በፂሑ ዘሎ ዙርያ ተኸታታሊ ሰረት ምዕባለ ስፖርት ኣብ ሳዋ ክረጋገጽ ክኢሉ እዩ። ኣብ ነፍሲ ወከፍ ዙርያ ድማ ጭውነት ዝመልኦ ልዑል ናይ ተወዳዳርነት መንፈስ ዝዓሰሎ ብሓያል እውንን ስምዒትን ክካየድ ጸኒሑን ኣሎን። ከም ኣካል ናይዚ ድማ ተራ ደገፍቲ ጋንታታት ኣብ ነፍሲ ወከፍ ፀወታታት ንጀሪካን ከም ከበሮ እናደሰቑ ንደርፍታት ብፊስካን ጣቒትን እናሰነዩ ንፀወታ ህይወት ክዘርእሉ ከማምቕዎ ተወዳዳርነት ክፈጥሩን ሞራል ከስንቑን ከለዉ ምድብ ግዜ ከይትረዳእካ ይኣክል።

0: ኣብታ ማኣዲ ጥበብ መሶብ ፍልጠት ብሉፅ ክብርታትን ጐሊሖም ዝደምቁላ ማዓስከር ሳዋ ካብ ዝለዕለ ሓላፊ ክሳብ ተራ ዘለውን ተምሃሮን ብዓብ ሃንቀውታን ኣተኩሮን ይከታተልዎ። ተሳታፍነት ናይ ነፍሲ ወከፍ ጋንታታት ብመንፅር ብቕዓቶም ተለልዮም ኣብ ነፍሲ ወከፍ ሓይሊ ቦጠሎኒ ብርጌድን ክፍለ ሰራዊትን ዝውክልን ዝጸሉን ብምዃኑ ልዑል ናይ ተወዳዳርነት መንፈስ ይፈጥር። ኣብቲ ውዕውዕ ስፖርታዊ ህሞት ከኣ ተዘከርቲ ደርፍታት ንሞራል ክብ ናብ ዘብል ግጥሚ ተለዊጦም ደሚቖም ይቐርቡ፣ ሰሓብነት ይፈጥሩ፣ ፍናን ተፃወቲ የበርኹ።
1: ኣብዚ ሞራልሲ ንና ፍርቂ ሓይሊ ሞራል ና ፀወታ ወይ ስዕረት ፍርቂ ሓይሊ ሞራል እዩ። ሕጂ ኣብዚ ክንፃወት ከለና ዝኾነ ጌጋ ፍፀም ከሎ ወይ ዝኾነ ዓወት ክርከብ ከሎ ብሓፈሻኻ ኣብ ኩሉ ፀወታ ጀሚራ ክሳብ ትውዳእ ሞራል ክገብራልና ከለዎ ዓብ ስምዒት ናና ዝፈጠርና። ስለዚ ናተን ሞራል ተገሲፅና ድማ ዝያዳ ስምዒት ብስምዒት ንማልያና ከም ንፃወት ገብራና እዮም። ብዓብይ ኻኒ ነታ ብርጌድ እቲኣ ወይ ነታ መፂኻላ ዘለካ ብርጌድ ሓይልካ ከም ትፃወት ናተን ቲፎዞ ርኢኻ ከም ትሕየል ነቲ ፀወታ ከም ትደምቕ ኣድሚቕካ ከም ትፃወቶም ዓብ ዝተዋፅኦ ይገብራልና እዮም። በዚ ኣጋጣሚ እዚ ከመስግን ይፈቱ ሞራል ንዝህባ ጋንታ ማለት እዩ።
2: ወላቲኦም ኣባላት ከይተረፉ ዓበይቲ ኣባላት እሶም ማረ ስምዒት ዘለዎም ኣብ ስፖርት እዮም። ወላት ካልእስ ኣይገድሶም እዩ። ስፖርት ክበሃል ከሎ ግን ሓፍ ኢሎም ንመፁ ኩላቶም ምሳና እዮም ክንፃት ወለና ንሰዓራይ ንሰዓር ከዓ ሞራ እንዳገበሩ እዮም ዝሰድና ዘሎ ምሸት ምሸት ከዓ ኣብቲ ተፃናሉ ግብጃ ገብሩልና
0: ኣብ ተኸታታሊ ዙርያታት ከም ተወሳኺ ንጥፈታት ተምሃሮ ዝካየድ ስፖርታዊ ውድድራት ኣብ መዳይ ጥዕና ኣብ ጥንካረ ኣካላት ምዝናይን ምንቕቕሕን ልዑል ጽልዋ ኣለዎ። ኣብ ሰራዊት እንተኾነ ከም ኣካል ልምዓታውን ማእተታውን ንጥፈታት ተራእዩ ብዝተፈላለየን ብዝተወደበን መልክዑ ይካየድ። ኣብ ቤት ትምህርቲ ዋርሳይ ከኣሎ ሳዋ እውን ከም ኣካል ትምህርታዊ መደባትን ወታደራዊ ስልጠናታትን ዓመታዊ ኣብ ነፍሲ ወከፍ ዙርያታት ብስሩዑን ብዝበለፀ ቅርፅን ምሕደራን ተሰንዩ ይካየድ። ኣብ ተምሃሮን ኣባላትን ሓድሕዳዊ ሌላ ፍሉይ ዝኽርን ተምሳጥን ዘይሃስስ ትዝታን ይፈጥር።
3: ስምዒት ስፖርት ብሰባ ብዙሕ ታሪክ ዘሎ ሰባ እንጂ ገሊኦም ሓሽ ኣጋሽ ገለ ክመፁ ከሉ ደሰም ብደካ ኣሎ ኣብ ገለገለ እዋን ሕጂ ልዕሊ ዓቕምካ ከይድ ገለ ፀውታ ዝተቋረፀሉ ግዜ ኣሎ ሰኣና ፍልጦቶም ነቲ ስፖርት ድመርሕዎ ነበሩ ማለት እዩ። ጀሪካናት ኣብ ሰዋ ዳርጋ ይተረኽቦን ኢኻ ቀዳሚ ሰንበት ኩሉ ተቐዲድ ይድምለስ ሰዋ ሲ ኣነ ኣብ ስፖርት እንዲ ዓብየ ብዞባ ማእከል ተሰዓታት ንፃወተሉ ነበርና ከመይ ነር ቲፎዞ ገለ እሱ ይታ ደዘኻኽረኒ
1: ሓደ ሙሉእ ጥዕና ክህልወካ ይሕግዝ። ኣብዚ ምስቲ ካብ ስመራሒ ስከየ ዝመፀኻ ዓብዪ ኣእምራዊ ከላውን ብጣዕሚ ዓብ ለውጥ ኣለዎ ማለተይ ኣብ ሰባ ኩሉ ታይም ማናጅመንት ዝዓበየ ታይም ማናጅመንት ኣሎ። ስለዚ ኩሉ ምሕደራ ግዜ ኣብ ኩሉ ኣሎ ማለት እዩ። ስለዚ እቲ ትሬን ትገብረሉ ግዜ ውስን እዩ። እቲ ንስፖርት ትወፀሉ ንትምህርቲ ትወፀሉ ንማእቱ ትወፀሉ ኩሉ ውስን እዩ። ሕጂ ሓደ ኣብቲ ኣካላዊ ህንፀት ዓብ ተር ኣለዎ፣ ካልኣይ ድማ ኣብቲ ኣእምራዊ ህንፀት እውን ዓብ ግደ ይፃወት እዩ። ቀሲምካ ወይ ሙሉእ ምስ ሙሉእ ፃዕሪ ወይ ምስ ሙሉእ ሪስፖንሲቢሊቲ ኮንካ ንክትሰርሕ ዓብ ግደ ኣለዎ ማለት እዩ።
2: እዚ ናይ ሓቂ መሰረት እዩ ማለት እዩ። ኣብቲ መጀመርታ ትፈልጦ ዮም ዋላ ስኹም ቀዳሚት ፀወታ ተፃትካን ዓሰሪት ፀወታ ተፃትካን ካልእ ዓይነት ስምዒት

ዘሎ ስምዒት ጥራይ ደሞኖ ከዓ ኮንፊደንስ ኮንፊደንስ ኣብዚ ሰብ ፈጢርና ከዓ ምስከና ምስቲ ብዙሕ ሰብ ኮንፊደንስ ምስ ገበርካ ኣብ ኮሌጅ ወርሓንቲ ንዓኻ ማለትእዩ ከም ድሌትካ ክፃ ትኽእል ኢኻ እቲ ናይ ሓንጎልካ ሜንታሊቲ ከዓ ይሕግዘካ እዩ ማለት እዩ መሰረት ሕጂ በዚ ዓርከይ ዘሎ ኣራ ወድጋ እንታይ ማለት እዩ ከምዚ ብዙሕ ወላድ ይኮነስ ኣብዚ ምስመፀ ግን ከምዝትብሎ ዘለካ መሰረት ካብ ንእሽ ጀሚሩ ስጋዕ ኣብ ምንታይ መፅሕሉ ሕጂ በዓልና ንሪኦ ኣለና ኩላና ሕጂ ኩም እዳገበሩ ማተይስ ተፃይቶም ዋላ ደይፈልጡ መፅኦም ኣብዚ ነቲያ ስፖርት ኣላ ምስ ተባሃለት ክወፁ ደልዩላ ናብኣ ምስ ኣተዉ ሓደ ዓብ ነገር ዝሰርሑ ኣሎ ማለት እዩ እሶም ከዓ እቲ ስኪልስ ዋላ እቲ ኮንፊደንስ ከምትልበልኩ ከዓ እሱ ይሕግዞም።

0: ከምቲ ልዕል ኢሉ ዝተገልጸ ብምውሃድ ቤት ትምህርቲ ወርሳይ ከኣሉን ማእከል ስልጠና ሃገራዊ ኣገልግሎትን ዝካየድ ስፖርታዊ ንጥፈታት ብምትሕባር መሻርክቲ ኣካላት ዝኾና ሃገራውያን ፌደሬሽናት ስፖርት እውን ኣብ ዓውደን ኣብ ናይ ኣሰልጠንትን ዳንነትን ዘተኮረ ሓፂር መደብ ስልጠና ንዓለምቲ ኣባላትን ጉዱሳትን ይወሃብ እዩ። እዚ ኣብ ዝተፈላለየ እዋናት ዝወሃብ ስልጠናታት ንፀወታታት ብኣፍልጦን ብሕግን ተማእዚዝካ ኣብ ምምራሕ ንስፖርታውያን ተምሃሮ ብዝግባእ ኣብ ምእላይን ብሓፈሻ ኣብ ምህብታም ተዓውዲ ስፖርት ዘይንዓቕ ኣበርክቶ ዝፈጥር እዩ።
1: ዝዓበየ ምስጋና ንዖም ይግብኦም እዩ። ምክንያቱ ብዙሕ ፃዕሪ እዮም ዝፈጥሩ። ካብ ኣስመራ ክንመፅእ ከለና ኣብዚ ጠርኒፎም ኣብ ዓቅምታትና ኣላለዮም ኣብ ሓደ ጠርኒፎም ኩሉ ትሬና ምግብና ናገለ ኩሉ ካብቲ ብሓፈሻ ካብ ሰባ ፍልይ ዝበለ ሂወት ከም ነብር እዮም ዝገብርና ማለተይ ብጣዕሚ እዮም ዝቃለስልና ካብ ኣሰልጠና ጀሚርካ መራሒ ብርጌድ መራሒ ክፍል ስራት ብዓብዩ ከ ትማዓስከር ማለት እዩ። ዝተፈላለየ ኣስተዋፅኦ ከማልያናት ሒዝካ ኩሉ ዝግበረልና ምግብናና ማይና ኩሉ ኣብ ብዙ ኩሉ ነገራትና ንዓናን ስፖርታን ዘለ ነገራት ዝቕልስልና ዓበይቲ ተቓለስቲ እዮም። ስለዚ ክብሪን መስጋና ንዑም ይኹንን ኣቐፂለ ድማ ኣሰልጣኝና ድማ ቴድሮስ ይበሃል። ናይ ካልኣይ ብርጌድ ኣሰልጣን ናይ ንደራዓ ክፍለ ስራት ብጣዕሚ ሓያል ኣሰልጣን እዩ። ኒሕ ገይሩ ንዓና ንምዕባይ ንማልያ ወይ ንብርጌድ ዘይኮነ ፀወታ ንዓና ካብ ስመራሒ ዝነ ነበርና ፀወታ ስቶታል ተቐይሩ እዙ ንዓና ንምዕባይ ወይ ንሕና ካብዚ ወፂና ናይ ሃገራዊት ጋንታ ተፃወቲ ንክንከውን ብጣዕሚ ይርፅዕረልና። በዚ ጋጣሚ እዚ ከዓኒ ምስጋና ክንሞ ንፈቱ ማለት እዩ።
2: ሕልፊ ምሳና ደሎስ ዓብ ሰብ እዩ ናይ ሓቂ ተወፋይነት ናይ ሓቂ ኣብቲ ወላ ማእቶት ክወስዶም ውዕሉ ትምህርቲ ክወስዶም ውዕሉ ኩሉ ግዜ ምሳና እዩ። እቲ ፍቕሪ ከዓ ካብ በጀመርታ ወላ ፋሕፋሕ ተበልና ኣምፅኡ ዝጠርነፈና ሱ እዩ ስኒትን ፍቕሪ ንድምሃረና ሱ እዩ ኤስሮ ምባል ዓብ ሰብ ማለት ናይ ዋላ ሶም ትፈልጡ ኢኹም ንገሩ።

ኣብ ሳዋ እተን እታ ሓንቲ ጋንታ ካብታ ብርጌድ ምሉእ ተዋፅያ ትሰልጣኒ ናይ ኩዕሶ እግሪ መኣምነት ክመርፅ ከለዎም ሰኣተዉ ካብ ሙሉእ ብርጌድ እየን ዝዋፅኣ ዘለዋ እተን ብርጌድ ዝዋፅኣ ዘለዋ ተፃወቲ ከ ኣብ ነፍሲ ወከፍ ጋንታ ኣብ ነፍሲ ወከፍ ሓይሊ ኣለዋ ስለዚ ካብአን ሓፊለን እየን ድኸዳ ዘለዋ ካብተን ተምሃሮ ወይ ካብቶም ተምሃሮ ደቂ ተባዕትዮ ደቂ ንስትዮ ንበሎ ማለት እዩ ሕጂ እዚ ሓደ እቲ ናይ ስምዒት መበገሲ ማለት እዩ ኣብ ሓንቲ ጋንታ እንተ ጓል ሓይልኻ ወዲ ሓይልኻ ሃሊሲ ባህርያዊ ቲፎዞ ክትከውን ስለዚ እታ ብርጌድ ምልእቲ ትወፅእ ዘላ ጋንታ እታ ብርጌድ ምልእቲ ከዓ ተን ቲፎዞ ኣለዋ ማለት እዩ እጂ ሓደ ነቲ ስምዒት ዝንቀሳቀስ ማለት እዩ ብዓብዩ ከዓ ኣንፃር ጋንታ ኢካ ትፃወት ዘለካ ንኣብነት ቢሻ ትበሃል እንዳ ቀዳማይ ሰላም ትበሃል እንዳ ሓምሻይ ክትፃወታ ከልዋስ እንዳ ሓምሻይ እንዳ ቀዳማይ ንካ ትብል ዘለካ ብኣዩ ሕጂ ግልጠ ጫፍ ማለት እዩ ብኩሉ ነገር ዘይራኸባ እጂ ተክፍለ ሰራዊት ከዓ ግልብጥ ኢሉ 53 እዛ ሰላም ትበሃል ምስ ቀዳማይ ክፍለ ሰራዊት ቀዳማይ ብርጌድ ቢሻ ትበሃል ፃውታ ስለ ዘለዋ ምስ ተባሃለ እዚ ሕጂ እቲ ስምዒት ማለት እዩ።

0: ኣንፃር ጋንታ እዚ ኮሚታት ኣሎ ትናዋልካ እዚ ሴም ከምኡ ማለት እዩ ካልኣይ ክፍለ ሰራዊት ቤሉል ትበሃል ኣብ ሳልሳይ ክፍለ ሰራዊት ዘራ ትበሃል ትፀቀታላ ምስተባሃለ ከማን ግደፎ ናይ ኣንፃር ኣሃዱ ይብለካ ኣብ ውሽጢ ኣሃዱ ቀዳማይ ብርጌድ ካልኣይ ብርጌድ ወይ ከዓ ቤሉል ምስ ዛራ ክትፀቀት ከለ ኣብ ውሽጢ ኣሃዱ ሲ ሳተን ክትፀቀታ ከለዋ ዘሎ ስምዒት ክነግረካ ይክእልኒ
1: ኣብ ሰዋ ስፖርት ክቕፅል ኣሎ ናይ ባዓቂ እቲ ስምዒትካ ደላዓል ስፖርት ጥራይ ክኸውን ንኽእል ኣነ ንፈልጦ እሱ ከዓ ድሕር ሳተ ገዲፋ ስንደ እዩ ስፖርት ክቕፅል ጥራይ ዘሎ ኣብ ሰዋ
2: ባይታ ናይ ስፖርተኛ ከዓ ክርከብ ይኽእል ማለት እዩ ኣብ ካልእ ዕድላት ዘይክረኽቡ ዝኽእሉ ተፃትሎ ወይ ኣብ ካልእ ኣብ ቦታታት ኣብ ዝኾነ ነገራት ክኣት ዘይክእሉ ተፃትሎ ወይ ዝኾነ ከምዚ ዕድል ኣሎም ጆ ኣብቲ ዕድል ክረኽቦ ዘይክእሉ ተፃትሎ ኣብዚ መፂኦም ግን ሓደ ዓብ ዕድል ኣለኹም ማለት እዩ ምክንያቱ ሰባ ንክትምረፅ ከለካ ተካይዶ ነገራት ኣሎ ቀዲምካ ክትምረፅ ከለካ ተካይድ ፀወታት ኣሎ ሕጂ እሱ ድማ እቲ ናቶም ዝሓለፍዎ ብኡ ተመርኪሶም ዘይኮነስ በቲ ኣብኡ ዝተረፍዎ ዘይኮነስ በዚ ሕጂ ዝቕፅልዎ ዘሎ ሰባ መፂኦም እንታይ ዓይነት ሰባት እዮም ምክንያቱ ሕሉፍ ሂወትካ ኮንካ ትርኢ ሕጂ ኢካ ትርኢ ሕጂ በቲ ዝሓለፍዎ ዘይኮነ ኣብዚ ሕጂ መፂኦሞ ዘለዉ ድቕፅልዎ ዘለውን እንታይ ምዃኑ ይርድኡ ወይከዓ ይቕፅሉ ማለት እዩ ወይከዓ እቲ ብቕዓት እቲ ናቶም ይረአ ሞ ኣብ ዝለዓል ደረጃ ይወፅ

ኣብታ ቅርዓት ርእሰ ከተማ መንእሰያት ዋልታ ሃገርን ሓድነት ብሄራትናን ዝኾነት ሳዋ ብምኽንያት ዓመታዊ ውጥንን ኣብ ፍሉይ ኣጋጣሚታትን ዝካየድ ስፖርታዊ ውድድራት ካብቲ ብዘይምቁራፅ ዝኸይድ ስሩዕ ንጥፈታት እዮም። በዚ መሰረት ኣብ ሳዋ ተመልሚሎም ተብህቦም ኣለልዮም ተሳታፍነቶም ኣብ ስፖርት ዘይነዓ ኣበርክቶ ዘርእዩ ዘለዉ ተምሃሮ ድሕሪ ምዝዛም ትምህርትን መመረቕታን ኣብ ዝተመደብሉ ትካላት ላዕለዋይ ትምህርቲ ሚኒስትርታት ሃገራውያን ማሕበራት ኣብ ዝተፈላለየ ኣሃዱን ከም መገብቲ ጋንታታት ብምዃን ስሞምን ስም ክለቦምን ሃገሮምን ዘፀውዑ ኣትሌታት ውሑዳት ኣይኮኑን።

0: ኣብዚ ካብ ወላ ሰሙ ኣሰልጠንቲ እውን ካብ ዝብሎ ካብ ኩለን ዙርያታት ፍለይ ዝበለ ዙርያ ብላ ብስፖርትን ዝያዳ ተወዳዳርነት ዘለዎ ዓመት እዩ ሎሚ ዓመት ኣይውሽ ኣብ ዝመፅእ ድማ ብትምህርትን ብስፖርትን ማዕር ክልቲኡ ገስጋስ ነካይዶ ኣለና። ስለዚ ኣብ ክልቲኡ ወክብ ኢልና ክንወፅእ ካ ተስፋ ናይ ኩላህና እዩ ብዓብዩኻ ካብዚ ኩሉ ሰብ ድወፅእ ካብ ሰብይ ኩሉ ሰብ ድወፅእ። ስለዚ ንሃገርና ብትምህርትን ብስፖርትን ኮይና ፀብለል ክንብል በዓልቲ ምሉእ ተስፋ እየ።
1: ኣብ ዝለዕለ ደረጃ ክንበፅሕ ከምዚ ገይሮም እኳ ነሮም ቅድሚ ሕጂ ወፅያ እኳ ነራ ብቀዳይ ብናይ ሃገራዊት ጋንታ ወፅኦም ነሮም ኣብ ገለ ዓወት ተጓናፂፎ እቲ ሃገርካ ትፅውዖ ዘሎ ዓብ ነገር ይድረ ምክንያቱ እዛ ሃገር ትፍለጥ ኣይነበረት ብቃልሳ ተፈሊጣ ገለገለ ብዙሕ ነገር ሓሊፈ እያ። ሕጂ እውን ኣብዛ ዓበየ ሃገራት ክትብፃሕ ከላኽን ብቃልሲ ጥራይ ደይኮነት ብናይ ካልእ ትምህርታዊ ድዩ ስፖርታዊ መድያት ድማ ሓንቲ ዓባይ ሃገር መዓልተን ዓበይቲ ሃገራት ከምዝበፅሐት የመስከር ማለት እዩ።
2: ኣድላይነት ኣብ ሰዋ ስፖርት ሲ ንሃገር እዩ ኢና ክንብል ንኽእል ማለት እዩ። እተን ክለባት ናይ ኤርትራ እተደየ ኣለዋ ሲ ናሽናል ቲም የለናን ኣካይ እተን ክለባት ናይ ኤርትራ ብኸመይን ክመልኣ ዘለዎን ብዝሓለፉ እቶም ተፃዋቲ እንዳመልኡ እንዳመልኡ ብዓብዩኻ ከምዚ ዝብለካ ዘለኹ ጋንታ ሰዋ ኢሎም ንኸረ ንኸዱ ካብኡ ከዓተን ጋንታታት ብኳን ካብኣቶም እንዳሸፈና ስጋብ ሕጂ ኦም ኢና ክንሰርሕ ፀኒሕና ማለት እዩ። ቅፀልካ ብዝሓየለ መልክዑ ንሰርሓሉ ኢና።

ኮሚተ ስፖርት ምምሕዳር ንኡ ዞባ 4 ስመራ ገምጋም ስፖርት ናይ 3 ዓመታት ብምክያድ ኣብ መፃእ መደብ ዘተ ርክብ ኣካይዳ እዚ ብ11 ሓምለ ኣብ ሜዳ ቦቼ ፊልያ ዝተኻይደ ርክብ ዕድመ ዝተገብረሎም ወከልቲ ቤት ፅሕፈት ምምሕዳር ዞባ ማእከልን ኣባላት ስፖርት እቲ ንኡ ዞባን ተረኺቦም ነይሮም። ኣቦ ወንበር ኮሚተ ስፖርት ንኡ ዞባ 4 ስመራ መምህር ሳምሶም ትካቦ ኣብ ዘስምዑ ናይ መኽፈቲ ቓል ስፖርት ብዘይካ ንወዲ ሰብ ዝህቦ ኣካላዊ ድልዳለን ጥዕናዊ ረብሓን ኮሚተ ስፖርት ናይቲ ንኡ ዞባ ንዚ ብምርዳእ ብስፖርት ተኸስኪሶም ዝዓበዩን ንመጻእ ድማ ንሃገር ዝውክሉ ብቑዓ ስፖርታውያን ንምፍራይን ክሰርሕ ከም ዝጸንሐ ኣረዲኡ። ስፖርት ከም ዝሰረቱ ምስዝኸውን ውፅኢታዊ ምዃኑ ዘዘኻኸረ መምህር ሳምሶም ምምሕዳር ንኡ ዞባ 4 ስመራ ብዓይነታት ስፖርት ኩዕሶ ስኪዐት፣ ኩዕሶ እግሪ፣ ኣትለቲክስ ብደቂ ተባዕትዮን ደቂ ኣንስትዮን ቅድድም ብሽክለታ 86 ደቂ ኣንስትዮ ዝርከቦም ብጠቕላላ 230 ኣብ ግራስሩት ኩዕሶ እግሪ ዝሳተፉ ክሳብ 445 ዝበፅሑ ስፖርተኛ

0: ኣብ ክልል ዕድመ 14-15 ብደቂ ተባዕትዮ ዋንጫ፣ ኣብ ክልል ዕድመ 12-13 ብደቂ ኣንስትዮ ሳልሳይ ደረጃ፣ ብኣትለቲክስ ኣብ ክልል ዕድመ 14-15 ተሸላሚት 5 ወርቂ መዳልያን 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክልል ዕድመ 14-15 ብምዃን ዋንጫ ሰማእታት ክጭብጥ ከም ዝኽኣለት ሓቢሩ። ኣብ መደምደምታ ኣብ ማሕዳሪት ንኡዞብ 4 ስመራ ወይዘሮ ኣልጋንሽቱኩ ነቲ ዝቐረበ ፀብፃብ ምርኩስ ብምግባር ንኹሎም ኣብቲ ንኡዞባ መንእሰያት ኣብ ምምልማል ዝሰርሑ ኮሚቴ ስፖርት ኣመስጊና። ኣብቲ ዕለት ንኣሰልጠንትን ኣካየትን ስፖርት ዝተዳለወ ምስክር ወረቐት ተዓዲሉ። ዝኸበርኩም ተኸታተልትና ምስ ኣቦ ወንበርን ዋና ፀሓፍን ምምሕዳር 4 ስመራ ዘካየድናዮ ዕላል ቀፂሉ ይስዕብ።
1: ናይ ሎም መዓልቲ ርክብና ኮሚቴ ስፖርት ንኡዞብ 4 ስመራ ካብ ትምረፅ 3 ዓመታ ገይራ ኣላ። ኣብ ውሽጢ እዚ 3 ዓመት ድማ ዝተፈላለዩ ንጥፈታት ከተካይድ ፀኒሓ፣ ኩሉ ግዜ ንትገብሮም ንጥፈታት ድማ ክትግምግሞም ኣዝዩ ኣገዳሲ እዩ። ምክንያቱ እንታይ ሓያል ጎኒ ነርና፣ እንታይ ድኹም ጎኒ ነርና፣ ናይ መፃኢ መደብና፣ እቲ ሒዝናዮ ዝተበገስና ዕላማታት ከ ብዝግባእ ሃሪምናዮ ዶ? ንሶም ደቅና፣ ንሶም ስፖርተኛታት፣ ኣሰልጠንቲ፣ ማሕበረሰብ ናይ ንኡዞብ 4 ስመራ ተኣኻኺብና ኢና ክንግምግም ውዒልና። ስለዚ እቲ ናይ ሎም መዓልቲ ቀንዲ ወይ ሕመረት መራኸቢ ኢና ነጥቢ እንታይ ከም ሰራሕና፣ እንታይ ከ ይተርፈና ከም ዘሎ፣ እንታይ ሓያልን ድኹምን ጎኒ ነርና ንምግምጋም። ምስጢር ዓወት እቲ ቀዳማይ ውዳቤ እዩ። ሓደ ካብቲ ናሕና ብልጫታ ይተልና ተናቢብና ኢና ንኸይድ እቲ ኮሚቴ ምስ ምምሕዳር ንኡዞብ 4 ስመራ ኮሚኒቲ ብዓብዪ ከዓ ምስ ኣሰልጠንትን ተፃወትን ማለት እዩ። ስለዚ ንሕና ብመሰረቱ ናብ ናይ ባስኬትቦል ውድድራት ይግበር ከም ዝነበረን ኣብ እቲ ዝግበር ንጥፈታት ናይ ስፖርት ድማ ኣብ ኩዕሶ እግሪ ዝተሓፅረ እዩ። ንሕና ግን ኣብ ክንዲ ኩዕሶ እግሪ ዝተሓፅረ ጥራይ ዝኸውን ኣብቲ ካልኦት ስፖርትታት እውን እቲ ኣድማስና ብምስፋሕ ማለት እዩ። ስለዚ ኣብ ባስኬት እውን ሓደ ኣበርክቶ ክንገብር ኣለና ከም ንኡዞባ ኢልና ናይ ቀዳማይ ዲቪዥንን ካልኣይ ዲቪዥንን ሒዝና፣ እዚ ከዓ ብሓያል ፃዕሪ ናይ ኣሰልጠንትን ስፖርተኛታትን ተዓወት ክውን ኮይኑ ማለት እዩ። ብክልቲኡ ኢና ቻምፒዮን ናይ ዞባ ማእከል ናይ ዓመት 2025 ፕላስ ድማ ናይ ዝተፈላለዩ ዋናጮ ድማ 4 ዋናጮ ኣብ ክልቲኡ ደረጃታት ወሲድና ዘለና።
2: 4 ስመራ ዳርጋ እቲ ንኡ ዞባ ካብተን ዓወት ዘይፍለየ ንኡሳን ዞባታት እዩ። ነዊሕ ዓመታት ሒዙ እቲ ከባቢና ጌና እውን ዘይተጠቐምናሉ ዕቑር ናይ ስፖርታውያን ሃፍቲ ኣሎ። ካብ ኣማሓደርቲ ናብ ኣማሓደርቲ ብዓወት እናተቐባበሉ እዮም ድመፁ። ምሕዚ ዝነበሩ ማሓደርቲ ነቲ ሓደ ብዓወት ተቐብሎ ነቲ ሓደ ብዓወት ተቐብሎ፣ ወይዘሮ ኣልጋነሽኩ ከዓ ዝያዳ ነቲ ኩሉ ዝቐበሉታ ብዝያዳ ከዓኒ ብዕፅፊ ሰሪሓት። ልዕሊ ኩሉ ግን ምውሃድ ናይ ኣሰልጠንቲ ናይ ኩዕሶ ሰኬት ኣሰልጣኒ ናይ ኩዕሶ እግሪ ናይ ኩዕሶ ምስ ናይ ብሽክለታ ናይ ብሽክለታ ምስ ናይ ኣትለቲክስ ስጥመት ኣለዎን። እቲን ውድድር ባስኬት ኩዕሶ ስክዕት ንሕር ኣሎ። እቶም ካልኦት ኣሰልጠንቲ መፅኦም ሳፖርት ትገብሮ ኣብቲ ከደሎ ሳፖርት ትገብ ኩላ ካ ኣሰልጠንቲ ንድሕር ቲምወርክ ፈጢርካ ናብ ዓወት ትበፅሕ። እቲ ኮሚቴ ናይ ስፖርት ንኡዞባ ኤገይን ኣሰልጠንቲ ሓደ ስጥመት ገይሮም ብሓደ ትርግታ ልቢ ስለ ዝኸይድ እዩ እቲ ዓወታት ዝመፅ ዘሎ ማለት እዩ።
1: ስፖርት ኩሉ ግዜ ብምምሕዳራት ክኸውን ዝድለየሉ ዋናታት ህዝቢ ተኮይኑ ዋና እቲ ዓወት ድመፅእ። ስለዚ ንኡሳን ዞባታ ህዝቢ የዋፅእ እኮ ገንዘብ ንዝተፈላለዩ ንጥፈታት ናይ ስፖርት ኢሉ የውፅእ። እቲ ክነፍዕ ዘለዎ ወይ ድማ ክሰርሑ ዘለዎ መን እዮም እንተይልና ምምሕዳራት ኣውራ ብኡ መጠን ድማ እቲ ኮሚቴ እዩ ማለት እዩ። ስለዚ ሓደ ጎስጓስ የድሊ፣ ተበግሶ የድሊ፣ ኣብ መወዳእታ ድማ እንድሕር ኣብ ምምሕዳራት ደሒዞንኦ ነዚ ስፖርት እዚ መን እሞ ክሕዞ ንኡሳን ዞባታት ነዚ ብዕቱብነት ርእን ክሰርሓሉ ክሕዞኦ እቲ ውድድራት ድማ ኣብ መንጎ ንኡሳን ዞባታት ክኸውን ዘሎ እዩ መቕረት ዘለዎ። ምክንያቱ ንኡሳን ዞባታት ተሒዞንኦ ህዝቢ ሒዝዎ ኣሎ ማለት እዩ። ህዝቢ ተሒዝዎ ድማ ውድድር ኣሎ ማለት እዩ። ንኩሉ ነገር ድማ እቲ ህዝቢ ስለ ዝመርሖ በዚ ኣጋጣሚ ለበዋይ ከመሓላልፍ ዝደሊ ኩለ ንኡሳን ዞባታት ኣብ ኩሉ ዓይነት ዓውደ ስፖርት

0: ማለት እዩ ከም ዝነጥፋ ክኾና ንሕና ኣብ ኣርባዕተ ዓይነት ስፖርቲ ኢና ነጥፍ ዘለና ኣብ ዝመፅእ ግን ኣብ ዝተፈላለዩ ካልእ ዓይነት ስፖርት እውን ክንነጥፍ ከም መደብ ሒዝና ኣለና።
1: ብምሕዳራት በቲ ካብቲ ህዝቢ ዝመፀን ፋይናንሻል ንዕኡ ቆጢበን ንዕኡ ገይረን ዝከኣለን እየን ዝገብራ ዘለዋ። ብወገን ኮሚሽን ግን ንኣብነት 212 ዝጀመረ ግራሱት ኣሎ። እዚ ግራሱት እዚ ካብኡ እውን ታለንቲ ወፂኦም ኣለዉ። እዞም ታለንቲ እዚኦም ስለምንታይ እንተንጋለወት ኣስመራ ቢራ ታለንቲ ንእሸይ ትሕዝ፣ ቀይ ባሕር ትሕዝ፣ ደንደን ትሕዝ፣ ሽዑተን ጋንታታት እናተተካኣ ይኸዳ ማለት እዩ። ኣይኮነን ግን ካብ ቢራ ድወፀ ናብ ቀይ ባሕሪ፣ ካብ ቀይ ባሕሪ ድወፀ ናብ ደንደን፣ ካብ ደንደን ድወፀ ናብ ኣ ሕጅስ እቶም ድኸሉ ዘለዉስ ፍሉጣት ተፃወቲ እዮም። ኣድሉስ ካብቲ ተመጋቢት ዝነበረቶ እያ ነራ ካብ 17 ቀበሌ ኣድሉስ ወሲዳ ካብ ኣድሉስ ካ ቀይ ባሕሪ ወስዱ ኤሌክትሪክ ማለት እዩ ቺፖይል ንወስዱ ከምኡ እንዳበላኸላ ነ ሕጂ ከዓ እንታይ እዩ እተን ንኡሳን ዞባታት ወይ ሓንቲ ንኡስ ዞባ ምስ ሓንቲ ክለብ ትጣመር ሽዑዘ ዘፍሬት ትብ እታ ክለብ ድማ ነታ ንኡስ ዞባ ናብቲ ስፖርት ድያ ትፈትሓላ ካልእ ካልእ ድያ ትፈትሓላ ካልይቲ ኮይና ትኸይድ ማለት እዩ። ንኡስ ከፍ ዓባይ ጋንታስ ሓንቲ ቢ ጋንታ ተሓዘሲ ወላ ሓንቲ ሽግራ ይህልዎን እዩ ተካእቲ እንድሕር ዘይብለን ጋንታታት ግን ንሪኦም ኣለና ካብቲ ዝነብረ ፃታይ ናብዚ ይመፅእ ኣሎ። ከምቲ ዝበልካዮ ምምሕዳራት ዓቕሞም ጥራይ ደይኮነስ ልዕሊ ዓቕሞም እዮም ዝገብ ዘሎ ኩሎ ንኡሳን ዞባታት ብሙሉ ንኡሳን ዞባታት ስፔሻል ኩሎም ኣመሓደርቲ ተወሳኺ ኣብቲ ናይቲ ህዝቢ ስራሕ እዮም ነቲ ስፖርት ኣብ መንጎ ስርሖም ትኸዶም ትርብሾም እጂ ኣመሓደርቲ ንኡሳን ዞባታት ዞባ ማእከል ብሙሉኦም ክምስጎኑ ይግብኦም እዩ። ምክንያቱ ኣብ ኩሉ ዓይነት ስፖርት ኢዶም የትዮም ኣሎ ኣርባዕ ኣስመራ ምኻ ልዕሊ ኩሎ ንኡሳን ዞባታት ዝበዝሐ ሒዛስ ኤጌን ከማን ሕጂ ከማን ሓዳሽ ካልኣይ ዲቪዥን ኩዕሶ ሰኪዐት ከማን ሒዛ ኣላ።
0: ሕጂ ሓደ ትብዕትብነት ሰርሓሉ ዘለና ኩዕሶ እግሪ እዩ። ኩዕሶ እግሪ ድማ ክሳብ ካልኣይ ዲቪዥን ፀኒሕና ሕጂ ናብ ቀዳማይ ዲቪዥን ሓሊፍና ኣለና። ልክዕ ቀዳማይ ዲቪዥን ስራሕ ክትሰርሕ ሓያል ፃዕሪ ዝሓትት እዩ። ምክንያቱ ቀዳማይ ዲቪዥን ከም ሽሙ ዝሕብሮ ቀዳማይ እዩ። ልክዕ ናብቲ ሊግ እውን ዝኣትዋ ምምሕዳራት ኣለዋ። ናብኡ ቀሰይልና እውን ክንከይድ ኢና። ብመሰረቱ እዚኦም ስፖርተኛታትና ቀዳምነት እንታይ ኣብ ግምት ክእትውዎ ኣለዎም? ንሕና ክንዕወት ንኽእል ኢና። ከምቲ ታሪክ ዝስራሕ ዘሎ ኣብ ብሽክለታ፣ ታሪክ ዝስራሕ ዘሎ ኣብ ኣትለቲክስ፣ ኣብ ኩዕሶ እግሪ እውን ታሪክ ክንሰርሕ ንኽእል ኢና። እዚ ዝስራሕ ግን ስፖርተኛታት ወንም ዝህልዎም ኣሰልጠንቲ ብዕቱብነት ምስ ሰርሑ እቲ ንሰርሖ ስራሕ ዝተወደበ ምስ ዝኸውን ህዝቢ ዝተሓወሶ ምስ ዝኸውን ክንዕወት ንኽእል ኢና። ስለዚ ቀዳማይ ዲቪዥን ኣቲና ኣለና። ኣብ ቀዳማይ ዲቪዥን ከዓ ብሉፅ ስራሕ ክንሰርሕ ኩሉ ምድላዋት ንገብር ኣለና። ብኣና ብኮሚቴ ደረጃ እቲ ዘድሊ ዘበለ ምድላዋት ኣፃፊፍና ኣለና ክንዕወት ኢና።
1: ተዳሪናዮ ናይ ማውንቴን ክጅምር ከሎ ድሕሪ ናፅነት ናይ ክረምቲ መጀመርያ ማውንቴን ክተኣተ ከሎ ንኡስ ዞባ ኣርባዕ ኣስመራን ንኡስ ዞባ ጎዳይፍን እየን መስሪቶንኦ ብዙሕ ዓወታት ካ ክልትየን ወሲደን ኣብነት እንድሕር መፂና ናይ ደቂ ኣንስትዮ ናና ኣድያም ተስፋ ኣለም ትበሃል ኣብ ኣርባዕ ኣስመራ ብማውንቴን ሻምፒዮን ኮይና ሽልማት ወሲዳ እያ ናብ በዓል ጋላ ነፍሕን ናብ በዓል ካልእ ጋንታ ከይዳ ኸ ስጋብ ሃገራዊት ጋንታ ንኤርትራ ኸ ወኪላ ተወዳዲራ ማለት እዩ። ንኣብነት እዚ ሕጂ ኣብ ዩሳ እዩ ዘሎ ወዲ ጎንጨ እሱ ሕጂ ግራስሩት ካብ ወዲ 10 ዓመት ስጋብ ወዲ 13 ኣብ ግራስሩት ነይሩ ካብኡ ናብ ብሽክለታ ናብ ብሽክለታ ክጅምር ከሎ ንኡስ ዞባ ኣርባዕ ኣስመራ ማውንቴን ይባቶ በታ ማውንቴን ገይሩ ኣብ ኣርባዕ ኣስመራ ናብ ደንደን ኣትዩ ካብ ደንደንካ ሕጂ ንዩሲኣይ ከይዱ ኣብ ዩሲኣይ እውን ዝድለ ትምህርቲ ወሲዱ ስልጠና ወሲዱ ሕጂ ካብተን ዝዓብያ ጋንታታት ኣሎ ካብቶም ዝሓይሉ ኣባላት ናይ ዝታስ ሓደሱ እዩ ማለት እዩ። ስለዚ ግን ኤፍሬም እንታይ ስማዓና ነ ብሽክለታ እንተልናስ ማዕር ማዕር እዩ ዝመፅስ ፋይናንሻል እዩ ሓንቲ ብሽክለታስ ክንደይ ይዋጋ ሕጂ እቲ ወላዲ ኮሎ ጌና ይስምብድ ሕራይ ሕጂ ምምሕዳር ኣበገስኩማ ማውንቴን ጌርኩም ወይ ምምሕዳር ኣበገስኩማ ዳሓር ምስ ከደትከ ኣብቲ ላዕሊ ምስ በፅሐሲ ካበይና ክነምፅእ ብሽክለታ ናይ ፋይናንሻል ሕቶ እምበር ናይ ደቂ ኣንስትዮ ፀገም ኣብ ዞባና ዘሎ ኣይመስለንን ግን ኩሉ እቲ ብሽክለታ ግን ምስ ፋይናንሻል ተታሒዙ ኩዕሶ ክጅምር ባስኬት ክጅምር ዘድልያኻ ፍሉጣት እየን ማልያን ኩዕሶን እየ ብሽክለታ ክጅምር ግን ማውንቴን ዋላ ጀሚርካስ ድሓር ጥሪልካ ዋጋ 100 ገለን ሽሕ ብሽክለታ ኢኻ ክትገዝ ሕጂ ስድራ ቤታት ትቁጠባ እዩ ኣሻቂልዎ እምበር ነቲ ስፖርት ፀሊእዎ ኣይኮነ። እዚ መፂ ዘሎ ዓወታት ከዛንየና የብሉን ዝተርፈ

0: ዘለና ብዙሕ ስራሕ ኣሎ። ብወገን እቲ ናውቲ ስፖርት ዝበሃል ተፈቲሑ እዩ። ሕጂ ዝተርፈና ዘሎ ሕጂ ናይ ክረምቲ እናሃለ ይመፂ ሎ ድሮ ንውድድር ድልዋ ድኾና ጋንታታት ብደቂ ኣንስትዮን ብደቂ ተባዕትዮን ተቐሪበን ኣለዋ ማለት እዩ። ከምቲ ዝበልካዮ ከዓ ንኡሳን ዞባታት ሕጂ ንኣብነት ሚትን ልዕሊ ሚት እየ ሓንቲ ምንኡስ ዞባ ተሳት ዘላ ብምግብና ብዕጥቂ ኣሰልጠንቲ ድኻም ሓደ ኣሰልጣኒ 25 ቆልዑት ሒዙ ዝመላለስ ናብቲ ናይ ክረምቲ ኣሰልጣኒ ኣብ ክረምቲ ዝሰርሕ ዘሎ ብጣዕሚ ኣዝዩ ኣሸጋሪ ኣሸጋሪ ኣሸጋሪ እዩ። ኣብቲ ካልእ እዋን ፍልጥ እያ ታፀወታኻ ተፃዊትካ ክትበዝሕ፣ ናይ ክረምቲ ግን ሶኒ ተፃዊትካ ረውዕ ትደግም። ሰልጣኒኻ 20-30 ቆልዑት እዩ ሒዙ ዝኸይድ። ሕጂ ኣብዚኻ ትንዞባ ደይኮነ እቲ ጨንፈር ኮሚሽን ድዩ እቲ ባህልን ስፖርትን ነቲ ድኻም ናይ ኣሰልጠንቲ ኸኣኒ ተገንዚቡ ሓደ ፍልይ ዝበለ ነገር መታብዒ እንተዝገብር ሰልጣንኻ ዝያዳ ኣክነቲ ንእሳን ዞባታት ዝግደፍ መታብዒ እተን ዞባ ማእከል እውን መታብዒ እንተዝገብር ነቲ ሰልጣን እውን ዝያዳ ክሰርሕ ይኽእል።
1: ናይቲ ኩሉ ውፅኢት ናይ ብደረጃ ሃገር ብደረጃ ዓለም ነምፆ ዘለና እቲ ሰረት መምሕዳራት እየ ኣብያተ ትምህርትን መምሕዳራትን እየ። ሕጂ ንሕና ኣብ መንጎናን ኣብ መንጎ ፌደሬሽናትን ኣብ መንጎናን ኣብ መንጎ ጨንፈር ስፖርት ዞባ ማእከል ጥቡቕ ዝኾነ ዝምድናታት ብዝተኻዕለ መጠን ድማ ምርድዳእት ክህልወና ክኽእል ኣሎ። ዘለና ፀገማት ይህን ምህን ኢልና ንፈትሓሉ ብሓንሳብ ኮይንና መደባትና ንቕይሰሉ ባይታ ክፍጠር ክኽእል ኣሎ ኣሎ ብሓቂ ዘረባ ኣሎ ግን ክዓቢ ክኽእል ኣሎ ኢና ንብል። ሕጂ እቲ ክንሓስብ ከለና ኩሉ ግዜ ሓደ ራእይ ክህልወካ ኣሎ። እቲ ራእይቲ ኢኻ ኢድ ትግበር ራእይና ፀቢብ ክኸውን የብሉን። ኣብ ውሽጢ ሃገር ጥራይ ተፃዊትና ዕውታት ስለ ዝኾንና ብሉፃት ኢና ማለት ኣይኮነን። ድሕሪ 5 ዓመት ብደረጃ ቅርኒ ኣፍሪካ፣ ድሕሪ 10 ዓመት ብደረጃ ኣፍሪካ፣ ድሕሪ 15 ዓመት ብደረጃ ዓለም ኢልናሲ ክንቅይስ ክንክእል ኣለና። ነዚ ከዓ እንታይ እንታይ የድሊ እንታይ ተገርና ኢና ከዓ ንዕወት ንኽእል። እዚ መፅናዕትታት ክኢላታት ተሓዊሶሞ ንሕና ከዓ ኣብቲ ታሕቲ ስለ ዘለና ካብ ታሕቲ ከይኮስኮስካ ኣብ ላዕሊ ክትዕወት ስለ ዘይትኽእል ነዚ ተናቢብና ክንሰርሕ በዛ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ።

0: Álvarez. Die lassen sich nicht abweisen. Die Weltmeister mit einem Weltklasse-Tor.
1: وانچ عالم كتشحن عسران شدوشتن بعوات سبانيا مودو الزكريوم ازين ساسان شعاتن معالتات ابسل استحقارا استخيلة صوتا كابزوخن اكدم حجي استخيل وردرات بعبيتو اب كدميت زسرعيوم زياد حقارات كساتفا مخالنن زيادة قطمات مكيادومن اب تومزو السادوسو قمتتات زيادة تخورت يركبم كم اون زيادة عدلات قنزب يهلو مالتيوم كواخبتي كوعس اقر عالمنا اميدا تاريخاوي هم موتات ابزفترولو زنمر وان كابو ببيلوناز ቁጽር ገንዘብ ፈሪዮም ኩሉ ሰብ ግን ብዙሕ ዶላራት ኣኪቡ ኣሎ ማለት ኣይኮነን ስለዚ ገለ ብዙሕ ገንዘብ ምርካብ ክኸስብ እንከሎ ገለ ፋይናንሳዊ ክሳራታት ድማ ኣጋጢምዎም እዩ
2: ስፓንሽ ማንሻፍት የት ወክሊሽ ኢን ዲዘ ስፒል ጌን ካን
3: ዳስ ኢስ አይነ ላይስቱንግ ዲ ወክሊሽ ኢንስ አውገ ፈልትት ኤር ኢስ ግራደ ኤርስት ኤንገዌክሰልት ወርደን ኡን ሃት ኢስ ገሻፍት ፓፔግሪየ ዋስ ፈር አይን ትሬፈር ዋስ ፈር አይን ትሬፈር. Und jetzt werden die Aussichten für Senegal immer besser.
1: ማሕበር ኩዕሶ እግሪ ዓለም ፊፋ ሓደ ካብቶም ዝኸሰቡ ኣካላት ናይ ዝውድድር እዮም ኣመሓዳሪ ኣካል ኩዕሶ እግሪ ዓለም ፊፋ ካብ ዋንጫ ዓለም ዝረኸቦ መጠን ገንዘብ ማልያ የብሉን ኣብ 222 ኣብ ቀጠራብ ዝተኻየደ ውርድራት ዋንጫ ዓለም 7.6 ቢልዮን ዶላር ብምርካብ ክብረ ወሰን ዝሓዘ መኽሰብ ክረክብ ከሎ ኣብ 226 ኣብ ኣሜሪካ ካናዳን ሜክሲኮን ኣብ ዝተኻየደ 48 ሃገራት ዝተሳተፈ ውርድር ዝረኸቦ ኣታዊ ክዓቢ ትፅቢት ይግበር ላዕለወይቲ ስትራቴጂስት ዶች ባንክ ሰርች ማሪዮን ላቦር ፊፋ ኣብ ውሽጢ 4 ዓመት ዝረኸቦ ኣታዊታት ኣስታት 13 ቢልዮን ዶላር ብምርካብ ብዘይሕቶ ቀንዲ ተዓዋቲ እዚ ውርድር ምዃኑ ትዛረበ ኣታዊ ፊፋ ካብ መሸጣ ፈነወ ፍቓድን መሰል ኣጋይሽ ምቕባልን ውዕላት ምወላ ስፖንሰርሽፕን መሸጣ ቲኬትን ዝመጽ እዩ ኣብ ዝመጽእ ውርድራት ፊፋ ካብ ዝሎም ዓመት ኣመዝጊቦ ዘሎ ኣታዊ ዝያዳ ክንፅ

0: በይግባ። ምክንያቱ ፊፋ ነቲ ውድድር ዳግማይ ናብ 24 ሃገራት ንክሳተፍዎ ዕድላት ይፈጥር ምህላው። እዚ ድማ ንከም በዓል ቻይናን ህንድን ከምኡውን ምስኡ ዝመፁ ቢልዮናት ተወሳኺ ተዓዛቢ ከጠቓልል ይኽእል።
1: Watch Mbappe's run around, holds the defender. Dembele, first time on his right foot, this time inside of the left, into the far corner. Nothing Selvik can do. Two goals for that man and 2-0 to France.
2: Freeman, Weah, Freeman, Gio Reyna. Gio Reyna!
3: This might be one of the best back-to-front team goals this country and this team has ever put together. This was a 20-plus pass sequence from back-to-front, side-to-side. And you think, are they just going to see the...
0: ደገፍቲ እቶም ዝኸሰሩም ደገፍቲ ናይ ሙሉእ ዕምሮም ሕልምታት ኣጊዶም ክኾኑ ይኽእል እዮም። ብወፃኢታት ገንዘብ ግን እዚ ውድድር ኣዝዩ ከቢድ ነይሩ። ንቲኬት ጥራይ ዝወፅእ ገንዘብ ኣዝዩ ልዑል ኣብ ዝኾኑሉ እዋን ፊፋ ዝተኸተሎ እስትራቴጃዊ ምውፃእ ዋጋታት ንቐፌታ ገጢሞ እዩ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ከይተረፈ ሃገሩ ኣንጻር ፓራጓይ ኣብ ዝካየድ መኽፈቲ ውድድር $1,000 ዋጋ ቲኬት ምስ ተሓተተ ኣይከፍልን ከም ዝበለ ተኣሚኑ። ኣብ ኒው ጀርሲ ኣብ ስታድዮም ሜት ላይፍ ንዝተኸየደ ናይ ፍጻመ ጸወታ ዝሽየጥ ቲኬት ብወግዒ $32,970 ክቐርብ እንከሎ ገለ ናይ ዳግሚ መሸጣ ቲኬታት ድማ ብልዕሊ $2,000,000 ተዘርዚሩ እዩ። ፕሬዚደንት ፊፋ ጂያኒ ኢንፋንቲኖ ወፃኢታት ቲኬት ምስ ካልኦት ስፖርታዊ ውድድራት ኣሜሪካ ዝሰማማዕ ምዃኑ ብምምጓት ነዚ ነቐፌታ ከለኸለሉ ተሰሚዑ። ካብ ቲኬት ወፃኢ ደገፍቲ ብበረራታት መግብን መዕረፊ ቦታን ብዘውፅዎ ወፃኢታት እውን ጅቡኦም ተነጊፍ እዩ። ሓደ ካብቲ ኣዘረብቲ ዜናታት ዝኾኑ ወሰኽ ቲኬት ባቡር ኒው ጀርሲ ትራንዚት እዩ። ናብ ስታድዮም ሜት ላይፍ ናይ 30 ደቃየ ጉዕዞ ባቡር ካብቲ ልሙድ ናይ ምምላስ ክፍሊት $12.90 ና $150 ወሲኽ እዩ።
4: ደምበለ ቱ ምባፔ ስቴፕ ኦቨር ፍሮም ምባፔ ስቲል ምባፔ 1-0 ፍራንስ ኤንድ ምባፔ becomes the all-time leading goal scorer in knockout matches in the World Cup final and France score in New Jersey. Absolutely brilliant from Kylian Mbappe. 17 goals in the World Cup, 5 in this competition, individual brilliance.
5: Wow, I mean, he's just too good, Fledge. Short and sharp, the boys combining for the short corner. Quick little 1-2, that step over shifts.
0: ነቶም ግጥማ ዘመሓላለፉን ዝመወሉን ከሲቦም ነዞም ግጥማ ዘመሓላለፉን ነቲ ውድድር ብቴሌቭዥን ንምቕራብ ብዙሕ ገንዘብ ከውፁ ክግደዱን ከለዉ እቶም ተዓዘብቲ ኣሃዛት መወልቲ ምልክት ንግዶም ክረኣይ ብምግባር መሸጥኦም ሓፍ ክብል ተኽእለሎም። ፊፋ ነዚ ዋንጫ ዓለም ብዙሕ ዝረበሉ ናይ ምዝሓል ሃይድሬሽን ዕረፍቲ ኣምፅኡ። እዚ ስጉምቲ ኢንፋንቲኖ ውፁእ ስፖርታዊ ጉዳዩ ዝበለ ኮይኑ ፊፋ ካብዚ ተወሳኺ ኣታዊ የብሉን። ይኹን እምበር ተፃወቲ ናይ 3 ደቃይ ዕረፍቲ ኣብ ዝኽድሉ እዋን ነቶም ግጥማ ዘመሓላልፉን መወልትን ሓድሽ ንግዳዊ ዕድል ፈጢሩሎም እዩ። ንመሰል ፈነወ ኣሜሪካ $485,000,000 ከም ዝኽፍል ዝንገረሉ ፎክስ ስፖርት ነቲ ናይ ዕረፍቲ ሰዓት ዝመዋላ ትካል ንግዳዊ ስራሕትን ከርእያ ይገብር ነይሩ። ብመሰረት ክኢላታት ኣብ ፎክስ ብማእከላይ ገምጋም ናይ 30 ካልኢት መዋዓውዒ ዋንጫ ዓለም ካብ 200,000 ክሳብ $300,000 ይሽየጥ ነይሩ። ኣብ ናይ መወዳእታ መድረኻት ኣብ ዝተኻየዱ ግጥማ ኣሜሪካ ድማ ክሳብ $750,000 በፂሑ። ኣብ ዓዲ እንግሊዝ ብቢቢሲ ወይ ኣይቲቪ ግጥማ ዝዕዘቡ ደገፍቲ ኣብ ቢቢሲ ዝኾነ መዋዓውዒ ብዘይምጥቃም ኣይቲቪ ድማ ኣብ ውሽጢ 60 ደቂቕ ዝጥቀመሉ መጠን መዋዓውዒታት ብዝምልከት ብሕግታት ተቆፃፀርቲ ስለ ዝተገደቡ ካብ ናይ ሃይድሬሽን ዕረፍቲ መዋዓውዒታት ተኸልኪሎም እዮም። ወግዓውያን መወልቲ ዋንጫ ዓለም ንብራንድታት ምስቲ ውድድር ንምትእሳር ማእለያ ዘይብሉ ገንዘብ ይኸፍሉ። እንተኾነ ኣብ መወዳእታ ብገንዘብ ከም ዝጥቀሙ ዘጠራጥር ኣይኮነን። ከም በዓል ኣዲዳስን ኮካኮላን ዝኣመሰሉ ትካላት ኣብ ኩሉ ቦታታት መዋዕውዒታቶም ተጠቂዑ እዩ። ኣዲዳስ ምስቲ ቀንዲ መወዳድርቱ ናይክ ኣብ ከቢድ ውድድር ኣትዩሎ ላሚን ያማል፣ ጁድ ቤሊንግሃምን ሊዮኔል ሜስን ዝሳተፎ ሓደ መወዓውዒኦም ኣስታት 50 ሚልዮን ፓውንድ ኣውፅኡ። ይኹን እምበር ገለ ዘይወግዓውያን ትካላት ምልክት ፊፋ ደገፍቲ ውሑድ ከም ዝርእዎም ንምርግጋፅ ብምፍታኑ እውን ተጠቀምቲ ኮይኖም እዮም። ንኣብነት ኣብ ሳን ፍራንሲስኮ ኣብ ዝርከብ ስታድዩም ሌቪ ወፃኢ ዝነበረ ኣርማ ሌቪ ተሸፊኑ ነይሩ።
6: Shelderup's been brilliant since he came on. Haaland, he wants another one. He's got another one. How about that? Extraordinary. Just phenomenal.
7: It is such a joy to watch this man work in. Takes the touch. Gets it out of his feet.
0: ዴቪድ ቤካም እቲ ዝኸሰበ ኣብቲ ቐንዲ መወዓውዒ ኣዲዳስ ብተወሳኺ ናይ ቢኤኣይ ዝተሰርሐ ሰር ዴቪድ ቤካም ብርግጽ ብኣካል ንኽስኣል ግዜ ዘይረኸበ ክኸውን ይኽእል ነይሩ። ናይ መጀመርያ ቢልዮነር ስፖርተኛ ብሪጣንያ ዝኾነ ዴቪድ ቤካም ካብ ሆም ዲፕ ክሳብ ባንክ ኣሜሪካ ኣብ ብዙሕ መወዓውዒታት ተሳቲፉ። ቅድሚ ሓደ ዕቑድ ጫሙ እኳ እንተሰቐለ ቤካም ገጽ ኩዕሶ እግሪ ኣሜሪካ ኮይኑ ይቕጽል ኣሎ። እታ ብሓባር ዝውንና ኣሜሪካዊት ክለብ ኢንተር ሚያሚ 1.45 ቢልዮን ዶላር ዝዋጋ ፍራንቻይዝ ሜጀር ሊግ ኩዕሶ እግሪ ክትከውን ምዃና ይእመት። ዴቪድ ቤካም ኣብ ዋንጫ ዓለም ክዕወት ኣይከኣለን ክኸውን ይኽእል እዩ። እንተኾነ ካብ ወፃኢ ኣብ ንግዳዊ ፀወታ ከም ዝተዓወተሉ ዘየካተ ኣይኮነን።
8: So much comfortability in that, and this the structure breaks down just on that turn.
0: የንገት ተኸተማታት እተን ዝኸሰራየን ኣምላ አሜሪካ ካናዳን ሜክሲኮን ዝርከባ 16 የንገት ከተማታት ንኣቀባብላ ኣጋይሽ ሆቴላትን ትካላት ንግዲ ውሽጢ ዓድን ዘዕብዩ ወሓዚ ኣድንቕትን በጻሕትን ክቕበላ ጸኒሐን እየን። ካብ ዝረኸቦ ቁጠባዊ ረብሓ ውሑድ ምዃኑ ኪላታት ይዛረቡ። ፊፋ ኣስታት 41 ቢልዮን ዶላር ኣብ ቁጠባ ዓለም ክውስኽ ምዃኑ ገሚቱ። ካብዚ እቲ 17 ቢልዮን ዶላር ንቁጠባ ኣሜሪካ ጥራይ ክዕብዮ ምዃኑን 185,000 ስራሕ ክፈጥሩን መብዛሕትኡ ድማ ኣብ ምእንጋድን መዕረፊ ኣጋይሽን እዩ። ብርግጽ ብዙሓት ምስቲ ውርድራት ካብ ዝመጽእ ዕግርግር ርሕቕ ክብሉ ስለ ዝደለዩ የእንገቲ ከተማታት ቁፅሪ በጻሕተን ምንቁልቋልዩ ዘርኢ ዘሎ ኣብ ምቁፃር ሰራሕተኛታት ምውሳኽ ክህሉ ይኽእል እዩ። እዚ ግን ኣብ ኣጋሽ ምቕባል ንስተሓተ ደሞዝ ዘለዎም ዕዮታት ጥራይ ከም ዝኸውን ይምጉት። ወግዓዊ ኣሃዛት ከም ዘመልክትዎ ኣብ ኣሜሪካ ኣባራትን ቤት ምግብታትን ምቁፃር ስራሕ ቅድሚ እቲ ኣብ ግንቦት ዝተኻየደ ውርድር ከም ዝወስኸ እኳ እንተገለጸ እቲ ዕቤት ግን ንሓፂር እዋን ዝተረኣዩ። እቲ እንኮ ዋጋ ዘለዎ ቁጠባዊ ረብሓ እቲ ክግበር ዝኽእል ፕሮጀክትታት ምሕዳስ ምዃኑ ይምግቱ። እዚ ድማ ድሕሪ ውድድር ኦሎምፒክ 2012 ኣብ ለንደን ኣብ ዝርከብ ስትራትፎር ዝተሃንፀ ህንፃ ምስራሕ ክኸውን ይኽእል። መብዛሕትኡ ነዚ ዋንጫ ዓለም ከእንግሉ ዝፀንሑ ስታድዮማት፣ ሆቴላት፣ ልምምድ ዘካየደሎም ቦታታትን ትሕተ ቅርፂ መጓዓዝያን ስለ ዝተጠቕመ ካብ ልምዓት ዝኾነ ቁጠባዊ ረብሓ ኣይክህሉን እዩ።
9: And look at the green space he was able to run into. Julian Quiñones. And oh, that's how to do it! Mexican magnificence! For his third goal at this World Cup.
7: Well, it's to perfection. The timing of the run is perfect and the finish is to match. And it is over the right fullback, Franco. He's pressed in, he's left that space. Just the weight of the pass, the measure. His teammates are asking for it. There is no chance. He's seen this before. He's done this.
0: እቲ ትፅቢት ዝግበረሉ ጠለብ ክፍልታት ሆቴላት ኣይተረጋገፀን። ኣካላት ኢንዱስትሪ ኣብዚ ዓመት ኣብ የእንገቲ ከተማታት ካብ ዝሓለፈ ዓመት ዝወሓደ ምዝገባ ከም ዝተራየ ፀንፂቦም። ማሕበር ሆቴላት ብሪትሽ ኮሎምቢያ ናይ መወዳእታ ኣሃዛት ምዝገባ ገና ክረጋገፅ እንኳ እንተዘይከኣለም ሰነን ሓምለን ግን ካብ ዝሓለፉ ዓመታት ኣፀቢቆም ዝወሓደ ምንባሮም ይገልጽ። እቲ ውርድራት ንኣርባዕ ተኸታተልቲ መዓልትታት ሆቴላት ስራሕ ዝረኽባሉ ዕድል ኣይፈጥሩን ይብል። ኣብ ክንዲኡ ኣብ ፍሉይ ዕለታት ልዑል ጠለብ ከም ዘስዕብ ይገልጽ። ንኣሜሪካውያን ሰብ ሆቴላት እቲ ቅድሚ ውርድር ዝነበረ ሆይሆይታ እውን ኣይሓገዞምን። ማሕበር ሆቴላትን መንበሪ ኣባይትን ኣሜሪካ ፊፋ ንበዕሉ ዝጥቀመሉ ብዙሕ ክፍልታት ብምሓዝ ናይ ሓሶት ጠለብ ፈጢሩ ክብል ከሲሱ ፊፋ ነቲ ክሲ ኣፍልጦ ከም ዘሂቦ ድማ ይምጎት። ክሳብ መያዝያ 80ታዊት ሰብ ሆቴላት ኣሜሪካ ካብቲ ናይ መጀመርያ ትንቢቶም ንእታሕቲ ቡ ከም ዝተገብረ ገሊጹ። ክልተ ሲሶ ካብ ሰብ ሆቴላት ኒውዮርክ ኣብ ዝተፀበይዎን ላዕሊ ዝተሓተ ምዝገባ ከም ዝገበሩን ኣብ ሲያትል ድማ ዳርጋ 80ታዊት ብዙሓት ንቲ ውርድር ዘይፍጻመ ኢሎም ጸዊዖሞ።

고생하세요. 감사합니다.

ከም እንደገና ተኸሊሱ እዚ ፀወታ ክለሳ ክንገብር ኢና። ክለሳ ጌርና ካብ መጀመርያ ቦክሰር ክደልየካ ኣሎ ክደልየና ከመይ ጌርና ኢና ምክንያት ንቕርቦም ነዚታት ሕጂ ንሕና ኣብ ግምት እቲና ተዘራሪብና ምስታ ፌደሬሽን ኣብ ሓደ መዕለቢ ክነብፅሖ ኣብ ስራሕ ኣለና። ብዙሕ ከዓ ፃዕሪ ክድልዮ እዩ። ፃዕሪ እንድሕር ተወሲኹ እንድ ማቶ ጉስቲ ብላዕለ ደረጃ ብለፃሕ ይጠራጠርኒ

0: ዋሰቲ ምስቲ ናይ ቀደም ከተወዳደር ኣይትክን። ምክንያቱም ቀድሚ ሕጂ ኣብ ውድድር ስለ ዝነበሩ ቀፃሊ ድማ ኣብ ግምምድ ስለ ዝነበሩ ምስ ፅቡቅ ኣቋም ነይሮም፣ ብዓብዩ ፊዚካል ፊትነሶም ፅቡቅ ነይሩ። ሕጂ ግን ሓደ ሓደ ነገር ይጉኖም መጀመሩ ብዓብዩ ፅቡቅ ነገር ስለ ዝኮነ ብሕጂ ግን ብዙ ነገር ክሰርሑ ከም ዘለዉ ግን ይረአየካ እዩ። ምክንያቱም ቅድሚ ሕጂ ዝነበረ ፀዋታ ኣዝዩ ፅቡቅ ቴክኒክ ትርኢ ነርካ። ሎም ኣርቲ ግን ቁርብቲ ቴክኒክ ድክም ዝበሩ ነይሮም፣ ገገም ገና ሓደሽቲ እውን ይመስሉ ነይሮም።
1: ተፃወቲ ኣለና ብዙሓት ኣለና፣ ግን ምስ ተቐልና ሕጂ ብሓንሳብ ምጥፉት ስፖርቲ ቁርብቲ ሰብካ ኣይበለን ሞራል ኣይገበረን እምበር ኣለዉ ተፃወቲ ክመፁ ንክእሉ እዮም። ሕጂ እውን ገና ክንውስኸሉ ተዘይኮይና እንዳሕርትንለሉ ነገራት የለን ማለት እዩ።

0: ምስቲ ናይ ቅድም ክትሪኦን ሎሚ ጀመርቲ ስለ ዝኮና ውሕዳት እዮም ምስቲ ዳርጋ ርብዒ ከማ ናይ በፅሑን እዮም ግን ውሕዳት ኢልካ ከይበልካ ናብቲ ብዙሓት ንምብፃሕ ኣብፃዕሪ ኣለና ሕጂ ሂልና ንምገፅ ኣለና ብኩሉ መዳይ ካብ ምሕደራይ ጀሚርካ ስዓ ትላዕለ ኣካል ብፅቡቅ ጀሚርና ኣለና ኣብ ጎኒ ጎና ከዓ እዞም ጨንፈር ኮሚሽን ስፖርትን ገለመለን ስለ ተስፋ ዳሃቡና ንዓነውን ተስፋ ኮይኑና ንስራሕ እዚ ክንሰርሖ ኢልና ኣለና ማለት እዩ
1: ከተ ጉስጢስ ኣብ ምጅማር ተፀዋታይ ኮንካ ናብቲ ንስልጣን ንሕራእቲኻ እቲ ዝበለፀ እዩ ዝኾነ ግን ብዙሓትካ በቲ ፀዋታ ተመኪሮም እዮም ናብ ምስልጣን ዝኣት ጁሲ ሓጋዚ ይኸውን ማለት እዩ ተፀዋታይ ነርካስ ናብ ኣሰልጣን እዩ ክትመፅእ ዝበለፀ እዩ
2: ፀወታታት ክስርዕ ኣለና ኣለዎ ተፃውቲ ኣለና ውሕዳት ኣይኮና ብዙሓት ኢና ፀወታታት ተሰሪዑ ከምቲ ኣብ ክልተ ወርሒ ከምቲ ካልኦት ናይ ብሽክሌታ ናይ ጉያ ከም ኩሉ ስታፍየና ንሕና ከዓ ድልዋ ስለ ዘለና ክነቕርብ ኢና ጥራይ ፀወታታት ምደባት ይግበረለና ማለት እዩ ካልእ ድልዋት ኣለና ብወገና ማለት እዩ
1: ፌደሬሽን መከተ ጉስጢ በዚ ሒዝቦ ይጅምር ይቋረፅ ይጅምር ይቋረፅ ሕጂ ግን በዚያ ጀሚርናዮ ዘለና ኩሉ ነገር ሓላፍነት ተሰኪምና ነዚያ ቦክስ ታሪካዊት ዝኮነት ነዊሕ ዕድሜ ዘለዋ ቦክሲን ዝሓሸ ዝበለፀ ደረጃ ክነብፅሓስ ኩላና በብወገና ክንፀር ኣነ እቲ ፌደሬሽን ነዚ እጂ ኣርእና ዘለካ እቲ ምትህባሩ ቀፃሊ ገብረልና ዘለዎ
3: መጀመርታ ነዚ ኣውዲ እዚ ከኣቢ እንተዳ ኮይኑ ኣባላት ፌደሬሽን ነናቶም ስራሕ ክፈልጡ ነዳያኑ ዝምልከት ንቴክኒክ ዝምልከት ንምህደራ ዝምልከት ሰብ ነናቱ ፖዚሽን ሒዙ ነናቱ ፊልድ ዘማርያ እንተዳ ኮይኑ ኩሉ ነገር ክማርያ ይክእል ሓደ ሰብ ኩሉ ነገር ወይ ዝተወሰኑ ሰባት እንተዳ ሒዞሞ ተሪፎም ሲ ብዙ ነገር ጎደሮ ነገር ካጋጥም ይክእል ሕጂ ግን ትምህርቲ እዩ ናይ ጎማርቲ መጀመርታ ብሕጂ ፅቡቅ ካማሓሹ መቼም ተስፋ ገብ ምክንያቱም ክኢራታት ኣለዎ ካብቶም ኣሰልጠንቲ ዮናስ ኣረፋይነ ቴፊሮስ ዮናስ ርሶም ኣለዎ ሎሚ እቶም ቀንዲ ቀንዲ ማሃሪንጎ ብጣዕሚ ዲቮትድ እዩ ንስፖርት ስፔሻ ንቦክስ ስለዚ እዚኦም ሰባት ፅሮም እንተዳ ሰርሖም እንደገና ደሞ ፍረፃማውን ዝረክቡ እንተዳ ኮይኖም ክመሓይሽ ይክእል
0: ዝመቶ ጉስጢ ንዝኾነ ኣብ ምክልኻል ከነእቶ እቲ መደብና ኩሉ መዓልቲ መኸተ ጉስጢ ኣብ ምክልኻል ተሎ ዳሓየለ ተፀዋታይን ብርቱዕ ተፀዋት ካብ ምክልኻል ኢካ ተወፅእ ኩሉ ሰብካ ኣብ ምክልኻል ደርጋ ዝበዝሐ ኣሎ እቲ ዓቕሙ ናብ ምክልኻል እዩ ዘሎ እና ብጣዕሚ ኢና ነዚ ንሓስፈሉ ዘለና ምክልኻል ንድሕር ምስ ምክልኻል ተሓባቢርና መሻርክቲ ንድሕር ኮይና ብምክልኻል ደረጃ ክንዕወት ምዃና ስታይ ንገብርኒ ተዓዘብቲ በዚ ዝነበረ ብጣዕሚ የመስግኖም ብኩሉ ነገሮም ካብ ሄልካ ስጋዕ መጨረሽታ ድርአነ ብዲስፕሊን ስፖርታዊ ስነ ምግባር ብጣዕሚ ፖሊስ ሃየልካ ፖሊስ ኣምፂና ፖሊስ ድዮ ድልዮ ስነ ምግባር ዘለዎም

ቅድሚ ሕጂ እውን ንዕደም ነርና ኢና ብቐፀልታ ናይ ቅድሚ ሕጂ ኢና ከዓ ንምድማቅ ነቲ መደብ መፂና ማለት እዩ።

Thank you.

ባለት ዓይነት ሳዕሲዒት ኮይኑ ኣካል ቲያትር ብድራማ ጌርካ ዝደለኻዮ መልእኽቲ ናብ ህዝቢ ንምብፃሕ ትጥቀመሉ ዓይነት ሳዕሲዒት እዩ። ባለት ኣብ ፍራንስ ተጀሚሩ ቅድሚ 300 ዓመት ንሶም ከዓ ከም መንገዲ ዛንታን ከም መተሓላለፊ መልእኽትን ይጥቀምሉ ነይሮም። ኣብ ኤርትራ ተመፂና ድማ ኣብ 2016 ኣብ ኣውሊዕ መሰልጠን ማእኸል ተጀሚሩ ኣነ ጀሚሩ እዮም ማለት እየ።

ግን ኣተይ ወገን ተርእካ እተን ካብተን ተምሃሮይ ዳርጋ ብምልእን ናይ ቶፕቴን እየ ዝበዝሐ ከዓ ናይ ዩኒት ኣብ ዝተፈላለዩ ቤት ትምህርቲ ዝሽለማ እዩ ሕጂ ሳዕሲዒት ተልና ባሌ ተልና ዝኩሉ ምንቅስቃስ ኣካላት እዩ ረብሓታት ናይ ምንቅስቃስ ኣካላት ከዓ ፍሉጥ ነገር እዩ ኣእምሮን ኣካልን ብሓባርቲ ተዋሂዶ ከም ዝዓቢ እዩ ዝገብር ስለዚ ዞም ቆልዑት ከም ዝረእካዮም ካብ ብንእሽቶም ኣብ መድረክ ወፂኦም ከርእዩ ከለዉ ሓደ ነፍሰ ምትእማን ይገብሩ ኣለዎ ዳሕራይ ብቐሊሉ እዮም ከዓ ኮንፊደንስ ዘለዎ ቆልዓ ድማ ኣብ ዝኾነ ነገር ኣይሽግሮን እዩ ኣብ ትምህርቲ ከዓ ኣዝን ተወዳድርቲ እን ዝኾና ካብ ሕጂ እቲ ወፂኢካ ምርኣይ ገለ ስለ ዝለምደኦ ዝኾነ ነገር ተቐቢለን ናይ ምሃብ ክእለት ኣለዎን እምበርከ ተማሂረን ካብ ብንእሽተን ንህዝቢ ናይ ምርኣይ ናይ ምልላይ ዓቕሚ ስለ ዘጥረያ ኣብ ዝኾነ ነገር ከዓ ብቕልጡፍ ተቐቢለን ከምዚ መልሰ ተግባር ናይ ምሃብ ክእለት ኣለዎን ስለዚ ኣብ ትምህርተን ብጣዕሚ በላሕቲ ርእሰ ተኣማምነት ዘለዎን ተዓፃፅፍቲ ኣክቲቫት እዩ ዝገብረን

ቁርብ ዓመታት ኢና ጌርና ዘለና ኣብ ምልላ ኢና ንርከብ ዘለና ኣብ ፃዕሪ ኢና ንርከብ ዘለና ሕጂ ልክዕ እቲ ንሰን ዝሓትኦ ክዳውንቲ ኣብዚ ዓዲ ኣይስራሕን እዩ ልኢኽካ እዩ ዝምፃእ ቁርብ ምስቲ ባጀትናና ድማ ክብርብል እዩ ስለዚ ክሕግዙና ክተሓባበሩና ንሕብረተሰብ ቆልዑ ትዕብኻ ሕብረተሰብ ትዕቢ ስለ ዝኾንካ ኩላህና ናይ ኩላህና ስራሕ ኢደ ኢደ ኢልካስ ንክተሓጋገዝና በዚ ጋጣሚ እዚ ይምሕፀኖ

ዝኸበርኩም ተዓዘብቲ ናይ ሎሚ ሰሙን መደብ ለሰ ስፖርት ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናወስኸት ናደመቐት ክትከይድናትኩም ተሳትፎ የድልየና እዩ። ከምቲ ኩሉ ሰዕ ንብሎ ድማ እዛ መደብ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝመዘሎ ሰሙን ኢና ክንራኸብ። ሰላም።

0: ኣሜሪካ ኣብ ኩናት ዩክሬን ብቐጥታ ትሳተፍ ከም ዘላ ሚኒስትር ጉዳያት ወፃእ ሰርጌ ላቭሮቭ ወቒሶም። ቬነዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ። ዝርዝር ዜና። ልኡኽ ኤርትራ ኣብ ጋና ኣብ ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፉ። ካብቲ ቦታ ዝበፅሕና ትሕዝቶ ብመልክዕ ዜናዊ ፀብጻብ ተዋሂድሎ ዳናይት ገብሪ ሂወት ከተቕርቦ እያ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ብ22 ሓምለ ኣብ ኣክራ ጋና ኣብ ዝተካየደ መበል 20 ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፉ። እቲ ዋዕላ ምድንፋዕ ፍትሒ ርትዓውነት ኣድማሳዊ ሸፈነ ጥዕና መብቃዕ ኤድስን ቲብን ምምሕያሽ ጥዕና ኣዴታት ከምኡ ውን ምቁፅፃር ኣብ ኣፍሪቃ ብፍሉይ ዝርከቡ ዘይተመሓላለፈ ትን ዝተጎስዩ ትሮፒካዊ ሕማማትን ብዝብል ቴማ እዩ ተኻይዱ። ልኡኽ ኤርትራ ኣብ ዘቕረቦ መደረ ንተመክሮ ኤርትራ ኣብ ምርግጋፅ ርትዒ ኣብ ኣገልግሎት ጥዕናን ምምሕያሽ ጥዕና ኣዴታትን ህፃናትን ዝምልከት መብርሂ ሂቡ። ኤርትራ ንጥዕና ከም መሰረታዊ ሰብኣዊ መሰል ከም እትወስዶ ኣብ መትከል ማሕበራዊ ፍትሒ ተመርኪሳ ድማ ኣብ ኤርትራ ነፍሲ ወከፍ ዜጋ ብስማዊ ክፍሊት ወይ ብነፃ ዓይነታዊ ክንክን ጥዕና ከም ዝረክብ እቲ ልኡኽ ገሊጹ። ብተወሳኺ ኣብዚ እዋን እዚ 80 ሚታዊት ካብ ህዝቢ ኤርትራ ካብ ዝነብረሉ ከባቢ ኣብ ውሽጢ 10 ኪሎ ሜትር ኣገልግሎት ጥዕና ከም ዝረክብ ኣብዚ ኮም ማእከል ዝገበረ ስርዓተ ጥዕና ድማ ወከልቲ ጥዕና ዓብ ተራ ከም ዘለዎም ኣረዲኡ። ኤርትራ ርኡይ ምዕባለ ካብ ዘመዝገበትሉ ዓውድታት ጥዕና ኣዴታትን ህፃናትን ምዃኑ ዝሓበረት ልኡኽ ኣብ 222 ኣስታት 83 ሚታዊት ዝነበረ ክንክን ቅድሚ ሕርሰ ኣብ ማእከላት ጥዕና ኣብ 225 ናብ 87 ሚታዊት መጠን ኣብ ማእከል ጥዕና ዝሓርሰ ኣዴታት ድማ ካብ 73 ሚታዊት ናብ 85 ሚታዊት ከም ዝበረኸ ሓቢሩ። ልኡኽ ኤርትራ ኣብ መወዳእታ ኣስታት 98 ሚታዊት ህፃናት ስሩዕ ክታበት ከም ዝረኽቡ ብምንፃር ከም ውፅኢት ናይዚ ሞት ኣዴታትን ህፃናትን ኣዝዩ ከም ዘንቆልቆለ ኣፍሊጡ።
0: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ ተሓቢሩ። ወኪል ኤርናቅዳዊ ተወልደ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ያሲን ሳልሕ ካቕርቦ እዩ።
2: ዞባ ጋሽባርካ ኣብ ሃገራዊ ፌስቲቫል 2016 ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ፀጋታት ዘንፀባርቕ ምዃኑ በፃሕትን ወደብትን ገሊፆም። ካብ ውሽጢ ሃገርን ወፃእን ዝመፁ በፃሕቲ ኣብ ዝሃብዎ ሓበሬታ እቲ ቀሪቡ ዘሎ ትሕዝቶ ኣብ ሓደ ቐፅሪ ምስያታዊ ባህሊ ኣነባብራ ሕብረተሰብ ባህርያውን ሰብ ሰርሖን ፀጋታት ከምኡውን ዝተፈላለየ ወግዕታትን ቅርስታትን ክላለዩ ከም ዝሓገዞም ኣብሪሆም። ንሃገራዊ ፌስቲቫል ዝምጥን ቀረብ ንምግባር ክልተ ኣዋርሕ ዝወሰደ ምድለዋት ከም እተገብረ ዝጠቐሰ ኣቦ መንበር ሽማግለ በዓላት ዞባ ጋሽባርካ ኣቶ ኢድሪስ ሳልሕ ብወገኑ ኣብያታዊ ትልሂትን መሳርሒታት ሙዚቃን ንብሄራት ኩናማ ናራ ብዳውየትን ትግረን ዝውክል ትልሂታትን ህርመት መሳርሒታት ሙዚቃን ኣብያታዊ ድኮና ኣባይትን መነባብሮን ድማ ንብሄራት ትግረ ትግርኛ ኩናማ ናራን ብዳውየትን ዘንፀባርቕ ትሕዝቶታት ከም ዝቐረበ ሓቢሩ። ብዘይካዚ ኣብ ጥንታውያን ኣግራብን ህንፃታትን ምንጪ ቁጠባዊ ዕብየት ናይቲ ዞባ ኣብ ዝኾኑ ፀጋታት ዘተኮረ ስእላውን ነዋታውን ምርኢትን ከምኡውን ብቋንቋታት ኩናማን ብዳውየትን ኣፋዊ ያታታት ዘጠቓልል ትሕዝቶ ኣካል ናይቲ ምርኢት ከም ዝኾነ ኣርዲዩ። ኣባላትን ሓለፍትን ኮሚተታት ድማ እቲ ትሕዝቶ ምስ መሓውራት ምምሕዳርን ሕብረተሰብን ብምውሃድ ብመፅናዕትን ዳህሳስን ዝተዳለወ ምዃኑ ብምጥቃስ ካብ በፃሕቲ ሃናፂ ርእቶታት ከም ዝረኸቡ ገሊፆም።
0: ካብ ቅንያት ፌስቲቫል ከይወፃና ብኮርፖሬሽን ዝራእትን ጥሪትና ፌስቲቫል ኤርትራ 226 ቀሪቡ ዘሎ ትሕዝቶ መርኣያ ናይቲ ብገዚፍ ወፃኢታት ዝሰላሰል ዘሎ መድባት ሕርሻዊ ልምዓት ከም ዝኾነ ተገሊጹ። እቲ ብንዋትን

ምስቅልን ቀሪቡ ዘሎ ትሕዝቶ መንግስቲ ኣብ ዝሓለፈ ዓመታት ዝሃነፀን ዓበይቲ ድጋታት ከምኡውን ኮርፖሬሽን ዘራእትን ጥሪትን ኣበየ ከባቢታት ሃገርና ዘሰላስሎም ልማዕታዊ መደባት ብሓፈሻ ፍርያት ፀባን ውፅኢት ፀባን ስጋን ውፅኢቱን ኣእካልን ጥረታትን ከምኡውን ኣሕምልትን ፍረታትን ድማ ብፍላይ ብቐሊል ንምግንዛብ ከ

እዞም ዝኢሉ እንከሎ ፌስቲቫል ኤርትራውያን ንብርቲ ሆላንድ ብ18/19 ሓምለ ብከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ ኣብዚ ብኣምባሳደር ኤርትራ ብሕብረት ኤውሮጳን ሃገራት በነሉክስን ኣቶ ነጋሲ ካሳ ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ኣቦ እምበር ማሕበረኮም ኣቶ ዘርኣይ ገብሩን ሓላፊ ህዝባውን ኮማውን ጉዳያት ኣቶ ኢሳቅ ምናሴን ኣብ ዘስምዖ ቃል ሃገራዊ በዓላትና ብዓበ ተሳትፎ ብልዕል ድምቀት ምፅምባሉ መርኣያ ሓያል መኸተ ከም ዝኾነ ብምጥቃስ የውሃኖኦም ንህዝብን መንግስትን ኤርትራ ገሊፆም ሓላፊ ቆንስላዊ ጉዳያት ኣቶ ክብሪ ኣብ ተወልደ ብወገኑ ከምቲ ኣብ ፌስቲቫል ዝተረኣየ ዕዙዝ ተሳትፎ ኣብ ዝውጠን ልምዓታዊ ፕሮጀክትታት እውን ግቡእ ኣበርክቶ ምግባር ዘይግነታዊ ግዴታ ከም ዝኾነ ሓቢሩ ኣምባሳደር ነጋሲ ካሳ ንተሳተፊ ኣብ ዘካየዶ ሰሚናር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ከምኡ ውን ኣገዳስነት ንቑሕ ውዳበታትን ኣበርክቶን ኤርትራውያን ማሕበረኮማት ኣብ ልምዓታዊ ምድባት ዘተኮረ ሰፊሕ መብርሂ ሂቦም ንክልተ መዓልታት ዝቐፀለ ፌስቲቫል ኤርትራውያን ንብርቲ ሆላንድ ስፖርታዊ ውድድራት ምርኢት ያታዊ ኣልባሳት ብሄራትና መደባት ህፃናትን ካልእ ትሕዝቶን ዘጠቓለለ ዩ ነይሩ እቲ ዓመታዊ ሃገራዊ ምትእኻብ ካብ ኤርትራ ዝኸደት ጉጅለ ባህሊ ብዘቕረበቶ መሰናድኦ ደሚቑ ነይሩ ኣብ ዞባ ማእከል ቤት ፅሕፈት ትምህርቲ ኣብ ደቡባዊ ምብራቕ ብ23 ሓምለ ብዘካየዶ ገምጋም ተሳትፎ ኣብ ቅድመ ትምህርቲ ዕቤት የመዝግብ ከም ዘሎ ገሊጹ ሓላፊት ቤት ፅሕፈት መምህር ኣስካሉ ፍሳሂ ኣብ ዘስማዓቶ ቓል ተሳትፎ ተምሃሮ ብሓፈሻ ተባብዐ ከም ዝኾነ ብምጥቃስ ብቕዓት ትምህርቲ ንምምሕያሽ ንዝተዓመን ጥፈታት ኣብ መስርሕ መምሃርን ምስትምሃርን ሓጋዚ ከም ዝነበረ ኣብሪሃ ብመንግስቲ ዝተበገሰ ብ ቅድመ ትምህርቲ ዝግበር ዘሎ ወፍሪ ንምዕባለ ህፃናት ኣገዳሲ ስለ ዝኾነ ብሰፊሑ ይስርሓሉ ከም ዘሎ ኣብ ዝሓለፈ ዓመት ጥራይ መጠን ተሳትፎ ብኣስታት 10,000ታዊት ከም ዝዓበየ እቲ ዘቕረበ ፀብፃባታ ንፂሩ ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ተሰላሲሉ ዘሎ ንጥፈታት ብሓፈሻ ተባብዐ ምዃኑ ብምግላፅ ኣብ ብቕዓት ተመዝጊቡ ዘሎ ውፅኢት ንምዕቃብ ክስራሕ ተሓሳሲቡ ተሳተፍቲ ድሕሪ ዘካይድዎ ዘተ ስሉሳዊ ርክብ ወለዲ ተምሃሮን መምሃራንን ክሕይል ጠንቅታት ምትራፍን ምቁራፅን ክልለ ንመምሃራን ዝወሃብ ስልጠናታት ክግምገምን ክሰፍሕን ምደባ መምሃራን ኣብ እዋኑ ክትግበር ኣብ መባእታ ዝግበር ፃዕሪ ክዛይድ ከምኡውን ሕፅረት መሳለጥያ ክምማላእ ዝብል ርእቶታትን ሓሰባትን ኣቕሪቦም ንኖ ዞባታት ሰንበል ገጀረት ገዛባንዳን ጉዳይፍ ናብ ዝጥርንፍ ደቡባዊ ምብራቅ ዞባ ማእከል ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣገልግሎት ዝህባ 42 ኣብያተ ትምህርቲ ኣለዋ ዝስዕብ ዜና ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም ዜና ወፃኢ ኣሜሪካ ኣብቲ ዩክሬን ኣንጻር ሩስያ ተካይዶ ዘላ መጥቃዕቲ ብቐጥታ ተሳተፍ ከም ዘላ ሚኒስትር ጉዳያት ወፃኢ ሰርጌ ላቭሮቭ ቀይሱ ዩክሬን ነቲ መጥቃዕቲ ንምክያድ ካብ ኣሜሪካ ናይ ፅዋር መራኸቢታትን ስለያን ሓገዝ ትረክብ ከም ዘላ እዩ ሚኒስትር ላቭሮቭ ሓቢሩ ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ድሌትን ተበግሶን ከም ዘለዋ እኳ ክትሕብርን ተፀንሐት ኣብ ባይታ ግን በንጻሩ ምዃኑ እዩ ሚኒስትር ላቭሮቭ ኣረዲኡ ሚኒስትራት ጉዳያት ወፃኢ ኣሜሪካን ሩስያን ብ23 ሓምለ ኣብ ፊሊፒንስ ኣብ ዘካየዶ ወርክብ ኣብ ጉዳይ ኩናት ዩክሬን ከም ተዘራረቡ ይዝከር ኣሜሪካ ኩናት ዩክሬን ኣብ 222 ካብ ዝውላዕ ንድሓር ጥራይ ነቲ ሃገር ልዕሊ 75 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝገበረት ፀብጻባት ይረድው ቬነዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ እቲ ትካል ዕላማ ክኾኑ ኣብ ልዕሊ ዝተመርፁ ዝተወሰኑ መራሕቲ ጥራይ ብምትኳር ክሰርሕ ምፅንሑ ዝወቐሰት ቬነዙዌላ ኣባልነታ ክትስሕብ እዋኑ ምዃኑዋ ንፂራ ኣላ ብዘይካዚ ኣህጉራዊ ቤት ፍርዲ ገበነኛታት መሳርሒ ንዳግመ መግዛእቲ ኮይኑ ከም ዝፀንሐ እዩ መንግስቲ ቬነዙዌላ ዝሕብር ብመሰረት ሕጋጋት ኣህጉራዊ ቤት ፍርዲ ገበነኛታት እቲ ቐሪቡ ዘሎ ናይ ምውፃእ ጠለብ ድሕሪ ሓደ ዓመት ይትግበር ቬነዙዌላ ጥራይ ዘይኮነት ብርክት ዝበላ ካልኦት ሃገራት እውን ካብቲ ኣህጉራዊ ትካል ይስሕባ ምህላወን ፀብፀባት የረድኡ ኣብ ሓምለ 2002 ዝተመስረተን ኣሜሪካን ሩስያን ንዝርከበአን ብርክት ዝበለ ሃገራት ዘይጠርንፍን ኣህጉራዊ ቤት ፍርዲ ገበነኛታት ተኣማንነቱ እናጎደለ ክመፅእ ንፅንሕ እዩ ዝግለጽ መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊጹ ኣብዚ እዋን እዚ ፍርያት ነዳዲ ሊብያ ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ፀብጻባት ይረድኡ ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2-4 ቢልዮን ዶላር ትረክብ ከም ዘላ ተገሊጹ ኣሎ መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበር

ቀንዲ ምንጪ ቁጠባዊ እቶት ሊብያ ዝኾነ ጽላት ነዳድን ጋዝን ካብ 2011 ናብቲ ሃገር ተኸሲቱ ብዘሎ ጸጥታውን ወታደራውን ቅልውላው ብከቢድ ከም ተሃሰየ ይጥቀስ። በቲ ግዳማዊ ምትእታው ዝጠንቁ ቅልውላው ኣንስታት 500,000 ሰባት ክቕተሉ ከለዉ ሚልዮናት ከም ተመዛበሉ ጸብጻባት የረድኡ። ኣውስትራልያን ካናዳን ኣብ ዝሓለፈ ወርሒ ሰነን ዝኸተመ ወታደራዊ ስምምዕ ካብ ፈለማ 2027 ከተግብርኦ ከም ዝጅምራ ገሊፀን። እቲ ወታደራዊ ውዕል ኣውስትራልያ ንካናዳ ዝተረቐቐ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ይሕበር። ኣውስትራልያ ነቲ ቴክኖሎጂ ብመሸጣ ናብ ካልኦት ሃገራት ከተመሓላልፎ ንፈለማ ምዃኑ እዮም ጸብጸባ ዝጠቕሱ። እቲ ዘመናዊ ወታደራዊ ቴክኖሎጂ ካናዳ ጸጥታ ዞባ ኣርክቲክ ንምሕላው ኣብ ተካይዶ ስለያዊ ንጥፈታት ሓጋዙ ምዃኑ ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ኣብ ምድንፋዕ ወታደራውን ጸጥታውን ዝምድና ክልቲአን ሃገራት እወታዊ ተራ ከም ዝህልዎ ይእመት። መንግስቲ ማሊ ኣንጻር ሽበራ ኣብ ዘካይዶ ዘሎ ቃልሲ ግዳማዊ ደገፍ ከም ዘይደሊ ኣነጺሩ። እዚ ዝተገልጸ ኣሜሪካ ኣብቲ ጉዳይ ናይ ምሕጋዝ ጠለብ ከም ዘቕረበ ድሕሪ ምቅልሕ እዩ። ዛጊት ካብ ኣሜሪካ ዝመፅኦ ወግዓዊ ሕቶ ከም ዘየለ ዝጠቐሰ መንግስቲ ማሊ ሽበራ ንምቅላስ ምትሕባር መሻርክቲ ሃገራት እምበር ግዳማዊ ምትእታው ከም ዘይደሊ ኣረዲኡ ኣሎ። ማሊ ሽበራ ንምቅላስ ምስ ኒጀርን ቡርኪና ፋሶን ሓበራዊ ወታደራዊ ሓይሊ ኣቑማ ከም ዘላን እቲ ወፍሪ እወታዊ ኣበርክቶ ይርከቦ ከም ዘሎን እያ ትሕብር። ፈረንሳ ሽበራ ንምቅላስ ኣብ ማሊ፣ ኒጀርን ቡርኪና ፋሶን ከተካይዶ ጽንሐት ወታደራዊ ወፍሪ ነቲ ዝድሊ ዕላማ ከይወቕዕ ከም ዘብቅዐ ዝዝከር እዩ። ኣባል ሃገራት ኤውሮጳዊ ሕብረት ኣብ ልዕሊ ሩስያ መበል 21 ዙርያ ኣገዳን ምጽዳቕ ኣብ ስምምዕ ከም ዝበጽሐ ገሊጸን። እተን ሃገራት በቲ ጉዳይ ካብ ፈለማ ሰሙን ናይ ዘሓለፈ ወርሒ ሰነ ክዘራረባ ድሕሪ ምጽንሐን እየን ብ23 ሓምለም ናይ መወዳእታ ምርዳእ ከም ዝበጽሐ ሓቢረን ኣለዋ። እዚ ሓድሽ እገዳ ንጽላት ጸዓት ምግፋፍ ዓሳን ፋይናንሳዊ ኣገልግሎታትን ሩስያ ዘነጻጸረ ኮይኑ ልዕሊ 30 ተወሳኽቲ ባንክታት ተኣጊዶም ኣለዉ። እቲ ስጉምቲ መቐጸልታ ናይቲ ኤውሮጳዊ ሕብረት ቁጠባ ንምርማስ ከካይዶ ጸንሐ ምንቅስቓስ ምዃኑ ዝኸሰሰት ሩስያ መልሰ ግብሪ ከም ትህበሉ ነጺራ ኣላ። ኤውሮጳዊ ሕብረት ኣቐዲሙ ኣብ ልዕሊ ሩስያ ዘጽድቖ ናይ 20 ዙርያታት እገዳ ኣብ ቁጠባ ሃገሩ ኣሉታዊ ሳዕቤን እኳ እንተገበረ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ ዩ መንግስቲ ሩስያ ዝሕበር። እቲ ሕብረት ካብ 2022 ዝቕጽል ዘሎ ኩናት ዩክሬን ብዘተ ንምዕራፍ ተበግሶ ይወስድ ከም ዘየለ እዩ ዝውቀስ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ልኡኽ ኤርትራ ኣብ ጋና ኣብ ዝተቓንዐ ፍሉይ ዋዕላ ባይቶ መራሕቲ ሃገራት ኣፍሪቃ ኣብ ጉዳይ ጥዕና ተሳቲፎም። ዞባ ጋሽባርካ ብሃገራዊ ፌስቲቫል ኣቕሪቦ ዘሎ ትሕዝቶ ንዕቑር ባህላውን ቁጠባውን ጸጋታት ዘንጸባርቕ ምዃኑ ተሓቢሩ። ፌስቲቫል ኤርትራውያን ንብርቲ ሆላንድ ኣብ ከተማ ኣምስተርዳም ብውዕውዕ መንፈስ ተኻይዱ። ኣሜሪካ ኣብ ኩናት ዩክሬን ብቐጥታ ተሳተፍ ከም ዘላ ሚኒስተር ጉዳያት ወፃኢ ሰርጌ ላቭሮቭ ወቂሱ። ቬኔዙዌላ ኣባልነታ ካብ ኣህጉራዊ ቤት ፍርዲ ገበነኛታት ንምስሓብ ወግዓዊ ሕቶ ቅሪባ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበጽሐ ተገሊጾም። ሓፈሻዊ ዜናታት ተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ መዓልቲ።

0: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
1: ኢትዮጵያ አፍ ደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዛ በጣም ትልቅ ሃገር ነች
1: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ።
3: ሃፀይ ዮሃንስ እንዳሰቡት ሳይሆን ቀርቶ ጣልያኖች ተስፋፉበትና
1: ሃፀይ ዮሃንስ ከምዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባሕሪ ነጋጅ ዝበሃልን ቀይሕ ባሕርን ገማግሙን ክሳብ ዘበነ መንግስቲ ሃፀይ ሃይለ ስላሴ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ።

0: ቀይ ባህር ማለት
1: ቀይሽ ባህሪ ማለት ብትንት ዝፍለጠሉ ንባዕሉ ባህር ነጋሽ ይባሃል። ነጋሽ ማለት ኣብ ኣክሱም ዝነበረ ስልጣን እዩ።
2: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
1: ጉዳይ ባህርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቅልለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
3: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
4: አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው።
1: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመርሶ ኢና።
5: ስለዚ ከዚ ቀደም የሰራትነው ስህተት ናርም
1: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ክልዕል ጀሚረ።
6: ውጊያውን ኣስመራ፣ ምፅዋ፣ ከረን ዓሰብን ወስድነት
7: በፍጹም ሰሜንን በጦርነት ኣናሸንፍም፣ በሰላም በፖለቲካ መፈታት ኣለበት።
8: በአንድም በሌላ መንገድም ተሸንፈናል።
1: ተሳዒርና፣
9: ተጨፈጨፍ፣
1: ተዳሂኽና
10: ዓሰመቲና ተነባሮ ዝነበረና ዕላማ ፈርመሽኑ ተወል ድሓር ይኾነ ማእኸላት እዩ ለዊስና
11: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
1: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
12: 67 ተዋጋ የት ነው ያለነዋ
1: 60 ዓመታት ተዋጊና ሕጅበ የለና ዓባይ በጊዕ ያውታ ሒዛ ትጠፍእ ዝብል ብሂል ሕብረተሰብና ኣሎ። እዚ ብሂል ኣብዞም ጎረባብትና ብግምጣሉ ናብ ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ትቕይሩ ኣሎ። መራሒ ብልፅግና ብ23 ጥቅምቲ 2023 ኣባይ ተወከልቲ ህዝቢ ኢትዮጵያ ቀሪቡ ብዛዕባ ማይ ሰፊሕ ኣስተምህሮ ሂቡ። ካብ ጥቕምን ኣገዳስነትን ማይ ሓሊፉ ድማ ከም ቀዳሞት ኣያታቱ ፅውፅዋይ 3,000 ዓመታት ክደግምን ካብ መቓብር ፍሒሩ ህይወት ክዘርኣሉን ኣገዳስነት ባሕርን ኣፍ ደገ ባሕርን ዝብል ዛዕባ ልዒሉ ተኽታኺ መደረ ብምቕራብ ህዝቢ ኢትዮጵያ ብሓፈሻ መንእሰይ ወለዶ ድማ ብፍላይ ብማዕበል ክለዓል ብዘይ ኣፍ ደገ ባሕሪ ጎረርኡ ተሓኒቑ ክነብር ከም ዝኾነ ንኽእምን ንሰዓታት መዲሩ ኣብ ዝተረኽበ ዘቤታውን ኣህጉራውን ኣጋጣሚታትን መጋባእታትን ሕቶ ዋንነት ባሕሪ ናብ ሓድሽ ወለዶ ክሰጋገር ናብ ህዝቢ ኢትዮጵያን ዓለምን ከም ዝሰርፅ ክግበር መምርሒ ኣመሓላሊፉ እቲ ወኪል ህዝቢ ኢትዮጵያ ተባሂሉ ብዕድመ ትምህርቲ ተመክሮ ዝበልፆ ናይ ሰብ ረብሓ ጉጅለ ኣጠቓዕቲ ድማ ብዛዕባ ማይ ዝቐረበሉ ኣስተምህሮ ተኸታቲሉን ይረዳእዮ ኣይረዳእዮ ብዘየገድስ ከም ኣመሉ ብጣቂዒት ኣሰኒዎ ካብታ ዕለቲኣ ጀሚሮም ብዝተዋሃቦም መምርሒ መሰረት ልሂቃን ሰልፊ ብልፅግናን መሰልቱን ተደጒሉ ከም ዝፀንሐ እሳተ ጎመራ ተፈጅሮም ባሕሪ ዝብል ክተት ኣውጆም ሰብ ሞያ ሕጊ፣ ታሪክ፣ ፖለቲከኛታት፣ ወተሃደራውያን ኣዘዝቲ፣ ኣመሓደርቲ፣ ጋዜጠኛታት፣ ስነ ጥበባውያን፣ መሃንድሳት ኮታ ኩሉ ኣፍ ዘውፀ ዘበለ ኣብ ኩለን መራኸቢታት ኢትዮጵያ ቀሪቡ ክምድር ፅውፅዋይ ታሪክ ክምህዝ ክትንትን ክፍክር ይስማዕን ይርአን ኣሎ።
13: የባህር በር ስንል
14: የባህር በርን
15: ኢትዮጵያ ባህር ያስፈልጋታል። ባህር በር ካላቸው
16: ኢትዮጵያ የባህር በር ያስፈልጋታል።
2: የቀይ ባህር በር ጉዳይ
13: የባህር በር
1: እቶም ትማሊ ብናይ 30 ዓመታት ኩናት ዝተሰዕሩ ግን ከዓ ስዕረቶም ዘይተዋሕጠሎም ዕድልን ባይታን ስኢኖም ተፀቂጦም ብኽቱር ፅልኢ ህዝብን ናፅነትን ኤርትራ ዝኸሓኑ ኣስናኖም ክሕርቅሙን ክቕዝሙን ዝፀንሑ ሕሙማት ነዛ ብመራሒ ብልፅግና ዝተፈጥረት ዕድል ተጠቒሞም ሎሚያታ ግዜ ብምባል ካብ ዝተቐብሩሉ ጎዳጉዲ ወፂኦም ኣሎና ክብሉ ይረአዩ ኣለዉ። በዚ ድማ ኢና ዕየት ዓበይቲ ኣባጊዕ ሒዛ ትጠፍእ ክንብል ዝመረፅና። መበገስ ናይ ዝኩሉ ተላዒሉ ዘሎ ዶሮና ዝኾነ መራሒ ብልፅግና ንዘይ ብሱርነቱ ዝገልፅ ካብ ዝቐረቦም መድረ ክንጅምር።
17: ኣሉላ ኣባነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል ይኖራል ይላሉ። ዊዝደም ነው። ታሪክን አነሱ። ኔቸር የሰጠችውን መንሳት አይቻልም አሉ።
1: ኣሉላ ኣባነጋ ቀይሕ ባሕሪ ናይ ኢትዮጵያ ተፈጥሮኣዊ ዶብ ኮይኑ ነይሩ ክነብር እውን እዩ ይብሉ። ታሪክ ዘኪሮም ልቦና እዩ። ተፈጥሮ ዝዓደለና ክሕደጋ ኣይከኣልን እዩ። እዚ ብልሂቃን ስርዓት ብልፅግና ብዛዕባ ቀይሕ ባሕሪ ከምዝባ ከምቲ ኢሉ እናተባህለና ሻዕ ከመፈከሪ ዝለዓል ኣሉላ ኣብ ታሪክ ጉዕዝኡ

0: ንቐይሕ ባሕሪ ኣይሽንኳይ ዶ ክረግጾ ባሕሪ እንታይ ከም ዝመስል እዎ እውን ኣይፈልጥን። ቀይሕ ባሕሪ ናይ ኢትዮጵያ ዶብ ነይሩ ክነብር እውን እዩ ኢሉ ዝተባሃለሉ ዘመን ካብ 1875 ክሳብ 1897 ዓመተ ምህረት ኣሉላ ኣብ ስልጣን ዝነበረሉ እዋን እዛ ሕጂ ኢትዮጵያ ትበሃል ሃገር ኣብ ስና ኣእምሮ ልሂቃን ኢትዮጵያ ብፅውፅዋይን ሕልምን ዝተፈጥረት ዳኣ እምበር እዛ ንፈልጣ ኢትዮጵያ ኣይነበረትን። ኣብቲ እዋን ከከባቢኦም ዘመሓድሩን ንሓድሕዶም ዝዋረሩን መሳፍንትን ኣብ ጋዛት ውግእን ተመቓቒላ እትመሓደር ፋሕ ዝበለት ዳኣ እምበር ብባህሊ ቋንቋ ስነ ልቦና ሕግን ቁጠባን ዝተኣሳሰረት ብሓደ መስፍን ወይ ሃፀይ እትመሓደር ህዝቢ ዝነበረላ ጥምርቲ ሃገር ኣይነበረትን። ኣሉላ ድማ ወኪል መስፍን ትግራይ ሃፀይ ዮሃንስ ኮይኑ ን7ተ ዓመታት ንገለ ክፋል ከበሳታት ምድሪ ባሕሪ ኣብ ዘመሓደረሉ ዝነበረ እዋን እንተኾነ ንገማግም ቀይሕ ባሕሪ ብፍጹም ኣይረገጸን። እቲ ዶባ ባሕሪ ነይሩ ዝብል ትርኻ ድማ ንበዕላ ዝተመቓቐለትን ዘይተጸርነፈትን ሃገር ዶባ ባሕሪ እዩ ነይሩ ክብሉ ዘስደምም እዩ። እቲ ምስ ገማግም ቀይሕ ባሕሪ ዝዳወብ መሬት እውን እንተኾነ መሬት ደቀባት ንሕጂ ኤርትራ እዩ። ኩሎም ኣብ መመድረኹ ዝመፁ መሳፍንቲ ኣቢሲንያ ባሕሪ ወኒኖም ከም ዘይፈልጡ ኣብዘ ዘመነ ስልጣኖም ንእታው ኣፅዋር ኣፍ ደገ ባሕሪ ክፍቀደሎም ንቀይሕ ባሕርን ህንዳዊ ውቅያኖስን ዝቈጻጸሩ ናብ ዝነበሩ ኤውሮጳውያን ካብ ዝጽሕፍዎ ዝነበሩ ናይ ልማኖ ደብዳቤታት በጃኹም መሰንፈሲ ክፈትሉና ዝብል እዩ ዝነበረ። 1855 ሃፀይ ቴድሮስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1872 ሃፀይ ዮሃንስ ናብ ንግስቲ ቪክቶርያ ናይ ዓዲ እንግሊዝ፣ 1876 ሃፀይ ምኒልክ ናብ ንጉስ ኡምበርቶ ናይ ጥልያን፣ ከምኡ እውን ብ1889 ኣብ መንጎ ኢጣልያውያንን ሃፀይ ምኒልክን ንምኽባር ግዝኣታዊ ዶባት ዝምልከት ዝተገብረ ናይ 1896 ውዕል ውጫሌን፣ ናይ 1896 ስምምዕ ሰላም ኣዲስ ኣበባን ሃፀይ ሃይለ ስላሴ ዘካይዶ ዝነበረ ልማኖን ጻዕርን ድማ ጭቡጣት መርትዖታት እዮም። ገማግም ቀይሕ ባሕሪ ካብ መበል 15 ክፍለ ዘመን ክሳብ 1952 ብባዕዳውያን ይግዝኣን ይመሓደርን ከም ዝነገረ ምሁራት ታሪክ ዝበሃሉን መራሕቲ ብልጽግናን ኢትዮጵያ ነቲ ናይ 4 ክፍላት ዘመን ታሪኽ ናበዮም ክቐብልዎ ደልዮም። ህዝባዊ ግንባር ኣብ ታሪኹ መምስ ዝነፈሰ ንፋስ ምሁታት ኣይኣመሉን። ንዅሎም ኣንጻሩ ዝለዓሉ ተጻብኦታት ብትዕግሥትን ህድኣትን ሒዙ ኣብ ኣድላይ እዋን ኣድማዕን ግብራውን ዝኾነ ውሳነ እዩ ዝወስድ። ኣብዚ እዋን ነዚ ብስርዓት ብልጽግና ብስም ባሕሪ ዝግበር ዘሎ ንኤርትራ ናይ ምውራር ኣጀንዳ ብንቕሓት እናተኸታተለ ትም ክብል መሪጹ ኣሎ። ትም ምባል መትከል ህዝባዊ ግንባር ግን ልሂቃን ስርዓት ብልጽግናን መሰልቱን ንሰለስተ ዓመታት ብዘይሕንከት ከም ድልየቶም ሃልውሎ ክሉ መጥመሪ ዘይብሉ ትንታኔታትን ሓሶታትን ክፍኑ ዕድል ፈጢሩሎም እዩ። ንነፍሲ ወከፍ ኣብ ጽላለ ዘድሃበ መግለጺታት መደረታትን ፍኸራን ሓደ ብሓደ ክትምልስ ምፍታን ማዕሪ ማዕሪኦም ምጽላል ማለት እዩ። እንተኾነ ግን ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ ስነ ልቦናን ናይ ምስፍሕፋሕን ምግባትን ሕልሚ ኢትዮጵያውያን ቀደም ትማሊ ሎምን ጽባሕን ከመይ ነበረ ከመይ ከክኸውን እዩ ንምርዳእን ከም ታሪኽ ንመጻኢ ወለዶ ክስነድ እውን ስለ ዘለዎ ካብ ኩሉ እቲ ዓጀውጀው ውሕድ ክነቕርብን ክሳብ ክንደይ ኣብ ሓሶት ሰንዓን ታሪኽ ዝጠሓሉ ተገላበጥቲ ዝሓለፈ ዝርስዑ ከም ዝኾኑ መደረታቶም ድማ መግለፅን መምዘንን በቕዓቶምን ብስለቶምን ከም ዝኾነ ንምርዳእ ኣገዳሲ እዩ።
1: በንጉሱ ጊዜ እንደምታዩት ቀይ ባህር ጋር ሆኖ ይህም ታሪክ ነው። ይህንን ታሪክ መፋቅ አትችልም።
0: ከምዚ ትርእይዎ ንጉስ ኣብ ቀይሕ ባሕር እንከለዉ እዩ። እዚ እውን ታሪክ እዩ። ነዚ ታሪክ እዚ ክትኣልዩ ኣይከኣልን እዩ ነይሩ እዩ። ታሪክ ኢትዮጵያ ኣይኮነን ክንብል ኣይንኽእልን ኢና። ከመይ መፅኡ ከመይ ከይዱ ክንካትዓሉ ንኽእል ኢና። ብግዜ ኣሉላ ይኹን ጃንሆይ ታሪክ ዝነግረና ነገር ኣሎ ማለት እዩ።
1: የኢትዮጵያ ታሪክ ኣለ ልትለኝ ኣትስም ነበረ። እንዴት መጣ እንዴት ሄደ እንከራከርበታለን፣ ግን ነበረ። ስለዚህ ታሪካዊ በአዱላ ጊዜ የሚሆን በጃንሆይ ጊዜ ታሪክ የሚነግረን ነገር አለ ማለት ነው።
0: ብርግፅ ናይዞም ክልተ መራሕቲ ዝንገር ታሪክ ኣሎ። ብዙሕ ክትዕ ኣየድልዮን እዩ። እቲ ሓቀኛ ታሪክ ክልቲኦም ወረርቲ፣ ዘመቲ፣ ዓመፅቲ፣ ኣፅነቲ ህዝቢ ኤርትራ እዮም። ታሪኾም ዝነግረና ድማ ታሪኽ ወራርን ዓመፅን እዩ። ዝምታ ወራርን ህልቅትን ብሄረናራን ኩነማን ምድ

0: ርእሲ ዓፋር ሳሆ ዖናን በሲግ ድግራን ዓዲ ብርሂም ኦሙሓጅር ጾሮና ኣቑርደት ሕርጊጎ እኹላት ኣብነታት እዮም። ክልቲኦም መራሕቲ ኣብ ኤርትራን ህዝባን ጥዑይ ታሪኽ የብሎምን። ሃፀይ ሃይለ ስላሴ ብኹር እግሩ ናብ ኤርትራ ዘንበረ ኣብ ግዜ ፈደሬሽን 1952 ብመንገዲ ራማ ሩባ መረብ ሰጊር እዩ። ከምቶም ቅድሚኡ ዝነበሩ መሳፍንትን ሃፀያትን ሃይለ ስላሴ እውን ንኤርትራን ባሕራን ቅድሚኡ ብፍጹም ረጊጹ ኣይፈልጥን። ንመሬት ኤርትራን ባሕራን ክረግጽን ን30 ዓመታት ክገዝእን ዝኽኣሉ ባልኾቶም ንረብሖም ክብሉ ንመሰል ህዝቢ ኤርትራ ጓዓጺጾም ብመልክዕ ዘይፍትሓዊ ፈደሬሽን ኤርትራ ምስ ኢትዮጵያ ከም እትሓብር ዝገበሩ ሓያላን ሃገራት እዩ። ብፍላይ ድማ ኣሜሪካ ብዓብዩ ድማ ጉጉይ ውሳኔ ውድብ ሕቡራት ሃገራት። እዚ ሰነድ ተባሂሉ ቀሪቡ ዘሎ ድማ ብልዑል ደገፍ መንግስትታት ኣሜሪካ፣ እንግሊዝ፣ ፈረንሳ፣ ኖርዌይን ካልኦትን ድሕሪ እቲ ጎበጣ ብ1955-56 ዝተመስረተ ሓይሊ ባዕሪ ኢትዮጵያ ኣባፅዕ ዝተለዓለ ስእሊ እዩ። ብኸመይ መጺኡ ብኸመይ ከይዱ ንዝተባሃለ ድማ ብጎነፅ መጺኡ ብጎነፅ ከይዱ። ንጉስ ሃይለ ስላሴ ኣብ ኤርትራ ዘካየዶ ኩናትን ዓመፅን ሓደ ካብ ቀንዲ ጠንቂ ውድቀቱ ከም ዝኾነ ታሪክ የዘኻኽረና።
1: እንደሆነ ብዙ ግዜ ያው የኤርትራ ጉዳይ እዛም ተወልጄ ስላደኩ ስለማውቀው ዝምለ በችለተኝነት እንደዚህ የፈለክ የምትረማመድበት አይደለም።
0: ጉዳይ ኤርትራ ኣብኡ ተወሊደ ስለ ዝዓበኹን ስለ ዝፈልጦን ስቂኢልካ ብሸለልትነት ከም ድሌትካ ትዕንድረሉ ጉዳይ ኣይኮነን። ዓቕሚ ኤርትራ ብዙሕ ሰብ ኣይፈልጦን እዩ። ንእሽቶ ሃገር እያ ይበሃል። እንተኾነ ኤርትራ ብጣዕሚ ዓባይ ሃገር እያ። ኣነ ብዙሕ ግዜ ተዛሪበ ኣለኹ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዎ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ከቋርፅን ጽልዋ ኤርትራ ነይርዎ። ናይ ኤርትራን ኢትዮጵያን ፖለቲካ ክሳብ ብከምዚ ዝጸላሎ እዩ።
1: 5-6 መሪዎች ዕድሜ መቀጠልና ማጠር ላይ የኤርትራ እጅ ኣለበት እና የኤርትራና የኢትዮጵያ ፖለቲካ እንደዚህ የተሳሰረ ነው።
2: በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለ።
0: ናይ ቀረባ ናይ 100 ዓመት ታሪክና መንግስታት ኢትዮጵያ ናብ ስልጣን ምምፃእን ምኻድን ምውዳቕን ምትንስአን ኣብ ምምላስ ሕቶ ኤርትራ ብእንወስዶ መርገፂ ዝተሓሓዘ እዩ። ሃፀይ ሃይለ ስላሴ ሕቶ ኤርትራ ንምምላስ ዝተኸተልዎ ኣካይዳ ንውድቀቶም ኣስተዋጽኦ ነይርዎ። ስርዓት ደርግን ሕቶ ኤርትራ ዝተኸተሎ መንገዲ እውን ንውድቀቱ ዓብ ግደ ተፃዊቱ። መንግስቲ ኢህአደግ ርክብ ምስ ኤርትራ ብምባል ዝተኸተሎ ኣካይዳ ንውድቀቱ ዓብዪ ተራ ነይርዎ። ኣብዚ ሕጂ እዋን ምስ ኤርትራ ዘለና ርክብ ሕቶ ሃገራዊ ድሕነት ጥራይ ዘይኮነ ብዛዕባ ወደብ ንርዕል ስለ ዘለናን ብመንፅር ታሪክ እውን ሕቶ ኤርትራ ንምልሰሉ መንገዲ ምስ ህልውናና ዝተሓሓዘ ብምዃኑ ኣብ ግምት ምእታው ግቡእ እዩ ዝብል እምነት ኣለኒ።
2: ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። ሰው ታሪካችን ውስጥ የኤርትራን ጥያቄ ሀንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁንም አሁን ባለንበት ሁኔታ
0: ኣብ ታሪክና ንጉዳይ ኤርትራ እንገብሮ ኣተሓሕዛ ክሳብ ክንደይ ፅልዋ ከም ዝነበሮ ሎሚ እውን ኣብዚ ዘለናዮ እዋን ኣብ ቅድሜና ናይ ሃገራዊ ድሕነት ሓደጋ ኣንፀላልዩሎ።
2: ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ።
0: እዚ ዝዛረብ ዘሎ ኣገልጋሊ ስርዓት ብልፅግና ዝኾነ ዘይተቐብረ ሬሳ ንሱን መሰልትን ክፈልጥዎ ዘለዎም ህዝቢ ኤርትራ ሕትኡ ብስርዓታት ኢትዮጵያ ክምለሰሉ ተፀቢዩን ሓቲቱን ኣይፈልጥን። ንሕትኡ ባዕሉ ኣብ 1991 መሊስዎ እዩ። ኣብዚ ሕጂ እዋን ድማ ንስርዓት ኢትዮጵያ ዝኾነ ዝሓተቶ ይኹን ዝሓቶ ሕቶ የብሉን። ሰዓቱን ዘጓዕብዑን ዘለዉ ንሳቶም እምበር ህዝቢ ኤርትራ ኣይኮነን። ብኣቶም ዝምለስ ሕቶ ኣይነበሮን የብሉን እውን።
3: ኣዶሊስ ሰምታችሁ ይመስል ኣዶሊስ ይባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል።
0: ኣዶሊስ ኣብ ወሽመጥ ኤርትራ ዘላ ከም ሓንቲ ኣማራፂት ክትርአ ይከኣል። ምፅዋዕ ዓሰብ ከም ኣማራፂታት ክርአ ይከኣል። ንሕና ናይ ግድን ብዓሰብ ብምፅዋዕ ዝብል መርገፂ የብልናን። ንሕና ንደልዮ መተንፈሲ ኣፍ ደገ ጥራይ። መራሒ ጎረቤትና ምስላ ትግርኛ ፅቡቅ ተማሂሩ ስለ ዘሎ ነዚ ዝሓልሞ ዘሎ ብምስላ ወለድና ምርዳእ ኣይሓይሽ።

0: ብላዕ ከይበሉ ወፅብሑሎ ይበለ ይብሉ ቦታትና መን ምስ ቀረበሎም ደኣዮም ፅብሑልና ዝብሉ ዘለዉ በዝዶ በቲ ሒሸና እናበሉ መሬትን ባሕርን ከማለፁ ኣብ ውሽጥና ኣትዮም ኣዱሊስ ባፅዕዶ ዓሰብ ምባል ከ በየን ዘፅረይዎ ድፍረት እዩ። ኣብተን ኣብ ኤርትራ ዝፀንሐለን 30 ዓመታት ገና ብግቡእ ዘይተገልፀን ህዝቢ ኢትዮጵያ ዘይፈልጦን ተዓፊኑ ዝነብር ዘሎ ብማይታ ሽሓት ዝሃለቐ ሰራዊትን ዋጋ ሚልዮናት ዶላራት ዝዓነወ ንብረትን ድሮ ተረሲዑ ብዛዕባ ፅቡቅ ጌርካ ምዝኽኻር ኣገዳሲ እዩ።
1: ኣራዋርያቱ ኣይቻለው ንራብ ዋጥማት ተፈራረቀብኝ። አሁን የሞት እድል ነው የምጠብቀው።
2: በራብ እዚህ ተሰቃየን። ከደቀ ማሪ እስከዚህ በእግር ተጉዘን 9 ቀን ጉዞ።
0: እቲ ዘገርም ዓሰብ ናትና ኢሎም ይፍክሩ ፅንሕ ኢሎም ከዓ ግድን ብዓሰብ ኣይበልናን ይብሉ። ኩሉ ዋንነቶም ኣይነበረን ኣይኮነን ኣይክኸውንን እውን እዩ። ከምቲ ኣብ ሓጎታቶምን ኣቦታቶምን ባሕሪ እናበሉ ብልማኖ ዝሓለፉ ናይዚኦም ዕድል እውን ካብ ናቶም ዝፍለ ኣይኮነን።
3: አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረው አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን ሁሉ ነገር አንድ ነው።
0: በዚሕ እቲ ዘሎ ስምዒታት ክንረሓሓቆ ንኽእል ኢና። ትግራዋይ ዝዛረቦ ዓፈር ዝዛረቦ ሓደ እዩ፣ ሓደ ህዝቢ እዩ። ምግብና እንጌራ ኣብ ፀብሒ እዩ። ደርፍታትና ሓደ እዩ። ኩሉ ነገር ሓደ እዩ።
3: በቀላሉ መመለስ ይቻላል። እዩ
0: እዚ ዝጥቀስ ዘሎ ዕሸላዊ ኣብነታትን መግለፂታትን እዩ። መንነት ሓደ ህዝብን ሃገርን ብፀብሕን ጣይታን ብደርፍን ሳዕስዒትን ክትገልፅን ክትተኣሳስርን ምፍታም ድማ ድንቁርና እዩ። ህዝቢ ኤርትራ ብስነ ልቦና ዝተጠምረ ኤርትራዊ መንነት፣ ክብሪ፣ ታሪኽ፣ ሕጊ ኣለዎ። ኩሉ ኤርትራዊ ድማ ብመንነቱን ንስለ ባንዴርኡ ብዝኸፍሉ ዋጋን ጅግንነትን ይደለ። ብሃገሩ ምካሕ ሓድነቱ ኣብ ዋጋ ዕዳጋ ዘየእቱ ብሕጊ ስነ ምግባርን ባህልን እንዳባትም ኣዚዙ ሃይማኖታቱ ኣኽቢሩ ተሓቋቂፉን ብሓባር ተኸባቢሩን ዝነብር ንመሰሉ ኣብ ዋጋ ዕዳጋ ዘየእቱ ህዝቢ እዩ። ስርዓት ብልፅግና ግን ንኢትዮጵያ ከም ሓንቲ ኣካል እኳ ክዋሃድ ኣይከኣለን። ብቀቢላ፣ ብሄር፣ ወገን፣ ቋንቋ ዝኸፋፍል ወራር፣ ዓመፅ፣ ክሕደት፣ ጭካኔ ዝሕላገሱ ስርዓት እዩ። ብጥዑም ዘረባን ምህዞን ድማ ንባህሊ፣ ቋንቋ፣ ሕግን ስነ ልቦናን ህዝብታት ክትሓናፍፅ ዝከኣል ኣይኮነን።
4: እድሚ ሕጂ እውን እኮ ነጊርናዮም ነርና ኢና። ኣዴታትኩም ጎፈሬ ስንተራ ኣዴታትና ሸሊል ዝቑነና ንስኻትኩም ጎንደር፣ ጎጃም፣ ሽዋ ዝዓድኹም ፃናት ዝቐላይኩም ኣባይ ጸሊም ዝርባኹም እንተ ንሕና መረምላሽ ዝዓድና ጋሽ ባርካ ዓንሰባት ፃዕዳ ዝርባና ቀይሕ ባሕሪ ዝሕላገትና ደቂ ኤረይ ደቂ ኣስመራ ፃዕዳ ኢና። ንስኻትኩም ዓድኹም ኣለኩም ንሕና ዓድና ኣለና። ኣይትቀንዘው ይትሰንዘው ኢልናዮም ነርና ኮ ኢና ይብላ ኣለኹ።
3: ሁለተኛው ደግሞ የመሬት ልውውጥ ነው። ይሄ ዓለም ኣቀፍ ልምምድ ነው።
0: እቲ ካልእ ድማ ናይ መሬት ምልዋጥ እዩ። እዚ ዓለም ለኻዊ እዩ። ኣብ ዓለም ዘሎ ተመክሮ እዩ። እንካን ሃባን እዩ።
3: ዓለም ላይ ያለ ኤክስፒሪየንስ ነው። ጊቨንቴክ አለ ዓለም ላይ።
5: አጉል ህልም ነው ይሄ፣ አጉል ህልም ነው። አገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካነ ምናምን ተሸጠዋል።
0: አጉል ህልም እዩ። ቀደም በዓል አላስካ ተሸጠን እየን። ኣብቲ ዘመንቲ ሕጂ ኣብቲ ዘመንቲ የለናን። ሃገራት መሬት ደልዮም ክቃተሉን መሬትን ሃቡና ክብሉ እንዳኣ እምበር መሬትንኩም ዝብል መንግስቲ ክመፅ እዩ ዝብል እምነት የብለይን። እዚ ድማ ካብ ሰማይ ዝረሓቐ ተራ ሕልሚ እዩ። ተስፋ ግበሩ ናይ ሃገር ሽግር ከም ሓደ ኣማራፂ ጌርካ ምቕራብ ነቲ ሽግር ኣትሒትካ ምርኣዩ
5: ተስፋ ኣድርጎ ለብሔራዊ ችግር እንዳ እንደ ኣማራጭ ኣድርጎ ማውራት ኣጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት እዩ።
0: መራሒ ብልፅግና ኣፍ ደገ ባሕሪ ንምውናን ዘንቀዶ ተኽታኺ መደረታት ካብ ደቂቕ ናብ ደቂቕ ዝቀያየር እዩ።
3: እኔ ኣሁን ኣቅም የለኝም፣ ልጆቼ ይሰሩታል።
0: ኣነ ሕጂ ዓቕሚ የብለይን፣ ደቀይ ትግብርዎ። ሕጂ ቀይሕ ባሕሪ ትንክፍ ወይለኻ ኣነ ዓቕሚ የብለይን፣ ደቀ የምፅዎ። ሕጂ ኣይከኣልን ማለት ፅባሕ ኣይከኣልን ማለት ኣይኮነን።
3: ኣሁን ኣይቻልም ማለት ነገ ኣይቻልም ማለት ኣደለም።
0: እዚ ኣያታ ናይ መወዳእታ መልእኽቲ። ቀድሚ ሕጂ ዝሓለፉ ስርዓታት ኢትዮጵያ ብሓይሊ ፈቲኖም ኣይከኣሉን፣ ስዕረቶም ግን ኣይተቐበሉን ኣይኣመኑን። እቲ ዝፈሸለሉ ሕልሚ ሓይሊ ኣብ ዝረኽብሉ እዋን ይተዓወቱ ኣይተዓወቱ ክፍትኑ ምዃኖም እዩ ዝነግረና ዘሎ።

0: ስርዓቱ ጋር የሚደባለቅ የጠላት አንገት
1: ኩሎም ዝሓለፉን ዘለውን ስርዓታት ኢትዮጵያ መፍትሒ ውሽጣዊ ሽግራቶም ንኤርትራ ገንሸል ምግባር እዩ። ባሕሪ ድማ እታ ንኩሉ ኢትዮጵያዊ ክትጠብነላ ትኽእል እያ ዝብልዋ መረሳሰኒትን መላዓሊትን ውሽጣዊት ስምዒት ኢትዮጵያውያን እያ ኢሎም ይኣምኑ። ነፍሲ ወከፍ መራሒ ሰንከልከል ኣብዘት ዝበለሉ ባሕሪ እትብል መጣልዒት ካርታ ካብ ማሕፍሉ ይምዝዝ። ንገለ ካብቲ ሕሉፍ ጭሮሕታት ስርዓታት ኢትዮጵያ ንምዝኽኻር ስርዓት ንጉስ ሃይለ ስላሴ ቀይ ባህርኛ ነው ቀይሕ ባሕርናትና እዩ። ስርዓት ደርግ ቀይ ባህራችን በደማችን፣ ቀይሕ ባሕርና ብደምና፣ ኤርትራ ኣትሸጥም ኣትለወጥም፣ ኤርትራ ኣይትሽየጥ ኣይትልወጥ ዝብል ይርከብዎም።
2: ሕጂ ዝፅውፅዋ እዚ እዩ ዝድገም ዘሎ። እቲ ሕጂ ምልከተና እዩ ዝበሃል ዘለውን ሓደ ኣብ ዝሓለፈ 100 ዓመታት ኣብ ናይ ኢትዮጵያ ታሪክ እንተርእናዮ ኢትዮጵያ ኦክስጅን ክሓፅራ ከሎ ከም ሃገር ባሕሪ ምፅያ ኦክስጅን ትወስድ።
1: እዚ ሕጂ ኣብ ኢትዮጵያ ዘሎ ካብ ውድቀት ቀዳሞት ኣያታቱ ዘይምሃር ዝደንቆለ ስርዓት እዩ። ኣብሓጎታቱን ኣቦታቱን ዝላደይሉን ዝቐበፅዎን ባሕሪ ክብሉ እናተሰሓጉ ከይተዓወቱ ናብ ናይ ሓዋሩ ዓለሞም ዝተፋነውሉ ዛዕባልዒሉ ነታ ብብሄራትን ሃይማኖታትን ተተፋኒና ብክልላት ተመቓቂላ ብፈትሊ ተላጊባ ብኩናትን ደርቅን ህዝባ እናበልዐት ሎሚ ዶ ፅባሕ ትበናጠስ እናተባህለት ብክንደይ ክንክን ትኸይድ ዘላ ዝተመናንህት ኢትዮጵያ ንምድሓንን ዕድመ ስልጣኑ ንምንዋሕን ቀይሕ ባሕሪ ኣፍ ደገ ባሕሪ ዝብል ኣጀንዳ በጊሱ በቲ ስስዑን ገባትን ባህርያቱ ከስፋሕፍሕን ንዞባና ናብ ዓውደ ኩናት ንምቕያሩ ንህዝቢ ኢትዮጵያ ናብቲ ቅድሚ ሕጂ ዝሃለቐሉ ናይ 30 ዓመታት ኩናት ንምሽማሙ ብስም ባሕሪ ኣይተሓዙን ይብል ኣሎ። እቶም ዓበይቲ ኣባጊዕ ድማ 10 ዕየት ተኸቲሎም ብናይ ሓሶት ትረኻታትን መግለፂታትን ህዝቦም ኣብ ምድንጋር ተፀሚዶም ሆ ክብሉ ንዕዘብን ንሰምዐን ኣለና። ሓደ ኣባል ሓይልታት ምክልኻል ኤርትራ ንህልው ኩነታት እዛ ብብልፅግና እትመሓዘር ዘላ ናይ ዘመና ኢትዮጵያ ከም ብዘይምኽደና መቕሎ ዝቕሎ ዘሎን ጣጢዕ ክብል መሲልዋ። እስከ ንገለ ካብቲ ኣብዚ እዋን ብልሂቃን ኢትዮጵያ ዝቐርብ ዘሎ ፅውፅዋይ ሓደ ብሓደ ንርአ።
3: ኢትዮጵያ ከጥንቲ ዘመን ጀምሮ የቀይ ባህር የባህር መስመር ተጠቃሚ እንደነበረች በርካታ መረጃዎች ያመላክታሉ። ከዚ አለፍ ሲል
1: ኢትዮጵያ ከጥንቲ ጀሚራ ተጠቃሚት መስመር ቀይ ባህር ከምዝ ነበረት ዝሕብር መረዳእታታት አሉ። ብተወሳኺ ከጥንቲ ምንቅስቃስ መረኸብ ንግዲ ኢትዮጵያ ኣብ ቀይ ባህር ጣይ ዝተሓፅረ ይነበረን። ብፍላይ ህዝቢ ደቡብ ኢትዮጵያ በህንዳዊ ውቅያኖስ ብመስመር ብመራኸብ ይነግዱ ከምዝ ነበሩ ታሪክ ነግረና። ሪቻርድ ፓንክርስት ዝተፈላለዩ ፀሓፍቲ ታሪክ ብምጥቃስ ከም ዝገለጾ ህዝቢ ኢትዮጵያ ብኪስማዮ፣ በርበራ፣ ሞቃዲሾ ጥሪት ቡን ስናሓርማዝን ከርበን ንዕዳጋ የቕርቡ ከም ዝነበሩ ኢትዮጵያ ካብ ቀይሕ ባሕሪ ክሳብ ህንዳዊ ውቅያኖስ ከባቢ 250 ዝኣኸላ መራኽቡ ግእን ንግድን ከም ዝነበረኣ ይነግር።
3: ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ ድረስ እስከ 250 የሚጠጉ የጦር መርከቦችና የንግድ መርከቦችን ታንቀሳቅስ እንደነበር ይነገራል።
4: ትናንት 34 ዓመት በፊት እኮ ኢትዮጵያ ውሃ በር ከ2000 ኪሎ ሜትር በላይ የነበራት ሀገር እኮ ናት።
1: ቅድሚ 34 ዓመት ኢትዮጵያ 2000 ኪሎ ሜትር ኣፍ ደገ ባሕሪ ዝነበራ ሃገር እኮ እያ። ዓለምለኻዊ ሕጊ እውን ይሕግዘና እዩ። ዝኾነ ጎረቤት ጎረሮና ሓኒቑ ኣይሕልፍን እየ ክብለና መሰል የብሉን።
5: ኢትዮጵያ ዝነበራ 4000 ዘመናት ካብ ኣክሱም ስልጣኔ ጀምሮ
1: ኢትዮጵያ ካብ ስልጣኔ ኣኽሱም ቅድሚ 4000 ዘመናት ጀሚሩ ሓያል ሓይሊ ባሕሪ ዝነበራ ምስ መራሕቲ ስልጣኔታት ህንድን ንግስነት ሮማን እናተሓጋገዘት ብዙሕ ዝሰርሐት ወናኒት ብዙሓት ወደባት ዝነበረት ሃገር እያ።
6: ህንድ ውቅያኖስን ኣትላንቲክን ኣልፈን ምንታወቅ የገዛን ያስተዳድርን
1: ህንዳውን ኣትላንቲካውን ውቅያኖሳት ሓሊፍና ዝገዛእና ዘመሓደርና ንሓንቲ መርከብ መሰጋገሪ መውፂ ምስኣና ሞራላዊ ውድቀት እዩ።
7: 60 ኪሎ ሜትር ላይ ኣፋፉ ላይ ተቀምጣ የነበር በሚል ትዝታዊ
1: ኣብ 60 ኪሎ ሜትር ጫፍ ተቐሚጥና ናትናይ ነይሩ ብዝብል ብዝኽሪ ንትማሊ እናናፈቕና ክንነብር ተወሲኑልና ነይሩ። ቀይሕ ባሕሪ ካብ ዕዳ ናብ ሃብቲ ክቕየር ኣለዎ
7: መሸጋገር ኣለበት ማለት
8: በ60 ኪሎ ሜትር ርቀት ላይ ወይም ብ40 ኪሎ ሜትር ርቀት ላይ ከቀይ ባህር
1: ካብ ቀይሕ ባሕሪ 64 ኪሎ ሜትር ርሒቕና ኣብ ዓለም ከይንነግድን ሃብቲ ባሕሪ ከምዘይንጥቀምን ገይሮምን ኣለዉ
8: ኣድርገውናል።

0: እኔ የህግ ምሁር አይደለሁም፣ ግን በዓለም ላይ ያለ ከማያቸው
1: ናይ ሕጊ ምሁር ኣይኮንኩን። እንተኾነ ኣብ ዓለም ከም ዝርእዮ ኡጋንዳ ኣፍ ደገ ባሕሪ የብሎምን። ብኸመዮም ኣፍ ደገ ባሕሪ ዝጥቀሙ? ምስ ታንዛንያን ኬንያን ብምስምማዕ እዮም ዝጥቀሙ። ኣነ ክድምድመንካ ዝደሊ ሱሳድዩ 10 ኪሎ ሜትር ርሓቕ መሬትካ ኣይኮነን፣ ባሕሪ ይኹን ወደብናትካ ኣይኮነን። ንዘይናትካ ብግዲ ክወስዶ እየ እንተኢልካ ሓያል እንተኾንካ ክትወስዶ ትኽእል ኢኻ።
0: ባህሩ ያ ወደቡ ያንተ ኣይደለም። ያንተ ያልሆነውን ብግዲ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለ።
2: ኃይሉ የተቋቋመው እንግዲህ በ1948 ዓ ም ነው። ቅድም እንዳልኩ እንግዲህ ከራስ ካሳል እስከ ራስ ዱሜራ ያለውን
1: ሓይሊ ባሕሪ ዝተመስረተሉ ብ1948 ዓ ም ብግእዝ ማለት ብ1955 እዩ። ካብ ራስ ቄሳር ክሳብ ራስ ዱሜራ ከባቢ 2000 ኪሎ ሜትር ብመርከብ ይሕሎ ነይሩ። እዚ እዩ ተሓቂ። ኣቢሲንያ ብዘይካቲ ካብ ሳልሳይ ክሳብ ሻብዓይ ክፍለ ዘመን ድሕሪ ልደተ ክርስቶስ ኣብ መንጎ ስልጣኔታት ኣድሉስን ንግስነት ኣኽሱምን ዝነበረ ቁጠባዊ ባህላውን ንግዳውን ምትእስሳርን ንጥንታዊት ወደብ ኣድሉስ ከም ኣፍ ደገ ባሕሪ ምጥቃምን ከምኡ እውን ብጉልባብ ፌደሬሽን ካብ 1952 ክሳብ 1991 ን30 ዓመታት ጥራይ እንተዘይኮይኑ ኣብ ታሪክ ኣቢሲንያ ባሕርን ኣፍ ደገ ባሕርን ብኢትዮጵያውያን ተወኒኑ ኣይፈልጥን። ቅድሚ ኣሽሓት ዓመታት ብዘመነ ኣኽሱም ወነንቲ ሓያል ሓይሊ ባሕርን መራኽብ ንግድን ኔርና ዝብል ትረኻ ጭብፅታትን መርትዖታትን የብሉን። ካብ ፅፅዋይ ዝሓልፉን ኣይኮነን። ኩሎም መሳፍንትን ሃፀያትን ኣቢሲንያ ተጠቃምነት ኣፍ ደገ ባሕርን ክረኽቡ ንህንዳዊ ውቅያኖስን ቀይሕ ባሕርን ዝቆጻጸሩን ዝነበሩ ኤሮጳውያን ብፍላይ ድማ እንግሊዝን ፈረንሳን ጣልያንን ኣብ ምልማን ከም ዝነበሩ ሰነዳት ታሪክ ይሕብሩ።
3: አፄ ዮሐንስ እንዳሰቡት ሳይሆን ቀርቶ ጣሊያኖች ተስፋፉበትና ባህረ ነጋሽ የተባለው ቀይ ባህርና ዳርቻው
1: አፄ ዮሐንስ ከም ዝሓሰብዎ ከይሰለጦም ኢጣልያውያን ብምስፍሕፍሖም ባህረ ነጋሽ ዝበሃል ቀይሕ ባሕርን ገማግሙን ክሳብ ሃፄ ሃይለ ስላሴ ዘመነ መንግስቲ ኣብ ትሕቲ ባዕዳውያን እዩ ዝመሓደር ዝነበረ። በዞም ልሂቃን ንሰምዖ ዘለና ታሪክን ሓተታን ዘስደምም እዩ። ነቲ ታሪክ እውን ብንጹር ኣይፈልጥዎን ክፈልጥዎ እውን ኣይደልን እዮም። ቡን በዓላት ድበስ ከም ዝበሃል ንሕልሞምን ምንዮቶምን ነቲ በዕሎም ዝሃነፅዎ ሓሶትን ፅውፅዋይን ከም ሓቂ ተቐቢሎም ኣብ ኣእምሮኦም ኣስሪፆም ነብሶም እናተዓሻሸው እዮም ዝነብሩ። ሓቀኛ ታሪክን ዝጭበጥ መርትዖታትን ስለ ዘይብሎም ንሓድሕዱ ዝገራጮ መብርህታት ሂቡ። ታሪክ ዝሃበናን ብተፈጥሮ ዝረኸብናዮን ባሕሪ ነጋሽ ዝበሃል ቀይሕ ባሕሪ ኣብ ግዜ ሮማውያንን ግሪኽን ሓያል ሓይሊ ባሕሪ ነይሩና። ንህንዳውን ኣትላንቲካውን ውቅያኖስ ሓሊፍና ዘመሓደርና ክሳብ 60 ኪሎ ሜትር ሓንፂፆም ካብ ባሕሪ ፈልዮምና ይብሉ ኣለዉ። እንተኾነ ብተፈጥሮ ይኹን ብታሪክ ዝተዓደሎም ባሕሪ ኣይነበሮምን የብሎምን እውን። ንድሕሪት ተመሊስና ታሪክ ምስ ንደስስ ነዚ ዝበሃል ዘሎ ሃለውለው ዘነፅር ሓቀኛ መልሲ ንረክብ። ኣብ መወዳእታ ሻብዓይ ክፍለ ዘመን ምስ ምእታዊ ፐርሻውያንን ዓራብን ናብ ቀይሕ ባሕርን ምቁፅጻር ደሴታት ዳህላክን እቲ ኣብ ገማግም ቀይሕ ባሕርን ማእከላይ ከበሳን ዓንቢቡ ዝነበረ ስልጣኔታትን ንግስነታትን ኣድሉስን ኣኽሱምን ዘብቃዓሉ መድረኽ እዩ። ንግስነት ኣኽሱም እውን እንተኾነ ድሕሪ ውድቀቱ ብፐርሻውያንን ዓራብን ተደፊኡ ሓንሳብ ንደቡብ ምሳን ቈልቈለ ዳግማይ ናብ ገማግም ቀይሕ ባሕሪ ኣይተመልሰን። ካብ ውድቀት ኣኽሱም ብሻምናይ ክፍለ ዘመን ክሳብ መወዳእታ መበል 13 ክፍለ ዘመን ድማ ምዕራባዊ ቆላታት ገለ ክፋል ማእከላይ ከበሳን ምብራቃዊ ቆላታትን ናይ ሕጂ ኤርትራ ኣብ ትሕቲ ምምሕዳር ንግስነት ቤጃዩ ዝነበረ ካብ መበል 16 ክፍለ ዘመን ገማግም ቀይሕ ባሕሪ ኣብ ትሕቲ ግዛኣት ኢምፐራጦርያ ኦቶማን ቱርኪ፣ ምዕራባዊ ቆላታት ናይ ሕጂ ኤርትራ ድማ ኣብ ትሕቲ ንግስነት ፉንጀ ከም ዝነበረ ታሪክ ይሕብር። እዞም ብተፈጥሮ ይኹን ብታሪክ ባሕሪ ነይሩና ዝብሉ ዘለዉ ኣባላት ስርዓት ብልፅግና ብድብድቡ ነይሩና እንተዘይኮይኑ ግዜን ቦታን ብንጹር ኣይገልጹን። ከም ኣገላልጾም ቀይሕ ባሕሪ ባሕሪ ነጋሽ ዝበሃል እንተ ደኣ ነይሩ ነቲ ካብ ጥንቲ ባሕሪ ነይሩና ዝብልዎ ፅውፅዋይ ብቓላቶም የፍሽሉ ኣለዉ። ባሕሪ ነጋሽ ማለት ምድሪ ባሕሪ ናይ ሕጂ ኤርትራ ስለ ዝኾነ ታሪክ ከም ዝሕብሮ ቀይሕ ባሕሪ ባሕሪ ኤርትራ ጸኒሑ ድማ ቀይሕ ባሕሪ ማሮሶ ከም ዝበሃል ደኣ እምበር ካልእ መፀውዒ ይነበሮን። ነቲ መጥመሪ ዘይብሉ መግለፂታቶም ዝምልከት ክሕተት ዘለዎ ግን ካብ ጥንቲ ክንድቲ ዝተተንተነ ካብትን ሓይልን ማዓ